0: ከምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሐዚ የብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
0: እት ወደ ምስተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚህ ጀምረን እስከ ኣሰብ ድረስ ያለው ኣከባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋነ መጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም ዩነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔር ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔር ዓፈር ኢትዮጵያዊ ይብሉን ኣለዉ።
4: እንደውም ሎክላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
5: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
6: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለ ዝመረፀ። ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳነ ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊየ ሰናይ ምክትታል። ኣባል እስጳኛዊት ክለብ ሞቪስታር ኤርትራዊ ተቀዳደመ ብሽክለታ ናትናኤል ተስፋፅዮን ትማሊ ሰንበት ኣብ እስጳኛ ዝተካየደ ናይ ሓደ መዓልቲ ውድድር ቀዳማይ ኮይኑ ተዓዊቱ ተሸላሚ ናሓስ መዳልያ ሻምፒዮን ቅድም ብሽክለታ ኤርትራ ኣባል ሞቪስታር ኤርትራዊ ናትናኤል ተስፋፅዮን ትማሊ ሰንበት ንበ81 ግዜኡ ኣብ እስጳኛ ዝተካየደ ናይ ሓደ መዓልቲ ውድድር ሰርኪቶ ደ ጌቶ ቀዳማይ ኮይኑ ተዓዊቱ ኣብዚ ንዝኽሪ ሄርማኖስ ኦታዋ ዝተካየደ ብማሕበር ቅድም ብሽክለታ ዓለም ዩሲኣይ ናይ 1.1 መለክዕ ዘለዎ ውድድር ተቀዳደም ካብ ከተማ ቢልባኦ ተበጊሶም ኣብ ከተማ ጌቶኣ ትዛዘ 172.2 ኪሎ ሜትር ዝርሕቐታ ውርድሮም ኣካይዶም ኣብዛ መድረኽ ዝተፈላለያ ጉጅለታት ኣብ ብሬክ ኣወይ ድሕሪ ምውዓልን ድማ ናትናኤል ተስፋፅዮን ን8 ተቀዳደምቲ ጠርኒፋ ካብ ዝመፀት ጉጅለ ንውርድሩ ብ3:58.49 ብምዝዛም ቀዳማይ ኮይኑ ሕንፃፅ ብምርጋፅ 125 ናይ ዩሲኣይ ነጥቢ ወሲዱ እስጳኛውያን ኣባል ባሕሬን ቪክቶሬስ ፓው ሚገልን ኣብ ቱር ደ ፍራንስ ተሳቲፉ ዝመፀ ኣባል ኮፊድስ ስጳኛዊ ኣሌክስ ኣራምቡሩን ድማ ካልኣይን ሳልሳይን ተርታ ብምሓዝ ምስናቱ ኣብ ፖዲየም ደይቦም ናትናኤል ተስፋፅዮን ብዘመዝገቦ ዓወት ተሓጊዙ ሻምናይ ናይ ፕሮፌሽናል ዓወቱ ኣመዝጊቡ ናትናኤል ተስፋፅዮን ኣመዝጊብዎም ካብ ዘሎ 8 ዓወታት እተን 3 ኣብ ሩዋንዳ እተን ዝተረፈ 5 ድማ ኣብ ኤርትራ ጥልያን ጋቦን ፈረንሳን ስጳኛን ኣመዝጊብዎን ኣብዚ ናይ ውርድር ዓመት ኣብ 43 ናይ ውርድር መዓልትታት ብምስታፍ 7193 ኪሎ ሜትር ዝወረ ናትናኤል ተስፋፅዮን 1018 ናይ ዩሲኣይ ነጥቢ ኣኪብሎም
1: ኣብዚ ወርሒ ኣብ ከተማ ከረን ንዝካየድ ሻምፒዮን ክለባት ኤርትራ ንምስታፍ ዝካየድ ዘሎ ናይ መጻረይ ግጥማት ብናይ ካልኣይ እግሪ ግጥማቱ ቀፂሉ ተኻይዱ
0: ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ኣብ ምፋራቅ ናይ ዝሒዝናዮ ዘለና ወርሒ ንሓስ ክካየድ እዩ እዚ ውርድር 12 ክለባት ሒዙ ዝሰላሰል ኮይኑ ካብ 6 ዞባታት ሻምፒዮን ዝኾና ክለባት ቀይሕ ባሕሪ ካብ ዞባ ማእከል ኣንሰባ ናይ ዞባ ኣንሰባ ስነዓፈ ካብ ዞባ ደቡብ ሰሜንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ ደንካልያ ካብ ዞባ ደቡባዊ ቀይሕ ባሕሪ ከምኡ ውን ኣቁርደት ካብ ዞባ ጋሽ ባርካ ብቐጥታ ሓሊፈን ኣለዋ ብዘይካዚ ካብተን ንልዕሊ 6 ኣዋርሒ ውርድር ዘሰላሰላ ዞባታት ማእከልን ኣንሰባን ካልኦት ዝወፀት ጋንታ ደንደን ኣልነስርን ተወሲኸንን ይርከብ ከባ ዝተረፈ 4 ድማ ብናይ ክልተ እግሪ መጻሬት ፀወታ ፕሌይኦፍ ይሓልፋ በዚ መሰረት ውፅኢት ቀዳማይ እግሪ ካልኣይ መጻሬት ፀወታ ፕሌይኦፍ ቀዲመን ዝተፋለማ ኣልተሕሪር ካብ ዞባ ማእከል ምስ ጋንተ ኣልሂላል ናይ ዞባ ዓንሰባ ክኾና ከለዋ ጋንተ ኣልተሕሪር ኣብ ቀዳማይ እግሪ 3:1 ተዓዊታ ፀብለልታ ሒዝያ ናብ ዝግጥም ኣትያ ፀወታ ተዘማደ ብቕዓት ናይ ክልተን ክለባት ዝተረኣየሉ ኮይኑ ጋንተ ኣልተሕሪር ካብ ረያን መሓመድ ብዝረኸበታ እንኮሾቶ ብድምር 4:1 ብምዕዋት ህላውነታ ኣብ ሻምፒዮን ክለባት ኤርትራ ርጉፅ ገራ ኣብ ከተማ ግንዳዕ ዝተካየደ ቀዳማይ እግሪ ፀወታ ጋንታ ማይ ኣድኮሞምስ ኣድሉስ ጋንታ ማይ ኣድኮሞም ሓደ ባሮ ተዓዊታ ከም ዝነበረ ዝፍለጥ ኮይኑ ኣብ ኣስመራ ዝተካየደ ናይ ካልኣይ እግሪ ፀወታ ብዓወት ጋንታ ኣድሉስ 3 ባሮ ተዛዚሙ ጋንታ ኣድሉስ ካብ ቢንያም ግርማይ 2 ሸቶታት ካብ ቶማስ ስዩም ድማ 1 ሸቶ ብምርካብ ኣብ ልዕሊ ማይ ኣድኮሞም ብገፊሕ 3 ባሮ ተዓዊታ ናብ ዝቕፅል ውርድር ሰጊራ ከም ዝፍለጥ ኣብ ከተማ ክረን ቀዳማይ እግሪ ፀወታ ጋንታ ላሳለ ናይ ዞባዓን ሰባ ምስ ጋንታ ደቀ ምሓረ ናይ ደቡብ ክትረከብ ስለ ዘይከኣለት ጋንታ ላሳለ ብቐጥታ ናብቲ ውርድር ምሕላፋ ዝፍለጥ እዩ ንዝተረፈት ሓንቲ ኮታ ዝተካየደ ዕጫ ኣብ መንጎ ጋንታ ኣልሂላልን ጋንታ ማያድክሞምን ድማ ጋንታ ኣልሂላል ብዕጫ ህላውነታ ኣብ ሻምፒዮን ክለባት ኤርትራ ኣውሒ

0: ሒሳ ህዝባዊ ርክባት ፌደሬሽን ኩዕሶ እግሪ ኤርትራ። ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ዝወደቦ ናይ ክልተ መዓልታት ሰሚናር ናይ ስፖርት ንቑሕ ስፖርታዊ ንብሉፅ ውፅኢት ኣብ ትሕቲ ዝብል ቴማ ኣብ ኣዳራሽ ኦሎምፒክ ኣፍሪካ ተኸይዱ። ኣብቲ ንሰለስተ መዓልታት ዝቐፀለ ሰሚናር ካብ ካልኣይ ዲቪዥን ዞባ ማእከል ካብ 14 ክለባት ዝተዋፅኡ ተፃወቲ ተኻፊሎም። እቲ ሰሚናር 4 ትምህርቲ ዘጠቓለለ ኮይኑ ቀዳማይ ስነ ልቦና ስፖርት ብመምህር ፍፁም እምሃ፣ ካልኣይ ሃገርን ሃገራውነትን መንነትን ብግርማይ ወልደ ጊዮርጊስ መንከኒኖ፣ ሳልሳይ ስፖርትን ሜዲስን ሕክምና ስፖርት ብነርስ ተኽሉ ፀጋይ፣ ከምኡውን ድሕነት ተፃወቲ ብኣድሓነት ጋይም፣ ከምኡውን ሰረት ግርማይ ተዋሂቡ። ዕላማ ናይቲ ሰሚናር ተፃወቲ ኣፍልጥኦም ኪኖ ኩዕሶ እግሪ ንምዕባይ ዝዓለመ ነይሩ። ተሳተፍቲ ብወገኖም እቲ ሰሚናር ኣገዳሲ ምዃኑ ኣፍልጥኦም ኣብቲ ዓውሪ ድማ ድሩት ኮይኑ ምፅንሑ ኣብ ጋንታታቶም ወሪዱ ቀጻሊ ንኽወሃቦም ተላብዩ።
1: ክረምታዊ ውድድራት ግራስሩት ዞባ ማእከል ብዝተፈላለዩ ዓይነታት ስፖርት ይቕፅላሎ።
0: ኣብ መንጎ 16 ንኡሳን ዞባታት ዞባ ማእከል ዝካየድ ዘሎ ውድድራት ተካኣት ተፃወቲ ግራስሩት ማለት ሰንበት ብኩዕሶ እግሪ ብናይ ተቲ 13 ዓመት ፀወታ ቀፂሉ። በዚ መሰረት ይራበሎ ንፓራዲዞ 1-0፣ ኣባሻውል ንስረጅቓ 4-2፣ ገዛ ባንዳ ንዕዳጋ ሓሙስ 1-0፣ ጋላ ንፍሒ ምስ ማይ ተመናይ 2-0፣ ፀፀራት ን4 ስመራ 2-0፣ ሰንበል ንማእከል ከተማ 3-0፣ ጎዳይ ፍን ኣኽርያን 2-2፣ ገጀረት ንበሪኽ 2-0፣ ማእከል ከተማ ንሰንበል 2-0 ሲዕረነን። ኣብ ደቂ ኣንስትዮ ድማ ጎዳይ ፍን ኣኽርያን ማዕረ 1-1፣ ፀፀራት ን4 ስመራ 4-2፣ ማይ ተመናይ ንጋላ ንፍሒ 5-1፣ ቲራቦሎ ንፓራዲዞ 2-0 ተዓዊተን ኣለን። ብቐዳም ኣብ ዝተሳለጠ ናይ ተቲ 17 ዓመት ኩዕሶ እግሪ ድማ ኣባሻውል ንቲራቦሎ 2-1፣ ፓራዲዞ ንሰረጀቓ 1-0፣ ማእከል ከተማ ን4 ስመራ 3-1፣ ፀፀራት ንሰንበል 5-1፣ ገጀረት ንጎዳይፍ 3-2፣ በሪኽ ንኣኽርያ 3-2፣ ማይተመናይ ንዕዳጋ ሓሙስ 1-0፣ ገዛ ባንዳ ንጋላ ነፍሒ 2-1 ሲዕረንአን። ኣብ ደቂ ኣንስትዮ ድማ ኣኽርያ ንጋላ ነፍሒ 6-0፣ ገጀረት ንቲራቦሎ 4-0፣ ፓራዲዞ ንፀፀራት 5-1 ክስዕረን ከለዋ፣ በሪኽን ገዛባንዳን ድማ ብማዕረ ውፅኢት 1-1 ተፈላለየን። እዚ ከምዚ ኢሉ እንከሎ ብዓርቢ ኣብ ዝፈለመ ተመሳሳሊ ውድድር ኣትለቲክስ ብዝተፈላለየ ርሕቐትን ዕድመን ካብ 50 ክሳብ 400 ሜትሮ ንክካየድ እንከለዉ ናይ 3,000 ሜትሮ ድማ ንፍጻመ ክልቲ ፆታ ተኻይዱ። ኣብ ንደቂ ተባዕትዮ ቀዳማይ ፋኒኤል ተስፋይ ካብ በሪኽ፣ ካልኣይ ሃብቲ ማርያም ብርሃነ ኣባሻውል፣ ሳልሳይ ኤቨን ገብርሂወ ፀፀራት ኮይኖም። ኣብ ንደቂ ኣንስትዮ ቀዳሚቲ ኣብርህት ብርሃነ በሪኽ፣ ካልእቲ በቲኤል ዘካርያ ስረጀቓ፣ ሳልሰይቲ ኢየሩሳሌም እዮ በሪኽ፣ ኤደን ሓድሽ ካብ ስረጀቓ ድማ ቀዳሚቲ ኮይና ተዓዊታ። ቢዘን ዮናስ፣ ጋላ ነፍሒ ሉልያ ሓጎስ በሪኽ ድማ ስዕበና ተዓዊተን። ኣብ ትሕቲ 13 ዓመት ናይ 100 ሜትሮ ኣብ ትሕቲ 15 ዓመት ናይ 200 ሜትሮን ብክልቲኡ ፆታ ንመፀሪሑ ኣብ ናይ 800 ሜትሮን ፍጻመ ዝተዓወ ቱ ድማ ዮናታን ፊሊሞን ጉዳይፍ፣ ማትያስ ፀሓየ ገጀረት፣ እሰይ ወልዱ ጉዳይፍ ዕውታ ደቂ ተባዕትዮ ክኾንን ከለዉ፣ ሄርሜላ ሙሴ 4 ስመራ፣ ሚርያም ኪዳነ ጉዳይፍ፣ ዕምባበ እስቲፋኖስ በሪኽ ድማ ብደቂ ኣንስትዮ ተዓዊተን። ክረምታዊ ውድድራት ግራስሩት ፅባሕ ሰሉስ ኩዕሶ እግሪ ብናይ 17 ዓመት ኣብ 4 ሜዳታት ቀፂሉ ክካየድ እዩ። ውድድር ኣትሌቲክስ ድማ ብዝተፈላለየ ርሕቀትን ዕድመን ኣብ ስታድዮም ኣስመራ ክካየድ እዩ።
1: ኮሚቴ ስፖርት ንኡዞባ ጋላ ነፍሒ ገምጋም ስራሕ 2025 ኣካይዱ።
0: ኮሚቴ ንኡዞባ ጋላ ነፍሒ ገምጋም ስራሕ 2025 ኣካይዱ። እቲ ብሓሙስ 30 ሓምለ ዝተኸየደ ገምጋም ኣብ ቦምበር ስፖርት ንኡዞባ ጋላ ነፍሒ ኣቶ ሳምሶም ግርማይ ኣብ ዝቕረበ ፀብጻብ ናይ ዓመት 2025 ንኡዞባ ጋላ ነፍሒ ኣብ ዞባ ማእከል ካብ ዛባት ቅድም ብሽክለታ ደቂ ኣንስትዮ ሓንቲ ኮይና ብዙሓት ንሃገር ወኪለን ዝወዳደራ ደቂ ኣንስትዮ ኣፍርያን ኣብ ምፍራይ ትርከብ ኣላ። ንዝገጅፍ ባጀት ዝሓተት ዓውደ ስፖርት ቅድም ብሽክለታ ብዳኮርሶን ተካኣተ ተቃደምቲ ማውንተይን ባይክን ቀዳምነት ብምስራዕ ነዊሕ ዓመታት ብዘይምቁራፅ ኣምክያ ትርከብ። ብተወሳኺ ግራስሩት ደረጃ ኣብ ዓውዲ ኣትለቲክስን ኩዕሶ እግርን ብስሩዕ ስልጠናታት ትህብ። ብዓውዲ ኣትለቲክስ ኣብቲ ንኡዞባ ዕቁር ፀጋታ ስለ ዘሎ ፌደሬሽን ኣትለቲክስ ዞባ ማእከል፣ ጨንፈር ስፖርት ዞባ ማእከል ቆላሕታ ንክገብሩ ተላብዩ። ገለ ካብቲ ብተገባእቲ ናይቲ መደብ ካብ ዝቀረበ ርእቶ ድማ ጋንታ ቅድም ብሽክለታ ንኡዞባ ጋላ ንፍሒ ዓጢቃተን ዘላ ብሽክለታ ነዊሕ ኣመገልግላ ስለ ዝኾነ ሓድሽቲ ኣብ ምትክአን ዝምልከቶ ኣካልን ስድራ ቤት ስፖርትን ሓገዝ ክገብሩ፣ ከምኡ ውን ብደረጃ ንኡዞባ ኩሉ ዓይነት ስፖርት ስልጠና ዝወሃበሉ ብቑዕ ሜዳ ክህሉ ተላብዮም። ኣብ መወዳእታ ኣመሓዳሪ ንኡዞባ ጋላ ነፍሒ መሓሪ ዮሃንስ ኣብ ዘስምዖ ናይ መዛዝም ቃል ስፖርት ንዝያዳ ውፅኢት ብሓበራዊ ስራሕ ናይ ኩሉ ኣካል ሕብረተሰብ ዝዓቢ ስለ ዝኾነ ኣመሓደርቲ ከባብን ኣካየቲ ስራሕ

0: ምስራሕን ኣነባብርቲ ዓደን ዝባጋለ ነፍሒ ኣብ ዕብየት ስፖርት ዝገብርዎ ዘለዉ ኣበርክቶ ድሕሪ ምምስጋን ብዝሓየለ ኣበርቲዖም ክፅዕሩ ተላብዩ ኣቐዲሞ ንጋንታ ቅድም ብሽክለታ ጋለ ነፍሒ ብዕጥቂ ንዋትን ኣበርክቶን ዝገበሩ ድሕሪ ምምስጋን ንዕብየት ስፖርት ኣብቲ ንእዞቦ ሓገዝ መሻርክቲ ኣካላትን ጉዱሳት ዜጋታትን ከይፍለዮም ተላብዩ ኣብ ከተማ ከረን ሻምፒዮን ውድድር ኩዕሶ መርበብ ተዛዚሙ ኣብ ከተማ ከረን ፌደሬሽን ኩዕሶ መርበብ ከተማ ከረን ተወዲቡ ንልዕሊ 4 ኣዋር ክካየድ ፅንሐ ውድድራት ብ29 ሓምለ መጋረጁ ዓፅዩ ኣብቲ 6 ክለባ ደቂ ኣንስትዮን 6 ክለባ ደቂ ተባዕትዮን ዝተኻፈለ ውድድራት ካብ ግዜ ናብ ግዜ ተስፋ ዝህብ ምዕባለታት ይምዝገብ ምህላው ኣብቲ ኣጋጣሚ ተሓቢሩ ኣብቲ ናይ መዛዘሚ ውድድር ንዋንጫ ዝገጠማ ክለባ ደቂ ኣንስትዮ ኣልጌን ምስ ኣሕዋት ክኾናን ከለዋ ኣልጌን ብየማን ፀወታ 36-16 ብምዕዋት ተዓዋቲት ዋንጫ ክትከውን ከላ ኣብ ናይ ደቂ ተባዕትዮ ኣብ ዝተካየደ ተመጣጣንን ሰሓብን ፀወታ ኣብ ዝተንፀባረቕሉ ግጥም ድማ ኣልጌን 44-41 ብምዕዋት ሻምፒዮን ብምዃን ዋንጫ ዓቲራ ኣብቲ ኣጋጣሚ ሄኖክ ሃብተ ስላሴ ብሉፅ ዳኛ ክሽለምን ከሎ ነቢል ሓሰንን ዲማይ ተስፋ ብርሃንን ብሉፃት ኣሰልጠንቲ ተባሂሎም ንሽልማት በቂዖም ኣብ ንኡዞባ ተሰነይ ፌደሬሽን ኩዕሶ ሰኪዔት ናይ ኣሰልጠንቲ ስልጠና ተዋሂቡ ፌደሬሽን ኩዕሶ ሰኪዔት ንኡዞባ ተሰነይ ብኢንስትራክተር ዞባጋሽ ባርካ ኣቶ ሕሩይ ናይዝግን ብምውሃር ፌደሬሽን ኩዕሶ ሰኪዔት ንኡዞባ ተሰነይ ካብ 20 ሓምለ ክሳብ 30 ሓምለ ን10 መዓልትታት ናይ ኣሰልጠንቲ ስልጠና ለበል 1 ኩዕሶ ሰኪዔት ከም ዝተዋህበ ፕሬዚደንት ኩዕሶ ሰኪዔት ንኡዞባ ተሰነይ መምህር ኣማኑኤል ዓንደ ሚካኤል ሓቢሩ መምህር ኣማኑኤል ኣብቲ ን10 መዓልትታት ዝተዋህበ ብግብርን ክልሲ ሓሳብን ስልጠና ብማዕረ ፀወታ 5 ደቂ ተባዕትዮን 5 ደቂ ኣንስትዮን ብድምር ን10 ሰልጠንቲ ዘሳተፈ ስልጠና ከም ዝተዋሃበን ሰልጠንቲ ድማ ነቲ ትምህርቲ ብጉቡእ ከም ዝዛዘምዎን ኣብ ግብሪ ክሰርሕሉን ነዚ ተረኺቡ ዘሎ ዕድል ድማ ንመጻኢ ደረጅኦም ክዕብዩ ከም ዘለዎም ገሊጹ ኣብ ፌደሬሽን ኩዕሶ ሰኪዔት ሓላፊት ምክትታል ደቂ ኣንስትዮ መምህር ሰላም ሰመረ ብወገና እዚ ዝተዋሃበ ብግብርን ክልሲ ሓሳብን ስልጠና ንንኡዞባና ዓብ ስራሕ ከም ዝኾነ ብምብራህ ሰልጠንቲ ነቲ ዝተዋሃቦም ትምህርቲ ነቲ ዝነበረ ክሊማ ተፃዊሮም ዝዛሞም ብምምስጋን ድማ ኣሰልጠንቲ ኣብ ግብሪ ክሰርሕሉ ተላብያ ዳሪ ንኡዞባ ተሰነይ ኣቶ ስዩም ገብረ የሱስ ብወገኑ እዚ ዘለኩም ዓቕሚ ነቲ ዘለኩም ክእለት ዝያዳ ዝድሊ ብምዃኑ እዚ ስልጠና ዝምድላው ፅቡቕ ነገር ኮይኑ ሰልጠንቲ ድማ ግዜኦም ሰዊኦም ነዚ ስልጠና ክቐስሙ ንፀንሑ ነቲ ብደረጃ ንኡዞባ ይኹን ብደረጃ ዞባ ዝወረደርዎ ዓቕሚ ዘዕብን ፀብለልታ ዘርእን ስለ ዝኾነ እንኳዕ ሓጎሶኩም ድሕረ ምባል ነቲ ዝወሰድዎ ስልጠና ብተግባር ኣብ ውሽጦምን ምስ ኣብ ከባቢኦም ዘለዉ ስልጠናታት ፀብለልታ ከርእዩን ኣብ ባይታ ክሰርሕሉን ኣዘኻኺሩ ኣብ መወዳእታ ሰልጠንቲ እቲ ስለለወሎም ሰርቲፊኬት ካቢድ ኣብ ማሓዳሪ ንኡዞባ ተሰነይን ካልኦት ሓለፍትን ተዓዲሎም ዓበይቲ ክለባት ኤሮጳ ኣብ ዝሓለፉ መዓልትታት ምሕዝነታዊ ግጥማት ኣካይደን ፀብጻቡ ይስዕብ
1: ክለባት ኤሮጳ ነቲ ድሕሪ 2 ሳምንቲ ዝጅምር ሓድሽ ወቕቲ ስፖርት ንምድላው ኣብ ዝተፈላለዩ ናይ ምሕዝነት ፀወታታት ተፀሚደን ቀኒን ዝሓለፈ ቀዳም ሰንበት ኣብ ዘካየዶ ፀወታታት ዝተረኽበ ውፅኢቱ ድማ ንገለ ናባኹም ከነቕርቦ ሻምፒዮን ፕሪምየር ሊግ ዝሓለፈ ዓመተ ስፖርት ኣርሰናል ኣንፃር ስጳኛዊቲ ክለብ ጂሮናያ ናይ ምሕዝነት ፀወታ ሰሪዓ ኣብዚ ዕብላለ ኣርሰናል ዝተረኣየሉ ግጥም ዛለንዶናይቲ ክለብ ኣብ ናይ ቅድሚ ዕረፍቲ ፀወታ መበል 16 ደቕ ካብ ሃቨርትስ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ መበል 30 ደቕ ካብ ሓድሽ ተፃወታያ ዞሊስ ካሊት ሸቶ ብምሳኽ ንዕረፍቲ 2 ባዶ መሪሓ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ካልይ ዕብረ ግጥም ጂሮና ኣብ መበል 50 ደቂቕ ካብ ኣርናኦ ማርቲነዝ ብዝረኸብታ ሸቶ ነቲ ውፅኢት ከተፅበኳ ተፈተነት ኣርሰናል ኣብ መበል 56 ደቕ ካብ ዶውማን ኣብ መበል 55 ደቕ እውን ካብ ገብርኤል የሱስ 2 ሸቶታ ስለ ዝወሰኸት ነቲ ግጥም 4-1 ተዓዊታትሉ ወፅያ ክሪስቶስ ዞሊስ ማሊ ኣርሰናል ወዲዩ ኣብ ዘካይዳ በኽሪ ፀወቱ ሸቶ ብምስጋብ ውዕለቱ ክመልስ ጀሚሩ ዘሎ ክኸውን እዚ ወዲ 24 ዓመት ግሪኻዊ ኣጥቃዒ ምስ በልጅማዊት ክለብ ብሩጅ ኣብ 108 ፀወታታት ተሰሊፉ 43 ሸቶታት ከመዝግብ እንከሎ 45 ሸቶ ዝኾነ ኩዓሳሱ ክቕርብ ክኢሉ ምንባሩ ይግለጽ ካልኣይ ዝቕፅል ናይ ምሕዝነት ፀወታ ኣርሰናል ኣብ ከተማ ዳብሊን ኣየርላንድ ኮይኑ ዝመፅ 5 ነሓሰ ኣንጻር ስጳኛት ክለብ ሪያል ቤትስ ንኽትፃወትያ መደብ ሰሪዓ ዘላ
2: against Martinez again is Solis going for goal and Solis finding the bottom corner he's been buzzing he's been lively in this opening half hour and he gets his reward it's Max Delman well he doesn't need a second invitation this boy is special well this one's going to break here for Gabriel Jesus

0: ኢዱስ 4-2 ተዛዚሞም
1: forward once again for Liverpool. Referee allows play to continue. Here's Chiesa. Chiesa still behind the run of Jones. Can Liverpool make this one count? Elliot by a deflection behind for another Liverpool corner. It's inflict further damage here. In comes the throw. Up go the heads. Across it goes Calvert-Lewin. Well, what was identified as the perfect way to finish this portion of the pre-season for Leeds is turning into the perfect second half display for Daniel Farke's men. Calvert-Lewin with his second and Leeds his fourth of the afternoon in Chicago.
2: Rinse and repeat from earlier. It was Roden at the first one, this time at the near post. Boynau wins the first header, and it's Calvert-Lewin again. He just gets lost from Curtis Jones and then dunks on him. Times it to perfection. It's a difficult one because he doesn't have the ability to react and get up and over it. So now he's just trying to meet it level. He takes a little bit off of the header to be able to get the trajectory right. And Calvert-Lewin.
3: ካብዚ ቀፂሉ ንኩሉ ዜናታት መስርሓት ምስጋር ተፃወቲ ዝደስስ ትሕዝቶ ናባኹም ክቐርብ እዩ። ምክትታልኩም ክትቅፅሉ ደጊመ ብክብሪ ይዕድም።
4: ቸልሲ ነቲ ብማንቸስተር ሲቲ ዝህደን ዘሎ ናይ ክንፊ ኣጥቃዕያ ፖርቱጋላዊ ፔድሮ ኔቶ 70 ሚልዮን ፓውንድ መሸጢ ዋጋ ለጢፋትሉ ምህላዋ ጋዜጣ ዘሳን ሓቢራ። ኔቶ ዝሓለፈ ዓመተ ስፖርት ድሓን ዝኾነ ምንቅስቃስ ድሕሪ ምንፅበራቕ እዩ ስሙ ምስታ ብናይ ቀደም ዓላሚኡ ዝነበረ ኢንዞ ማሬስካ ክትስልጥን ጀሚራ ዘላ ማንቸስተር ሲቲ ክትተሓዝ ጀሚሩ። ዘካዚ ኢንዞ ማሬስካ ነዚ መስርዕ ተፈጻምነቱ ክረክብ ብዝያዳ ፀቒጡ ዝሰርሕ ዘሎ ኣካል ምዃኑ ድማ ዘሳን ወሲኻ ትገልጽ። ካብ ማንቸስተር ሲቲ ብተወሳኺ ኢጣልያዊት ክለብ ኤሲ ሚላን እውን ንኔቶ ከም ልክዓዊ መተካዕታ ነቲ ናብ ሊግ ቱርኪ ምቕንዑ ዘይተርፍ ራፋኤል ሊያኦ ጌራ ንምፍራሙ ንኹነታቱ ብቐረባ ትዕዘቦ ዘላ ካልእ ጋንታ እያ። ፔድሮ ኔቶ ዝሓለፈ ዓመተ ስፖርት ኣብ መድረኽ ፕሪምየር ሊግ እንግሊዝ 5 ሸቶ ከመዝግብ እንከሎ 6 ድማ ናይ ሸቶ ቀረባት ገይሩ። ቸልሲ ቅድሚ ምዕፃው ምስጋር ተፃወቲ ኒኔቶ ንምውሳድ 70 ሚልዮን ፓውንድ ሒዛ ንዝመፀታ ጋንታ ክትደራደራ ፈቓደኛ ምዃና እዩ ዝግለጽ። ቶተንሃም ንናይጀርያዊ ኣጥቃዓይ ጋላታሰራይ ቪክቶር ኦስሜን ናይ ምዕዳጉ ዘለዋ ባህጊ ኣብ እትገልጸሉ ዘላ እዋን እቲ ኣጥቃዓይ ክፅምበራ ድላይ ከም ዘለዎ ምስቲ ናይጀርያዊ ቅርበት ኣለና ዝብል ወገናት ሓቢሮም። ነዚ ዜና ኣቐዲሙ ናብ ሓፋሽ ዘብቅዐ ቱርካዊ ጋዜጠኛ ኤክሬም ኩኖር ብዛዕባ ዝመስርሕ ተወሳኺ ምብርህ ክህብ እንከሎ ቶተንሃም ንኦስሜን ንምፍራም ካብ 50 ክሳብ 55 ሚልዮን ፓውንድ ዝግመት ቀዳማይ ጥለብ ከም ዝለኣኸት ገሊጹ። ጋላታሰራይ ካብ መሸጣቲ ውድ 27 ዓመት ደርማስ ኣጥቃዓይ 65 ሚልዮን ፓውንድ ኣታው ክትገብር ድላይ ከም ዘለዋ ይግለጽ። መጻኢ ብራዚላዊ ኣጥቃዓያ ሪቻርሎሶን ጌና ዘይፈለጠት ዘላ ቶተንሃም ዝመፅ ናይ ውድድር ዓመት ብብሉፃት ተፃወት ተሃኒፃ ንምምፃ ኣብ እትገብሮ ዘላ ወሰንቲ ዕድግታት ንኦስሜን እውን ኣካል ናይ መደባታ ጌራጦላ። ኦስሜን ቅድሚ ሕጂ ብመንገዲ ቸልሲ እግሩ ኣብ ፕሪምየር ሊግ ከንብር ትፅቢት ተገይርሉ ዝነበረ ኣጥቃዓዩ ኣብ ግዜኡ ቸልሲ ነቲ መስርሕ ዓቲባ ብዘይመሓዛ ኣብ ናፖሊ ዓቕሉ ኣፅቢቡ ዝነበረ ኦስሜን ብመንገዲ ጋላታሰራይ መውፅእ መንገዲ ምስ ረኸበ ምስታ ናይ ከተማ ኔፕለስ ጋንታ ከም ዝተፈላለየ ዝዝከር እዩ። ካብዚ ብተወሳኺ ቶተንሃም ንናይ ክንፊ ኣጥቃዓይ ሊቨርፑል ሆላንዳዊ ኮዲ ጋክፖ ኣብ ራዳራ የእትያቶ ምህላዋ ድሕሩ ይግለጽ ኣሎ። ኣብ ዝሓለፉ መዓልትታት ንዳኒ ዌልቤክ ካብ ብራይተን ንጆርዳን ሄንደርሰን ካብ ብረንትፎርድ ዘፈረመ ቸልሲ ኣብ ዝሓለፉ ሰዓታት እውን ሓደሽ ተፃወቲ ናብ መሳርዓ መሊኣላ። እታ ናይ ምዕራብ ለንደን ጋንታ ንወዲ 21 ዓመት ኣርጀንቲናዊ ኣካፋፋሊ ስትራስቦርግ ቫለንቲን ባርኮ ከም ዝዓድገቶ ኣፍሊጣ። ቸልሲ ነዚ ኣርጀንቲናዊ ንምዕዳጉ ክንደይ ዝኣክል ገንዘብ ወፃኢታት ከም ዝገበረት ኣይገለጸትን። ባርኮ ኣብ ዋንጫ ዓለም 2026 ኣባል ሃገራዊት ጋንታ ኣርጀንቲና ዝነበረን ኣብ ሓንቲ ግጥም እውን ተሰሊፉ ዝነበረ ኮይኑ ብዝያዳ ዝዝከረሉ ፍጻመ ድማ ኣብ ግጥም ፍርቂ ፍጻመ ኣርጀንቲና ኣንጻር እንግሊዝ ኣብ ዘካየደ ፀወታ ድሕሪ ምዝዛም ናይቲ ግጥም ብጁድ በሊንግሃም ዝተፀፍዐ ተፃወታ እዩ። ፍርያት ኣካዳሚ ቦካ ጁኒየርስ ዝኾነ ባርኮ ቅድሚ 2 ዓመታት እዩ ብ7.9 ሚልዮን ፓውንድ ናብ ብራይተን ተፀቢሩ። ምስ ብራይተን ሓደ ዓመት የሕሊፉ ድማ ምስ ስትራስቦርግ ድሕሪ ዘሕለፎ ዕውት ናይ ልቓሕ ግዜ ምስታ ፈረንሳዊት ጋንታ ብቕዋምነት ተፀንቢሩ ኣብ መፅዋት ጸኒሑ። ቸልሲ ካብዛ ምስኣ ኣብ ትሕቲ ሓደ ዋንነት እትመሓደር ፈረንሳዊት ጋንታ ተፃዋታይ ካብ ናብን ከተሰጋገር ንፈለማ ግዜ ኣይኮነን። ካብ ዝሓለፈ ዓመት ጀሚሩ ኣብ መንጎ ዘን ክልተ ክለባት 13 ተጻወቲ ካብና በንተ ሰጋጊሮም ቫለንቲን ባርኮ ንሸውዓተ ዓመታት ምቸልሲን ምጽዋቲ ክታሙን ቢሩ እዚ ከምዚ ኢሉ እንከሎ ቸልሲ ናይ ጸጋም ተኸላኸላይ ራዮ ቫየካኖ ፐፕ ቾቫይራ ናብ መሰርዓ ክጽምብሮ ምስ ክለቡ ኣብ ምሉእ ስምምዕ ከም ዝበጽሐ ተገሊጹ። ቸልሲ ነዚ ክምርተ ካእታ ናይቲ ናብ ማድሪድ ዝገዓዘ ማርኮ ኩሬላ ንምዃን ኣዲጋቶ ዘላ ቻቫርያ ኣብ ቀዳማይ ክፍሊት 21.4 ሚልዮን ፓውንድ ወጻኢታት ክትገብረሉ እያ። ምስ መቑሹሽን ካልእ እንተወሲኮ ድማ እቲ ዋጋ ክብርህ ከም ዝኽእል ይእመት። እዚ ተጻወታይ ካብ ከም ባየር ሌቨርጉሰን ዝኣመሰላ ክለባት ክመጾ ንጸንሐ ናይ ስጋር ሕቶ ነጽጊው ኣብ ትሕቲ ዛቪ ኣሎንሶ ምስ ቸልሲ ክጻወት ቀዳምነት ሂቡ። ቻቫርያ ኣቐዲሞ ብክለቡ 50 ሚልዮን ኤሮ ምሸጥ ዋጋ ተለጢፉሉ እኳ እንተነበረ ምስ ቸልሲ ድሕሪ ዝገበሮ ተዕውት ዘተ ግን ቫየካኖ ካብ ዋግኡ ትሕታ ክትሸጦ ኣብ ስምምዕ በጺሓላ። ቻቫርያ ድሕሪ ሞርጋን ሮጀርስ፣ ዳንዌል በክ፣ ኢማኑኤል ኢሞግሃም፣ ማክሰን ላኳ፣ ማርኮ ፓሌስትራን፣ ቫለንቲኖ ባርኮን ሻውዓይ ሓድሽ ፈራሚ ቸልሲ ናይ ዝክራማት እዩ። ኤቨርተን ዴንማርካዊ ኣከፋፋሊ ኣርሰናል ክርስቲያን ኖርጋርድ ዋንነታ ከም ዝገበረቶ ክኢላ መስራሕት ምስ ስጋር ተጻወቲ ዴቪድ ኦርኒስተን ሓቢሩ። ምስ ኣርሰናል ኣብ እስጳኛ ኣብ ናይ ቅድመ ምድላዋት ልምምድ ዓስኪሩ ዝርከብ ኖርጋርድ ነዚ መስርሕ ንዘይምትዕ ንቓፍ ኣርሰናል ብቐዳም ኣንጻር ጅሮና ኣብ ዘካየረቶ ምሕዝነታዊ ግጥም ክስለፍ ኣይከኣለን። እዚ ዴንማርካዊ ኣብ ዝቕጽሉ መዓልትታት ሕክምናዊ መርመሩኡ ንምክያድ ናብ ከተማ ሊቨርፑል ክበርር ትፅቢት ይግበር። ዝሓለፈ ዓመት 10 ሚልዮን ፓውንድ ወጻኢታት ብዝሓተተ ካብ ብረንትፎርድ ናብ ኣርሰናል ዝገዓዘ ኖርጋርድ ኣብ ኩሎም ውድድራት ኣርሰናል 20 ግጥማት ከካይድ እንከሎ ኣርሰናል ድሕሪ 22 ዓመታት ጽዋ ኣብ ዝዓተረትሉ ፕሪምየር ሊግ ድማ 7 ግጥማት ጥራይ ተሰሊፉ። ብራዚላዊ ኣከፋፋሊ ብሩኖ ጉማረሽ ኣብ ዝቕጽላ መዓልትታት ዋንነት ኣርሰናል ክኸውን ትፅቢት ኣብ ዝግበረሉ ዘሎ ግዜ ኖርጋርድ ምስ ምምጻእ ናይቲ ብራዚላዊ ኣብ ኣርሰናል ዝህልዎ ተራን ናይ ምስላፍ ግዜን ከምዘየለ ተረዲኡ ናብ ኤቨርተን ክጽምበር ኣብ ስምምዕ በጺሑ። ኤቨርተን ነዚ መስርሕ ተፈጻሚ ንምግባር 7 ሚልዮን ፓውንድ ኣርሰናል ክትከፍል ተሰማሚዓላ።
3: ማርከዝ ዝኸበርኩም ተኸታተልቲ ሰሙናዊ ፍጻመታት ስፖርት ናይ ሎም ትሕዝቶና ኣብዚ ዛዚምናሉና ዝመጽእ ሰሙን ብኻልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ።

0: ልኡኩነታት ሃገር ብመንፅር ዞባውን ዓለማውን ምዕባለታት ዘተኮረ ሰሚናር ኣቶ ዩሱፍ ህዝቢ ኤርትራ ሳላቲ ኣብ ነዊሕ ናይ ቃልሲ ዓመታት ዝሃነፆ ሓድነትን ዝኸስኮሶ ክብርታትን ነዊሕ ናይ ተፃብኦታትን መኸትን መድረኻት ሓሊፉ ኣብ ዘተኣማምን ደረጃ ከም ዝበፅሐ ብምጥቃስ ከም ውፅኢቱ ኤርትራ ኣብ ዞባ ቀርኒ ኣፍሪቃን ቀይሕ ባሕርን ሰላም ንምዕቃብን ፀጥታ ንምስፋንን ኣገዳሲ ተራ ክትፃወት ብቕዓት ዘለዋ ሓይሊ ሰላም ኮይና ከም ዘላ ኣስሚሩሎም ኣቶ ዩሱፍ ወሲኹ ምስቲ ተኸሲቱ ዘሎ ተሃዋሲ ዓለማዊ ኩነታትን ዘይርጉእነት ዞባ ቀርኒ ኣፍሪቃን ብምዝማድ ኣብ ቅድሜና ዘለዉ ብድሆታት ቀለልቲ እኳ እንተዘይኮኑ ዝጨበጥናዮም ዓወታት ዓቂብናን ዘለውና ዕድላት ኣጎልቢትናን ኤርትራ ብልዑል ተሳትፎ ኣብ ውሽጥን ወፃእን ዝነብር ህዝባ ንቕድሚት ክትስጎም ዘኽእላ ኩነታት ተፈጢሩ ከም ዘሎ ነዚ ብዝበለፀ ዘተኣማምን ንምግባር ድማ ሃገራዊ ሓድነትና ከነደልድል ቁጠባና ከነመሓይሽ ኩለንትናዊ ተሳትፎ ዜጋታት ከነዕዝዝ ብፍላይ ድማ ኣብ ወፃኢ ዝነብሩ ኤርትራውያን ሞያውን ቁጠባውን ኣበርክቶኦም ክሕይሉ ከም ዝግባእ ኣዘኻኺሮም ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስቲ ኣሜሪካ ጽንዓትና ወሓስና ኣብ ትሕቲ ዝብል ቴማ በተሳትፎ ዓሰርተታት ኣሸሓት ዜጋታትን መሓዙት ኤርትራን ካብ 31 ሓምለ ክሳብ 3 ናሕሰ ኣብ ከተማ ዳላስ ቴክሳስ እዩ ተኻይዶም። ናይ ሎም ዓመት ፌስቲቫል ኩርናዕ ስነ ጥበብ፣ ቁሸት ታሪክን መንነትን፣ ኩርናዕ መጽሕፍቲ፣ ቁሸት ህፃናት፣ ቁሸት ማሕበረ ኮማት፣ ቁሸት ቤት ትምህርቲ ሰውራ፣ ባህላዊ መደባት ሙያዊ ሰሚናራትን ኣስተምህሮታትን ምርኢት ፍርያት ምህዞን ኣገልግሎታትን ከምኡውን ስፖርታዊ ንጥፈታት ብዘጠቓለለ መሰናድኦታት ደሚቑ ቐኒዮም። ብዘይካዚ ብማሕበር ሙያውያን ኤርትራውያን ዝተወደበ ንሙያዊ ተራን ኣበርክቶን ዜጋታት ኣብ ህንፀት ሃገር ዘጓሳጉስ ከምኡውን ኤርትራውያን ሙያውያን ዘጥረይዎም ሙያን ክእለትን ኣብ ረብሓ ሃገሮምን ህዝቦምን ክውዕሉ ንዘለዎም ድሌትን ድልውነትን ዘግሃደ ዕቱብ ዘተ ተኻይዶም። ኣብ መወዳእታ ብመልክዕ ውድድር ኣብ ዝተወደበ መደባት ንዝተዓወቱ ሽልማት ከምኡውን ፌስቲቫል ንምዕዋት ኣበርክቶ ንዝገበሩ ውዳበታትን ኣካላትን ድማ ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም። ፌስቲቫል 2027 ኣብ ከተማ ኣትላንታ ጆርጂያ ክካየድ ምዃኑ እቲ ዝበፅሐና ሓበሬታ ኣፍሊጦም።
1: ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሓለፈ ቀረባ መዓልታት ክካብ ዞባኦም ንሳዋ ወሪዶም። ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ድማ ትማሊ ምስ መደባቶምን ክኽተልዎ ዘለዎም መምርሒታትን ዘላሊ መግለፂ ሂቦም። ወኪል ኤሪና ሙሴ ኪዳነን ዘዳለዎ ፀብጻብ ኣርሴማ ስሞሮም ክተቕርባ እያ።
2: ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደን ኣባላት መበል 39 ዙርያ መግለፂ ሂቦም። ሳዋ ክልተ ዓበይቲ ዕላማታት ማለት ምዝዛም ናይ 12 ክፍለ ኣካዳሚያዊ ትምህርትን መፍፃም ሃገራዊ ጉብእን ዝካየደላ ማእከል ህንፀት መንስያት ምዃና ዝተቐሰ ኮሎኔል ደበሳይ መንስያት ኣካዳሚያውን ሞያውን ብቕዓቶም ብምብራኽ ካብ ፀቢባ ኣተሓሳስባታት ወፂኦም ሃገራውን ዜግነታውን ኣረኣያ ከማዕበሉ ኣእምሮኣውን ኣካላውን ድላለ ወኒኖም ድማ ሃገሮም ክሃንፁን ልውላውነታ ከውሑስን ትፅቢት ከም ዝግበረሎም ኣብርሆም። ህዝቢ ኤርትራ ንዝሓለፈ ፅንኩር መድረኻትን ንዝኸፈሎ ረዚን ዋጋን ብምጥቃስ ዕላማ ሃገራዊ ኣገልግሎት ሃገር ምህናፅ ምልማዕን ልኡላውነታ ምውሓስን ስለ ዝኾነ ኩሉ መንእሰይ ነዚ ተልእኾ እዚ ብዝግባእ ተረዲኡ ብልዕል ወንን ንቕሓትን ክሰርሓሉ ኣዘኻኺሮም። ኣብ ሳዋ ብዝፀንሕሉ ናይ ሓደ ዓመት እዋን ኣካዳሚያዊ ትምህርቲ ከምኡውን ወተሃደራዊ፣ ፖለቲካዊ፣ ስፖርታውን ማእቶታውን ንጥፈታት ከም ዘማልኦ መንግስቲ ድማ ኩሉ ዘድልዮም መሰረታዊ ቀረባት ኣዳሊሎም ከም ዘሎ ዘረጋገፀ ኮሎኔል ደበሳይ ንዝወሃቦም ትምህርትን ስልጠናን ብዝግባእ ተኸታቲሎም ብሩህ መፃኢኦም ከውሕሱ መኺሮም። ኮሎኔል ደበሳይ ግደ ኣብ መወዳእታ ከም ኩሎም ዝሓለፉ ዙርያታት ኣባላት መበል 39 ዙርያ እውን ሓድሕዳዊ ፍቕርን ምትሕልላይን ብምኩስኳስን ብምድልዳልን ከምኡውን ሃገራዊ ንቕሓትን ብምብራኽ ንዝወሃቦም መደብ ስራሕ ብግቡእ ከተግብሩ ብምልባው ሰናይ ምንዮቱ ገሊጽሎም። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሃብዎ ርእይቶ ብህዝብን መንግስትን ዝግበረሎም ኩሉ ዓይነት ሓለፋታት ከም ዝርድኦም ብምጥቃስ ዝተዋሃቦም መምርሒ ሞራሎም ዘበርኽን ኣንፈት መፃኢኦም ዘማእዝንን ስለ ዝኾነ ኩሉ መዳያዊ ምድላዋቶም ኣፅፊፎም ናብ ሳዋ ከም ዝወረዱ ኣረዲኦም።
1: ጨንፈር ሚኒስትር ጥዕና ዞባ ጋሽባርካ ኣፍልጦ ሕብረተሰብ ኣብ ሜላታት ምክልኻል ሕማም ዓሶ ብምብራኽ ጥዕንኡ ንምውሓስ ዝዓለም ኣስተምህሮ ናብ ማሓደርቲ ከባቢ ኣነባበርታ ዓድን ወከልቲ ህዝብን ወዲቡ። እቲ ብሰብ ሙያ ዝተዋህበ ኣስተምህሮ ዓሶን ሳዕቤናቱን ንምቁፅፃር ዝውሰድ ስጉምትታት ሜላታት ምክልኻል ዓሶ ብሰንኪ ሸለልትነት ዝስዕብ ጥዕናውን ቁጠባውን ጉዳት ከምኡውን ኣገዳስነት ፅሬት ከባቢ ዘጠቓለለ ነይሩ። ሓላፊ ኣገልግሎት ጥዕና ንኡዞባ ሻምብቆ ነርስ ተወልደ ሚካኤል እቲ ንኡዞባ ዓሳዊ ብምዃኑ ምስ መሻርክቲ ብምትሕባር ቀጻሊ

ለኮሱ ጓሳትን ኣስተምሮታትን ከም ዝካየድ ብምሕባር ሳዕቤናት ዓሶ ንምቁፅፃር ኩሎ ሜላታት ብግቡእ ክትግበር ኣተሓሳሲቡ መልከፍቲ ሕማም ዓሶ ናብ ዝተሓተ ደረጃ ንምውራድ ሓያል ስራሕ ከም ዝሓትት ብምንፃር ኣብ ዝካየድ ፃዕሪ ተራና ብርክቶን ሕብረተሰብ ክዓዝዝ ብምዝኽኻር ናምስያ ዓመት ሙሉእ ብግቡእ ክዝውተር ከምኡን መራብሒ ጣንጡ ዝኾነ ጎዳጉድን ምዕቆር ማይን ክድፈንን ክፅረግን ኣዘኻኺሩ ወኪል ኣመሓዳር ንዞባ ሻምብቆ ኣቶ ታርቅ ኣባይ ብግድዩ ሳላቲ ብሰብ ሙያ ጥዕና ዝወሃብ ኣስተምሮታት ኣፍልጦ ህዝቢ እናበረኸ ምምፁ ብምጥቃስ ኣብ ዝካየድ ፃዕሪ ምምሕዳር ንዞባ ሓገዝ ከም ዝገብር ገሊፁ። ኣብ ከተማ ከረን ኣብ 3ለስተ ነቕጣታት ተዋፊሮም ንዝርከቡ ልዕሊ 1600 ተሳተፍቲ ወፍሪ ተምሃሮ ንልምዓት ኣፍልጦም ኣብ ሕጊ ክብ ንምባል ካብ 30 ሓምለ ክሳብ 3ለስተ ነሓሰ ኣስተምሮ ተዋሂቡ። እቲ ኣስተምሮ ኣብ ራእይን ዕላማን ፖሊሲ ኤርትራ ኣገዳስነት ትምህርቲ ምቁራፅ ትምህርትን ሳዕቤኑን እወታውን ኣሉታውን ፅልዋታት መሳርሒታት ቴክኖሎጂ ከምኡን ወልፍታትን ሳዕቤናትን ዘተኮረ ነይሩ። ኣዛዚ ካላይ መደበር ፖሊስ ከረን ሰርጌንተ ብእምነት ክብሮም ቀንዲ ዕላማ ናይቲ ኣስተምሮ ተምሃሮ ጎኒጎኒቲ ወፈራታት ልምዓት ሕግን ስነ ምግባርን ንክሰርፆምን ብክብርታት ሕብረተሰብ ንክመላለሱን ንምዝኽኻር ከም ዝኾነ ሓቢሩ ተምሃሮ ብወገኖም ከምዚ ዝበለ ኣስተምሮ ክድፋኣሉ ተማሕፂኖም። ኣብ ዞባ ደቡብ ንዞባታት ዓዲ ኋላ እምኒ ሓይሊ መንደፈራን ድባርባን ዝናብ ኣብ ሂወት ጥሪትን ዘራእትን ጉዳት ኣውሪዱ ብመሰረት ከካብ ቦቱ ዝበፅሓና ሓበሬታ ኣብ ንዞባ መንደፈራ ምምሕዳር ከባቢ ኩዶ ፈላሲ ኣብ ዝርከብ ማይ ጨሎት ጋብር ደርዓንቶ ብ2 ነሓሰ ዝሃረመ ብርቱዕ ዝናብ ኣብ ህንፃ ቤተ ክርስትያንን ዓበይቲ ኣግራብን ጉዳት ኣውሪዱ በቲ ሓደጋ ናይ ነዊሕ ዓመት ዕድመ ዘለዎ ብራናታት ዘጠቓልል መፅሓፍትን ንዋይ ቅዱሳንን ዕንወት ክወርዶ እንከሎ ቀፅሪ ከም ዝፈረሰ ወኪል ኤሪና ሓቢሩ። ኣብ ንዞባ እምኒ ሓይሊ ምምሕዳር ከባቢ ዓዲ ጎሰ ብ29 ሓምለ ዝሃርመ ህወብላን በረድን ዝተሓወሶ ዝናብ ድማ ምፍራስ መዳድቕን ምቕንጣጥ ዚንጎታትን መንበሪ ኣባይትን መስጊድን ከስዕብ እንከሎ ክልተ ቆልዑ ኣካላዊ ጉድኣት ወሪድዎም ኣብ ሕርሻታት ድማ ጉድኣት ወሪዱ። ብዘይካዚ ኣብ ንዞባ ድባርባ ዓድታት ኣማድር ህርጉድን ዓዲ ገረድን ብ27 ሓምለ ብዝወቕዕ በረድ ዝተሓወሶ ብርቱዕ ዝናብ ኣብ ሕርሻታት ከፊላዊ ጉድኣት ከም ዝወረደ እቲ ዝረኸብ ናይ ሓበሬታ የመልክት። ብተመሳሳሊ ኣብ ንዞባ ዓዲ ኋላ ምምሕዳር ከባቢ ማይ ናሃዩ ብ9 ሓምለ ንፋስን በረድን ዝተሓወሶ ዝናብ ብምውቅዑ ኣብ ሞጓሰ ዝነበራ ጓል 9 ጓል 12 ዓመት ቆልዑ ብውሕጅ ክወሰዳ እንከለዋ 55 ጥሪት ከም ዝሞታ ከምኡውን ኣስታት 360 ሄክታር ዘራእቲ ብውሕጅ ከም ተደምሰሰን 3 መንበሪ ኣባይቲ ጉድኣት ከም ዝወረዶን ደንጉ ዝበፅሐን ሓበሬታ ኣፍሊጡ። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ፕሬዚደንት ዶናልድ ትራምፕ ካብን ናብን ወደባታ ኣብ ዝካየድ ምንቅስቓስ መራኽቢ ወሲንዎ ንዘሎ እገዳ ምስ ዘየልዕሎ ኣብ ልዕሊ መራኽቢ ኣሜሪካ ከቢድ ክሳራ ዘውርድ መጥካዕቲ ከም እተካይድ ኢራን ኣጠንቂቓ። እዚ ዝተገልፀ ፕሬዚደንት ትራምፕ ኣብ ልዕሊ ኢራን ፀቕጢ ንምፍጣር እቲ እገዳ ከም ዘትርሮ ድሕሪ ምግላፁ እዩ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ትራምፕ ኣብ መንጎ ኣሜሪካን ኢራንን ዘተይካየድ ከም ዘሎ ንዝሃቦ መግለፂ መንግስቲ ኢራን ኣሉታዊ ምላሽ ይብሉ ኣሎ። መንግስቲ ኢራን ብጉዳይ መፃብ ሆርሙዝ ምስ መንግስቲ ዑማን እምበር ምስ ኣሜሪካ ይዘራረብ ከምዘየለዩ ኣነፂሩ። ፕሬዚደንት ትራምፕ ኢራን ኣብ ስምምዕ ክትበፅሕ ናይ መወዳእታ ዕድል ተዋሂባዋ ከም ዘሎ ብምሕባር እዚ ምስ ዘይሰምር ግና ኢዳ ክትህብ ዘገድድ መጥቃዕቲ ከም ዘካይደላ ኣጠንቂቑሎ። ብመጠንቀቕታ ፕሬዚደንት ትራምፕ ርዒዳን ናብ ዘይተደልዮ ዘተ ክትኣቱ ከም ዘይኮነ ዘነፀረት ኢራን ኣሜሪካ ኣብ ነቲ ኣቐዲሙ ዝተበፅሐ ናይ ምርዳእ መዘክር ከተተግብር ፀዊዓላ። ኣሜሪካን ኢራንን ንዝበፅሖ ናይ ምርዳእ መዘከር ብምጥሓስ ካብ 13 ሓምለ ምልውዋጥ መጥካዕትታት ከካይዳ ድሕሪ ምፅንሐን ኣብዚ እዋን እዚ ወንዚፈንኦ ከም ዘለዋ ይፍለጥ። ኣብ ፈለማ 2022 ዝተወልዐ ኩናት ዩክሬን ኣብዚ እዋን እዚ ናብቲ ዝኸፈ ደረጅኡ ከም ዝዓረገ ማዕከናት ዜና ኣቃሊሐን። እዚ ዝተሓበረ ሩስያን ዩክሬንን ብ3/4 ነሓሰ ብዘካየደኦ ምልውዋጥ መጥካዕትታት ጥራይ ካብ ክልቲኡ ወገን ኣስታት 30 ሰባት ድሕሪ ምቕታሎም እዩ። በቲ ገና ብዝሰፍሐ መልክዑ ዝቕፅል ዘሎ ኩናት ኣብ ውሽጢ 2 መዓልትታት ልዕሊ 60 ከም ዝቆሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን ፀብፀባት ሓቢሮም። እቲ ኩናት ብመጠንን ዓይነትን ሰፊሑ ከም ዘሎ ዝገለፁቶም ፀብፀባት ቅልጡፍ ሰላማዊ መዓልቦ እንተዘይረኺቡ ከቢድ ሰብኣዊ ቅልውላው ከስዕብ ከም ዝኽእልን ኣጠንቂቖም። ወታደራዊ ትሕተ ቅርፅታት ከምኡ

ሰሙን ትካላት ፀዓትን መጓዓዝያን ካብ ቀንዲ ዕላማታት ናይቲ መጥቃዕትታት ምዃኖም ተፈሊጡ። ኩነት ዩክሬን ብሰላማዊ መንገዲ ክዓርፍ እኳ እንተነበሮ ብምትኩታኽ ኔቶ እናኸረረ ከም ዝመፀ ነቲ ኩነታት ብቐረባ ዝከታተሉ ወገናት ይጠቕሱ። ሃገራት ምዕራብ እቲ ኩናት ብሰላም ክዓርፍ ከም ዝደልያ ካብ ምግላፅ ሓሊፈን ዛጊት ዝጥቀስ ስጉምቲ ከም ዘይወሰዳያ ሩስያ እትወቅስ። ህንድን ኡዝቤክስታንን ኣብ ዕደና ብርቂ ማዓድናት ክተሓጋገዛ ምዃነን ሓቢረን። ክልቲያን ሃገራት ሎሚ 4 ናሓሰ ኣብ ከተማ ኒውደልሂ ህንዲ ኣብ ዘካየደዎ ዝርርብ ሚኒስትራት ጉዳያት ወፃኢ ነቲ ፅላት ንምዕምዕባል ብሓባር ከም ዝሰርሐ ኣፍሊጠን። ብመሰረቲ ተበፂሒ ዘሎ ስምዕ ኩባንያታት ህንዲ ኣብ ኡዝበኪስታን ኣብ ምውፃእ ናይቶም ማዕድናት ዘተኮረ ወፍሪ ከካይዳየን። እቲ ስምዕ ኣብ ምድንፋዕ ቁጠባ ክልቲየን ሃገራት እወታዊ ተራ ከም ዝህልዎ ዝኣመተ ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ንትግባር እዩ ከም ዝሰርሐ ኣፍሊጡ። ብዘይካዚ ህንዲ ከምኡን ኡዝበኪስታን ኣብ ምድንፋዕ ፅላታት ምክልኻልን ቁጠባን ብሓባር ክሰርሓ ምዃነን ገሊፀን። ከም ኣካልቲ ሓበራዊ ተበግሶ ኣብ 225 ኣስታት 2 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብዕፅፊ ክዕብዮ ምዃነን ድማ ሓቢረን ኣለዋ። ሎሚ 4 ናሓሰ ኣብ ምዕራባዊ ሸነኽ ጓቲማላ ዝተኸስተ ነጥቢ እሳተ ጎመራ ህዝባዊ ምምዝባል ከም ዘሰዓበ ማዕከናት ዜና ኣቃሊሐን። ብሰንኪቲ ክስተት ነበርቲ ክልተ ዓድታት ክጉዕዙ ከም ተገደዱ ክፍለጥ ተኻኢሉ ኣሎ። ብዘይካዚ እቲ ነጥቢ ዝፈጠሮ ፅዑቅ ሂግታ ትክን ዶረናን ጥዕናዊ ፀገማት ከስዕብ ከም ዝኸኣለ ክኢላታት ኣጠንቂቖም። ኣብ 218 ኣብ ተመሳሳሊ ክፋል ጓቲማላ ብዘጋጠመ ነጥቢ እሳተ ጎመራ ልዕሊ 200 ሰባት ከም ዝሞቱ ፀብፀባት ይጠቕሱ። ፖላንድ ክመፃ ዝኽእል ፀጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃድራውን ፀጥታውን ውዕላት ከም ተስፍሑ ኣፍሊጣ። እዚ ዝተገልፀ ስጋታት ሩስያ ዝበለቶ ንምብዳህ ዝዓለመ ሓድሽ ወተሃድራውን ፀጥታውን ውዕል ምስ ጀርመን ድሕሪ ምኽታማይ። እቲ ኣብ ዝሓለፈ ሳልስቲ ዝተኸተመ ስምዕ ኣብ መንጎ ክልቴን ሃገራት ዘሎ ወተሃድራዊ ምትሕባር ንምስፋሕን ፀጥታ ዞባ ባልቲክ ንምምሓስን ዝዓለመ እዩ። ፖላንድ ኣቐዲማውን ምስ ፈረንሳን ብሪጣንያን ተመሳሳሊ ስምምዓት ከም ዝኸተመ ትዝከር እዩ። ብዘይካዚ እታ ሃገር ምስ ኢጣልያ ወተሃድራውን ፀጥታውን ውዕል ንምኽታም ተሰርሕ ከም ዘላዮም ፀብፀባት ዝሕብሩ። ኪዳን ሰሜን ኣትላንቲክ ኔቶ ንሩስያ ኣብ ወተሃድራውን ቁጠባውን ክርደና ንምእታው ብመንገዲ ዩክሬን ኩናት ድሕሪ ምውልዑ ጉረባብታ ንዝኾነ ኣባላቱ ክዕጥቕ ምፅንሑ ይጥቀስ። ብሰንኪቲ ወተሃድራዊ ኩነታት ፀጥታ ምብራቕ ኤውሮጳ እናንቆልቆለ ከም ዝመፀ ናይ ቀረባ ተዓዘብቲ ይሕብሩ። ኢንዶኔዥያን ታይላንድን ስትራቴጂካዊ ሽርክነተን ከማዕብላ ዘኽእለን ስምዕ ከም ተፈራረማ ሓቢረን። እቲ ስምዕ መራሕቲ ክልቴን ሃገራት ትማሊ 3 ናሓሰ ኣብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካየደዎ ዝርርብ ተበፂሑ። ከም ኣካልቲ ካብ 226 ክሳብ 230 ዝትግበር ስምዕ ክልቴን ኣብ ምስፋሕ ወፍርን ምብራኽን ንግዳዊ ምልውዋጥን ብዕቱብ ከም ዝሰርሐ ኣፍሊጠን ኣለዋ። እቲ ስምዕ ንመጠን ዓመታዊ ንግዳዊ ምልውዋጥ ክሳብ 230 ናብ ልዕሊ 20 ቢልዮን ዶላር ክብከብሎ ከም ዝኽእል ግምታት ኣሎ። እዚ ከምዚ ኢሉ እንከሎ ኢንዶኔዥያን ታይላንድን ኣብ ምውሓስ ዞባዊ ፀጥታ ብቐንዱ ድማ ኣብ ምግታእ ስግረ ዶባዊ ገበናት ክተሓባበራ ተሰማሚዐን ኣለዋ። ብዘይካዚ ኣብ ምምዕባል ቁጠባዊ ዞባዊ ውድብ ኣስያን ዘለዎን ኣበርክቶ ንምዕዛዝ ከም ዝሰራሓ ገሊፀን። ክልቴን ሃገራት ካብ መስረቲ ኣባላት ናይቲ ኣብ 1967 ዝቆመ ቁጠባውን ፖለቲካውን ውድብ ምዃነን ይፍለጥ። ናይ መወዳእታ ዜና። ብ3 ናሓሰ ኣብ ሰሜናዊ ምብራቕ ህንዲ ዝወቕዐ ብርቱዕ ዝናብ ዘሰዕቡ ሓደጋ ዕለቕለቕ ከቢድ ሰብኣውን ንዋታውን ክሳራታት ከም ዝወረደ ማዕከናት ዜና ኣቃሊሐን። በቲ ተፈጥራዊ ሓደጋ ዛጊት ልዕሊ 80 ሰባት ከም ዝሞቱ ዝሓበሩ ሰመዚ ስርሒት ምድሓን ሂወት ህንዲ ዓሰርተታት ዳህዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም። ብዘይካዚ በቲ ዕለቕለቕ ኣብ 2200 ዓድታት ልዕሊ 2.5 ሚልዮን ሰባት ከም ተመዛበሉ ክፍለጥ ተኻኢሉ ኣሎ። ልዕሊ 2500 ኣባይቲ ጠቕሊሉ ከም ዝዓነወ ዝገለፁ ፀብፀባት መንግስቲ ህንዲ ብከቢድ ኣብ ዝተሃሴት ኣውራጃ ዓሳም ህፁፅ ናይ እዋን ሓደጋ ድንጋጋ ኣውጁ ከም ዘሎ ሓቢሮም። ህንዲ ብሳዕቢናት ክሊማዊ ምምዝባል ብሓፈሻ ሓደጋታት ዕለቕለቕ ድማ ብፍላይ ብተደጋጋሚ ካብ ዝጥቃዓ ሃገራት ኤስያ ምዃና ይግለጽ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ሓላፊ ውድባዊ ጉዳያት ህግደፍ ንተሳተፍቲ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ሰሚናር ኣካይዱ። ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ንኣባላት መበል 39 ዙርያ መግለፂ ሂቡ።
ኣብ ዝዋ ደቡብ ዝወቕዐ ህወብላ ንፋስን ዝተዓወሶ ብርቱዕ ዝናብ ኣብ ህይወት ጥሪትን ዘራእትን ጉዳት ኣውሪዱ። ኢራን ኣብ ልዕሊ መራኸቢ ኣሜሪካ መጥቃዕቲ ከተካየድ ከም እትኽእል ኣጠንቂቓ። ኩናት ዩክሬን ናብቲ ዝኸፈ ደረጁ ከም ዝዓረገ ማዕከናት ዜና ኣቃሊሐን። ህንድን ኡዝበኪስታንን ኣብ ዕደና ብርቂ ማዕድናት ክተሓጋገዛ ምዃንን ሓቢረን። ዝኸበርኩም ተኸታተልቲ ዜማ ተፈፂሙ ምስ ተረፉ መደባትና ሰላም።

ኣብ ውቅያኖሳትን ባሕርታትን ዘሎ ጸጋታት ገና ከም ዘይተዳሰሰ ኣብዚ ዓውዲ ዝነጥፉ ተመራመርቲ ይገልጹ። ኣብዚ ዓውዲ ሳይንሳዊ ትንታነ ክንህብ ዘይንኽእል ተራ ተዓዘብቲ እንበሃል እውን ምስቲ ሒዝዎ ዘሎ ስፍሓት ኣመዛዚና ጥራይ ገና ዘይተበጽሐን ዘይተዳሰሰን ከም ዘሎ ክርድአና ኣይንጽገምን። ኣብዚ ዓውዲ ዝነጥፉ ጠለቕቲ ወይ ድማ ዳይቨርስ ግና ልዕሊ ማንም ይርድእዎን የስተማቕርዎን።

ልዕሊ 200 ኪሎ ሜትር ዝገማግሙ ኤርትራ እትውንኖ ገማግም ባሕሪ እቲ ዝዓመቐ ክፋሉ 600 ሜትሮ እዩ። ዝተፈላለየ ጸጋታት ዝተመልአ ድማ እዩ። ኣብ ገለ ክፋሉ ኮራል ዝበዝሖ፣ ኣብ ገለ በዓትታትን ብእሳተ ጎመራ ዝተሰርሐ ኣኻውሕን ዝርከቦ ቦታ ኣሎ። ገለ ፊዮርታት ባሕሪ ዝበዝሖ ክኸውን እንከሎ፣ ኣብ ገለ ድማ ውፁእ ጻዕዳ ሑፃ ዝበዝሖ ቦታታት ኣሎ ኣብ ቀይሕ ባሕሪ ኤርትራ።

ነዚ ዝተፈላለየ ትሕተ ማያዊት ፀጋታት ንምዕዛብ ወይ ንምፅናዕ ጠለቕቲ ኣብ ዝባኖም ሒዘምዎ ዝኣትዉ ኣየር ዝመለ ምዕቆሪ መብዛሕትኡ ግዜ ካብ ናይ 25 ደቓይቕ ዘይሓልፍ ግዜ ጥራዩ ከፅንሖም ዝኽእል። ንነዊሕ ግዜ ኣብ ትሕቲ ባሕሪ ክፅንሑ እንተደልዮም ግና ብቐጥታ ካብ ጃልባ ብትቦ ኣቢሎም ኣየር ዝስሕቡ። እዚ ብእስኪባ ዝፍለጥ ኣየር ዝመልአ መትሓዚ ልክዕ ከም ነዝተንፍሶ ኣየር እዩ። ዕላምኡ ጠለቕቲ ኦክስጅን ክረኽቡ እኳ እንተኾነ ኩሉ ሙሉእ ብምሉእ ኦክስጅን ዝመልአ ማለት ግን ኣይኮነን። እንታይ ደኣ ልክዕ ከም ናይ መሬት ናይትሮጅን ዝበዝሑ እዩ። ናይትሮጅን ድማ ኣብ ውሽጢ ባሕሪ ናቱ ፀገማት ኣለዎ። ብብዝሒ ምዝውሰድ ናይ ምስካር ሳዕቤን ይኸትል። ጠለቕቲ ኣብ ነፍሲ ወከፍ ዝኣትዎ 10 ሜትሮ ልክዕ ከም ሓደ መለክያ ዊስክ ዝሰተዩ ስምዒት እዩ ዝፈጥረሎም። ናይትሮጅን ዘሰዓቦ ስኽራን እናገደደ ምስ ዝኸይድ ካብቲ ጠሊቆዎ ዘለዉ ውሽጥ ዝበለ ቦታ ገለ ሜትሮታት ንላዕሊ ምስ ዝምለሱ ከም ዝበራበሩ ይኾኑ። ኣብ ገለ ኣጋጣሚ ውሱናት ጠለቕቲ ዝጥቀምሉ ኣየር ዝመልአ መሳርሒታት 36 ሚታዊት ኦክስጅን ዝሓዘ ዝጥቀሙ ኣይሰኣኑን። እዚ እቲ ካብ ናይትሮጅን ዝስዕብ ፀገማት ዘቃልል እኳ እንተኾነ ኦክስጅን ክበዝሕ እንከሎ እውን ናይ ገዛ ርእሱ ናይ ምምራዝ ፀገማት ከም ዘምፅኦም ሰብ ሞያ ጥዕና ዝገልጹ። ኣብዚ ሕጂ እዋን ተበፂሑ ዘሎ ኣየር ዝመልአ ስሊንደራት እናማዕበለ እዩ ዝኸይድ ዘሎ። ንኣብነት ቅድሚ ሕጂ ን25 ደቓይቕ ጥራይ ኣብ ትሕቲ ባሕሪ ክትፀንሕ ዘኽእል እዩ ነይሩ። ኣብዚ ሕጂ እዋን ግና ረሳሕ ኣየር ንደገ ከይወፅእ ተመሊሱ ተፃርዩ ክምለስ ዝሕግዝ መሳርሒ ስለ ዝተማሃዘ ንነዊሕ እዋን ኣብ ትሕቲ ባሕሪ ብዘይዝኾነ ፀገም ክትጥቀመሉ ዘኽእል መድረኽ ተበፂሑ ይርከብ። እዚ እቲ ንእንስሳታት ዝርብሽ ዝወፅእ ናይ ዓፍራ ድምፂ ኣውጊድዎ ይርከብ።

ዳይቨራት ኣብ ጥልቀት ዝማልዎ መሳርሒታት ብዙሓት እዮም። ገለ ንምጥቃስ እምበኣር ኣብ ውሽጢ እዛ መጣኒት ኣየር ዝርከብ መጠን ኣየር ትነግር መሳርሒት፣ ሓባሪት ዕምቆት ኮምፓስ፣ ኣብ እዋን ህፁፅ ረድኤት ኣየር ንምሃብ እተገልግል ካልኦት መስሓቢት ኣየር፣ ኣብ ግዜ ጥልቀት ፀንበለልካ ምባል ንውሽጢ ንክንቀቱ እትሕግዞም ካብ 2 ክሳብ 10 ኪሎ እትበፅሕ ክብደት ዘለዋ መሳርሒት፣ ብሰንኪ ልዑል ክብደት ኣብ ውሽጢ ባሕሪ መታን ከይሰጥሙ ናይ ጃኬት ምቕጣውን ኣለዎም። ኣብ ዝደለይዎ ግዜ ድማ ፀንበለል ተብሎም።

ናይ ባሕር መነፀር ድማ ካብቲ ኣብ መሬት እንሪኦ ርሕቐት ብ25 ሚታዊት ብምጉላሕ ወይ ብምቕራብ ይሕግዞም። እዛ ናይ ዓይኒ መነፀር ወይ ድማ ኣውክያለ ንኣፍንጫ መከላኸሊ ዘለዎ ኮይኑ ስለ ዝስራሕ ነቲ ኣብ ውሽጢ ባሕሪ ዝፍጠር ፀቕጢ ኣፍንጮም ብምጥቃጥ ክወፅእ ወይ ክውገድ ይሕግዝ። ኣብ ናይ ዛሕሊ እዋን ኣብ ኣካላትና ዝኾነ ፀገማት መታንከይነምፅእ ዝከላኸል ሙቆት ዝፈጥር ክዳን እውን ኣለዎም።

ዓውዲ ዳይቪን ወይ ድማ ዳይቨር ምዃን ብዙሕ መስዋዕቲ ዝጠልብ ዓውዲ እዩ። ዝኾነ ሰብ ኣቕሊሉ ክሪኦ ዘይብሉ ዓውዲ ምዃኑ ኣብዚ ዓውዲ ዝነጥፉ ሰሞያ ይገልጹ። ዳይቨራት ብሓደገኛታት ዓሳታት ዝጥቅዑ ጥራይ ዝመስሎም ኣይሰኣኑን። እቲ ሓቂ ግና ዓሳታት ዝበዝሐ ግዜ ኣዕሩኽ ዳይቨራት ክኾኑ እዮም ዝረኣዩ። ገለ ተጓዳእቲ ዓሳታት ኣለውዎ ዝበልዎ ከባቢ ድማ ዝያዳ ጥንቃቐ ይገብሩ። ኣብቲ ከባቢ ራብሻ ዝፈጥር ድምፅታት ምውጋድ፣ ዓሳታት ዘይምቕታል፣ ምክንያቱ ካልእ ዓሳታት ደም ጨኒዎም ክመፁ ስለ ዝኽእሉ፣ ኣብ ዝተዘርገ ባሕሪ ዘይምእታው፣ ንዝኾነ ፍጡር ድማ ሃንደር ኣኢልካ ዘይምትንካፍ ገለ ካብቲ እዞም ሰሙያ ዝህብዎ ምኽሪ እዩ።

እቲ ዝዓበየ ውድ ወገና ካብቲ ኣብ ነብሶም ተሰኪሞሞ ዝኣት ኣየር ዝመለ መትሓዚ እዩ። ምክንያቱ ናይትሮጅን ምስ ዝበዝሕ ስኽራን ጥራይ ዘይኮነ ኣብ ቀረባ ርሕቐት ምስ ዝጥቀምሉ እቲ ኣየር ኣብ መለጋግቦ ኣካላት መልምስቲ ከምፅእ ዘኽእል ሓደጋ የስዕብ። ካልእ ውድሆታት ድማ ምንቅስቓስ ናይ ውሽጢ ባሕሪ እዩ። ምክንያቱ ሃንደበት እቲ ምንቅስቓስ ናይ ባሕሪ ምስ ዝቕየር ልክዕ ከም ውሕጅ እናሰሓቐ ክወስተካ ስለ ዝኽእል።

ገሊኦም ጽበቐ ባሕረ ከስተማቕሩ ብመልክዕ ቱሪዝማዊ ቦታ ይርእይዎ፣ ገሊኦም ድማ ኣብ ስእሊ ስለ ዝግደሱ ስእልታት ንምልዓል ናብ ማዕሙቕ ባሕሪ ይንቀቱ። ካልእ ስራሕ ዘለዎም እውን ብዙሓት እዮም። ናይ ነዳዲ ቱቦታት ንምዝርጋሕ፣ ሳይንሳዊ መጽናዕቲ ንምክያድ፣ ወታደራዊ ንጥፈታት ከምኡውን ስነጥንታዊ ነገራት ንምድህሳስ ገለ ካብ ብዙሕ ብውሕድ ይጥቀስ።

0: ሰላም ክቡራት ተኸታተልትና ዶክተራት ኣብሲድና ተመሊስናኩም ዘለና ንዘጋጠመ ቴክኒካዊ ፀገም ቅሬታ እንዳሕተትና መደብና ከም ብሓድሽ ክንጅምሮ ምኳንና ክሕብር ደሊ ኣብዚ መደብ እዚ ንሎሚ ተዳሊናሉ ዘለና ብዛዕባ ውሑስ ኣጠቃቅማ መድሃኒት እዩ ክኸውን ነዚ መምሪ ክትበና ድማ ፋርማሲስ ዳናይት ሄቨን ዮሃንስ ምሳና ኣብ ስትድዮ ኣላ። ነዚ ኣርእስቲ እዚ ድማ ዘለኩም ሕቶታት ምስ ግዜ ዕድል ክንበኩም ኢና ዘለኩም ሕቶታት ናብ ፋርማሲስት ሄቨን ከተቅርብልና ንሓትት ማለት እዩ። ስለቲ ዝሃብኩልና ግዜ ሕጂ እውን ደጊመ የመስግነኪ ሄቨን። ኣልዕልናዮ ዘለና ኣርእስቲ ብጣዕሚ ኣገዳሲ እዩ፣ ውሑስ ኣጠቃቅማ መድሃኒታት ዝብል እዩ። እዚ ኣርእስቲ እዚ ሚኒስትሪ ጥዕና ኣዝዩ ሰሪሕሉ እዩ። ኣብ ገለ ብራኸ እውን ዝበፅሐ ኮይኑ ይስማዓካ ብዛዕባ ኣጠቃቅማ መድሃኒት ብፍላይ ማለት እዩ። ግን ቀፃሊ ጎስጓስን ስራሕን ዝሓትት እዩ። ምክንያቱ ኣብ ዕለታዊ ናብራና ካባና ዘይፍለ ኣካል መናብሮና ዝኾነ ስለዝኾነ ስለዚ ምስ ቁኑዕ ኣጠቃቅማ ናይ መድሃኒት ዝነብር ሰብ ወይ ሕብረተሰብ ግን ከዓ ጎናዊ ሳዕቤናት ናይ መድሃኒት ክጋጥም ይረአይ። ስለዚ እስከ ከመይ እዩ እዚ ኣብኡ ተኪልና ክንዛብሎ ማዓንቲ
1: ፅቡቅ ምስተዋሃበኒ ዕድል ሕቲ እውን ደጊመ የመስገን። ኣገዳሲ ሕቶ እዩ። መድሃኒታት በቲ ግቡእ ኣገባብ እንዳወሰድናዮም ከለና፣ በቲ ዝተኣዘዝናዮ መሰረት እንዳወሰድናዮም ክንስና ጎናዊ ሳዕቤን ከጋጥመና ይኽእል እዩ። ቅቡል ዲኸ ዝብል ሕቶ ኣገዳሲ እዩ። ነዚ ክንምልሶ እንድርዳኣ ኮይና መጀመርያ ሓፈሻዊ ርድኢት ክህልወና ኣለዎ ብዛዕባ ኣመዓባብላ መድሃኒት ወይ ከዓ መድሃኒት ብኸመይን ኣመዓላ ዝመፅእ ቅድሚ ናብ ህዝቢ ወይ ከዓ ናብ ተጠቃምነት ምምፅኡ መድሃኒት ኣዝዩ ፅዑቅ ዝኾነ ናይ ክሊኒካዊ ፈተነን ምርምርን ወይ ከዓ ስነ ፍልጠታዊ ምርምር ሓሊፉ እዩ ናብ ጥቕሚ ዝመፅእ ማለት እዩ። መድሃኒታት መጀመርያ ኣብ ላቦራቶሪ ይፍተኑ፣ ካብ ቀፂሎም ኣብ እንስሳታት ይፍተኑ። ኣዝዩ ዘሰክፍ ናይ ውሕስነት ወይ ከዓ ናይ ሴፍቲ ሕቶ ንድሕርዳ ዘይብሎም ከዓ ካብ ቀፂሎም ኣብ ደቂ ሰባት ይፍተኑ ማለት እዩ። እቲ ኣብ ደቂ ሰባት ዝግበር ፈተነ እውን ነናቱ ደረጃታት ኣለዎ። ቀዳማይ ካልኣይ ሳልሳይ እንዳበለ በብመድረኹ እዩ ዝኸይድ። ኣብ መጀመርያ ብውሱን ቁፅሪ ኣብ ጥዕናኦም ዝተማልአ ሰባት ይፍተን። ካብኡ ቀፂሉ ብዝተወሰነ ቁፅሪ ኣብቲ መድሃኒት እቲ መድሃኒት ክፍውሶ ተደልዩ ዘሎ ሕማም ይፍተን። ኣብ መወዳእታ ከዓ ብዝበዝሐ ስኬል ወይ ከዓ ብዝበዝሐ ቁፅሪ ከዓ ደረጃታቱ ሓልዩ ይመፅእ ማለት እዩ። ኣብዚ ሕጂ እቲ መድሃኒት ሴፍ ኤንድ ኢፌክቲቭ ምኳኑ ወይ ከዓ ውሑስን ዘተኣማምንን ምኳኑ ወይ ከዓ ኣብ ጥቕሚ ከዓ ክውዕል ዝኽእል ምኳኑ ምስተፀንዐሸ ወይ ምስተረጋገፀ ናብ መዓላ ህዝቢ ይመፅእ። ስለዚ መድሃኒታት ንነዊሕ ዓመታት ዝኸይድ ናይ ምርምር ፈተነ ክሓልፉ ከለዉ ኣብቲ መንገዲ ዘርእይዎ ጎድናዊ ሳዕቤናት ኣሎ። እዚ ከዓ ብግቡእ ዶኪመንት ይኹን ወይ ከዓ ብግቡእ ይምዝገብ ማለት እዩ። ነገር ግን መድሃኒታት ኣብ ክሊኒካዊ ፈተነ ክውዕሉ ከለውን ኣብቲ ናይ ብሓቂ ተጠቃምነት ክመፁ ከለውን ቁርብ ዝተፈላለየ ባህሪ ከርእዩ ይኽእሉ እዮም። ንእዛ ትስዕብ ስላይድ ሕጂ ነዚ ንብሎ ዘለና ዝያዳ ክተብርሃልና ትኽእል እያ። እቲ ላዕለዋይ ስእሊ ንሪኦ ዘለና ክላሲካል ኣርሲቲ ዝብል ዘሎ እቲ ክሊኒካዊ ፈተነ ወይ ከዓ ክሊኒካዊ ምርምር ማለት እዩ። ኣብዚ ሕጂ ከምቲ ንሪኦ ዘለና እቶም ሰባት ወይ ከዓ ምርምር ዝውዕሉ ዘለዉ ሰባት ነቲ መድሃኒት ዝወስድዎ ዘለዉ ሰባት ብተዛማዲ ጥዕንኦም ብጀካቲ ተደልዩ ዘሎ ሕማም ካልእ ዝኾነ ሕማም ዘይብሎም ጥዕንኦም ዝተረጋገፀ ጥዕና ናይ ኣካላቶም ከም በዓል ኩሊት፣ ፀላም ከብዲ ሙሉእ ዝተማልአ ካልእ ዝኾነ ሕዱር ሕማም ዘይብሎም ብዕድመኻ ኣዝዮም ንኣሽቱ ዘይኮኑ ኣዝዮም ዓበይቲ ዘይኮኑ

ዘይኮኑ ኣብቲ ማእከላይ ወይከዓ ኣይድያል ዕድመ ዝርከቡ እዮም ማለት እዩ። ስለዚ መድሃኒት ኣብ ከምዚኦም ዓይነት ጉጅለ ናይ ደቂ ሰባት ተፈቲኑ ኢና መዓላ ዝመፅእ ድሓር ኣብቲ ናይ ብሓቂ ተጠቃምነት ምስ በፅሐ ግን ከምዚኦም ዓይነት ሰባት ጥራይ ድዮም ዝወስዱ ኣይኮኑን። ኣብቲ ቀፂልና ንሪኦ ዘለና ስእሊ ሕጂ ንሪኦ ኣለና ብዕድመ ዝደፍኡ ሽማግለታት ወስዱ ኣለዉ መንእስያት ፊዚካሊ ወይ ጠንካራታት ወይ ከዓ ስፖርታውያን ይወስድዎ ኣለዉ ረጎት ሰባት ቀጠንቲ ህፃናት

0: ክንፅበ ኣለና ማለት እዩ። ጎድናዊ ሳዕቤን ስለ ዘጋጠመ ሲ መድሃኒት ብግቡእ ትወስዶ ኣይነበርካን ማለት ኣይስምዕን እዩ። ልክዕ እንዳወሰድካዮ ከለካ ቅድሚ ሕጂ ዝተፀንዑ ዝተፈለጡ ወይ እውን ቅድሚ ሕጂ ዘይፍለጡ ዝነበሩ ጎድናዊ ሳዕቤናት ከጋጥሙካ ይኽእሉ እዮም ማለት እዩ።
1: ራይ ኣብ መድሃኒታት ኣብ ንጥቀመሉ እዋን እስከ ምናልባት ሄቨን ብቐፃሊ እነዘውትሮም ጌጋታት ወይ ጉድለታት እንታይ እንታይ እዮም ብፍላይ ምስ ሕብረተሰብና ብምትእሳርራ ትኬድ ክትገልፅልና?
0: ፅቡቅ ብሓፈሻ ክንርአ ከሎ ሕብረተሰብና እቲ ኣገባብ ኣጠቃቅምኡ ዝምስገን እዩ። በቲ ሓኪም ዝኣዘዞ ወይ ፋርማሲስት ዝኣዘዞ መንገዲ ብዝተካለ መጠን ይወስድ እዩ። ገለገለ ግን ብብዝሒ ዝዝውተሩ ሞ ካብ ምሕር ልሙዳት ምኳኖም ከዓ ከም ቅቡላት ጌርና ንወስድዶም ኣገባባት ኣለው ማለት እዩ። እቲ ቀዳማይ ዝጥቀስ እንታይ እዩ? ካብቲ ዝተኣዘዞ መሰረት ወይ ከዓ ካብቲ ዝተኣዘዞ መምርሒ ወፃኢ ምውሳድ ማለት እዩ። መድሃኒታት ካብቲ ዝግበኦ ዓቐን ኣብዚሕካ ምውሳድ ወይ ከዓ ካብቲ ዝግበኦ ዓቐን ትሒትካ ምውሳድ ከምኡ ዓይነት ተርእዮ ኣሎ። መድሃኒት ኣዚዙልካ ክነሱ ኣይሰራሓለይን ወይ ከዓ ቀልጢፉ ክሰርሓለይ ብምባል ካብቲ ዝተኣዘዘልካ ዓቐን ወሲኽካ ናይ ምውሳድ ተርእዮታት ኣሎ። ወይ እውን ከይብርትዓኒ ፅቡቅ ይስማዓኒ የለን ብዝብል ከዓ ካብቲ ዝተኣዘዘልካ ዶዝ ወይ ከዓ ዓቐን ኣትሒትካ ናይ ምውሳድ ልምድታት እውን ሓሊፍካ ይረአ እዩ። ስለዚ መድሃኒታት ብመጀመርያ ነቲ ዝተዋሃበካ መቓን ግዜን በቲ ዝተዋሃበካ ዓቐን ክወሃብ ከለዉ ብድሕሪት ምክንያት ኣሎ ሓኪም ከምኡ ገይሩ ዝእዝዘልካ ዘሎ ቀልጢፉ ክሰርሓለ ኢልካ ንድሕር ዳ ኣመት ሓንቲ ኸኒና ኣብ ቅድሚ ቀትሪ ዝተኣዘዘትልካ ክልተ ጌርካ ተወስዶ ንድሕር ዳ ኣለካ ኮይንካ መድሃኒታት ካብቲ ግቡእ ዓቐኖም ንድሕር ዳ ተወሲዶም መርዛም ትሕዝቶውን ወይ ናብ መርዛም ባእታውን ክቕየሩ ስለዝኽእሉ ሓደገኛ ክኸውን እዩ። በንፃሩ ኣትሒትካ ተወስዶ ንድሕር ዳ ኣለካ ኮይንካ ከዓ እቲ ዝግብኦ ለውጢ ወይ ከዓ እቲ ዝግብኦ ስራሕ ክሰርሕ ኣይክእልን እቲ መድሃኒት ማለት እዩ። ካልእ ሒሽኒ ኢልካ በዓልካ ብገዛ ርእስኻ ምቁራፅ እውን ብተደጋጋሚ ዝርአ ዓይነት ኣገባብ እዩ። መድሃኒት ን5 መዓልቲ ወይ ን7 መዓልቲ ን10 መዓልቲ ክእዘዝ ከሎ ከም ተቐዲመ ዝገለፅከ ምክንያት ኣለዎ። ሕጂ ብዙሕ ግዜ ብፍላይ ከዓ ናይ ረክሲ መድሃኒታት ክንወስድ ከለና ኣብቲ 3ይ 4ይ መዓልቲ ናይቲ መድሃኒት ምልክታትና ክመሓየሹ ይጅምሩ። ምልክታት ተመሓየሾም ማለት ግን እቶም ተሃዋስያን ሙሉእ ብምሉእ ካብ ኣካላትካ ወፂኦም ኣሎ ወይከዓ ሙሉእ ብምሉእ ካብ ሕማም ናፃ ኮይንካ ኣለካ ማለት ኣይኮነን። ስለዚ ሒሽኒ እዩ። ስለዚ ኣይድልየንን ምውዳእ ነዚ መድሃኒት እዚ ንካልእ ግዜ ክኾነን ኢልካ ምቁራፅ መድሃኒታት እውን ብልምዲ ዝረአዩ ማለት እዩ። እዚ እውን ብመሰረቱ ጌጋ እዩ ክውገድ እውን ዘለዎ እዩ። ካልእ ምስ ተኣሳሲሩ ዝኸይድ ዘይግቡእ ኣጠቃቅማ በዕለ ፍወሳይ ወይ ከዓ ገዛ ርእስካ በዕልካ ምፍዋስ፣ እዚ ከዓ መድሃኒት ናይ ቅድሚ ሕጂ ዝነበረ ተረፍ ህልወካ ወይ ናብዚ እዋን እዚ ብዙሓት ኤርትራውያን ዜጋታት ንካ ወፃ ሃገር ዝመፁ ብዙሕ መድሃኒት ሒዞም መፅኦም ናብ ስድራ ቤቶም ወይ ብዝኾነ ካልእ መንገዲ ኣብ ገዛ ዝቐመጥካዮ መድሃኒት ይህልወካ እሞ ነቲ ስምዒታት ወይ ነቲ ምልክታት ኣለሊካ ቅድሚ ሕጂ ከምዝስማዓኒ ነይሩ እዛ መድሃኒት ምስ ወሰድኩ ጠቂማትን እያ ሞ ሕጂ እውን ካብኡ ክወስድ ኢልካ ገዛ ርእስካ በዕልካ ምፍዋስ ከም ልምዲ ይረአ እዩ። እዚ እውን ብመሰረቱ ጌጋ እዩ ማለት እዩ። ምክንያቱ ብዙሓት ሕማማት ተመሳሳሊ ምልክታት ኣለዎ። ስለዚ ምልክታት ካ ምስ ናይ ቅድሚ ሕጂ ተመሳሳሊ ስለዝኾነ ልክዕ እሱ ዓይነት ሕማም ሓሚምካ ኣለካ ማለት ኣይኮነን። ሕማምካ ብላቦራቶሪ ወይ ከዓ ብመርመራ ጥራይ ክረጋገጽ ዝኽእል በዕለ ፍወሳ እውን ካብቲ ብብዝሒ ኣብ ሕብረተሰብና ዝርአን ክውገድ ዘለዎን ተርእዮ እዩ ማለት እዩ። ምስ ጎኒ ጎኒ ተኣሳሲሩ ዝኸይድ ከዓ መድሃኒት ምስ ጎረቤትካ ወይ ከዓ ምስ መቕርብካ ምክፋል ከዓ ይረአዩ ማለት እዩ። ምልክታትካ ተመሳሳሊ ስለዝኾነ ኣነ እውን ቅድሚ ሕጂ ከምዚኣ ትስማዓኒ ነረ እዛ መድሃኒት ምስ ወሰድካ ገዲፉኒ ኢልካ ንጎረቤትካ ወይ ንመቕርብካ ምክፋል እውን ብልምዲ ይረአ እዩ። እዚ ንጠቕሞ ኣለና ኢልና ነቲ ወገና ንጎድኦ ኢና ዘለና ናይ ብሓቂ። ምክንያቱ ከምቲ ዝገለፅናዮ ዝተፈላለዩ ሕማማት ተመሳሳሊ ምልክታት ክህልዎም ይኽእል እዩ። ስለዚ መድሃኒት ተመሳሳሊ ምልክታት ኣለና ኢልካ እውን ሼር ምግባር ወይ ከዓ ምክፋል ብመሰረቱ ጉጉይ ልምዲ እዩ ማለት እዩ። ካልእ ከም ጉጉይ ልምዲ ክንሪኦ ንኽእል ብዛዕባ መድሃኒት ካብ ኩላ ፍልጦ ዘይምህላው መድሃኒት ኣትሊስት መን ይስሙ እንታይ ይስሙ ወይ ከዓ ንምንታይ መዓላ ኢካ ትጥቀመሉ ዘለካ ቤዚክ ዝኾነ ኣፍልጦ ክህልወካ ወይ ከዓ መሰረታዊ ፍልጦ ብዛዕባ መድሃኒትካ ክህልወካ ኣለዎ። መን ይስሙ፣ ንምንታይ መዓላ ኢካ ትጥቀመሉ፣ ክንዲ ዓቐኒ ኢካ ትወስዶ ዘለካ፣ ምስቲ ትወስዶ ዘለካ ካልእ ዓይነት መድሃኒታት እንታይ ምርፃም ክህልዎ ይኽእል፣ ወይ ምስ ትወስዶ ዘለካ ምግቢ እንታይ ዓይነት ምርፃም ክህልዎ ይኽእል። ብዙሕ ሓበሬታ ከምዚ ኣይንወስድ ኢና። መብዛሕትኡ ግዜ ካብ ፋርማሲ ቅድሚ መግቢ ዝውሰድ ድሕሪ መግቢ ኢልና ጥራይና ንኸይድ። ስለዚ ካብቲ በዓል ሞያ መድሃኒት እዚ ኩሉ ዓይነት ሓበሬታ ብዛዕባ መድሃኒትና ወሲድና ክንከይድ እውን ኣገዳሲ እዩ ማለት እዩ። ምናልባት ካልእ ክንጠቕሶ ንኽእል ብዛዕባ ግቡእ ኣጠቃቅማ ወይ ኣተዓቃቅባ ናይ መድሃኒት እዩ። እዚ እውን ከም ተቐዲመ ዝገለፅኮ መድሃኒት ክንወስድ ከለና ነቲ በዓል ሞያ መድሃኒት ኣበይ ከቐምጦ ኢልና ኣይንሓትትን ኢና፣ ብኸመይ ክወስዶ ጥራይና ንሕትት። ብዝበዝሕ ግዜ እንታይ ርድኢት ኣሎ? መድሃኒታት ኩሎም ድርቃት መድሃኒታት ይኹኑ ፈሰስቲ ይኹኑ ወይ ዝልከዩ ኣብ ፍርጅ እንድሕር ዳ ቐሚጥካዮም ውሕሳት እዮም ዝብል ዓይነት ርድኢት ኣሎ ማለት እዩ። እዚ እውን ጌጋ እዩ። መድሃኒታት ኣብ ፍርጅ ዝቕመጡ ውሱናት ዓይነታት መድሃኒታት ኣለው። ብሓፈሻ ክንሪኦ ኮይና ግን መድሃኒታት ኣብ ጠሊ ዘይብሉ ቦታ ቀጥታ ብርሃን ፀሓይ ዘይኣትዎም ብተዛማዲ ካ እዚ ሕላብ ዝበለ ቦታን ክቕመጡ ኣለዎ ማለት። ስለዚ ምስ ናይ ሃገርና ወይ ከዓ ብፍላይ ምስ ናይ ከበሳታት ኩነታት ኣየር ብምንፅፃር ኣብ ከብሒ ክቕመጡ መድሃኒታት እኹል ማለት እዩ። كل عينت مدانيت افريج مقمات كن بمسرته جيجايو

0: ከምኡውን ልምዲ ኣብ ከብሒ ናይ ክሽነ ወይ ኣብ ከብሒ ናይ ሽቓ እውን መድሃኒታት ንቐምጥ ኢና። ክሽነ ሽቓ ዝበዝሕ ግዜ ጠሊ ኣለዎ ወይ ዓይኒ ምድሪ ጠሊ ኣለዎ፣ ክሽነ እውን ዋዕ ኣለዎ ወይ ከዓ ምቆት ኣለዎ። ስለዚ ነቲ መድሃኒት ነቲ ናይ ምፍዋስ ዓቕሚ ከጉድሎ ስለ ዝኽእል እዚ መድሃኒታት ከምቲ ቀዲምና ዝገለፅናዮ ኣብ ጠሊ ዘይብሉ ቀጥታ ብርሃን ፀሓይ ዘይኣትዎ ቦታ ከነቐምጦ እኹል እዩ ማለት እዩ። ስለዚ ብሓፈሽ ክንሪኦ ከለና እቶም ኣብ ሕብረተሰብና ብልምዲ ዝረኣዩ ዘይርትዓመን ኣጠቃቅማ ገለ ነዚኦም መስሉ ማለት እዩ።
1: ብከመይ ክወገዱ ክእሉ እዚኦም ፀገማ እዚኦም?
0: ፅቡቅ እቲ መሰረታዊ ነገር ከምቲ ቀዲምና ዝገለፅና ብዛዕባ መድሃኒትካ እኹል ኣፍልጦ ምህላው እዩ። ብዛዕባ መድሃኒትካ እኹል ኣፍልጦ እንድሕር ዳ ኣለካ ኮይኑ እቲ ዘይርትዓወ ኣገባብ ኣይትኽተልዎን ኢኻ። ስለዚ መድሃኒትካ በዓል ሞያ መድሃኒት ክትወስድ ከለካ ማዓሲኻ ክትወስዶ ወይ ብከመይ ኣገባቢካ ጥራይ ክትወስዶ እኹል ሓበሬታ ኣይኮነን። እንታይ እዩ ዝበሃል? ንምንታይ ኢካ ትወስዶ ዘለካ? ኣበይካ ከተቐምጦ? እቲ ስኻ ትወስዶ ዘለካ ካልኦት ዓይነት መድሃኒታት ትወስድ ተለካ ነጊርካ ነቲ ፋርማሲስትናትካ ምስኡ እንታይ ምርፃም ክህልዎ ይኽእል ወይ ምስ መግብታት እንታይ ምርፃም ክህልዎ ይኽእል፣ ኣብ ከመይ ቦታ ክዕቀብ ይግብኦ፣ እኹል ዝኾነ ሓበሬታ ወሲድካ ካብ ፋርማሲካ ነዚ ከተውግዶ ኣለካ ማለት እዩ። ስለዚ ቤዚክሊ እኹል ዝኾነ ኣፍልጦ ወይ ከዓ እኹል ዝኾነ ኣዌርነስ እዩ ነዚ ፀገም እዚ ክፈትሓልና ዝኽእል።
1: ንወስዶ ዘለና መድሃኒት ጎናዊ ሳዕብን ከም ዝገበረልና ብከመይና ንፈልጥ? ነዚ ኸ ከመይ ጌርና ኢና ክንስዕሮ ንኽእል ወይ ክንሕብሮ ንኽእል ነቲ በዓል ሞያ ብከመይ ኢኻ? ምክንያቱ ክትፈልጥ ኣለካ ጎናዊ ሳዕብን ከም ዝገበረልካ ምልክታት ውንታይ እዩ?
0: ፅቡቅ ሕጂ ከምቲ ቀዲመ ዝገለፅክዎ ጎናዊ ሳዕብን ኣብ መድሃኒት ክውገድ ዘይክእል ተርእዮ እዩ። ካብቲ እቲ መድሃኒት ኣብ ውሽጢ ኣካላትና ምስ ኣተወ ዝኽተሉ ዓይነት ኣገባብ ወይ ከዓ እቲ ናቱ ሜካኒዝም ጥራይ ጎድናዊ ሳዕብን ከጋጥም ከም ዝኽእል ትፅበዮ ነገር እዩ ማለት እዩ። ዝኾነ ባዕዳዊ ነገር ናብ ኣካልካ ይኣቱ ክሳብ ዝሃለወ ዝኾነ ሳዕብን ከይገደፈ ክወፅእ ኣይክእልን እዩ። ስለዚ መድሃኒት ካብ በዓል ሞያ መድሃኒት ክትወስድ ከለካ እንታይ ጎናዊ ሳዕቢናት ከጋጥመካ ይኽእል ወይ ከዓ ብዛዕባ እዚ መድሃኒት እዚ ተፈሊጦም ተፀኒዖም ዘለዉ ጎድናዊ ሳዕቢናት እንታይ ይመስሉ እኹል ሓበሬታ ክትሓትት ኣለካ ማለት እዩ። እቲ በዓል ሞያ መድሃኒት እውን እናቱ ሓላፍነት እዩ። ጥቕምታት ናይቲ መድሃኒት ጥራይ ዘይኮነ ክነግረካ ዘለዎ ከጋጥም ዝኽእል ጎድናዊ ሳዕቢናት ክነግረካ እውን እናቱ ሓላፍነት እዩ ማለት እዩ። ስለዚ መድሃኒትካ ክትጅምሮ ከለካ እንታይ እንታይ ክትፅበ ኣለካ ዝተዳሊካ ክትጅምር ኣለካ ማለት እዩ። ጎድናዊ ሳዕቢናት ቀለልቲ ክኾኑ ይኽእሉ እዮም። ንኣብነት ኣሸጋሪ ዘይኮነ ሰሓዊ ዕንፍሩር ክገብረካ ክእል እዩ። ድኻም፣ ፅሩሩ ምባል ወይ ተምላስ፣ ቃንዛ ርእሲ፣ ቅርጥማት ናሽቱ ንኣሽቱ ፎኮሲ ገሊኦም እውን ኣዝዮም ከበድቲ ክሳብ ኣብ ሕክምና ከይድካ ዝኾነ ሜዲካል ኢንተርቨንሽን ዝሓቱ ወይ እውን ክሳብ ሞት ዘብፅሕ ከበድቲ ሳዕቤናት ክህልዎውን ይኽእል እዩ ማለት እዩ። ስለዚ ካብ በዓል ሞያ መድሃኒትካ ከጋጥመካ ዝኽእል ጎናዊ ሳዕቤናት እኹል ሓበሬታ ወሲድካ ተዳሊካ ክትጅምር ኣለካ ንመድሃኒትካ ማለት እዩ። ኣብዚ ሕጂ እንታይ ዝብል ጌጋ ርድኢት ኣሎ፣ ጎናዊ ሳዕብን ከጋጥም ስ ጀመረስ ይሰርሓለ እዩ ዘሎ እቲ መድሃኒት ዝብል ርድኢት ኣሎ። ስለዚ ሰርሓለ እዩ ዘሎ ኢሉ ሰብ ስቕ ኢሉ ይቕፅል ወይ ከዓ ትሕሙም ስቕ ኢሉ ይወስዶ ማለት እዩ። ከምኡ ግን ኣይኮነን ክኸውን ዝግብኦ። ጎናዊ ሳዕብን ይንአስ ይዕበ፣ ኣሰካፊ ይኹን ኣይኹን ብዘይገድስ ዝኾነ መድሃኒት እንዳወሰድካ ከለካ ዘይንቡር ወይ ሓድሽ ምልክታት እንድሕር ይስማዓካ ኣሎ ኮይኑ ብዝቐልጠፈ ናብ በዓል ሞያ ጥዕና ከይድካ ክትሕብር ኣለካ ማለት እዩ። ናብ ሓኪምካ ክትከይድ ትኽእል ወይ ኣብ ከባቢካ ዘሎ ፋርማሲ ክትከይድ ትኽእል። ስለዚ እቲ በዓል ሞያ ጥዕናካ እንታይ ክገብር እዩ ኩነታት ካር እዩ ነቲ መድሃኒት ቋርፆ ወይ እውን ምክርን ማዕዳን ሂቡ ድዩ ክትቅፅሎ ክሕብረካ ወይ እውን ካልእ ክትገብሮ ምስ ዝግባእ ጥንቃቐታት ሓበሬታ ሂቡ ድዩ ክሰደካ ወይ እውን ነቲ መድሃኒት ሙሉእ ብምሉእ ኣቋሪፁ ብካልእ መድሃኒት ድዩ ክትከኣልካ እቲ በዓል ሞያ ጥዕና ዝግብኦ ስጉምቲ ክወስድ እዩ ማለት እዩ። ንሕና ከም ተጠቀምቲ ክንገብሮ ዘለና ግን ዝኾነ ጎናዊ ሳዕብን ወይ ዝኾነ ዘይንቡር ምልክት ክንዕዘብ ምስ ንጅምር መድሃኒት ክንወስድ ከለና ብዝቐልጠፈ ናብ በዓል ሞያ ጥዕና ምሕባር ይኸውን ትናትና ሓላፍነት ማለት እዩ።
1: ካብ ተመክሮኹም ዘጋጥም ጎናዊ ሳዕብናት ዝበዝሕ እዋን ሓደገኛታት ዶ ክሳብ ሕክምና ምምፃእ ዝሓትት ድዩ ማዕር ክንደይ ኣሰካፊት በዓል ሞያ ክንታይ ሓገዝ እዩ ዝገብረሉ ነ ሓበሬታ ዝህብ ዘሎ ተሓካሚ ወይ መድሃኒት ዝጥቀም ዘሎ?
0: ዝበዝሕ ግዜ ሕጂ ከም ተመክሮ ክትሪኦ ከለካ ጎናዊ ሳዕብን ኣጋጢሙኒ ኢልካ ናይ ምሕባር ልምዲ የብልናን። ከምቲ ቀዲመ ዝገለፅኮ ይሰርሓለ እዩ ስለ ዝብል ትሰብ ወይ ትሕሙም ጎናዊ ሳዕብን እንዳቐፀለ ከሎ ስቂኢሉ ነቲ መድሃኒት እዩ ዝወስዶ። ስለዚ ከምተሪዮ ህዝብና ብዙሕ ሪፖርት ኣይገብርኒ ወይ ከዓ ኣይሕብርን እዩ። እቶም ዝረኣዩ ጎናዊ ሳዕብናት ዝበዝሑ ብዙሕ ኣሰከፍቲ ኣይኮኑን። እቲ መድሃኒት ዝኾነ ኢንተርቨንሽን ጌርካ ክትቅፅሎ ትኽእል ኢኻ ወይ እውን ካልእ ዓይነት ምስኡ ዝመሳሰል ወይ ከዓ እቲ ናቱ ስራሕ ተመሳሳሊ ኮይኑ ግን ብተዘማድ ፍኹስ ዝበለ ዓይነት መድሃኒት እውን ክትቅይረሉ ትኽእል ኢኻ ማለት እዩ። ኣብ ገለገለ እዋን ግን ክሳብ ናብ ሆስፒታል ዘበፅሕን ወይ እውን ክሳብ ናብ ሞትን ወይ ናብ ስንክልናን ዝኾነ ከቢድ ኣካላዊ ፀገምን ዘስዕቡ ጎናዊ ሳዕቤናት እውን ይረኣዩ እዮም ማለት እዩ። ሕልፍልፍ ኢልካ ብሓፈሻ ክረአ ከሎ ግን እቲ ልምዲ ጎናዊ ሳዕቤን ኣጋጢሙኒ ኢልካ ናይ ምሕባር ልምዲ የብልናን ክንብል ንኽእል ማለት እዩ።
1: ጎንጎን እዞም ብኣፍ ዝውሰዱ መድሃኒታት ኣብ ሕብረተሰብና ንመመላክዒ ተባሂሉ ቆርበት ዘቐይሑ ወይ ዘፃዕዱ ዝበሃሉ መድሃኒታት ኬሚካላዊ ትሕሶታት ዘለዎም ልሙድ እንዳኾነ እዩ ዝመፅእ ዘሎ። ዝበዝሕ ዋና ደቂ ኣንስትዮ ዝረአዩ እዚ እውን ናቱ ጎናዊ ሳዕቤን

0: ከመድሃኒት እውን ክርአ ስለ ዝኽእል ናቱ ጎናዊ ሳዕብየን ከም ዘህልዎስ ርድዩ ብዙሕ እዋን እውን ሚኒስትር ጥዕና ኣብ ዝህቦ ጎስጓሳት ኣሉታዊ ሳዕብናት ናቱ ብዙሕ ግዜ ይግለፂ ግን ካብ ዕለታዊ ምዝውታር ከዓ ወፂ ይፈልጥን እዩ ምዝ ኣልኤልናዮ ዘለና ርእስቲ እዚ ኸ እቲ ጎናዊ ሳዕብናቱ ከመይ ትርእዮ እንታይ ክትብል ትኽእል ብዛዕ
1: እዚ ኣገዳሲ ሕቶ እዩ ኣብዚ እዋን እዚ ብዘይቀል ዓለም ኣሰካፍ እንዳኾነ ዝኸይድ ዘሎ ተርእዮ እዩ ማለት እዩ ምጥቃም ናይ ቆርበት ዘቕይሑ ወይ ከዓ ቆርበት ዘፃዕድዎ መመላኽዒታት ብፍላይ ከዓ ኣብ ደቂ ኣንስትዮ ማለት እዩ እዞም መመላኽዒታት ሕጂ ኣዝዮም ብዙሓት እዮም ብቁፅሪ ብዓይነት ኣብ ውሽጢ ኣካላት ኣትዮም ከምፅ ዝኽእሉ ለውጥታት ኣዝዮም ብዙሓት እዮም ማለት እዩ ዕለትዕለት ሓደሽቲ ፕሮዳክት ወይከዓ ሓደሽቲ ፍርያት ኢኻ ትርኢ እዚኦም ገለ ካቦም መድሃኒት ሓዘል ትሕዝቶ ዘለዎም እዮም ኣብ ውሽጦም ሲ ፋርማስቲካል ኢንግሪድየንት ወይ ከዓ ፋርማስቲካዊ ቀመማት ዘለዎም ኮይኖም ከም ሳይድ ኢፌክት ናቶም ወይ ከዓ ከም ሳዕቤን ናቶም ቆርበት ዘቕይሑ ኣለው ወይ እውን ኬሚካላዊ ትሕዝቶ ጥራይ ፋርማስቲካዊ ትሕዝቶ ዘይኮነስ ዝኾነ ካልእ ኬሚካላዊ ትሕዝቶ ዘለዎም ግን ኣብ ውሽጢ ኣካላትኣትዮም ቆርበት ዘቕይሑ መመላኽዒታት እውን ኣለውና ማለት እዩ እተን ብድሕሪአን ዘለዋ ስእልታት እንትሕር ዳርኢናዮ ክንምለስና እዚኦም ሕጂ ብዘይቀል ዓለም ኣብዚ እዋን እዚ ኣብ ሃገርና ዝያዳ ኣሰከፍቲ እንዳኾኑ ዝኸዱ ዘለዎ እዮም ማለት እዩ ብዙሓት ፕሮዳክት ወይከዓ ብዙሓት ፍርያት ኢና ንጥቀም ከም ደቂ ኣንስትዮ ገለ ካብኦም መድሃኒት ሓዘል ትሕዝቶ እዮም ገለ ካብኦም ከዓ ሓደገኛ ኬሚካላት ዝሓዙ ትሕዝቶ እዮም ማለት እዩ መድሃኒት ሓዘል ዘለዎ ትሕዝቶ ክትጥቀም ከለካ ውዒሉ ሓዲሩ መድሃኒት ኢካ ትወስድ ዘለካ ማለት ዝኾነ ሕማም ዘይብልካ ክነሱስ መድሃኒት ትወስድ ኣለካ እቲ መድሃኒት ከዓ ኣብ ውሽጢ ኣካላት ኣትዩ ዝኾነ ሳዕብን ከይገደፈ ኣይወፅን እዩ ማለት እዩ መብዛሕትኡ ግዜ እቶም ቆርበት ዘቕይሑ መመላኽዒታት ስቴሮይድ ዝበሃሉ ፖተንት መድሃኒታት ወይ ከዓ ስቴሮይድ ዝበሃሉ ሓያላት መድሃኒታት ትሕዝቶ ዘለዎም እዮም ቶም ቆርበት ዘቕይሑ ማለት እዩ ወይ እውን ከም በዓል ሃይድሮኩዊኖንስ ኤንድ ሜርኩሪ ከዓ ሓደገኛ ባእታታት ወይ ከዓ ሓደገኛ ኬሚካላት ዝሓዚኦም ማለት እዩ እዚኦም ሕጂ እቲ ገለ ካባቶም ኣብ ሎንግ ተርም ዩዝ ወይ ከዓ ንነዊሕ እዋን ምስ ወሰድካዮ ቆርበት ናይ ምቕያሕ ተንደንስ ትርእየሉ ገሊኦም እውን ኣብ ሓፂር ግዜ ብፍላይ ካቶም ሜርኩሪ ኣብ ውሽጦም ሒዞም ዝርከቡ ኬሚካላት ኣብ ሓፂር ግዜ ቆርበት ናይ ምፅዕዳ ወይ ከዓ ቆርበት ናይ ምቕያሕ ተርእዮ ስለ ዘለዎም ብብዝሒ ኣብ ውሽጦም ሜርኩሪ ዝሓዙ ኬሚካላት ንጥቀም ኣለና ኣብዚ እዋን እዚ ማለት እዩ እዚኣቶም ከዓ ሳዕቤኖም ካብ ሾርት ተርም ክሳብ ሎንግ ወይ ከዓ ኣብ ሓፂር እዋን ዝረአ ወይ እውን ኣብ ነዊሕ ግዜ ዝግሃድ ሳዕቤናት ክኸትሉልና ይኽእሉ እዮም ማለት እዩ ከምዚ ኣብ ስእሊ ንሪኦ ዘለና ሕጂ እቶም ቆርበት ዘቕይሑ መመላኽዒታት ገሊኦም ኣብ ቆርበት ዝልከዩ ክኾኑ ይኽእሉ እዮም ገሊኦም ብመልክዕ ከኒና ብውሽጢ ዝኣት ክኾኑ ይኽእሉ እዮም ገሊኦም እውን ብመልክዕ መርፍእ ዝውሰዱ ኣለው ማለት እዩ ብፍላይ ቶም ሲስተሚክ ዝበሃል ወይ ከዓ ብመልክዕ መርፍኣትዮም ወይ ኣብ ኣካላት ለውጢ ዘምፁ ካብቶም ዝያዳ ኣሰከፍቲ እዮም ብሓፈሽ እቲ ሳዕቤናት ናይ እዚኦም ክንሪኦ ንድሕር ድኣ ኮይና ኣብ ቆርበት ኣተኪርና ክንዛርብ ንድሕር ድኣ ኮይና መጀመርያ ምርቃቕ ናይ ቆርበት እዩ ማለት እዩ ቆርበትና እቲ ቀዳማይ ደረጃ ወይከዓ እቲ ቀዳማይ ቀፀላ ናይ ቆርበትና ብብዝሒ ናብ ኬሚካል ኤክስፖዝድ ይኸውን ስለዘሎ ወይከዓ ናብ ኬሚካላት ይቃላዕ ስለዘሎ እቲ ሽፋን ናይ ቆርበትና እንዳረቐቐ እንዳተኣለየ ይኸይድ ማለት እዩ ብመንፀር ቆርበትና ኣዝዩ ረቂቕ ይኸውን ብርሃን ናይ ፀሓይን ዝኾነ ባዕዳዊ ነገርን እውን ክትፃወር ዘይክእል ይኸውን ማለት እዩ ምቕያሕ ናይ ቆርበት እቲ ቆርበት ክረቅቕ ከሎ እንዳቐይሐ ይኸይድ ከምኡውን እንዳነቐፀካ ኣዝዩ ዝነቐፀ ይኸውን ማለት እዩ ብኡመንፅርካ እቲ ካብ ፀሓይ ዝመፅ ኣልትራቫዮለት ሬይስ ዝበሃል እቲ ቀዳማይ ቀፀላ ናይ ቆርበትና እንዳተኣለ ይኸይድ ስለ ዘሎ ንኣልትራቫዮለት ሬይስ እንዳተቐላዕና ንኸይድ ማለት እዩ እዚ ከዓ ንሕማም መንሽሮ ናይ ቆርበት እውን የቃልዓና ማለት እዩ ካልእ ረክሲ ናይ ቆርበት እዩ ከምቲ ቀዲምና ዝገለፅና ቆርበትና እንዳረቐቐ ስለ ዝኸይድ ዘሎ እቶም መናፊት ናይ ቆርበትና እውን እንዳተኸፈቱ ይኸዱ ስለ ዘለው ተሃዋስያን ፋንጋስ ክኾኑ ይኽእሉ ባክተርያ ቫይረስ ብቐሊሉ ናብ ኣካላትና ካኣትዉ ዕድል ይረኽቡ ኣለዎ ማለት እዩ ስለዚ ቆርበትና እንዳረቐቐ ይኸይድ ሕማም ናይ ምፅዋር ክእለትና እውን እንዳጎደለ ይኸይድ ማለት እዩ ስለዚ ቆርበትና ኣዝዩ ረቅቕ ንርክስኻ ኣዝዩ ዝተቃልዐ ይኸውን ርክሲ ኣብ ዘጋጥመሉ ግዜ እውን ንክሓዊ ግዜ ይወስድ ወይ ከዓ ንክሓዊ ኣሸጋሪ ይኸውን ማለት እዩ ካልእ ሙሉእ ብምሉእ ምቕያር ሕብሪ ናይ ቆርበት እዚ እቲ ሪባውንድ ሃይፐርፒግመንቴሽን ንብሎ እዩ እቶም ሰዓ ቆርበት ዘቕይሑ መመላኽዒታት ብመሰረቱ ነቲ ሜላኒን ዝበሃል ኣብ ኣካላትና ፀሊም ሕብሪ ከምዝህልወና ዝገብር ባእታ ከምዘይሰርሕ እዮም ዝገብርዎ ከም ሳዕብናቶም ከዓ ኣብ ነዊሕ ግዜ ክጥቀመሎም ከለካ ከምዚ ብስእሊ ንሪኦ ዘለና ኣብ ዝተወሰነ ክፋል ኣካላትና ክኸውን ይኽእል ወይ እውን ኣብ ሙሉእ ብምሉእ ኣብ ቆርበትና ፐርማነንት ዝኾነ ወይ ከዓ ንድሕሪት ዘይምለስ ምፅላም ናይ ቆርበት ወይ ከዓ ምቕያር ሕብሪ ናይ ቆርበት እውን ከም ሳዕብን የጋጥመና ማለት እዩ እዚ ሕጂ ኣብ ቆርበት ጥራዩ ካብ ቆርበት ወፃኢ ቀፂልና እንድሕር ዳ ርኢና እዚ ገለ ካብቲ ሳዕቤናት ናይ ቆርበት ዘቕይሑ መመላኽዒታት እዩ እቲ ምፅላም ናይ ቆርበት ንብሎ ዘለና ዝበዚ የማነይ ሸንኽ ዘሎ እዩ ካብ ቆርበት ወፃኢ ኣብ ውሽጢ ኣካላትና ኸ እንታይ ሳዕቤን ይህልዎም እንድሕር ዳ ኢልና ከምቲ ቀዲምና ዝገለፅናዮ እቶም ቆርበት ዘቕይሑ መመላኽዒታት ገሊኦም ዝልከዩ ክኾኑ ይኽእሉ እዮም ወይ ከዓ ብላዕሊ ጥራይ ኣብቲ ሽፋን ናይ ቆርበትና ጥራይ ዝልከዩ ብዙሓት ካብዚኦም ግን ብመልክዕ ከኒና

0: ብመልክዕ መርፍእ ናብ ውሽጢ ኣካላት ዝኣትዎ እዮም። ስለዚ ኣብ ውሽጢ ኣካላት ኣትዉ ስለ ዘለዉ ኣብ ሙሉእ ኣካላት እውን ለውጢ ገይሮም እዮም ወይ ከዓ ሳዕብን ገዲፎም እዮም ክኸዱ ማለት እዩ። ገለ ካብዚ ምዕናው ናይ ቲሹታትን ናይ ኣካላትን እዩ። ብቐንዱ ከዓ ምዕናው ናይ ጸላም ከብድን ምዕናው ናይ ኮላሊትን ማለት እዩ። እዚ ኣብ ነዊሕ ግዜ ምጥቃም ዝርአ ተርእዮ እዩ። ብፍላይ ሜርኩሪ ኣብ ውሽጦም ዘለዎም ከዓ ኣብ ስርዓተ መትኒ ፀገም ከምፅሉና ይኽእሉ እዮም ምስ ነዊሕ ግዜ ምጥቃም። ከምኡውን ንሕማም መንሽሮ ክንቃልዕ ንኽእል ኢና። ዝተፈላለዩ ዓይነታት መንሽሮ ማለት እዩ። ካብ ናይ ቆርበት መንሽሮ ጀሚርካ ኣብቲ ኣብ ሆርሞናት ውን ምምዝባል ስለ ዘምፁ ኣብ ሆርሞናት ምምዝባል ብምምፃእካ ኣብ ነዊሕ ግዜ ንናይ ጡብ ካንሰር፣ ናይ ማህፀን ካንሰር ከምኡ ዝተፈላለዩ ዓይነት መንሽሮታት ክንቃላዕ ንኽእል ኢና ማለት እዩ። ብተወሳኺ ፀገም ኣብ ስርዓተ መፍረ ከጋጥመና ይኽእል እዩ። ኣብ መወዳእታ ውን ስነ ኣእምራዊ ነውፂ ክገድፈልና እዩ ማለት እዩ። ምክንያቱ ቶም ሳዕቤና ትርኢናዮም ኢና ቆርበት ንኸንቀይሕ ኢልና ንገብሩ ኩሉ ዓይነት ኤፈርት ወይ ከዓ ኩሉ ዓይነት ታክቲክስ ኣብ መወዳእታ ነባር ዝኾነ ንድሕሪት እውን ክምለስ ዘይክእል ምዕናው ናይ ቆርበትን ምፅላም ናይ ቆርበትን ስለ ዘምፃልና እዚ እውን ኣእምሮና ክቕበሉ ኣይክእልን እዩ። ስነ ኣእምራዊ ነውፂ ገዲፉልና ውን ክኸይድ ይኽእል እዩ ማለት እዩ። ስለዚ ብሓፈሽኡ ክረአ ከሎ እቲ ቆርበት ዘቕይሑ መመላክዒታት ኣዝዮም ኣሰከፍቲ እንዳኾኑ ይኸዱ ኣለው። እቲ ሳዕቤናቶም እውን ኣብ ቆርበት ጥራይ ዘይኮነ ኣብ ሙሉእ ኣካላት ኣሰካፊ ስለ ዝኾነ ኣብዚ ኣዝና ነቕሒና ክንሰርሐሉ ዝግባእ ጉዳይ እዩ ማለት እዩ።
1: ማዕረ ማዕሪ እውን ኣካላት ናይ ዘግዝፉ መድሃኒታት እውን ተባሂሎም ዝወሰዱ ንርኢና ህበን እስከ ብዛዕባ ዝኽታይ ትብል እንታይ ሞያዊ ምክሪ ክትልግሲ?
0: ፅቡቅተዩ ኣካላት ዘግዝፉ መመላክዒታት እዚኦም ውን ኣብ ዝሓለፈ ቀረብ ዓመታት እዮም ኣብ ሃገርና እንዳኣተው ዝኸዱ ዘለው። ካብ ጎረባብቲ ሃገራት ይመፅኦም ብዝተፈላለዩ መንገዲ እውን ይመፅኦም። ኣካላት ዘግዝፉ መድሃኒታት ኣብ ክልተ ከፊልና ክንሪኦም ንኽእል ኢና። ገለ ብመልክዕ ከኒና ይኹን ብመልክዕ መርፍእ ከም መድሃኒት ወይ ከዓ መድሃኒት ሓዘል ኮይኖም ናብ ኣካላት ዝኣትዮም፣ ኣብ ገለ መዳይ ከዓ ብመልክዕ መጥባሕቲ ነቲ ተደልዩ ዘሎ ክፋል ኣካላት መብዛሕትኡ ግዜ ኣጥባትን መቐመጫን ወይ ከዓ ከናፍርን እዮም እቶም ክገዝፉ ዝድለዩ ኣካላት። ብመልክዕ መጥባሕቲ ከዓ ነቲ ኣካልቲ ወይ ከዓ ነቲ ክገዝ ተደልዩ ዘሎ ክፋል ኣካላት ናይ ምግዛፍ ተርእዮታት እውን ኣሎ ማለት እዩ። ኣብ ሃገርና ሕጂ ብልምዲ እቲ ናይ መጥባሕቲ ዘይኮነ እቶም ብኣፍን ብመልክዕ መርፍእን ዝኣቱ ኣካላት ዘግዝፉ መመላክዒታት እዮም ዝያዳ ሕጂ ዝቀላቀሉና ዘለዉ ማለት እዩ። ብሓፈሻ እቶም ብመጥባሕቲ ዝኣት ናቶም ሳዕቤናት ኣለዎም። እቶም ብመድሃኒት ዝውሰዱ እንድሕር ዳ ኢልና ግን ብዙሓት ካብኣቶም ናቹራል ዝብል ክሌም ሒዞም እዮም ዝመፁ ወይ ከዓ ባህርያዊ ኣይጓዳእን እዩ ዝብል ክሌም ሒዞም እዮም ዝመፁ። እዚ ከዓ ነቲ ኣብ ኣካላትና ዝርከብ ኤስትሮጅን ዝበሃል ሆርሞን ነቲ ስራሕ ናቱ ሚሚክ እንዳገብሩ ወይ ከዓ ንዑ እንዳተመሳሳሉ እዮም ዝኸዱ። ብመንፅር ከዓ ነቲ ገለገለ ውሱናት ክፋል ኣካላት ከም ዘግዝፉ ይገብሩ። ገለ እውን ኦፍ ሌበል ንጥቀመሎም። ኦፍ ሌበል ማለት ካብቲ መዓልኡ ወፃኢ እቲ መድሃኒት ንካልእ ዕላማ እዩ ተሰሪሑ ንካልእ ዕላማ ኢካ ትጥቀመሉ። ከም ጎድናዊ ሳዕቤን ናይቲ መድሃኒት ግን ኣካል ዘግዝፍ እንድሕር ደኣ ኮይኑ ንዕኡ ትጥቀመሉ ማለት እዩ። ኣብ ቀረባ ግዜ እውን ኣብ ህዝብን ፖሊስን ከምኡ ዛዕባ ተላዒሉ ነይሩ። ከምኡ ዝተጠቐማ ዜጋታት ሞ ዘምፃለን ጎድናዊ ሳዕቤናት ኣብ ህዝብን ፖሊስን ተገሊጹ ነይሩ። እዚ ከዓ እንታይ ገለገለ መድሃኒታት ኣፐታይት ስቲሙላንት እዮም ወይ ከዓ ሸውሃት ናይ ምኽፋት ሳዕቤን ኣለዎም ከም ጎድናዊ ሳዕቤን ማለት እዩ። ስለዚ ተን ዜጋታት ነዚ ብብዝሒ ይጥቀማሉ። እቲ መድሃኒት ከዓ ከም ጎድናዊ ሳዕቤናቱ ሸውሃት ይኸፍት። ሸውሃት ምስ ከፈተ ከዓ ብብዝሒ ሰብ ክትምገብ ትግደድ ሞ ብመንፅር ከዓ ምግዛፍ ናይ ኣካላት የምፅእ ማለት እዩ። ሕጂ እዚ ርሑቅ ከይከድና መድሃኒት ክሳብ ዝኾነ መድሃኒት ሓዘል ትሕዝቶ እውን ክሳብ ዘለዎ ነቲ ዝተባሃሉ ዕላማ እውን ትጥቀመሉ ስለዘየለካ ጎዳኢ ምኳኑ ርዱእ እዩ ማለት እዩ። ንስኻ ነታ ንእዋኑ ትሪያ ዘለካ ኢፌክት ወይከዓ ንእዋኑ ትሪኦ ዘለካ ለውጢ ኣብ ኣካላትካ ኢካ ትዕዘብ ዘለካ። እቲ ነባሪ ዝኾነ ስንክል ናብ ኣካላትካ ገዲፍዎ ዝኸይድ ግን ሓደ ኛ ስለ ዝኾነ እዚ ብመሰረቱ ክውገድ ዘለዎ እዩ ማለት እዩ። ስለዚ ሳዕቤናት ናይ እዚኦም እንታዮም ድሕር ዳ ኢልና እቲ ኣብ ቀዳማይ ደረጃ ንሪኦ ዘለና ብመልክዕ መጥባሕቲ ዝኾነ ፋት ክኸውን ይኽእል ወይ ስልክንጀን ክኸውን ይኽእል ዝኾነ ኬሚካላዊ ትሕዝቶ ዘለዎ ነገር ናብቲ ክገዝፍ ተደልዩ ዘሎ ክፋል ኣካላት ይኣቱ። እዚ ከምፅኦ ዝኽእል ሳዕቤን እንተልና መጀመርያ ርኽሲ እዩ። ናብ ካልእ ክፋል ገጽ ብምዛር ዝፍጠር ሕበጥን መልክዕ ምብልሻውን እውን ከናፍር ንምግዛፍ ትገብሮ ዓይነት መጥባሕቲ ናብ ካልእ እቲ ሕበጥ ናብ ካልእ ክፋል ገጽ ብምኻድ ቶታሊ መልክዕ ከበላሽ ይኽእል እዩ። ሕበጥ መድመይትን ምፍንጃርን እቲ ኣብ ውሽጢ ኣካላት ኣትዩ ዘሎ ሲሊከን ጀሊ መብዛሕትኡ ግዜ ሲሊከን ይትባእታ ይፍንጀር ሞ ምዝራቕ ናብ ሙሉእ ኣካላት የጋጥም ማለት እዩ። ቁጥዐ ወይ ኣለርጂ ንብሎ እዩ። ዘይምዕሩይ ከናፍር ወይ ኣጥባት እቶም ክገዝፉ ተደልዮም ዘለዉ ቃንዛን ዘይምችእነትን ገለ ካብቶም ሳዕቤናት ናይቶም ብመልክዕ መጥባሕቲ ኣካላት ዘግዝፉ መመላክዒታት እዮም። ብመልክዕ ከኒና ወይ ከዓ ብመልክዕ መርፍእ ከም መድሃኒት ናብ ኣካላት ብምእታው ኣካላት ዘግዝፉ መመላክዒታት ሳዕቤናቶም እንታይ እዮም ተርኢና ከዓ ምዕናዊ ቲሹታት እዩ መጀመርያ ወይ ከዓ ብዓብኡ ከዓ ምዕናዊ ኣካላት ማለት እዩ። ቀንዲ ካብቶም ዝትንከፉ ኣካላትና ጸላም ከብድን ኮላሊትን እዮም። ዕንወት ኣብ ስርዓተ መትኒ ከኸትለልና ይኽእል እዩ። ምምዝባል ሆርሞናት ከስዕበልና ይኽእል እዩ። ናብ ሕማም መንሽሮ እውን ከስዕበልና ይኽእል እዩ። ኣብ ስርዓተ መፍረ እውን

0: ምዝባላት ከጋጥም ይኽእል እዩ። ናብዘይ ፍርያምነት እውን ክወስደና ይኽእል እዩ ማለት እዩ። ስለዚ ብሓፈሽ ክርኦ ከሎ ኣካላት ዘግዝፉ መድሃኒታት ቆርበት ዘቕይሑ ወይ ቆርበት ዘፃዕድቡ መመላክዒታት ብዙሓት ካብኣቶም መድሃኒት ሓዘል ትሕዝቶ ዘለዎም እዮም። ብዙሓት ውን ሓደገኛታት ኬሚካላት ባእታታት ዝሓዙ እዮም። ስለዚ እቲ ሳዕቤናቶም ተገንዚብና እዚኦም ክነቕሓሎም ዘለና እዋናዊ ጉዳያት እዮም ማለት እዩ።
1: ርዱእ እዩ። ንምንታይ እዩ መቀያሒ ተባሂሎም ዝጥቀሱ መድሃኒታት መግዘፊ ተባሂሎም ዝውሃቡ መድሃኒታት ንመልክዕ ምኳኑ በዕላዊ ገምጋም ወይ ትንታነ እዩ። ስነ ፍልጠታዊ ጭብጢ ምክሪ እውን ኣይትልግስሉን ይኹም ሞያውያን ንጥቀመሉ ማለት እዩ። ኣብ ዕለታዊ ናብራና ንምልክዕ ተባሂሉ እዩ ዝግበር። ስለዚ መን እዩ ነዚ ክገጥኦ ዘለዎ? ነዚ ንምስትክካል ወይ ዝርድኢት ዝንምዕራይ እንታይ ክግበር ዘለዎ? ብወገን ሞያውያን፣ ብወገን ዝምልከቶም ክኢላታት፣ ብባዕፌሽ ከኣቶም ብወገን ተጠቀምቲ ማለት እዩ።
0: እወ ፅቡቅ። ሕጂ ኩሉ ግዜ ንሓደ ፀገም ክትፍውስ እንድሕርዳእ ኮንካ ተመሊስካ ናብቲ ሱር መሰረታዊ ለውጢ ከተምፅእ እንድሕርዳእ ኮንካ ነቲ ጠንቂ ክትፍትሾ ክትብርብሮ ኣገዳሲ ይኸውን ማለት እዩ። ነቲ ሩት ከውስ ከተለልዮ ኣለካ። ስለዚ ንምንታይ ኢና ፃዕዳ ቆርበት ንፈቱ ዘለና ወይ ንምንታይ ኢና ናብ ፃዕዳ ቆርበት ዝያዳ ንግደስ ዘለና? ናይ ብሓቂ ፃዕዳ ቆርበት እሱ መልክዐኛ ስለ ዝኾነ ድዩ? ወላ ስንታይ እዩ ከነብርሆ ይግባእና ማለት እዩ። ርድኢት እውን ክህልወና ይግባእ። ብሓፈሻኻ ደቂ ኣንስትዮ ብዙሓት ፋክተርስ ወይከዓ ብዙሓት ረቋሒታት ክህሉ ይኽእሉ እዮም ንምንታይ ፃዕዳ ቆርበት ዝያዳ ተፈታዊ ዝኸውን። ምናልባት መግዛእቲ ዝገደፎ ሕላገት ክኸውን ይኽእል ወይከዓ ፅልዋ ናይ መግዛእቲ ክኸውን ይኽእል እዩ። ብልምዲ ወላ ኣብ ሕብረተሰብና እንታይ ኢና ንብል? ሓደ ብሩህ ገጽ ወይ ፃዕዳ ሕብሪ ቆርበት ዘለዎ ፈረንጂ ይመስል ንብሎ፣ በንፃሩ ድብን ዝበለ ሕብሪ ቆርበት ዘለዎ ኸ ሓሲሞ ድ ኣይጣዕሞ እንዲኸም ንብል ኢና ማለት እዩ። ስለዚ መግዛእቲ ዝገደፉ ሕላገት ኣለና። ፃዕዳ ቆርበት ከም ዝያዳ ተሃራፊ፣ ዝያዳ ተጠማቲ፣ ከም ስልጡን፣ ዝያዳ ምዕቡል፣ እቲ ፀሊም ቆርበት ከዓ ከም ናይ ድሑር ወይ ከዓ ከም ናይ ባርያ ኣተሓሳስባ ኣሎና ማለት እዩ። ስለዚ ሱር መሰረታዊ ለውጢ ከነምፅእ እንድሕር ድኣ ኮይና ብዓንተቡ ነዚ ኣተሓሳስባ እዚ ኢና ካብ ብዓንተቡ ክንኣልዮ ዘለና ማለት እዩ። ካብ ብናኣሽቱና ካብ ህፃናትና ጀሚርና መንእሰያትና ዓበይትና ነዚ ሲ ክንነቕሓሉ ይግባአና ማለት እዩ። ካልእ ምናልባት ፅልዋ ናይ መራኸቢ ብዙሃን ክኸውን ይኽእል እዩ። እቲ ምዕራባዊ ሚድያ ስለ ዘዕብልሎ ነቲ ምስ ግሎባላይዜሽን ወይ ከዓ ምስ ግሎባላይዜሽን እንታይ ና ንብሎ ብትግርኛ ምስ ዓውለማ ተኣሳሲሩ ዝኸይድ ዝያዳ እቲ ፃዕዳ ቆርበት ጓል ኣንስተይቲ ፃዕዳ ቀጣን ነዊሕ ፀጉራ እንድሕር ዳ ኮይና ዝያዳ ተሃራፊ ትኸውን። ፊልምታትና፣ ሙዚቃታትና ኩሉ እቲ ኣብ ሚድያ ንሪኦ ወይ ካብቲ መራኸቢ ብዙሃን ንሪኦ ነዚ እንድሕር ዳ ሃይላይት እንዳገበረ ኸይዳሉ ወይ ነዚ እንዳስመረሉ ይኸይድ እንድሕር ዳ ኣሎ እታ ጓል ኣንስተይቲ ብባህርያ ወይ ከዓ ናቹራል ክኸውን እዩ ማለት እዩ ፃዕዳ ቆርበት ክትውንን ክደሊ። ስለዚ ናይ ኣተሓሳስባ ለውጢ ክንገብር እዩ እቲ መሰረታዊ ነገር። ነዚ ከዓ ሚኒስትሪ ጥዕና ዘይኮነ ኩሎም ዝምልከቶም ኣካላት ሚኒስትሪ ጥዕና፣ ሚኒስትሪ ትምህርቲ ሃማድአ ሃማማትአ፣ ሚኒስትሪ ዜና ብዓብዩ ዝያዳ ነቂሖም ጎስጓስ ክገብርሉ ዘለዎም ማለት እዩ። በቲ መንነትና ወይ ከዓ በቲ ባህርያዊ ቆርበትና ሓበንን ኩርዓትን ከም ዝስማዓና እንድሕር ዳ ኮይና ንዓብለና ካብ ብናኣሽቱና ናብ ፃዕዳ ቆርበት ንጎየሉ ኣብነት ኣይክህልወናኒ። ቆርበትና ንኸነፃዕዱ ብዙሕ ላዕልን ታሕትን ንብለሉ ኣብነት ኣይክህልወናኒ ማለት እዩ። ስለዚ ኣብቲ ሕብረተሰብ ናይ ኣተሓሳስባ ለውጢ ክህልወና ኣለዎ። እቲ ናይ ኣተሓሳስባ ለውጢ ከዓ ብጎስጓስ እዩ ዝያዳ ክዓቢ ዝኽእል ማለት እዩ። ጎኒ ጎኒ ከዓ እቲ ዝምልከቱ ኣካል ናይ ሚኒስትሪ ጥዕና እቲ ናይ ምቁፅፃር ስራሓት ከበርታ ኣለዎ ማለት እዩ። መድሃኒት ሓዘል ትሕዝቶ ዘለዎ መመላክዒታት ብፍላይ ኣብዚ እዋን እዚ ኣብ ኮስሜቲካት ወይ ከዓ ኣብተን መመላክዒ ፕሮዳክት ዝሸጣ ድኳናት ብብዝሒ ይረአ እዩ። ቤን ኣትዩ ቤን መፅኡ ብልክዕ ዘይፍለጥ ብዙሕ ተጓዳይ ባእታታት ዘለዎም ፍርያት ኣብ ዕዳጋ ከይህልዎ እቲ ዝምልከቶ ኣካል ርቱዕ ዝኾነ ወይ ከዓ ግቡእ ዝኾነ ምቁፅፃር ክገብረሉ ከዓ ናቱ ሓላፍነት ይኸውን ማለት እዩ።
1: ዳርጋ ምውዳእና እዩ። ግን ሓንቲ ሕቶ ምናልባት ኣስዕብ ከብለልኪ መድሃኒታት ኣብቲ ዕለተ ዝጥቀመሉ ወይ ኤክስፓየር ዴት ንብሎ ምስ ወደቐ ንገለ ኣዋርሕ ክቕፅል ክእል እዩ ዝብል ሓሳባት ወይ ርእቶታት ዝስማዕ እዩ። ምስ ዓይነት ሕክምነት ኣለዎ እዚ ይበል ክፀንሕ ክእል ዩ
0: ኣገዳሲ ትሕቶ እያ እዚኣ ብዙሕ ግዜያ ትለዓል። መጀመርያ ኤክስፓየሪ ዴት ክንብል ከለና ወይ ከዓ እቲ ዕለት ናይቲ መድሃኒት ኣብ ክትፅሓፍ ከሎ እንታይ እዩ ዘመልክተልና ዘሎ ወይ እንታይ እዩ ትርጉሙ እንድሕር ዳ ኢልና እቲ ነቲ መድሃኒት እቲ ዘፍረየ ኣካል ወይ ከዓ እቲ ፋብሪካ ነዚ መድሃኒት እዚ በቲ ዝግብኦ ኣገባብ እንድሕር ዳ ዓቂብካ ናቐሚጥካ በቲ ዝግብኦ መዓልና እንድሕር ዳ ተጠቒምካሉ ክሳብ ዚ እዋን እዚ ከገልግለካ ከምዝኽእል ብሙሉእ ብቕዓት ከይጎደለ ክሳብ ዚ እዋን እዚ ከገልግለካ ከምዝኽእል እኹል መፅናዕቲ ገይረ ኣረጋጊፀ ኣለኹ እዩ ዝብለካ ዘሎ። ካብዚ ወፃኢ እዚ ካብዚ ዕለት እዚ ወፃኢ እንድሕር ዳ ተጠቒምካሉ ግን ዝኾነ መፅናዕቲ ኣይተገበረሉን መርዛን ባእታ ድዩ ክቕየር ካብቲ ዝነበሮ ብቕዓት ድዩ ክጎድል ወይ ካልእ ዓይነት ትሕዝቶ ዘለዎ ድዩ ክቕየር ዝኾነ ዝተገበረ መፅናዕቲ የለን ማለት እዩ። ስለዚ እቲ ዘፍረየ ኣካል ዝኾነ ሓላፍነት ኣይወስደልካን እዩ ብዛዕባ እውን ዝኾነ ዝተፈለጠ ነገር የለን ማለት እዩ። ስለዚ ብመሰረቱ ጉጉይ ሓበሬታ እዩ ብልምዲ ትሰሚዕካ መድሃኒት ክሳብ 6 ወርሒ ክፀንሕ ይኽእል እዩ ዋላ ኤክስፓየር ተገይሩ ድሓን ክጥቀመሉ ትኽእል ኢካ ዝብላ ባህላ ኣሎ። ብመሰረቱ እዚ ግን ጉጉይ እዩ። መድሃኒት ክሳብታ ተፀኒዓትላ ዘላዕለ ጥራይ ውሕስቲ ምዃኑ ክነረጋግፅ ንኽእል። ብድሕሪኡ እንታይ ዓይነት ትሕዝቶ ይቕየር ናብ ምንታይ ዓይነት ትሕዝቶ ይቕየር ኣይንፈልጥን ኢና፣ ዝኾነ መፅናዕት እውን ኣይንገብረሉን ኢና። ስለዚ መድሃኒት ካብታ ኤክስፓየሪ ዴት ወይ ከዓ ካብታ ዕለትናታ ድሕር ሓሊፉ ብመሰረቱ ክውገድ ጥራይ እዩ ዘለዎ።
1: ጣዕሚ ፅቡቅ። ካልኦት እውን ዝኾነ መድሃኒት ኣብ ፍሪጅ ከምዘይቅመጥ ውሱናት ብናይ በዓል ሞያ ምኽሪ ጥራሕ ከም ዝኾነ ዓቢርክና ኣለኺ። ፋርማሲስት ሄቨን ዮሃንስ ኣዝየ ዘመስግነኪ ይቐኒየልና። ኣብ ካልእ እዋን ካልእ ኣርስቲስ ክመፅኺ ተመሳሳሊ ኣስተምሮ ክትብና ትፅቢትና ይቐኒየለይ። ክቡራት ተኸታተልትና ናይ ሎሚ መደብ ዶክተራት ኣብ ስድዮ ኣብዝዛዚምና ኣለና። ነመስግነኩም ምርኩ መዓልቲ።

0: ከም ምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሳፋ ነው ማለት ነው። በሌላ አባባል ማለት ነው
0: እት ወደ ምስተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚህ ጀምረን እስከ ዓሰብ ድረስ ያለው ኣከባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋዕ ነበጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔር ኣፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔር ኣፈር ኢትዮጵያዊ ይብሉን ኣለዉ።
4: እንዳውም ሎክላንድ መሆን ኣለባት ኤርትራ እንጂ የአፋር ህዝብ ኣይደለም።
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
5: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
6: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ። ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

0: ኣዝማ ሓደ ካብቶም ኣዝዮም ግኑናት ዘይተመሓላለፍቲ ሕማማት ዝበሃሉ ዓይነታት ሕዱራት ሕማማት እዩ። እዚ ሕማም ኣብ ኩሉ ቀጸላታት ናይ ሓደ ሕብረተሰብ ዘጋጥም ኮይኑ ብፍላይ ኣብ ቆልዑትን ህፃናትን ከዓ ብዝያዳ የጋጥም። መፅናዕትታት ውድብ ጥዕና ዓለም ከም ዘረጋግጽዎ ኣብዚ እዋን ኣማይት ሚልዮናት ሰባት ግዳያት ናይዚ ሕማም ኮይኖም ኣለዉ። ኣማይት ኣሸሓት ድማ ብሰንኪ እዚ ሕማም ሂወቶም ስኢኖም። ኣዝማ ሕማም ስርዓተ ምስትንፋስ ምዃኑ ኣማይት ዓመታት ቅድሚ ልደተ ክርስቶስ ተፈልጠ ሕማም እዩ። እዚ ድማ ኣብ ሰነዳት ጥንታዊ ልምዳዊ ሕክምናታት ቻይና፣ ግሪክን ግብፅን ተንጸባሪቑ ንረኽቦም። ዘመናዊ ሕክምና ድማ ናይዚ ሕማም ዝያዳ ኣነጺርዎን ተመራሚሩሉን። ከምኡ ክንዲ ዝኾነ እዚ ሕማም ከውርዶ ዝኽእል ጉድኣት ቀሊል ከም ዘይኮነ ብመጽናዕቲ ተረጋጊጹ። ዝተኻየዱ መጽናዕትታት ከም ዘረጋግጽዎ ኸ ካብ 1970 ክሳዕ 1985 ጥራይ ብፍላይ ኣብ ክሊ ዕድመ 5 ክሳብ 34 ዝርከቡ ሰባት ዘውረዶ መጠን ሞት ኣሰንባዲ ኮይኑ ተረኺቡ። ሃገራት ሲንጋፖር፣ ኣውስትራልያ፣ ጃፓን፣ ዓዲ እንግሊዝ፣ ጀርመን፣ እስራኤል፣ ኔዘርላንድ፣ ካናዳ፣ ፈረንሳ፣ ኒውዚላንድን ሕብራት መንግስታት ኣሜሪካን ድማ እተን ቀንዲ ግዳያት ናይዚ ሕማም ኮይነን ተረኺበን። እዚ ማለት ድማ እዚ ሕማም ኣብተን ብኢንዱስትሪ ዝማዕበላ ሃገራት ብዝያዳ ከም ዝረአዩ ዘመላኽት። ብተወሳኺ እዚ ሕማም ኣብቶም ብቁጠባ ዝተሃስዩ ክፋል ናይ ሓደ ሕብረተሰብ እውን ግኑን እዩ። ህልው ኩነታትን ምዕባለታትን ናይዚ ሕማም ዝምስክሩ ሓቂ ድማ ነዚ ኣቐዲሙ ዝተገልጸ እዩ ዘረጋግጽ።
1: ብሓፈሻ እዚ ሕማም ኣዝማ ንብሎ ዘለና ሓደ ካብቶም ሕዱራት ሕማማት ስርዓተ ምስትንፋስ ኮይኑ ብዙሕ ሳዕቤናት ኣብ ሕብረተሰብ ዝኽትል እዩ ማለት እዩ። መጠን ምልከፍቲ እንተርእና ካብ ዝተፈላለዩ ሃገራት ካብ ሓደ ክሳብ 18 ሚታዊት ካብ ህዝብን ኣዝማ ከም ዘለዋ ሪፖርት ሎ ገፊሒ ትረአ እንጂ ግን ብሓፈሻ ከም ዝመስል ማለት እዩ። ኣብ 2025 ውድብ ጥዕና ዓለም ፎርካስት ገይርዎ ዝነበረ ክሳብ 400 ሚሊዮን ሰባት ብኣዝማ ሕማም ኣዝማ ዘለዎም ክህሉ ከም ዝኽእሉ ትንቢት ኣሎ ማለት እዩ። ዓመታዊ ከዓ ክሳብ 250,000 ዝኸውን ሞት ብሰንኪ ኣዝማ ዘጋጥሚ ማለት እዩ። እዚ ከዓ ዝበዝሕ ኣብ ትሑት ኣታዊ ዘለዎን ወይ ከዓ ማእከላይ ኣታዊ ዘለዎን ሃገራት ዝርከብ እዩ ሳዕቤን ማለት እዩ። ሕዚ መጠን ሳዕቤኑ ብሓፈሻ ከምዝመስል
0: ኣዝማ ዝሓመመ ውልቀ ሰብ ብባህላዊ ይኹን ዘመናዊ ሕክምና ተፈዊሱ ጠቕሊሉ ክሓዊ ኣይክእልን እዩ። ከምኡ ክንዲ ዝኾነ ግዳይ ናይ ዝሕማም ዝኾነ ሰብ ክገብሮ ዝግብኦ ጥንቃቐታት ኣለዉ።
1: ብሓፈሻ ናይ ኣዝማ ዘለዎም ሰባት ክገብርዎ ዝግብኦም ጥንቃቐ መጀመርታ እታ ሕማም ኣዝማ ኣለካ ክትበሃል ከለካ ትካል ጥዕና ብሕክምናዊ መንገዲ ሕማምካ ምስተነፀረ ብድሕሪኡ እቲ ከም ሕሙም ብዙሕ ነገር ክትገብር ክትክእል ኣለካ ማለት እዩ። እንታይ ሓደ ካብቲ ክትገብሮ ዝግልዋካ ከ ዘላዓሉልካ ነገራት ክትፈልጥ ክትክእል ኣለካ። እንታይ ዘበግሶ ካብ ከባቢካ ብዙሕ ነገራት ክትቀስ ከኣል እዩ፣ ግን እቲ ብዓብዩ እቲ ሕሙም ባዕሉ ክፈልጦ እንተኸኣል ዝያዳ ዝሓይሽ ማለት እዩ። ጨና ክኸውን ይኽእል፣ መድሃኒት ክኸውን ይኽእል፣ ዶሮና ክኸውን ይኽእል፣ ዋላ ድዱዕ ኣብ ገዛ ዘሎ ክኸውን ይኽእል። እዚ ዝንፀፍ ኣብ ገዛ መንፀፍ ዝግበር ፎኪስ ዝኾነ ዶሮና ስለ ዝሕሱ ክኸውን ይኽእል። ብዙሓት እዮም ቶም ጠንቅታት፣ ግን ትሕሙም ባዕሉ ፈሊጡ ክከላኸሎም ዝያዳ ዝሓሸ እዩ ዝኸውን ማለት እዩ። ከስተብለሎም ዘለዎም ነገራት ግን ኣብነት ኣብ ገዛ ብዙሕ ድዱዕ ከም ሓደ ዓብ ጠንቂ ኣይተሓስቦ እንትኸውን ንስኻ ግን ሓደ ዓብ ጠንቂ እዩ። ድሕሪ ኣብ ገዛ ምሳእትኻ ዝጅምረካ ሉ ኮይኑ ማዕበስቲ ናይ ኣዝማ ስለዚ ኣብ ገዛ ገለ ፀገም ከም ዘሎ ነገረካ ኣሎ ማለት ሕጂ ክትመራመረሉ ኣለካ ካብኡ ክትርሐቕ እንተኽኢልካ ዝዓበየ ፍታሕ ክኸውን ስለፅ ከም ጠንቂ ግን ብዙሓት እዮም እቶም ከላዓሉልካ ዝብሉ ማለት እዩ።
0: ከምዚ ኣቐዲሙ ዝተገልፀ ሕማም ኣዝማ ጠቕሊሉ ክፍወስ ዝኽእል ሕማም ኣይኮነን። ኮይኑ ግን እዚ ሕማም እዚ ዘማዕበለ ሰብ ብዝተፈላለዩ ምኽንያታት ኩነታት ጥዕኑ ምዝብስ ብሰብ ሞያ ሕክምና ዝውሃብዎ መድኒታት ኣለዉ። እዞም መድኒታት ድማ ሰለስተ ዓይነታት ምዃኖም እዮም ሰብ ሞያ ዝገልፁ።
1: እቶም መድኒታት ብሓፈሻ ሰለስተ ኢና ንመቕሎም። እቶም ሓደ ዕገዝቲ ንብሎም ወይ ከዓ ረሊቨርስ ንብሎም ነቲ ምልክታት ምስ ኣጋጠመ ዝህዱ እዮም እዚኦም ዘዐጉሱ መድኒታት እዮም ማለት እዩ። እቶም ካልኣዩ ከዓኒ ዝቋፃፀሩ ኮንትሮል ዝገብሩ ምልክታት ናይ ኣዝማ ከይመፃካስ ዝቋፃፀሩ መድኒታት ከዓ ኣብ ሓደ ጉጅለ ንሪኦም ማለት እዩ። ሕጂ ንዚኦም ከዓ እንታይ እዮም ንከይመፅእ ድሕሪ ግዜ ሲ ኣዝማ መጥቃዕቲ ከየጋጥመካ ዝከላኸሉ መድኒታት እዮም ማለት እዩ። እቶም ከዓ ብሳልሳይ

0: ደረጃ ምድቦም ከዓ እቲ ሕማም ኣዝማ ናይ ምቁፅፃር ዓቕምካ ንድሕር ጎዲሉ ከም ተደረቲ ትውስኾም መድሃኒታት ኣለዉ ማለት እዩ። ስለዚ ብሓፈሻ ከምዚ ገርና ንመቕሎም ማለት እቶም መድሃኒታት ማለት እዩ። ሕጂ ዕላማና እናቶም ኣለዎም ነቲ ምልክታት ዘጋጠመ ምልክታት ዝዕግሱ ወይ ከዓ ዝህድኡ እዮም ማለት እዩ። ካብቲ ዘለካ ፀገም ናይ ማዕበሲ ዘጋላግሉ እዮም። እቶም ሓደ ጉጅሉ ከዓ ዝቋፃፀሩ እዮም ማለት እዩ። ምልክታት ከይመፅእ ዝቀቅሉ እዮም ማለት እዩ። ሕጂ ኣብ ሕክምና ኩሉ ግዜ ነዚ ምውሃድ እዩ ዕላማ ናይ ሕክምና ማለት እዩ። ንድብርሕቲ ሕጂ ከይመጥቃዕቲ ናይ ኣዝማ ወይ ኣኪት ኣታክ ናይ ኣዝማ ከየጋጥሞ እንታይ ክገብር ኣለዎ፣ የና ዓይነት መድሃኒት ክወስድ ኣለዎ፣ ኣብናይ ደረጃ እዩ ዘሎ፣ ብዙሕ ነገራት ኣብ ሕክምና ዝግበር እዙ። ብሓፈሻቶም መድሃኒታት ግን ኣብ ከምዚ ጌርና ክንመቕሎም ንኽእል ማለት እዩ። ንህፁፅ ግዜ ሓገዝ ዝኾኑ ገሊኦም ከዓ እቶም ሓደ ጉጅለ ከዓ ንነዊሕ ግዜ ዝከላኸሉልካ ማለት እዩ።
1: ስለዚ ሓንሳብ ብሰሞያ ኣዝማ ኣላትካ ተባሂሉ ምስ ዝንገረካ ንሕክምና ክትመላለስ ዘገድደካ ምክንያት ክትፈልጥ ኣገዳሲ እዩ። ዕላማ ድማ
0: ሕጂ ሓደ ሰብ ኣዝማ ኣለካ ምስ ተባሃልካ እቲ ዕላማ እንታይ እዩ? ንሕክምና ወይ ፍወሳ ክትከይድ ከለካ ስታይ እቲ ዕላማ? ተቐዳሚ እቲ ዕላማ ካብቲ ዘለካ ምልክታት ማዕበስቲ ናይ ኣዝማ ምግልጋል እዩ። ካብ ማዕበስቲ ናይ ኣዝማካ መጀመርታ ክትጋላገል ክትክእል ኣለካ። ካልኣይቲ ኣገዳሲት ነጥቢ ብሰንኪ ማዕበስቲ ናይ ኣዝማ ካብ ንቡር ስራሕካ ክትበኩን ይብልካ፣ ንቡር ስራሕካ ክትገብር ኣለካ። መድሃኒትካ እንዳተወሰድካ ኣብ ግቡእ ናይ ሕክምና ምክትታል ኣቲኻ መድሃኒትካ እንዳወሰድካ ንቡር ስራሕካ ከምትገብር ክገብር ክኽእል ኣለዎ እቲ ዕላማ ነዚ ንምህራም እዩ ማለት እዩ። ከም ሳልሳይ ነጥቢ ከዓ ንህፁፅ ሓገዝ ናብ ሕክምና ትኸደሉ ግዜ ውሑድ ክኸውን ኣሎ፣ ሳሕቲ ዘጋጥም ክኾን ኣሎ፣ ዝበዝሕ ግዜ ስበዓልካ ክትቋፃፀሮ ክትክእል ኣለካ ማለት እዩ። ካብ ጎናዊ ሳዕብን ናይቶም መድሃኒታት ከዓ እናፃኾንካ ክትንብብ እዩ ዝድለ ማለት እዩ። ሕጂ ነዚ ንምውሃድ የናይ ዓይነት መድሃኒት ብየናይ ዓይነት ኣገባብ ዝተዳለወ ከመይ ጌርካ ትጥቀመሉ ዕቱብ ትምህርቲ ናተሓዛት ዝሓትት እዩ ማለት እዩ። ከምኡ ስለዝኾነ ከዓ ዝሕመም ሓደ ካብቶም ኣድህቦ ተዋሂብዎም ብፕሮግራም ደረጃ ቆላሕታ ተገይሩሎም ብዕቱብ ንከታተሎም ሕማማት ሓደ ካብኦም ዝግበርዎ ማለት እዩ። ስለዚ ዕላማ ነዚ እዩ ማለት ሰብ ከሰብ ክፈልጦ ዝግብኦ እዚ ዕላማ። ብሰንኪ ናይ ኣዝማ ሕክምና ክትመላለሰሉ ግዜ ውሑድ ክኸውን ክብል ኣሎ፣ ክትዕበት የብልካ፣ ንቡር ስራሕካ ክትገብር ኣለካ፣ ካብ ጎናዊ ሳዕብን ናይ መድሃኒታት ከዓ ትጋላገል ኣለካ። እዚ ሕጂ ምውሃድ ሰብ ናይ ሰብሙያን ዋላ ተሓካሚ ክፈልጦ ዝግብኦ ምውሃድ ምልዛብ ዘድልዮ
1: ኣዝማ ዘማዕበሉ ሰባት ብሓገዝ ሕክምናዊ ክንክንን መድሃኒትን ከም ዝኾነ ጥዑይ ዜጋ ክሰርሑን ከመሓድሩን ይኽእሉ እዮም። ብዘይዝኾነ ፀገም ክነብሩ እንተኮይኖም ግን ብሓካይም ዝእዝዘሎም መድሃኒታት ዓይነታቶምን ኣጠቃቅሞምን ክፈልጡ ይግብኦም።
0: ናይ ኣዝማ መድሃኒታት ብዝተፈላለዩ ኣገባብ ክዳለዉ ይኽእሉ እዮም። ብኸኒና መልክዕ ዝዳለው ኣለዉ። እሱ ናቱ ዕላማ ኣለዎ፣ ናቱ ኣገዳስነት ኣለዎ። ብመርፍእ ክዳለዉ ይኽእሉ እዮም። እሱ ከዓ መዓስ ዝጥቀመሉ ኣበይቲ ዝጥቀመሉ ናቱ ሕግታት ኣለዎ። ብሽረቦ መልክዕ ኣሎ፣ ብፈሳሲ ነጣቢ ንጥቀመሉ ኣሎ፣ ብመጠቀሚ እዚኦም ስፕሬይስ ኢና ንብሎም ብሓፈሻ። ከምዚ ከዓ ጌርናካ ክንጥቀም ንኽእል ማለት እዩ። ዝተፈላለዩ ኣለው፣ ከምዚኦም ጌርናካ ክንጥቀም ንኽእል ማለት እዚኦም። ሕጂ መውሃቢ መድሃኒት ብኣፍካ ከም ኣየር ወይ ከም ጋዝ ወይ ከዓ ከም ፈሳሲ ኮይኑ ተጨንጊዑ ናብ ሳንቡቅ ዘኽይድ ዝንፋሕ ክንብሎ ንኽእል ስፕሬይ ተበልናዮ ውን ውዱእ መስለኒ ነፃግ ማለት እዩ። ዝነፅቡ መድሃኒታት ብከምዚ ውን ክዳለዉ ክብል እዮም ማለት እዩ። እዚ ዝተፈላለዩ ዕድላት ኣለና ማለት እዩ። ከመይ ዓይነት መንገዲ እቲ መድሃኒት ኣብቲ ዝድለ ቦታ ነብፅሖ ዝተፈላለዩ ዓይነት ኣዳላለዋ ኣለዎ ማለት እዩ።
1: እዞም ነዚ ሕማም ንምፍዋስ ይኹን ንምዕጋስ እንጥቀመሎም መድሃኒታት ነናቶም ፍሉይነትን ኣገዳስነትን ኣለዎም። እቲ ዝበለፀ ወይ ድማ ካብ ኩሎም ተመራፂ ኣገባብ ምፍላጥ ድማ ሓጋዚ እዩ።
0: ሕጂ ኩሎም መድሃኒታት ብዝተፈላለየ መንገዲ ይዳለው፣ ነናቶም ኣገዳስነት ኣለዎ። ኣበናይ ሰዓት ናይ ኢካ ከም ኣገዳሲ ተሓስቦ ኣለዎ ማለት እዩ። ሕጂ ቀንዲ ነቲ ሕሙም ዘገድሶ ኣብቲ ሕክምና ከይዱ ዝግበር እናት ኣለዎ። መርፍእ መዓሲኻ ትህበሉ፣ ከኒና መዓሲኻ ትውስኸሉ እናቱ ኣለዎ። እቲ ቀንዲ ኣገዳሲ ወይ ከዓ ንነዊሕ ግዜ ንሕማም ናይ ኣዝማ ክትቋፃፀር ሕሙም ከዝተብለሉ ዝግበት ዝበለፀ ኣገባብ ግን ብከምዚ መጠቀም ጌርካ ክትቀመሉ ከለካ እዩ። እቲ ውፅኢታዊ ዝኸውን ወይ ከዓ ውሑስ ኹ ነዚ ዓንተ ክንብሎ ዘለና ዕላማታት ካርመልና ዝኽእል ኣገባብ ነዚ ዓይነት መጠቀሚ ክንጥቀም ከለና ማለት እዩ። ዝተፈላለዩ ዲቫይስስ ኣለዉ፣ ዝተፈላለዩ ኣገባባት ኣለዎም፣ ንናቶም ኣገባባት ኣለዎም። ነዚኦም ክንጥቀም ከለና ዝያዳ ብሉፅ ወይ ከዓ ውፅኢታዊ ሓገዝ ንረክብ ንኽእል ማለት ብጎናዊ ሳዕብን ዝጎደለ ብጥቕሙ ከዓ ዝበለፀ ዝኸውን ማለት እዩ።
1: ሓደ ካብቶም ዝተጠቕሱ ኣገባባት ጋዝ ወይ ሃፋዊ መድሃኒት ዝንፀግ መሳርሒ ተጠቒምካ ዝግበር ዓይነት ኣፈዋውሳ እዩ። ፍልልያትን ብልጫታትን ናይዞም ነፀግቲ ወይ ተነፋሕቲ መሳርሒታት ድማ

0: ፍሻ ዝተፈላለዩ ዓይነት ዲቫይስስ ወይ ከዓ መሳርሒታት እዮም ዘለዉ። ንኣብነት እዚኣ ብፀቕጢ ናይ ጋዝ እቲ መድኒት ብስጠቕጢ ጋዝ መሊኡ እዩ ዘሎ ማለት እዩ። እዚ ፕሬሽራይዝድ ሜተር ዶዝ ኢንሄለር ንብሎ ውሱን ዓቐን ምስ ጋዝ ተሓዊሱ ተጨንጉዑ ዝህበካ እዚኣ ፕሬሽራይዝድ ሜተር ዶዝ ኢንሄለር ትበሃል። እዚኣ ካ ልክዕ ከማያ ኣብ ውሽጡ ዘሎ መድኒት ኣብዚኣ ዘሎን ኣብዚኣ ዘሎን በበይኒ እዩ እቲ ዕላማ ከዓ በበይኒ እዩ። ሕዚኦም ሓደ ዓይነት ጉጅለ እዮም ብድሕሪኦም ዝመፁ እዚኦም እዮም። እዚ ከዓ ትሩቦ ሄለር ይበሃል ድራይ ፖውደር ኢንሄለርስ ንብሎም ደረቕ ዝኾነ ከም ሕሩጭ ነገር መድሃኒት ዝህበካ ከዓ እዚ ማለት እዩ። እዚኦም ከዓ ከም ሓደ ዓይነት ኣለዎ ማለት እዩ። ሕጂ ብሓፈሻ እዚኦም ናቶም ኣገባባሎም እዚኦም ከዓ ድሒሮም ዝመፁ ምናልባት ነቲ ምልከት እንድሕር ተፀጊምካ ተማዕብሎም ክወሃብ ዝኽእሎም ምርጫ ማለት እዩ። ንናይ እቲ ሰብ ዝያዳ መሊኹ ክጥቀመሉ ዝኽእል ብመንፅር ናይቲ ክእለት ናይቲ ሰብ ተራእዩ ማለት ምርጫ ትህቦ ማለት እዩ። በዚኣ ዶ ክጥቀም ትኽእል ዲኻ ነዚያ ነዚያ ክጥቀም ትኽእል ዲኻ ኢልካ ትምቕሎ ማለት እዩ። ብሳንሳይ ኣገባብ ከዓ ብኤሌክትሪክ ተጠቂምካ ኣብ ትካል ጥዕና ብዙሕ ግዜ ንገብሮ ብሓይሊ ናይ ኤሌክትሪክ ምስ ፈሳሲ ናይቲ መድሃኒት ተጨንጉዑ ናብ ሳንቦ ብሓይሊ ብድፍኢት ምስ ሃፋ ኮይኑ ናብ ሳንቦ ዘውህብ ኣሎም ማለት እዩ። ሕጂ ብሓፈሻ ሲ ናብ ሳንቦእ ብቐጥታ መድሃኒት መእተዊ ሰለስተ ኣገባባት ኣለና ማለት እዩ። ሓደ በዚኦም ክኾኑ ክእል እዚኦም ፕሬሽራይዝድ ሜተር ዶዝ ኢንሄለር ዝበሃሉ እዚኦም ከዓ ድራይ ፖውደር ሕሩጭ ደረቕ ሕሩጭ እቲ መድሃኒት ብከምኡ ተሰሪሑስ ብከምኡ ከም ትውስዶ ዝገብሩካ እቲ ሓደ ከዓ ብናይ ኤሌክትሪክ ሓይሊ ተጨንጉዑ ብሃፋ ተጨንጉዑ ናብ ሳንቦእ ካ ዘቱ ማለት እዩ። ሕጂ እቲ ፍልልዮም እንታይ እዩ ኣብ መንጎዞም ፍልልያት እዚኦም እንተልና ናይ ክእለት ሕቶ እዩ። እቲ ሰብሲ ጥበባ ማዕቢሉ ዶ ኣይ ማዕበለን ንክኽእላ እዚኣ እናታ ዝኽእለ ደረጃታት ኣጠቃቅማ ኣለዋ እዚኣ እናታ ኣለዋ እቲ ካ ብኤሌክትሪክ ኣለዋ ማለት እዩ። ተዘይኮይኑ እቲ ንረክቦ ጥቕሚ ሓደ ዓይነት እዩ። እዚኣ ዝያዳ ትጠቅም እዚኣ ይጠቅምኒ ዝበሃል ነገር የብሉ። ኩላቶም ውፅኢታውያን እዮም፣ ኩላቶም ብቑዓት እዮም። ነቲ ሕማም ንምቁፅፃር እቲ ሕቶ ትኽእሎ ዶ ኣይትኽእሎ ኒና ኢካ ትኽእሎ ማለት እዩ። ዝያዳ ዝውስኑ ማለት እዩ። ሕጂ ብሓፈሻ ኩሎም ብሉፃት እዮም ንብሎም ማለት እዩ። እዚኣ ግንንቲ ብዙሕ ሰብ ዝፈልጣ ኣብ ዓድና ከም ድልትካ ትርከብ መድሃኒት እዚኣ ናታ ስቴፕስ ኣለዋ ማለት እዩ። ትኽእላ ዶ ይትኽእላን ግን ክእለት ተሓትት ስለ ዝኾነ ሰብ ናብዚ ገፁ ክመርፅ ይኽእል እዩ። ሓንሳ ሓንሳብ ከዓ እዚ ናይ ግዜ ሕጂ ናይ ክልተ መድሃኒታት ሕውስዋ እዚያ ክልተ ኣለዉ ካብቶም ዝቋፃፀሩን ሓደ ከዓ ካብቶም ዝከላኸሉን ብሓንሳብ ተሓዊሱሎ ዚ ከም ብልጫ ክኸውን ይኽእል እዩ። ግን እዚአን ካ ብሓንሳብ ምሕር ተጠቂምካለን እዚኣ ማለት እ ካብ ክልቲአን ካብ ዚአን ካብ ጥቀም እዚኣ ክትጥቀም ትመርፅ ዶ ይትመርፅ ንሱ ካ ዋጋ ካ ኣለዎ ቦት እዚኣ ሓዊሶም ክሰርሕዋ ከሎ ናተ ዋጋ ኣላታ ማለት እዩ። ንድሕር ክኢልካያ ግን እዚ እቲ ብሉፅ ቅልሓን ፀገም ዘይብሉ ብዝግባእ ክእለት ንሕራ ማዕቢልካ ትጥቀመሎም ማለት እዩ። ሕጃብ መንጎኦም ብዙሕ ፍልል የለና ኣብ ጥቕሚ ግን ኣብ ክእለት ናይቲ ሰብ ግን ፍልልያት ኣለዎም ማለት እዩ። ኣብ ጥቕሞም ግን ኣይፈላለዩ ኣብ ዝህቦ ውፅኢት ፍልል የብሎምን ማለት እዩ።
1: ኣብ ሕብረተሰብና ንፀግም መሳርሒታት ዝጥቀሙ ግዳያት ሕማም ኣዝማ እቶም ኣብ ዝኸፍአ ደረጃ ናይቲ ሕማም ዝበፅሑ ውልቀ ሰባት እዮም ዝብል መረዳእት ኣሎም። እዚ ኣብ ባህላ ዝኸ ቁኑዕ ድዩ?
0: እዚ ሕጂ እቲ ጌጋ ረድኢት እዩ። ምናልባት ሰብ በዓሉ ሲ ከምዚ ኣብ ህፁፅ ሓገዝ ዘሎ ሰብ በዚ ትሐግዞ ትገብረሉ ማስክ ትገብረሉ ከምኡ ስለ ዝመፀ ተሓሳስባ እንተዘይኮይኑ እቲ ዕላማ ነዚ እታ መድሃኒት ከመይ ጌርካ ኣብታ ንሳ ዘላታ ቦታ ትእትወ ስለምንታይ እዚ ተመራፂ ኮይኑ እንተደ ኢልና ከኒና ንድሕር ኮይኑ ኮ ከኒና ክትውሕጦ ኢካ ኣብ ጨጎራ ክኣትዩ ክሓቅቂ ናብ ቀጢ መዓንጣ ክከይድዩ ካብኡ ክመፅ እዩ ተመፅኡ ናብ ደም ክኣትዩ ሽዑ ናብ ሳንዶ ክመፅዩ ሽዕ ክጠመካ ክልተ ሰዓት ክወስደ ዝኽእል እዩ ዝጉዕዞ እዚ። እዚኣ ንድሕር ኢልና ግን ውዝን ሰከንድ ካብ ፍርቂ ደቂቕ ሲ ውፅኢታዊ መልሲ ክትርኢካ ማለት እዩ። ሕጅታ ኢና ንገብ ዘለና ብቐጥታ እቲ ዘድልየካ መድሃኒት ኣብታ ፀገም ዘላ ቦታ ምብፃሕ እዩ ማለት እዩ። ስለዚ ተመራፂ ዘይገብሮ ምክንያት ዋል ሓንቲ የለን። እዚ ጌጋ ጌጋ ኣረዳድኣ እዩ። በዚ ጌርካ ክትጥቀም ከለካ ትረክቦ ውፅኢት ዝበለፀን ኣብ ሓፂር ግዜ ከዓ ውፅኢት ትሪኦሉን ጎናዊ ሳዕብዮም ከዓ ኣዝዩ ዝጎደለን እዩ። ካብቲ ካልእ ዓይነት ኣገባት መርፊ እንድሕር ኢልና መርፊ ኣብ ደም ከዓ እትዩ ናብ ኩሉ ኣካላት ካ ክዝረአ እዩ ናቱ ጎናዊ ሳዕብን ክፈጥር ይኽእል እዩ። እዚ ግን ብቐጥታ ናብታ ተድሊ ዘላ ቦታ እዩ ዝወስድ። ስለዚ ጎናዊ ሳዕብን ኣዝዩ ጎደሎ እዩ። ቁልጡፍ ከዓ እዩ ውፅኢቱ ቁልጡፍ። ትወስዶ መድሃኒት ከዓ ኣዝዩ ውሑድ እዩ። ብማይክሮግራም እዩ ዝዕቀን እዚ ከኒና ብሚሊግራም ኢና ንዕቅኖ። እዚ ግን ብማይክሮግራም ኣዝዩ ውሑድ ዓቐን መድሃኒት ኣብታ ዝድለየ ቦታ ብጣዕሚ እቲ ደሲ ኣገዳሲ ኣገባብ ኣወሳስዳ መድሃኒት ንዚ እዩ ማለት እዩ። ስለዚ ከምኡ ዝብል ርድኢት ሰብ ዝኸበደ

0: ዝመስሎ ከምኡ ዝበሃል ሳይነሳዊ ጭብጢ የብሉ ማለት እዩ። እቲ ዓላማ ንስያ እተዘድልየካ መድሃኒት ኣብታ ተድልየካ ቦታ እንድሕር ሂብካስ እንታይ ትደሊ ኣለካ? ስለምንታይ ናብ ሙሉእ ኣካላትካ ክትዘርኦ ትደሊ ኣለካ? ኣየድልየካ ኣዶምካ ኣትዩ ናብ ኩሉ ኣካላትካ ክዝርአ ዘድልየሉ ምክንያት ዋላ ሓንቲ የለን። መርፊ እንተጌርካ ይኹም መርፊ እንድሕር ወጊርካ ብደን ኣብ ኩሉ ይኸይድ። እዚኣ ግን ኣብታ ትግብኣ ቦታ ተድልየ ዓቐን እሞከዓ ቅልጡፍ ቀሊል ኣገባብ ስለ ዝኾነ እቲ ብሉፅ ኣገባብ ኣዋሳስዳ እዚ ምዃኑ ሰብ ክርድኦ ግባእ ማለት እዩ። እቲ ክእለት ግን ከመይ ገይሩ ይጥቀመሉ ኣሎ ግን ንሰብ ሙያ እናተዘራረበ ክፈለጥ ግብኦ ማለት እዩ።
1: እዚ ኣገባብ ኣፈዋውሳ ኣዝዩ ኣገዳስን ውፅኢታውን እዩ። መፅናዕትታት ከም ዘረጋግፅዎ ብዙሓት ግዳያት ናይ ዝሕማም ነዚ ኣገባብ ኣፈዋውሳ ብትኽክል ኣይርድእዎን እዮም። እቲ ፀገም ከዓ ነቲ መስርሕ ወይ ጥበብ ኣጠቃቅማ ብዝግባእ ዘይምፍለጥ ጥራይ እዩ።
0: ኣብ መንደፈራ ዝተገብረ መፅናዕቲ ነይሩ ብዛዕባ ኣጠቃቅማ ናይ እዚኣ ብሕሙማት ከመይ ይጥቀሙሉ ኣለው ማለት እዩ። 8 ኣገደስቲ ነጥብታት ኣለዋ። ነዚኣ ሲ ጥቀመላ እንተዳ ኮንካ 8 ኣገደስቲ ስቴፕስ ኣሎ ክትክተለን ዝግባእካ ኣገባባት ነተን 8 ብዝምልኣት እንድሕር ተጠቂምካለን እታ ትግባእካ ውፅኢት ክትበክያ ጥቕሚ ክትበክያ እንድሕር ኣብ ጌጋ ጌርካ ግን እቲ ክትረክቦ ዝግባእካ ጥቕሚ ኣይትረክቦን ኢካ ማለት እዩ። ሕጂ ኣብቲ መፅናዕቲ ዝተገብረ ነተን 8 ስቴፕ ብሙልአን ዘተግበረን ነዚ ዝጥቀም ሰብ ኣይነበረ ሓደ ሰብ ጥራሕ ነይሩ ማለት እዩ። ስለዚ ኣይክእልዎን ነሮም እቲ ስኪል እቲ ጥበብዚ ኣይከኣልዎን ነሮም ማለት እዩ። ከምቲ እዚኣ ገይሩ ክጠቕመካ ኣይክእልኒ። እቲ ዝገርም ከዓ ብደረጃ ሕቶ ክትሓቶም ከለካ እዚኣ ትኽእላ ዶ ወይ ትፈልጣ ዲኻ እንትልካ ንድሕር ሓቲትካዮም ከዓ ዋ ክንደይ ዓመት እንዴ ተጠቂመላ ፈልጣ እምበር እዩ ዝብል። ሕጂ እቲ ገባባ ኣጠቃቅማ ግን ብጣዕሚ ጌጋ ከም ዝፀንሐ መፅናዕትታት ሓቢሩ ማለት ኣብ ኩሉ ዓለም እዩ። ኣባና ጥራሕ ኣይኮነን ኣብ ብዙሕ ሃገራት ዝተገብረ መፅናዕትታት ከምኡ እዩ። እቲ ስኪል ክእለት ጥበብ ስለዝሓትት እሱ ከምዘይፀንሐ ናፍቲ ግብሪ ማለት እዩ። ሕጂ ተን 8 ነጥብታት ንድሕር ክንሪኦም ኮይና በብሓደ መጀመርታ እዚኣት ዓፂያ ትመፅእ ሓዳሽ ክትውሃበካ ከላ እቲ ዓፂያ ትመፅእ ምስ ወፀት ሓንቲ ግዜ ንደጊ ክሰዶ ኣለካ እዚ ሕጂ መድሃኒ ዘይብሉ ኣየር ጥራሕ ይኸይዱ ማለት እዩ። ድሕሪ እዩ ክትኩሻሓ ኣለካ ብዚ ጌርካ ጉፅጉፅ ኣለካ ብድሕሪኡ ኣቃሞካ ትኽልካ ቅንዕ ኢልካ ልቁር ክሳብካ ንድሕሪ ቅንዕ ኢሉ ከምዚ ኣቃማ ክህልወካ ክእል ኣለ ኣየር ካብ ሳምቡካ ከተውፅእ ኣለካ ቅድሚ ምጥቃምካ ኢልካ ኣየር እቲኻ ነዚኣ መስእትኸ ዝኩዕፀ ኣለዎ ብኩሉ ዝኩዕፀ ኣለዎ ክወፅእ የብሉን ቅድሚ ምፅቃጥካ ምስሓብ ክጅምር ኣለካ እንድሕር ቀዲምካ ፀቂጥከ ኣብቲ ንሓካ ክጋጨ ይቲ መድሃኒት ስለዚ ኣብ ሳምባ ይበፅሕኒ እንድሕር ምስሓብ ደንጉኸያ ከዓ ወይ ንድሕር ቀልጢፍከያ ከዓ ቀዲምካ ንድሕር ስሒብካ ከዓ ትዝድለ መድሃኒት ኣይትወስና እዚኣ ሕጂ ምውሃብ ትሓትት እዚኣ ተቐዳመይቲ ጥበብ ክሪቲካል ስቴት ትበሃል ወሳኒት ነጥቢ ትበሃል እዚኣ ብዙሕ ሰብ ክመልካ ተፀጉሞ ማለት እዩ። እንታይ ዝብል ዘለኹ ቅድሚ ምፅቃጥካ ምስሓብ ክትጅምር ኣለካ ኣስልካ ምስሓብ ትጅምር ሽዑ ትፀቅጥ እቲ ምስሓብካ ትብልካ ትቁፅሎ ቀስ ኢልካ ስሎውሊ ቀስ ኢልካ ኢልካ ትስሕቦ መወዳእታ ስቕ ትብል እቲ ዝኣተወ ኣቦቱ ኮፍ ኢሉ ኣሎ ማለት እዩ። እዚኣ ተውፅዋ ማለት እዩ ንኣ ገፅካ ፉፍ ክትብል ኢልከ ነዚኣ ምስዓልካ ተተንፍሳ ማለት እዚኣ ጌርካ ተዓፅዋ ሕጂ እዚአን ምናልባት በዚ ጥራሕ ጌርካ ተሓበሬታ እኹል ኣይከውኒ እንታይ እቲ ዝድለ ኣብ መወዳእታ ብሪከመንደሽ ንሕልፎ ክኸውን ክእል ማለት እዩ። ሕጂ እዚኣ ጥበብ ተሓትት ነዛ ስኪል እዚኣ ምውህሃት ስለተሓትት ሰብ ተፀግሞ ናብዚኣ ከይድ እዚኣ ከምኡ ይኮነት እዚኣ መፅዓን ጥሪሓ ትደሊ ተፃዒና ኣላ ሕጂ እዚኣ ወላሓንቲ ከምኡ የድልየካኒ ምስሓብ ጥራሕ እዚ ቀልጢፍካ ሙሉእ ብቅልጡፍ ስሒብካ ክትወስዶ ኣለካ ማለት እዩ። ኢልካ ስቕ ከኣላታ ማለት እዩ። እዚኣ ከዓ ተፈለየት ኣገባብናታ ማለት እዩ። እዚኣ ካ ተመሳሳለኹም ናታ ኣለዋ ኣገባብ ኣለዋ እዚኣ ከምዚ ኢላ ተዓፅያ ትመፅእ እዚኣ ገርካ ትከፍታ እዚኣ ገርካ ዓቐን መድሃኒ ትፅዕን ኢልካ ተንፊዝካ ብሙሉእ ሓይሊ ትስሕባን እዚኣ ከዓ ማለት እዩ። ተደድልየካ ዓቐን ሂባትካላ ማለት እዩ። ከምዚ ጌርካ እንድሕር ተጠቂምካሉ እቲ ጎናዊ ሳዕብን ዝበሃል ናብ ካልእ ቦታ ከይዱ ዘይተደልየ ሳዕብን ክሕልፍ ዝግበኦ ብጣዕሚ እዩ ዝውድን ማለት እዩ። ሕጂ ብሓፈሻ ግን እቲ ክእለት ከምቲ ዝድለ ኣይነበረን ኣብቲ ዝረከብና መፅናዕቲ ኣዓጋቡ

0: ውፅኢት ኣይነበሮም ማለት እዩ።
1: ስለምንታይ ግን ግዳያት ነዚ ኣገባብ ብግቡእ ዘይመልክዎን ዘይፈልጥዎን እቲ ፀገም ኣበይ ዘሎ?
0: ሕጂ ስለምንታይ እዮም ሕሙማት ነዚ ኣገባብ ብዝግባእ ዘይመልክዎ ዘይተጠቕምሉ ንዝብል ብዙሕ ረቑሒታት ክህሉ ክእሉ እዩ። ሓደ ብባህርያት እዚ ጥበብ ክእለት ስለ ዝሓትት ምውሃት ስለ ዝሓትት ማለት እዩ። ከመይ ገይሩ ይጥቀመላ ሲ ምውሃት ትሓትት ስለ ዝኾነት ተፀጉሞ ትኽእል እያ። ዋላ ምሂርካዮ ኣረዲእካያ ሲ ከተፀጉሞ ትኽእል እያ። እዚኣ ሓንቲ ነጥብላ። እቲ መሰረታዊ ነገር ግን ብስነ ስርዓት ኮፍ ኢሉ ስለ ዘይተምሃረ እዩ። ሕጂ ብቲ መፅናዕቲ ዝገበርናዮም ምስ ሓተትናዮም ትኽእልዋ ዲኹም እዚ ኣጠቐማ ምስ በልናዮም ዝበዝሑ እውን ንኽእል እዮም ዝብሉ እስኪ ፈትንዋ እስኪ ኣርእን ኢልካ ብግብሪ ምስ ረኣያካዮም ግን ኣይክልዋ ንፀንሑ ማለት እዩ። ድሓር ምስ ተመሊሶም ሽዋ ከምዚ ገይሩ ኣገባብ እኮ ኣይረእኽዋና ነ ኣይተማሃርክዋን ዝብል ኣሎ ማለት እዩ። ሕጂ ዝዓበየ ፀገምታ ኣሎ ማለት እዩ። ነፍሲ ወከፍ ኣዝማ እዚ መድሃኒት ዝግባእ ትምህርቲ ኣይተዋሃበን ማለት እዩ። ስለዚ ዘይምምሃርና ይፀገም ማለት እዩ። እዚ ከዓ ንሰብ ሙያ ጥዕና ዝምልከት እዩ። ካብ ሕጂን እኒኦም ዝኾነ ኣዝማ ዝሓመ ሰብ ነዚ ዝጥቀም ሰብ መጀመርታ ኣገባቡ ክትምህሮ ኣለካ ማለት እዩ። ዝዓበየ ፀገም ሕጂ ዘይምምሃር እዩ ምስኡ ደትሕሪ ዝመፅእ ከዓ እቲ ክእለት ስለተሓትት ተፀጉሞም ስለዝኾነት ማለት እዩ። ብሓፈሽኡ ግን ብዝግባእ እንድሕር ምሂርካዮ እቲ ክእለት እንድሕር ማዕቢልዎ እዞም መድኒታት እዚኦም ጥቕሞም ውፅኢቶም ዝተፀንዐ ኣዝዩ ዝተፈልጠ ኣገዳስነቶም ኣዝዩ ዝተረጋገፀ መድኒታት ስለዝኾኑ ነቲ ዕላማታት ናይ ኣዝማ ንብሎ ዘለና ንምህራም ውቕዓት መድኒታት እዮም ማለት እዩ። ሕጂ ኣይተምሃሩን ነታ ክእለትካ ዘይማዕበልዋ ክብሉ ክህሉ እዮም ግን ዝዓበየ ጠንቂ ዘይምምሃሮም እዩ ማለት እዩ።
1: ኣዝማ ግቡእ ክትትልን ፍወሳን ዘድሊ ሕማም እዩ። ስርዓት ምስትንፋስ ዝዓፁ ሕማም ምስ ምዃኑ ድማ ኣብ ሕብረተሰብና ተፈራሒ ሕማም ይገብሮም።
0: ሕጂ ኣዝማ ማለት ምስትንፋስካ ክትዕበስ ከባድ እንድያ ከባድ እያ። ከም ሕዱር ሕማም ፅፅ እናበለ ዝኸይድ ገለ በለ በቲ ሰብሲ ከምዚ ምስ ምንታይ እዩ ዘተኣሳስሮ ይፈርሖ እዩ ሰብ ናቹራሊ። ግን ከምኡ ይኮነ ድሕሪ ኣዝማ ኣለካ ኣዝማ ኣለካ፣ ሽኮርያ እንተለካ ሽኮርያ ኣለካ፣ ፀቕጥተ እንተለካ ፀቕጥተም ኣለካ። እቲ ዘገድስ መድሃንካ ከመይ ጌርካ ሕማምካ ከመይ ጌርካ ትቋፃፀር እዩ። ስለዚ ደሰክፍ ምክንያት የብሉም። መጀመርታ ሕማምካ ኣብ ትካል ጥዕና መፂኢካ ተዓቂምካ ብዝግባእ ናይ ብሓቂ ኣዝማ ድዩ ኣይ ኣዝማን ንኣዝማ ዝመስል ካልኦት ሕማማትካ ክህሉ ስለዝኽእል ኣብ ሕክምና መጀመርታ ሕማምካ ተነፅር። ብድሕሪኡ ከመይ ጌርካ እተን ዝበለየን ዕላማ እዩ ዝምለስ። ፅቡቅ ጌርካ ሂወትካ ትነብር ኣለካ ዲኻ ለይቲ ለይቲ ብሰንኪ ኣዝማ ትዕበስ ኣለካ ዲኻ ንዑ ንምህዳ ኮይቲ ዕላማ ብዘይ ዝኾነ ማዕበስቲ ሙሉእ ሂወትካ ክትነብር ዘኽእል መድሃኒት ተቐሪቡ እንከሎ ኣዝማ ትሕባኣሉ ምክንያት እንታይ ሞ ምክንያት ኣሎ። ስለዚ ሰብ ሽግር ናይ ጥዕና እንተልዩ ኣብ ትካል ጥዕና መፅኡ ይዘራረብ መድሃኒቱ ከዓ ተቐሪቡሉሎ መፀኹም ማለት እዩ። ነፍሲ ወከፍ ኣዝማ ዘለዎ ሰብሲ ከም ድልቱ ክጎይ ይኽእል ኤክሰርሳይዝ ክገብር ንቡር ንጥፈቱ ክገብር እዩ ተዕላማ ነዚ ንምግባር ከዓ መድሃኒት ተቐሪቡሎ እታ ተድሊ ዘላ እታ ክእለት እታ ጥበብ ተማዕብላ እሞ እቲ ዝድለ ነገር ትገብር ማለት እዩ። ስለዚ ከምኡ ካብ ሕክምና ካሃድም ዝፍትን ወይ ከምኡ ናይ ኣዝማ መብዛሕቶም ሲ ዋላ ነቲ ማዕበስቲ ከንቅቡል እዮም ተሓስብዎ። ሕጂ ማዕበስትካ ከም የላ ስለምንታይ ድብ ክትካል ጥዕና ክትከይድ ዘድልየካ ኮ ነቲ ሳምቡኡካ መጠን ክንደይ ትሰርሓላስ መዕቀኒ ስለዘሎ ማሽን ስለዘሎ መዕቀኒ ስለዘሎ ትዕቅኖ ላንግ ፋንክሽን ከም የላ ትሪዮ ፅቡቅ ጌራ ድያ ኣየር ተእቱ ተውፅአላ ትሪዮ ውፅኢት ናይቲ መድኒትካ ኣቡ ጌርካ ትሪኦ እምበር ብደረጃ ተሓሳስባ ናተ ዓብሲ ከሎ ኣዝማ ዘለዎ ሰብ ከም ቅቡል ሓሲብዎ ይኸይድ እዩ ማለት እዩ። እዚ ከዓ ጌጋ እዩ። እቲ ዕላማ ፅቡቅ ጌርና ምፍላጥ ኣገዳሲ እዩ ማለት እዩ። ብዘይ ማዕበስቲ ንቡር ሂወትካ ክንትገብር ምልክታት ናይ ኣዝማ ዘይብልካ ዓይነት ሰብ ክትከውን እዩ ዝድለ ዘሎ ካብ ጎናዊ ሳዕቤን ከዓ ዝጎደለ እዚ ከዓ ነዚ በዚ ዲቫይስ ጌርና ክንገብሮ ስለዝኽእል ንቀሊል እዩ ማለት እዩ።
1: በዛ ኣጋጣሚ ምንባር ንሰሞያ ሕክምናን ግዳያት ናይዚ ሕማም ዝኾኑ ተጠቀምቲ ናይዚ መሳርሕን ዝተዋሃበ ለዋብ ኣሎ።
0: ንሰብሞያ ጥዕና ከመሓላልፎ ዝደሊ መልእኽቲ ንዝኾነ ቅድሚ ሕጂ ክወስድ ዝፀንሐ ይኹን ኣይኹን ብዘየገድስ ክነግሮ ዘይኮንና ዘለና መጀመርታ ኣርእየና ክንብሎ ኣለና። እዚኣ ትፈልጣ ዲኻ እወ ፈልጣ ኣርእየና በል ከመይ ጌርካ ክትጥቀመላ ኣርእየና ንብሎ ማለት እዩ። መሳርዕያና ጌጋታት እንድሕር ፀኒሕዎ ነቲ ጌጋታት ብዝግባእ ክምህሮ ክንክእል ኣለና። ኮፍ ኣቢልና ብስነ ስርዓት ጥቕሙን ስለምንታይ ወስደሎን መዓሲ ውፅኢቱ ክርእን ብከመይ ኣገባቢ ክጥቀመሉ ንዝብል ነገር እኹል መረዳእታ ክወስድ ክኽእል ኣሎ ማለት እዩ። እንድሕር ዘይተረድኦ ግን ዘይፈለጦ ክነግዝክ ነገር የለን። ዝዓበየ ፀገም ንስዩ ሕጂ ማለት እዩ። ስለዚ ሰብ ሙያ ጥዕና ከቢድ ሓላፍነት ዘሎም ሓላፍነት

ቱም ከዓ መጀመርታ ምፍታሽ ተኽእሎ ናይ ነብሲ ወከፍ ክእለት ኣላደ የላ ምፍታሽ እንተዘየላ ከዓ ምርኣይ ብግብሪ ምርኣይ ከተሪኦ ኣለካ ብግብሪ ከመይ ከም ትገብር በይኑ ኮፍ ኣቢልካ ከተሪኦ ክትክል ኣለካ ማለት ስለዚ ናብ ሰብ ሙያ ዘሕልፎ ልቡዋ ንሱ እዩ ማለት መጀመርታ ናይ ነብሲ ወከፍ ተጠቃሚ ክእለት ክፍትሹ ብትሕሪኡ ከዓ ብግብሪ ከሪኡ ክነግሩ ዘይኮኑ ሲ ብግብሪ ከሪኡ ክኽእሉ ኣለዎ ማለት እዩ ዝተፈላለየ ዓይነት ኣገባባት ከዓ ስለ ዘሎ ብዝተፈላለየ መንገዲ ዝመፅእ ከዓ ነቲ ኩሉ ዘሎ ዝተፈላለየ ዓይነት ስፕሬስ ከዓ ኣገባቡ ክፈልጥዎ ከዓ ድል ማለት እዩ ሕጂ እዚኣናታ ክእለት ኣላታ እዚኣናታ ክእለት ኣላታ እዚኣናታ ክእለት ኣላታ እዚኣናታ ክእለት ኣላታ ስለዚ ነቲ ኩሉ ኣብ ዕዳጋ ዘሎ ክመፅእ ዝኽእል ዝተፈላለየ ዓይነት መጠቀም መድሃኒት ኣገባቡ ክትፈልጦ ክትብል ኣለካ ሽዑ ክትምህር ቀቀሊ ንኸቦ ማለት እዩ ስለዚ ሓላፍነት ናይ ሰብ ሙያ ጥዕና ዝመስል ነዚ ልቦዋ ዝሓልፍ ደኒ ማለት እዩ ተጠቀምቲ ከዓኒ መጀመርታ ጉቡእ ኣጠቃቅማ ናይ መድሃኒቶም ኣለዎም ዶ የለዎምን ምስ ሰብ ሙያ ክትላዘቡ ይኽእሉ ኣሎም ክእለቶም ክፈትሹ ይኽእሉ ኣሎም ባዕላቶም ይኽእል ኣለኹ ዶ የለኹም ክፈትሹ ክኽእሉ ኣለዎም ማለት እዩ ብድሕሪያ ትመፅእ ነፍሲ ወከፍ ክንደይ ይሒዛ ኣለ እዚኣ ክንደይ ይሒዛ ኣለ እዚኣ ንኣብነት 200 ይሒዛ ኣለ 200 ማለት ከም 200 ኸኒና ገንካ ሓሰቡ 200 ይሒዛ ኣለ ስለዚ ነዘን 200 ክትጥቀመለን ክትክእል ኣለካ ከም ተወደአት ብኸመይ ትፈልጥ ዝሕብር ሓበሬታ ይብሉን እዙ ሕጂ ኣብ ገሊኡ እዚአን ኮ የብለኒ ግን ኣብዚ ቆፃሪ ይግጠሞ ክንደይ ተጠቂምካ ኣለካ ክነግረካ ምእንቲ ኣብዚ ቆፃሪ ይጠቅምሉ 120 እንተኮይና 120 ኣብዚኣ ትፅሓፍ 118 ገለመለ ዜሮ መፅሕካ ኣለካ ኢላ ትነግረካ እዚ ሕጂ ከም ዶዝ ካውንተር የብሉን ዝቆፅር የብሉን ክንደይ ከም ዝወሰድካ ዝቆፅር የብሉን ሕጂ እንታይ እዩ ክገብር ዘለዎ ነብሰከፍ ተሓካሚ እዚኣ እንድሕሪ ዝጥቀማሉ ኮይኑ መጀመርታ ክንደይ ሒዛ ላ ክፈልጥ ኣለዎ 200 እንድሕሪ ሒዛ ኣላ ኮይና 200 ኢሉ ክፅሕፍ ኣለ ኣብ ነፍሲ ወከፍ ዝነፀገላ ግዜ ሓንቲ ኢሉ ቆፅር ኣለ ሓንቲ እንድሕሪ ተጠቂመና ሓደ ክንደይ ኮይና 199 ኮይና ማለት እዩ ከምኣ እንዳለ ወረቀቱ ሒዙ ስጋብቲ ትውድእ 200 ስጋብ ዝበፅሕ ክጥቀመላ ክፈል ኣለ ሕጂ ብዙሕ ኣብዚ ጌጋታት ዘጋጥም ምስ እዩ ብዘይ ኣገባብ ጥቀመሉ ጥቀመሉ ጓላ ፍርቂ ከላ ዋይ ጠቅም ና ዘላለያ እዚኦ ጉሕፎ ኣይርድኦም ገሊኡ ካ በዓል ዝብፍላይካ ከም ትወደቡ ምምንም ሓበሬታ ይበካ ሓበሬታ እንተዘይሂብካ ይትፈልጦኒ ኢካ ማለት እዩ ሕዚ እንታይ ካ ትገብር ክንደይ ዓቐን ሒዛ ኣላ ክንደይ ተጠቂምካ መዝገብካ ሒዝካ ተከታተል ቀሊል ነገር ኣይኮነ ማልያ ዘይብሉ ወፃኢታት እዩ ዝውፅ ኣዝዩ ክቡር መድሃኒታት እዩ እዚ ናይ ኢንሄለር ቴክኖሎጂ ዝበሃል ብሓፈሻ ብጣዕሚ ኣዝዩ ክቡር እዩ ስለዚ ክንደይ ሒዛ ኣላ ክትፈልጥ ኣለካ ክንደይ ተጠቂምካ ከ ክትፈልጥ ኣለካ 200 ከይተጠቀምካ ክተቋርፃ ይብልካ እዚ ክድርብያ ይብል ትድርብዮ ኣለካ ማለት እዩ ኣብ ፍርቂ እዚኣ ተቐዳመይቲ መልእኽቲ ማለት እዩ እቲ ኣገባብ ክእለት ከዓ ግድን ክጥቀሙ ይኽእሎም ብዝተፈላለየ መንገዲ ዝመፆም ስፍርያት ከዓ ብዙሕ ስለ ዝኾነ ብዓለም ዘሎ ካብ ደጊ ብዝኾነ መንገዲ ክመፅእ ክእል እዩ ነዚ ከዓ ቅድሚ ምኽፋቶም ቅድሚ ምጥቃሞም እታ ንብረት ሒዞማ ናብ ሰብ ሙያ መፂኦም ክላዘብሎ ሕጂ ኣብ ሓንሳ ሓንሳ እንታይ ኣጋጥመካ ብቆፃሪ ዘለዎ መፅ እሞ ይፍትንዎም ገዛ በዓሎም ሕጂ እዚኣ ከምዚኣ ክገብራ ከለኹ እዚኣ ንድሕር ከምዚ ገይረያ ከምዚኣ ንድሕር ገይረያ ሓንቲ ኣዳለያ ዘላ ወፅያ ሳ ይትምለስ ኒያ ሰ እንድሕር ፀኒሐ ከዓ እንተቢልያ ክልተ ኸኒና ከይደን ብላሽ እንታይ ይገብር ከም ዘለኹ ይፈልጥኒ ሕጂ ቅድሚ ምኽፋትካ እንታይ ክትገብር ኣለካ ነታ መድሃኒት ሒዝካ ናብ ሰብ ሞያ ቀሪብካ እዚአን መፅአና ኣለዋ ሞ ብኸመይ ክጥቀመለልካ ክዛራ ንትክል ኣለ ብዙሕ ርቁም ዘገጥመ ካብቲ 120 ሱሳ እዚ ሱሳ ተጠቂምካሉ ዝበልካ ፅቡዕ እንታይ ክጥቀመሉ ትማለ ንዲመፅ ይብለካ ኣበይ ዳ ከይዶት ዝገብራ ከምኡ ዝበሃል ነገር የለን ክትንክፋ ይብልካ ንዚኣ ትኺልካ ናብ ሰብ ሙያ ሒዝካያ መፂኢካ ተዘራሪብካ ክንደይ ሒዛ ከም ዘላ ፈሊጥካ ደብተርካ ሒዝካ ኢኻ ትጥቀመሉ

0: ነዞም ስእልታት ኣትኩርካ ኣጥምቶም ከለኻሲ እንታይ እዩ ማዕረ ክንዚ ዝጥምት ገላ ኣድህብኡ ዝሰርቕ ትርኢት ረኺቡሎ ማለት እዩ ክብል ፀኒሐ
1: ሓቂ ኸ ይኽየዱ ነዞም ባጤራታትና ክጥምት ከለኹ እቲዝሓለፈ ፀቢብ መንገዲ እዩ ዝረኣየኒ ገለ ሰብ ገንዘብ ክርኢ ከሎ እንታይ እያ ክገዝእ ጥራይ ዝሓስብ ንዓይ ግን እዚ ናቕፋ ዝብል ስም ናይ ኣሸሓት ጀጋኑ ሰፈርን ዓወት ዝተሰነደሉ መዝገብን እዩ ዘዘኻኽርኒ
0: ናቕፋ ማለት ስም ናይ ሓደ ኸተማ ዘይኮነን ባጤራ ናብ እዚ ኸተማ ምፅውዑ ካብ ታሪክ ሓሊፉ እሞ ምስ ቁጠባና እንታይ ምትእሳር ክህልዎ እዩ
1: ናቕፋ ክበሃል ከሎ ገጹ ብጨውን ረሃፅን ዝቖርፈፈ ሰራውርዶሙ ዝተገታተረ ብጥሜት ተሓሊቡ ብፅምኢ ነቒፁ ብዕሩቕ ዝባኑ ብልሕ እሾኽ ብእግሩ እናደርቀመ ከም ነብሪ ካብ ከውሒ ናብ ከውሒ እናዘለለ ዝወደቐ ወዲ ሓፋሽ እዩ ቅጅል ዝብለኒ
0: ወዲ ሰብ ክቡር ሃገራዊ ፍቕርን ሓላፍነትን እንተሃልይዎ ኮ ምስ ከውሒ ከውሒ ምስ ሓዊ ሓዊ ኮይኑ ምስ ኣራዊት ተፈቒሩ ክነብር ይኽእል እዩ
1: ይኽእል እዩ ብዓብዩ ናቕፋ እውን ከምዝኽእልን ከምዝዕወትን ዘእመነ ሓወልቲ ጽንዓት እዩ ርእሰ ምርኮሳን እንታይነቱን ዘነጸረ ሓሌቱን ሕውነትን ዝመሃረ ኣብ መጋርያ እቶን ደቁ ሲሒሉ ንሓቅን ንፍትሕን ዝተሰየፈ ሃገራውነትን ሓድነትን ዘድመቐ ዘይድፍር ዕርዲ ይናቕፋ
0: እወ ናይቶም ብጀካኒሕ ዘራይ ዘይነበሮም ደቁ ሓወልቲ እዩ ግን ናቕፋሲ ምስ ቁጠባና እንታይ ዘተሓሕዝ እዩ ዘለዎ
1: ዘተሓሕዝ መሊ እዩ ዘሎ ናቕፋ ሰፈር ጽንዓት ሰፈር ውሕስነት ርእሰ ኸተማ ገድልና እዩ ቁጠባና እውን ከምኡ ክኸውን ብገዛ ርእሱ ክቐውም ብናይ ደቁ ጻዕሪ ክንቀሳቐስ ስለ ዝተደልየ እዩ እቲ ስያመ ተዋሂቡ ናቕፋ ሃገራዊ ግምጃ ቓልስና እዩ

0: ናቕፋ ንህዝብና ጽላት ገድሉን ቃልሱን ሓበን ክብሩን ዝኽሩን እዩ። ትቐደም ተስፋ ዓወት ሰውራና ዝነበረ ናቕፋ ሕጂ እውን ተስፋ ዕብት ቁጠባና እዩ።
1: ተረዲእካ? ናቕፋ ሰውራና ሞይቱ እንዳተባህለ ዝተሰኣሉ ጠፊኡ እናተወርየ ዝሰሰነሉ ሰፈራ ናብስ እዩ።
0: ሃገራዊ ባጤራና እውን በቲ መወከሊ ገድልና ዝኾነ ትምህርተ ጽንዓትን ውሕስነትናን ዝኾነ ናቕፋ ምጽውዑ ሓበን እዩ። ናቕፋ ክትርእዮ ኸለኻ ባህ ዝብለካ ኣሳል ጥራይ ኣይኮነን ወቂቡ ዘሎ። መንነት ህዝብናን ያታዊ ታሪኽናን እዩ ዘንጸባርቕ።
1: ባጤራና ግዳማዊ ጽልዋ ዘይብሉ እዩ ዝመስል። ማለተይ ሲ ብስእሊ ብሔራትናን ተራ ኣካል ሕብረተሰብናን ዘለዎ ስእልታት ዝቖመ እዩ።
0: ሓቂ ክለኺ ኤዱ፣ ብስእሊ ናይ ሓፋሽ ዝቖመ ኣብነት ማሕበራዊ ፍትሕን ሰረት ቃልስናን ባህልናን ዘንጸባርቕ ምስሊ ህዝብና ዝውክል ይነቕፋ።
1: ሓደ ስእሊ ካብ ሽሕ ቃላት ይበልጽ ከም ዝበሃል ምስጢር ጅግንነትናን ዕላማ ቓልስናን ኣብኡ ዝተጻሕፈ ይመስል።
0: ይመስል ጥራይ ኣይኮነን፣ ልክዕ ከምቲ እምባታት ናቕፋ ዋልታ

0: ፍትሕና ጽነት ክኾኑ ተወፍዮምን ጸኒዖምን ዝሓለፍዎ ባጤራ ናቕፋ እውን ንዅሉ እቲ ታሪኽ ሓቒፍዎ ኣሎ። ባጤራ ናቕፋ ወትሮ ካብ ኢድናን ሓሳብናን ዘይፍለ መለለይ መንነትና እዩ።
1: እዚ ቐዳማይ ገጽ ስእልታት እሞርኣዮ
0: ምርኣይ ጥራይ ኣይኮነን ኤዱ፣ ጽቡቕ ጌርካ ኸዓ ክተስተማቕሮ ኣለካ። ምኽንያቱ ቀዳማይ ገጽ ነፍሲ ወከፍ ባጤራና ምስሊ ናይ ኤርትራውያን ደቂ ኣንስትዮ እዩ ዘንጸባርቕ። ምስሊ ናይቲ ኣብ ሓርነታዊ ቓልሲ ዝተጻወቶ ዓብ ተራን ኣብ ደቂ ኣንስትዮና ዘለና እምነትን ተሳትፎን እዩ ዘርኢ።
1: ናይ ትሸዓተ ብሄራትና ባህልን ኣነባብራ ንምጉላሕ ማለት ድዩ?
0: ቓልሲ ህዝቢ ኤርትራ ንማዕርነትን ማሕበራዊ ፍትሕን ምንባር እዩ ዝገልጽ። ኣትኲርካ ተተዓዚብካየ ኸዓ ኣብ ነፍሲ ወከፍ ቀዳማይ ገጽ ባጤራና ነቲ ኣንጻር መግዛእቲ ዝተገብረ ቓልስን ዝተመዝገበ ዓወትን እዩ ዘንጸባርቕ። ምስኡ ኸዓ ተጋደልቲ ህዝባዊ ግንባር ባንዴራ እንዳንበልበሉ ናጽነት ከበስሩ ከለዉ ኸዓ ረአዩ።
1: ኣብ ታሕተዋይ ክፋሉ እውን እቲ ኣርማና ዝኾነ ገመልን ናይ ክቡር ፕሬዚደንት ሃገርና ኽታምን ተነቢሩ ኣሎ።

ትምህርትና ጠቓሚ ንሓፋሽ ህዝብና፣ ትምህርትና ንምዕባለ ኤርትራ ሃገርና፣ ትምህርትና ወ መንገዲ ብሩህ መጻኢና።

0: እዚ እቲ ከቢድ መትከል እዩ። ግን ክሓተክንዶ ስለምንታይ ትምህርቲ ኣብ ሓደ ናቕፋ ክኸውን ተደሊል ክትሓስብ ዶ?
1: ምናልባት ትምህርቲ መሰረት ክህሉ ነገር ስለ ዝኾነ ክኸውን ይኽእል እዩ።
0: ልክዕ ኣለኺ። ኣብ ግዜ ቓልሲ ጠያየት ብርእስ እናሓለፈ ኣብ በዓቲ ብርሃን እንዳብርሃኻ በቡ ክበሃል ከሎ ትምህርቲ ኣብ መጻኢት ኤርትራ ኣገዳሲ ቅድሚ ኩሉ ዝስራዕ ምዃኑ ስለ ዝፍለጥ ዝነበረ እዩ።

0: ቅድሚ ናፅነት ትምህርቲ ንውሑዳት ዕድለኛታት ጥራይ ዝተሓዘ እዩ ነይሩ መስለኒ።
1: ኣይተጋገኽን። ሎሚ ግን እዚ ሓደ ናቕፋ ትምህርቲ መሰል ኩሉ ዜጋ ምዃኑ እዩ ዘረጋግፀልና። እዚ ሓደ ናቕፋ ሄይልካ ዝጅምር ህንፀት ሃገር እዩ። ትምህርቲ እንተዘየልዩ ከዓ እቲ ሓርነት ትርጉም ዝበሃል የብሉ። ስለዚ ሓደ ናቕፋ ክትሕዝ ኸለኺ ዋጋ ሓደ ዝሽየጥ ነገር ጥራይ ዘይኮነስ ዋጋቲ ንመሃይምነት ሰዓረ ብርሃን ሒዝኪ ከም ዘለኺ ጽቡቕ ገይሩ ክዝከረክ ክኽእል ኣሎ።
0: ተረዲእና ዓምና። ሓደ ናቕፋ ቐዳምነት እዩ፣ ትምህርቲ ድማ ቐዳማይ መትከል ሃገርና ስለ ዝኾነ ኣባጢራና ሰፊሩ
1: ንሱ እዩ ተሓቂ። ሓደ ናቕፋ መሰረት ልምዓትን ስልጣነን እዩ።
0: እዚ ኸረአዮ እሞ ሓሙሽተ ናቕፋስ ካብ ኩሉ ባጢራታትና ንላዕሊ ዶ ገጠራዊ ይመስል? ኣብዚ ዘመነ ቴክኖሎጂ ኣብ ክንዲ ዘመናዊ ህንፃ ቤት ፍርዲ ሓደ ዓብ ዳዕሮስ ንምንታይ ኣድለየ? ንምንታይ ንድሕሪት ምጥማት?
1: ኤደን፣ ንድሕሪት ምጥማት ኣይኮነን እዚ ሱርካ ጽቡቕ ጌርካ ምፍላጥ እዩ። እዚ ዳዕሮ እዚ ክንደይ ዝኣክል ዓሚቕ ሱር ኣለዎ መስለኪ? ሰብ ዴሞክራሲ ዝብል ቃል ቅድሚ ምምሃሩ ኣቦታትና ኣብ ትሕቲ እዚ ዳዕሮ እዚ ኮይኖም እዮም ሕግታት እንዳባና ዝቕልሙን ባይታ ዓደቦ ዝመርሑን ነይሮም።
0: እዚ እሞ ምስ ቁጠባዊ ምዕባልና እንታይ ምትሓሓዝ ኣለዎ ድዩ?
1: ግድን ይኽህልዎ። ሓሙሽተ ናቕፋ ፍትሒ ኣብ ጽላል ዓደቦ እዩ ዘሎ። ቁጠባና ንህይወትና ንክምዕብል እንተኾይኑ ኸዓ ኣብቲ ንጹሕ ፍትሒ ናይ ኣቦታትና ዝተመርኮሶ ክኸውን ኣሎ። ሓሙሽተ ናቕፋ ክትሕዝ ኸለኺ ሕጊ ሒዝኪ ከም ዘለኸ ሕሰብ እዩ። ሕጊ እንዳባ፣ ሕጊ ሰብኣውነት፣ ሕጊ ምክብባር ማለት።
0: እዚ ዳዕሮ ከምኡ ሓደ ዓብ ጽላል ጥራይ እዩ ዝመስል።
1: ጽቡቕ ኣለኺ። ጽላል ብጽላሉ ንዅሉ ዜጋ ብዘይ ኣፈላላይ ዘጽልል ጽላል እዩ።

ዳባ ኣኻ ኻቢ ካብርዩ ኻብ ቀረባ ዘዳዕሮና ኣርማ ዓደቦና ካብ ቀደም ካብ ጥንቲ መርሓናይ ህዝብና መርሓናይ ህዝብና።

እዚ ምስሊ እዚ ምስሊ ዓሰርተ ናውፋ እዩ። ባጎን ዝስሕብ ዘሎ ባቡር ተራ ባቡር ኣይኮነን፣ ምልክት ብልሕን መሃዝነትን ውክልና ፈጠራን ህርኩትነትን ዜጋታት ዝገልጽ ብመልክዕ ባቡር ዝተሰርሐ ናይ ጽዕነት መኪና ኦራል እዩ። ብጥበብ ደቁ ተሃኒፁ ሓጺን ነፍሲ ዘርእዩ ኣይከኣልን ንዝበልዎ ብኒሕ ተሳዒሩ። ዓሰርተ ናውፋ ምስሊ ዘይሕለል መንፈስ ጽበቕ

0: ታሪኽና እዩ ኣብ መትንና ዝመላለስ ኣኻውሕ ሰናጢቑ ኣንቃዕሪሩ ንላዕሊ ባቡር ጥራይ ኣይኮነን ናይ ጽንዓትና ምስሊ ኣብ ውሽጢ ልብና ርእሰ ምርኮ ሳንጊሱ መንነትና ዩ ንሱ በቃ ንሕና ኢና ንሱ ብሽግር ብዘይክማህ ህዝቢ ንሽግር ብዘሰንብድ ብዘይ ዓስቢ እንታይ ኣሎ ዘይከኣሉ ንዝመጸለኹ ዝብሎ ኣቦ ጽንዓት እዩ ኣቦ ኒሕ ዘይሕለሎ ሓጺን ክቕጥቀጥ ርሃፅን ክወርር ክብሪ ስራሕ እትምህር ኣብ ልብና ዝነብር ውሽጢኻ ኩዓቶ እትብል ናይ ዓወት ቃና ሃገር ክትህነጽ ብእምነት ርእስና ርእሰ ምርኮሳ እዩ ዋሕስ ህላውና እወ ርእሰ ምርኮሳ እዩ ዋሕስ ህላውነትና
1: እዚ ባቡር እዚ ኤርትራ ሓርነት ምስ ረኸበት እቶም ካብ ወፃኢ ዝመፁ ምስቲ ባቡር ጥቡቕ ርክብ ዝነበሮም ክኢላታት እዚ ባቡር እዚ ክሰርሕ ኣይክእልን እዩ ንኽሰርሕ ዘይሕሰብ እዩ ብምባል ገዲፎሞ እዮም ንዓዶም ተመሊሶም
2: ድሕሪኡ ድኣ ሞንታይ ተገብረ
1: እዚ ትርእዮ ዘለኺ ባቡር ካብ ኦራል ተጣቢቡ ዝተሰርሐ ነቲ ኣይከኣልን እዩ ዝብል መንፈስ ዝሰዕረ ርእሰ ምርኮሳኻ እንታይ ምዃኑ ብተግባር ዘረአየ ዓይነት ስራሕ እዩ
2: እዚ ዓሰርተ ናፋስ ንኽብሪ ስራሕ ዝምህረና እዩ ዝመስል
1: ጽቡቕ ኣለኺ ዓሰርተ ናፋ ካብ ሰብ ኣይትጸበ ኣብ ውሽጢኻ ዘሎ ዓቕሚ ይዕብዮ ቁጠባናኻ ብናይ ደቁ ጻዕርን ብናይ ደቁ መሃዝነትን ክንቀሳቐስ ከም ዘለዎ ዘዘኻኽሪ ኤርትራዊ እንተደልዩ ካብ ባዶ ተኣምር ክሰርሕ ከም ዝኽእል ዝገልጽ ናይ ዓወት ማሕተም እዩ ዝምስሊ እዙ
2: እዚ 20 ኣኽፋ እውን ንረአዮ ሞ ሓደ ሓረሳይ ክሓርስ ምስ ሓንቲ ኣብ ስራሕ ዘላደ ሓንቲ ዘመናዊ ትራክተር ክትሓርስ ዘለዎ ምስልታት ዝሓዘ እዩ እዚ ከዓ ሓደ ልሙድ ናይ ገጠር ህይወት እዩ
1: ኣይፋልክን እዚ ልሙድ ጥራይ ኣይኮነን እዚ ምስሊ እዚ ሕቆ ናይ ሃገር እዩ ሓደ ሃገር ሰላምን ናጽነትን ክህልዎ ክእል እዩ ካብ ገዛእ ነብሱ እንተዘይተመጊቡ ግን ልእላውነቱ ሓደጋ እዩ ዝወድቕ እዚ ምስሊ እዚ ኸ ልእላውነት መግቢ እንታይ ምዃኑ እዩ ዘዘኻኽረና
3: እዚ ንገብሮ ዘለና ልምዓታዊ ወፍሪ ብምዕቡል ኣገባብ ብዘበናዊ ሕርሻ ዝተማእከለ ኸውን እዩ ዘሎ ትቐንዲ ጻዕርና
4: ኣንታ ወደይ ኣቦታትና ዘጽንሑልና ማሕረስ ብብዕራይን ገመል ኢሉ እዩ ንስዩ ኸ እቲ መሠረትና
3: ብዕራይን ገመልን ሱርናዮም እቲ ብትራክተር ንሰርሖ ዘለና ጻዕርና ብዘበናዊ ጥበባ ተሓሒዝና ንሰርሖ ዘለና እዩ ያታዊ ሕርሻና ብዘበናውነት ክብርክት ዝብል ናይ ልምዓት መዝሙር እዩ መዝሙርና
4: ነቲ ዝጸንሐ ያታዊ ልምዲ ሕርሻና ብዘበናዊ ኣገባብ እንተ ማዕቢልናዮ ምህርትና ብዝተዓጻጸፈ ክውስኽ እዩ
5: ቁጠባና ኣብ መሬትና እዩ ዘሎ ቁጠባ ካብ ወፃኢ ዝመጽእ ሓገዝ ዘይኮነ ካብቲ ሓረስታይ ዘፍስሶ ረሃፅን ዝሕፈስ ሽሻይን እዩ
3: እቲ ኣብ ዓመት ሓደ ጊዜ ጥራይ ዝፈሪ ግራውትና ኣብ ዓመት ክልተ ወይ ሰለስተ ጊዜ ከም ዝፈሪ ክንገብሮ እዩ እቲ ቐንዲ ዕላማና ሃገርና ብኸርሳ ክትቀውም እዩ ዘሎ ጻዕርና
5: ቤትና ሽሻይ ክመልእ ንነብስና ኾይንና ንጎረባበትና ክንከውን
4: ሃገር ብቐጠልያ ተሸፊና ምድረ በዳ ክሰዓር
3: እቲ ብመስኖ ተሰኒ ዝካየድ ሕርሻ ብምዕቡል ኣገባብ ቴክኖሎጂ ተወሲኽዎ ክካየድ ሃገርና ብፍረ ረሃፅና ውሕስነት መግቢ ሓሊፍና ልኡላውነት መግቢ ኸነረጋግጽ እዩ ዘሎ ናይ ቀትርን ለይትን ጻዕርና
4: እወ እዚ ራእይ እዙዩ እቲ ሓቀኛ ራእይና
5: ንሕና እውን እዚ ባህላዊ ሕርሻና ብምዕቡል ኣገባብ ተሰኒ ከም ዝኸይድ ክኸውን ይባግና

0: እዚ እቲ መንፈሱ ህዱእ ልክዕ ከም ሰማይን ባሕርን።
1: እዚ መግለፂ ሰማያዊ ሃብቲ እዩ። ሃገርና እኮ መሬት ጥራይ ኣይኮነት፣ ልዕሊ 1200 ኪሎ ሜትር ዝዝርጋሕ ገማግም ባሕርን ዋንነትን ከም ዘለና እዩ ዝነግር። እዚ ከዓ ማዕፆ ናይ ዓለም እዩ። ብዓብዩ ኸ ባሕርና መትንቁ ጠባና እዩ።
0: ንዘለና ፅባቐ ዝያዳ ዘጉልሕ መስል
1: ፅቡቅ ገይሩ እዩ ዘጉልሕ። ሓደ ሃገር ንበይኑ ክነብር ኣይክእልን። ንሕና ኸ ፍርያትና ናብ ዓለም ክንሰደድ፣ ካብ ዓለም ከዓ ዘድልየና ነገራት ክንቅበል ወደባትና ትቐንዲ ውሕስነትና እዩ። ቀይሕ ባሕርና ኸ ሃብትና ጥራይ ዘይኮነ እቲ እስትራተጃዊ ዝኾነ ሓይልና እዩ።
0: እወ ባሕርና፣ እዚ ቀይሕ ባሕርና ቀንዲ መስመር ዓለምና።
1: ባጤራና እውን እዚ ምስሊ እዚ ክሕዝ ከሎ ንሕና መስሕብ ዓለም ምዃንና፣ ንባሕርና ኸዓ ነኽብሮን ንሕልዎን ምዃንና እዩ ዝገልጽ። ካብ ሕጅን ኢኑ 50 ናቕፋ ክትሕዚ ኸለኺ ንፋስ ባሕሪ ዝነፈሶ ምስ ዓለም ዘተኣሳስረና ሃገራዊ ኩርዓት ዘለዎ ባጤራ ትሕዚ ከም ዘለኺ ዘክር።
0: እዚ ብሓረስታይ ተወኪሉ ዘሎ ምስሊ ናይ 100 ናቕፋስ
2: ቀቅድሚ ወጋሕታ ዓንጊሁ ወፋሪ

0: ካብ ጽፍሩ ድራሩ ሓራሲ ጫኽዋሪ ሰማዩ ኣሚኑ ዝጽዕት ዓኽዋይ ጕልበቱ ኸፊሉ ዝቐርፍ ሸቃላይ ግምቦ ኢዱ ዘይዝርግሕ ትካቦ ኽቕበል ራሓጹ ነጺጉ ጸምኡ ዘዕንገል ጽኑዕ ርክብ ምስ ጸጋ መሬቱ ጽሙድ ብቐደሙ ኣርዑቱ ነዊቱ ሽዕበት መሬቱ ዝዛሊ ዝገርፍ ስበት ሰዲዱ መሬቱ ዝሓርስ ወሓላ ሓረስታይ ኣላይ ጐርቢ ኣማኒ መሬቱ ጻዕራም ወዲ ሕዝቢ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣሰር ራያታቱ ጸሊም መግዛእቲ ጸሊም ድኽነት ሚሕዩ ኽድርቢ ናይ መቑሕ ሰንሰለት ከኣሊ መከራ ምሒር ተጸማሚ ወትሩ ሰዓሪ ብውሽ ጣዊ ዓቕሚ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ሕዝቢ ብማእቶት ወፈራ ወገኑ ዘኣሊ ሓረስታይ ሃገረይ ኣርማ መለለይ ሕዝቢ
1: ባጤራና ሰንሰለት እዩ ሓደ ናቕፋ ትምህርቲ ሓሙሽተ ናቕፋ ፍትሒ ዓሰርተ ናቕፋ መሃዝነት እቲ መሃዝነት ከዓ ሕርሻ የደንፍዕ እቲ ዝፈረየ ምህርትና ኸዓ ብወደባትና ገይሩ ናብ ዓለም ንነግደሉ እቲ ንግዲ ኸዓ ናብ ረብሓ ህዝቢ ነውብሎ እዚ እዩ እቲ ሰንሰለት ናይ ባጤራና
2: ባጤራና ታሪኽ ዝተሰለመ ምዃኑስ ኣዝዩ እዩ ዝኹርዕ
1: ባጤራና ናይቲ ሰፊሕ ራእይና መስተያት እዩ ባጤራ ባጤራ ናቕፋ

0: ከም ምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሐዚ ይብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
0: እት ወደ ምስተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚ ጀምረን እስከ ዓሰብ ድረስ ያለው ኣከባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋዕ ነመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔረ ዓፋርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፋር ኢትዮጵያዊ ይብሉን ኣለዉ።
4: እንደውም ሎክላንድ መሆን ኣለባት ኤርትራ እንጂ የአፋር ህዝብ ኣይደለም።
0: ኣብ ኩሉ ዘሎ ሶማላዊ ባሕሪ እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
6: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
7: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ያለ
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ። ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ

ሰላም ሰላም ሰላም ሰላም ሰላም። ዝሓለፈ ሰሙን ቀዳም ማለተ ኣብ ዝመፅእ ዘሎ ሰሙን ብሓድሽ መደብ ክንመፀኩም ኢና ኢለኩም ነይረ። ልክዕ ከም መብፃዓይ ልክዕ ከም እስኹም ከዓ ትፅበዩ ዝነበርኩም ነታ ምጩውቲ መደብ ሃለው ቆልዑ ጥርንፍ ኣቢላ ልዕሊ ፍርቂ ሰዓት ዝተዳለወ ማለት በቢ ዓይነቱ ትሕዝቶታት ሒዛ መፅያትኩም ኣላ። እዞም ደቀይ ከመይ ቀኒኹም ኩልኹም ኣብ ውሽጥን ወፃእን ትርከቡ ደቅና ኣብ ኩሉ ቦታታት ዘለኹም ኣብ ሽዱሽቲኡ ዞባታት ኣብ ኩሉ ዓለም ዘለኹም ከመይ ኣለኹም እንዳበልና ከተፍ ኢልና ኣለና እሞ ነታ መረቕ ወይ ከዓ ነታ ሰላጣ መኽፈቲ ትሸውሃት ከብለልኩም እየ ሓንቲ ሙዚቃ ንዓኹም

0: ሰና ኣብ ብዙና ዓበይቲ ወለዲ
1: መተካታ
0: ኣንኮኖልግ መሃዲ
1: መተካታ ኣንኮኖ

0: ብዜብራ ንሳገር ኣብ ጎደና
1: ብዜብራ ንሳገር ኣብ ጎደና
0: ብማሻበይድን ይኽ ተጠንቂቕና
1: ብማሻ

ከመይ ፀኒሓ? ተሓጒስኩም ዶ ተዋዛዊዝኩም ዶ? ግርም ዞም ደቀይ ከምቲ ብቐዳማይ ሰሙን ዝበልኩኹም ክትምእዘዙ ደቐኒኹም ብስድራኹም ፀወታ ተብዝሕለኹም ዲኹም? ፀወታ እንተብዚሕካ ቁርስኻ ኣይፍለጥ፣ መሳሕካ ኣይፍለጥ፣ ድራርካ ኣይፍለጥ፣ ጣዕሞትካ ኣይፍለጥ፣ ናይ ቀትሪ ድቃስካ ኣይፍለጥ። ሕውስውስውስ ተቢልኩምሞ ንጥዕናኹምን ፅቡቕ ስለ ዘይኮነ ዞም ደቀይ ንግሆ ብግቡእ ኣዕሪፍኩም ተሲእኹም ቁርስኹም ቆሪስኩም እንታይ ከም ዘሎ ከዓ ኣብቲ ገዛ ክትሓትለኩም ማማ እንታይ ኣሎ ኣነ ዝገብሮ ባባ እንታይ ኣሎ ኢልካ እምበሪ ባው ውኢልካ መሊእካ ካብ ካንሸሎካ ወፂኻ ደገ ምጥፋእ ጌጋ። ምክንያቱ ገለገለ ቆልዑ ከምኡ ዝገብሩ ኣለዉ ኢላ ትናዓድ ሞ እስከ ገለ በለልና እዞም ቆልዑ ሲ ከይቆረሱ ሙሉቅ ኢሎም ኣብ ሜዳ ኩዕሶ ሙሉእ መዓልቲ ውዕሉ ኢላኒ። ስለዚ ከምኡ ኣይትግበር ዞም ደቀ ኩሉ ግዜ ክትወፅእ ከለካ ካብ ገዛካ ብፍቓድ ድውፃእ ግደፍ ዶ ቆልዓ ዓብ እውን እንተኾነ ኣነ ሕጂ ንበዓልቲ ቤተይ ዕረፍቲ እንድሕር ኮይኑ ቀዳም ሰንበት ኣብ ገዛ እንድሕር ኣለኹ ድውፃእ እንድሕር ኣለኒ ይ ሞ ከይድ ኣለኹ እንዳኮሶ ክበፅሕ

ጥምቀት ኣሎ መርዓ ኣሎ ኢለ የ ድወፅ እምበር ባው ኢለ ኣይጠፍእን እየ ከምኡ ጌጋ እዩ። ስለዚ እዞም ደቀይ ምእዙዛት ክትኮኑ እንተኾንኩም ኩሉ ግዜ ብቐይዲ ናይቲ ገዛ ክትቅየዱ ኣለኩም። ከምዛ ክብለኩም ዝፀናሕኩ እዞም ደቀይ ኩሉ ግዜ ተማዕሶሱ ሕራይ ምእዙዛት ኩን እዞም ደቀይ ብቀይዲ ናይ ገዛ ብቀይዲ ናይ ስድራ ቤትካ ተቀይድካ ተኸይድካ ከ ምሩቕ ኢካ ትኸውን ዕውት ካ ትኸውን ኩሉ ግዜ ሕራይ እምበኣር ኣብዝሓለፈ ሰሙን ብዛዕባ ዓያሹ ቀናፍዝን ለባማት ዓናፁን ዛንታ ኣብ ዲሞይ ዳዲሞይ መምህር ብጫ ኣዘንቲልና ነርና ቀዳማይ ክፋል ካልኣይ ክፋል ከ እንታይ ዓይነት ዛንታ እዩ ክዘንትወልና ኣብ መደብ ማለት ንኡስ መደብ ዲሞይ ዳዲሞይ መምህር ብጫ

0: ካልኣይን ናይ መወዳእታን ዛንታ ለባማት ኣናፁን ዓያሹ ኣናፍዝን ለባማት ኣናፁ ኣብታ ከተማ 95 ሚእታዊት ብለይቲ ነይሩ ምንቅስቃሰን ማካይን ድማ ለይትን ቀትርን እየን ዝንቀሳቀሳ ዝነበራ እተን ጎራሓት ኣናፁ ኣብ ኩሉ መሸጓጎጢአን መኻዚኖታትን ቤት ምግብታትን ጎዳጉድን ተሓቢአን ብምውዓል ቀትሪ ክንቀሳቀሳ እንተደልየን ድማ ድሕሪ ፋዱስ ሰባት ከካብ ስርሖም ተፈዲሶም ክምስሑ ንገዝኦም ምስ መፁ ድሕሪ ምስሖም ንሰዓት ወይ ፍርቂ ሰዓት ክዕርፉ ምስ ደቀሱ ጎራሓት ኣናፁ ምድረ ሰማይ ሃዲኡ ሰባት ፍጹም ምንቅስቃሶም ከም ዝጎደለ ምስ ፈለጣ ከካብ ሰፈረን ገዛውተንን ብምውፃእ ሓደ ሓደ ዝንቀሳቀሳ መካይን ካሓልፋ ከለዋ ከይሃርምዕን ፀግዒ ፀግዒ ማርሻ ቤዲ ብምኻድ በታ ሰብ ዝሳገረላ ሲማፎሮ ብምኻድ ድማ እቲ ቀይሕ ሰብኣይ ተተወሊዑ ሰብ ከይረኣየን ኣብ ሓደ መኸወሉ ቦታ ተሓቢአን ብምፅናሕ እቲ ቀይሕ ሰብኣይ ጠፊኡ እቲ ቀጠልያ ሰብኣይ ውልዕ ምስ በለ እተን ገለ ዝንቀሳቀሳ መካይን ኣብ ሲማፎሮ ደው ስለ ዝብላ ጎራሓት ኣናፁ ሽው ኢለን ፅርግያ ይሰግራ ነበራ እተን ጎራሓት ኣናፁ ብሕግታት ተራፊክ ተቐይደን ይጓዓዛ ስለ ዝነበራ ዝኾነ ሓደጋ ከየጋጠመን ብሰላም ካብ ቦታ ናብ ቦታ ይንቀሳቀሳ ነበራ ዓያሹ ቀናፍስ ግን ምንቅስቃሰን መብዛሕትኡ ድሕሪ ፀሓይ ዕራብ ኮይኑ ብቐትሪ እውን ብዙሓት ዓያሹ ቀናፍዝ ይንቀሳቀሳ ነበራ ዓያሹ ቀናፍዝ ሕግታት ተራፊ ከይተኸተላ ብዝረኸብኦ ብዝመፅኦ ንፅርግያ በቲኸንኦ ይሓልፋ ስለ ዝነበራ ብዙሓት ዓያሹ ቀናፍዝ ኣብ ማእከል ፅርግያ ብማኻይን ተሓምቲለን ከም ቅጫ ኣብ ቅጥራን ተሰንኪተን ይሞታ ነበራ ፍትዋት ደቀይ ንስኻትኩም ድማ ልክዕ ከምተን ዓያሹ ቀናፍዝ ዘይኮነስ ከምተን ለባማት ኣናፁ ፅርግያታት ክትሰግሩ እንከለኹም ብሲማፎሮ ወይ ድማ የማንን ፀጋምን ሪኢኹም ማካይን ከምዘየለዋ ኣረጋጊፅኩም ብዜብራ ተሳገሩ ከምተን ዓያሹ ቀናፍዝ ዝረኸብኩምዎ ጎደና ፅርግያ ተሳጊርኩም ተኸድኩም ግን ማካይን በዚ መፅአን ዘይበሃላ ክገጭዋኹም ይኽእላ እየን ስለዚ እዞም ደቀይ መታን ብሰላም ወፊርኩም ብሰላም ገዛኹም ክትኣትዉ ኣብ ፅርግያ ተጠንቀቁ ተጠንቂቅኩም ተሳገሩ ኩሉ ግዜ እቲ ቀጠልያ ሰብኣይ ምረፁ እቲ ቀይሕ ሰብኣይ ሓደገኛ እቲ ቀጠልያ ሰብኣይ ንኹላህና ይሕሸና እሱ ምስ ጠፍአ ቀጠልያ ምስ ተወልዐ ከዓ ፅርግያ ንሳገር ብኻልእ ጎደና ክንሳገር ኣይግባአን ብዜብራ ከዓ ንሳገር ኣብ ደረት ፅርግያ ጠጠው ኢልና ንየማን ፀጋም ርኢና ብዜብራ ንሳገር ብሰላም ወፊርና ብሰላም ገዛና ክንኣቱ
1: ግርም ከመይ ፀኒሓ ዛንታ ካልኣይ ክፋል ናይ መወዳእታ እያ እምባ

ሪኹም እንዶ ተን ዓያሾ ቀናፍዝ ተለባማ ተኣናፅ እንታይ ገብራ ነይረ ኩሉ ግዜ ኣብቲ ከተማ ፅሙ ምስ በለ ኩሉ ግዜ ኣንጭዋ ዝኾነ እንስሳ ምስ ፀመዎ እንድዩ ዝወፅእ ግን ዋላ እንተፀመዎ ማለት ቀትሪ ኩሉ ሰብ ዕረፍቲ ምስ ደቀሰ ተናናፁ ምሽ ውፅእ ኢለን ብምንታይ ይሳገሩ ቶም ዓበይቲ ሰባት ይርኦም ነይረን ዋላ ቆልዑ ብዜብራ ወይ ከዓ ብሲማፎሮ ሕጂ ተናናፁ ብሲማፎሮ ተቐይሕ ሰብኣይ ተወሊዑ ፅቂ ኢለን ተሓብአን ፅናሕ ሽዑኡ ቀጠልያ ሰብኣይ ምፅእ ምስ በለ ሽ ውለን ስግር ብሰላም ኸዳ ኣለዋ ማለት እዩ እተን ቀናፍዝ ግን ቆንፍፅ ክትከይድ ከላ ትርኢኹማ ትፈልጡ እኒ እንዳበለ ብዝኾነ ፅርግያ ስቂኢላ ትሓልፍ ማኪና ከዓ በየን መፅያ ዘይተባሃለት ዓባይ ማኪና እንተኮይና በቲ ክልተ ጎማኣ ንእሽተይ ማኪና እንተኮይና በቲ ንእሽተይ ጎማኣ ጭፍልቕ ተብለን ነራ ስለዚ ካብዚአን ዓያሹ ቀናፍስታይ ንምሃር ከመናይ ንኸውንን እዞም ደቂ ልክዕ ከምተን ዓያሹ ቀናፍስ ከይትኾኑ ብዜብራ ተሳገሩ ብሲማፎሮ ተሳገሩ ክትከዱ ከለኹም ከዓ ማርሻ ቤድ ፀግዒ ፀግዒ ብዝኾነ ፅርግያ ቆሪፅካ ምውፃእ ጌጋ ኩሉ ግዜ ከዓ ብዜብራ ክትሳገር ከለካ ከዓ ማኻይን ጠጠው ኢለ ንደን ጠጠዋ ይበላን ከተረጋግፅ ኣለካ ብየማን ብፀጋም ምክንያቱ ሓደ ደስ ገለ ኣውቲስታ ብዛዕባ ዝኾነ ዳሓስብ ዘሎ ኣውቲስታ ስቕ ኢሉ ክሓልፍ ክእል እዩ ክልክመካ ስለዝኽእል ልክዕ ከምተን ዓያሽ ደይኮነ ተን ለባማት ጎራሓት ዓናፅኹ ንከውን ኣለና ከምአን ኮይና ንፅርግያ ክንሳገሩ ኣለና ብሕጊ ተራፊክ ከዓ ክንቅየድ ኣለና ማለት እዩ ሕራይ ሕጂ ድማ ናብ ንኡስ መደብ ፈሊጥኩም ኣለኹም መን ዝያዳ ዘከረ ኦ ማማ መፅያ ዝያዳ ዘከረ ትፈትዋ እያ ባባ እውን መፅኡ ወለ ዓበይቲ ኣሕዋትኩም ከዓ መፅኦም በሉ ናብ ፅግዕ ፅግዕ በሉ ቦዋ ኣበያ ጀሚራ ኣብ ዳዕሮ ቃውሎስ እያ ንፉዓት እዮም ቶም ቆልዑ እስከ ምስኦም ተዋዳደሩ ባሕራይ ንገሩ ንመገዲ እንተረኺብኩምኒ

0: ኣሕራይ ናይ ማይ ዶ ሒዝካ ርእካ እስከ ኣበየላታ ናይ ማይካ እስከ ወ ክትነፈ ኩሉ ሻዕ ማይ ሒዝካ ትኸይድ ከምዚ መን እዩ መሽምካ?
1: ኣነ ሙሉእ ስመይ ኣብነራብ ኢንጂነር ኣብነራብ ኣስመሮም ኣመሓዳሪ ናቕፋ።
0: ዋ ኢንጂነር ኣመሓዳሪ ናቕፋ ክንደይ ዕድሜኻ?
1: ሸዓተ
0: ሸውዓተ ካብ ሽዱሽተ ናብ ሸሞንተ ቅድም ሽዱሽተ ነርካ ዳሕ ሸውዓተ ሕጂ ሸሞንተ ሸሞንተ ዓመትካ ንፉዕ ዝወደ ሸሞንተ ዓመትካ ሞ ሸሞንተ ፀውት እንድያ ደርአካ እጂ ንሓንቲ ዓመት ሲ ሓንቲ ፀውት ራይ ክበካ ዚ ራይ ኣብ ቁፅሪ ሓደ ርአ ቁፅሪ ሓደ ተቐዳመይቲ ዓመትካ ራያ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ቀዳመይቲ ዓመትካ ቀዳመይቲ ዓመትካ ቤት ትምህርቲ ካልአይቲ ከዓ ርአ ስርዓተ መስኖ ቁፅሪ ክልተ ስርዓተ መስኖ ኣብ ቁፅሪ ሰለስተ ሓወልቲ ታንክታት ኣብ ሳልሳይ ዓመትካ ሕረ ሓወልቲ ሰማእታ ኣብ ረብዓይ ዓመትካ መቃብር ሓርበኛታት ቁፅሪ ኣርባዕተ መቃብር ሓርበኛታት ቁፅሪ ኣርባዕተ ቁፅሪ ሓሙሽተ መጓዓዝያ ቁፅሪ ሓሙሽተ መጓዓዝያ ቁፅሪ ሓሙሽተ መጓዓዝያ ኣላብ ርእስኻ ሓዛ ኣብ ቁፅሪ ሽዱሽተ ሪፈረንደም ዝወዲይ ሓዝ ሪፈረንደም ቁፅሪ ሽዱሽተ ኣብ ቁፅሪ ሸውዓተ ናይ ፀባ ከብቲ ናይ ጥሪትን ዘራእትን ኤርትራ ማለት እዩ ሕራይ ኣብ ቁፅሪ ሸሞንተ ሸሞንተ ዓመት ምስ ገበርካ ተጋደልቲ መፅኦም ሸሞንተ ዓመት ምስ ገበርካ ክንደይ ክፍሊኻ
1: ክንደይ ክፍሊ ሓ
0: ሳልሳይ ሳልሳይ ሳልሳይ መበል ክንደይ ወፂኢካ ኣለብ ዘበን
1: ቀዳማይ
0: ውሉኮ
1: ሸሞንተ ተጋዳላይ
0: ኣብዚ ኣግበራ ኣነ ቅድሚት ሸሞንተ ተጋዳላይ ሸሞንተ ዓመትካ ብሸሞንተ ቁፅሪ ጀሚርካ ኣለካ ተጋዳላይ ዲ ነይሩ ተጋዳላይ ነይሩ ነይሩ ሓቂኻ ስኻ ሳልሳይ ክፍለ ቀዳማይ ትወፅእ ሸሞንተ ዓመትካ ሸሞንተ ውድድር ተጋዳላይ ብቁፅሪ ሸሞንተካ ጀሚርካ ኣለካ እዚኣ ንዓኻ ንድሕ ረኺብካ እያ ረኺብካ ኣለካ ፍሉጥ እንዲ ተጋዳላይ ተጋዳላይ ተጋዳላይ ሳዕ በልዕጅኻ
1: ፅራ ሓሙሽተ መጓዓዝያ
0: ሓሙሽተ ሓሙሽተ ወጣዓይተ መጓዓዝያ እንታይ ካታንጋ ካታንጋ ድማኸይን ካታንጋ ከን ይበላ ማኪና እንታይ ዳኣ ነይረ ገመል ካልእ መጓዓዝያ ከዓ በቕልሎ ኣትግሎ ሓቀይ ካልእ ክንታይ ፈረስ ራ ዝረአየ ሕጂ እዚኣ ራይ መጓዓዝያ ኣብ ሂንዲ ከዓ ኣብ ሂንዲ ከዓ ኣብ ሂንዲ ከዓ ብዕራይ ከዓ መጓዓዝያ እዩ ዕራይ መጓዓዝያ እዩ ትፈልጦ ምእንቲ
1: ቤት ትምህርቲ ሰውራ
0: ኣብ ቁፅቃ ወጥና ትምፃ ክድወ ክትነፍዕ ስኻሲ ከምኡ ድዩ ከምኣተ ነይራ ክትፈልጠ ኢኻ እንታይ ኢልካኒ ኣብ ቁፅሪ
1: ሓደ
0: ቤት ትምህርቲ ሰውራ ኣበይ ከም ዝርከብ ደክነገረካ ኣበይ ርከብ ትፈልጦ ቀደም ቤት ትምህርቲ ሰውራ ኣብ ሳሕሉ ተጋደልቲ ንኣሽቱ ከክንዳካ ደኾኑ ኣብ ቤት ትምህርቲ ሰውረ ኮይኑ ዕድል ኣለና ግንባር ኣለና ኣብዛ ኮይኑ እቲ ውድብ ዘሰለፈና እብሉ ነይሮም ኣብዚ ክትሪኦም ካዓ ዕድል እዚኦም እዮም እዚኦም ሪኢኻ ኣብ ሳሕል ኣብ ዜሮ ኮይኖም እንታይ ኢሎም ደርፉ ነይሮም መሲሉካ ንጀምር ሞ ኣነ ክብል እዮሞ ፅናሕ ዕድል ኣለና በል ሞ
1: ዕድል ኣለና
0: ግንባር ኣለና
1: ጠቃባር ኣለና
0: ኣብዛ ኮይነ እቲ ውድብ
1: ኣብዚ ኮይነ እቲ ውድብ
0: ዘሰለፈና
1: ዘሰለፈና
0: ኢሎም ተሓራይ ምስ ዓበዩ ምስ ዓበዩ መራኽብ ዘዊሮም ናፅነት ክመፅእ ከሎ ክንደይ መራኽብ ዘዊሮም እዮም ሕራይ ምስ ዓበዩ ከዓ ካልእ ካ እንታይ ዘዊሮም ክነገረካ ነፈርቲ ዘዊሮም ዓበይቲ ምስኮኑ ስኻኻ ሕጂ ማሓዳር ናይ መን ኢኻ ደለካ ናይ ናቕፋ ብራዎ ዝወደይ ናቕፋ ከዓ ክነግረካ ንኣኹም ክነግረኩም ሓንቲ ግዜ ቀደም ስምዐኒ ሓንቲ ግዜ ሓራ ምስ ወፀት ካልእ ግዜ ፀላኢ ኣይሓዛን ሕራይ ጀመር ሕጂ ዕላል ኣብዝሕልካ
1: ቁፅሪ ክልተ
0: ቁፅሪ ክልተ ሓሲብካ ኣላ ከምስ እንታይ ነይራ ከምዚ ጀርዲን ስር ስር ዓ መስ ፈልጥካ መስ
1: መስራዕ
0: መስና መስራዕ ፈሊጥካ ስርዓተ
1: መስኖ
0: እንታይ ማለት እዚ?
1: ስርዓተ መስኖ
0: እንታይ ማለት እዩ?
1: ትር ዝበለ ምሸሎ ማይ ገለ መለት ኩ
0: ደያኑ ክንታይ ንገብሮ ፅቡቅ ኣለ በቃ ረኺብካ የሎም ኻ ሕራይ ረብዓይ ወስትካ ኣለካ ረኺብካያ ሕራይ ስርዓ ስርዓ ስለ ዝበልካ ፈሊጥካ እያ ኣምፅ ሕጂ ሓምሸይቲ
1: ሰለስተ
0: እንታይ ነራ
1: ሓወልቲ
0: ሓወልቲ ኣባፅዕ ምሻ ኣለዎ ሓቀይ ሓወልቲ ባፅዕ ድ ነራ እዋ ሓወልቲ ማኪና ድ መርከብ እንታይ እየ ታንክ
1: ሓወልቲ
0: ሓወልቲ ንፍዕኻ ሓወልቲ ፅቡቅ ኣለካ ሓወልቲ ታንክታት ኣባፅዕ ኣለዋ እዚአን ሕራይ በዓል ጃጓር ገለ ሽመን ማማ ንባባ ኣርእዩ ንበሎም ስእሊ ሕራይ ርእዩ ካዮም ሓደ መዓልቲ ናይ መወዳእታ ሓንቲ ናይ መወዳእታ ሓንቲ መረፅ ኣርባዕተ ሸውዓተ ሽዱሽተ ሕሰብ ሕሰብ ዝወደ ኣመሓዳሪ ናቕፋ ሕሰብ ሽዱሽተ ድሕሸካ ሸውዓተ ሓሲብካ ግበር ኣርባዕተ ሓንቲ ኣደላትካ መወዳእታ ኣጆኻ ኣጆኻ ኣርባዕተ ኣጆኻ ኣጆኻ ዓይኖም ሰለም ዘየብሉ ሰራዊት ኣይኮኑን እዚ ኣጆኻ መቓ መቓ መቓ መቓብር ሓር መቓብር
1: ሓበና
0: ሓርበኛታት እንታይ ማለት እዩ ስጂ ዘረኒ መቓብር ሓርበኛታት እንታይ እዩ ንእሽተይ እንዲኻ እንታይ እዩ መቓብር ሓርበኛታት ኣይፈለጥካየን መቓብር ሓርበኛታት እቶም ተጋደልቲ ተጋደልቲ ጀጋኑ ሙሽ ጥውዮ

ጥዮ ነፀላ ኣለዎ ጥውያ ነፀላ ምሻ ኣለዎ ሽዑኡ እዚኦም መፂኦም ነዛ ዓድናሲ ብሕዝቦም ሽ መፂኦም ብሓይሊ ክወስድዎ እሶም ከዓ ንታዘበጥዎም እተዘበጥዎም እንዳዘበጡ ንዓዶም ሰዲዶሞ እቶም ተጋደልቲ ሽዑኡ ሓደ ክልተ ሽዑኡ ከም ገሎ ኢሎም ብድሕሪት ምስ ኢሎም ድሕሪ ሃሪሞሞ ሽዑ ትስዋዕ ንርአ ምስ ተሰዋዕካ ኣብ ቀብር ኣብ መቓብሪ ሓርበኛታት ተቐበር ሕራይ መቓብሪ ሓርበኛታት ምስ ሰማእታት ጌርካ ኤርትራ ገለ መለት ስእሉ ኢኹም ወፍያ ወፍያ ወፍያ ትብሉ ኢኹም ሽ ስታይ ማለት ንመን ትዝክር ኣለካ ስዋዓት ኣብ መንደቕ ኣብ ገዛኹም ገለ ዝኾነ ኣሎ ድ ናይ መን ኣሎ ብራቦ ዝወደይ

0: ስመይ መምህር ግርማዊት ፍቱይ ኣመሓዳሪት ዞባ ደቡብ ዞባ ሰሜን ወቅዒ ባሕሪ።
1: መምህር ኢኺ ኣመሓዳሪት ኢኺ ሓቀይ ትምህርቲ ከመይ ኢኺ?
0: ማእከለይቲ።
1: ክንደይ ወፂእኺ መበል ክንደይ?
0: ቀዳመይቲ።
1: ቀዳመይቲ ኹንክ ናይ ዩኒት ኢኸ? እንታይ ማእከላይ ዳ እሞ ናይ ዩኒት ዳ ማእከላይ ድ ናይ ዩኒት ማለት እንታይ ማለት ድ ናይቶም ኩሎም ተምሃሮ ስኒ ላዕሊ ኣለኻ ኣነ ኣብዚኣ እንድሕር ኣለኹ ሲ እስኺ ከዓ ሓንቲ ፒያኖ ብዚ ኣለኽ ማለት እዩ ከምዚ ዝርአክ ሸዑ እዚኣ ኢለ ርአክ ተረድያኒ ሕጂ እስኺ ናይ ዩኒት ተኾንክ ንፍዕቲ ተምሃሪት ኢኸ ኣመሓዳሪት ኢኸ ከዓ ናይ መን ይህልክኒ
0: ናይ ዞባ ሰሜን ወቅዒ ባሕሪ
1: ብቕዕቲ ኣመሓዳሪት መምህር ሕጂ ሕንቅል ሕንቅሊተይ ወገለ ኣለክ እስካህራይ
0: ሕንቅል ሕንቅሊተይ
1: ሰናብ ሰናብተይ
0: ደጊኣ ተዋጋኢት ውሽጣ ግን ጥዕምቲ
1: ደጊኣ ተዋጋኢት ውሽጣ ግን ጥዕምቲ ላም
0: ኣይኮነትን
1: እንታይ ደ
0: በለስ
1: በለስ ብደገ ተዋጋኢት ረጋ ውሽጢ እንድሕሪ ኣተኻ ግና ኣጠቃዕላ ንበለስ ኣጠቃዕላ ዝኾነ ደርፍላትግ ኸነ
0: መዝሙር
1: እስከ ዘመሪ ኸነ

0: ብጫ ሓባሪ ማዕድናትና
1: ቀፅል ካልእ ከለዎ ዲ ብጫ ሓባሪ ዕዲናና ዕዲና ምሽ ኣቀ ዕዚያ እያ ማለት እዩ ኣቀ ሕራይ ሕጂ ኣብዚ ከርእየክ ንደ መልሲ ከዓ ናባኺ ሕንቅል ሕንቅል ተላት ክዳ ካልአይቲ ይብል ክድምስ ሕራይ ራይ በለ ሕጂ ምስ ቅድም ኣብ ቁጥሪ ሓደ ፋብሪካ ሳልሳ ኣብ ሂምዎል ራይ ፋብሪካ ሳልሳ ተልክ ወዲቂ ቁፅሪ ክልተ ወደብ ዓሰብ ገንዘብና ወደብ ዓሰብ ኣብ ቁፅሪ ሰለስተ መዓልቲ ናፅነት ራይ ሓዚ መዓልቲ ናፅነት ኣብ ቁፅሪ ኣርባዕተ ክፍሊ ተዕሊም ክፍሊ ተዕሊም ናይ ተጋደልቲ ናይ ቀደም ኣብ ቁፅሪ ሓሙሽተ ክፍሊ ዜና ዜና ተልኪ ፀኺብኪ ኣለኺ ክፍሊ ዜና ኣብ ቀደም ናይ ድምፂ ሓፋሽ ኩሉ ማለት እዩ ኣብ ቁፅሪ ሽዱሽተ ግንባር ናቕፋ ድፋዕ እዚ ረኣይ ካናለ ባህል እዚ ምስ ጅቡ ቁፅሪ ሸውዓተ ጋራጅ ጋራጅ ማርቸድስ ኣላብዚ ማኪና ማርቸድስ ሓዋይ ቁፅሪ ሸሞንተ ዘመናዊ መሕለቢ ከብቲ ቁፅሪ ሰሓቢ ሕጂ ቁፅሪ ክንደይ ክልኪ ሰሓቢ ቅድሚት ንቅድሚት ቁፅሪ ሸሞንተ እንታይ ነራ
0: ዘመናዊ መሕለቢ ከብቲ
1: ዘመናዊ መሕለቢ ከብቲ ዘመናዊ መሕለቢ ከብቲ ከምኡ ድያ በዚ ወዳደርሎ እንዲም ኣብ ገዛ ኮይኖም ከምኣ ዘመናዊ መሕለቢ ከብቲ እስከ ዘመናዊ መሕለቢ ከብቲ ኢልክለኽ መስለኒ ሕራይ እስከ ዘመናዊ መሕለቢ ከብቲ ኮርፖሬሽን ጥሪትን ዘራእትን እንድዩ እንታይ ማለት እዩ ዘመናዊ መሕለቢ ከብቲ
0: ከብቲ ዝሕለባሉ
1: ዝሕለባሉ ቅድሚ ዘመናዊ ከመይ ነይሩ ሞ ኣብ ከመይ ክተሓልፍ

0: ኣብ ባህላዊ
1: ኣብ ባህላዊ ከመይ እየ ሕጂ ባህላዊ ብራ ዛ
0: ኣብ ገዛ
1: ኣብ ገዛ ኹንካ ብምንታይ ተሓልበን እንታይ ትገብር ኣብዚ ሸንኬሎ
0: ዝኾነዳጉድ
1: ጓጉድ ጓጉድ ብራ ዛ ጓ ጓጉድ ሽዑ ከመይ ገርካ ተሓልብ እስከ ታላም ክሻ ኣብ

ግር ሪኢኹሞም ዶ? ኦ ኣጣቂዕኹምሎም ዶ? ፅቡቅ እዞም ደቀይ እምበርታ ተዋህበትና ግዜ ኣብዚኣ ተወዲእ ኣላ። ትመፅእ ዘሎ ሰሙን ብካልእ መደብ ክንመፀኩም ኢና። ሕጂ ግን በዚኣ ንፋነወኩም ብዙሓት ዓበይቲ ኣሕዋትኩም ካ እዞም ደቀይ ብዝተፈላለየ ዓውዲ ተማሂሮም ወዲኦም ኮሎም ኣብ ዝርእሶም እንታይ ከም ዝነበረ እንታይ ዓይነት ጋውን ከም ዝገበሩ ሽሻ ይቐኒዩ ብእዋኑ። ሓንቲ ከዓ ምሳና ኣብ ሃለው ቆልዑ ብንእሽተኣ ጀሚራ ተማሂራ ተማሂራ ብሙዚቃ ምስቶም 11 ድም 12 ተመሪቃ ማለት እዩ። እዚኣ ንኩልኹም እቶም ብሙዚቃ ዝተመረቅኩም እቶም ብካልእ ዝተመረቅኩም እዚኣ ንኩልኹም እንዳበልኩ ቻው ቻው ቻው ቻው ቻው ቻው ቻው ኢለ ይፋነወኩም እዞም ደቀይ።

0: ኤርትርያ ሽብህ ሰቦት ወሒን ዝላም ሓጫር ለባ ደውለት ምንማታ ዘበናይ ቴክኖሎጂ ወእትዕልም ለኣተንከባ ኣፍሬዮት ተብዓት ምንግቢ እግል ጠለባት ዓድሌጣ እንደይገቢ እግል ተስዲር ለገቢ እተይ ካፍ እግል ትርከብ ክምሰል ቀድር ጌማም ውዛረት ሓርስ ለእሽር ስሳምን ምጥ ምን ሻዕብ ኤርትርያ እቲ ዓማር ሓምለ ወፈዋ ክህለ ለኣተንክብ ሓቆጋ ጀራዲን ወኣብ ገበይ ጀራዲን እቕትሳድ ዓብዮት ላዝም ገቢ ለኣማን እለሰበታሄኒ ውዛረት ሓርስ እቲ ዓማር ሓምለ ወፈዋክህ ብዙሕ ላትፋዊ ሸዓቦት ስጅልታ ሃደፍ ናይ እልጅህድሄኒ ደማነት ነብራ ወሙነት ክምሰልሁማ እተይ ወቅድረት ማልየት ሓተ ዓኢለት እግል ኣድመኖቱ በለሊማ ጠለባት ሓምለ ወፈዋክህ መዳይን እግል ኣትመሞት እግል መሳንዕ ለልኣትሓዘ ፍርያት እግል ኣውጀዶት ወደንጎ ባሄ እግል ተስዲር ለገብእ ፍርያት እግል ኣዳለዮቱ ምን እሊ ሃደፍ እንደት በገሰትሄ ውዛረት ሓርስ ካድም ትሩድ እትወድእ ሰበት ፀንሐት እትል ወቀት ዓማር ሓምለ ወፈዋክህ ሰእየት እታለተይብ ደረጀት ባፅሓላ እትል በርናመጅሄ እላ ደረጀት ከእፎ ክምሰል ትበፅሓት ወዝያድ ዓቦት እግል ሰጀሎት ምግል ትማም ክምሰል ቡለኸስስ ፅበት እግ ንቀድም ግልኩምቱ
1: ብዝያዳ ካብታ ቦታ ንሳደላቶ ስጋ ብምብራቕ ናይ 10 ኪሎ ሜትር ውሕጅ ዝኾነ ርኣይ ዝሕጎሰሉ እዩ ንሕና ብሰሜን ዘለና እውን ኣብ ቀረባ መጻኢ ከም ደርህበልና 100 ካብ 100 ፍሉጥ እዩ ማለት ናይ 10 ኪሎ ሜትር ክኸውን ኣለና ብዘለኾ ግን ብዝኾነ ከም ድመፅእ 100 ካብ 100 ኣማሚና ርኡይ ርኡይ ስለ ዝኾነ ርኡይ ርኡይ እንዳው ሓጀስ ከም ደላግሰና ከም ድመፃና እንተ ኣማሚና ቀሲና ካብቲ ዝነበርና ስራሕ እውን ዝያዳ ቀሲና ንስራሕ ኣለና ስለምንታይ ልምዓት ብዘይማይ ለሚዑ ክትብል ኣይትኽእልኒ ኢኻ ተቐዳመይቲ ልምዓት ማይ እያ ማይ ከረከብካ ይትለምዕኒ ኢኻ ደልዲልካ ይትለምዕ ሓሪሽካ ይትለምዕ
2: ትሕቲ ባይታ ሃብቲ ሙ ምስ ሃብተመ ብኡ ጥራይ ከማን ዓብ ለውጢ ነርኢና እቲ ዝኩሉ ጀራዲን ዘርኩ ሞ እሱ ስለዝዓቀበ ትሕቲ ባይታ ስለዝሃብተመ እቲ ጀራዲን ሓሪሩ ነይሩ ኢኸም ሰርዓት ማይ ስኢኑ ሕሪኡ ግን ዓብ ለውጥ ኢና ብፍላይ ምስ መልአት ካብኡ ጀሚርካ ካብቲ ዲጋ ስጋብ ሩባዓን ሰባ ንብሎ ሩባ እዛር ኣሎ ኩሉ እቲ ከባቢኡ ዘሎ ነቲ ሩባ ጀራዲን ብምሉእ ኣይኮነን ካብ ዒላ ጥራይ ዘይኮነስ ካብቲ ድዛር ዘሎ ካብኡ ዕምቁ ኣቢሎም ካብኡ የስትሉ እቲ ባይታ ስለዝሃብተመ ከማን እቲ ጀራዲን

0: ባዕሉ ጠሊ ገይሩ እቲ ባይታ።
1: እቲ ኤርትርያ ኣርድ ምልክ ሕኩመቱ ብልኣሳሴ ኣርድ ሓደ ሰብ ዓመት ወናጀራ ዲንብ ፍንቱይ ብመሳዋት ልትካፈል ወእት መንፍዓት ክምልውዕል ገቢእ ቃኑን ኣርድ ኤርትርያ እቲ ብሩር ለነብሮም ዋጥኒን እግል ሰከን ወሓርስ ኣርድ እግል ልምለኮ ሓቕቦም ገለ ሰብ ጀራዲን ላኪን ለእሉ ልተየቦም ኣርድ እቲ ሽንሸን እግሊል እቲ ሰበት ልትኣሰፎ ለእሉ መልኮ ኣርድ ጀርዲን እግል ወቅት ርም ለመሉ ክሓቆ ይጋ እቲ ኣርደቶም ክስአት ረእስማ ልግልውደው ወኣርዶም ሰኒ ግል ፅበጦ ወእግል ርሽዶ ኢልትናየቶኒ እቲ ክምከራ ምንከፈዳት ኣርድ ብዙሕ እታልሃለእቱ ባካት ላኪን ሕኩመት ጀራዲን ወለመስሉ ግሊ ዓምሮ ቅድረት እግላለቦም መዋጥኒን ኣርድ ተይብ ምንእሊ ሓቕሄ ብዝሓም ቅድረት ለቦም መዋጥኒን ኣርድ ጀርዲን እግል ልምለኮ ቃድራምቶም እልሄ ኦሮት ምና እቲ ዓማር ሓምለ ወፈዋክህ ተረት ዓባይ ለወዳቱ
2: በቲ ግቡእ ወሃቡ እቲ ዓብ ዝነበረ ወይ ካልእ ክልተ ሰለስተ ዝኾነ ምሕደራ ዝነበሮ ተማሓይሹ ዝሓለፈ ናይ ቀደም ዝነበረ ማለት እዩ ሕጂ በቲ ግቡእ ቅርፂ ተዋሂቡ ኣሎ በቲ ግቡእ ምሕደራ ተመሓዲሩ ኣሎ ዓጊብና ኣለና ካብዚ ንላዕሊ ዝቕፅል ከዓ ዝተረፈ ቦታ ተላልዩ ብቕዓት ዘለዎ ብኽእላታት ተራእዩ ተወሳኺ ምሕደራ ጀራዲን ንላቦ
3: ሕና ደቃይቱ ብንስባ ትል ደዋሒና ህልና ከ ናርኦ ንስብ ዓመት ወላ መንጠቅት ቃምጨዋ እግል ክዳር ስክላ አልሓምዱላ ጋይሳሚ ኢልና ህለው ለመደለ ክዳር መጥተ ናይ ነምሱ ክዳር ዶርቁብ ገቢ መዋሳት ይረከብ ድዩ ከ ታሕትና ከ ዓገት እምህ ቀይቱ ድራይት ምን ለጣበር ኣደ ከ ዓገት መዋሳላት ዝቕሪ ይረከብ ድዩ ኮኒ ምን እላቲ ሽዋ ናይ ባመት ዳብካ ዓርቤ ረክቡ ብዶል ገይስ ሸውያ ካብ ዓሰ መንእንሰር ረክብ ድቡ ላኪን ሕና ደ መንእንሰር ቃይቱ ለትበገሳ እበይ ስዕርብ ኣብሳ ስዕርብ ኣርከ ስዕርቦ ምን ቁሩብ ወምን ቃረት ረክባ ወምን ሱግ ረክባ እትለ ድባ ንደ ወደየካ ባቅል ኣስወድ ምን ወደ ቀይቱ ባቅል ወጠማጠማ ሂናይት ቀይቱ እትለ ደሞ ጋምልዓል ቀይቱ ማይ ምና መሓት ገለታ ሰበት መሓለ ሰብቱ ስግላ ለኣቱ አልሓምዱላ ትለ ቃሮት ተገርከ ለግዳና ጠማጥም ተ ተ ድዩ ኮኒ ትል ላዓላ ድማ ቀይቱ ልኣቱ አልሓምዱላ
4: ጀርዲን ለሂብ ዲብላ ካን ክማ ንቱም ተኦም ንወስኩም ለተኦም ወረ ድርዓተ ወልዓመተን ክሱሰን ጀርዲን ናይ ባዕሉ ይኮኑ ናይ ሓረስቶይ ፈቓጥ ይኮኑ ጃሩ ንዋይ ወኣዳም ኩሉ ማንፋዓትም ንውቶ እብዮም የለ ሻቀ ዲቡ ማዕናሃ እግል ሸወይ ልንሰኦምን ለመጢ እግል ሓጀት በለ ናፋዕምን ለመጢ ምን ኢሉ ጃርዲን ልዒ ናፋዕ እያላ ክለማ ስርሓት ትርያ እንደህልየካ ናይ ኢሉ ጃርዲን ተ ሸዓብ ዓመት ኢለ ጠለና ሓርሶ ፈቓጥ ይኮን ናያ ባጊን ኩሎም ለናፍዑም
1: ውዛረት ሓርስ ምን እምባታት ሕርየት ወራታት ጀራዲን እግል ሰርገሎት እትለትፈናታ ኩልያት ምህኒን እተእደር ዝፃን ሕታ እፍንቱ ይሄ ሸባባት ዳርሳም እቲ ዓቦት ፍራያት ሓምለ ወፈዋክህ ለዓባ ዶር እግልህል እግሎም ወምስል ሰብ ጀራዲን ሕበር እግል ሽቀው እንደትበ እቲ ኩሉ ሙዴርያት ዓድናታ ልትረከብ ምካትባ ኣላፍ ምህኒን ወኽሪይን ሓርስ ጀራዲን እንደየመመት ሰዳያታ እቲ እትወድእ ፀንሐት ወህሌት እሎም እትለትፈናታ ኩልያት ዕልም ዓማር ጀራዲን ለደርሰው ሽባን እትሊ ወቐት እትለትፈናታ ባካት ዓድና እተላህላ ናይ ብሑስ መራክዝ ምን ቅሩብ ምስል ሰብ ጀራዲን ልትዓወኖ ልትረከቦ ሰብ ጀራዲን ምጅንስ ሸትል ግሊ ትነፍዖ ክምሰልቦም ባልዒን ከእፎ ክምሰል ዳፍዖ እብዓመት ምናይ ለመድ እቲ ዘበናይ ዓማር ጀራዲን እንደተዓደው ፈርያቶም ከእፎ ክምሰል ለዓቡ እባ ምህኒን ለልተየብ ከደማትማ ኦሮት ምና ዓቦት ጀራዲን ሓምለ ወፈዋክህ እታ ለትትሓመድ ደረጀት ብፁሕ ላህላቱ ምስልሊ እቲ ምህኒን ርኡይ ላህላ ደረጀት ዓቦት ክስአት ረእስማል ዝያድ ኣራዲ ኣላት ጀራዲን ወብዕድ ጠለባት ትወሰካ ምንገቢእ ለኣሴራር ናይ ዘበናይ ፈርያት ሓምለ ወፈዋክህ ምንእሊ ለህለዩ ኣብ ዕፁፋ ትግልዕበ ክምሰል ቀድር ውዛረት ሓርስ ተእክድ
5: ሞያ ኣጥሪ እቲ ሞያ እምኒ ሴርካስ ንግራት ክተደልድል ሓደ ዓብዪ ደንጎላ ሴርካ ግራት ክድልድለሉ ኣብኣ ዘላ ደንጎላ ከመይ ጌርካ ከምትሰብራ ኣብኡ ምሂርዎ እሱ ተማሂሩ ወዱ ተማሂሩ ሞያ ዘጥሩ እዮም ንእምኒ ሲ ይፈልጥዎ እዮም ማለት እዩ ከመይ ጌርካ ትንደቕ ከመይ ጌርካ ሰብራ ከመይ ጌርካ ናብ ንቡር ነገር ትቕይራ እዚ ሕጂ እንዳተወራረሰ ስለ ዝመፀ እዚ ሓያል መንፈስ እዚ ድማ ናይ ብሓቂ እዚ ንኡ ዞባ ከመቀማምጡ ከም ዝበልናዮ ጥጡሕ ቦታ ይብሉን ጥጡሕ ናይ ሕርሻ ቦታ ኣለዎ ኢልካ ይትዛረብንያ ግን ብከምዚ እዩ ዝነብር እዚ ድማ ሕጂ እንዳተወራረ

0: ራሰይ ከም ልምድን ባህርን ዝኾነ ቆልዓ ሕጂ እምኒ ክሰብር እምኒ ክሃል ክ ኣብ ስራሕ ክዋፈር ኩሉ ግዜ ምስ ስድሩ ኣብ ስራሕ ስለ ዝሃልኽ ስለ ዝወፍር ናይ ልምዲ ስራሕ ዘጥርየሉ ብተፈጥሮ ኢለ ያነ ዝግምግሞ እሱ እዩ ድማ ሕጂ እዚ ንከምዚ ዓይነት ስራሓት እዚ ድማ ከምዚ ዓይነት ዲጋታት ክሰርሕ ከለካ ከምዚ ቸግዳማት ክሰርሕ ከለካ ንሕና ፀጋታት ኣለና እዚ ንኡ ዘባሲ ሙሉእ ፀጋ ኣለዎ ማለት እዩ እቲ ፀጋ እንታይ እምኒ ኣለና ሕፃብ እዩ ማያዊ ሓንቲ ንዕና እታ ካብ ደገ ንደልያ ወይ ድማ ሓገዝ ንደልያ ሓንቲ ቸሜንቶ ጥራሕ ሓንቲ ቸሜንቶ እንተ ተረኺቡ እዚ ዲጋታት እዚ ቸግዳም ንብሎ ዘለና ሓደ 5-6 ዘይኮነስ ኣብ ዓመት ሓደ 5-6-10 እንዳገበርና እውን ንኩሉ ክነባፅሑ ከም ንክእል ዓቕሚ ኣለና በዓል ሞያ ኣለና ኩሉ ዝትሪኦ ዘለካ ነዳቃ እዩ ሰባራ እዩ ኩሉ ነገር
1: ኣብ ቅድሚ ናፅነት እንተመፂና ኮ ኣሎ ነረና ና ክንብል ብዙሕ ክንገልፀና ንክእል ኢና ኣብ ከበሳ ኣብ ዞባታት ማእከልን ደቡብን ዓቐነ ትሕድ ዝኾነ ተንዝለዓለ 250 ሽሕ ሜትር ኪብ ዝሕዛ ሞከዓ ብድበትን ብካልእ ናይ ኣገልግሎትን ዕድሚአን ናብ ምብቃዕ ገፀን ዝነበራ ከባቢ 130 ጥራየን ነረናና ድሕሪ ናፅነት ግን መንግስቲ ኤርትራ እቲ ዘለናዮ ቦታ ሓውሲ ፃምእን ኣፃምእን ምዃኑ ብኣግኡ ኣቐዲሙ ስለዝተረድኦ ናይ ቀዳምነት ቀዳምነት ብምሃብ ነዚ ዝፀንሐ ናይ 130 ቁፅሪ ናብ ከባቢ 849 ብቁፅሪ ይዕብዎ ኣሎ ይዕብዎ ማለት እዩ ኣብ ዝተሓለፈ ናይ ናፅነት ዓመታት እዚ ነተን እስትራቴጂካውን ዲጋታት ንብለን እዚ ቁፅሪ እዚ ዘማእኸለ እዩ እዚ እስትራቴጂካውያን ድጋታት ብዓብኡ መንግስትና ነዚ ማይ ኣብ ግምት ብምእታው ልዕሊ 10 ሚልዮን ካብኡ ንላዕሊ ዝሕዛ ካብ 9 ዲጋታት ኣመልእ ሃገር ኣለዋና ስለዚ እቲ ቁፅሪ ብኣዝዩ ብዙሕ ቁፅሪ ከባቢ 7 ከሚቲ ልዕሊ 6.5 ከሚቲ ብሚእታውድ ይዕብዎ ርከብ ኣሎ ማለት እዩ ኣብዚ ዝሓለፈ ናይ 35 ዓመታት ናፅነት ሕጂ እተን ዲጋታትና ድሕዝኦ ማይ መጀመርያ ቅድሚ ዲጋ ምስራሕና ምዕቃብ ሓመድ ዕድሚኡ ንምንዋሕ ድበት ንኸይምልኣ መጀመርያ እቲ ዛዕበየ ስራሕና ኣብ ላዕሊ ማይ ኮዖ ኢና ንጅምሮ እዚ ማይ ኮዖ እዚ ተፃፊፉ ምስ ተወደየ ውዳእ ማለት እውን ኣይኮነን ኣብ ቀፃሊ ምትዕራይ ዝካየደሉ እዚ ምስተወዳእና ሽዑ እቲ ዲጋ መስርሒ ንጅምሮ ማለት እዩ ስለዚ እቲ ድበት ከተጥፍኦ ተፈጥሮው ናይ ፍቅን እዩ ግን እንታይ እዩ እቲ ብዙሑ ትቕንሶ ምስ ቀነስካዮ እቲ ዕድመ ናይቲ ዲጋ እውን ብኡ መጠን ከምቲ ዝደለካዮ ናይ ነዊሕ ዓመታት ኣገልግሎት ይበካ ስለዚ እዚ ከምኡ ክንገብሮ ከለና እቲ ማይ ብግቡኡ እቲ ዲዛይን ዝኾነ ማይ ሒዝዎ እዩ ዝርከብ
2: ጀራዲን ለጣልቦ ማይ ግል ኣውጀዶት ብውዛረት ሓርስ ከዛናት ወራህያታት እቲ ሸቅየት ለገቢእካ ድም ኦሮት ምና እተይ ሓምለ ወፈዋክህ ግልዕበ ሰደልሃላ ምህም ጠለብቱ ብልኣሳሴ ሕኩመት ኤርትርያ ምስል ሰብ ሽርከታ እቲ ትተዓወን ብንየት ትሕትየት ከዛናት እቲ ኩሉ ባካት ኤርትርያ ኣብ መሳዋት እቲ ትበነ ፃንሐታ ለእቲ እምባተት ሕርየት ላዕሊ 130 ከዛናት እቲ ልውቀት ዕልብ ከዛናት ወራህያታት ባህለት ዓባይ ወናኣይሽ ከዛናት ዝያድ 850 ባፅሕ ክምሃላ ተቃሪር ውዛረት ሓርስ ለእክድ ብልኣሳሴ እሊ ዓባይ ወናኣይሽ ከዛናት እምበላ ግል ኣዳሞ ንዋይ ለወዲዮ ዶር ፍርያት ሓምለ እብ ስስ ዕፁፍ ወፍርያት ፈዋክህ እብ 7 ዕፁፍ ክምላዓበ ዋህደሃላ እቲ ኤርትርያ ልትበነ ለፀንሓ ወለሃላ ከዛናት እግል ኣዳሞ ንዋይ ሌጣን ደገቢ ሓንቲ ከዛናት ለሃላ ኣራድ ግል ዓመሮት ለህደፉ ሰበቱ እፈደል እላ እስትራቴጂየት እቲ ሓንቲ እሊ ከዛናት የምኣለቡ ሓምለ ወፈዋክህ እትፈር ልትረከብ በለሊማ እሊ ልትበነ ለፀንሓ ከዛናት ወራህያታት እቲ ኦሮት ክፋል ናይ ኤርትርያ ሌጣን ደይገቢ እቲ ኩሉ ኣቃሊም ሙዴርያት ወእዳራት ደዋይሕ ምዱድ ሰበቱ ምዋጥኒን ምንቅሩቦም ፍርያት እግልርከቦ ቃድራ ምህለው ሌጣን ደይገቢ ፍርያቶም እቲ ብዙሕ ዓዳጋታት መዳይን እግልብ

0: ዛሕቃ ድርሃላ እቲ ውዛረት ሓርስ መስኡል ፈርዕ ዓማር ከዛናት ወጀራይ ፋሰይድ እዮም ግብሪ መስቀል እግልእሊ ልኣክድ
1: መብዝሕተን ዲጋታትና ንሰርሐን ካብ 200,000 ስጋዕ 1,000,000 ከባቢ ዝበፅሓ ዲጋታት ኢና ንሰርሕ እዚ እውን ሕጂ እቲ እኹል ማይን ንሶ ከፍን ሒዘና ኣለዋ

0: ኣብቲ ሕብረተሰብ ኢንፋክት እቲ ህዝብና ሕጂ ጥቕሚ ናይ ማይ ስለ ዝተረድኦ ከምዚ ግበር ኢልካ ውን ንክትነግሮ ብዙሕ ትግደደሉ ጉዳይ ኣይኮነን። ባዕሉ እቲ ህዝቢ ብወፈራ ብምውፃእ ዝተባላሸወት ከትርት ኹን ንተባላሸወት ናብቲ ማይ ክኣቱ ዝኽእል ድበታት ኣብ ቀፃሊ ወፈራ ብምውፋር እቲ ድግኡ ብኸመይ ብድበት ኣይመልእን ብኸመይ እቲ ኣገልግሎቱ ከዓ ምስተነውሐ ዓመታት ይኸውን ቀፃሊ ባዕሉ ብምሕዳር ተጠርኒፉ እቲ ህዝቢ ናቱ ዋንነት ተሰሚዕዎ ረብሕኡ ስለዝፈለጦ ብደይ ትእዛዝ ብደይ ገለ ባዕሉ እቲ ህዝቢ ወፊሩ ኣብ ምፅጋኑ እቲ ዲጋ ንኸይባላሾ ሓፁር ምግባር ገለ ቦታታት ከዓ ንሕርሻ ገለ ከዓ ህዝቢ ከምደይኣትዎ ቆልዑት ከምደይኣትዎ ኣብኡ ባዕሉ ብዓብ ተራ ይፃወቶ ምሳና ዝተሓባበረ ከምዚ ባንኪ ልምዓት ኣፍሪቃ ብዓብ ምሳና ብፅቡቅ ዝተሓባበር ኣዚ ኣብዚ መስርሕ ከዘንቲ ዲጋታት ድሕሪዚ ተወሳኺ እውን ከም ድሕሪዚ ናይ ኣፍሪካን ዲቨሎፕመንት ባንክ እዚ ኣይኤዲ ኢፋድ ዝበሃል ኣሎ እሱ እውን ብዓብ ዝተሓጋገዘና ንሚኒስትሪ ሕርሻ እዩ ሕጂ ኣብዚ መደብ እዚ ከምዚ ዝበልካዮ ኣዚ ዝመፅእ ስጋዓ 2030 ኣብ ሙሉእ ሃገርና ኣብ ዘይተሰርሐሉ ከባቢ ዲጋታት ይኹን ተወሰኽቲ እውን ሲስተርንስ ዘን ካዘንቲ ማይ ብትሕቲ ባይታዊ ነዚ ንምስራሕ እውን ከም መደብ ሒዝና ተበጊስናሉ ኣለና ማለት እዩ።
1: ብዕድ እቲ ዓማር ሓምለ ወፍዋክህ ዶር ወደላሃላ ጋርሄኒ ሕብዘ ጨበል እብሸክል ኣክረት ወኣሸራዓቱ እቲ ወራታ ጀራዲን እህምየት ጨበል ርሹድ ምህም ጋርቱ ኤርትርያ እቲ ሽብህ ሰሓራ ናይ ዓለም ሰበት ሃሌት ዝላም ካፍየት ይትረክብኒ መትሸርሻር ጨበልማ ለእግዳ ሰበብ እቲ ሽልሐ ኣርድ እቲ እንቱ ፃንሕቱ ሰበብ ሽልሐ ኣርድ ሰሩ ጠቢዐት ለትሰብቡ ወሰሩ ሄነ ኖሱ ወድ ኣዳም ለሰብቡ መሻክልቱ ጠቢዐት እቲ እምብል ሓለት ጀው ለትሰብቡ በዳ ዕጨይ ገበቦት በዳ ሰዓር መትሸርሻር ወመድሃር ረሻደት ትርበት ገለ ምን ኣስባብቱ እቲ ኤርትርያ ሽልሐ ኣርድ ምንኣካ ንትኣካን ልትፈናተ ኣርድ ሓርስ ለበዝሐ እቱባካት ወእብዝሐ ኣዳም ለሳክንቱ ኣካናት ሽልሐ ኣርድ እብዝሐ ልትረአቱ ኣድብር ወሳሳት ለበዝሐ እቱ መካሪት ምድሪ ዓድናማ መትሸርሻር ሰብብ ኣርድ ሓቆሽ ሸልሓ ድብር ልትረአልየጣ እንደገቢ መትሻዕታር ስካን ወመሻክል ኣቕትሳድማ ሰብብ ብላኣሳሴ ሕብዘት ጨበል ወማይ ለኣግዳ ጾር ውዛረት ሓርስ እትሳርዮት ኣርድ እትእንቱ ጸንሓ እምበልእሊ እቲ ኣርድ ናሽፍ ጠላለት እቲ ኣካና ግልጣ ቕብል ሕብዘት ጨበል እህምየት ዓባይ ብሉየጣ እንደገቢ ብድሕርያን ማእለቡኒ ሕብዘት ጨበል ጽበጥ ማይ ትከርስ ምድር እግሊ ትሓፈዝ ወእብ ማይ ከርስ ምድር ዓማር ጀራዲን እግሊ ሰርገሎት ዶር ዓብ ወደ ለኣማን እለሰበታ ሄነ እሊ ጾርሊ እግሊ ትዓወት ወዓማር ጀራዲን እግል ሰርገሎት ኣውለውየት እንደተሄበቱ እባ ገቢእ ለፀንሓ ጅህድ ኣስክላ ዝያት ክለምት ወሳዓ 3,000 ሄክታር እቲ ኣርድ ሓርስ 135,000 ሄክታር እቲ መጀራቢብ ክምሰልሁማ ዝያት 6.2 ሚልዮን ሜትር ምኩዓብ ኣክረት ለሸምል ወራታት ሕብዘት ጨበል ወማይ ጋቢእቱ በለሊማ ዝያድ 16,000 ናይ ጨበል ብሕስ ገብኣ ብፈድል እሊ ወራታት ለሄኒ እቲ ዓዳጋታት ዓድና ሓምለ ወፍዋክህ ለትትሓመድ ዓበወት ለርአሃላ እቲ ውዛረት ሓርስ መስኡል ሕፍዘት ማይ ወጨበል ኣሰይድ ዳዊት መብራህቲ ሄኒ እልእባኸስስ ሓብሪ ላህይብ
2: መዕቀብ ሓመድን ማይን ክንብል ከለና ብዛዕባ ፀጋታት ሓመድን ማይን ኢና ንዛረብ ዘለና ማለት እዩ። ፀጋታት ሓመድን ማይን ድማ ጥቐንዲ ባእታ ንደቂ ሰባት ይኹን ስነ ሂወታውያን ንክነብሩ ኣዝዩ ኣገዳሲ እዩ ማለት እዩ። ሂወት ኩሉ ስለ ፍጡር ሲ ኣብ ሓመድ ዝተመርኮሰ እዩ። ሓመድ ተደየለ ሂወት የለን፣ ሓመድ ተደየለ ማይ የለን። ሓመድን ማይ እንተደየለ ከዓኒ ሂወታዊ ፍጡር ክህሉ ይክእልን እዩ። ስለዚ ምዕቃብ ሓመድን ማይን ክንብል ከለና ምዕቃብ

ሂወት ማለት እዩ ብሕፅር ዝበላ ክንገልፀዋል። ኣብ ሃገርና እዚ ምዕቃብ ሓመድ ማይን ክንሪኦ ከለና ቀዳምነታት ተባሂዎ ብዕቱ ዝስራሓሉ ዘሎ እዩ። እዚ ድማ ድሮና ፅነት ጀሚርካ ተምሃሮ ህዝቢ ሓይልታት ምክልኻል ናይ ኩሉ ደቂ ኣንስትዮ ማሕበር ደቂ ኣንስትዮ ማሕበር መንእስያትን እናሳተፈ እቲ ረብሕኡን ጥቕሙን ብምርዳእ ህዝብን መንግስትን ብዓብ ንሰርሓሉ ናይ ሃገርና ክንሪኦ ከለና።

0: ተሓፊሱ ካል ትልቢ ጀሚሩ እምበር ዝወስድ ኪንዮዳ
1: ፀገባት ሓመድን ማይን ከይዓቀብካ ክትነብር ኣይትኽእልኒ ኢኻ። ንምንታይ ፀገባታት ሓመድን ማይን ምዕቃብ ዘለየና ወይከዓ እንታይ ረብሓታት ንድሕር ኢልና ክንበልዕ ክትሰቲ ከድልየና እዩ ማለት እዩ፣ ክንክደን ከድልየና እዩ። እዚ ኩሉ ድማ ውፅኢት ናይ ሓመድን ማይን እዩ ክንሪኦ ከለና ማለት እዩ። ኣብነት ኣካል የድልየና ክንበልዕ፣ ሓመልትን ፍረታትን የድልየና፣ ናይ ቅብእ ኣካል እዚ ኩሉ የድልየና እዩ። ነዚ ኩሉ ድማ እንተደይ ዓቂብናዮ እንተደይ ሰሪሕናሉ ክንረክቦ ኣለና። ነዚ ረብሓታት ዝተረድዩ ድማ ህዝብን መንግስትን ብዕቱብ ሒዙ ዝሰርሓሉ ዘሎ ማለት እዩ። ኣብዚ ዝሓለፈ ናይ ናፅነት 35 ዓመታት ክንሪኢ ከለና ስጋዕ እዚ ግዜ ዝተሰላሲሉ ዘሎ እንድሕሪኢና ኣብ ናይ ሕርሻ መሬት ተዛለየ ዛላታት እንድሕሪኢና ስጋዕ 293,818 ሄክታር ተዛሊዩ ይርከብ። ከምኡ ድማ ካብ ሕርሻ ወፃኢ ማይ ኩዕታት ከዓ 135,085 ሄክታር ዛላ ተሰሪሑ ተደሊሉ እዚ ኩሉ ተሰሪሑ ዘሎ ንምንታይ እዩ? ድሕሪ እውን ልምዓት ኣግራብ ብምግባር ሳዕሪ ብምስሳን ጥሪት ከም ዘረብሓ ንምግባርን ፀባና ስጋና ከዓ ንምድንፋዕን ኮይኑ ከምኡውን ካትረታት ኣብ ስንጭሮታት ንፍግረ መሬት ብምክልኻል ነቲ ድመፅእ ድበር ድማ ብምዝሓልን ነቲ ዝመፅ ማይ እውን ናብ ከርሲ መሬት ብምእታው ማይ ፅሩይ ጥራሕ ከም ዝሓልፍን ፅሩይ ማይ ኣብ ዲጋታት ንክዕቀብ ከዓ ዝሕግዝ ከዓ 6.3 ሚልዮን ሜትር ኪብ ዝኸውን ካትረታት ተሰሪሑሎ ማለት እዩ። ምዝ እውን ክንሪኦ ከለና ልዕሊ 50 ሚታዊት ነቲ ንሃልክ ዕንጨይቲ ዘጉድል ስጋዕ 174,000 መጎጓድ ሓነት እውን ተሰሪሑ ይርከብ ማለት እዩ።
2: እብ ሰብ ጀራዲን ለገቢዕ ዓማር ሓምለው ፈዋክህ ገፅ ቀደም ግሊበል ወኣተላላይ እግልህሊ እግሉ ክሰት ረእስማል ናይ ላበዓል ጀርዲን ወሰዳየት ሕኩመት ጣልብ ሰብ ጀራዲን እፍንትዊ እቲ እምባተቶም እቲ ጀርዲኖም እብትልውሉይ ክሰት ረእስማል ግልውደው ልጠለብ ምኖም እቲ እምባተት ተእሲስ ጀራዲን ሰብ ጀራዲን ልዕሉ ረክቦ እተይ ሑድ ኣው ፈሸልማ እግልሳ ድፎም ቀድር እፍንቱ ይሄ ሓለ ጀው እኪት ባልዒን ኣው ዝላም ሕድት ዶልሳ ድፎም ብልኣሳሴ ላሓረስቶት መናለሳ ድፎም መሻክል እግልፍ ገሮ ገለ ኣብሳር ሰደይት እግል ርከቦም ህም ገቢ እልባህለት ምን ውዛረት ሓርስ ልግባእ ኣው ሰብ ሽርከት ላተን መእሰሳት ሕኩመት ኣው ብሕታ እብ ማልየት ልግባእ ኣው ኣላት ሰደይት እግል ርከቦቦም ለኣማን እለ ሰበታሄ ውዛረት ሓርስ እልመጋድዕት እግል ትሳረ ከም ጀነሬተራት ኣላት ጀራዲን ወለመስሉ ኣብ ዓውር ራትዕ ወሰልፈት ማልየት እንደትወደ እግል ሰብ ጀራዲን እቲ ተኣትናይ ፃንሐታ እለ ሰዳይት ሕድት ኣብ እግል ኩሎም ምንማይ ትገቢእ ለኣስክላ ትገቢ ለፃንሐት ሰዳይት ላኪን እቲ ዓቦት ዓማር ሓምለ ወፈዋክህ ዶር ዋድየታ
3: 6 ዲጋታት ሙሉእ ሙሉእ ተወዲኡ ኣሎ ማለት እዩ። ንምግላፅ ዝኣክል 3 ዲጋታት ኣብ ምምሕዳር ከባቢ ምህዳፍ ኣሎ፣ 2 ዲጋ ከዓ ኣብ ምምሕዳር ከባቢ ገብገብ፣ ሓንቲ ከዓ ኣብ ምምሕዳር ከባቢ ቀላሃመት ኣሎ ማለት እዩ። ቀንዲ ናይዚ ስራሕ እዚ ክንሰርሕ ዝገደደና ከዓ ብቐንዱ እዚ ቦታ እዚ ኣዝዩ ሕፅረት ማይ ቀረብ ንሰብን ጥሪትን ኣሎ፣ ዋላቲ ዝርከብ ማይ እውን ንባዕሉ ኣዝዩ ጨዋ ማይ ማለት እዩ። ስለዚ ክንክሰት እውን ኣዝዩ ኣሸጋሪ ዛስዋይ ስለዝኾነ ድማ መንግስቲ ነዚ ዓብዪ ቆላሕታ ገሩ ከዓ ነዘን ዲጋታት እዚአን ንክስራሓ ባጀት ሰሊዑሉ ማለት እዩ። ስለዚ እዚ ስራሕ ዝስራሕ ዘሎ ብህዝብን ሰራዊትን ብፍላይ እዛ ዲጋ እዚ ከዓ ብኮባንያ ዓድሃሎ ደገፋ ኣለና ማለት እዩ። ስለዚ ኣበርክቶ ናይ ዘን ዲጋታት እዚአን እንድሕር ዳ ኢልና ቅድሚ ሕጂ ክሳብ 6 ሰዓት ከድካ ማይ ስተየሉ ግዜ ዝነበረ ግዜ ማለት እዩ። ኣብዘን ዝረኣኹምን ኣብ ምህዳፍ ይኹን ኣብ ገብገብ ግን ሕጂ ሰብ ብቀረቡኡ ማይ ንሰቡን ንጥሪቱን ክረክብ በቂዑ ሎ ማለት እዩ። ስለዚ እዚ ውሕስነት መግቢ እንድሕር ዳ ውሕስነት ማይን እንድሕር ዳ ኣረጋጊፅና ከዓ እቲ ሰብ ክሳግም ዝኾነ ሂወት ናይ መነባብሮ ናይ ህዝብና ከዓ ቀዋሚ ሂወት ንምስራት እዩ ማለት እዩ። ምክንያቱ ማይ እንድሕር ዳ ሒዝና ምክንያቱ እዚ ከባቢ እዚ ንሳሕል ንጋዲም ሓሊብ እንዳወረደ

0: ንሽዕብ እንዳኸደ ኔውነጀው እንዳበለ ዝነብር ዘሎ ህዝቢ ማለት እዩ። ዛስዋይ ከዓ ስለዝኾነ ማይ ከም መሰረታዊ ነገር ንሕርዳ ሒዝና ድሕሪ እቲ ማሕበራዊ ኣገልግሎት ናይ ትምህርቲ ይኹን ናይ ሕክምና ከዓኒ ኣሰርኣሰር ክስዕብ እዩ ማለት እዩ።
1: በርናሚጅ ናይ ሕኩማት ሰበት መፅኒ ተስጅዕ ሰበት ሃበተኒ ድሪላት ሓፍረት ይግል ድሪል ኣርባዕ ድሪል ምን ላዕለና ሃላ ታሕቲ ሓተ ድሪል ሃላ ሓሙስ ድሪል ማይ ኣብ ድሪል ኣባ ታንከር ሰበት ፋግር ኣቦ ኣብ ገረቢት ብታሓትሓት ንከር እሊ ተስጅዕ ናይ ማይ ኣብ ጠሪቀት ሕኩማት ሰበት ረከብ ኮቱ እሊ ደረጀት ልባፅሕለዩ
2: እቲ ኤርትርያ እፍንቱይ ቀደም ሕርየት ገቢእ ለዓላ ወራታት ዓማር ሓምለ ወፍዋክህ ለለት ተግንዒ ዓላኒ ሰበብ ሄነ ጀራዲን ናይ ለመድ ካፌት ዝላም በህለት ማይ ለይረክብ ወብ ቴክኖሎጂት ሓዳስ ለኢልትነፋዕ ወራት ሰበት ዓላ ሰብ ጀራዲን ናይ ላወቀት ለሀይ ዘርእ ወጂብ ሽፍር ዋጅብ ኣድውየት ሙናስብ ዕልም ጀራዲን ወለመስሉ ልትነፋዕ ይዓለውኒ ወዛረት ሓርስ እሊ እታ ወቀት ለ ገቢእ ላዓላ ናይ ለመድ ጀራዲን ጠለባት ዓዳጋታት ዓድና ግለትምም ዕደማነት ነብራዊመነት ዶር ክምሰል ወደ ወእደን ጎባማ ኣብ ጀራዲን ለመድ ኣብ ተስዲር ፍርያት ሰርፍ ካርጅ እግሊ ተእከት ከም ይቀድር ሰበት ፋህመት ሰልፍ ኩሉ መእሰሳት ብሑስ እንዳእሰሰት ኣብ ሸክል እጅትማዓት ልግበእ ወለት ፈናተ ወሳእል ዕላም እግል ምግባያም ወናኣይ ሰብ ጀራዲን ምክር ወጎማት እንደረክቦው ምናይ ለመድ እቲ ዘበናይ ዓማር ጀራዲን ከም ልትበደሎ ወዕልም ጀራዲን ቴክኖሎጂት ጀራዲን ወለመስሉ ከም ልትኣታትት ወደ ጸንሐት እባ ገቢእ ለጸንሓ ጅህድሄኒ እቲ ልወቀት ሓድ 34 ጅንስ ሓመሊት ወሓድ 36 ጅንስ ፈዋክህ ብሑስ እንደጋኣግሉ ዓፍየቱ እንደተኣከደት ወምስል ሓለት ዓድና ክምናስብ እንደተኣመራ ግልሰብ ጀራዲን ውዙእ ሃላ
0: እተን ዲጋታት ንምግላፅ ንሕርዳ ኮይኑ ኣብ ምህዳፍ ዘላ ብቀረብ ማይን ሰብን ጥሪትን እየን እዚ ኣብ ገብገብ ሰሪሐን ዘለዋ ግን ክሳብ 900 ሄክታር ናይ ምልማዕ መደብ ተገይሩሉስ ዜሮ ኣብ ምልማድ ኣሎ ማለት እዩ። እዚ ናይ ገብገብ ዝበልናይ ዲጋ ማለት እዩ 900 ሄክታር እዚኣ ከዓኒ ከባቢ 500 ሄክታር ዝለማዓሉ ማለት እዩ። እዚንእዞ ኣስቃቅ ኢና ዘለና ሕጂ ኣስቃቅ ከዓ ምምሕዳር ከባቢ ሻባይት ማለት እዩ። ስለዚ እዚ ዲጋ እዚ እንድሕር ድኣ ወዲእናዮ ክሳብ 500,000 ሜትር ኪብ ማይ ናይ ምሓዝ ዓቅሙ ኣሎ እዚ ዲጋ እዚ ማለት እዩ። ስለዚ ሓደ ብቐንዱ ትቐረብ ማይ ሰብን ጥሪት ክውሓስ እዩ። ብድሕሩ ከዓ ትሕቲ ኮማንድ ኤርያ ንብሎ ትሕቲ ዲጋ ዘሎ ከዓኒ ክሳብ 500 ሄክታር ዘሎ ከዓኒ ናብ ኢሪጌሽን ናይ ምልማዕ መደብ ኣለና።

ሰላም ከመይ ተምስኡ ዝኸበርኩም ተዓዘብቲ ንሎሚ 34 ሓሰስ ዝተዳውሎ ዜናታት ውሽጡን ወፃን ሒዘልኩም ቀሪብ ኣለኹም ንምክታልኩም ክብሪ ዝዕድ ምስኻትኩም ፀንሕ ሚካኤል ሓርጉ ፈለማ ግን ብቀን ነጥብታቱ እፍልም ሓላፊ ውድባዊ ጉዳያት

0: ስነ ተሳተፍቲ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስትታት ኣሜሪካ ሰሚናር ኣካይዱ። ዓለማዊ ቅነ ፀባ ደ ብደረጃ ሃገር መበል 24 ግዜ ኣብ ኣስመራ ተዘኪሩ። ሚኒስትሪ ጉዳያት ወፃኢ ኣብ ከባቢ ቤት ግርግሽ ማእቶታዊ ንጥፈታት ኣሰላስሉ። ኣብ ዜናታት ወፃኢ ኢራን ኣብ ልዕሊ መራኸቢ ኣሜሪካ መጥቃዕቲ ከተካየድ ከም እትኽእል ኣጠንቂቓ። ኩናት ዩክሬን ናብቲ ዝኸፈ ደረጁ ከም ዝዓረገ ማዕከና ዜና ኣቃኒሐን። ህንድን ኡዝበኪስታንን ኣብ ዕደና ብርቂ ማዕድናት ክተሓጋገዛ ምዃነን ሓቢረን። ዝርዝር ዜና መበል 52 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስትታት ኣሜሪካ ካብ 31 ሓምለ ክሳብ 3 ሓሳብ ከተማ ዳላስ ምክያዱ ዝፍለጥ እዩ። ሓላፊ ውድባዊ ጉዳያት ትግደፍ ኣቶ ዩሱፍ ሳይቅ ከዓ ንተሳተፍቲ ሰሚናር ኣካይድሎ። ካብቲ ቦታ ዝበፅሓና ሓበሬታ መልክዕ ፀብጻብ ተዳልዩሎ ስቴፋኖስ ግርማይ ከቕርቦ እዩ።
1: ሓላፊ ውድባዊ ጉዳያት ትግደፍ ኣቶ ዩሱፍ ሳይቅ ንተሳተፍቲ መበል 52 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስትታት ኣሜሪካ ሰሚናር ኣካይዶም። ኣብቲ ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ምዕባለታት ዘተኮረ ሰሚናር ኣቶ ዩሱፍ ህዝቢ ኤርትራ ሳላቲ ኣብ ነዊሕ ናይ ቃልሲ ዓመታት ዝሃነፆ ሓድነትን ዝኾስኮሶ ክብርታትን ነዊሕ ናይ ተፃብኦታትን መኸትን መድረኻት ሓሊፉ ኣብ ዘተኣማምን ደረጃ ከም ዝበፅሐ ብምጥቃስ ከም ውፅኢቱ ኤርትራ ኣብ ዞባ ቀርኒ ኣፍሪቃን ቀይሕ ባሕርን ሰላም ንምዕቃብን ፀጥታ ንምስፋንን ኣገዳሲ ተራ ክትፃወት ብቕዓት ዘለዋ ሓይሊ ሰላም ኮይና ከም ዘላ ኣስሚሩሎም። ኣቶ ዩሱፍ ወሲኹ ምስቲ ተኸሲቱ ዘሎ ተሃዋሲ ዓለማዊ ኩነታትን ዘይርጉእነት ዞባ ቀርኒ ኣፍሪቃን ብምዝማድ ኣብ ቅድሜና ዘለዉ ብድሆታት ቀለልቲ እኳ እንተዘይኮኑም ዝጨበጥናዮም ዓወታት ዓቂምናን ዘለውና ዕድላት ኣጎልቢትናን ኤርትራ ብልዑል ተሳትፎ ኣብ ውሽጥን ወፃእን ዝነብር ህዝባ ንቕድሚት ክትስጎም ዘኽእላ ኩነታት ተፈጢሩ ከም ዘሎ ነዚ ብዝበለፀ ዘተኣማምን ንምግባር ድማ ሃገራዊ ሓድነትና ከነደልድል ቁጠባና ከነመሓይሽ ኩለንትናዊ ተሳትፎ ዜጋታት ከነዕዝዝ ብፍላይ ድማ ኣብ ወፃኢ ዝነብሩ ኤርትራውያን ሞያውን ቁጠባውን ኣበርክቶኦም ክሕይሉ ከም ዝግባእ ኣዘኻኺሮም። ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ጽንዓትና ወሓስና ኣብ ትሕቲ ዝብል ቴማ በተሳትፎ ዓሰርተታት ኣሽሓት ዜጋታትን መሓዙት ኤርትራን ካብ 31 ሓምለ ክሳብ 3 ናሕሰ ኣብ ከተማ ዳላስ ቴክሳስ እዩ ተኻይዶም። ናይ ሎም ዓመት ፌስቲቫል ኩርናዕ ስነ ጥበብ፣ ቁሸት ታሪክን መንነትን፣ ኩርናዕ መጽሕፍቲ፣ ቁሸት ህፃናት፣ ቁሸት ማሕበረ ኮማት፣ ቁሸት ቤት ትምህርቲ ሰውራ፣ ባህላዊ መደባት፣ ሙያዊ ሰሚናራትን ኣስተምህሮታትን ምርኢት ፍርያት ምህዞን ኣገልግሎታትን ከምኡውን ስፖርታዊ ንጥፈታት ብዘጠቓለለ መሰናድኦታት ደሚቑ ቐኒዮም። ብዘይካዚ ብማሕበር ሞያውያን ኤርትራውያን ዝተወደበ ንሞያዊ ተራን ኣበርክቶን ዜጋታት ኣብ ህንፀት ሃገር ዘጎሳጉስ ከምኡውን ኤርትራውያን ሞያውያን ዘጥረይዎም ሞያን ክእለትን ኣብ ረብሓ ሃገሮምን ህዝቦምን ክውዕሉ ንዘለዎም ድሌትን ድልውነትን ዘግሃደ ዕቱብ ዘተ ተኻይዶም። ኣብ መወዳእታ ብመልክዕ ውድድር ኣብ ዝተወደበ መደባት ንዝተዓወቱ ሽልማት ከምኡውን ፌስቲቫል ንምዕዋት ኣበርክቶ ንዝገበሩ ውዳበታትን ኣካላትን ድማ ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም። ፌስቲቫል 2027 ኣብ ከተማ ኣትላንታ ጆርጂያ ክካየድ ምዃኑ እቲ ዝበፅሐና ሓበሬታ ኣፍሊጦም።
0: ናብ ካል ዜና ምስንሰግር ዓለማዊ ቅነ ፀባ ደ ብደረጃ ሃገር መበል 24 ግዜ ኣብ ኣስመራ ተዘኪሩ። ነቲ ሎም ዝተኻየደ መደብ ዝተኸታተለት ወኪል የሪና ዞባ ማእከል ቤትኤል ሰሎሙን ዘዳለቶ ፀብጻብ ይስዕብ።
2: ፀባ ጡባ ደ ኪኖ መግቢ ኣብ ምድልዳል ዝምድና ኣደን ዕሸልን ዘለዎ ተራ ኣቕሊልካ ዝረአ ኣይኮነን። እዚ ካበደ ንህፃን ዝውሃብ ክቡር ህያብ እዚ ኣብ ጥዕና ህፃናት ልዑል ኣበርክቶ ከም ዘለዎ እዩ ዝግለጽ። ስለዝኾነ እዩ ብደረጃ ዓለም ዓመታዊ ብክብ ዝበለ ክብሪ ዝዝከር። ዓለማዊ ቅነ ፀባደ ፀባደ ቀዳማይ ውሕስ ጥዕና ህፃናት ስለዝኾነ ልዕሊ 2 ዓመት ንቐፅሎ ብዝብል ቴማ ደረጃ ሃገር ሎሚ 4 ሓሰ ኣብ ኣስመራ ተዘኪሩ ኣብቲ መደብ ኣብ ሚኒስትር ጥዕና ሓላፊ ተሃዱ ስነ መግቢ ሲስተር ኣምለሰት ሓጎስ ኣብ ዘስምዑ ተቓል ፀባደ ዝኾነ ተወሳኺ መግቢ ዘየድልዮ ብተፈጥሮ እድሉ ፅሬቱ ሕሉ ንዕቤትን ምዕባለን ዕሸል ድማ እቲ ዝበለፀ ትሕዝቶ ዘለዎ ባህርያዊ መግቢ ከም ዝኾነ ገሊፃ ንፀባ ጡባ ቋናፂቡ ናብ ሰብ ሰርሖ ፀባ ከም እንዝምብል ዝገብር ዝንቡዕ መውዕዋዓት ይስስን ከም ዘሎ ዝጠቐሰት ሲስተር ኣምለሰት ነዚ ንምግታ ኣዴታት ኣብቲ መሰረታውን ባህርያውን መግቢ ህፃን ከተኩራ ሓበራዊ ዘተን ተገዳስነትን ዝሓትት እዋናዊ ዕማም ከም ዝኾነ ኣገንዚባ ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ምብሃሃልን ስልጠናን ኣቶ ኣማኑኤል ግርማ ፅዮን ብወገኑ እቲ ዕለት ተጠቃምነት ፀባደ ብምትብባዕ ኣብ ህፃናት ወፍርን ምግባር ድርኺ ዝፈጥር ከም ዝኾነ ብምግላፅ ዕቤት ህፃናት ንኣደ ጥራይ ዝግደፍ ሓላፍነት ስለ ዘይኮነ ተራ መፃምትንኩምን ክዓዘዝ ኣተሓሳሲቡ ኣብቲ ኣጋጣሚ ብማሕበር ሓካይም ኤርትራ ዝተማእዘነ ኣብ ፀባደ ዘተኮረ ንጠንቅታት ቀልጢፍካ መቁራፅ ጡብ ከምኡውን ተራ ኣቦታት ኣብ ምጥባው ዝድህስስ ዓውደ ዘተ ተኻይዱ ተሳተፍቲ ድሕሪ ዘካይድዎ ዘተ ህላወ ምውዓል ህፃናት ኣብ ትካላት ክሰፍሕ ንኣዴታት ዝውሃብ ናይ ሕርሲ ዕረፍቲ ዳግመ ግምት ክግበረሉ ከምኡውን ዝካየድ ጎስጓሳት ክሕይል ተላብዮም እዚ ከምዚ ኢል ከሎ ብምክንያት ጥቅነ ኣብ ኣገዳስነትን ረብሓታትን ፀባደ ኣተኪሩ ኣብ ዝተኻየደ ውድድር ሓፈሻዊ ፍልጠት ንዝተዓወቱ ሽልማት ተዓዲሉ ዓመት መፀ ካብ 1 ክሳብ 7 ሓሰ ዝዝክር ዓለማዊ ቅነ ፀባደ ሎሚ ዓመት ብደረጃ ዓለም ንመበል 34 ብደረጃ ሃገር ከዓ ንመበል 24 ግዜ እዩ ዝዝከር ዘሎ ፀባ ጡባደ እቲ እንኮ መተካእቲ ኣልቦ ምሩፅ መግቢ ህፃናት እዩ እዚ ኣብ ዕቤትን ምዕባልን ህፃናት ልዑል ተራ ከም ዘለዎ ዝእመነሉ ተፈጥራዊ ፀጋ ዝኾነ መግቢ ንዝያዳ ኣድማዕነቱ ን2 ዓመትን ልዕሊ እዩን ክቕፅል ተራን ኣበርክቶን ኩሉ ኣካል ክዓዝዝ መልእኽቲ ናይ ዝቕነ እዩ ምስኣላይ ዙቤር ስዒድ ቤትኤል ሰለሙኔ ካብ ኣገልግሎት ዜና ዞባ ማእከል ሃገራዊ መወከሲ ሆስፒታል ኦሮታ
0: ንመስክነኪ ጋዜጠኛ ቤትኤል ሰሎሞን ሚኒስትሪ ጉዳያት ወፃኢ ንኣባላቱ ኣብ ውዳበታት ማእቶት ብምስራዕ ብ3 ሓሰ ኣብ ከባቢ ቤት ግርግሽ ማእቶታዊ ንጥፈታት ወዲቦም እቲ ማእቶታዊ ዕዮ ንምትካል ፈልስታት ዘገልግል 300 ሜትሮ ቅናታዊ ሰላታት ምኩዓት የጠቓልል ተሳተፍቲ ኣብ ዝሃቦ ርእቶ ከምዚ ዝበለ ምስ ምትካል ኣግራብን ምዕቃብ ማይን ሓመድን ዝተሓሓዘ ማእቶታዊ ንጥፈታት ኣብ ምምካት ክሊማዊ ለውጥን ምርጋእ ኣከባብን ዓብ ኣበርክቶ ስለ ዘለዎ ብቕፃል ክድፋሉ ተላብዮም ሚኒስትሪ ጉዳያት ወፃኢ ካብ 222 ኣትሒዙ ኣብ ከባቢ ማይ ድምነትን ቤት ገርግሽን ቀዋሚ ናይ ልምዓት ቦታ ብምሓዝ ዓመት መፀ ማእቶታዊ ንጥፈታት ብስሩዕ ከካየድ መፅንሑ ዝፍለጥ እዩ ጨንፈር ሚኒስትሪ ጥዕና ዞባ ጋሽባር ካፍልጦ ሕብረተሰብ ኣብ ሜላታት ምክልኻል ሕማም ዓሶ ብምብራኽ ጥዕኑ ንምውሓዝ ዝዓለመ ሰምሮ ነመሓደርቲ ከባቢ ኣነባብርቲ ዓድን ወከልቲ ህዝብን ወዲቡ እቲ ብሰብ ሞያ ዝተዋሃበ ኣስተምህሮ ዓሶን ሳዕቤናቱ ንምቁፃር ዝውሰድ ስጉምታት ሜላታት ምክልኻል ዓሶ ብሰንኪ ሸለልቲ ነዝስዕብ ጥዕናውን ቁጠባውን ጉዳት ከምኡውን ኣገዳስነ ፅሬት ከባቢ ዘጠቓለለ ነይሩ ሓላፊ ኣገልግሎት ጥዕና ንኡዞባ ሻምብቆ ነርስ ተወልደ ሚካኤል እቲ ንዞባ ዓሳዊ ብምዃኑ ምስ መሻርክቲ ብምትሕባር ቀጻሊ ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምሕባር ሳዕቤናት ዓሶ ንምቁፃር ኩሉ ሜላታት ብግቡእ ክትግበር ተሓሳሲቡ መልከፍቲ ሕማም ዓሶ ናብ ዝተሓተ ደረጃ ንምውራድ ሓያል ስራሕ ከም ዝሓትት ብምንፃር ኣብ ዝካየድ ፃዕሪ ተራና ኣበርክቶን ሕብረተሰብ ክዓዝዝ ብምዝኻር ናምስያ ዓመት ምሉእ ብግቡእ ክዝውተር ከምኡውን ምራብ ሕጣንጡ ዝኾነ ጎዳ ጉድን ምዕቆር ማይን ክድፈንን ክፅረግን ኣዘኻኺሩ ወኪል ኣመሓዳሪ ንኡዞባ ሻምብቆ ኣቶ ታረቀ ኣባይ ብግድዩ ሳላቲ ብሰብ ሞያ ጥዕና ዝወሃባ ዝተምህሮታት ኣፍልጦ ህዝቢ እናበርኺ ምምፅኡ ብምጥቃስ ኣብ ዝካየድ ፃዕሪ ምምሕዳር ንኡዞባ ሓገዝ ከም ዝገብር ገሊፁ ኣብ ከተማ ክረን ኣብ 3 ንቁጣጣት ተዋፊሮም ንዝርከቡ ልዕሊ 1600 ተሳተፍቲ ወፍሪ ተምሃሮ ንልምዓት ኣፍልጦም ኣብ ሕጊ ክብ ንምባል ካብ 30 ሓምለ ክሳብ 3 ሓሰ ኣስተምህሮ ተዋሂቦም እቲ ኣስተምህሮ ኣብ ራእን ዕላማን ፖሊስ ኤርትራ ኣገዳስነት ትምህርቲ ምቁራፅ ትምህርትን ሳዕቤኑን እወታውን ኣውሎታውን ፅልዋታት መሳርሒታት ቴክኖሎጂ ከምኡ ውን ወልፍታትን ሳዕቤናትን ዘተኮረ ነይሩ ኣዛዚ ካልኣይ መደበር ፖሊስ ከረን ሰርጌንት ብእምነት ክብሮም ቀንዲ ዕላማ ናይቲ ኣስተምህሮ ተምሃሮ ጎኒ ጎኒቲ ወፈራታት ልምዓት ሕግን ስነ ምግባርን ንክሰርፆምን ብክብርታት ሕብረተሰቦም ንክመላለሱን ንምዝኽኻር ከም ዝኾነ ሓቢሮ ተምሃሮ በጎኖም ከምዚ ዝበላ ዝተምህሮ ክድፋእ ኣሉ ተማሕፂኖም ኣብ ዞባ ደቡብ ንዞባታት ዓዱኻላ እምኒ ሓይሊ መንደፈራን ድባርዋን ዝናብ ኣብ ሂወት ጥሪትን ዘራእትን ጉድኣት ኣውሪዱ ብመሰረት ከካብ ከባቢ ዝበፅሓና ሓበሬታ ኣብ ንዞባ መንደፈራ ምምሕዳር ከባቢ ክዶ ፈላሲ ኣብ ዝርከብ ማይ ጨሎት ጋብር ደርዓንቶ ብክልተ ነሓሰ ዝሃርመ ብርቱዕ ዝናብ ኣብ ህንፃ ቤተ ክርስትያን ዓበይቲ ኣግራብን ጉድኣት ኣውሪዱ። በቲ ሓደጋ ናይ ነዊሕ ዓመታት ዕድመ ዘለዎ ብራናታት ዘጠቓልል መፅሓፍትን ንዋየ ቅዱሳንን ዕንወት ክወርዶ ከሎ ቀፅሪ ከም ዝፈረሰ ወኪል ኤሪና ሓቢሩ። ኣብ ንኡ ዞባ እምኒ ሓይሊ መምሕዳር ከባቢ ዓዲ ጎስ ብ29 ሓምለ ዝሃረመ ህቦ ብላን በረድን ዝተሓወሶ ዝናብ ድማ ምፍራስ መዳንቕን መቕንጣጥ ዚንጎታትን መንበሪ ኣባይትን መስጊድን ክስዕብ ከሎ ክልተ ቆልዑ ኣካላዊ ጉድኣት ወሪድዎም፣ ኣብ ሕርሻታት ድማ ጉድኣት ወሪዱ። ብዜካዚ ኣብ ንኡ ዞባ ድባርዋ ዓድታት ኣማድር ህርግድን ዓዲ ገረድን ብ27 ሓምለ ብዝወቕዐ በረድ ዝተሓወሶ ብርቱዕ ዝናብ ኣብ ሕርሻታት ከፊላዊ ጉድኣት ከም ዝወረደ እቲ ዝረኸብ ናይ ሓበሬታ የመልክት። ብተመሳሳሊ ኣብ ንዞባ ዓዲ ኋላ መምሕዳር ከባቢ ማይ ናሃዩግ ብ9 ሓምለ ንፋስን በረድን ዝተሓወሶ ዝናብ ብምውቅዑ ኣብ መጓሰ ዝነበራ ጓል 9 ጓል 12 ዓመት ቆልዑ ብውሕጅ ክውሰዳ ከለዋ 55 ጥሪት ከም ዝሞታ ከምኡ ውን ኣስታ 360 ሄክታር ዝራእቲ ብውሕጅ ከም ተደምሰሰን 3 መንበሪ ኣባይቲ ጉድኣት ከም ዝወረደን ዶንግዩ ዝበፅሓና ሓበሬታ ኣፍሊጡ። ዝቐብርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክትታልኩም ክቅፅሉ ደጊመ ብክብሪ ዕድም ዜናዊ መሰናዶ ኤር ቲቪ ይቕፅል ኣሎ። ዝኸርኩም ተዓዘብቲ ስለምክትታልኩም ኣዝየ መስግን። ዜና ወፃኢ ፕረዚደንት ዶናልድ ትራምፕ ካብን ናብን ወደባታ ኣብ ዝካየድ ምንቅስቓስ መራሕብ ወሲንዎን ዘሎ እገዳ ምስ ዘይልዕሎ ኣብ ልዕሊ መራኽቢ ኣሜሪካ ከቢድ ክሳራ ዘውርድ መጥቃዕቲ ከም እተካየድ ኢራን ኣጠንቂቓ። እዚ ዝተገልጸ ፕረዚደንት ትራምፕ ኣብ ልዕሊ ኢራን ጸቕጢ ንምፍጣር ነቲ እገዳ ከም ዘትርሮ ድሕሪ ምግላጹ እዩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ መንጎ ኣሜሪካን ኢራንን ዘተይካየድ ከም ዘሎ ንዝሃቦ መግለጺ መንግስቲ ኢራን ኣሉታዊ ምላሽ ይብሎ። መንግስቲ ኢራን ብጉዳይ መጻብ ሆርሙዝ ምስ መንግስቲ ዑማን እምበር ምስ ኣሜሪካ ይዘራረብ ከምዚ የለ እዩ ኣነጺሩ። ፕረዚደንት ትራምፕ ኢራን ኣብ ስምምዕ ክትበፅሕ ናይ መወዳእታ ዕድል ተዋሂብዋ ከም ዘሎ ብምሕባር እዚ ምስ ዘይሰምር ግና ኢዳ ክትህብ ዘገድድ መጥቃዕቲ ከም ዝካየደላ ኣጠንቂቑ። ብመጠንቀቕታ ፕረዚደንት ትራምፕ ርዒዳ ናብ ዘይትደልዮ ዘተ ክትኣቱ ከም ዘይኮነ ዘነፀረት ኢራን ኣሜሪካ ነቲ ኣቐዲሙ ዝተበፅሐ ናይ ምርድዳእ መዘክር ከተተግብር ጸዊዓላ። ኣሜሪካን ኢራንን ዝበፅሖ ናይ ምርድዳእ መዘክር ብምጥሓስ ካብ 13 ሓምለ ምልዋጥ መጥቃዕታት ከካይዳ ድሕር ምፅንሐን ኣብዚ እዋን እዚ ወንዚፎኖ ከም ዘለዋ ይፍለጥ። ኣብ ፈለማ 2022 ዝተወልዐ ኩናት ዩክሬይን ናብዚ እዋን እዚ ናብቲ ዝኸፍአ ደረጅኡ ከም ዝዓረገ ማዕከና ዜና ኣቃሊሐን። እዚ ዝተሓበረ ሩስያን ዩክሬይንን ብ34 ናሓሰብ ዘካየዶ ምልዋጥ መጥቃዕትታት ጥራይ ካብ ክልቲኡ ወገን ኣስታት 30 ሰባት ድሕሪ ምቕታሎም እዩ። በቲ ገና ብዝሰፍሐ መልክዑ ዝቕፅል ዘሎ ኩናት ኣብ ውሽጢ 2 መዓልትታት ልዕሊ 60 ከም ዝቐሰሉን ከቢድ ንዋታዊ ዕንወት ከም ዝወረደ ጸብጻባት ሓቢሮ። እቲ ኩናት ብመጠንን ዓይነትን ሰፊሑ ከም ዘሎ ዝገለጹ እቶም ጸብጻባት ቁልጡፍ ሰላማዊ ማዕልቦ እንተዘይረኺቡ ከቢድ ሰብኣዊ ቅልውላው ከስዕብ ከም ዝኽእል ኣጠንቂቖ። ወታደራዊ ትሕተ ቅርፅታት ከምኡ ውን ትካላት ፀዓትን መጓዓዝያን ካብ ቀንዲ ዕላማታት ናይቲ መጥቃዕታት ምዃኖም ተፈሊጦ። ኩናት ዩክራይን ብሰላማዊ መንገዲ ክዓርፍ እኳ እንተነብሮ ብምትኩታኽ ኔቶ እናኸረረ ከም ዝመፀአ ነቲ ኩነታት ብቐረባ ዝከታተሉ ወገናት ይጠቕሱ። ሃገራት ምዕራብ እቲ ኩናት ብሰላም ክዓርፍ ከም ዝደልያ ካብ ምግላፅ ሓሊፈን ዛጊድ ዝጥቀስ ስጉምቲ ከም ዘይወሰደ ያ ሩስያ እትወቅስ። ህንድን ኡዝበኪስታንን ኣብ ዕድና ብርቂ ማዕድና ክተሓጋገዛ ምዃነን ሓቢረን። ክልቲኡን ሃገራት ሎሚ 4 ሓሳብ ከተማ ኒው ደልሂ ህንዲ ኣብ ዘካይዶ ዝርብ ሚኒስትራት ጉዳያት ወፃኢ ነቲ ጽላት ንምምዕባል ብሓባር ከም ዝሰርሓ ኣፍሊጠን። ብመሰረት ተበፂሑ ዘሎ ስምዕ ኩባንያታት ህንዲ ኣብ ኡዝበኪስታን ኣብ ምውፃእ ናይቶም ማዕድናት ዘተኮረ ወፍሪ ከካይደ የን። እቲ ስምዕ ኣብ ምድንፋዕ ቆጠባ ክልቲኡን ሃገራት እወታዊ ተራ ከም ዝህልዎ ዝኣመተ ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ንትግባርኡ ከም ዝሰርሕ ኣፍሊጦ። ብዜካዚ ህንድን ኡዝበኪስታንን ኣብ ምድንፋዕ ጽላታት ምክልኻልን ቆጠባን ብሓባር ክሰርሓ ምዃነን ገሊፀን። ከማ ካልቲ ሓበራዊ ተበግሶ ኣብ 2025 ኣስታት 2 ቢልዮን ዶላር ንዝነበረ ንግዳዊ ምልዋጥ ኣብ ዝመፅእ 3 ዓመታት ብዕፅፊ ክዕብዮ ምዃነን ሓቢረን ኣለዋ። ሎሚ 4 ሓሳብ ብምዕራባዊ ሸነኽ ጓቲማላ ዝተኸስተ ነትኩሳተ ጎመራ ህዝባዊ ምምዝባል ከም ዘስዓበ ማዕከና ዜና ቃሊሐን። ብሰንኪቲ ክስተት ነበርቲ ክልተ ዓድታት ክጉዕዙ ከም ተገደዱ ክፍለ ተኻኢሉ ኣሎ ብዘይካዚ ነቲ ነጥኩ ዝፈጠሮ ፅዑቕ ዒታት ክንደሮናን ጥዕናዊ ፀገማት ከስዕብ ከም ዝኽእል ክኢላታት ኣጠንቂቖም ኣብ 218 ኣብ ተመሳሳሊ ክፋል ጓቲማላ ብዘጋጠመ ነጥኪ እሳተ ጎመራ ልዕሊ 200 ሰባት ከም ዝመቱ

ጸብጻባት ይጠቕሱ። ፖላንድ ክመጻ ዝኽእል ጸጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ ትገብሮ ወታደራውን ጸጥታውን ውዕላት ከም ተስፍሑ ኣፍሊጣ። እዚ ዝተገልጸ ስጋታት ሩስያ ዝበለቶ ንምብዳ ዝዓለመ ሓድሽ ወታደራውን ጸጥታውን ውዕል ምስ ጀርመን ድሕሪ ምኽታማ እዩ። እቲ ኣብ ዝሓለፈ ሳልስ ዝተኸተመ ስምዕ ኣብ መንጎ ክልቴን ሃገራት ዘሎ ወታደራዊ ምትሕባር ንምስፋሕን ጸጥታ ዞባ ባልቲክን ንምውሓስ ዝዓለመ እዩ። ፖላንድ ኣቐዲማ እውን ምስ ፈረንሳን ብሪጣንያን ተመሳሳሊ ስምዓት ከም ዝኸተመ ዝዝከር እዩ። ብዘካዚ እቲ ሃገር ምስ ኢጣልያ ወታደራውን ጸጥታውን ውዕል ንምኽታም ትሰርሕ ከም ዘላ እዮም ጸብጻባት ዝሕብሩ። ኪዳን ሰሜን ኣትላንቲክ ኔቶ ንሩስያ ኣብ ወታደራውን ቅጠባውን ክርደና ንምእታው ብመገዲ ዩክሬን ኩናት ድሕሪ ምውልዑ ጉረባብታ ንዝኾነ ኣባላት ክዕጥቕ ምጽንሑ ይጥቀስ። ብሰንኪቲ ወታደራዊ ኩነታት ጸጥታ ምብራቕ ኤውሮጳ እናንቆልቆለ ከም ዝመጸ ናይ ቀረባ ተዓዘብቲ ይሕብሩ። ኢንዶኔዥያን ታይላንድን ስትራቴጂካዊ ሽርክነትን ከማዕብላ ዝኽእልን ስምዕ ከም ተፈራረሙ ሓቢረን። እቲ ስምዕ መራሕቲ ክልትኤን ሃገራት ትማሊ 3 ሓሳብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካይዶ ዝርርብ ተበጺሑ። ከም ኣካልቲ ካብ 226 ክሳብ 230 ዝትግበር ስምምዕ ክልትኤን ኣብ ምስፋሕ ወፍርን ምብራኽ ንግዳዊ ምልዋጥን ብዕቱብ ከም ዝሰርሐ ኣፍሊጠን ኣለዋ። እቲ ስምዕ ንመጠን ዓመታዊ ንግዳዊ ምልዋጥ ክሳብ 230 ናብ ልዕሊ 20 ቢልዮን ዶላር ክብከብሎ ከም ዝኽእል ግምታት ኣሎ። እዚ ከምዚ ኢሉ እንከሎ ኢንዶኔዥያን ታይላንድን ኣብ ምውሓስ ዞባዊ ጸጥታ ብቕንዱ ድማ ኣብ ምግታእ ስግሮ ደባዊ ገበናት ክተሓባበራ ተሰማምዐን ኣለዋ። ብዘይካዛ ብምምዕባል ቁጠባዊ ዞባዊ ውድብ ኣስያን ዘለዎን ኣበርክቶ ንምዕዛዝ ከም ዝሰርሓ እውን ገሊጸን። ክልትኤን ሃገራት ካብ ምስረቲ ኣባላት ናይቲ ኣብ 1967 ዝቆመ ቁጠባውን ፖለቲካውን ውድብ ምዃነን ይፍለጥ። ብ3 ነሓስ ኣብ ሰሜናዊ ምብራቕ ክንዲ ዝወቕዐ ብርቱዕ ዝናብ ዘስዓቡ ሓደጋ ዕልቕልቕ ከቢድ ሰብኣዊ ንዋታዊ ክሳራታት ከም ዝወረደ ማዕከና ዜና ቃሊሐን። በቲ ተፈጥሮዊ ሓደጋ ዛጊድ ልዕሊ 80 ሰባት ከም ዝሞቱ ዝሓበሩ ሰመዚ ስርሒት ምድሓን ሂወት ስንዲ 10ታት ዳሃዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶ። ብዘካዚ በቲ ዕልቕልቕ ኣብ 2200 ዓድታት ልዕሊ 2.5 ሚልዮን ሰባት ከም ተመዛበሉ ክፍለጥ ተኻኢሉ ኣሎ። ልዕሊ 2500 ኣባይቲ ጠቕሊሉ ከም ዝዓነወ ዝገለጹ ጸብጻባት መንግስቲ ህንዲ ብኸቢድ ኣብ ዝተሃሴት ኣውራጃ ዓሳም ህፁፅ ናይ እዋን ሓደጋ ድንጋገ ኣውጁ ከም ዘሎ ሓቢሮ። ህንዲ ብሳዕብናት ክልማዊ ምምዝባል ብሓፈሻ ሓደጋታት ዕልቕልቕ ድማ ብፍላይ ብተደጋጋሚ ካብ ዝጥቃዓ ሃገራት ኤስያ ምዃና ይግለጽ። ዝኸበርኩም ተዓዘብቲ ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም። ሓላፊ ውድባዊ ጉዳያት ትግደፍ ንተሳተፍቲ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስትታት ኣሜሪካ ሰሚናር ኣካይዱ። ዓለማዊ ቅነ ፀባ ኣደ ብደረጃ ሃገር ንመበል 24 ግዜ ኣብ ኣስመራ ተዘኪሩ። ሚኒስትሪ ጉዳያት ወፃኢ ኣብ ከባቢ ቤት ግርግሽ ማእቶታዊ ንጥፈታት ኣሰላሲሉ። ኣብ ዜናታት ወፃኢ ኢራን ኣብ ልዕሊ መራኸቢ ኣሜሪካ መጥቃዕቲ ከተካይድ ከም እትኽእል ኣጠንቂቓ። ኩናት ዩክሬን ናብቲ ዝኸፈ ደረጁ ከም ዝዓረገ ማዕከና ዜና ኣቃሪሐ። ህንዲ ንኡዝቤኪስታንን ኣብ ዕድና ብርቂ ማዕድናት ክተሓጋገዛ ምዃነን ሓቢረን። ዝኸበርኩም ተዓዘብቲ ሎሚ ሸሰዳለዎ ዜናዊ ምስናዶ ኣብዚ ፍፀም ስለምክታልኩም ኣዝየ መስግን። ሲትኮም ዳዝማም ስዒባ ክትቀርብያ ቦገኒ ግን ሰላም።

0: ዋ ኣብስታ ዋንዳ ቢኸይ መፅኺ
1: ትወደይካ ደቂስ ዶሎ ቀልጢ ፈመፀ
2: ኣነ ደኣ ዶንጌለ እንዴ ተሰኪፈ ፀኒሑ እምበር ወድኽስ ደስ ሲልዎ ደቂስ እየ ግዲፈ መፅ
1: ሎሚ ደኣ ስክፍታና ተቐንጢጡ እንዲ ደቅና ብጥቓና ንሕና ብጥቓ ደቅና እሞ ከዓ እንዳስራሕና ኣብዛ ትካልና መውዓለ ህፃናት ኢሎም ካብ ዝገብሩልና ኳ ውሽጥና ቐስ ኢሉ እምበር ምስ ሰባብ ገዛ ገዲፍናዮም ስራሕ ክነወፍር ከለና ኳ ውሽጥና ብሻቕሎት ይዘዕን እዮም
2: ናተ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሕ ኣይድምዕኒ ነይረ
3: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ
1: ምሽላም ጥራይ ስምዕስካ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
2: እምበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዮ ሰዓታት ክንዕንግሎን ኩነታት ብቐረባ ክንከታተሎን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
4: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡን ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም
5: ትምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሒ ፀብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሐዚ ይብሎምን
6: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ
5: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ
7: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል በቃ ተገናኘ ማለት ነው ቀይ ባህርን አሰፋ ነው ማለት ነው በሌላ አባባል ማለት ነው
5: እቲ ወደብ ዝተሃንፀ ማይፍኖ በቃ ተረኺቡ ማለት እዩ ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ
8: ከዚህ ጀምረን እስከ ዓሰብ ድረስ ያለውን ኣከባቢ ብንቆፍር
5: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን
8: ምፅዋዕ ነመጠቀም ነበረ ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
5: ብምፅዋዕ ክንጥቀም ዩ ነይሩ ድሌትና ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና ብሔር ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ ብሔር ዓፈር ኢትዮጵያዊ ይብሉን ኣለዉ
9: እንዳም ሎክላንድ መሆን ኣለባት ኤርትራ እንጂ ያፈር ህዝብ ኣደለን
5: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ
10: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው
5: ትምባል ስለ ዝመረፀ ንኣሜሪካ ቻይና ሩስያ ኤሮጳን ኣፍሪቃን ተዛሪበ ኣለኹ
11: እባካችን ሸምግሉንና መፍትያ ምትሉ ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም
12: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ያለ
5: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

0: እወተካ መዓልቲ እንታይ ደደኣ ንሕጂኸት ፅዋዓ ዝሓፍተይ ዎ ካብ ናይ ብቐዳማይ ድኹ ጨድር ኮይና ሓዛይ ዘይብላ ገደደ ኣበይት ፈልጥኒ ተበለትኒኸ እዋይ ብቐዳማይ ሲ ጓነ ይበለኒ ዳ ድበለትኒኸ ኣደይ ደሸቕ ተፅርያ ትብለኒ ንደ ሞይ ዘሪት ክብላ ዎ ገዛ ዓጢሩ ጨጉራ ብበላቕ ተሸፊኑ ኮይኑ እምበሪ ክሳዕ ሕጂ ንኸይተመርዓወት ሃልያ እው ወይዘሮ ክብላ ዎ መኒ ሰብኣየ ተበልሐናኸ እወአ እንታይ እንተበልኳ ዳ ይድሕሸኒ እንታይ እንተበልኳ ዳ ይድሕሸኒ ወይ ኣቲ ቆልዓ ቁሊ ሰፍቱ ድኪ ምን ቆልዓ ንዓይ ጥራሕ ክትኮነ ቆልዓ ትብላን ዘለኹ ክንደይ ቆልዑና ጠወርኩስ ንዓይ ቆልዓ ተጋጊ ወይዘሮ
1: ኣነ ነርሲ ዶ ናታይ ወይዘሮ እዩ ኣብዳሰይ ውዒልክን ዒሰለቢልክና ነርክን ወለይ ሰብኣ ንትክና ነርክን
0: ኣቲ መሓዛይ
1: መሓዛይ ዋ ዘሰበይ ትኸውንትና ስለኒ ሓሲበን ስምዕነስከ ብመልክዕ ድዩ ብገንዘብ ብትሕሶ ድ ብፍያቶ
0: ኦፋይ ስራሕ ኮይኑ እኒአ እምበር ንስኹ ኮ ንዓይ መዛርብተ ኣይኮንኩን ኣነ ኮ ኣደ በዓል ሽሻይ ኣደ ሃብቱ ኣደ ምልየን እኳ
1: እወይ መስሓቅ ንስኽን ንበዓል ሃብቱ ንበዓል ሚልዮን ንበዓል ሽሻይ ብሽንበልክን ትፈልጦኦም ኣነ ግና ብግብሪ ሽሻይ መሊኡ ሃፍታ ወናንት ሚልዮና
0: ዝሓንሱስ ንሰብ ደቁ እምበር ምልዮናቱን ተቀቢሮሞ ፅባሕ ንርኢ
1: ክላ ግደፋና ስቕበላ እንታይ ከለኩ ተሓጎስ እምበር ክሰትኩ ዳ ኣይሪኦ ኣይሰምዖ ድሓር ከዓ ከይጨኖም ኢኖ ኣውት ኣትን ከም ምስሞት ክትከብራ ትምነየ ግዳ ከለኽን ሜርሲ ዘይክብላ ክትድረራ
0: ኣራይ ፅቡቅ እዚ ቀሊ ሜርሲ ዘይብለክ ክሳዳብሩለ ነዋሕ ዝቑመታ ብማዕዶትለ ከመንዲታ ተሓብሮም ይትውሓለ ንዓ ክዝፀልእ ብማዕዶ ይተኣለ እቲ ንዓ ክዝፀልእ ብማዕዶ ይተኣለ
1: ኦ በላ ክብርረራ
2: ወይ ሰኣን ሕራያትክ ነይረ ሜትን ኣቕፋይ
0: ሃይዳሉ ግጠም ግጠም ዝመፀኒ ዘለኸ ሓቲ እዞም ማስተኛታትን ደረፍትን ብሓቃቶም እዮም ምስ ጠቁዕሎም ክረስኑ ኣቲ ሞያይ ግዲ ክቕይር እየ ኣተዛኣውሎባ ከምዚኣ ጌይርካ ኣትልመ ኦይ ፍርሒ ምንምራበይ ክኽእሎ
2: ወይ ዕላ ካልኣይተይ

0: ሓንታ ስምዓባ እታ ቆልዓ ንእሽተየ ዘለኹ ዶ ሜስ በሉነ ሜስ በሉነ ትብል ኣብ ትግል ትካልካ ክትኣቱ ንደር እየ
1: ዋ እታ ሓደ ሸረፍ ታሕሳስን ድግላስኩ
0: ከይትርአን እታ ሓብአ ሕሊብያ እንበሪ ናብታ ትካልካ ክትኣቱ በዓይ
1: ትርያ ወ እንተ ናብታ ትካል ሓንሳ ዝመፀ ሰብኮ ከምዛ መስተፋቅር ተገብረሉ ኣፍቃራይ ምልስ ምልስ ምልስ ምልስ
0: ሕጂ ዝትሕዝቶ ይፅቡቕ እዩ ድ ባህላኻ ነ
1: ንስኻ እኳ ትብል ኣለኻ በልኩኻ
0: በይፍቓሉ ራ ይበል እንታይ መስለካ ኣማዕድ ክትኣቶም ስራ ኣኽዋስ ሓደ ነገር እንዲ ቀጅል የለኒ
1: እንታይ ተቐጅልካ ማታ እወይ እወይ እወይ መቸም ደላሉ ትበሃሉ ኮነ እዛ ንእሽተይ ዝመፀት ኣጋጣሚ ኖ ዓብሮ ባሕኹም ትቕይርዋ ትደለ
0: እዚኣ እንኳ ዓመንካ መምዘን ብልሒ እኮ እዛ ዝበልካ እያ
2: ሕራይ ሰብ ዝሰርሖ ብልሒ ኤኣይ ሓሳባት ካፍስዕስ
0: እንታይ ደ ክብለካ ደለ እዛ ሰብሲ ምስ ኩሉ ሃብታስ ሓደ ወራስ ዘይብላስ ትሕዝነካ ምሽ ትሕዝነካ
1: እሞ ንዓይፈርምለይ ዲኻ ክትብላ ደለኹ
0: ዋይ ስኻ ድማ ወዲ ሓደ ጋጋጢሞ እሞ ገላ ሓግዝ እንተበልኳ ዕጭ ሓንፈፍክ እንዳበለህንስ ኣውርስኒ ኢልያስ ሕራይ ክትብለኒ
2: ድዒ ሞንታ ዳ ጓል ክላስ እያ ዶ ጓል ሰፈር እያ ዶ ሕሳስልደ ክላስ ናያ ገለ ትብልዳ
0: እሞ ይረእኻ ኒኻ ነዛ ዕድሚኣ ከተንእስክ ትብል ነታ ሞኒተር ዝነበርኳሲ እስኻ ኮ ተማሃራይ ዘይኮንካ ተሓጋጋዛይ መምህር ኢኻ ነርካ ክትብለን እንታይ ደ ተሪፍዋይ
1: እሞ ኣቀራርባኻ ቀይርካ ኣነ መማሃርቲኽ ዘይኮንኩ ስረሲዑ እዮ እምበር መምህር ክየ ነይረ ኢልካ ክትፅግዓ ሞ ብድሕሪ እዩ ፋሊረ ዲኻ ከተብላ ደለኻ
0: እንታዚኣ ቆርማ ደን ጠማዓን መ ከምዚ ዶ ትሰድዕ ዳሓር ተንኮለኛ ንጎርሓን ስለ ዝኾነት እምበሪ መምህርክ ዘይኮንኩ ዳይረክተር ክየ ነረ ኸማ ንበልኳ
1: ንምኩሉ በዕልኻ ኒኻ ትብሎ ዘለኻ ሞ ከመይ ሲስተም ተጠቒምካ ድኣ ሞ በጥ ከተብላ ትደለ
0: ኣነሲ እቲ እንተሸቀጠ እንተነደቐ ዋላ እንተረፍዐ እዚ ዓለም ምዃን ኣብያቶ ዘለዎ ዳሓወይሲ ዳሓርካ ስብ ኢሉም ተመላሓሱ ለውላው እንድያ ዳሓርካ ኣምላኽሲ ኣከንዲ ገዘብ መልክዕ ስለ ዝሃቡስ ንሜርሲ ቸብ ምበልኩላ
1: ንመናምታ ነቲ ድሕሪ ሽዱሽተ ወርሒ ከተመርዑ ሓሲብኩም ዘለኹም መርሃዊ ነቲ ዘሕፀናዮ
0: እዎ ንሱ
1: ንዑስ ንሜርሲ ከተመርዕዎ ታሕፅኢትኸ
0: በዕላ ትፈልጥ ቅርስስቲ ዋላ ንሱ ውይን እኮ ቅድሚ ሕፀ ዝኾነ ነገርን ስራሕን ይኾነለይ ዝነበረ ሕጂ ምስ ተሓፀኹ ግን ምድረ ሰማይ እኩትላት ንኮ እዩ ዝብል ዘሎ
1: ወሪድዋ እሳ ድኣ ምንታይ ዘይገበረት
0: ኣታስተቕበል በጃ ሓይለካ ስኻስ ኣስመረት ምስ ተመርዓ ኮንጀራ ይተኸፊትለይ ኒኻ ትብል ግዲ
1: ሓቅኻ ወረ ናይ ገሊአን ሳሓንዛን ሕምባሻኒ ገለ ቁርስሳት ድማ ነታ እንጀራኻ የጥፋልካ
0: እማ ኣነስ ዘይኩም እየ ዝብል ዘለኹ
1: ዳሃር ተሰሊጥዎ ድማ ንስኻ ብርክትኣትዎ
0: ደላላይ ምዃነ ደ ትርስዓኒለካ ሓቀይ ወኢለ እዚ ዳ ናተይሉ ሓዘ እንበር ወየ ሰሊጥዎ
3: ከመይ ሓዲርኩም እንታይ ኢና ኣጀመርኩም እንዲኹም ወዲና ናእተው ምሕረተይ
4: ምሕረተይ ሃብኪ ምሕረዕቲ የ ከዓ ትብለኒ
3: ዋ ተነፍሒ ወያ ተነፊዕ ክበጠቆሲ
5: ው ኣቲ ሜርሲ ማዕረ
3: እንጀራ ዝገብልዒ መሓዛ እያ ትማዕረፋ
5: እቶም ሜርሲ ሽኩር ወዲኦም
3: ድሓን መታዓቢቲ ኣማኪና ኣለኹ
6: እንታልጊ ለተነረት መታዓቢቲ
3: እንታልጊ ኣንጨመሸላ ምልክት ሓገር
5: ዋ እንታስቕበሉ ሜርሲ ኣዝዝ ሞ ድሕርና ማኪና ኸኢል ሰተሕ ዝል ክመፅ
3: መሓዛ ቀመይ ዲ ከተውዕ ንደሊኺ እዞም ሓሰኻ ንዒባ ንዮበል እዮም በቃ ተደሊኽና ኣዛሚት ስለ ድለ
5: ሓራይ ርሓ ፀገም የብሉን ኣዛሚት ክንታይ ኢ ክተንፀልኪ
3: ሓራይ ፍልመሰላሕ ብሰለስተ ባኒ ጃምቦ ፅማቅ ማይታት ክዓባ ይግበርለ
5: ሓራይ ማሓዘይ ማዕረ መፃወትታ ሓንዳይ
3: ኣሰይ ፅቡቕቲ ስኒ ኣብዚ ምንደ ውዒለልክ ከቢድ ኤክሰርሳይዝ ሰሪሐ ሕጂ ከብደይ ሃሂልያ ዘላ ስለዚ ከቢድ መብ የድልየኒ ኣሎ
5: ሓራይ ሰምዓ ክሉ ዑስማን ዑስማን ኢኖ ንሜርሲ ከምታ ንፈልጣ ጌርካ ፅቡቅ ጌርካ ስርሓላ ኢኻ
7: ተዋሊ
3: ዑስማን ሓወይ ከም ናይ ትማል ግበራኢኻ ፀባብቕትላ
7: ሓድርያ ራሕሚ ሓቢብቲ
3: ወይ ስሓይባኣና ንስኻ ድማ ሽመይ ናብ ዓረብ ቀይርካዮ ሽኩረን ሜርሲ ብእንግሊሽ ራሕማ ብዓረብ ፒታ ድማ ብጥልያን
2: ስማዕ እስከ ደላላይ ወላ ሓዳር ዲኻ ትድሊ
0: ንረኸብና ደለላ እኳ ዘረት የብሉ ደለላ ማለት ኮ ንክልተ ሰብ ጉዳይ ምርኻብ ማለት እዩ ካልእ መግለፂ የብላ
2: እሞ ነቲ ሓደ ጠቒምካስ ነቲ ሓደ ክትጎድእ ቁሩብ ዝሓፀይቲ ወዲ ሓዊኻስ ኣይተደንግፀካን
0: እንታይ እየ ኮይና ንወዲ ሓወይ ኣብ ድኽነት ስለዝተ ክተቶተስ ክድንግፀላ ንዓ ከዓ ኮታታን ሓወቦታታን ድዮም ግፅላ ተሓርካ እንታይ ደፍለጥ እዩ ንሱ ንዓ እንጀራ ዓፂላ ኮ ክኸውን ይኽእል እዩ
2: እሞ እንታይ ኢኻ ትብል ዘለኻ ቃል ኪዳን ኮ ክቡር እዩ ካርታ ተረኺቡ ዝክምትጌርካ ክትብውዞም ትደሊ ኣለኻ ኣነ ብለካ ኣለኹ ኣነ ድኽነት እየ ዘላቶም እምበር ፉሕፉሕ ዝብል ፍቕሪ ሲ ርእየሎም እየ
0: ፍቕሪ ፍቕሪ ገዛ ኮይኑ የማሞቐካ ቃል ኪዳን እንጀራ ኮይኑ ይምግበካ أنت سخاكو خمت نعيش تخل نايكلم كلنا يخلها مساق فقري سوى لا ينيش كراس جرالو قلدو ولا بتاع بندم تشكالو كم يخذ الله قاتلو محدار برب حائز مزن كبي كبي كبي كبي كبي كبي كبي كبي كبي سمع عنده ملك عني حس أما ست قال سبعة تخا تحس أنت زي ملك إيش أقول كا أبغز أزلي مدرتو مساء أنا تري أخلها ها ماذا يقول كان هيقو يقبض
2: ها
0: يداون إجارين يتقرو ينقعو ملكع يفرس ها وطلو بأسن بيشغل شغل نخون
2: وي يعني وي أنت تحسس بقى مين قبل أنت
0: أنت أصلاً مرد حيرك الله سبق نبرع أبغي ولا حذر فقري اللن ولا سمع عنده سبق وينك بمشة زي تعجب تفاي ملكع كأتمنى وعي بملكع مريض كان استمر على قال سب مسورنا كياكو ملكع الرأي كان
2: تين تزبزل أنت تزدل لا خمي يري يركه
0: وأنت سب سكاد اللي وعدني ويك حقل انبري ملك على جهتي وانت حويك عملك عريض حتيوا ها حجي خان هلك نا بريودين دو نا كدا وتن دبلي شنقت غيراتلو سلازي كاب انجنا نا يسارن شيشاين هابت نا اذا فنغواطن عجوزن ميرسي واطو او
2: مخو ماشي شلك
0: او تايدا ويلا سمعوا لنفس قولين انا خما نكوننا وي غوبو خون وي مش غوبو تصقعكوا
2: سامعنا هالكالنا غوبو لبو

0: ሰምቲ እግሪ ሕፍስ ዝበለት ይዶ እዳ
1: ተሓሰብኪ ኸ ናይ ሙሉእ መዓልቲ ኣታዊታተይ ብለይቱ ዓፀትለይ ከይዳ ንበር
2: ፍቑራት ዝተባእሱሉ መኣዲ ፍጠረለይ ዝተባሃለ ኮ ከምዚ እዩ ሰተን ሄለንን በዓልኩም ድራርኩም ዓፂኹም
0: ዋኑ እንታይ ገይረን
3: ያ ሄለን ጭርሖኣ ሜርሲ መልእኽቲ ርሪ መኮኑታት መጥክሲ ምሕረት ትብለያ ያእኸ እዚኣሲ ከምዚ ዓይነታት ኣተሓሳስባ ሒዛስ ከመይ ገይረ እዚ ኩሉ ኣብ ትጥራቱ ኣነ ግርም እዩ ዝብለኒ
1: እዚኣታ ክት ካብ ምሕረት ዝዓቢ ስም ኣሎ ስም ዝዓበኻ ዝውፃእ ነርቱ ዝኸውን ናይ ብልብዒ ንነብሰይ ምሕረት ነውፃቕላ ነ
3: ሰሚዕናኪ ሰሚዕናኪ ምሕረትን ትርሓስ እንደይ ኣስፕሪን ኣስፕሮ እዩ ስድራኻስ ብሽማይ ወፅዑካ እኳ ዝበሃል ዋላይ ትርከብዮሲ ሱዚ ሜሪ ሚሉ ዚዙ ከምኡ ዘይ ትምነኒ
2: ኣቱም ሰባት ስም እኮ ካብ ኩስታ መንሽኪ ዝሓፍተይ ምባል እዩ ዘድሕን እምበር ንትርጉም ናይ ስሙ ዝመስል ሰብ እኮ የለን
1: ገለ ሳይኮሎጂስት ሓንቲ ጓል ኣንስተይቲ ኣብ ተሓዳር ክትገብረሉን ቆልዓ ክትወልደሉን ዝግባእ ከምኡ እንተዘይ ገይራ እሞ ድማ ዕድሚ ክረኸም ዘሎ እንድሕር ተረድይዋ ምስ ኩሉ ሰብ ያ ብማይ ቀጠነ ፀርፀር ትብል እዮም ዝብሉ
3: ያ ከዚያ ከምቲ ናይ ዴታት መቋረፅ ከሉኖም መነፖስ ኣተዋልስ ከምያ ፀርፀር ትብላ ማለት እኮ እዩ
1: ኣትኒኩ ምሳ ክፅቡቅ ስለተረዳዳ ኣስተይቲ መክርያ
4: ዎ ተዓልያ ሰበብ ልዑስማል ኣነ ዳ ሞታ ክብላ
3: ከምዚ ንሻ ኣለዋ ዕድመ ድሸረዋ ደቂ ኣንስትዮ ካብሬ ተወዳት ዳሃድና እንታይ ንሞ ዝበሃላ እዎ ሽጎርማን ከምአን ብገንዘብኩም ወጦጦታት መንእሰያት ዛዓብል ትብል እያ
1: ኣይ ምስኣነትን ክንደይ ድዮም ምህሮ ኮነ ሞያ ዘይብሎም ነቲ ኣምላኽ ዝዓደሎም ቁንጅናን ጉብዝናን ተጠቂሞም ከምኡ ዝገብሩ ዘለዎ
5: ዎ ኣነ ከምኡ ይበልኩም ኣነስ ሚካል ካብቲ ተንብቦ ገለ ምክሪ ትለግሰላ ማለት እዩ
2: ክንደይ ኹም ከፅቡቅ ኣለኹም ገለገለ ልሙሳት ስራሕ ዘይፈቱ በለፀኛታት መንእሰያት ነዘን ዕድመ ዝኸደን ሃብታማት እናሃደኑ ብቆፎም ፅቡቅ ናብራ ክሕልፉ ዝደልዩ ኣለው ኮ
6: ዕላልኩም ፍሉጥ ብዛዕባ እዛ ዋው ምሕረት እያ ምሽ
3: ማማታ ሰቕበኒ እዛ ተወልዓ ዝነበረት ዳሜራ ምፅ ኢላ ናብ እሳቶ ጎመራ ክትቕያ
1: መን ያ ዋውያ ትብለክኸ ብመንፋዕታ ኸዳ መን ክክዋዳደራ ደቂ ሰባት ድማ ብዘይ ኣበር ስለ ዘይንፍጠር እዛ ቆልዓ በሉ ንምባል ኣበራ እምበር ከማ ዝነፍዕ ሰብ ኣሎ ድ
0: ኣዝየ ዝበልዐት ከብዲ ሕስንቲ እያ በላ ናይ ተሓፈስ ዝበለት ትብዲ ዝኽሉ
6: ባዕላ ትፈልጥ ፈሪሕና ድክንመውት ኢና ምሕረት ኣይተስምዑኒ ሜርሲ በሉኒ ማለት ከንታይ ማለት ይዋል
2: ኣደናበይ ኣድያ ገዲፋ ስሓትናትና ፍቕ ነገራት
6: እምበርከ እንታይ እዩ ንእሽተይ በሉኒ ዶ ባንብን ኢልኩም ፀውዑኒ ዶ ማለት ከ እዋ ዕድመ ፀጋ ዶ ይኮነ
3: መን ፀጋ ፀጋ ጓሎ ጎይ ባህብላ ድኹም እሳስ ኮኑ ትብላ እሳ ኮ ሓንቲ ኣበራ እሳኻ ነዛ ኣርባዓ ቲፎ ምእታዊ ምእባያ እዩ ክጎርመኩም ክጎርመኩም ሓሙሽተ ዓመት ሙሉእ 39 ዕድመ ዳበለት ሰባት ሃደብሪባ እያ
0: ንመና ክትረብረ
3: ነቶም ምንኣሳን ምንኣስ ምንኣሳን ኣሕዋታ
1: እዋይ መሳኪን ንሳቶም ድማ ኣብ 35 37 ሓሙሽተ ዓመት ገይሮም ኣለ ማለት ኮይ
3: ኖኖ ሕጂ ዳ

0: ሳቶም ንድሕሪት ናብ 34 36 ኣዝሊቆም ኣለዉ
1: ገደዴ ንሳቶም ድማ ካብኣ ክገዱ ራዛ ናይ ዓበይ ሓብቲ ሓዛ ክገብርዎ
0: ከምኡ ዘይኮነ ፀጋ ካብ 220 ክሳብ 225 39 እዩ ዕድመይ ክትብል ፀኒሓ ሎሚ ዓመት 226 ድማ ዕለት 7 ጥር እንድያ ትውዕል በርዝዳያ እንኳዕ ናብ መበል 38 ዓመት ኣብ ፀሓኪ ዝብል ባነር ምስ ጠቃዐት ክልትዮም ኣሕዋታ ከዓ ናብ 34 36 ማርሽ እንዴት ረዋት እዮም
2: መቸም ከይከብትን ከይግጠማ ኢለን ለከ ቆፅሪ ዕድሚአን ምፅሓፍ ገዲፈን ዕለለትለትን መላኪን ዓመተ ምህረት ዘይብሉ ዝፅሕፋ ካብ ባላዛሚት ኣሕሰን ሰንሕሻ ያኸ
3: እንታ ኣነ ከበር ዘይዓዲመ ከፈልደ ኣነ ከማን ኣብ ባነረ ዕለተ ልደታ ፅሒፈ ይፈልጥኒ
4: ሓኩሎ ክንደይ ሽምዓል ክዳክትውለ
0: ብሽምዓ ዝተሰርሑ ቁፅርታት ስለ ዘለዉ ቁፅሪ 3 ቁፅሪ 2 ገዚእኪ መበል 32 ዓመት ትብል ሞ ንመርዓዶ ሓትልኪ ሰባት እንተደኣ መፂኦም ገማጢልኪ 23 ትቀይርእየን ሃደብት ከይራኽዮም ደፋታእትዮም ከዓ ከምዚ ናይ ዓረብ ገማጢልኩም ኣንብብዎ እንትን እዮም

0: ሜርሲ ሜርሲ እተይ ናይ ጀጋኑ ጅግና ኣብነታዊት ጓል መልክዕ ከተማና ንናብራ ዝመከተት ብጥበብ ብልቦና ኣብ ሃገር ምልእቲ ዘይብላ መዘና
1: ኣታ ብልክዕ ገሊፅካኒ ዋ ስብሓንተ መስፈን ከምዚ ዓይነት ክእለትን ሞያ እንተሊ ካልኦት ኮይኑ ኢልክ ክትናድላላ ክለል ክትብል ትውዕል
0: እናት ድለላ ትብላ ዓላ ገለ ስለዝበልና ኣቲናይ እምበሪ ርአ ከለኸ ነልክ ሕጂ ከዓ ድለልቲ ግድበዚሕና ኮይና ኢልካ ንፋስን ቁርና ሳሒና ተውቂዕና ንገዛና
1: ኖኖኖኖኖኖኖ ከምዚ ክእለት እንተሊካ ድኣ ባዕለይ መፅሓፍ ክዕትመልካ እ ብፍላይ ዛ ክትብላ ፅናሕኻ ኣብቲ ናይቲ መፅሓፍ ገበርቲ እቲኻያ ወዲኻ ኣለኻ
0: ኣጆ እዚ መስወይ ንባዕፈይ ዝመፀኒ እዩ እንድሕር ኮፍ ኢለ ሓሲበ ሞኒ ዋ ከመይ ዝኣመሰለ ግጥምታት እየ ዝፍልፍል ብፍላይ መፅሓፍ ሙሉ ምገጡ
1: ወይለይ ወይለይ ዘኪረ ዮ ኣታ ኣብ ክላስና መምህር ስጋዓ ድመፅእ ኣብ ቅድሚት ለወፃኸ እንዲ ክትገጥመልና ነርካ
0: ዋይ ሜሞሪ ወላብቲ ምዕፃዊ ቤት ትምህርቲ ሲ ይገጥም ነይረ እንዴ
1: ዋዩ ድሓር ተሪፍካ ንክትበክስ ምግጥመኻ ተሲቐና ነርካ
0: ሓቂሓቂ እተን ምትራፍን ምግጣምን ስናተ እየን ነረን
1: ወይ መስፍነይ ምንታይ ክእዝዘልካ ዝደለኻዮ ምግቢ ዝስተ ድሌትካ
0: ምረት ተሃዊ ከለኹ ብዛዕባ ሓደ ጉዳይ እ ክዛርበ ሓሲበ መፅኦ
1: ሓደ ጉዳይ ብዛዕባ እንታይ ዳ ኮይኑ እዩ
0: ኣንቲ እቲ ባህሙሆይሲ ኣብቲ ሜድያን እቲ ሕልኩስ ሓንጣል ኣራሳሲኑ ኣራሳሲኑ ምሳ ክባኣይስኒ እንዲ ነይሩ ድሓር ኣብ ገዛ ከይደ ብዙሕ ምስሓሰብኩሲ ኣታዓይስኒኖ
1: ስዳ ኖርማለ ንስኻትኩም ምሕማይን ምንሻውን ስራሕኩም እዩ ንሕና ከዓ ንሰርሕን ነበርክትን
0: ንሱ ዝሓቀኺ ሕጂ ሲ ብዛዕባ ሓንቲ ሓሳባት እ ከዘራርበክ ሓሲበሲ ስምዕ ዶ ንስኽሲ ምስ ኩሉ ሃብትኽን ጥበብክንሲ ንምንታይ እዮም ንመርዓ ወይ ከዓኒ ንዙረት ዘይሓትኹ
1: ምንታይ ክደለካ ሕጂ
0: እንታይ ድኦም ከፊእዎም እዩ ማለት ሲ ምድፋር ድዮም ሲኢኖም ኺ ዋላ ነብሶም ስለ ዘትሕትሉ እዮም እገርመኒኖ
1: ዋይ እዚኣ ትመስል መልክዕኛ ሃፍታም ስካ ሕጂ ከመላ ብዘይ ዓርኪ ክትህሉ ትኽእል ወይ ድማ ነብሶም ንዕቆም ሓረየት ይብለና ኢና ኢሎም ፈሪሖም ኮኑ
0: ንሕና ምስ ብዙሓት ሰሙያታትን ሃፍታማትን ስለ ንራኸብ ሲ እቲ ኣተሓሳስባ ናይ ደቂ ሰባት ኣብኡ ከሎና ኢና ቆብ ኣብሎ
1: እሞ ሕጂ እንታይ ኢኻ ክትብል ደሊኻ
0: ሕጂስ እንታይ ደልየ መሲልኪ ሓደ ጎበዝ ኣሎ ንዓኸ ዝደሊ ማለት ድኽነት እያ ኣንፈፍያቶ እምበር እቲ ጉብትኖን መልክዑንሲ በቃ ዝሓለፈት ጓል ንሰይቲ ንዕኡ ክትርኢ ምስ ባሎ ድያ ትጋጮ ካብ መኪና ድያ ስክላ ትወፅእ ኣንቲ ክፅቡቕ ጉልበት ውን ገለመልዩ ጉዳም ኮይ
1: እሞንታይ ፈልጠኒ ድዩ ማለት ሕተተለይ ድልካ
0: ዋ ንሱ ዳ ኣብ ዝተፈላለየ ትካላትኪ ይኹን ኣብቲ እንዳጅም እንዳመፀ ደድሕሪ ክን ይኮለል ዝብል
1: ንዓይ ክርኦ ከሎ ኩሉ ግዜ ካብ ማኪና ንስክላ ንስክላ እዩ ዝወፅእ ኣታ ንስ እዩ
0: ዝኸውንዋ
1: ኣነ ግን ከምዞም ንጀርዶ ሰተበራሸቶ ተሒዝካ ሸናዕ ንበል ገለ ዝብሎ ኣይፈትዎም ኒ ሕጂ ሱስ ንሓዳር ንቕም ነገር ሕተለይ ድልካ
0: እወ ንሱ ድኽነቱ ነግብ ንስኻ እዚ ኩሉ እምሮ ክርኢ ክልኺ ናብ ካልእ ከይተሰጋገረ እንድሕር ሓሊቦስ እዩ ንሃገርን ዓለምን ክሳራ እዩ ስለዚ ሓድጊ መታን ክተትርፊ ኢ ዝዛርበክ ዘሎ
1: ኻ እንዲኻ ሞ ዕድሚ ገልኸ ወዲ ክንደይ ዓመትኸው

0: ሓቦይ ናይ ድሓ እንደ ካ ኣጥበልልካኒ ሎምስ ፅቡቕ ስራሕ ተኽብካ ትኾነኻ
1: ስራሕ ተበሉካ ኸ ነዚ ኾምብላ ሴኒኻ ኣደርቢው ባድላን ጅንስን ስኬቸር ጫማን ኣኽዲኒ ፈጨጭ ዘብን ብዘይ ስራሕ ኣብ ሙቸት ዘንብር
0: ናይ ብሓቂ ድኻ ብጃኻ ተዋህምን ንኸይትሉ
1: ኣነ መስፍን ደላላይ ንኹሉ ሓሪፍ የባህላይ በትበሊሕን ረቂቕን ጥበባይ በጥ ዘብሎ ናብ ዝኣግረይ ሃቦኻ ስለ ዝኾንክ ዲኻ ንዕካኒ
0: ዘይኮነስ ኣብ ሞባይል ቀልጥፍ እናበልካ ስለ ዝሃወካኒ
1: በል እዚኣ እንተ ዘይተግቢርካያ ካብ ኣፍካ ፀባ ከም ዘፍሰስካ ወረ እንታይ ክፀበቕናኢ ዳ ኪሎታት ኣዋርቕ ኣብ ሓዊ ከም ዘእትካ ይሕሰቦ
0: ከመይ ከመይ ድያ እዛ ጉዳይ
1: እታ ኣብ ማእከል ከተማ ዓብ እንዳ ክዳውንትን ሱፐርማርኬትን ናይ መዋእለ ህፃናት ቤት ትምህርትን ዘለዋ
0: እታ እንዳቕብኣ ጋለሪ ዘለዋ ተቐባይት
1: እሳወ እንታ ሃብቲ እዩ ዘይብልካ እምበር ነዞም ሃብታማት ቆፅሮም ኢኻ ትውዕል
0: ነቲ ሃብታም ዳ ትብሎን ዘለካ
1: እንታ ንሳወ ድሕሪ እጂ እታ ሃብታም ዘይኮንካ ንነብስኻ ውሲኽካ እቶም ሃብታማት ኢኻ ክትብል
0: ነታ ባምቢና ትመስል ትፃዕር ቆልዓቡሉ ትብል ንምሕረት ዲኻ
1: ምሕረት ድሕሪ እጂ እዛ ቓል እዚኣ ካብ መዝገበ ቓላት ናይ ኣእምሮኻ ንሓዋሩ ሰርዛ ሜርሲ ሜርሲ ተይ ኢኻ ትብላ
0: እንታይ ኻ ትብለን ዘለኻ እንታይ ኻ ትብለን ዘለኻ
1: ኣዛ ሃብቲ ዘሰኣንካስ ሃብታማ ዝደልዎም ፍላጥ ክትስ
0: ሓቦይ ዘረባኻ ዋላ ጭራሲ ኢነሉ እስከ እንታይ ክትብል ከም ዘለኻ ሲ ሕፅር ኣቢልካ ነገርኒ
1: ኣታ ንውሐ ነጊረካ ዘይቆልብካ ንስያ ሕፂረ ክትርዳእኒ
0: እወ ሓሳባትካ ፅሙቕ ኣብሎም ድንግርግር ኳልኒ
1: በል ንሳፈት ያትካኣላ ጉብዘናኻ ኣብ ቀልቢ ዓሊቡ መርሃዊ ኣምፁለይ ንስኡ መናብርተይ ንስኡ ናይ ሃብተይ ተኻፋላይ ትብለካኣላ እዚ ሲ ስዑም እግሪያ የብለካ
0: ሓውቦይ ንሳዳ ዕድሚኣ ክሳብ ዓንቀራ እንዳሸሪባቶ
1: ኣታ ንስኻ ከዓ ንሃብታ ስካብ ዓንቀርካ ትሽርቦ ዳሓርካ ክትበልጥ ሓደ ክልተንቆቆ ኣይሰኣናኒ ሃብታ ምስ ተቆጣጠርካ ከዓኒ ካልእ ውላድካ ካብ ካልእካ ትቕፅል
0: ሓውቦይ እታ ንዓመታት ብፍቕሪ ምሳይ ዜራ ንክንመርዖ ሽዱሽ ወር ተሪፍና ዘሎ ሳሮነይከ
1: ሓመድካ ዕደ ሳሮነይከ ሳሮንካ ከዓ ከሜርሲ ሃብታ ወዲ ትደሊ በል ክትፈልጥ ክልተ ድኻታት ክቋሮንኻ ብሕጊ ይሕትት ኣታ በታ ክንበታ ክድኦም ክትመልዋ ዘለኹም ዝዓለም
2: ሰሚዕኸኒዶ ኩሉ ከም ዝበልኩኺ ሕጅታይ ትገብሪ መሲልክ ኣበይ ኸሞ ዘለኺ በቃ መደባት ክርኢኺ ምፅኒ

0: ቢኻ ሂወት ዝበሃል ዘይብልካ ወ እዚ ዕደል ዝረኽብካ ዘለካ ስኻ እሳንታ ትረኽቦ ዓይናይ መሓሰየት ዝበካ ኣለኹ
1: ከመይ ቢላ ብዘይ ባይ ክትነብር ፈፂማ ዘይተሓስብ
0: ኣታስቕበል ደቂ ኣንስትዮ ብምቾት ዘናብረንን ቀዳምነት ዝህባ ሕጂ ፍቕሪ ፍቕሪ ስለ ዝተፃወተ ስማዕ የብለይን የብለይን ሰብ ዝሓካ ይኮም እዩ ፅነትካ ገዲፍትካ ክትከይድ እያ
1: እንደይ እዚኣ ፈፂማ ብኡምርያ የፀንሐት እዚኣ ህንደበት ያ ንዓይ ሃውበይ
0: ቻንስ ካምስ ዋንስ እዛ ዓድል እዚኣ እንተ ምሊጣትካ ኦሮማይ ካልእ ሰብ ምስ መንጠላ ሳሮንካ ከዓ ናብራ መሬድኒ ኢላ ምሸንዳሓትካ ኣብ ጣዓሳ ክትነብር ኢኻ
1: ሞበል ክሓስበሉ ዕድል ሃበኒ
0: እታ ሰብ ናብ መንግስቲ ሰማይ ክትኣትዮኻ እንተ ኢሎም ኻ ክሓስበሉ እየ ምበልካ
1: ናብራ ከም ይብለ
0: በል ናብራ ምስ ሜርስኻ ናይዛ ምድሪ መንግስተ ሰማይ እዩ እታ ወዲ ሸቕደ ይኮንካ ንስኻ ክትብሎ ዝግባእካ ንሳ እናበለትካ ዓይነኻ ትሓሲ
2: ግደፍ ዳሕራይ ጣዓሳ ፋይዳ ይብሉ
1: ሓውበይ ግን ናይ ብሓቂ ዲኻ ንሳ በዕላይ ሕተተለኢላትካ
0: ኣንታ ወ ዝቐደመ ይቐድም ተቐዳደም ወ እንድሕር ሕራ ኢልካ ደው ኢልካ ቁፅረኒ ስለ ዝበለኒ ድሕሪ ክልተ ሰዓት ክዳውንትኻ ቀየርካ ሜዳን የረኽበና ወደ ሓንካ
3: ሰምዓካ ኣለኹ ሕረይድካ ናታዳ ንጊርካ ንዲኻ ምንታይ ሓሲብካ ከተራኽቦ ኣበይ ሕራ ፅቡቅ በል ምስ ወዳእኻ ንገረኒ ኢኻ ድራርዳ ፍሉጥ ወረኻ ትፅር እውን ሓደ ክልተ ክትብለና ኢኻ ወሳፈንቲ ኣቻስኻ ብይኻ ኣቻስኻ
4: ቅድሚኡ
3: እቲ ናይ ስራሕ ዝደልዩ ዝርዝር ዝሓዘ ወረቐት ኣብ እዩ ዘሎ
4: ዋ ክፉት ቦታ ረእሞ ዘይብልና
3: ናኖ ኣሕፈሮም ዓርከይ ሓንቲ ናይ ካሸር ሰራሕተኛ ደልዩ ንዩ ዘሎ ኣነ ኻሪኸ ካብተን ዝርዝር ኣስማት ሓንቲ ዕድለኛ መሪፀ ክድውለለ
4: ሓራይ ፅቡቅ ኣብዚ ፋይል ብልዓል ለ
3: ዋይ ኣብዛ ጥቃጃ ዘሎ
4: ከይድም ዋነ
3: ሓራ

0: ደሓ ንርኢ እንታይ ዳ ዶ ንክእል ደሓ ንርኢ
1: ወይ ሰኒ እንዲ ኣጋጣምና ኣብዚ እንዳመፃ ክሳደ ቀን ምስ ፈልጦ ወዲ ረኪበስ ትካዳድንኡ ገለ መሊኡ ዝፈፂሙ ደስ ኣይበለና ይሓጎሰኒ ሕጂ ናብ ስራሕ ወሲደ ጫማ ክዳውንቲ ከምርፆ ገለ ሓገዛት ከዓ ክገብረን ፀኒሐ
0: እዋይ ሜርስ እኳ እዛ መንግስተ ሰማይሃ ኢለ ያ ፀናዓጊ
1: ወዲድንተገይረ
0: ርአኽርአ እዚኣ እውን የማነይቲ ዝገበረቶ ፀጋመይቲ ኣይትፍለጦ ትብል ጠቕሲ ስለ ተኽብሪ እዚኣ ከዓ ተወሳኺ ፅድቂ
1: እንታይ ድ መሲልካ መስፍን ሓወይ ነዛ ዘላትና ሓፃር ዕምርሲ እንዳተሓጋገዝና ተሰገርናዮ ፅቡቅ እዩ
0: ፅቡቅ ኣለኺ ዝበዝሕ ዕድሜና ከዓ ናይ ሰማይ ዕድመ ስለ ዝኾነ ሕጂ ክፅድቅ ተባህለ ኣብኡ ከለካ ናይ ገነት ፓስፖርድ ክኻትሕዚ
1: ኣብ ገነትካ ፓስፖርድ ኣለ
2: ሳሮንጓል እዩ ዝምስጋና ዘየ ድዮ ግን እታ ስራሕ ኣብዛ ትካልና ከምዘይኮነ ትፈለጥ ክለኹምሽ
3: እዎ ነጊርኩምለ እንዲኹም ኣነ ስራሕ ጥራሕ ዝደሊ ከምቲ ዝበልኩኹም መርዓይ ቀሪቡ ስለ ዘሎ ነቲ ውራይ ወዲ ውራይ ዝኾኑ ቁርብ ሓገዝ እንትኾነኒ ኢለ እዩ
2: ድሕሪ መርዓኸኸ ክትገድፍየ ድኺ
3: ኣይገድፎን በዓል ቤተይ እውን ጠቀም ስራሕ ስለ ዘይብሉ ሰሙን ተሓፂነ ናብዛ ስርሐ ሎሚ ናብራ ተሓጊዝካ እዩ
2: ብጣዕሚ ፅቡቅ ዛጓል በለዛ ማናጀር ሞት ምፃና ባዕለይ ክወስደኪ
3: ሓራይ ፅቡቅ ንዓኹም በራ ሸጊረኩም ይኸን የለዩ
2: ዋ ንዓይዳ እንታይ ክተሸግርኒ ኩሉ ሰብ ኳሓ ሓላፍነት እዩ ክዋፃእ ዘለዎ ናይዳ
1: መርባ ዳኣኸ

0: ርአ በል ርአ ንሳ ብሚት ዕፅፊ ሃባካ ትልብብ
1: ኣበይ ክረኸቡ እዚ ኣብ ኮነ እዚ ፅባሕ ዝምርዓዎ ስራሕ ስለ ዘይብሉ ሲ ኣነ ባዕለይ ሰሪሐ ክሕጉዘ እያ ኮ እኮያ ክትብለን ፅኒሕ
2: ኣታ ኩርኳ ኣብዘይፈልጦ ጎደና ጥፋኣት ባሸሚምካኒ
3: ፅበል ሓሳዊ ኣምላኽ ንክተማዘዝ እንኳ እዮም ርሂብካ ግን እዚ ክሕደት እንቋዕ ቅድሚ መርዓ ኣይኮነ ኣምላኽ ብጣዕሚ ይስ
2: ሳሪ ሳሪ በጃኽ በጃኽ ብልበይ ኣይኮንኩት እዚ ይጋጊኒ ብጃኽ ሳሪ
3: በልጃኽ ንዝኾነ ይኹን መሰናኸል ክስዕር ንዘይቅን ሰብ ክነብር ፈቓደኛ ስለ ዘይኮንኩ ወዲ ኣሎ
0: ፅንሒ ምሳ ክትከሪእኺ
4: ኣነ ከምዚአን ዝኣመሰላ ደቂ ኣንስትዮ ማረአን ዝምስጣኒ ስለዚ ምሳ ክሰሪሓ ድሌታ ከዓ ክገብረለ ቻው ዕና ጆ ኣንበሲት
2: ህወት ኣመሳቐልካ ምሽ ኣብ ውላትካ ፅናሕካ ኣብ ውላትካ ፅናሕካ
5: ሓንጣግ ንዓይሲ ከም ዝፈሪኻኒ
1: ካብቲ ውህሉል ሕማቕ ዝገበርካኒ እዚኣ ሓንቲ እያ ገና ውጥነይ ክቕፅል እዩ ክቕፅል እዩ ክቕፅል እዩ
5: በልኣነ ከዓ ንዓኻ ከቃፅለካ ከቃፅለካ ከቃፅለካ

0: ኣብቲ ጥዑም ጨና መግቢ እናዝተማቐርካ ምስ ፍሉይ ምርኢት ሓጎስ እናተዘናግዕካ ዝሓልፍ ዝነብሐ ግዜ እቲ ኸስቦ ነገር ፍቕሪ እዮም። መምህርን ተምሃሮን ነቲ ኩሉ ሰብ መዓልታዊ ዝወስዶ መግቢ ንኸዳልዋ ተማሂረን ይመረቐ ብምንባርን ኣብቲ ኣዳራሽ ፍሉይ ጽባቐ ኣብ ገጽ ይንበብ። ጽባቐ ናይዛ መዓልቲ ሓያሎ ደቂ ተባዕትዮ ተሳቲፎም ምንባር እዩ። ብዙሓት ኣወዳት ክሽነ ዝእትዎ ኣይመስሎምን። ይኹን እምበር ክሽነ ብዙሕ ጣዕሚ ትረኽበሉ። ኪንዮ ከብዲ ምምላእ ጥዑም ጨና ምስ ረኸብካ መንፈስካ ዝዓግበሉ ቤት ምዃኑ ኩሉ ሰብ ዝፈልጦ ሓቂ እዩ። ነዚ ስለ ዝተረድኡ ድማዮም እዞም ኣወዳት ንምድላው መግቢ ተዓጢቖምሉ ዘለዎ
1: ኣሎ። ካብ መብዛሕትኡ ሰብ ትሪኢኻ ኮኮ ዝመሃር ወይ ክሽነ ኣሰራርሓ መግቢ ዝመሃር ኣብ ደቂ ኣንስትዮ እዩ ዘሎ ወይ ገለ መለገለ ዝብሎ ከብዛሕት ኣሎ ሰው ክትሪዮ ትደሊኻ ክትፈለጥ እውን ሞያ ኣይፅላኒ ኣሎ ተበግሰሎ እስከ ክትሰርሕ ክፍትን ትብልኻ ከም ወዲ መጠን ፍሉይ ነገር ክትገብርካ ብዙሕ ትምነ ኢኻ። ስለዚ ካብዚ ለ ተበጊሰ ኣይሕፈረትና መምህር ዝጋሃር ኢኻ ሓቂ ዘርባ ልዕሊ ደን ልዕሊ መምህር ኮይናካ ሓጊዛትና ኣምላኽ መስግን ካብ ዝበፅሕናና
0: ልዕሊ 50 ዙርያታት ኣመሪቕካ ካልእ መመረቕታ ምስራዕ ዝፈጥሮ ስምዒት ቀሊል ኣይኮነን። ኣብቲ ብዘይብኡ ዘይኮነልና ትምህርቲ መግቢ ንስድራ ቤተን ዝኾና ንመኣዛታት መግቢ ዝኽሽና ሸውሃትካ ከቢተን ጥዕናኻ ዝሕልው ኣዴታት ምፍራይ ቀሊል በረኸት ኣይኮነን። መምህር ዝጋርያ እውን እዝያ ገይራ ከማደን መምህርን ሓል ዓመታት ሰሪሓ ጥራይ ዘይኮነ ንክንደይ ነዝሙያ ክምህራ እናደለያ ብሰርሒ ጥረት ገንዘብ ዘይተምሃራ እውን ባዕላ ምሂራተን ኣገናዕ ክትበሃል ዝግባእ ኣደያ። ስለ ዝኾነ ኢና ኣብቲ ታሪካዊ መመረቕታ ተምሃሮኣ ተረኺብና ነቲ ስነ ስርዓት ናባኹም ንብሎ ዘለና ተኸታተሉና።
2: ፅቡቅ ነይሩ እዚ ናይ ሓደ ዓመት ትምህርቲ ዝተምሃርናዮ ብጣዕሚ ፅቡቅ ኢና ዛዝብና እዮ። ክትምሃር ተደሊኻ ከዓ ዝፅግመካ ነገር የለን። ኩሉ መደብ ተትሕዞ ንሕና ከም ሰብ ሓዳር መጠን ደቅና ናይ ንኮ ኩላ ግዜ እዛ ትምህርቲ ትካየድ ካብ ሰዓት 3 ክሳብ ሰዓት 6 ስለ ዝኾነት

0: እቲ ናይ ንኮ ኩሉ ነገር ወዳዲእና ብትምህርቲ ዝፋኖ ተፋኒዩ ዝመፅእ ተመፅኡ ኣሬንጅ ጌርና ናብ ቤት ትምህርትና ፀገም ደምፃልና ነገር የለን። ንዓመት ከዓ መመላእታ ፅቡቅ ኢና ተማሂርና ብጣዕሚ ባህላውን ዘመናውን ኩሉ ብምሰናይ ምዝንጉዕ ዝተዋሃደ ትምህርቲ ኢና ከይድናዩ ዓመት ሙሉእ ሰ ኣይተረዳእና ንዓና መምህር ዝገሃርያ ከዓ ከምዚ ትሪኦ መምህር ዘይኮነት ኣደያ ናይ ኣደ ፍቕሪ ሂባ ኣደ ንደቃ ቤት ዝተትሕዞም ኣብ ገዛ ከምኡ መሰረት ኣትሒዛ ካብ መጀመርያ ክሳብ መወዳእታ ከይተሰላቻቸና ንዓመት ሙሉእ እንዳተናፋፈቕና ነታ ክላስ ኢና ንኸዳ ነርና
1: ሓለም ለኻዊ ስለ ዝኾነ ሓሓዱሽ ስለ ዝፍኖ ብሓቂ ኣሽተቻዊ ይኮነን
2: ትፈትፈቶ ወይ ከዓ ተሃርፎ ማዕሲ ክኸይድ ትብሎ ወይ ማዕሲ ክሰርሕ ትብሎ ኢና ኢድ ስራሕ ኣብ ኩሉ ማለት እየ ኣነ ስለዚ በዚ ካብዘን ተምሃሮ ክፍለ ይደሊኒ ብጣዕሚ ኢካ ድፈቶ ሞያይስ ብጣዕሚ እየ ድፈትዎ
3: እዛ መዓልቲ ቆፂርካ ብዘይውዳእ ዓይነት መግቢ ዘጌፀት እያ ዝነበረት ተምሃሮ ካብቲ ዝተምሃርኦን እናተነዳልየን ብምምፀን ካበየናይ ዓይነት ምግቢ ክትበልዕ ከም ዘልካ እዩ ዝሕብረካ ከም ብዝሐን ዓይነት መግቢ ብምምፁ መግቢ ብስነ ፍልጠት እንተ ደኣ ተሰሪሑ ከከም ንደልዮ ጣዕምን ትርኢትን ክዳሎ ከም ዝኽእል ተገንዚብና
4: ብልምዲ ትምሃሮ ኣሰራርሓ መግቢ ኣሎ ንኣብነት ኣብ ከተማ መፂናስ ኣሰራርሓ መግቢ ኣሎ ንበል ኣብ ገጠር ኬድካ እውን የለና ይብልን እንደ ግን ብዓብዩ ኣብ ዝተፈላለየ ዘመናዊ ትፈልጥ ኢኻ ብዙሕ ቀመማት ትመሃር ኢኻ ብዙሕ ኣሰራርሓ ሜላታት ትመሃር ኢኻ ብዓብዩ እቲ ኣጠቃቅማ ፎርኖ ኸማ ክንብልቲ ኮይናስ ኣብ ካልእ ዓድታት ዘሎ ናብዝን በበይ ንኸውን ንኽእል እዩ ብዛዕብኡ ፅቡቅ ነገር ትመሃር ኢኻ ፍልልይ ኣለዉ ኣብ ዝተማሂርከዮ ኣብ ዝበለፀ ደረጃ እውን ትበፅሓሉ ኢኻ ትኸስበሉ ኢኻ ክሰርሓለ የ ዋላ ይትበል እውን ንገዛ ኸውን ረድት እዩ
5: ትቀደም ንጥቀመሉ ዋላ ድባ ንበሎ ንኣብነት ሕጂሲ ባዕሉስ ዋላ ኣብ ብዙሕ ስድራ ቤታት ኣብ ብዙሕ ገዛ ኣይ ኣይንፎቶን ኢና ይበሃል ዋላ ኣሕምልቲ ሕጂ ግን ብጣዕሚ እዩ ኣገዳሲ ድባ ንባዕሉ ሲ ኣብ ፀብሒ ከም ፀብሒ ኮይኑ ይስራሕ ኣብ ኬክ ይስራሕ ኣብ ሚልመላታ ይስራሕ ኣብ ኩሉ ዓይነት ይስራሕ ሕጂ ምስተሰርሐ ግን እቲ ስኻ ሓደ ዓይነት ትፈልጦ ዝነበርካ ፀብሒ ትሰርሖ ጥራይ ዝነበርካ ድባ ኣብ ብዙሕ ዓይነት ኣትዮ ክትሪኦ ከለኻ እሞ ምስ ጣዓምካዮ ከዓ ዝያዳ ዕግበት ትረኽበሉ ድሓር ከዓኒ ዋላ ዝበለስ ኣብ ክረምቲ በለሲ ቀሪፍካ ንግዜኡ ድብላዕ ዳኣ እምበር ንደቅኻ ንቁርሲ ንገለ ኣይተዳልዎን ኢኻ ነርካ ዋላ ተገዚኡስ መሽምሽ ድጓሓፍ ነይሩ ሕጂ ግን ብሜልሜላታ መልክዕ ኣዳሊኻ ንባዕሉ ዘይትቡን ኣብ ዝበዝሓሉ ዝያዳ ሕጂ ኣብ ዝኸበረሉ ዘይኮነስ ኣብ ዝበዝሓሉ ኣምፅኢኻ ሜልሜላታ ጌርካ ንደቅኻስ ጣዕሞቶም ኣብ ቁርሶም ክትቦም ከለኻስ ዓብዪ ለውጢ እዩ ብዙሕ ነገር ማለትሲ ትጥቀመሉ ዘይትግደድ ዝነበርካ ሕጂ ግን ተሰሪሑ ምስ ረኣኻ እዮ እሞ ዝበለፀ ዋላ ብፕሮቲን ይኹን ዋላ ብዓይነት ኣሰራርሓ ይኹን ክትሪኦ ከለኻስ ብጣዕሚ እዩ ፅቡቅ ንዓኻ ከዓ ትምህርቲ እዩ ንደቅኻ ከዓ ዓብዪ ሓገዝ እዩ ዋላ እውን ዓብዪ ሓገዝ እዩ ሜል ማለት ካብ ድኳን ክተምፃን ባዕልኻ ሰሪሕካ ክተዳልዋ ከለኻንሲ ነንበይኒ እዩ

0: ክሽ ነዛብካ ኣትእቱ ድስቲ እውን ትነፅጎ የብላን ይኹን እምበር ኩሉ ኣብ ድስቲ ዝኣተወ ጥዑም መግቢ የውፃእልካ ማለት ኣይኮነን ክንደይ ዝኣክል ትሕዝቶ ዓለካ እውን ኣይኮነን እትሕቶ ጥዑም መግቢ ምድላው ስነ ፍልጠት እዩ ኣብታ እትዕቅና ማንካን ሰዓታት ምብሳልን እዩ ዝምርኮስ ስለ ዝኾነ እተን ነዚ ተረድየን ዝተምሃራ መንእስያት ይኹና ኣዴታት ነዚ ትምህርቲ ብምውሳደን ብዙሕ ከም ዝተለውጣሉ እየን ዝገልፃ
1: መጀመርያ ንግሆ ብፕሮቲን ዝተመጣጠነ ብፕሮቲን ትሕዝቶ ዘለዎ ቁርሲ እንተቆሪስካ ፋዱስ ከዓ ብዓይነት ኣሕምልቲ ትትክኦ ምሸት ከዓ ፍኹስፎኽስ ዝበለ ምግቢ እንዳመቓራሕካ ኣመጋግባ እወ ዓብ ክስተይ ኣለዎ ዓብ ለውጥ ኣለዎ ተማሂርናሉ ኢና እቲ ኣመጋግባና ክንሰርዕ ገይሩና ኣሎ ብጣዕሚ ፅቡቅ
2: ዋላ ክገድፎ ዶ ኢለ ነረ መጀመርታ መፅሓፍ ኣላ መፅሓፍ እንዳርእኹ ሰርሐ ይኽእል እየ ይብል ነረ ድሓር ግን ጣዕሚ ኣይስሕበካ እዩ እቲ ትሰርሖ መግቢ ከዓ ዝያዳ ብጣዕሚ ይጥዑም ኣብ ኩሉ ዓይነት መግቢ ኣሜል መላታ ይኹን ከምዚ ክትብሎ ፅንሐት ሰምሃር ናይ ቁልጥፍ ቁርሲ ንደቂኻ ከምዚ ማለት ጋዝ የብለይን ገለ የብለይን ከይብልካስ ናይ ስሉጥ ግብር ኣቢልካ ንደቅኻ ክተፍ

0: መምህር ዝጋርያ እዛ መዓልቲ ፍሉይ ሓጎስ እተዝተማዕረላ ምዃንያ ትዛረብ። እዞም ናይ ሎሚ ተመረቕቲ እውን ከምቶም ዝሓለፉ ገለ ቤት መግቢ ክኸፍቱ ገለ መምሃራን ክኾኑ እዚ እንተተሪፉ ድማ ንቤቶም ጥዑምን ጥዕኑ ዝተረጋገፀን መግቢ ኣዳልዮም እቲ ኩሉ ሰብ ዝብህጎ ጥዕና ናብ ሕብረተሰብና ከመሓላልፉ እያ ተተሓሳስብ።
1: ኣነ ነዘን ተምሃሮ እዚአን ፀፅቦ ምንየለን ከምዚ ኣነ ዋላ ኣብ ዝበፅሐ እኳ ተደይበልኩ ሲ ድሓና ኣይተኣኽለ ንረኪበ ኣለኹ እሰን ከዓ ኣብ ዝብፃሕ ልዕልና ክበፅሓ ልዕልና ከም ዝበፅሓ ፍሉጥ እንድዩ ንፉዕ ተምሃራይ ካብ መምህሩ ከም ድነፍዕ ኢና ንፈለጥ ንሕና መባእታ ንጊርና ያን ኣለና ንሳተን ግን ልዕልና እየን ክኾና ግድን እየን ቆልዕትን ልዕልና ከም ዝኾና ኢና ንፈልጥ ክትሪአን ከለካ ትሕጎስ ናይ ብሓቂ ትምህርቲ ዝኸፈታ ኣለዋ ከምዝናሃና ድሰርሓሉ እውን ኣለዋ ብሓቂ ኢካ ትሕጎስ ተመሓላለፉ ትብል ሕጂ ኣባ ከጥራይ ንድሕር ኮይኑ ግን ሰብ ውን ኣይምረኸብናን ኣይምሃርናን 52 ግዜ ኮነን ሳ 5 ግዜ እውን ኣይምመረቕናን ሕጂ እሰርሓሉ ወይ ጥቀማሉ ኣለዋ ኢልካ ተሓስብ ዳሓር ዋላ ክረኽባካ ከልዋስ መምህረይ ከምዚ እንደ ኮይና ኣብ ከምዚ ስራሕ እንደ ረኪበ ገለ ክብላካ ከልዋስ ክትቅፅሎ ትዳፋፋእ ማለት ነቲ ስራሕ ሲ ክትቅፅሎ ትዳፋፋእ ሕጂ ኣነ ከዓ ክንዲዚ ተምሃሮ ብዙሓት ምሂረ ወይ ክንዲዚ ነይረን ኣይኮንኩን ዝብል ዘለኹም ጓላተን ውሕዳት ኮይነን ሲ ኣብ ፍረን ተበፂሐን እሱ ጥራይ ዝኣኽለካ እሱ ጥራይ ክኣኽለኒንዓይ ኣነ ከም እየ ዝብል ካብ ቅድመ ከምዚ በፂሐን ተምሃሮ ገለ ከምዚ ኣይኮንኩን ተን ዘለዋ ሲ ኣበይ በፂሐን ኣበይ በፂሐን ኢለ ድሃየ ንድሓት
2: ኣብዚ ናይ መወዳእታ ዓመት ናይ ትምህርትና መመረቕታ ስለ ዝበፃሕና ብጣዕሚ ሓጎስ ይስማዓኒ ዝያዳ ከመስግና ዝደሊ ከዓ መምህር ዝጋሃርያ ምስ ደቃ ደቃስ ኣብ ዝመፅሉ ግዜ ዝኾነ ካብ ደገ ድመፀ ሰብሲ ክዘናጋዕ ክፃወት ምስ ዕርክቱ ግዜ ክሕልፍ ጥራይ ድደሊ ደቃ ግን ግዜኦም ሰዊኦም ንዓና ናይ ብሓቂ ዘይንፈልጦ ካብ መፅሓፍ ወፃኢ ኣብኡ ዝረኣይዎ ብዙሕ ምሂሮምና ዶክተር ሙሴ ከምኡውን ሰምሃር ጓላ ብጣዕሚ ኢና ነመስግኖም መምህር ዝጋሃርያ ከዓኒ ብጣዕሚ ነመስግና ኣደን መምህርን እያ ብደይቀል ዓለም
0: ወዲ ሰብ ክሳብ ዝሃለወ ምድላዊ መግቢ ኣይቋርፀን መዓልታዊ ሓድሽ ትምህርቲ እዩ ዝወፅእ ስለ ዝኾነ ንህሉ መፅናዕትታት ዓለምና ተወከሰት በዘይ ምሕላል እትምህር ዘላ መምህር ዝጋሃርያ ምስጋና ይግብኣ ንተመረቕቲ እንኳዕ ሓጎሰክን ኣሰራዲኸን የስዕብክን ኢልና ክንፍለየኩም ብርኹ ሰንበት።

0: ግዜ እዚ ግዜ ንቕድሚት ዝሕንበብ እናጐዳደለ ጽጋዕ ዕድመ ናይ ሰብ ምጥቃምካን ዘይምጥቃምካን ፍጹም ከይዓጀቦ ትሚሉ ዝምርሽ ድንብርፅ ዘይብሎ ጭርኡ ዝሓዘ ጥራሕ ዘርክቦ ንግዜ ብዙሕ ንዋይን ግፍሒ መሬትን ምውናን ምልክት ሃብቲ ቀዳሞት እዩ ዝነበረ። እዚ ድማ ግዜኻን ዕድመ ንእስናትካን ብግቡእ ኣብ መዓላ ብምውዓል እትኸዕብቶ ወይ እትውንኖ ርእሰ ማልካ እዩ። ስለ ዝኾነ ብዘንበሩ ወይ እናበሩ ከም ዝበሃል ትማሊ ግዜኻ ብግቡእ ብምጥቃምን ብምጉያይን ዘጥረኻዮን ዝኸዕበትካዮን ጽባሕ ኣብረኽ ምስ ኣብየን ምስ ረዘዘን ካብ ማንም ከይተጸበኻ ብዝጸጽናሕካዮ ክትነባበር ምኽኣልን ንውሉዳትካ መትከል እግሪ ምግዳፍን ረኻቢኡ ዝረኽቦ ዓብ ጸጋ እዩ። ገና ኣብ ጽቡቕ ኩነታት እዮም ዝርከቡ ኣቦኦም ሓኔታይ ስለ ዘበሉ ብወዲ ሓኔታይ ዝብል ቅጽል ስም እዮም ዝፍለጡ። ኣብ ርእሲ እዛ ምድሪ ልዕሊ 18 ዓመት ኣቕጺሮም ከም ዘለዉ ይገልጹ። ገና እውን ኣለኹ ዝብሉ ዘለዉ ንዕልሚ በዓል ጸጋዮም ኣቦይ ጸጋይ
1: እዎ ካብ ጥልያን 18 ምፅእ ሓዛ ብኡ ገርካ ዋላ ምናልባሽ ተጋግየተልየ ባዕልኹም ትምህርቲ ንዳኣ እምበር 18 ድማ እንታይ ኣትዩ እኳ ኩሉ ግዜ ዳይ ሕጂ ስክቕፅል እየ ብ110 ኣሕልፋ እወ ለዘበል ልደት እዛ ዝሓለፈ ትማሊ ልደት ኣምላኽ
0: ኣቦይ ጸጋይ ብማሕረስን ምጓሰን ኣብ መዓርን ኣጅቦን ዝዘቕበበ ደንበ ከም ዝዓበዩ እዮም ዝዛረቡ። ንድሕሪት ክምለሱ ከለዉ ዝዝክርዎ ንእስነቶም ሎሚ ዝምለስ ኣይኮነን።
1: ተወለድ ኩሉ ዓዲ ምርሆ ኣብ እንዳደይ ዓዲ ምርሆ ቋሓይን ኣብ ቋሓይን ዝዓበ ኩሉ ዝመፅአ ኣቦይ ሕሸኒ ኢለ ዝመፅአ ካብዚ ግን ዝበዝሕ ኣብ በረኻ የ ምቕማጠይ ዝበዝሕ ግዜ ኣብ በረኻ የ ድዕልፎ እቲ ምላዳ ርከብ ኮይኑ ምዘወሱ ምሰበልካ እምበር ፅቡቕ እየ ተሓዳረይ እውን ጥቡቕ ንሳ እውን ሕጂዳ ተደምሲሳ ፅ እምበር ፅቡቕ እያ ሓሊፋኒ ጥቡቕ እምበር ምስ ኣድጊ ምስ ከብቲ ምስ ገመል ኩሉ ነረ ኩሉ ኣነ ዘየ ጥረኽዎ የልዎን
0: ደይሎም ኣሪገ ሸገ እየ ነይረ ሸገ ከም ዝበሃል ከምዚ ክሰምዕዎ ዝፀናሕኩም ኣቦይ ጸጋይ እውን ቀደም ዝነበሮም ጉብዝናን ዝናን ተጠቂሞም ዘጥረይውን ደንበ ዝመልኣ ዝነበራ እሞ ሓልፋይ ስኢነን ዝተሸጣን ዝተለወጣን ንዋዮም ክዝክሩ ከለዉ ከምዚዮም ዝብሉ
1: ጉስነ ደኣ ወከ ምስ ዝብ እንዳተማናጠልና ንነብር ነርና እውን የጉርሃና ድ ወብለን ይወስድና ሓንሳብ ይሕድገና ኣብ ዝሆወየ ክልተ ከብቲ በሊዑለይ እወኒ ገና ዝኾነ ኮይኑ ብዙሓት እየ ነረን ናይ ኣስገደ መሬት ኣብኡ ሓድማ ዝኳጠ ይበሃል ቃላይ እንድዩ ኣብ ኣሰሰት እየ ንምለሳ እቲ ቦታ ጭልየ ዝበሃል ኣሎ ሳዕሪ እንታይ ክብለካ ተኩብልያ ደልያ

0: ነዞም የማን ደሎውን ነዞም ፀጋም ደሎውን ይዕድሎም ብይኑ ይበልዖን እዩ። እቲ ሽም ግን ኣብ ሓ ሰለስተ ብልዕቲ ኣብዛ ሓንቲ ማኣድ ይብላ
1: ይመፃ ምልክት እዚ
0: ናይ በዓል ግዳይ ጣዓሞት ኣይብልዕኒ ቦይ ከምዚ ሓንሳ ንግሆ ብላዕ ኣቢሉ ወረ ብልዒ ዝበሃል ሳ ይፈልጦን እዩ ነሩ እንታ በላዕ ጣዓሞ ንዓ ግዳይ ጣዓሞ ይብል ደርፍ ኣርሆላትኹ ንዚኣቶውን ኣይትፈልጥዎን ንምበር ኣይርከብኩምን ኣርሆ ንድያ ኦ ክትብል ከላ ና ምሕርኛ ክትዛርብ ከላ ዋ ሰብ ክዋዳ ተወዲ ኣትደሊ ኣባነውፅ ሃይለ እጅኻ ስደዶ ሓደ መዓልቲ ኣብ ዓደባል መርዓይሊ ምስከደ ኣብ ዓዝባን ደብሪ ኣባነውፅ ሃይለ እጅኻ ስደዶው ዝኾንደ ይኮነ ዘንጀጀዶ መስለው እዚ ቆትልካዮ ዘለካሲ በሎም እንደ ቆሽሙዶም ንኩሎም ስቂኢሎም ዝምድር ደለዉ ኢላቶ ዓደይ እንድዩ ኣብ ዓደይ ድማ ይገብር እኒሀ እምበር ብጩቅ ኣይብሉን እዮም እዞም ዓድና ብፅሪሕ ኣይዛረብዎን ብኩሪ ኣይዛረብዎን ብጣዕሚ ተዘይኮይኑ ሒሉ ነርዎ እዩ
1: ሕጂስ ጨፈራታት እስ ንገሩና ናይ ቀደም ትጨፍርዎ
0: ዝነበርኩምዝበል ስ ያክለኒ ያክለኒ እሱ
1: ኣይ
0: ኣራ
1: ሓደ ክልተ ድሓን ወስበሉና
0: እንተዘይ መይቱ እንተዘይ ተሓሪ ኢዱ ወድንበሳዶ ተዓዝቢ ኢዱ ኣላህና ሓንቲ ደርፊ
2: ኣቦይ ፀጋይ ኣብዚ እዋን ካብ መዛንኦም በይኖም ብምትራፎም ይህን ምሂን መባህልቲ ዓርኪ መሓዛ የብሎምን ስለ ዝኾነ ድማ ፅምዋ ከም ስምዖም እዮም ዝዛረቡ
0: በዓል ፀጋይ ተወለመድን ሕጂ እኳሎም ቅነታ ሰበይቱ መይታ በዓለ ዛይድ ብርሀ የዕርኮ ይነሮም ኣብዚ ኩሎም ውድእ ኢሎም ውድእ ዋላ ሰብ ይገለ ኣሎ መዘንኡ ኣይበሃልን እቲ ግዜ እንደሉ ኣይጠበቐን
1: እንታይ እቲ ምልስኪ ናይ ስጋብ ሕጂ ዘንብረኩም ዘሎ ስጋብ ሕጂ ናይ ዘንብረኩም ዘሎ ስንታይ እዩ
0: እንድዒ እቶም ኣሕዋተይ ኣርባዕተ መይቶም ዘይበልኩኻን ንዕኦም ድሕር ወሰዱ ግዲሉ ኮይኑ ስኽእል እየ ንብረኒ ንብር ኣነ ኣይደለኹዋን ኣይደለኹዋን ንዓይ ሂብኒ ቆልዑ ወሊደ ሸሞንተ ቆልዓ ዋ እቲ ዕድመ ድማ ርኢኻዮ የንጠርጥል ወረ
2: ኣቦይ ፀጋይ ብዙሕ ዓመታት ንድሕሪ ተመሊሶም ዘዕልልዎ ዕላላት ሰሚዕካን ናይ ምዝካር ክእለቶም ርኢኻን ወዲ 18 ዓመት እዮም ክትብል ኣይትደፍርን ገና እውን ኣብ ፅቡቅ ቁመና እዮም ዘለዉ
0: በር መንግስቲ ጣልያን ሓደ ጎን ንፉዕ እዩ ሓደ ጎን ድማ ብረት ዝበሃል እዩ እቲ ውኢሉ ፍልም እቲ ምስ በለ ብረት ሓፂና ዝሓዘ ሓደ ከይተርፍ ብሙሉእ ኹም እቲ ውኢሉና ብጀካ ወታደር ኣብዚ ድሕዘ የልብዎን ሰራቅ ከይበዝሕ ገለ ከይበዝሕ ገለ ኢሉና ነዚ ሃገር ንኩሉ ሃና ሕራ ኢልና ሓደ ሰንካም ኣብዛ እንዳባ ስምዑን ነታ ብሮቶ ሓቢእዋ ተቐሚጡ ክጠፍእ እንዲ ክነግርካ እንድ ክጠቐሚጡ እታ ሰበይቱ ትብእ ዝተበላ ክፈትሓ ዕግርግር ተበሉስ ክይድላን ጣልያን ንግራ ብያትሉ ካብ ዓዲ እንዳባ ስምዑን ብትኹል ገሮም ብትኹል ነሮም እዮም ንቁጣ ነሮም ካብ ትኹል ሕጆም መፅኦም ኣብዛ ናይ ዓዲ ግብስስ ክበፅሐ ከሎ ኣብዛ መቂዕ ስቕላብልዮም ሕንቕ ጨካናት እዮም ጨኽኒ ንርዎም ሰበይቲ ድማ እዚ ባልያ ዝበሃል ተዓስኪሮም ዘማ ሃገርና ብምሎም ተኸቲቦም ሕጂ ክመፁ ከለዉ ከብቲ ብዙሕ ኣይነበረን ዝሃገር ኣድጊ ቁሩባጣል ግለመለ እዩ እምበር ኣይነበረን ሽዑ ክመፁ ከለዉ ፈረንካ ናይ መኒኻ ትብሎኒ ዒላ በርዒድ ናብ ወሪዶም ሓባባትን ጓጉል ኣይቅርኒ ከምዚ ድበለ ኣምፂኦም ሓያለ ዘርኦም ኢልና ዳዕራይ ውዒል ሓዲራ ድማ መጎሎ ድማ ብታሕቲ መፃ ምስ ጣልያን ምስ ባርያ ስምማዕ ኣይነበርናን ሓደ መዓልቲ ይቐትሉ ሓደ መዓልቲ ንቐትል እዩ ሓሊፍናዮ ንማዳ ዘምበላ ዝተሃፍዮም እዮም ጋሉ ዝበሃል ንወደ ጃስመረ ቅትል ኣቢልዎ ንዓእቶ ኢሉ ትመሓ

0: እዙ ድማ እዩ የእቲ ወንበር ኮፈልና ዓይለማ ኣብ ግድግዳ እቱ ምስ በልዎ እኒሄ ጥይት ገሮም ቆትልዎ ቆትልዎ ካባ ንስዙ በዚኣቲ ደ ይበሃል ጠፊእቲ ሰብኣይ ተዘቐተለይ ጋልኒዮ ጋሉ ደንበላስ መፂኦም ካነብሶካ ኣሉ ይበሃል ድረፍ።
1: ብተወሳኺ ኣብቲ ሎሚ ዘዕለልዎ ዕላል ተማሊ ዕድመ ንእስነቶም ብፅቡቅ ከም ዘሕልፍዎ ካብ ገፆም ተንብቦ
0: ክንክተብልና መፂና 8 ሰብ ኣብዛ ዓረዛ እዩ ራእሱ ኣለላ ተለይኹ መፂኡ ክተበና ሓሚድ እዩ ዝበሃል ትዝርጁማ ነቲ ጣልያን ሕጂ እንታ ሓሚድ ሓወይ ኣብ መጠቁር ትምትምትምትም ኣቢልዎ እንታይ ኢና ንገብሩ ደቀይ ከብቲ ሕናየን ንኸይድን ትግራይና ትግራይ ብዙሕ ኣይጎደአን ኣንበጣ ነዛ ሃገር ግን ክስር የብሎ ብየናይ መፂኡሉ ዋላ መቂዕ ዋላ መቂዕ ዋላ ቆፅሊ የ ተላይ ነዚ ገረብ ሽምጥጥ ኣብሉ የጥፍዎ ክንክተብልና ደይብላ ነዛ ከምዚኣ መሰለት ሕርክም ኣቢሉ ኣብዚኣ ርክብዋ ኢልና ምርካብ ሲኢነያ ስን ሓደ ርክብዋ ነሩ ስኑ እዚኣ ንቕፍ ኢላ ስኒ ካ ጎደሎ እዩ ነዛ ሓንቲ ይጭላፍ እወ ለሚንካ ኮ እዩ እወ ንኽትክተብ እዋ ኣይ ጥሜት ኣትይዎ እንዲ ህዝቢ እወኒ እንዳሸጥካ ፍቐድ ሃብታማት ዓዲ ጉልትናን ዓ ሰበዳ ንድበሃሉ ቁሩብ ይሕሹ ካብኡ ዳጉሻ ሸሚትና ነምፅእ ሸሚትና ነምፅእ ዳጉሻ ኣብቲ ሽዑ ኣጅቦ ኣለና ኣነ ገለ ኣሎኒ ፀባ ኣሎኒ ኩሉ ብኡ ገርና እቲ ግዜ ንሕልፎ ክንደይ ድኻ ድማ ገረ የብለኒ ኣይበሃልኒ ነብሩ እዩ።
1: ኣቦይ ፀጋይ ምስ ዘን ሎሚ ብዙሕ ጥዕና ዘይረኸባ በዓልቲ ቤቶም ዘሕልፍዎ ውግዕ ሓዳር ኣዝዩ ምቁር ምንባሩ ብምግላጽ ነቲ ብዕራያን መልሲ ሰበይትን ኣብ ሳለስተ ዝብል ብሂል ኣይድግፍዎን እዮም።
0: ኣይ ነብሩ ይወይፍ ንፈልጦ እንዲና ግና ስዋ እንታይ ሰበይት ውቂዕካ ዝቕምኖ ኮይኑ ነብሩ ነብሩ ወላ ጀጋነ ንዓኻትኩም ክትወልድ ከላስ ክቕዓ ይግባኣኒ ድዩ መሲሉ እኳ ሕሰቦ ሞ እቶም ደቃ ይጉህው ገለ ዓይነቱ ዝረባ ዓለ ኣይኮነን እዙ ኣቐምጦ ደኣ
2: ኣብቲ ዓባብያ ቁዕልቲ ከመይ ነርኩምስከመይ
0: እቲ ዓባብያ ናይ ገዛይ ኣየ ናይ ክብሪ ክትብሎ ኢኻ ዳሕራይ ዕብት ምስ መፀ ምስ ጀመረይ ኒ እምን ሓጀር ወሪዳ እዚ ጀረካን ዓብ መዓር ሕጂ ሃለይ መፅያ መዓር ሕጂ ሃለይ መፅያ ዘዳርጋ ሓያለ ኣብልዑኒ ሕጂ እዞም ደቀይ ናታ ሓሲቦም እዞም ክልተ ቆልዓ ምሳይደ ኣለዉ ኣነ ኪሎ ክገዛልካ ኣነ ኪሎ ክገዛልካ ኢሎም ክልተ ኪሎ ሰለስተ ኪሎ እንዳግበሩ የብልዑኒ ይበልዕ መዓር እዩ ቁሩብ ኣፅኒሕኒ ይብሉ ቲ ከብደይ እምበር ኣምላኽ ክንዲ ሃብታማ ይኸዱዩ ኣለውን ካብኣይ ዝሃብቶሙ ግና ሲ እቲ ኣምላኽ ፅናሕ ኢሉኒ ኣይፍቐደለይን
2: ኣለዎምክንያቱፀባ
0: ድኣ ምሳይ እዚ ስነይ ሕጂ ሓደ ክልተ ከይዱ ነሩ ሙሑው ኢሉ ከይዱ እምበር ኣቃንዛ ብለይ ገለብለይ እዛ ዓይነይ መጥባዕቲ ሓደ ሶዳን መፂ ነሩ መደፈራ ኣብኣ ምስ ጠብሓኒ ኮለሌላ ሕጂ ኣማዓዲ ዓደስ ጎደም ዘለዋ ይርኢ ይፈልየን ዓይነይ ፅቡቅ ልበይ እውን ዳሓንየ ዳሓንየ ልበይ ምርሳዕ ቁሩብ ርስዕ ብል እንድ ዳሓንየ
2: ዓይነት መስተ ከንታይ ኹም ፈዱ ካብ መስተ ማይ ዲኹም ስዋ
0: ፀባይ እምበራ ስዋ እዚ ቁሩብ መዓልቲ ውይን ይብለኒ እንዳ ስዋይ ኣቱን እያኣነ ኣይከኣቱን እዞም ደቀይ እዛ ሰበይቲ ካብቲ እንዳስዋ ገዚኣ ተምፃ ኣለይ ኣብዚ ዓዲ ክላ ትረፈኒ ሎሚ ድሕሪ ሎሚ ኣብ እንዳ ሰብ ኣብ እንዳ ታሽሙ ክንዲ ሰብ ኮይና ኣብኡ ወይ ንኣሽቲ ባኣሱኻ ስዋ ምስተኻ ኣሎ ይፅገብን ድዩ ክትመላለስ ሕማቕ ይርከብ ኣነ ሳ ፈሊጠ ኣብኣ ስዋ ውን ኢሉ ንደምፅለይ ካብዛ ሰላ ግርም ፀቡቕ ይበሃል ካብ ኣምፅያ ሰቲ ካብኡ ዝሓለፈ ፀባይ
1: ብማሕረስን መጓሰን ዝዓበዩ ኣቦይ ፀጋይ ነቶም ዕድሚኦም ንትምህርቲ ዝኣኸሉ ደቆም ካብ መዛንኦም መታን ከይተርፉ ከምህርዎም ነይርዎም። ስለዚ ንሶም ናብ ምሽንጋል ደቆም ናብ ማኣዲ ትምህርቲ

0: ጥሪቶም ድማ ናብ ዕዳጋ ተወሳስዑ።
1: ኣንታ ከብቲ ብዙሓት ነረናኒ ከይተዓወትኩለን ጣሓኒ እንታ ይገብረለን ጥራይ ፅቡቓት እንዳኾና ገለ ይገብረለን ስኽኢል ይሕልወን ሕጂ ኢለ ዳሕራይ ጭራእትኒ ክላዕ እስኪ ከምህሮም ደኣ እሞ ትረፍ ከብቲ ኣይተዓወትኩን ሕጂ ድማ ንሳቶም ልግቢ ተገብሩለይሲ ከምህሮም ዳ ኢለ መጥየ እዋ እዚ ዝሪኢኻዮ ኣጋር ሓኪም ኮይኑ እቲኣቶም ሕጂ ሰጊሮም ድማ ምጉብን ኣለዉ ምጉብን ኣለዉ ዳሓኒ ጥዑም ሓሊፈ የ ኩሉ ወሰደኒ ሕጂ ሲ ደሓን ከለኻ ተወሰደካ ምስ ቆልዑኻ ከለኻ እዩ እምበር ክትብል ክትብል እቲ ጉዳይ እንዲኻ ሓንቲ እኳ መይትሃኒ
0: ንእስነት ከደቴ ከምዚ ኣንዳ በለቴ ከምዚ ኣየ ወይዛ ኣርጋኔ ወይዛ ኣርጋኔ መፀትን እምበር ኣነስ ኣይደለኽዋኔ ከም ዝበሃል ኣቦይ ፀጋይ ድማ ደጊም ዝወሰድክዎ ዕድመ ይኣኽለኒ ብምባል ናብቲ ዘይተርፍ መገሻ ቅድሚ ደቀይ ክኸይድ ናይ ወትሩ ፀሎተ እዩ ብምባል እዮም ተፋነሙና ወዳሕንኩም
2: ከዘኛ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ ይ

keren.

0: ዕውትን ምስ እዋናውነት ብምዝማድ ከም ዝስርሐሎም ሞያውን ማሕበራውን ፍልጠት ብቑዕ ተመክሮን ስነ ምግባርን ዝዓጠቐ ዝፀጋ ሰብ ንምህናፅ ድማ ኣድላይ ዘበለ ፃዕሪ ክግበር ምዃኑ ነዚ ንምስማር ኩሉ ኣባል ብቐጻሊ ንቕሓቱን ናዕበየ ንምዕዋት እዚ ውጥን እጃሙ ክበርክ ተዘኻኺራ
1: ፈስቲቫል ኤርትራውያን ነበርቲ ምዕራብ ካናዳ ፅንዓት ናዋሕስና ብዝሕብል ቴማ ብሓደን ክልተን ናሕሰ ኣብ ከተማ ኤድመንተን ብዓብ ድምቀት

0: ናይ ኩሉ ኤርትራዊ ውርሻ ከም ዝኾነ ገሊፆም። ኣብቲ ኣጋጣሚ ኣብ ህሉ ኩነታት ሃገር ከምኡ ውን ዞባውን ዓለማውን ምዕበለታት ዘተኮረ ሰሚናር ብናይ ክብሪ ዕዱም ኣቶ ኤልያስ ኣማረ ተኻይዶም። ዓለማዊ ቅነ ፀባደ ብደረጃ ሃገር ንመበል 24 ግዜ ኣብ ኣስመራ ተዘኪሮም። ነቲ ትማሊ 4 ናሕሰ ዝተኻየደ መደብ ዝተኸታተለ ወኪል ኤሪና ዞባ ማእከል ቤት ኤል ሰሎሞን ዘዳለወቶ ፀብጻብ ኣሎ ስዒቡ ክቐርብ እዮም።
1: ፀባ ጡባደ ኪኖ ምግቢ ኣብ ምድልዳል ዝምድና ኣደን ዕሸልን ዘለዎ ተራ ኣቕሊልካ ዝረአ ኣይኮነን። እዚ ካብ ደን ህፃን ዝውሃብ ክቡር ህያብ እዚ ኣብ ጥዕና ህፃናት ልዑል ኣበርክቶ ከም ዘለዎ እዩ ዝግለጽ። ስለዝኾነ እዩ ብደረጃ ዓለም ዓመታዊ ብክብ ዝበለ ክብሪ ዝዝከር። ዓለማዊ ቅነ ፀባደ ቀዳማይ ውሕስ ጥዕና ህፃናት ስለዝኾነ ልዕሊ 2 ዓመት ንቐፅሎ ብዝብል ቴማ ብደረጃ ሃገር ኣብ ኣስመራ ተዘኪሩ። ኣብቲ መደብ ኣብ ሚኒስትር ጥዕና ሓላፊት ኣሃዱ ስነ መግቢ ሲስተር ኣምለሰት ሓጎስ ኣብ ዘስምዑቶ ቓል ፀባደ ዝኾነ ተወሳኺ ምግቢ ዘየድልዮ ብተፈጥሮ ድሉ ፅሬቱ ሕሉ ንዕቤትን ምዕባልን ዕሸል ድማ ቲዝበለፀ ትሕዝቶ ዘለዎ ባህርያዊ ምግቢ ከም ዝኾነ ገሊፃ። ንፀባ ጡባ ቋናፂቡ ናብ ሰብ ሰርሖ ፀባ ከም እንዝምብል ዝገብር ዝንቡዕ መውዕዋዓት ይስስን ከም ዘሎ ዝጠቐሰት ሲስተር ኣምለሰት ነዚ ንምግታ ኣዴታት ኣብቲ መሰረታውን ባህርያውን ምግቢ ህፃን ከተኩራ ሓበራዊ ዘተን ተገዳስነትን ዝሓትት እዋናዊ ዕማም ከም ዝኾነ ኣገንዚባ። ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ምብሃሃልን ስልጠናን ኣቶ ኣማኑኤል ግርማ ፅዮን ብወገኑ እቲ ዕለት ተጠቃምነት ፀባደ ብምትብባዕ ኣብ ህፃናት ወፍርን ምግባር ድርኺ ዝፈጥር ከም ዝኾነ ብምግላፅ ዕቤት ህፃናት ንኣደ ጥራይ ዝግደፍ ሓላፍነት ስለ ዘይኮነ ተራ መፃምትን ኮምን ክዓዘዝ ኣተሓሳሲቡ። ኣብቲ ኣጋጣሚ ብማሕበር ሓካይም ኤርትራ ዝተማእዘነ ኣብ ፀባደ ዘተኮረ ንጠንቅታት ቀልጢፍካ መቁራፅ ጡብ ከምኡውን ተራ ኣቦታት ኣብ ምጥባው ዝድህስስ ዓውደ ዘተ ተኻይዱ። ተሳተፍቲ ድሕሪ ዘካይድዎ ዘተ ህላዊ ምውዓል ህፃናት ኣብ ትካላት ክሰፍሕ ንኣዴታት ዝውሃብ ናይ ሕርሲ ዕረፍቲ ዳግመ ግምት ክግበረሉ ከምኡውን ዝካየድ ጎስጓሳት ክሕይል ተላብዮም። እዚ ከምዚ ኢል ከሎ ብምክንያት ጥቅነ ኣብ ኣገዳስነትን ረብሓታትን ፀባደ ኣተኪሩ ኣብ ዝተኻየደ ውድድር ሓፈሻዊ ፍልጠትን ዝተዓወቱ ሽልማት ተዓዲሉ። ዓመት መፀ ካብ 1-7 ሓሰ ዝዝክር ዓለማዊ ቅነ ፀባደ ሎሚ ዓመት ብደረጃ ዓለም ንመበል 34 ብደረጃ ሃገር ከዓ ንመበል 24 ግዜ እዩ ዝዝከር ዘሎ።
2: ፀባ ጡባደ እቲ እንኮ መተካእቲ ኣልቦ ምሩፅ መግቢ ህፃናት እዩ። እዚ ኣብ ዕቤትን ምዕባልን ህፃናት ልዑል ተራ ከም ዘለዎ ዝእመነሉ ተፈጥሮዊ ፀጋ ዝኾነ መግቢ ንዝያዳ ኣድማዕነቱ ን2 ዓመትን ልዕሊ እዩ ክቕፅል ተራን ኣበርክቶን ኩሉ ኣካል ክዓዝዝ መልእኽቲ ናይ ዝቕነ እዩ። ምስኣላይ ዙቤር ስዒድ ቤት ኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል ሃገራዊ መወከሲ ሆስፒታል ኦሮታ።
0: ሚኒስትሪ ጉዳያት ወፃኢ ንኣባላቱ ኣብ ወዳ ቤታት ማእቶት ብምስራዕ ብ3 ናሕሰ ኣብ ከባቢ ቤት ገርግሽ ማእተታዊ ንጥፈታት ወዲቦም። እቲ ማእተታዊ ዕዮ ንምትካል ፈልስታት ዘገልግል 300 ሜትሮ ቅናታዊ ዛላ ምኩዓት የጠቓልል። ተሳተፍቲ ኣብ ዝሃብዎ ርእቶ ከምዚ ዝበለ ምስ ምትካል ኣግራብን ምዕቃብ ማይን ሓመድን ዝተሓሓዝ ማእተታዊ ንጥፈታት ኣብ ምምካት ክሊማዊ ለውጥን ምርግጋ ኣከባብን ዓብ ኣበርክቶ ስለ ዘለዎ ብቐፃሊ ክድፍኣሉ ተላብዮም። ሚኒስትሪ ጉዳያት ወፃኢ ካብ 2022 ኣትሒዙ ኣብ ከባቢ ማይ ድምነትን ቤት ገርግሽን ቀዋሚ ናይ ልምዓት ቦታ ብምሓዝ ዓመት መፀ ማእቶታዊ ንጥፈታት ብስሩዕ ከካይድ ምፅንሑ ዝፍለጥ እዮም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ። እስራኤል ኣብ ወሽመት ቃዛ ምቁራጥ ተወሲ ክግበር ንዝተበፅሐ ስምምዕ ብምጥሓስ ብትሪ ከም ዝኾነንኦ መንጎኛታት ናይቲ ስምምዕ ዝኾና ቱርኪ፣ ግብፅን ቀጠርን ሓቢረን። እስራኤል ኣብ ወሽመት ቃዛ ሓድሽ መጥቃዕትታት ኣበጊሳ ከም ዘላ ዝፍለጥ ኮይኑ እቲ ስጉምቲ ቅልውላውቲ ወሽመት ብሰላም ንምዕራፍ ንዝካየድ ዘሎ ፃዕሪ ኣብ ሓደጋ ዝእቱ ምዃኑ 3 ሃገራት ወቒሰን። ወተሃደራዊ ወፍሪ እስራኤል ኣብ ወሽመት ቃዛ ንዞባዊ ርግኣት ዝዘርግ ምዃኑ ብምጥቃስ ድማ ባይቶ ፀጥታ ሕቡራት ሃገራት ኣብ ልዕልያ ፀቕጢ ክገብር ፀዊዐን። ምንቅስቓስ ሓማስ ዝርከብዎም ፍልስጤማውያን ዕጡቓት ተግባረ ስምምዕ ምቁራት ተኽሲ ንምቅልጣፍ ዕጥቆም ከውርዱ ከም እተሰማምዑ እኳ እንተተገልፀም ብሰንኪ ወተሃደራዊ ተፃብኦታት እስራኤል እቲ ተበግሶ ክስጉም ከም ዘይክእል ይእመፃሎም። ምንቅስቓስ ሓማስ ጠቕሊሉ ዕጥቁ ከየውረደ ኣብቲ ወሽመት ኣዋፊራቶን ዘላ ሰራዊት ክትስሕቦ ከም ዘይኮነት ያ እስራኤል እትገልፅ ዘላ። እቲ ሃገር ኣብ መወዳእታ 2023 ኣብቲ ወሽመጥ ወተሃደራዊ ወፍሪ ድሕሪ ምብጋሳ ንዝዓበየ ክፋሉ ኣብ ትሕቲ ቁፅፅራ ኣእትያቶ ከም ዘላ ዝፍለጥ እዮም። ብመጥቃዕትታት እስራኤል ዛጊት ልዕሊ 73,000 ፍልስጠማውያን ክቕተሉን ከለዉ ኣማይታ ሽሓት ከም ዝቆሰሉን ፀብጻባት የረድኦም። ኣብ 2026 ብደረጃ ዓለም ዝካየድ መጠን ቀጥታዊ ወፍሪ ብሰንኪ

እቲ ጸጥታዊ ቅልውላው ነቲ ዝድሊ ዕብየት ከመዝግብ ከም ዘይክእል ክኢላታት ቁጠባ ኣሚቶም። ኣብ ዞባ ማእከላይ ምብራቕን ዩክሬንን ተኸሲቱ ዘሎ ወተሃደራውን ጸጥታውን ኩነታት ቀንዲ ጠንቂ ናይቲ ንግዳዊ ምንቅልቋል ከም ዝኸውን እዩ ዝግለጽ ዘሎ። ብዘይካዚ ልዑል መጠን ቀረጽ ንግዳዊ ክርደናን በይናዊ እገዳታትን እውን ኣሉታዊ ተርኦም ክጻወቱ ከም ዝኽእሉ ግምታት ኣሎ። ኣብ 2025 መጠንቀታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚኡ ዝነበረ ዓመት ክነጻጸር ንከሎ ብ6 ሚታዊት ከም ዝወሰኸ ጸብጻባት ውድብ ሕቡራት ሃገራት ሓቢሮም። ኣብ ዝሓለፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግመት ቀጥታዊ ወፍሪ ከም ዝተኻየደ ዝተቐሱ ጸብጻባት መጠን ቀጥታዊ ወፍሪ ኣብ ምዕብላት ሃገራት ብ11 ሚታዊት ኣብ ምምዕባል ናይ ዝርከባ ድማ ብ2 ሚታዊት ከም ዝዓበየ ኣረዲኦም። ፍርያት ቴክኖሎጂ፣ ፍርያት ጸዓት፣ ፍርያት ኢንዱስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተኻየደሎም ምንባር እውን ይዝሕበር። ይኹን እምበር እቲ ዝተመዝገበ መጠን ዕብየት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻይድሎም። ኣብ ዝሓለፈ 30 ዓመታት ብደረጃ ዓለም ኣሰካፊ ተባሂሉ ዝተገልጸ ብርሰት ዕምባባታት ባሕሪ ከም እተመዝገበ ጸብጻባት ኣከባቢ ሓቢሮም። ኣብ ዝተጠቕሰ ዓመታት ብገምጋም 50 ሚታዊት ካብ ዕምባባታት ባሕሪ ዓለምና ከም ዝበረሰ ተገሊጹሎም። ጠንቂ ናይቲ ኣከባብያዊ ብርሰት ክሊማዊ ነውፂ ዘንቀሎ ዘይንቡር ወሰኽ ምቖት ሞያዊ ኣካላት ምዃኑ ዝሓበሩ ክኢላታት ኣብ ህይወታዊ ብዙሕነት ውቅያኖሳትን ባሕርታትን ከቢድ ሃስያ ከም ዘወረደ ኣረዲኦም። ኣብ 2024 ምስተር ኢዮ ክሊማዊ ክስተት ኤልኒኖ መጠን ምቖት ሞያዊ ኣካላት እቲ ዝለዓለ ምንባሩ ዝተቐሱ ጸብጻባት ኣብዚ ዓመት እዚ ተመሳሳሊ ክስተት ክስዕብ ከም ዝኽእል ይእምቶም። ኣብ ኣውስትራልያ ዝርከብ ብደረጃ ዓለም ምሰፍሐ ዕምባባታት ባሕሪ ዝርከቡ ኣከባቢ ሕልፊ ካልእ ከባቢታት ከም እተሃስየ ይግለጽ ኣሎም። ብርሰት ዕምባባታት ባሕሪ ንምክልኻል ዝተዋሃደ ስጉምቲ ክውሰድ ሕቡራት ሃገራት ክጽውዕ ጸኒሕሎም። ኣብ ፈለማ 2022 ዝተወልዐ ኩናት ዩክሬን ኣብዚ እዋን እዚ ናብቲ ዝኸፍአ ደረጃኡ ከም ዝዓረገ ማዕክናት ዜና ቃሊሐን። እዚ ዝተሓበረ ሩስያን ዩክሬንን ካብ 3 ክሳብ 5 ናሕሰ ብዘካየድኦም ምልዋጥ መጥቃዕትታት ጥራይ ካብ ክልቲኡ ወገን ኣስታት 50 ሰባት ድሕሪ ምቕትሳሎም እዮም። በቲ ገና ብዝሰፍሐ መልክዑ ዝቕጽል ዘሎ ኩናት ኣብ ውሽጢ 2 መዓልትታት ልዕሊ 80 ሰባት ከም ዝቆሰሉን ከቢድ ነዋታዊ ዕንወት ከም ዝወረደን ጸብጻባት ሓቢሮም። እቲ ኩናት ብመጠንን ዓይነትን ሰፊሑ ከም ዘሎ ዝገለጹቶም ጸብጻባት ቅልጡፍ ሱላማዊ ማዕለቦ እንተዘይረኺቡ ከቢድ ሰብኣዊ ቅልውላው ከስዕብ ከም ዝኽእል ኣጠንቂቖም ኣለዎም። ወተሃደራዊ ትሕቲ ቅርጽታት ከምኡውን ትካላት ጸዓትን መጓዓዝያን ካብ ቀንዲ ዕላማታት ናይቲ መጥቃዕትታት ምዃኖም ተፈሊጡሎም። ኩናት ዩክሬን ብሰላማዊ መንገዲ ክዓርፍ እኳ እንተነበሮም ብምትኩታኽ ኔቶ እናኸረረ ከም ዝመጸ ነቲ ኩነታት ብቐረባ ዝከታተሉ ወገናት ይጠቕሶም። ሃገራት ምዕራብ ነቲ ኩናት ብሰላም ክዓርፍ ከምዘይደልያ ካብ ምግላጽ ሓሊፈን ዛጊት ዝጥቀስ ስጉምቲ ክወስዳ ኣይረኣያን ከም ዘለዋ ሩስያ ትወቅስ። ህንድን ኡዝበኪስታንን ኣብ ዕደና ብርቂ ማዕድናት ዘተሓጋገዛ ምዃነን ሓቢረን። ክልቲአን ሃገራት 84 ናሕሰ ኣብ ከተማ ኒው ደልሂ ህንዲ ኣብ ዘካየድኦ ዝርርብ ሚኒስትራት ጉዳያት ወፃኤን ነቲ ጽላት ንምምዕባል ብሓባር ከም ዝሰርሓ ኣፍሊጠን ዘለዋ። ብመሰረቲ ተበፂሑ ዘሎ ስምምዕ ኩባንያታት ህንዲ ኣብ ኡዝበኪስታን ኣብ ምውፃእ ናይቶም ማዕድናት ዘተኮረ ወፍሪ ከካይደ እየን። እቲ ስምምዕ ኣብ ብድንፋዕ ቁጠባ ክልቲአን ሃገራት እወንታዊ ተራክ ከም ዝህልዎ ዝኣመተ ቀዳማይ ሚኒስተር ህንዲ ናሬንዲራ ሞዲ ንትግባርኡ ከም ዝሰርሕ ኣፍሊጡሎም። ብዘይካዚ ህንድን ኡዝበኪስታንን ኣብ ምድንፋዕ ጽላታት ምክልኻልን ቁጠባን ብሓባር ክሰርሓ ምዃንን እውን ገሊጸን ኣለዋ። ከም ኣካል እቲ ሓበራዊ ተበግሶ ኣብ 2025 ኣስታት 2 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ክልቲአን ሃገራት ኣብ ዝመጽእ 3 ዓመታት ብዕጽፊ ክዕብዮ ምዃንን ሓቢረን ኣለዋ። ኣብ ምዕራባዊ ሸነኽ ጓቲማላ ዝተኸስተ ነቲ ጉእሳተ ጎመራ ህዝባዊ ምምዝባል ከም ዘስዓበ ማዕከናት ዜና ቃሊሐን። መሰንክቲ ክስተት ነበርቲ 2 ዓድታት ክግዕዙ ከም እተገደዱ ክፍለጥ ተኻይድሎም። ብዘይካዚ እቲ ነቲ ዝፈጥሮ ጽዑቕ ዒግታትክን ዶሮናን ጥዕናዊ ጸገማት ከስዕብ ከም ዝኽእል ክኢላታት ኣጠንቂቖም። ኣብ 2018 ኣብ ተመሳሳሊ ክፋል ጓቲማላ በዘጋጠመ ነቲ ጉእሳተ ጎመራ ልዕሊ 200 ሰባት ከም ዝመቱ ጸብጻባት ይጠቕሶም። ዜና ንምዝዛም ቀንዲ ነጥብታት ደግመልኩም። ሚኒስትር ፍትሒ ዓመታዊ ኣኼባ

ስጋን ብምክያድ ኣብ ውጥን ናይ መፃኢ መደባት ስራሕ ዘትዮም። ፌስቲቫል ኤርትራውያን ነበርቲ ምዕራብ ካናዳ ኣብ ኤድመንተን ብድምቀት ተኸይዶም። ዓለማዊ ቅነ ፀባ ደ ብደረጃ ሃገር ንመበል 24 ግዜ ኣብ ኣስመራ ተዘኪሮም። ቱርኪ ግብፅን ቀጠርን ብምጥሓስ ስምምዕ ምቁራጥ ተኽሲ ንእስራኤል ኮኒነን። መጠን ዓለማዊ ቀጥታዊ ወፍሪ ኣብ 2026 ነቲ ዝድሊ ዕብየት ከመዝግብ ከም ዘይክእል ተኣሚቶም። ኣብ ዝሓለፈ 30 ዓመታት ብደረጃ ዓለም ኣሰካፊ ብርሰት ዕምባባታት ባሕሪ ተመዝጊቦም። ዜና ተዛዚሙሎ ብሩኽ መዓልቲ።

0: ሰላምን ጥዕናን ንምነ ዝኸበርኩም ተዓዘብትና ከመይ ቢዒልኩም ዕለታዊ ዜና ስፖርት ሒዝና ቀሪብና ኣለና። ንምክህታልኩም ብኸብሪ ንዕድም።
1: ክረምታዊ ውድድር ግራስሮት ብዝተፈላለየ ዓይነት ስፖርት ሕጂ እውን ይቕፅል ኣሎም። ኣብ መንጎ 16 ንኡሳን ዞባታት ማእከል ዝካየድ ዘሎ ውድድር ተካት ስፖርታውያን ተማሃሮ ሰሉስ ናይ ቀዳማይ ዙርያ ውድድሩም ናይ ኩዕሶ እግሪ ብናይ ትሕቲ 17 ዓመት ዛዚሙ በዚ መሰረተ ፓራዲዞም ቲራቨሎ 7 ብባዶም ኣባሻውልን ሰረጅቓን 2 ብ1 ኣኽርያን ጎዳይፈ 7 ብባዶ በሪኽ ንገጀረት 2 ብባዶ ዕላጋ ሓሙስን ገዛባንዳን 2 ብ2 ማይተመናይን ገላ ነፍሒ 1 ብባዶ ማእከል ከተማን ሰንበልን 1 ብ1 ፀፀራት ድማ ን4 ስመራ 3 ብ1 ተዓዊተን ኣለን። ናይ ደቂ ኣንስትዮ ድማ ፓራዲዞን ቲራቨሎም 3 ብባዶ ሰንበል ንገላ ነፍሒም 3 ብባዶ ገጀረት ንፀራት 6 ብባዶ በሪኽ ንጎዳይፍ ድማ 2 ብባዶ ረቲዐንአን። ኣብ ተወንሳለ ውድር ኣትለቲክስ ድማ ብዝተፈላለየ ርሕቀት ናይ መጻረይን ፍጻመ ናብ ስታድዮም ኣስመራ ክካየድ እንከሎ ናይ ሜዳ ተግባራት ድማ ኣብ ቅፅር ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ተኻይዱ። በዚ መሰረት ኣብ ትሕቲ 15 ዓመት ናይ 200 ሜትሮ ፍጻመ ዑተት ደቂ ኣንስትዮም ቀዳሜቲ ሉልያ ተወልደ ካብ በሪኽ፣ ካልኤቲ ኤልዳና ሳሙኤል ካብ ኣባሻውል ከምኡ ድማ ሳሴቲ ናሃር ፀሓይ ካብ ፀፀራት ኮይነን ኣለዋ። ኣብ ናይ 400 ሜትሮ ትሕቲ 17 ዓመት ድማ ቀዳማይ ያዕቆብ ካሕሰይ ካብ ማእከል ከተማ፣ ካልኣይ ናኤል መርሃዊ ካብ ሰንበል ከምኡ ድማ ሳልሳይ ሰለሙን ተክለማርያም ካብ ፀፀራት ኮይኖም ተዓዊቶም። ኣብ ናይ 1005 ፍጻመ ድማ ቀዳማይ ሄኖስ ቢንያም፣ ካልኣይ እሴት ስፋ ኣለምን ክልቲኦም ካብ በሪኽ፣ ሳልሳይ ድማ ሃብተ ማርያም ብርሃነ ካብ ኣባሻውል ኮይኖም ኣለዉ። ደቂ ኣንስትዮ ድማ ቀዳሜቲ ኣብርህት ብርሃነም፣ ካልኤቲ ሄራን ፍጹም ክልቲአን ካብ በሪኽ ከምኡ ድማ ሳልሰይቲ ቤቴኤል ዘካርያስ ካብ ሰረጅቓ ብምዃን ዕውታት ኮይነን። ኣብ ናይ መሬት ዘላ ውድድር ድማ ቀዳማይ ሙባረኽ ኣሕመድ ካብ ገላ ነፍሒም፣ ካልኣይ ሴን ብርሃነ ካብ ጎዳይፍ ከምኡ ድማ ሳልሳይ ሰናይ ይከኣሎ ካብ በሪኽም። ብደቂ ኣንስትዮ ድማ ሽገይ ዜናዊ ካብ በሪኽ፣ ትእማር ወልደ ሚካኤል ካብ ሰረጅቓም ከምኡ ድማ ሉልያ ሓጎስ ካብ በሪኽ ካብ ቀዳማይ ክሳብ ሳልሳይ ኮይነን ተዓዊተን። ውድድር ጋሶት ዞባ ማእከለ ናይ ኩዕሶ እግሪ ቀዳማይ ዙርያ ዛዚሙ ካልኣይ ዙርያም 17 ናሓሰ ክጅምር እዩ። ሎም ረብዕ ድማ ኣብ ቀዳማይ ዙርያ ብሰንኪ ዝናብ ዝተቋረፀ ግጥማት ክቐፅል ምዃኖም ህዝባዊ ርክባት ተኽሊት ኢሳቅ ሳንዲያጎ ሓቢሩ። ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከም መቕፀልታ ኪላዊ ዓቕሚ ሙያ መንስያት ደያኑ ክሊ ዕድመ 14 ክሳብ 17 ምዕባይ ዘካየደ ዘሎ ናይ 4 ዓመት መደብ ስራሕ 31 ደቂ ኣንስትዮን ዝርከብኦም ካብ መላእ ሃገር ዝተዋፅኡም ኣስታተ ሱሳ ደያኑ ናይ 4ይ እብሪ መደብ ስልጠናን ካብ 1 ናሓሰ ጀሚሩ ኣብ ኣስመራ ይህብ ኣሎም። እዚ ኣብ መደባት ውድድር ጋስሮትን ዘሎ ሕፀት መንስያት ድያኑ ንምምላእ ከምኡውን ብቕዓት ተካኣቲ ድያኑ ንምፍራይን ዓሊሙ ብሃገራዊ ኢንስትራክተራት ዳንነትን ኣካላዊ ብቕዓትን ዝካየድ ዘሎ 4ይ ዓመት ናይ ስልጠና መደብ ክለሳ ሓሳባውን ግብራዊ ናይ ስልጠና መደብ ከምኡውን ናይ ኣካላዊ ብቕዓት ልምድ ዝጠቓለለ ኮይኑ ክሳብ 7 ናሓሰ ድማ ክቕፅል እዩ። እዚ ከምዚ ኢሉ እንከሎ ክፍ ቴክኒክ ፌደሬሽን ኩዕሶ እግሪ ኤርትራ ምስ ጨንፋ ሚኒስትር ትምህርቲ ዞባ ማእከል ብምትሕብባር ካብ 4 ናሓሰ ጀሚሩ ንሙያዊ ዓቕሚ መምህራን ኣካላዊ ብቕዓት ክብ ዘብል ናይ ደረጃ ዲ ልቸንስ ኣሰልጣንነት ስልጠና ን30 መምህራን ይህባሎም። ኣብቲ መኽፈት ናይ ተወከልቲ ክፍል ስፖርት ሚኒስትር ትምህርትን ፌደሬሽን ኩዕሶ እግሪ ኤርትራን ዝተረኽብሉ ኣጋጣሚ ኣብ ጨንፋ ሚኒስትር ትምህርቲ ዞባ ማእከል ሓላፊ ባህሊ ስፖርትን ጥዕናን መምህር ስቴፋኖስ ገብረ ሃዋርታ ዝስምዖ ቃል ሰልጠንቲ ዝረኸቡ ዕድል ተጠቂሞም ንጥፈት ስፖርት ኣብያተ ሚኒስትሪ ንምሕያል ኣብ ዝካየድ ዕማም ብዝለዕለ ክዋስዋ ዘኻኺሩ። እዚ ብኢንስትራክተር ቴክኒክ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ኤሊት ኢንስትራክተር ፊፋ ኣቶ ዳንኤል ዮሃንስን ኢንስትራክተር ስቴፋኖስ ኣሰፋውን ተመሪሖም ክሳብ 10 ናሓሰ ብክልሳ ሓሳብን ግብርን ተሰኒ ዝውሃብ ናይ ስልጠና መደብ ንስትራቴጂ ስልጠና ኩዕሶ እግሪ ህፃናት፣ ንምድላው ውጥን ስልጠና፣ ንመሰረታዊ ኣምራት ፀወታ፣ ንምውዳበ ፌስቲቫላትን ውድራትን ህፃናት ከምኡውን ንክንክንን ሓለዋን ህፃናት ንሕክምናን ቀዳማይ ረድኤትን ካልእና ተኪሩ ክወሃብ እዩ። ናይ ክልተ ፕሮ መዐቀኒ ዘለዎም ኤርትራዊ ተቓዳማይ ክለብ ሊድል ትሬክ ኣማኑኤል ገብረ ዝጋብሄር ዝሳተፎ ዘለዎም ኣብ እስጳኛ ዝእንገድ ዘሎን ንመበል 48 ግዜኡ ዝካየድ ዘሎን ቮልታ ቡርጎስ ትማሊ ሰሉስ ብናይ ቀዳማይ መድረኹ ኣብ ዝጀመረሉ ተቓደምቲ ናይ 165 ኪሎ ሜትር ፎኮስ ተዓቐብ ዝነበራ ዓባይ ጉጅለ ድማ ብሽኳ ዝወዳእትሉ መድረኽ ካሕልፉ ከለዉ ኣባል ክለብ ቪዝማ ማቴዎ ብሪያን ድማ ንወዲ ጋንትኡ ቤንቶሌት ኣኸቲሉ ንውድሩ ብገምጋም ኣብ ሰዓት 45.8 ኪሎ ሜትር ናረገፀም ዕውት ቀዳማይ መድረኽ ክኸውን ከሎ እዞም ክልተ ኣባላት ቪዝማ ተኸቲሉ ድማ ላውረንስ ፔዚ ካብ ሬድቡል ሳሳይ ደረጃ ሒዙ። ንኢጣልያዊ ወዲ ጋንትኡ ጁልያን ቺኮኒ ንምዕዋት ዓብ ሓላፍነት ተሰኪሙ ናብዚ ዙር ኣትዩ ዘሎም ኣማኑኤል ገብረ ዝጋብሄር ኣብዚ መድረኽ 3 ደቂቕን 14 ካልኢትን ድሕሩ መበል 148 ደረጃ ክሕዝን ከሎ ብዘይካ ወዲ ጋንትኡ ብሄክተር ኣልቫረዝ ድማ ዝተረፉ ኩሎም ተቓደምቲ ነዛ መድረኽ ብሰላም ዛዚሞም ኣለዉ። ቮልታ ቡርጎስ 5 መድረኻት ዘለዎ ውድድር ኮይኑ ሎሚ ረቡዕ ብናይ ካልኣይ መድረኹን ኣብ ብርቱዕ ዓቐብ ዝውድእ ናይ 178 ኪሎ ሜትር መድረኽን ቀፂሉ ክውዕል እዩ። ንጉስ ግብፂ ተባሂሉ ዝፅዋዐ መድረኽ ፕሪምየር ሊግን ሊቨርፑልን ካብ ዝረኣዮም ከዋኸብቲ ብቅድሚት ምስ ዝፅውዑ ዝኾነ መሓመድ ሳላሕም ድሕሪ ነዊሕ ዓመታት ካብ ዓዲ እንግሊዝ ተሰናቢቶም ሓድሽ መዕረፍ ረኺቡሎ ብመሰረት ዝተፈላለያ ማዕከናት ዜናኦም ወዲ 34 ዓመተ ክኸብ መሓመድ ሳላሕ ብመሰረት ዘ ማዕከናት ዜና ናብ ቱርክ ገጹ የመርሕ ምህላውን ምስ ክለብ ትራብዞን ስፖር ንምፅዋት ድማ ናይ 2ልተ ዓመት ውዕል ምፍራም ሰሚዒ ምህላውን እዩ ዝንገር ዘሎም እዚ ምስ ጋር እዚ ብነፃ መስርሕ ዝተወድአ ኮይኖም ሳላሕ ድሕሪ ምውዳእ ዓመተ ውድድር 25-26 ካብ ሊቨርፑል ክሰናበት ምዃኖም ኣፍሊጡ ምንባሩ ዝዝከር እዩ ክለብ ትራብዞን ስፖር ብወገና ነዚ ዜና ቁኑዕ ምዃኑ ተረጋግጾን ከላ ሞ ሳላሕ ሎም ረብዕ ቀትሪ ኣብ ማዕርፎ ነፈርቲ ኣታቱርክ ኢስታንቡል ክበፅሕ ሕመደብ ተታሒዙ ዘሎም ምሸት ድማ ናብ ከተማ ትራብዞን ብምኻድ ምስ ደገፍቱ ክራኸብ መደብ ተሓንፂፅሉ ዘሎም ክለብ ትራብዞን ስፖር ንሳላሕ ንምቕባል ዓብ ምድለዋት ከም ዝገበረትን ዝርዝር መደብ ኣቀባብላ ድማ በብግዜኡ ክግለጽ ምዃኑንያም ኣፍሊጣ ዘላ መሓመድ ሳላሕ ኣብዛ ክለብ ምስ ተፀንበረ ምስ ተሸቱ ከመዝግበሉ ብብዝሒ ዝርአ ዝነበረ ናይ ቀደም ሓላውዳት ማንቸስተር ዩናይትድ ዝኾነ ኣንድሬ ኦናና ዳግማይ ክራኸብ እዩ ሕጂ ግን ከም ወዲ ጋንቱ እምበር ኣንጻሩ ብዘይ ምዃኑ ንኦናና ዕረፍቲ ዝህብ ዜና እዩ ከምኡን ብተወሳኺም ተኸላኻሊ ማንሲቲ ነበረ ስቴፋን ሳቪች ኣታ ጋንታ ክጸንሑ እዩ ወናይ ንብሉፅ ታሪክ ብፍላይ መድረኽ ፕሪምየር ሊግ ዝኾነ ሳላሕ 2017 ካብ ሮማ ናብ ሊቨርፑል ካብ ጽምበር እንዳሓር ኣብ 435 ግጥማት 255 ጎላት ብምዝጋብ ክብጻሕ ጸግም ታሪኽ ሰሪሕ እዩ ምስ ጋንታ ሬድስ ድማ ክልተ ዋንጫ ፕሪምየር ሊግ ቻምፕዮንስ ሊግ ዋንጫ ዓለም ክለባትን ካልኦት ብዙሓት ጽዋኣትን ዓቲሩ እዩ ኣብ ዝሓለፈ ክረምቲ እውን ሳላሕ ንሃገራዊት ጋንታ ግብፂ መሪሖም ኣብ ዋንጫ ዓለም ክሳብ መድረኽ ዙርያ 16 ከም ዝበፅሐ ዝከር ኮይኑ እዚ ድማ ኣብ ታሪክ ግብፂ እቲ ዝለዓለ ደረጃ እዩ መሓመድ ሳላሕ ኣብቲ ውድድር ሓንቸቶን ክልተቐረብን ብምግባር እውን ሽሙ ንላዕለ ሰዲድ እዩ ትራብዞን ስፖር ዝሓለፈ ዓመት ኣብ ሊግ ቱርኪ ሳልሳይ ደረጃ ዝዛዘመት ኮይና ሕጂ ድማ ብምምፃእ መሓመድ ሳላሕ ተሓጊዛም ዋንጫ ንምላዓለ ዓብ ተስፋን ቢራ ምህላዋይ ዝግለጽ ዘሎም እምበኣር ከስ ንጉስ ግብፂ ኣብ ምድረ ቱርኪ እንታይ ዓይነት ታሪክ ክሰርሕ እዩ ብሓባር ንሪኦ ኣንጠልጣል ኣርእስቲ ኮይኑሎም
0: እምበኣር ከስ ዝኸበርኩም ተዓዘብትና ትሕዝትና ዝወዲያ ኣለና ምሳኻትኩም ፅናሕኩ ፊደል ገብሪ ህወቴ ንመከታልኩም ደጊምና ነመስገን ብወገነይ ሰላም

0: ፌስቲቫል ኤርትራ 2026 ካብ 18 ክሳብ 26 ሓምለ ንትሽዓተ መዓልታት ብዕውት ኣገባብ ተዛዚሙ እዩ። ኣብዚ ናይ ሎም ዓመት ፌስቲቫል ዝተረኣየ ኩሉ መዳያዊ ንጥፈታት ንገስጋስ ሕርሻዊ ቴክኖሎጂ ባህልን ካልእን ዘጣመረ ብዓሰርተታት ኣሽሓት ዝቆፀሩ ተዓዘብቲ ዝተሳተፍዎ እዩ። ብወገና እውን ነቲ ኣመዞን ሰንዓን ዝቐረበ ትሕዝቶታት ተኸታቲልና ኣብ ዝሓለፈ ሰሙን ቀዳማይ ክፋሉ ኣቕሪብና ነርና። ንሎሚ ድማ ኣብ ስራሓት ኢንዱስትርያዊ ማሽነረታትን ካልእን ዘተኮረ ካልኣይን መወዳእታን ክፋል ነቕርቦ ኣለና። ሰናይ ምክትታል። ኣብዚ ሓለፉ ዓመታት ኣብ ምፍራይ ዓበይቲ ማሽነርታት ክሰርሕ ዝፀንሐን ዘሎን ዮናስ ሓደራ ካብቶም ዳርጋ ኣብ ፌስቲቫል ኤርትራ ከይተፈለዩ ንነዊሕ ዓመታት ፍርያን ምህዞን ሰንዓን ዘቕረቡ እዩ። ካብ ዝሓለፈ ዓመት ጀሚሩ ድማ ኣብ ቁጠባ ፀዓት ኣተኪሩ ብዘገልገለ ዘይቲ ሞተር ዝሰርሕ ፍርያት ኣቕሪቡ እዩ። ንሎሚ ዓመት እውን ንዓበይቲ ውራያትን እኩባት ህዝቢ ኣብ ዘለውዎን ከገልግል ዝኽእል ምህዞ እዩ ሒዙ መፅዩ። ኩለን ዘቕረበን ድማ ኣብዚ ኣብ ህዝቢ ንዝርዮ ኣሰራርሓ ዘቃልልን ፍታሕ ዝኸውንን እዩ። ካብቲ ብዙሕ ብሉፅን ስራሓቱ ድማ ንሎሚ እዘን ዝስዕባ ብከምዚ ዝስዕብ ኣቕሪብዎን ኣሎ።
1: እንኳዕ ድሓ መፃኹም ኣብ 2026 ሒዘ መፅአ ዘለኹ መደብ ነቲ ብዩዝድ ሞተር ኦይል ወይ ኦልዮ ብርሻቶን ብሎ ኣብ መሬት እተተዋዒዩ ሳዕሪ ዘየብቅል ሓንቲ ሊትሮ ኦልዮ ብርሻቶ ኣብ ማይ ድሕር ኣትያ ወይ ኣዋሓይዝ ክሳብ 1,000,000 ሊትሮ ከተባላሹ ትኽእል። ነዚ ናብ ጥቕሚ ወዲ ሰብ ከም ድውዕል ጌርና ካብ ገፅ መሬት ነጥፎ ኣለና። እዚ ከዓ ብከመይ ዓይነት ሲስተም ተዳልና ምሳሌ እዚ ሕጂ ብኦልዮ ብርሻቶ ዝሰርሕ መቕሎ እዩ። መቕሎ ክንብል ከለና እዚ መቕሎ እዚ ዓተር ክንቀልወሉ ንኽእል ተወሳኺ ናይ ስዋ መጠቃ ክንስንክተሉ ንኽእል። ብ3 ሊትሮ ኦልዮ ከዓኒ 70 ኪሎ ዓተር ክንቀልወሉ ንኽእል። ናይ 50 ኪሎ ቢሑቕ ናይ መጠቃ ከዓኒ ብ6 ሊትሮ ክንስንክቶ ንኽእል ማለት እዩ። እዚ ብከመይ ኣገባብ ከምዚ ናይ መጎጎ ዓይነት ቅድሚ ሕጂ ዝገበርናያ ብከምኡ ሲስተም እዩ። ካልእ እዚ ናይዚ ሲስተም ኣብዚኣ መጎጎ ወስደካ እዚኣ ከዓ ልክዕ ከምኣያ ካብታ መቕሎ ዋላ ሓንቲ ፍልል የብላ እታ ፍልልያ እዚኣ ጭቃ መጎጎ ስለዝኾነት እያ መቕሎ ስለዝኾነት እያ። ስለዚ እቲ ኦልዮ ብርሻቶ ኣብዚ ኢና ንመልኦ። ኣብዚ መሊእና በዛ ድሮፕ እዚኣ ናብ ውሽጢ ይኸይድ ሞ በዚኣ ኣዳፕተር እዚኣ ፋን ኣላታ። እዛ ፋን መንበድበዲት እያ። ተንበድቡ ደሞ እቲ ልክዕ ሓዊ ምስ መፀ ኣብ 10 ደቂቕ ትረስን ኣብ 10 ደቂቕ ንኒ ከዓኒ ስራሓ ጅምር ትኽእል ማለት እዩ። ብተወሳኺ ካልእ መዕብል ዝበለ ጌርና ዘለና ከዓ ኣብዚ እቶን ማለት እዩ። እዚ እቶን እዚ ናይ ፀብሒ መብሰሊ እቶን እዩ። እዚ ናይ ፀብሒ መብሰሊ እቶን ንብሎ ዘለና ንእኩባት ሰባት ንመርዓ ኣብ ብዝሒ ህዝቢ ዘለዎ ኣብ ርሑቕ ቦታታት ዘሎ ከም ማእቶት ዝኸዱ ወይ ገለ ብዕንጨይቲ እዮም ምስዓም ድዩ ዝኾነ ነገር ዝሰርሑ። እዚ ግን ልክዕ ብከምኡ ብኦልዮ ብርሻቶ ኣብዚ መሊእኻ በቲ መቃፀሊ ባእታ ጌርካ ፀብዕኻ ተፍልሕ ትኽእል ማለት እዩ። እቲ ፀብሒ ዝኽፈልሕ እንዳሕር ኮይኑ ናይ ግድን ኤሌክትሪክ ደይብለ ኣይትብልን ኢኻ ብናይ መኪና ባትሪ ጌርካ ትወልፎ ተስርሖ ትኽእል። ስለዚ ንክልተ ብዕራይ ናይ ውራይ እንተደኣ ከነብስለሉ ደልና ንምሳሌ ብሓደ ጀሪካን ወይ ብ20 ሊትሮ ኦልዮ ብርሻቶ ሓደ ባዕራይ ከነብስን ንኽእል ማለት እዩ። ስለዚ እዚ ኣብዚ ናይ 2026 ኣማዕቢልና ኣምፅሐ ዘለኹ ማለት እዩ። እዋ እቲ ስራሕ ኩሉ ግዜ ሓንቲ ነገር ምስተሰርሐ ኣድቨርታይዝ የድል

ሰብ ክፈልጦ ክኽእል ኣሎ ብማስ ሜድያ ድዩ ብካልእ ነገራት ብቴሌቭዥን ብሬድዮ ክቃልዕ እንተደኣ ኽኢሉ እቲ ዘይፈልጥ ሰብ ንቕሓቱ ይዓብይ እሞ እንታይ እዩ ትስራሕ ኢሉ ክመፅእ ይኽእል። ስለዚ ካብቲ ናይ ቅድሚ ሕጂ ዝነበረ ናይ ደብዘበን ይሓይሽ ማለት እዩ። ምክንያቱ ዓሚ ዘዳለኽዎ ብብዙሕ መጎጎታት ሰሪሐ ይሸይጥ እየ። ምክንያቱ ብኸምእየ ዝመሓዳደራነ ብብዙሕ መጎጎታት ሰሪሐ ይሸይጥ እየ፣ መቕሎታት ሰሪሐ ይሸይጥ እየ፣ ከምኡውን እዚኢታት። እዚ ሕጂ እንታይ እቲ ናይ ሃልኪ ናይ ኦድዮ ብሩሻቶ ካብ ጋራጃት ካብ ካልእ ካልእ ቦታታት ንእክቦ ናብ ጥቕሚ ነውዕሎ ማለት እዩ። ድሮስ እውን ኣብ ዕዳጋ ክሸጥዎ ጀሚሮም ኣለዉ ማለት እዩ። ስለዚ እንታይ እዩ ብሕሱር ነገር ነቲ ህዝቢ ዓብ ነገር ፀጋ ተምፃልለካ ማለት እዩ፣ ወይ ይጥቀም ኣሎ ተጠቃሚ ይኸውን ኣሎ ማለት እዩ። እቲ ካብቲ ዲስ ኣድቫንቴጅ ኣድቫንቴጅ ይዓብዶ ኣይዓበይን ንምንፅፃር እቲ ስራሕ ባዕሉ እዩ ዝነገር። ምክንያቱ ሰብ ክጋገ ይኽእል እዩ ወይ ክሕስብ ይኽእል እዩ፣ ስራሕ ግን ኣይሕስም። ፕራክቲካል እንታይ መስል እቲ ስራሕ ናብቲ ውፅኢት እንታይ እዩ፣ እቲ ካብኡ ዝወፅእኸ ትኪ ኣለዎ ድዩ የብሉን ድዩ ዝኾነ ዝነድድ ነገር ትኪ ዘይብሉ የለን። ዕንጨይቲ ንባዕሉ ቢተይን ዝበሃል ጋዝ ዘውፅእ ካብ ቀደም ወዲሰብ ምስተፈጠረ ክሳብ ሕጂ ብዕንጨይቲ እዩ መግቡ ዘብሰብ ዓባያትና ስኡፍ እንዳበላ ዒግ እንዳበላ ዓይነት ትክ እንዳኣተወን እንዲሰርሓ ነ። እዚ ግን እኩብ እዩ። ምክንያቱ ሰለስተ ዓይነት ሃልሃልቲ ኣለና፣ ቀይሕ፣ ብጫ፣ እንደገና ሰማያዊ። ሰማያዊ እንተደኣ ኮይኑ ሙሉእ ናን ካርቦራይዝድ ፉል ኣውቶማይዝድ ማለት እዩ። ቀይሕን ብጫን እንተደኣ ኮይኑ ከዓ ትክ ስለ ዘለዎ ኩሉ ግዜ ካርቦራይዝድ። ስለዚ ስራሕ እንታይ እዩ ኣብቲ ኮምቢኔሽን ናይቲ ኣሰራርሓ እዩ። ሰማያዊ ሓዊ እንተደኣ ኣለካ ኩሉ ግዜ ካብቲ ካልእ ውሑስ እዩ። እቲ ካብዚ ድወፅካ ትኪ የብሉን ሃፋ እዩ ዘሎ። እቲ ሃፋ ድማ ካብዚ ሰሪሕናዮ ዘለና በዚ መውፅእ ትኪ እቲ ሃፋ በዚ ንላዕሊ ስለ ዝኸይድ በቲ ኣትሞስፌሪክ ኤር ይብተን እሞ ካብቲ ጉድኣቱ እቲ ጥቕሙ እዩ ዝበዛ። ስለዚ ከምዚ ናይ ዓተር ዝበልናዮ ማለት እዩ። እጂ እንታይ እዩ እቲ ኦድዮ ብሩሻቶ ብኸመይ ንእክቦ? ኦድዮ ብሩሻቶ ኣብ ዝኾነ ታንከራት እዩ ኣብ ፊሶታት እዩ እንተደኣ ተዓቂሙ ኣይሃፍግን እዩ ኣብ ፅርጊ የብሉን ተዓቂቡ ክፀንሕ ይኽእል እዩ። እቲ ጉድኣት ናቲ ግን እንታይ እዩ ኣብ ውሓይዝ ክፈስስ የብሉን ኣብ መሬት ክፈስስ የብሉን እዚ ጥራሕ እዩ። እዚ እንተደኣ ኮይኑ ብከላ ናይ መሬት ኣሎ ኢንቫይሮንሜንታል ማለት እዩ። እንተደኣ ተዓቂቡ ግን ናብ ኢነርጂ እንተደኣ ቀይርነ ንኸስበሉ ኢና ደለና እምበር ሳይንገብሮ የለናን ማለት እዩ። ካልእ ብተወሳኺ እውን እዚ እኽሊ ዘኽይድ ማሽን ኣምፅኢ ኣለኹ። እዚ ማሽን እዚ ቅድሚ ክልተ ዓመት ተሰሪሑ ካብቲ ቅድሚ ክልተ ዓመት ተሰሪሐ ብ2016 ዝሰራሕኸዋ ማሽን ከምዚኣ ንመጀመርታ ግዜ ኣብ ኤርትራ ማለት እዩ እሳ ተሰሪሓ። እሳ ከዓ ብፒቲኦ ሻፍት ፓወር ትራንስሚሽን ኣውትፑት እያ ትሰርሕ ነራ። እዚኣ እንተ ኣላትካ ስትራክተር ክትህልወካ ኣለዋ ማለት እዩ። ሕጂ ግን ካብኣ ብዝሓሸት እዚኣ ናይ ነፍሳ ሞተረ ዝዓጠቐት እያ። ሞተረ ብድሕሪት ኣለዋ። ብሓደ ሊትሮ ናፍታ ከዓ ሓደ ሰዓት ክትሰርሕ ትኽእል። ኣብ ሓደ ሰዓት ከዓ 19 ተቐሚጦ ወይ ድማ ብእኽሊ እቲ እኽሊ ህጡር እንተኮይኑ 10 ኩንታል እንተደኣ ስሑ ድበለ ኮይኑ ከዓ 7 ካብ 7 ስካብ 10 ኩንታል ዝኣክል ከተኺደልና ትኽእል ብሓደ ሊትሮ ኢና ንብለለ ፕላስ ተወሳኺ እቲ ዓጢቃቶ ዘላ ሞተር ብማይ ዝዝሕል ሞተር ነቲ ብማይ ብዝሕል ብሰርኩሌሽን ግን ካልእ ተወሳኺ ካብቲ ናይ ዓዱ ወፃኢ ራድያተር ተገጢሙሉ። ስለዚ 8 ሰዓት ብዘይ ምቁራፅ ክትሰርሕ ትኽእል ማለት እዩ። ስለዚ እቲ ሞተር እውን ኣብዚ ድሕሪት ኣለዎ ትዕዎ ትኸልኹም። እዚ ሞተር እዚ ናይ ስራሓት ቻይና እዩ። ንጀነሬተር፣ ንማይ መስሓቢ ካልእ ካልእ ነገራት ንጥቀመሉ እዩ። ግን እዚ ሞዶፊክ ተሰሪሕዎ ኣሎ። ምክንያቱ እዚ ክዝሕል ተደ ኮይኑ ወተር ኩሊን ፓምፕ ኣሎ ምስኡ ዝኸይድ ነቲ ውዒ ስዒቡ ናብ ፊሶ ይመልሶ ሞ እቲ ዝሕል ከዓ ንደገና ናብዚ ዳኣት ነሩ።
እዚ ሓረስታይ ዝግድፊሶ ተሸኪሙ በዓል

0: ሕጊ ብጅርባ ከይዳ ክእል እዩ። ስለዚ እንታይ ንግበር? ነዚ ሞተር እዚ ናቱ ራድያተር ጌርና እዚ ራድያተር ዝክግበሮ ከሎ ከዓ እዚ ክራንክሻፍ ትፋሕ ኣቢልካ ካብቲ ንቡር ናይ ሓዱሽ ገለ ነገር ተመሊእዎ ነቲ ፋን ከዝረልና ማለት እዩ። ስለዚ በዛ ብዚኣ ዘላ 8 ሰዓት ናንስታፕ ክትሰርዕ ትኽእል ተወሳኺ እዚ ተጠቂምናሉ ዘለና ማተርያል ብምሉእ ብጀካ ዝሞተረ ኣብ ውሽጢ ሃገር ዝርከብ ማተርያል እዚ ማተርያል እዚ ዝላሜራ ናይ ኮንቴነር ተቆሪፁ ተዓሪ ዝኣተወ እዩ። እዚ ጎማ ከምኡ ናይ ካልኦት ዝወደቃ ማካይን ዝነበረ እዩ። እዚ ከምኡ ናይ ካልኦት ዝዓነዋ ጀነሬተራት ካውንተር ወይት እዩ። እቲ ካልእ ካልእ ከዓ ኣብዚ ሃገርና ፈሊሑ መኺኹ ዝፅረብ ኮሎጃታት እዩ። ስለዚ ተስዓኻ ሚእትስ ኣብ ውሽጢ ሃገርና ዝርከብ ማተርያል ኢና ንሰርሖ ዘለና። ስለዚ ዱራቢሊቲ ኣለዎ እታ ቅድሚ 2016 ተሰርዐት ማሽን ስቲል ና ኣብ ስራሕ ውዒላ ክሳዕ ሎም ተባላሻ
1: ኣይትፈልጥ
0: ብትኽክል ትሰርዓ ኣላ። እዚኣ ኸ 2 ዓመት ሰሪሓ መፅያ ከምፅሪዋ ምስ ደሮና ንኤክስፖ ኤግዚቢሽን ምስ ህዝቢ ንክነላለያ
1: ኣብ
0: ስራሕ ሓደና እዚኣ ተሸይጣ ሰብ ይእዘካ ትሰርሓሉ ይሽየጥ ምስ ናይ ካልእ ዓይነት ከሚሳት ዘለዎ ካብቲ ናይ ደገ ናይ ወፃኢ ሸርፍ ከፊልካ ካብ ምምፃእ ኣብ ውሽጢ ሃገርና ከዓ ነፍርዮ ኣለና ማለት እዩ። ስለዚ ብዝተላቀቐን ብሕሱር ዋጋ ጉልበትን ነፍርዮ ኣለና ማለት እዩ።
2: ኣብዚ ናይ ሎሚ ዓመት መዞን ሰንዓን ፍሉይ ኣቓልቦ ካብ ዝረኸባ ሓንቲ ንዘለዎ ስንክልና በዲሁ ስንክልና ናይ ኣእምሮ ዳኣ እምበር ኣካላዊ ስንክልና ከምዘየለ ብግብሪ ዘረኣየ ኣባል ማሕበር ፅሙማን ኤርትራ ዝኾነ መንእሰይ ተስፋ ኣለም በየነ እዩ። ኣብዝ ሓለፈ ዓመት እውን ፍርያቱ ኣቕሪቡ እዩ። ንሎሚ ዓመት ድማ ነታ ዝሰንዓ ኣመሓይሹ ናብ ህዝቢ ኣቕሪብዋ ንስራሓቱ ድሮ ዕዳጋ ክረኽበሎም ስለ ዝጀመረ ድማ ብጠለብ ብዝተደለየ ዓቐንን ብዝሕን ክሰርሕ ዘለዎ ምድላዋቱ ኣፃፈፊው ይርከብ። ንዝመፅ ዘሎ ዓመታት ብሉፅ ስራሓት ንኸቕርብ ድማ ምትሕብባር ሞያውያን ብፍላይ ህዝቢ ድማ ብሓፈሻ ከይፍለዮ እናተላበየ እዩ ስራሓቱ ብኸምዚ ዝስዕብ ኣቕሪብልና።
3: ካብቲ ቅድሚ ሕጂ ተራኺብና ነርና እቲ ፍሉይ ዘብላ ከዓኒ ክናይ 2 ፀብሒ ንሰርሓላ ከምኡ ድማ ማይ በዝም ሰሃብናዮ መዋዓይቲ ማይ ትበና ከም ረብዓይ ነገር ከዓኒ ንዒፉ መጥበሲ ከዓኒ ንጥቀመላ ውሑድ ፀዓት ከዓ ትወስድካ እታ ቅድሚ ሕጂ ዝሰርሕናለ ዕንጨይቲ ወይ ኩቦ ነገር ንወስድ።
1: ሓንቲ ነገር ዝገብር
3: ተደልያ ሓንቲ ነገር ክትገብር ተደልያ እዚኣ ነይ ማይ ንገድፋ ማለት እዩ። ማይ ከይገበርናላ ሃፋ ጥረይ ክንተውፅእ ትኸውን ማለት እዩ። ናይ ዕፉንጋ ከይጠበስናላ ንገድፋ ኣብዚኣ ፀብሒ ንሰርሓላ እንድሕ ተጠቂምና ሉሲ ይጎድል ይሃልክ ካብ 4 ተኮይኑ ፀዓድ ትወስዳ ትወስድያ ምክንያቱ እቲ ኩሉ ዝሃበቶ ረስንስ ምቆስ ምስሃበታ ትዕቅቦ እንዳ ምስ ዓቀበቶ ብዘይ ብዋሕዲ ዕንጨይትስ ንውሕ ዝበላ ንሰርሓላ ንኽእል ኢና። ምስሰራሕዋ ወለውጢ ገይረላ ምስሰራሕ ኩላ ብዙሕ ዕዳጋ ረኺበላ ኣለኹ። ሸይጡዋ እውን ነይሩ ተሸይጣ ነይራ መብዛሕቱ በዚ ገጠራ ዘለዉ ካብ እቶን ብሓንቲ እቶን 4 ነገር ካብ ዝሰርሐ ወ 3 ነገር ንሰርሕ ኣጠቃላይ ንኸ ትኮነለን ወስዳ ላ
1: ዋ
3: ካብዚኣ ምዕብል ትበለት ብ2 ነገር ትሰርሕ ኮይና ብሶላርን ብኤሌትሪክን ትሰርሕን ምዕብል ድበል ትሰርሕ ሓሳብ ኣለኒ ብላ ኣሎ። ንዚኣስ ብሶላርን ብኤሌትሪክን ትሰርሕ ቅድሚ ሕጂ ናይ መጎጎ ናይ ጋዝ ብኤሌትሪክ ሶላር 4 ተጠቃሊ ሰሪሐ ነረ ሕጂ ከማ ደስም ከማ ገይረ ከማዕብላ

0: ደቂቃ ስለ ዘረኣኸልና ሲ
1: ዋ
0: ሕጂ ተኣምር ከምርኢ እርግፀኛ
1: እዋ ካብኣ እውን ዝበለፀ ጣፀቢቓ ክሰርሐ
0: ስፋ ንገብር ኩሉ ሰርሐ
2: ናይ ሎም ዓመት ፍርያት ምህዞን ሰንዓን ነቲ ኣብ ዝተፈላለዩ ቤት ዕዮታት ዘሎ ዕቑር ዓቕሚ ኤርትራውያን መንእሰያት ዘርኢ ኣብ ዓበይቲ ማሽነርታትን ዓበይቲ ፍታሓትን ዘተኮረ እዩ ነይሩ። እዚ እቲ ውዱእ እንተኮይኑ እቲ ኣብ መስርሕ ዘሎ ደኣ ከመይ ማለት እዩ ዘብል ድማ እዩ። ገና ዝበለፀን ብዝያዳ ቴክኖሎጂ ዝተሰነዩን ዕዮታት ኣብ መስርሕ ከም ዘለዉ ዘርኢ ድማ እዩ። ካብ ዝቐፂልና እምበኣር ንኹሎም ኣቕረብቲ መምስ ዘቕረብዎ ስራሓት በብሓደ ኣቕሪብና ኣለና።
3: ዲጋጋ ትበሃል እዚኣ ንኸይዳ ኣኽሊ ዲጋጋ ትበሃል። ዲጋጋ ሓረሰ ሃገርና ካብ ናይ ብዕራይ ጌር ሓርስ እዚኣ ንኹሉ ነገር ተኸይደሉ እኽሊ ማለት እዩ። እዚ ተኸይዶ እኽሊ ንኸላይ ስርናይ ስገም ማሸላ ማለት እዩ። ሕጂ እዚ ሳትወሱ ሓይሊ ውሕድ ዋት እዩ ናይ 2.2 ኪሎዋት እዩ። ኣብ ዝኾነ ቦታ ከይድካ ሲኒ ፌስ ስለ ዝኾነ ብከምኡ ክትጥቀሙ ክእል እዮም። እቲ ጥቀቁም
0: ኤሌክትሪክ
3: እያ ትወስድ። ኣብ ሕሳይቲ ኮይኑ ከሎ ናይ ሶላር ሲስተም ግን ክትጥቀም ሃል እዩ ናይ ፓነል እዮ ማለት እዚ ዲናሞ ስለ ዝኾነ ናይ 2.2 ኪሎዋት ስለ ዝኾነ ሰለስተ ፓነል ጌርካ ትጥቀመሉ ትኽእል። ቀንዲ እዚኣ ውፅኢታ ፎካስ ስለ ዝኾነት ብኢድ ኸይና ከም ዓረብያ ኸይናስ ከምዚ ኢላ ትንቀሳቀስ እያ ማለት እዩ። ከምዚ ኢላስ ካብ ቦታ ናብ ቦታስ ከም ቢሌትካ ክሳይ ሕጂ እዚ ሳ ተኸይዶ ንኮለ ሓደ 2 ቐሚጦስ ትውድ እያ ዘ ኣብ ሰዓት 2 ቐሚጦ ትገብር ኣብ ሓንቲ ሰዓት ማለት እዩ። 2 ቐሚጦ ክትውድ ኸላ ናይ 5 ኩንታል ማለት እዩ ኣብ ሰዓት። እዚ እዚ ክሳይ በዚ ሃተእትዎ እዚ ቅሚጦ በዚ ሃተእትዎ በዚ መሰረተ ኸ ሳዕሪ ሕጂ በዚ መፅእ እዚ ሓሰር በዚ መፅእ ሓሰር በዚ
0: ወፅእ
3: ሓሰር በዚ ምስ ወፅእ ኣብዚ ሕጂ ፋን ኣሎ ፋን ኣሎ ነዚ ገፈል ገለመታት በዚ የውፅእ እኽሊ ፅሩዩ ከላይ በዚ ወፅእ ማለት እዩ። እዚ መስለ ኣብዚ ግራቪቲ ኣሎ በዚ ስሒቡ በዚ የውፅእ እዚ እኽሊ ሓሰር በዚ እዚ ገፈል መንፈል በዚ የውፅኦ እዚ እክሊ እንከሎ ፅሩይ በዚ ወፅ ሰለስተ ይፈላለያ ዝበካ ማለት እዩ። ኣብቲ ሕጂ ማቴራ ወዲያ ተለየደለ ስጋዕ ናይ 4,000 ወዲያ ኣለ ማቴራ ዕድላት ናይ ማቴራ ተተባሂሉ ግን
0: ብዝሕ ማስ ፕሮዲስ ክገብር ዝሕ ጀሚርካ ሲ ፍርቂ ዋጋውን ትጎዲ
3: ክሉ ናይ ማቴራል ፀገም ተ ኮይኑ እዚኣ ናይ እምኒ መቆረፂ ዝትያዘ ከምዚ እምኒ ዓረ ኣሎ ፀሊም እምኒ ኣሎ ቀይሕ እምኒ እንከሎ እዚ ነዚ እምኒ ዓረ ቆሪፃ ልካ ናይ ድኮት ገይራ ኣብቲ ምስ ገበርካ እስላ መቀይርካ ከምዚ ዲዛይን እንከሎ ተውፃልቶመት ካናለ ሕጂ ምስ ተቆረፀ እምኒ ለሚፅ ስለ ዝኾን እቲ እምኒ እንከሎ ሲሚንቶ ስለ ዘይሕዘልካ መሕርፈፍናት እንከሎ ኣሎ ዲስኮ ካልእ ዲስኮ ኣሎ።
0: እንታይ
3: ኮይና ዓብያ ኣላ ንድሕር እምኒ ቆረፂት ኮይና እዚ ንምንታይ ይጠቀም? እዚ ሕጂ ባስካ እዩ ማይ እዚ ባስካ ካብዚ ፖምፓላ ኣብ ሪሳይክል እዩ ትገብር ካብኡ ሲሒባ ነቲ ዲስኮ ሃይረስን ንመተርቀፂ ማለት እዩ። ሜንፃ ኣሎ ናይ ቤተክርስትያናት ናይ መዝጊድ ዝስራሕ ኣሎ እዚ ናይ ቀደም ኣንቲኮ ገዛውቲ ዝስራሕ ኣሎ ከምዚ ከርቢ ዓይነት ቦርሳታት በዚያ ኩሉ ነገር ክትገብሮ ትኽእል ያ ሰውን ካብኣ ትንሽ ኮይና ከመያ ማለት ናይ እምኒ ኣብቲ መርሞ እውን እዚ ካቻ ቢሳን ማቴሪና ዝጥቀመሉ ስብርባር መርሞ ኣሎ በዚ ካብዚ ተቆራፆ ተሰባቢሩ ክሳይ ንገር በብስእሊ ጌርካ ቅርፂ ጌርካ ተቆርፀሉሽ
4: ሽመይ ሰይረ ዘነባር ዝተማዕብል ዓውደ ኮነ ሚሽን

0: ዲፓርትመንት ማለት እዩ ሪሌሽንሽፕ ግራጁዌት ኣቢለ እዚ ስራ ኣለለ ዲፓርትመንት ከላ ካብኮም ማለት እዩ ኤሌክትሮ ሜካኒካል ብማዕመት ሒዘ ኣቅሪበ ዘለኹ ሲኤስ ቢስኩት ነኬረ ጥቕማ ከዓኒ ንስኻ ቢሑቕን እቲ መቐበል ናትካ ደይት ትህባሞኒ ንሳ ናስርዐ ትሂብካ ደለካ ብኮምፒተር ዲዛይን ኣብ ብግብሪ ተርእካ ማለት
1: እዩንስኻ
0: ዲዛይን ትህባ ብላፕቶፕ ትደሊካ ደለካ ዲዛይን እሞኒ ንሳ ኮላ ብመልክዕ ሽኮቱ ገይራ ኣብ ግብሪ ትህበካ ማለት እዩ ኣብ ፕሌት ገራ ብመልክዕ ሽኮቱ ገራ ትህበካ ማለት
1: እዩ
0: ኣብ ፈርነስ ምእታዊ ጥራይ ኮም ሰሓ ደለኸያ ዲዛይን ዲኻ ትባል ፅሕፈት ዲኻ ትፅሕፈልካ ስእሊ ድያ ስእለልካ እቲ ዝወፅ ባታ ቢስኪት ምዃኑ እዩ እምበሪ ከም ቱዲ ፕሪንተር ጥቕሙማት ባላስ ዲዛይንና ድሮዊንግ ናገረት
1: ንምንታይ ብሽኮት መሪፅካ
0: ኣብዛ ዓድና ሓደ ቀረባት ኣብ ከምዚ ኣብ በዓል ገለ ዝኸውን ከሎ ግዜ መብዛሕትኦ ናንስቲ ገለስ እዛ ብሽኮት ትኸይደን እየ ዝሰርሓ ምኮላይ ሪጋ ገይረን ቢደና ተቐበላ የን ንቆርፃ እዚኣ ዝመረፅ ኩላ ግና ኦሬዲ ምንፀ እንደይተርፈኒ ንዲና ትዳፈርኖ ግን ሂበንኦም ጥራይ ከዳ ሞኒ ሓደ እቲ ግዜ ብዓብ እዩ ንሓንቲ 99 ሴንቲሜተር ፕሌሲ ዊዚን 5 ሚኒትስ ትመልአልካ እያ ሰን በዕለ ንሰርሓ ዝጎደሎ ፍርሳዓት ገለ ኣይመልዓን ን ቢደን ገለ ንቆርፆ እዚኣ ግን ኩሉ እቲ ዲዛይን ሓደ እዩ ትምስርዑ ስርዑ ወላ ትቆራርፆ ቁመቱ ዝተፈላለየ ኮነ ሓደ ዓይነት ስለ ትገብሮ ፎር ፕሮዳክሽን ወላ ንገዛ ወላ ብሙሉእሲ ኣሳልጦ ክህልወካ ማለት እዩ ተወሳኪ ኮላይ ማቻርጅ እያ ትሰርሕ ንችብ ዘለዎ ግዜ ቻርጅ ትገብራ ሞኒ ንችብ ዘይብሉ ግዜ በዓላ ቻርጅ ባትሪ ኣለዋ ዲሲ ሞተርስ ኩሎም ዲሲ ሞተርስ እዮም ማክሲማም ክሳብ 250 ዋት በፂሓ ኩሎም እንትናቶም ፓወርስ ለስ ፓወርፉል እዮም ግን ዝወስዎ ፓወር ለስ
1: እዩሕጂ
0: ኣብ ስራሕ ኣላ ኣብ ዓባይ ዲዛይን ኣላ ኣብ ንሽተይ ዲዛይን ቤንች ታይ ኦሬዲታ ክስራሕ ኮላታ ዲዛይንት እዚኦም ትካል ደለዮማ ነበሩ ብከምዚ ዕቤት እንዮም ደለዮማ ነይሮም ሕጂ ግና ቤንች ታይ ክንገብራ መደባሎ ንእሽተይ ሳይዝ ሓደ ዓይነት ሰርሖ ኮይኑ ግን ቤንች ታይ ንስኻ ንዓይነት ኮምፒተር ያ ትነግራት ዓይነት ቢሖ ኩሉ ሳያ ትእዛ ወላ ፕሌት እውን ክፈላለ ክእል እዩ ዓበ ክትባ ትኽእል ንእሽተይ ትባ ትኽእል ነቲ ፕሌት ባዕላ ኣይትፈልጦን እያ ንስኻ ግን ዳይሜንሽን ትህባ ናይቲ ፕሌት ሳይዝ ናይታ ፕሌትን ዓይነት ብሖካን ን ኣበይ ሎኬሽን ኣቕሚትካላ ኣብ ማእከል ዲኻ ብፓርት ኣቕሚትካላ ትነግራ ሞኒ ንሳ ትፈልጦ ሕጂ ነርሳ እንታይ ማለት እዩ እንታያ መውፅኢት ፓርትናታ ሲ ኣበይ ሎኬሽን ኣላ ትፈልጣ እያ ናታ ዜሮ ፓርትን ኣበይ ሎኬሽን ኣንቀሳቂስካ ኣለኻ ትፈልጣ እያ ነርሳ ሕጂ ንዓ ምሳእቲ እዛ ማለት እዩ ዓይነት ብሑካ ትነግራ ሎኬሽን ናይ ፕሌት ካላ ይገርካ ኣላ ምክንያቱ ካብ እታ ፕሌት ወፃኸይት ስእል ሎኬሽን ትነግራ ዝተረፈ ኩሉ በዕለ እያ ማኔጅ ትገብሮ ኤል ስፒድ ኮለይ ትነግራ ማለት እዩ ክልተፈ ማዕርክ እንደለሊካ ኣለኻ ሳብ ኤት ኣዋርስ ዘይዕረፍቲ ክትሰርሕ ትኽእላ
2: እዚኣ ስራሕ ብዛዕባ ሓደ ሓዊ ኣብ ዘጋጥመላዊ ሓደ ትካልሲ እንታይ ዝበሃል ኣውቶማቲክ ነቲ ሓወ ተጥፎ ትፍትን ማለት እዩ ካልኣይ ነገር ከላይ እንታይ ዝበሃል ንዓኸ ኣላርም ትገብረካ ማለት እዩ ምንታይ ና ከ ጌርናያ ዘለና ሰርሕና ዘለና ብሓደ ፒኤስ ዝበሃል ማለት እዩ ኣብ ውጭ ፒኤስ ካ ላደር ሎጂክ ዝበሃል ፕሮግራም ኣለና ማለት እዩ እዚ ፒኤስ ማለትካ ፕሮግራም ብሎጂክ ኮንትሮል ማለት እዩ ንሓደ ሎጂክ ፕሮግራም ንገብሮ ሞ ኮንትሮል በቲ ፕሮግራም ጌርና ኮንትሮል ክንገብሮ ንክእል ማለት እዩ ተጥፍያ ዋላ ትሕብረ ተጥፍያ ከ እዚኣ ስራሕ ብምንታይ ሓዊ ከም ዘሎ ትሕብረና ኣለርም ኣለና ባዘር ኣለና ማለት እዩ ሪንግ ትገብር ማለት እዩ ካልኣይ መሕበር ተጠቕምና ዘለና ከ እዚ ኢንዲኬተር ላምፕ ማለት እዩ እንታይ ዝበሃል ብርሃን ይውላዓልና ማለት እዩ ናይ ሓደጋ ብርሃን ሓዊ ጋጢሙ ከም ዘሎ ቦ ጌራ ትሕብረና በዚ ኢንዲኬተር ላምፕ ጌራ ማለት እዩ እንታይ ዝበሃል ብምንታይ ተጥፍዎ ከዓ ማለት እዩ ኣብዚ ስፕሪንክለር ተጠቅሚ ኣለና ማለት እዩ ስፕሪንክለር ብምንታይ ዝሕግዘና ብምንታይ ይሰርሕ በዚኣ ፓምፒ ሞተር ኣላትና ማለት እዩ በዛ ፓምፒ ሞተር ተሓጊዛ ማይ ጭንቋዓልና ማለት እዩ ካልኣይ ነገር ካ እንታይ ኣለና ኤግዘስ ፋንካ ኣለና ማለት እዩ ኤግዘስ ፋንካ ኣብ ዘሎ ጋዝን ስሞክ ንደገ የውፅና ማለት እዩ ዲስ ሞተር ካ ኣለና ኣብ ዘሎ ትካል ፀንሐ ሰብ ማለት እዩ ሂወት ንምድሓን ማለት እዩ ኖርማል ይወፃልና በዛ ማዕፀም ዝተኸፈለት ማለት እዩ ሂወት ንምድሓን ማለት እዩ እዚኣ ስራሕ እዚኣ ኣብ ምንታይ ተገልግል ኣብ ሓደ ትካላት እያ ዝበዝሐ ግዜ ተገልግል ኣብ ገዛ ክንጥቀመላ ምስቲ ዋሓድ ገዛ ዘሎ እዚ ኮንትሮሉን ብዓብዩ ስለ ዘድለየካ ኣብ ገዛ ክንጥቀመላ ኣርዲኖ ተተጠቂምና ኢና ኣብ ገዛ ክንጥቀመላ ንኽእል ፒኤልስ ንጥቀም ድሕልና ግን ኣብ ትካላት ዓበይት ትካላት ማለት እዩ ኣብ እንታይ ዝበሃል ኣብ ስቶር ገለ ማለት እዩ ጠቕመና እያ ማለት እዩ ብፍላይ ከዓ ላሕኩ ናይ ጓዝ ዘለዎ

0: ማለት እዩ ሞራው ተማዓን ኣስተዳ ማለት እዩ እዚ ኣብ ዝኾነ ክትካል ትኽእል እንደ እንታይ ዝበሃል ጥራይ ሓደ ኮንትሮል ሩም ክህልዎ ካልኦት ፒኤሲ እና ዘለና ማለት እዩ ነቲ ፒኤሲ ፕሮግራም መግበሪ ማለት እዩ ወይ ከዓ ማይክሮ ኮንትሮለር ክንጥቀም ንኽእል ኢና ማለት እዩ ነዚኣ ኮንትሮል ሩም ገዛ ሓቲ ህልያ ማለት እዩ እዚ ሰንሰር ግን ኣብ ዝኾነ ገዛ ማለት እዩ ኣብ ዝኾነ ፖዚሽን ኣቐሚጥከስ ኣብ ዝኾነ ክሰርዕ ክእል እዩ ማለት እዩ ወላ ዓብ ትካል ክኾን ይኽእል ዋላ ንሸይ ትካል ማለት እዩ ዝያዳ ግን ኣብ ዓብ ትካል ንጥቀመላ ማለት እዩ ሰንሰር ምትካል ጥራይ ሰንሰር ኣብ ፖዚሽን ምናቱ ቦታ ምቕማጥ ጥራይ ኣሎ ተስፋ ኣማራ ተስፋ ይቡ ከ ማለት ዝበዝሐ ብፍላይ እዚኦም ኢንዳስትሪ ጋር ዝሰርሑ ይደልዩዋዮም ማለት እዩ ክትከል ማለት እዩ ከምዚ ዋጋ ገለ ኣበይ ፖዚሽን ከመዩ ገለ ኢሎም ሓትካ ማለት እዩ ሶ ካልኣይ ነገር ክላይ ኣብ ገዛ ሰብካ ርእቶታት ንህረስ ኣብ ገዛ ከመይ ኣብ ገዛ ክትከውን ትኽእል ዶ እ ኣብ ገዛ ክትኮን ኣይትኽእልና መስክረዋል ምቾ ምክንያቱ ጋዝ ሰንሰር ንብል ንድሕር ኣለና ሲ ዝኾነ ጋዝ ኣብ ገዛ ካስ ኣብ ዝኾነ ገዛስ ጋዝ ንወልዕ ኢና ግድል ስለዚ ዝኾነ ሰንሰር ሰንስ ክትገብር እያ ማይ ክትከዕያ ገለ ስለዚ ኣብ ገዛ ይብለካ ማለት ሰብ ካልእ ግን ኣብ ትካላት ግን ዝያዳ ሰብ ይቕበላ
1: ከም መፃኢ መደባት ሕጂ ንሓስቦ ታብ ጉሩፕና ዕድል ተረኪብና ማለት እዩ ግዜ ተልና እታ ጉሩፕና ከነቐፅላ እዩ መደብና ማለት እዩ ማለት ካብ ብካልእ ስራሕ ድና ወላ ነዚ እንዳማዕበልና ንቅፅል መደብ ኣለና ማለት እዩና ከም ተወሳኺ ከዓ እዚ ከዓ ንድሕር ድጠልቦ ብፍላይ ትካላት ንድሕር ተረኪቡስ መዋሊ ጌርካስ ክትከል ዝኽእል እዩ ማለት እዩ ሕጂ ኣብ ድመፅ ከዓኒ ፊቸር ሕጂ ናይ እዚኣ እንታይ ኣለና ማለት እዩ ሲግናል ክነእትወላ ማለት እዩ ዝኾነ ናብቲ ናትና ሓላፊ ናይቲ ትካል ድ ወላ ናብቲ ድምልኮቶ ኣካላት ማለት ሆስፒታል ወላ ኣብቲ ነቢንቦር እዩ ማለት እዩ ሓበሬታ ከም ትሰደልና ኮሚኒኬሽን ከምኡ ንሓስበላ ኣለና ማለት እዩ ቁሩብ ከምኡ ሓሲብና ነርና ቁሩብ ምስ ኢንተርነት ገለ ምስበልና ሕጂ ቁርብ ኣዋዲቕና ማለት እዩ ሕጂ ተኽኢልና በዚ ኢንተርጂ ብከምኡ ከዓ ንሓስበላ ማለት እዩ ኣብ ቀፃሊ ቁሩብ ግዜ ሓፂራትና ናብዚ ጎይና እምበር ባዕላ እዚ ናይ ፋየር ፕሮቴክሽን ሻሎ ዝጋዝስ ባዕላ ከዓኒ ሰሎኔ ድፋል ኣዲሽን ጌርካ ከዓ ክሰኻ ትኽእል ነገር ማለት እዩ መፃስ ብከም ንሓስበላ ማለት እዩ ስራሕና
2: ሽመይ ቴድሮስ ኣሚነ ብርሃነ ባሃል ዝሕዘየ ድመፃኹ ከዓ ጋቦን ኮይኑ ሬተ ብትግርኛ ማለት እዩ ጋቦን ብጥልያን ኢናንፅዋ እዚ ሬተ እዚ ኣብ ሃገርና ቀደም እዩ ነይሩ ስታይ ከዓ መፃና ካብ ደገ ካ ድመፃና ነይሩ ንዓራ ንጥቀመሉ እዚ ጋቦን እዚ መብዛሕትኡ ግዜ ንዲጋ ንዓራት እንዳደሩት ኢና ንጥቀመሉ ሕጂ ብናና ብታሕትና ገርና ባህና ንሰርሖ ዘለና ሓልሽ ጀሚርና ኣለና ባህና ንሰርሖ ኣለና እዚ ኣናና መብዛሕትኡ ግዜ ሓፁርን እንዳደሩትን ኢና ንጥቀመሉ ንዲጋ ከዓ ዲጋ ከዓ ሓመድ ከይብሕጎክ ኣብ ዲጋ ንጥቀመሉ ሕጂ የ ነዚ ክስታይ የለ ሰርሐ እያ ኣይ ወዳእ ኮዋን ከማን ብታሃታታ ናትና እያ ማዓልታ ኣኺላ ምስ በሉናስ ኣቆልና
3: ኢናስተቕፀላ
2: ዕብ ኣቢልካ እዚኣ በቢ ዓይነቱ ሳይት እንዳገበርካ ሰሪሕካ ንመሸጣ ወይ ከዓ እዚ ዘለና ፀገም ንዓነ ብቀላል ኢልና ኢናስ ሕጂ ኣብ ሃገርና ቀደም መንደቕ ኣይኮንካ እንትነድቕ ነርካ ፍርቂ ካብ ፍርቂ ነብስኻ መንደቕ ምስ ነደቕካ ሬተይ ካ ዝጥቀመሉ ነርካ ትማዕርግ ነይርዎ ነቲ ዓዲ ሕጂ እዩ ኣብ መንደቕ ኣቲና ዋላ ጥልያ ናይ ኣፍቅደልካኒ ነይሩ ሬተይ ካ ትገብር ገዛኻ ሕጂ ኣንሕና እዚ መስርሒና ኣብ ዘሎ ዕዳጋ ካብ ደገ ስለ ዝመ ዘሎ ይኸብር ኣሎ ኣባና እንድሕር ተሰሪሑ ግን እቲ ደይተሰርሐ ስልክ እንድሕር መፅ ኣባና ተሰሪሑ ይሓስር እቲ ስሩሕ እንድሕር ክመፃኮ ኮይኑ ግን ጉቡር ይኽሉ ማዓልቲ ሕጂ ሕጂ ኣብዚ ኢና ንሕና ክንጥቀመሉ ሕጂ ስልክ እዚ ኖርማል ኣምፂኻ ክሰርሖ ዑም እዩ ስሩሕ ከተምፅኦ ግን ዋላ ነቲ ተጠቃማይ ጉቡር እዩ ካብ ሸቃታይ መፅስ ንተጠቃማይ ክመፅእ ካብ ተጠቃማይ ከዓ ነጋና እጂ ኣብ ሰለስተ ሳይድ ድኸይድ ኣባና ንድሕር መፅኢ ግን ኣብ ሓንቲ ስልኪ ሒዝካ ፀኒኻ ተጠቃማይ ትራዕኻ ትዎ እዚኣ ሕጂ ኣነ ኣብ ገዛይ ኮይነ ንደሰርሓ ዘለኹ ኣነ ኣብ ዓብ ቦታ ኮይነስ ይዕብ እየ በቢ ዓይነቱ ሳይድ ገይረ ንመሸጣ ከቕርብ እቲ ዘሎ ፀገም ናይ ክስታይናስ ቁርብ ተቃለለልና ኢልና ኢና ክስታይና እቲ ዘለና ኣብ ድመፅ ንዓመታ ብካሊእ ትሕዝቶ ኢና ንራኸብ ብካሊእ ትሕዝቶ ካሊእ ዝሓዝናይ ኣሎ ንዲ ስለደይ ተወደ ኢና ክስታያት ኢና ከም ኣላት እና መሊሳ ናይ ሬተ ስልቂ እንዳጠምጠመ ትኸይድ ስታይ ንገብር ኣለ
4: ካራይ ሽመይ ተኪ ኣብርሃም ይበሃል ዘለኽዎ ወይ ከዓ

0: ዝሰርሓሉ ዘለኹ ከዓ ኣባል ማእከል ስልጠና ክፍለ ሓይልታት እየ። ሕጂ እዚኣ ሰሪሐ እየን ዘለኹ ከዓ እዚኣ ሜታል ዲቴክተር እያ። እዚኣ ከዓ ኤሌክትሮኒክ ሜተር ማለት እዩ። ኤሌክትሮኒክ ሜተር ማለት እዩ። ንዲስታንስ ኢና ንዕቅን ኣላ። ሕጂ ንኣብነት ካብዚ ናብዚ ዘሎ ዲስታንስ እንተ ደሊና 48 ሴንቲሜተር ትብለና ኣላ ማለት እዩ። ክትቀርብ ከለካ ምሳኻ ትቐርብ ኣላ 8 ሴንቲሜተር ትብላ ኣላ። እዚኣ ንኢንጂነርስ ኮይና ንደቕቲ ክኾኑ ይኽእሉ ዝተፈላለየ ክሳይ ዝሰርሑ ካልኣይ ነገር ከዓ ነዚኣ ክንሕቅና ይንኽእል ኢና። ሕጂ ካብዚ ንላዕሊስ ሜትሮ ጌርና ክንሕቅና ተፀጊመና ብቕልል ዝበለ መንገዲ ግን እዋ ነዚኣ ጌርና በዚያ ክንሕቅና ማለት እዩ። ኢኮ እያ ትሰድድ በቲ ኢኮ ከዓ 3 ሜትሮ ንገለን ትብላ ኣላ ሓቂ ዶ። ሕጂ እዚኣ ንዝተፈላለየ ማዕላታት ክነውዕላ ንኽእል ኢና። ካልኣይ ነገር እንዳ ቢላርዶ ትካል ዘለዎ ኣብ ቢላርዶ መብዛሕትኡ ግዜ ባእሲ ይፍጠር እዩ። ብሰንኪቲ ምዕቃን ብበትሪ ገለ እዮም ዝዕቅንዎ። ሕጂ ናይ ሌዘር መዕቀኒታት ኣሎ ገዜኻ ተምፅእ ትኽእል ኢኻ ንነዊሕ ርሕቐት ወይ ከዓ ሓፂር ርሕቐት ዝዕቅን ኣሎ። ንሕና ግን ከመይ ጌርና ብውሽጢና ብውሽጣዊ ዓቕምና ከመይ ጌርና ነቲ ፀገማትና ንፈትሖ ብዝብልቲ ዘበገሰኒ ማለት እዩ። እዚኣ ሕጂ ዝተፈላለየ ቦታታት ክንጥቀመላ ንኽእል ኢና። እጂ ኦልሬዲ እዚኣ ድልውት እያ ዘላ ነቲ ዘድልየካ ርሕቀት እዚኣ ማክሲማም ክሳብ 8 ሜትሮ ትዕቅን እዚኣ ማለት እዩ። 8 ሜትሮ ምስ እትደልዮ ክትውስኸሉ ምስ ደለካ ሰንሰራት ረሓካ ትውስኸላ ሰንሰራት ተጠቂምካ ሽዑ ሕጂ ሌዘር ግሪን ሌዘር ኣሎ ኮሊዳ ዝበሃል ኣሎ ክሳብ 15 ኪሎ ሜትር ዝዕቅን ማለት እዩ። ካልኦት እውን ኣለዋ ዝተፈላለየ መዕቀኒታት ማለት እዩ ዝገጥም ማለት እዩ። ሰንሰራት ጥራሕ ወሲሕካ ሕጂ ንርሕቀታት ትሽፍን ማለት እዩ ነቲ ዘድልየካ ማዕራ ተውዕላ እዚያ ማለት እዩ። እዚኣ ከዓ እዚኣ ከዓ ኤሌክትሮኒክ ሜተር ኮይና መብዛሕትኡ ግዜ ኣብ ኣየርፖርት ከምኡውን ኣብ ሲኔማታት ክኾኑ ይኽእል ኣብ ሾፒንግ ዝተፈላለየ ሃርሞፉል ዝኾኑ ነገራት መብዛሕትኡ ግዜ ብሓፂን እዮም ዝስርሑ። ፈንጂ እንተይልና ብሓፂን ይስራሕ፣ ካራ እንተይልና ብሓፂን ይስራሕ። ምክንያቱ ፒር ስለዝኾነ ትሪ ስለ ዘለዎ ንክሓሲ ኢሎም ወይ ከዓ ነትክሳ ኢሎም ብሓፂን እዮም ዝሰርሕዎ ማለት እዩ። ነዚ ከዓ ኣብ ዝተፈላለየ ኣብ ኤርፖርት ኣብዚ ስኔማታት ብኢዶም ንፍትሽና መብዛሕትኡ ግዜ ኣብዚ ምናትና ማለት እዩ ነተዓቕምና ገዚእካ ክቶም ፀወት ትኽእል ኢኻ ንምንታይ ከንሕና ዘይ ንሰርሖ ባዕልና ዘይ ንሰርሖ ኢለ ተበጊሰ ኢኻ ነዚኣ ሰርሐ እያ ማለት እዩ። እዚኣ ሕጂ ንሜታልያ ዲቴክት ትገብር ብዛዕባ ኣሰራርሓኣ ዝምልከት ኣብዚ ክልተ የልኢድ ኣለና ብጫን ቀይሕን። ኣብዚኣ ከዓ ባዘራላትና ድምፂ ማለት እዩ። ሕጂ በቲ ብሊንክ ኢኻ ትፈልዩ። ሕጂ ንኣብነት እዚ ሜታሊክ ፓርት ኣለዎ ነዚ ዲቴክት ክገብር ከለኹ ብሊንክ ትገብር እያ ድምፂ ከዓ ትገብር ኣላ። እንተ ደኣ ፒር ሓፂን እንተ ደኣ ኮይኑ እዚ ተወሊዑ ይሱቕ ትብል እዚአን ተወሊዐን ሱቕ ብላ እዚኣ ድምፂ ከዓ ትብርትዕ ማለት እዩ። ሕጂ ነቲ ሰብ ክትፍትሾ ከለካ ንኣብነት ሕጂ ሞባይል ትብለ ሞባይል ከተብለ ግን በልበል ትብላ ኣላ እንደገና ክሳይሳ ኣይገበረት ፅሩይ ሓፂን ምስ ብረት ብቀዳማ ሕጂ ምስ ብረት ጌርና ርኢናዮ ነርና ዝተወልዑ ጠጠውዩ ዝብል ከምዚ ኢሉ ተወልዑ ጠጠው ዝብል ሕጂ ዝተፈላለዩ ቦታታት ከዓ ከምዚ ጌርና ክንጥቀመላ ከዓ ተስፋ ይገብር ማለት እዩ። ፒር ሓፂን ስለ ዘይኮነ ሕጂ ውልዕ ጥፍእ ትብል ኣላ። እንተደ ፒር ሓፂን እንተኮ ኮይኑ ግን ተወልዐ ይሱቅ ትብል ማለት እዩ።
1: ከምዚ ክንዕዘቦ ፅንሕና እምበኣር ትሕዝቶታት ምህዞን ሰንዓን ናብ ኢንዱስትሪ ደረጃ ከም ዝደየበ ዘረጋግፁ ስራሓት ኢና ክንዕዘብ ፀኒሕና። ንኹሎም ስራሓቶም ዘቕረቡ ኣብ ዝመፅእ ዓመት ብዝበለፀ ስራሕ ከም ዝመፁ እናተኣማመንኩ ብስም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ምስጋናይ የቕርበሎም።

0: ሸጣት ለትጋይ ሰብ ሃለቱ እሎም ሄኒ ጉባኤ ለልተሓረውቶም ምንክለን እዳራት ደዋይሕ ወሸቃል ሕኩመት እንደሻረከው ጉባኤ ገቢኦም ሎም ጉባኤ ኣስርሓተ ኣዕዳ ለብዲባልኛት ትተሓርብ ሃለቱ እሎም ኣስርሓተ ኣዕዳ ለብዲቦም ኣቦ መንበር ቦም ካትብ ወኣሚን ማልየት ብቶም ሃቆሃመ ሄዲባክ ለሽማገለ እነትከፈለው ሸቁብ ሃለቱ ሓተ ሽማገለ ናይ ተንዚም ወተዓቢኣታ ዲብሓንቲሃ ሰለስተ ፍርዕ ኣለው ግላ ሓተ ለተዓቢኣት ለትወደታ ለካልአይት ህዝባዊ ርክባት ልምለኦ መሀ ምስል ሸዓብ ለልትራከብቱ ለሳልሳይ ናይ ዓዳት ወፍንውን ለትብል ዲባ ሽማገለ ናይ ተንዚም ወተዓቢኣት ልትከምከመ ባሃለቱ ለካልአይት ሽማገለ ንበልናሃ ምገቢ ከተማት እጅማዕያት ለትከስስስታ
1: እዚ ዲባ ናይ ለጅነት ተንዚም ወተዓቢኣት ለወደኩሞ ነሻጣት መሃላ ላይከል ሃላ ናይ ተንዚም ባህለቱ ዲቡ ለትወድዎ ነሻጣት ለኒ መህምቱ
0: ላይከልየት ናይና ምን እዳራት ደዋይሕ ለትአነብት ተባሃለቱ ዲብ እዳራት ደዋይሕ መስኡሊን ኣለው ግና ወካይል ብና ዲ ኩለን ኣስራሕተ እዳራት ደዋይሕ ወምስሎም ለሸቁ ሎም ኣካይቲ ኣካልኦም ብሎም ኣብ ጉባኤ ለልተሓረፍ ሓሓምስ ነፈር ብና ዲብ እዳራት ደዋይሕ ለተናዚምና ለኣነብት ባህለቱ ዲብ መዳርስ መፃነ ገባና ምንገቢእ ምን ምግበይ ደረጀት እስ ካልኣይ ደረጀት ዲቡ ነሻጣት ንኣትጋይስ ባለቱ እታ ምግበይ ደረጀት ለንኣትጋይስ ነሻጣት ኣወላይ ተንዚምና እሎም ቀሐ ዕምቦባል እምብሎምቶ ምንሱ ሳይፈስል ኣስክ ሳብዓይ ፈስል ህሎ እሎም እብሎም ከም ቀሐ ዕምባበል ንፀበጥና ዲባ ባህሊ ናይ ነሻጣት ንፈረር እተ ካልአይት ምንሳብ ናይ ፈስል ሀ ፊተውራሪ ሎም ብሎም ደረሰአን ከምኩም ባለቱ እሎም ፊተውራሪ ሎም ብሎም ልቀሐት ዕምቦባል ሓልፈው ደረሳቶም እሎም ደረሰሎም ዲባ ሰነት ድራሰት ለተሂቦም ማለቱ ግል እሎም ለዳላ ስስ ጅንስ ክታብ ሃላ እሎም ሳብ ናይ ፈስለ ፊተውራሪ ሎም ብሎም እግሉን ኣደርሶም እግል እሎም ግል ኣድርሶ ለቀድሮ ኣብ ፍርኣት ናይ ሕኩመት ቶም ማለቱ መደርሲ ምዲቦም ወብዕላም ሸቃል ሕኩመት እተደዋይ ሕለ ልትረክቦም ስለ መድረስ ለፃበጣ ምኑማ ሄኒ ዲብታስዓይ ፈስል ሓልፈው ሕመረት ለልብል ጅንስ ድራሰት ንኣደርሶም ዲብል ሕመረት ለልብል ስዕ ጅንስ ክታብ ኣለው እግሎም ደርሶ ዓስረይት ከምሰል ክታብ ለንሓስባ እሊ ድግም ተጃሪብ ሎምብሎ ዋርሳ እንደእንበለ ንሰምዩ እብለት ፈናተው ሰብ ወቀይ ላዕለው እቦም ከምሰል ዳግም እግሎም እንወደ ምኑ ዲብ ዓስራይ ፈስል ሃቆ በፅሓ ሄየ ምግባይ ደረጀት ካድር ምብሎ ደረጀት ኣቕሊል ለልትጋየስ ምን ሎም ፈዳብያም ክወተት እንደተሃበተና እግሎም እነዲ ዲብ ኣቕሊል እንደደርሶ መፁና ባለቶ
1: እዚ ነሻጣት እጅትማዕየት ለትብሎ ከፎት
0: እሊ ነሻጣት እጅትማዕየት ምብሎ ሓተ ድራሰት ወምህነት ለብዲቡ እግሉ ከምሰል ታብዑ እንወዲ ዲቡ ድራሳት ለተየብሊ ድራሳት ልሚት ቤና መንገቢ ኣትፋዝዖት ብዲቡ ወናይ ምህነት ድራሳት ብዲቡ ባለቱ እተ ከምሰሊሁማ ቀዳይ ናይ ኣዋል ንኣንሳት ለተባብዕ ማይ ሓቲ መጅሙዓት ለ ዲበ ቀበተ ይቡ ባለቱ ተንዚምና ግልክልኢቱ ግል ተብዓት ወግል ኣንስማ መንከምክም እፍንቱ ሄ ግል ኣዋል ንኣንሳት ግል ራቕበሎ ቀድሮ ዲብ ሓለት ናይ ድራሰተን መንገቢ ወዲብሊ ደራ ኢለ ገባ ዓዋድ ምኑ ሕርግሊ ግበኣ መድረሰት ከምሰል ከፎታብዓ ምና ለህላ ጨቐጥ ዲቡ እንደፈግረያ ሄኒ ዲበለልትሓዘ ደረጀት መጦ ኣሎ ውላድ ተብዕን ከምሰል በፅሓ ወሜርሒት ኣዋልድ ኣንሳት ግል ኣፍረዮት እንተትበሃላ ናየን ፈርዕ ዲ ምግብ ፅቡቅ ትባሃለቱ ፍንቱይ ዲቡ ከምሰል ትጋየስ ገቢእ ካልእ ማሕበራዊ ነጥፈታት ኣብ ቀደማ እጅማዕያ ሎምብሎ ዲብ ነሻጣት ናይ መእቶት ክድመት ብዕ ዲቡ ኣተንከበ ጋራት ኣላ እሊመሀ ናይ መስኡሊን ብዲቡ ኣብ ከምሰሉ ዝሸቀ ዲብ መድረሰ ሸህርያ እዩ ወዲሉ መእቶት ሊ ወዲብ ሸቃል ሕኩመት ውዳራ ደባይሕ ዕብለት ነዘመት ዲብ ሰለ ሽሃር ከምሰል ትጋየስ ግብ ባለቱ
1: እዚ ዲባ መሽተማዕቲ ይኮን ለነሻጣት ለትወድ እዚ እቲ መዳርስ ሌጣ እንደ ገቢ ዲብ ልትፈናት ኣካነት ናይ ኢሎም ደሬት እንደግስኩም ለወደኩም ነሻጣት ኣለ ዋልዴን ልግልግባ ቀድሮ ኣብ ለመሽተማዕ ኣብ ዓብዪ ልግባ ቀድር
0: ዲብ ዋልዴን ዲብ ሰሰለ ሸሃር መክተብ ምስል ሙጅተማዕ ንራከብ ባለቱ እብገበይ ምን እብገበይ እዳራት ውእሎም መሳኒ ሸባብ ንምብሎም ምስል ሙጅተማዕ ንትዋጃህ ወጅትማዓት እንወደየን ሄብ ቀድየት ናይ ሸባብ ንሃድግ ባለቱ ለተናዚም ናይ ለ ሸባብ ዲብ ትሓት ምነፍዓልየቱ ምንኣርድየት ግል ትበገስ ከምሰል ለየት እግሉ ሴድየት ናይና ከምሰልቶም ሎሙጅተማዕ ሕነውቶም ምስል እንደገበአና ኣፍረዮት ናይ ለጂል ኣው ላይ ኣስልሖት ናይ ለጂል ዲብ ታሪክ ኣውርሶት ዲብ ዓዳት እልበናምጃትሊ ተኣርድየት ምስሎም ደከረና ንሸቂ ባለቱ እመጆም ናይ ኢሊ ዲብ ሰነት ሰነት ለን ኣትጋይሱ ናይ ዓዳት ወፍን እውን ሃለባለቶ ናይ ምድርያትና ማረጃ ንወደ ባለቶ እዚኦም ዓመትማ ዲብ ሻር 5 ምን ዮም 15 እስክዮም 17 ዲብ ኩለን እዳር ኣደዋይሕ ጉይሳ ማዓና ባለቶ እሊ ወሮ ምና ምስ ልሙጅተማዕ እነገበአን ዓዳት ወለ ሰዋልፍ ናይ ልሙጅተማዕ ልምመስል ዓላ ለሸቀ ተኣሪክ ናይ ፍርስነት መንገቢ ወናይ ኣበው ላዓላ እባ ዓበይ ናይ ዓድ ከምሰ ልዳገም ግለ ሸባባት ንወዲ ባለቶ ለሸባባት ለውርስ ለቀደመ ዘለዓላ እፍኑን ወብዓዳት ከምሰ ለቐርቡ ጅግራ ወዲ ባለቶ ተኣክር ሄ ብደርየት ምድርየት እትለኒ ከምከምና ምን ዕውትት እዳረ ደዋይሕ ዲብ ጀዋኢዝ ከምሰ ለተሃብ ንወዲ እሊ ዲበ ናይ ለሰቃፈትና ወዲበ ታሪክ ወላ እዳረ ደዋይሕ ንወዲዩቱ ካሊእ ንወሶም ዲበ እዳረ ደዋይሕ መስኡል ናይ እዳረ ደዋይሕ ናይ ሸባብና እሊ ምስላእ ከይተኣካል ምስሎ ህላያ መዳርስ ዲብ ኣርድት እንትከረው ነሻጣ ሸቁ ሰደይት እግል ሙጅተማዕ ለገብእ ማህ ለገብአ መንገቢ እግል ሙጅተማዕ ከምሰርሰዱ ወዱ
1: ኣትፈናታ ነዋድብኩም ኣዘ ኣብ ናድቂ ይርአት ኣቦ ምን እንርአ ሸባባት እግል ኣድረሶት ወእግል ኣፍሃሞት ሻብ ክምሰል ቀሬ ዋዕሉም ክምሰል ረክብ እግል ግባእ ባህለቱ ዲብሊ ምሰርገል ዋድያ ምሃልየ
0: ግሮም እሊ ነዋድሊ ከማ ትበሃል ዘላ ደረሳና ኣብ መሄል ሸባብና ቀይርአት ግልግቡ ዝሃደፍ ለናይ ህትት ባህለቱ ከዲብ መጃምዕ እንደካፈልና ዲባ ሰለስ ለካልኣይ ደረጀት ለምብለን ኣብያት መዳርስና ቤት ምህሮ ሸሂድ ሽከር ኣብርሃም ቤት ምህሮ ፍረ ሰላም ምሕላብ ውተ ከምሰሊሁ ቤት ምህሮ ሮረ መንሳዕ ዲብ ካልእ ቁልህሌት ዮም ካልኣይ ደረጀት ዕዲት ልህሌት ዲብ እለን ለነዋዲ ናይ ለቕረአት ዲበ ንእሱ ሳምህልየና እግልእሎም ዲብ ሻሃር ተኣሂል ናይቦም ከፎ ከምሰል ቀርኡ ምግል ውዶ ከምሰል ህልየት እግሎም እንደቀርአው ሄየ ዲብ ምግቦም ንቓሽ እንወደው ኦሮት ፍገሪት ለብዲቡ ተቓሪር ከምሰል ለቐርቡ ልሚት ብየና መንገብል ሃደፉ ሸባባት ከፎ ፍቲ ናይ ቅርኣት ለምዶ እግልእሊ ለገቢእ መጀላት ማሕበር ወጠን ሸባባት ደረሳርት ድያ ለልዳለ ታክያት መንገቢ ሸባብ መንገቢ ወላ መንእሰይ መንገቢ መን ምስል መቕደረቶም ግልቕርኦን ለቐድሮ ክትፈት እግለን ንልኩ እግሎም ለጀራይድ ካሊእ ሻህርያ ኢለ ልዳለ እግሎም ክቱብ ምግባይ መክተብ ወብኣቕሊ ምህላ እሊ ከም መፅና ዲቦም ንልእኩ እንደትገሰው ቀርኡ ንቓሽ ወዱ ድዩ ባለቱ እግላ ልፍሁሙ ሸክል ናይ ተቕሪር ለቐርቦ ግለይ ልፍሁሙ እለሀ በይኑ ነምፀው በሊስ ከምሰለተሂቦም እቱ ወዲ ካሊእ ዲበ ሸቃል ሕኩመት ነዋዲ ናይ ቅራአት እሱን ስለ ባለቱ እሎም መጅሙዓት ምን ሓምስ ነፈር ወልዓለ ብዲበ ፈርዕ ናዲ ናይ ቅራአት ግልቲ ውደ ከምሰለለየ ትግላ ሓተ ክታብ እነተሓርየ ድብል ኩሎ እንተታየቦም ወዲብ ኩሎ ንሄ ንቓሽ ወዱ ዲብ ኩልኦ ሸር ዲብ ሰለ ሸህር እንተተኣከበ ሄ ናይ ሕበር ጌማም ወደ ድዩ ባለቱ ለናዲ ናይ ቅራአት ክንመስል ዲብ ኣብያት መዳርስ ብና ወዲብ ሸቃል ሕኩመት
1: እዘ ናዲ ናይ ቅርኣት እተለገለብልየጣለት ሓደዳት ዋላ
0: ዲብ ኩሎም ነርትና ንሽርቱ ዲባ ሸቃል ሕኩመት ድያ መዳርስ ዝህለው ዲቦም ወዲባ ዳራ ደዋይሕ ዝህለው ሀ ለመዳርስ ተሓንቲሆም ዘለያ ዲባ ሃይ ስኩል ንብለን ኣብ ተካልኣይ ደረጀት ዲቡ ሃለለ ነዋዲ ናይ ቅርኣት ስካዘ ዲብ ምግባይ ደረጀት ካርያም ይህልና
1: እዛ ምና ነዋዲ ለበኩምቱ ኣዘሊ ናይ ሚኒ ሚድያ ለእምብሎ ባህለቱ ሸባባት ዲብ ወሳእል ኣዕላም ህትማም ግሊዶ ካብ ግሊ ተባብዖ ዝሃደፉቱ ዲብለ ሄን ለነሻጣት ክፎ መስል
0: ዲብለ እዘ ዲባ ካልኣይ ደረጀት ዲብ ሽከር ኣብርሃም ወዲብ ፍረ ሰላም እግሉ ለደርሰው መደርሲን ብና ወካይል ብና ዲብለን መዳርስ ለን ወላ ነዋዲሊ ሚት ዝሃደፉ ብየና ምንገቢ ለደረሳና ከፎ ንኣይሽ እንተለው ሰሓፈት ለምዶ ዲብሊ ክልእ ሓጀትና ኣዳልሕና ሓተ ጀሪደት ዲብ ክልኦት እስብዕ ለትፈግር እለ ጀሪደት ላ ምትፈግር ብየና ምንገቢ ለነሻጣት ዲብ መድረሰት ለልትጋየስ ናይ መድረሰት ግልግባ ቀድር ወነሻጣት ማሕበር ወጠን ሸባብ ለልተሄቦም ግልግባ ቀድር ዲብ ክልኦት እስብዕ ለኣዳልዋ መጅሙዓት ህልየት ምን 15 እስክ 20 ለገቡ ዲብ ሓቲ መድረሰት ብነባለቱ እሎም መድረሰት ለደርሰውቶም ተኣሂል ለተሄበውቶም እግልሊ ናድእሊ እግሊ ሽቀውነት ባሃሎም ተኸምሰለይሁ ምክረፉናት ዓባይ ህለያ ምስሊ መዳርስ እነተፋሃምና ለገባያ ዲብ መዳርስ እብለን ሀ ራድዮ ናይ ቤት መድረሰት ኣስቡሕ ወዲቡ ክድዕርፍ ወዲቡ ምስእ ጠወቐት ዝረኽቦም ለኣንፋር ሎም ኣምዕሎም ዝኣምሮ ሽዕር ድግም ለልኣደርስ ሓጃት ለልኣስሕቕ ለልኣትፋግዕ ለበየለዉ እግላ ደረሳ ዲብ ካሊእ እትጃህግሊሉ ንሱ እግሎም ለልኣሰምዕ ትባሃለቶካ ለራድዮ ዮሚ የንቱ ኣስቡሕ ቀደም እትየት መድረሰት ዲቡ ክድዕርፍ ወናይ ምሰለል ኣቱማ ቀደም እትየቶም ውሓርድ ወላ መትፈዳሶም ንራድዮ ለይ ምና ኦፊስ ናዮም መክተብቶም ምና ከምሰልጠለቀም ወዲዩ ባሃላቱ

0: ክትቅ ኢሎም ፅኡ ከምዝተልየለ ትብሎም ቴለፎናት መፅእ ለለሀ ለመደርሲን እንደራቀቦም ክንርአው ሞእ ክትበፅዑ እንዲይብህላ እስክ ዝፀበጥ ምኖም ዲበ መካትብ ናይ መዳርስ ዋድያ ምልና ብኣሪ ዝወሮት ከማ ብልካሁ ሴድያ ይትበሃለቱ ምስሊ ዓውለመትና ኢላ እድንያ ዲ ባሕቲ ቂሾ ተተኣከብልህልየት እግልትጃገር ኣብ መሄግ ተኣምሩ ትቀድር በሃለቱ እብኣ ከይገበይ ነፋዕካ ብምንገብሀ መብድያይ ከምሰልቱ ግላ እያ ኣለና ኢና ኣላላርአይ ትበሃለቱ ምንሽቁል በራ ለወደዮም ሃለ ሸባባት በሃለቱ ትልያ ልይዶ ልብሉ ሃሎ ዲባ ሓምስስ እነገበው ልተልሃው ልውዕሎ በሃለቱ እስክ ድራሰት ከምሰል ይገይሶ ወዲዮም ህላ ለሀ ጅህድም ወደ ድብህለ ናሕና ምስላ ከስሶ ምስል ዋልዴን ህድግ ገባ ዲቡ ምስል ሸቃል ሓኩመት ህድግ ገባ ዲቡ መራቐበት እወደ ድብህለና ወስከዘ ላተዓወትና ኣቦ ትጃሃት ኣላ ላማ ግንብፅሐል ንቀድርማ ትጃሃትማ ከም ተሃርፍና ክምህላማ ኣምራም ለና ባለቶ ኣዚ ብ ክልኦት ትጃህ እንዩ ለና ባሪ ዝወሮ ሰድያይቱ ግነጨቐጥና ግናኣብድዩ ምነደረሳ እባሪ ዝወሮት ሀ ላእሸክፎም ከምሰልህላማ ፋህማና ኣላ ባለቱ ዘክል እስረት እተ ዋልዴን መሻክል ለመፅእ ኣላ ባለቱ ሓ እስረት ተለፉን ግዲናሃ ወደት ምንገል ሓ ሀ ወደት ነብላማ ሽውያ ተ ሙጅተማዕናማ ሀ ክላፋት ምስል ለበይና ተ ዋልዴን ዋላ ደረሰ ለመፅእ ዲምና ኣላ ባለቱ ክግልልማ ምስል ሙጅተማዕ ወሮት ህድግ ዋድያ መለየና ባለቱ
1: ሸባባት ኣብ ምህነት ግለት ዓንደቆ ለገብእ ነሻጣት መሃላ ሸባባት ግለት ዓለሙ ታዕሊም ወሸባብ መባህለቱ ታዕሊም ወምህነት መባህለቱ ኣዘ እታ ናይ ምህነት የ እንቱም ለትወድዎ ብደረጀት ምድርት መሃላ
0: ኦሮት ምናእብለው ያሽቁልና ትባህለቱ ምስሊ ምድርያትና ለገይ ስለምብሉ ዲብ ኣፍረዮት ናይ ሸባብ ግልስ ድየና ዝቐድር ቀደምላ ናይ ሞቶር ድራሳት ዲብ ጀራዲን ግልኣፍሩ ዝቐድሩ ሸባባት ሕፍዝ እንደገባ ዲቦም እንደደርሰው ዲብ ፊራሮ ለትበገሰው ኣለው ተከምሰሊኹማ ኣፍረዮት ናይ ንህብ ግልስደዮም ቅድር ዲ መናበረቶም ተቂር ግለምፂ ቀድር ለቤናኹ እሊማ በራሚጅ ወሮት ሊ እንደነሰው ፊራሮ ብጉሳም ሃሎ ባህለቱ እተ ከል እሊ ተዕወትና ዲ ብጋር ላ ዲ ምድርትና ግልስደየና ይቀድራ እሊ ናይ ቴክኖሎጂ በርናሚጃት ኮምፒተራት ዲብሎ ምድርትና እግን ኣድርስ ብሉ ንቀድር ይትረከባን በዲር ማሕበር ወጠን ሸባብ ወደረሰ ርትርያ ተልሓልፈ ሰኖታት ንመፀ ዲ ምንስር ለድራሰት ትጋየስ ኣላ ለሃን ሓቆ ከርባያ ኣብ ደረጀ ተቕሊም ማሀ ለህላ ግና ኣርዛቅ ግል መቃራሕ ክልወንተሃገቡ ስከዘ ለበክትባ ፅሕና ይህላኒ ዲብ ኣብዕድ ላኪን እንሸቀድ ይብለና ማለቱ ዘማ ሕፍዝ ለገባ ዲቡ እትክል እዳረ ኣደዋይሕ ምስለ እዳረ ኣደዋይሕ ግሊጊ ስለቀድር ዲብ መናበረት ናይ ሙጅተማዕ ተቂር ግለምፂ ቀድር ለትብልዎ እቲ እዳረ ኣደዋይሕኩም ግልጋይ ስለቀድር እነንበልና ወሮት ሕፍዝ እዱልያ ምህለና ዲ ፈዓልዮት ላኪን ባፅሓም ይለና ወሮት ምና እንደጨቐጥና ለንተሃገ ዲቡ ትባሃለቱ በራምጅ ሊ እስከዘ ብዙሕ ክመለትሓዘ ጋይሳም ዲብ ይህለና ማለቱ
1: ሸባባት ታሪኮም ግለኣምሮ ታሪክ ዓዶም ግለኣምሮ ገበይ ታሪኮም ሄኒ ህውየቶም ግለኣምሮ ዓዶም ቂመት ናይ ህውየቶም ግለኣምሮ ለገብእ ጅህድ እብቀፎ ግል ትጋየስ ትብል ህትማም ናይ ለሸባባት ምግል
0: ግሩም ሕና እዘ እሊ ሰነሰነት ለነእትጋየስ ወሮት መጃል ህላ ማለቱ ብደረጀት ኣቕሊም ለልትጋየስ ወብደረጀት ምድርያት ለልትጋየስ እልምኢት ቤና ምንገቢ ዲብ መናጥቅ ናይ ፍርስነት ላዕላ እሎም ሸባባት ኣሎም እብንዝም እትገበይ እፍንቱ ዲባ ሸቃል ሕኩመት ዲብ ፈዓልያት ናይ ሽቁል ፍሩራም ንህሎም ዲቦም ንኣተንከብና ሎም ወድዩ ሃላ ባለቱ ዲብ ድፍዓት ላዕላ ዲብ ወክድ ሰውረት ብዙሕ ታሪክ ለሸቃ ዲቡ ዋላት ኩሉ ኣማኪን ርትለያማ ከምሰልም ንገቢ ዲባ ደባይሕ ምድርያትና ለትረከብ ዲቡ እነተሓረክና ግልክለ ምዕል ምምያይ ወምውዓል ዲቡ ከምሰል ገቢ እብሰብ ወቀይ ላዕለ ውሀ ለታሪክ ለተሓለፋ ከምሰል ዝሸርሕ ግሎም ንእወደ ዲቡ መጃላት ኣላ ባለቱ ተለሓልፈ ሰነት ዲብ ረወረ መንሳዕ ዲብዮም 18 ሸርስስ ሄራድ ምኩል ምድርያትና ምን 1ሓተ እዳር ኣደባይሕ ነትጋየሳ ዲቡ ከምሰል መየዎ ከምሰል ውዕለ ገብ ኣባላቱ ኩሉ ታሪክ ለሸቃ ዲቡ ኣማክን በፅሓዉ ውብሰብ ወቀይ ላዕለው ተወክድ ለሀይ ከምሰል ዝሸርሕ ግሎም ገብ ኣባላቱ ዮም ዓመትማ ዲብ ዮም 18 ዋ19 ዲብ ደዋሕ ናይ እዳረ ደዋሕ ገርበት ለትረከብ ኣምባሎም ብሉ ማዓስከር ናይ ዞባዊ ሰራዊት ላዕላ ጀማሂር ናይ ኢሊ ምፍጋድ ፀሓይ ኣመል ማእከላይ ምብራቅ ሎም ብሉ ላዕላ ዲቡ ራድዮ ናይ ሰውረት ላዕላ ዲቡ ዲቡ ከምሰል በፅሑ ዲቡ ከምሰል መየው ዋላ ታሪክ እባሰብ ወቀይ ላዕለው ከምሰል ዝሸራሕ ወደየና ባለቱ ካልእ ኣህምየት ናይ ኣለ ታሪክ ሓተ ተኣካኑ ደጊ

0: ዓመታዊ ብሚኒስትሪ ትምህርቲ ተማእኪሉ ዝካየድ ወፍሪ ክረምታዊ መደብ ተምሃሮ እዩ። ሓደ ካብቲ ዝካየድ ማእቶታዊ ንጥፈታት ድማ ድሕነት ትራፊካዊ ሓደጋታት ንምሕላው ተሓጋገዝቲ ትራፊክ ምምዳብ እዩ። ኣብ ዝተፈላለያ ዞባታትን ከተማታትን ብፍላይ ድማ ኣብ ጻዕቒ ተሽከርከርቲ ዝረኣየሉ ከባቢታት ሕግታት ትራፊክ ንምምላእ ተምሃሮ ተሓጋገዝቲ ትራፊክ ብመሰረት ስልጠናን ውጥን መደብ ስራሕን ኣብ ምእራም ምምእዛን ምሕጋዝን ኣፍልጦ ሕጊ ምሃብን ዕለታዊ ኣብ ሰዓታት ቅድሚ ቐትርን ድሕሪ ቐትርን ተዋፊሮም ዕዙዝ ኣበርክቶ ኣብ ምግባር ይርከቡ ኣለዉ።
1: እቲ ዕላማ ኮ ቀዳምነት ንሰብ ንምውሓስ እንድዩ ኣብዚ ፅርግያ ብዙሕ ነገር ኢኻ ተርኢ። እቲ ቀንዲ ዕላማና መፂናሉ ዘለና ግን ንሰብ ከነውሕስ እዩ።
2: እዚኦም ተምሃሮ ናይ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕሪ ኣጋጣሚ ኣብ ስልጠና እውን ኣነ ኣሰልጢና እዮም። ሕጂ ዕላማ ናይ ዞም ተምሃሮ እዚኦም ክንገልፅ ተኮይና፣ ሓደ እቲ ሕብረተሰብ ኣብቲ ፅርግያ ዘለዎ ንቕሓት ክበርኽ፣ ትራፊክ ፅርግያ እንታይ ማለት እዩ፣ እንታይ እዩ ድሕነቱ፣ ንምንታይ እዩ ፅርግያ ወፊሩ ዘሎ፣ ንህዝቢ ከድሕን እዩ ወፊሩ ዘሎ። ምክንያቱ ንቕሓቱ ንኸበርኽ በዞም ደቅና ጌርና ነቲ ህዝቢ ኣፍልጡን መሃብ ኢና ወፊርና እዮም ዘለና ማለት እዩ።
3: ኣስተምህሮና ንሰሙን ዝኣክል እንዲ ነይሩ ክልሲ ሓሳውን ግብራውን ምሂሮምና ነይሮም። እቲ ትምህርቲ ግብራዊ ኣብ ማእከል ፅርግያ ኣብ ሰርክል ኮይንካ ከመይልካ ንመካይን ከም ተሐልፍ እዩ ነይሩ። እቲ ኦራላዊ ከዓ እቲ ብኣፍራዊ ዝተምሃርናዮ ከዓ እቲ ሕግታት ትራፊክ ዋላ እቲ ኣስኢሎም ሂቦምና ነይሮም። ኩሉ ናይ ታርጋ ይኹን ገለ ኣስኢሎም ሂቦም ከመይ ከመይ ምዃኑ ንመን ቀዳምነት ህብ ንመን ኣድሒርካ ተሰስግር ናይ ሴማፎሮ ሕግታት ካልእ እውን ምሂሮምና እዮም።
4: ብዙሕ ኣገዳስነት ኣለዎ ኢለ ክሓስብ ይኽእል። ምክንያቱ ኣብዚ ንሪኦም ዘለና ሰባት ጌጋ ክፍፅሙ ከለዉ ጌጋ ኢልካ ክትመሶም ከለካ እሺ ቅሬታ ክብሉ ከለዉ ኣዝዩ ደስ ዝብለካ ማለት እዩ። እቲ ጌጋታት ይረምሉን ንመፃእኻኒ ኣዝዩ ፅቡቅ ዝኾነ እዚ ርእቶካ ይህቡካ ማለት እዩ።
0: ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል

0: ተጠቀምቲ ጽርግያ ሕግታት ትራፊክን መምርሒ በዓል መዚ ምጉዓዝያ ምድርን ከኽብሩ ግድነታዊ እዩ። እንተኾነ ግን ሸለልትነት ዘበገሶ ብገለ መራሕቲ ተሽከርከርትን ሰብ ኣጋርን ጥሕሰት ሕጊ ትራፊክ ክፍጸም ይረአዩ።
1: ኣብዚ ፅርግያ ካብ ንውዕለለኩ መብዛሕትኦም ሰባት ኣዝዮም ምስጉናትን ፅቡቕ እዮም ዝኸዱ። ገለገለ ሰብ ማኪናን ሰብ ሳይክልን ግን ይሓልፉ እዮም። ብብዝሒስ ሕግታት ይጥሕሱ እዮም። ከምኡ ውን ሰብ ኣጋር ኣለዉ።
2: ንኣብነት ሕጂ ገሊኦም ኣጋር ሴማፎር ቀያሕ ኮላ ብናቶም ጉዳይ ተሃዊኹም ቀያሕ ኮላ ዋላስ ኣብ ቅድሚ ኻሲ ክሳገሮ ይፈትኑ። ገሊኦም ዋላ ተመለሲ ኢልካ ምስተትምለሱ ገሊኦም ከዓሲ መን እዮም እዚኦም ገለ ኢሎም ስረጊፆም ካ ዝሓልፉ ኣለዉ እንዲዮ።
1: እዚኦም ግን ንሕና ስቂልና ክነሕልፎም የብልናን። ምክንያቱ ቀንዲ ንሕና ናብዚ መውፅእ ኢና ዘሎ ድሕነት ሰብ ንምሕላዊ።
3: ልክዕ ንዝኾነ ኣሽከርካሪ ብሕጊ ትራፊክ ሕዚ ምዃኖም ክፈልጥ ኣለዉ ኩሉ ህዝቢ። ታርጋ ፅሒፎም እንድሕር ኣምፅኦምልና ንሕና በታ ታርጋ ውፅኢና ነቲ ሕጊ ትራፊክ ዝተሓዘ ስጉምቲ ኢና ንወስድ። ንሕና ታርጋ ይደገድሰና ምስም ዋላ ሓንቲ ዘበኣስ የለን። ሕጊ ትራፊክ ጥሒዙ መቐነት ኣይገበረን ሴማፎሮ ጥሒዙ ኸይዱ ዝበሉና ልክዕ ብጭቡጥ ሰዓት ውዕሎ ትሒዝና ኣብ ቤት ፅሕፈትና ኸይና ካብ ኮምፒተር ኣውፅና ነቲ ሕጊ ትራፊክ ዝተሓሰ ሰብ በታ ዝግብኦ ስጉምቲ ክሰደሉ ኢና ንገብር። እሳቶም ከዓኒ የምፅልና እዮም ባልቦላ ናይ ብሽክለታ የንፍስ እዮም መራሕቲ መካይን ሕጊ ዝተሓሳ እውን ታርገ ፅሒፎ ንመፅኦም ዕለቱ ሰዓቱ ስለተምሃሩ ኣበይ ቦታ ይፈፂሙ ኩለን ስለ ዘምፅልና ንሕና ከዓ ብመሰረት ነቲ ሰብ ፀዊዕና ስጉምቲ ክንወስደሉ ምዃንና ኩሉ ሰብ ክፈልጥ ኣለዎ። እዚኦም ልክዕ ከማና እዮም ኣካልና እዮም ናትና እዮም ልክዕ ከማና እዮም። ዝኾነ ሰብ ከዓ ከም ፖሊስ ትራፊክ ክሪኦም ከም ዘለዎ ይኣነ ድለዎ።
0: ሰብ ኣጋር ይኹን ሰብ መካይን ስለምንታይ ም ሕጊ ትራፊክ ዝትሕሱ?
4: እሱ ቀዳምነት ሰብ መኪና ማለት እዩ። ሰብ ኣጋር ሕጂ ገሊኦም ኣስጊልና ፀኒሕና ብልካ ዜብራ ረሲዕናዮ ኣይራናዮ ንብልካ ሰብ መኪና ግን ኩሉ ሕግታት ፈልጥዎ እዩ ከኽብርዎ እውን ይኽእሉ እዮም። እ እሶም ስለ ከኽብርዎ ስለ ዘይደለዩ ስለ ዘይኮነ እቲ በልፅ ኣብ ኣጠቃቅማ ማለት እዩ ኣብ ፍጥነቶም ዕንቃን ማለት እዩ ኣብ በልታ ጠቃማ ሕጂ ኩሉ ግዜ ንዝረበ እዩ ማለት እዩ ኣብዚ ክንሪኦ ፅናሕና ማለት እዩ። ሕጂ እቲ ድሕነትካ ምሕላው ቀዳምነት ነብስኻ እዩ ዳሓላይ ከዓ ነቲ ኣጋር ዘሎ ማለት እዩ መኪና እዩ ዝረአ ኣብዚ ዜብራ ንሪኦ ዘለና ስሒቶሞ ምኸዱ ኣለዉ ማለት እዩ።
2: ካልእ ከዓ ብሳይክል ብመራሕቲ ሳይክል ዝፍፀም ጥሕሰታት ከዓ ንኣብነት ሕጂ ገሊኦም ብሳይክል ዘይፍቀዳላን ጎደናታት ከምዚ ንኣብነት በዚኣ ጎደና እዚኣስ ዘይትፍቀድ ኮላሲ ቀጢፎም ክሓልፉ ይፍትኑ ዋላ ውረድ ኢልካዮም ከለካሲ መንከ ይርክበኒ ኢሎም ቀጢፎም ዝሓልፉ ኣለዎ። ካልኦት ከዓ ብመካይን ዝፍፀማ ኣዝየን ውሕዳትን ከምቲ ዝረአኽዎ እምበርከስ ምስ መወፃዕቲ ገለሲ መካይንሲ ነቲ ሴማፎርስ ሓለይና እየን ዝኸዳ ዋላ ሓደ ክልተ ብጌጋ ቀያሕ ኮላ ይሕለፉሲ ተጋግዮም ኢሎምሲ ይምለስ እዮም በዕሎ እዚአነን ስጋ ሕጂ ኳ ኣብ ቅድሚ ሓደጋ ይጋጠመን ዋላ ብዝሪኦ ዘለኹ ካብ ኣብ ቤት መንእስያንስ ቆልዑ ሲኢ ዘለዉ ናይ ሴማፎር ሕግስ የኽብርዎ ኣለዉ።

0: ዕለታዊ ሓደጋታት ክፍፀም ንዕዘብ ኣለና። እዞም ተምሃሮ ኣብ ዝነፍሲ ወከፍ ጎደና ምህላዎም እቲ ሓደጋታት ኣብ ምንካይ እንታይ ውፅኢት ትርከበሎ?
1: እወ እዞም ተምሃሮ ኣብዚ ክረምታዊ ማእተት ወፊሮሞ ዘለዉ ናይ ትራፊካዊ ድሕነት ትራፊክ ፅርግያ ተመዲቦም ዘለዉ ተምሃሮ ብዙሕ ውፅኢት ኣለዎም። ምክንያቱ ከምዚ ክብለካ ፅናሕኹ ኣፍልጦ ናይዚ ሕብረተሰብ ኣብ ፅርግያ ቆሪፁ ክኸይድ ፅርግያ ዜብራ ላይን ከለዎ ብዘይ ዜብራ ላይን ዝሰግር ብዙሕ እዩ ሓሳብ ዘለዎ ሰባት ቃልብኡ ኣክንዲ ናብታ ትሰግራ ዘሎ ጥራይ ናብቲ ሓሳባቱ ዝገልፀሉ ወይ ከዓ ብየን ይሰግር ኬስ ተውዓለ ዝኸይድ ሰብ እዩ ዘለና እንታይ ደኣ ኮንካ ምስ ትብሎ ወይ ሓሳብ እንዲሒዘ ዝብል። ስለዚ ኣብ ፅርግያ እንድሕር ሃሊና ብዛዕባ ፅርግያ ክንሓስብ ከዘክሩና ኢልና ኢና ብዝውፊርናዮም ዘለና እዞም ተምሃሮ እዚኦም ነቲ ህዝቢስ ከዘክርዎ ሓደጋ ይበዝሕ ኣሎ ሞኒ ሓደጋ ከየጋጥመኩም ብድሕነት ተጓዓዙ ንክብሉ ክሕጉዙና ኢልና ኢና ፊርናዮም ዘለና።
0: መራሕቲ መካይን፣ ሰብ ኣጋር፣ ሰብ ብሽክለተ፣ ሰብ ሞተር ሳይክል ኣብ ልዕሊ ዞም ተምሃሮ ዘለዎም ኣረኣያ ከመይ ትገልፆ? እሶም ክዕለታዊ እንታይ ፀብፀበብኹም?
1: እወ ኣብ ልዕሊ ኣሽከርከርቲ ወይ ከዓ ተጓዓዝቲ ብእግሮም ዘጋጥም

0: ዘምተምሃሮ ደሎ ተሪኦ እንተ ኮይኑ ዝበዝሕ ህዝብና ምእዙዝ እዩ ተማእዚዙ እዩ ድኸይድ ገለገለ ግን ሸለልትነት ወይ ከዓ ንዕቀት ዘርዩ ኣለዉ ኣይቆፅዑን እዮም እንታይ ከይገብሩ ዚ ዓይነቱ ገለገለ ሸለልትነት ዘርዩ መራሕቲ መካይን ካብ ብሽክለታ ኹን ካብ ሞተርሳይክል ኹን ገለገለ ይረአዩ እዮም
1: ንነብሶም እዮም በቃ ብ ሓደጋ ዘእትዉ ዘሎ እዞም ሰባት ንነብሶም እዮም እምበር ንዓና ዋል ሓንቲ ኣይየግድሉናን ኣይምልኡልናን እዮም ንነብሶም ግን ኣብ ሓደጋ እትው ኣለዉ ካብ ኩሉ ገለገለ እዮም ከዓ ብሴማፎሩ ንዓና ርኦም ጠጠው ዝብሉ ኣለዉ
2: እንዳፈለጡ ዝጋገዩ ኣለዉ እንታይ ሞ በቃ እዚኦም ክሕርቆም ኢሎም ንዓና ሕጂ ንኣሹ ቆልዑት እዮም መንእስያት እዮም ኢሎም ዝጥሒሶሞ ዝኸዱ ኣለዉ ወላ ይቋየቁን ኢሎም ዝኸዱ ኣለዉ
0: እንታይ እዩ ዝገብር ዘሎ ንዓይ ከድሕን ወፊሩ ኢሉ ልክዕ ከምኡ ሓሲቡ ከም ወዱ ከም ጓሉ ርእዩ ተማእዚዙ ክኸይድ ዝግብኦ እምበር ሸለልትነት ዶርእዩ ዘየድሊ ዘረባታት ዝዛረቡ ብዙሓት ኣለዉ እዞም ሰባ እዚኦም ከዓ ፅቡቕ ዘረባ ሓልዮት ከርእዩ ኢሎም ክቁጠቡ ግብኦም ይብል ኣነ ብወገነ

0: ሓደ ካብ መሰረታዊ ጭዋ ባህሊ ህዝቢ ኤርትራ ኣብ ሓድሕድ ሓልዮትን ምክብባርን ምንፅብራቕ እዩ። ክብሪ ሂቡ ንድሕነትካ ኣብ ምሕላው ንዝተዋፈረ ዜጋ ዓፀፋ ክብሪ ክትመልስ ድማ ግቡእ እዩ። ኣብነት ናይዚ ድማ ተምሃሮ ብመሰረት ወፊሮሞ ዘለዉ ዕላማ ስራሕ ምርዳእ ኣገዳሲ እዩ። እቲ ምንታይ ሓላፍነት ዝስክም ድሕነት ዜጋታት ኣብ ምሕላው ዝነጥፉ ምስ ምዃኖም ክብሪ ኣብ ሞያዊ ስርሖም ከነርኢ ግድን እዩ።
1: ኣነ ክሪኦ ከለኹ እቲ ህዝቢ ኣብቲ ትራፊካዊ ዘለዎ ንቕሓት ዝበረኸ እንዲ ገለገለ ግን ጉድለታት ይርእሶ ዘሎ ገለገለ ጉድለታት ይርአ ኣሎ። ሸለልትነት ኣብ ልዕሊ ተምሃሮ ደፈርና እዮም ተምሃሮ ሸለልትነት ሃዲምካ ምኻድ ተጓራቢትካ ውረት እንዳበለትካ ሲ ኣርክብኒ ደድሕረይ ኢልካ ሰብሽክለታ ይሃድሙ ኣለዉ።
2: ብሴማፎሮ ክሰግሩ ዝግብኦም ካብታ ሴማፎሮ ቅርቡ ውፅእ ኢሎም ይሓልፉ ኣለዉ። እዚ ግን ኣዝዩ ፅቡቅ ኣይኮነን። ምክንያቱ ንሕና ንድሕነቶም ወፂና ክንስና ገለገለ ሰብ ኣጋር እውን ኣለዉ ዝፀርፉና ሰብ ሳይክልካ ጥሒሶም ዕዳ ይርክቡና ኢሎም ኢሎም ዝሓልፉ ከ ኣሎም ብብስሒ
3: ኣብ ሰብ መኪና ሕጂ ኣብ በልቲ ግበሩ ክትብሎም ከለካ ኢሎም ነፂጎም ዝኸዱ ኣለዉ። ካልእ ካልን ኣብዚ ኢሎም ነፂጎም ክኸዱ ከለዉ ል ከምቲያ ዝገበርዋ በቲያ ዝገበርዋ ነገር ኢካ ክሳይ ትፅሕፍ ማለት እዩ ታርጋ ትፅሕፈሎም ማለት እዩ ንሳ ከዓ ግቡ መቕፃዕቶም ወስዱ ኣለዉ ማለት እዩ። ሰብ ኣጋር ከዓ ሸለልትነት ኣለዎም ገሊኦም ከዓ ደው ኢሎም ኣኽቢሮም እሺ ቅሬታ ተጋጊና ዝብሉካ እውን ኣለዉ። መብዛሕትኦም እቲኦም ቅሬታ ዝብሉ እዮም እቶም ኣተጋጊና ኣስጊልና ፀኒሕና ዝብሉ እዮም ማለት እዩ። ብሂወትካ ምፅዋት ኣዝዩ ሓደገኛ ውራ እንተኾነ ግን ኣቐዲምካ ትሓስበሉ ኣስተውዒልካ ክትከይድ ግን ኣዝዩ ኣገዳሲ ኢላ ሓስብ ማለት እዩ።
1: እዚኣ ደይ ኣጋርያ ወይ ከዓ ብምንታይ ከይትሕዘኒ ተምሃሪት ኢልካ ምኻድ ኣሎ። እዚ መጀመርያ እስኻ ንቕሓት ኣብ ትራፊክ የብልካን ማለት እዩ። ንቕሓትካ ክተበርኽ ትክል ኣለ ንቕሓቱ ደበረኸ ሰብ ንኻልእ ሰብ ይክምህር ዘለዎ እምበር ተምሃራይ ኮይኑ መኪና ሒዙ ወይ ከዓ ሰብ ክንዕቕ እዚ ሕጊ እውን ኣይፍቅድን እዩ። ስለዚ ኩላህና ተኸባቢርና ቀልዕ ዓለም ገርና ስጋይ ስጋኻ ተባሂልና ነዛ ፅርግያ እንተተጠቒምና ላ እቲ ብመፅእ ሓደጋ ክጎድል ከም ዝኽእል እዩ ኣነ ድሎ
4: ንዓና ወልሓንቲ ኣይጎዳእናኒ ንዓዋሚ እምበርከ ንሕናሲ ስራሕ ወፊርና ክንእርሞም ኢና ኢና ወፂና እሶም ግን ጥሕሰታት ዘጋጥሞም ዘለዎስ ንዓዋሚ ካሃስዮም ተገምጢሩ እምበርከስ ዋላ ንሕና ንዓና ዋላ ረጊፆም እናተሓለፉ ሲ ካልኦት ቀንዲ ትራፊክ ኣለዉ ወይ ከዓ ንዕኦም ከዓ ንሂወቶም ኣብ ሓደጋ የውድኡ ኣለዉ። ሕጂ እቲ ጥሕሰት ንዓና ዘይኮነስ ንዕኦም እቲ ሓደጋ ዘውርድ ኣሎ ከይገብርዎ እውን ይሕብር።

ኣብዚ ሴማፎሮ ብዙሕ ተርእዮታት እዩ ዝርአ። ብዙሕ ሓደጋታት እዩ ዘጋጥመና ዘሎ። ካብ ፀብፃብና እውን ብዙሕ 10 ግዜ እውን ይግለፅ ኣሎ። ሴማፎሮ ከይተርክበኒ ክልተ ወሊዓ ከላ ዝፍፀም ዘሎ ናሃሪ ማለ ኣይብሉን። እዚ ክውገድ እዩ ዘሎ። እስኻ ክንደይ ሰከንድ ኢኻ ጠጠው ክትብላ እዛ ሴማፎሮ? ምክንያቱ እስኻ ከይተርክበኒ ክትብል ሓደ ከዓኒ ኣፍልጦ ናይ ሕጊ ትራፊክ ወይ ከዓ ናይ ሴማፎሮ ዘይብሉ ተጋጉ ምስ ዝመፅእ እቲ ረፅሚ ኣብኡ ድፍፀም ዘሎ ክንደይ ሰብ ከዓ ይመውት ኣሎ ማለት እዩ። ስለዚ እቲ ኣፍልጦ ኣሎ እንዳበልናያ ከለና ትበራሕ መኪና ሰከንድ ጠጠው ከይብል ወይ ከዓ ክልተ ካሊእ ተሪፉዋ ክንሳ ካብ መጠን ንላዕሊ ብናሃር ይጓዓዝ ኣለዉ። ስለዚ እዛ ፅርግያ ናይ ሓባርያ ናይ ኩላህና ንጥቀመላ ኢና። ነቲ ኣፍልጦ ዘይብሉ ሰብ ናባና መፅኡ ሓደጋ ከይፍፅም ኣፍልጦ ክንህብ

0: ስነስርዓት ገርና ኣጋባብ ገርና ጠጠው ኢልና ከነመሓላልፍ እዩ ዝግባአና እምበር ቀይሕ ከይተርክበኒ ኣበይ ካ ክትበፅሕ ብዝተፈፀመ ሓደጋ ኣብዘይ ትወፅእ ጣዓሳ ስለዚ በዚ ሴማፎሮ ጌጋ ዝፍፀም ዘሎ ማእለያ ብሉን
1: እጃ ኣብዚ ክጥንቀቕ ኣለዎ እቲ ሰብ መኪና ብካሜራ ድዩ ብገለ ተቐዲሑ ይኸይድ ኣለዎ ኣፍኮርስ ግን እቲ ሰብ መኪና በዓሉ ራዩ ኣብዚ ከማኒ ከምኡ ኣሎ እጂ ካብ ምጥንቃቅ ሕሸና ኢልና ኢና ኣብዚ ወፂና ዘለና ኣይፅላን እዩ ዚ ስራሕ ድኻም ክህልዎ ክእል እዩ ገለ ኣብዚ

0: ነቱን ሓሲቡ ክኸይድ ይላበባ ኣሎ።
1: ነዚኦም መራሕቲ ተሽከርከርትን ሳይክልን ነጋር ከመሓላልፎ ዘሊ ንዓና ጥራይ ርኦም ዘይኮኑሲ ንነፍሶም ኢሎም ከምዚ ንሕልና ነገር እንዲ ነፍሶም ኢሎም ዋላሲ ሕጊ ትራፊክ ከኽብሩ ከም ዘለዎም ሕጊስ ብዘይ ምክንያት ይወፅን እዩ። ስለዚ ከኽብርዎ ከም ዘለዎ እምበር ንድሕነቶም ምዃኑን ንሂወቶም ከዓ ኣዝዩ ዝሓሸ ከም ዝኾነን ከፍልጦም ይዘሊ።
2: ኣብ ልዕሊ እዞም ተዋፊሮም ዘለዉ ተምሃሮ ድማ ኣዝዩ ፅቡቅ ኣኽብሮትን ስነስርዓትን ክህልዎም ንምነት
3: ኣብ ዝተዋፊርና ዘለና ንሰብ ኣጋር ንሰብ መካይን ንኩሉ ነገር ተጠንቂቕኩም ኣሽከርካር ዘለኩም ሰብ ሳይክል ሰብ መኪና ማለት እዩ ወይ ኣጋር ከዓ ተጠንቂቕኩም ኣብ 2 ሰከንድ 3 ሰከንድ ምስ በፅሐት ቀጠልያ ኣብ ክንዲ ቀጠልያ ኣላ ኢልኩም ተሓልፉ ትጎዩ ህዲ ኢልኩም ኣብቲ ትበፅሑ መታን ክትበፅሑ ከይተቋረፅኩም መታን ኣብ ሓደጋ ከይተኣትዉ ህዲ ኢልኩም ንክትኸዱ ኣነ ዘይ ኣለዉ ባባ ይሕልፍ።

ሰላም ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደብ ፈጻሪ ከመይ ቀኒኹም? ኣብዚ ዘለኹምዎ ሰላምን ጥዕናን ንምነየልኩም ንሎም እውን ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮም ትሕዝቶታት ሒዝና ኣብ ሰዓትና ተረኺብና ኣሎና። ንኽትከታተሉና ድማ ናይ ወትዑ ዕድሜና እዩ።

0: ኣብ ናይ ሎማ ኣተኩሮ መደብ ናምባር ኣብቲ ብሚኒስትሪ ሕርሻ ኣብ ኣኽርያ ዝካየድ ዘሎ ጥሙር ምምዕባል ባህርያዊ ሕርሻ ከምኡውን ዛንታ ዓወት ኣብነታዊ ሓረስታይ ኣብ ንእዞ ባጊንዳዕ ዘተኮሮ ይክኸውን ብሓባር ንከታተል።
1: ኣብዚ እዋን ብሰንኪ ቀመማት ቀመማዊ ድኽዑን ካልኦት ምስኡ ዝተኣሳሰሩ ነገራትን ሰባት ብእተፈላለዩ ሕማማት ክጥቅዑ ንዕዘብ ኢና። ነዞም ንደቂ ሰብ ሓደጋ ጥዕና ኮይኖም ዘለዉ ቀመማት ንምውጋድ ድማ ሃገራት ኣብ ባህርያዊ ነገራት ዘተኮር ሕርሻዊ ንጥፈታት ከካይዳ ይረኣያ ኣለዋ። ኤርትራ ሃገርና ኣብ ዝሓለፉ 5 ዓመታት ንባህርያዊ ሕርሻ ንቅድሚት ንምድፋእ ምስ ናይ ልምዓት መሻርክታ ብምዃን ዓብዪ ስራሕ ከተሰላስል ፀኒሓ እያ። ቀንዲ ዕላማ ናይቲ ተበግሶ ድማ ኣብ ዘመናዊ ቅመማትን ፀረ ባልዕን ካብ ምምርኳስ ወፂኻ ንኣከባቢ ዝሰማማዕን ሓረስታይ ክጥቀመሉ ዝኽእልን ውሑስ ኣገባባት ንምትእትታው ዝዓለመ እዩ። ጥሙር ባህርያዊ ሕርሻ ኣኽርያ እምበኣር ሃገራዊ ምርኣያ ናይዚ ዕላማ እዩ። እዚ ጥሙር ሕርሻ ብሓመድ ሃብታም ኣብ ዝኾነ ቅርፂ መሬት ዝርከብን ንሕርሻዊ ኢኮሎጂ ምችኡን እዩ። ኣብ ምስግጋር ሕርሻ ድማ ነዊሕ ታሪክ ዘለዎ እዩ። ፈለማ እቲ መሬት ብተቐማጦ 4 ኣስመራ ኣብ ዝናብ እተመርኮሰ ያታዊ ሕርሻ ይካየደሉ ነይሩ። ኣብ እዋን መግዛእቲ ፅልያን ድማ ብእንዳ ቫካሮ እናተፀውዐ ብኮንቸሲዮነ ድሕሪ ምትሓዙ ፀኒሑ ድማ እንዳ ስራጅ ተባሂሉ ናብ ብሕታዊ ሕርሻ ተሰጋጊሩ። ኣብ ወርሒ ጥሪ 2002 ኣስታት 3 ሄክታር መሬት ብዘዋ ማእከል ንመፈተኒ ፕሮጀክት ዕምባባ ኤርትራን ቻይናን ተዋሂቡ። ድሕሪ ሓደ ናይ ፈተነ ዓመት እቲ ቦታ ናብ

መፈተን ሕርሻዊ ቴክኖሎጂ ሕርሻ ተሰጋጊሩ ካብ 2004 ክሳዕ 2009 ድማ ዘመናዊ ሕርሻ ቴክኖሎጂ ክስርሓሉ ጀሚሩ ካብ 2024 ድማ ከም ሃገራዊ መርኣያ ጥሙር ባህርያዊ ሕርሻ ቴክኖሎጂ መሰልጠንን ቤተ ፈተነን ይሰርሓሎ ኣብ ናይ ሎሚ ኣተኩሮ መደብና እምበኣር ኣብ ዘተኮረ ይኸውን ሰናይ ምክትታል

መደበር መርኣያ መሰልጠንን ማእከል ብሃገር ደረጃ ኣብ ኣኽርያን ክምስረት ኣለዎ ምስ ተባሃለ ኣብ መወዳእታ ናይ 224 ማለት እዩ። እዚኣ ኣኽርያ ተዋሂባትና ቀንዲ ንዓኣ መውሃቢት ናይ እቲ ምስርኻ እንታይ እዩ? እቲ ንስኻ ትሰርሖ ዘለካ ባዕልኻ ኣባይታ ክትሪኦ እንታይ ኣድማዕነት ኣለዎ? እንታይ ውፅኢት ኣለዎ? ዋላ እውን ካብ ደገ ምፅኢኻ ንኣብነት ሓርሶት ኹን ዋላ ክኢላታት ናብቲ ቦታ ዓዲምካ ከዓ ግብራዊ ዝኾነ ማለት እዩ። ኣባይታ እናሰርሑ እናተማሃሩሉን ንክኸዱ ንባዕሉ እቲ ባህርያውያን ዝኾኑ ዓይነት ኣዝርእቲ እውን ኣምፅኢኻ ፈተነ ብምክያድ ኣየናዩ ምስናትና ኣከባቢ ዝሰማማዕ። ምክንያቱ እቲ ዘርኢ ካብ ዝተፈላለየ ዓይነት ጀነቲካዊ መገዲ ተማሒሾም ዝዳለዎ ዓይነት ኣዝርእቲ ካብኣቶም እሊ ይልካ እቲ ሓረስታይ ዝደልዮን ዝያዳ ካብ ቀደማ ትሒዙ ዝጥቀመሎም ዝነበረ ዓይነት ኣዝርእቲ ናይ ኣሕምልቲ ንዕኦም ከዓ ውፅኢቶም እናረኣኻ ብድኩዒ ብናይ ባህርያዊ ዝኾነ ፀረ ባለ ክንደይ ዝኣክል ፍርያት ንኽትረክብ። ስለዚ ሓደ በቲ መፅናዕቲ ተካይዳ ሓደ ካ በትኻ ትምህርቲ እናወሰድካ ትከይዳ ኣለካ ማለት እዩ። ስለዚ እቲ ክኢላ እቲ ተማሂርዎ ዝነበረ ኣብቲ ባይታ ክትነሉ ተኮይኑ ቦታ የድልዮ ማለት እዩ። ስለዚ እዛ ናይ ኣኽርያ ከም ሃገራዊት መርኣያ ኢልና ጀሚርናዮ ኣለና። ካብኣ ተበጊስና ድማ ኣብ ኖሶ ከፍ ዞባ፣ ምክንያቱ እቲ ኣብቲ ከባቢ ዘሎ ሓረስታይ ዋላ ክኢላ ገለ ነገር እንድሕር ደኣ ባዕሉ ፈጢሩ ክምስርሕ ወይ ድማ እዚ ኣገባብ እዚ ዝያዳ የሓይሽ ክብል ተኮይኑ መፈተኒ ቦታ የድልዮ እዩ ማለት እዩ። ከምዚ ንምባልካ ኣብ ዞባታት ከይና ምስቶም ሓለፍቲ ናይ ዞባታት ናይ መንስ ሕርሻ ብምርዳእ ኣብ ኖሶ ከፍ ዞባ ሓንቲ መደበር መርኣያ ከምትቀውም ኣብ 226 ድማ ስራሓ ከምትጅምር ተረዳዲና ማለት እዩ።

0: ኣብዚ ዝተሓለፈ 5 ዓመታት እታ ኮሚቴ ትንቀሳቀሶ ዝነበረት ጉዕዞ ናይ ስልጠናታት ንቕሓት ብዛዕባ ባህርያዊ ሕርሻ፣ ባህርያዊ ድኽዒ፣ ባህርያዊ ፀረ ባልዕ ካልእ ካልእን ዘጠቓለለ ኣብ ጎስጓስ ኢና ነርና። ኣብዚ ናይ ባህርያዊ ሕርሻ ምስ ተጀመረ ግን ነዚኦም ብግብሪ ክንገብሮም ጀሚርና። እዚ ድማ ኣብቲ እቶት ዋላ ክትሪኦ ከለካ ዋላ ኣብቲ ናይ ምፅናሕ ተኽእሉ ናይ ምብልሻው ተኽእሉ ኣብ ኩሉ ነገር ክትሪኦ ከለካ እዝዩ ዝበለፀ ክትብሎ ትኽእል ኢኻ።
1: ባህርያዊ መዓዛ ማእከሉ ውሕስ መግቢ ፀግይብዎ ኩሉ
2: ሓደ መሰረቱ ባህርያዊ ሕርሻ ክትብል ከለካ እታ መበገሲት እቲ ባህላዊ ዝኾነ ኣጠቃቅማ ናይ ተማሓረሶት እንታይ ይመስል ባህላዊ ዝኾነ ወይ ድማ ባህርያዊ ሶም ዝጥቀመሉ እቲ ሎካል ዝበሃል ሲድ እውን ንዕኡ እውን ገምጋም ጌርካ ክጥቀመሉን ክሰርሓሉ ንዕኡ ዝያዳ ክተተዓበዮን ከለካ እዩ። ባህርያዊ ክንብል ከለና መሰረቱ ካብቲ ባህላዊ ዝኾነ ኣተሓሳስባን ርድኢትን ፍልጠትን ናይ ተማሓረሶት ተበጊሱ ብሳይንሳዊ መገዲ ንዕኡ ብምሕያል ክትሰርሓሉ ከለካ እዩ እቲ ዝበለፀ ኣድማዕን ውፅኢታውን ዝኸውን ማለት እዩ።
1: ኣሰይሉ ናሰብ ፀምኡ ሓፊሱ ካልእትልቢ ጀሚሩ እምበር
3: ስጋብ ሕጂ 13 ዓይነት ኣሕምልቲ ብልክዕ ኣብቲ ባይታ ተፈቲኖም ውፅኢታውያን ምዃኖም ኣረጋጊፅና ንምህር ትብቂዕና ማለት እዩ። ኣብ ዘራእቲ እውን ከምኡ ኣብ ተፈላለዩ ዓይነት ዘራእቲ ስርናይ በሎ፣ ዕፉን በሎ፣ ባሎንጋ በሎ እዚ እውን ተፈቲኑ እዚ እውን ሓደ ቀመም ከይገበርካ ብባህርያዊ ኣገባብ ከም ተፍሪ እዚ እውን ሓደ ካብቲ ዘረጋገፅ ናይ ኣባይተ ማለት እዩ። ኣብ ፈተናታት ዓሳ ከዓ ኣብቲ መጀመርያ ዝጀመርናዮ በቲ ኣብ ክልተና ንክፍለቱ ናይ ዓሳ ምርባሕ ሓደ ኣብቲ ናቸራል ኢንቫይሮመንት ኣብቲ ባህርያዊ ዝኾነ ዲጋ ኣብኡ ኣለና ክልተ ዓይነት ኣለና ኣብቲ ብሓፈሻ ኣብቲ ቀፅርና ሓደ እቲ ናይ ብኮንክሪት ዝተሰርሐ ሓደ ካኒ ብባህርያዊ ንጥቀመሉ

ዲጋ ኣለና ናይ ንእሽ ሓፅቢ እሱ ኣብቲ ሓፅቢ ኢና ጀሚርና ኣብኡ ከዓ ብክልተ ዓይነት ዓሳ ተላፒያን ካርፕን ኣምፂና ማለት እዩ። እዚ ብምትሕባር ምስ ናይ ሃብቲ ዓሳ ክኢላታት ማለት እዩ። እዚኦም ናይ ፅሩይ ማይ ዓሳ ተባሂሎም ማለት እዩ። እዚኦም ካ ካብ ሚቲ ዘርእና 2025 ወ4 እዚኦም ከዓ ናብ ፅቡቅ ደረጃ ኣበጊሶምና ማለት እዩ።

0: ሓፊሱ ቃልትል ብጀሚሩ እምበር ዝወስድ ኪንኦዳ
1: ነዚ ቀጻልነት ንኽህልዎ ምስ ናይ ጊንዳዕ ሓረስቶት ናይ ባህርያዊ ሕርሻ ማየት ኮመን ባህርያዊ ሕርሻ ዝበሃሉ ኣለዉ። ስለዚ ምብፃሕ መፂኦምና ነይሮም ኣብ ዝሓለፈ ናይ 2025 መወዳእታ ማለት እዩ። ኣብዚ ኣብ ዝመፅሉ ባህርያዊ ዝኾነ ዘርኢ ካብ ኣኽርያ ዝፈረየ ንዕኦም ተዋሂቦም ማለት እዩ። እዚ ሕጂ ዝተፈላለየ ዘርኢ ኣለና ባህርያዊ ጉዕ ኣሎ፣ ሰላጠ ቁስጣ ኣሎ፣ ዋላ ካልኦት ካልኦት ብባህርያዊ ጥራይ ድበቀሉ እንደገና ካብ ባህርያውያን ዘርእታት ማለት እዩ። እዚኦም ኣማዕቢልካ ነቶም ሓረስቶት መሃብ እዩ።
2: ክቡራት ተኸታተልትና፣ እዚ ጥሙር ባህርያዊ ሕርሻ ኪኖ መደበር መርኣያ ምዃኑ ድሮ ኣብ ባይታ ዝፈጠሮ ፅልዋ እውን ኣሎ። እቲ ኣብዚ መደበር መርኣያ ዝፈረየ ኮመደረ ብመገዲ ኣብነታዊ ሓረስታይ ዓሊ ኢብራሂም ተፈቲኑ ኣተባባዒ ውፅኢት ድማ ተረኺቦ እዩ። ብዕለት 5 ወርሒ ሰነ 2026 ኣብ ጊንዳዕ ናይ ተኻየደ መዓልቲ ሓረስቶት እምበኣር ፅማቕ ትሕዝትኡ ነቕርበልኩም።
3: ኣጀማማሮ ፅቡቕ ብባህርያዊ ፀረ ባልዕን ብባህርያዊ ድኩዕን ተጠቕሚና ማለት እዩ። ኣብዘን ኮመደረ እዚአን መበገሲአን ከዓ እዘን ካብ ኣኽርያ ዘለዎ ጨንፈር ሕርሻ ናይ ፈልሲ ደበር ካብኣይና እሶም ብዕደት ናብኦም ምስ ከድና ኣብኡ ምስ ረኣናተን ፍርያት ከምዚአን ሮቶንዶ ዝበሃላ ክልተ ዓይነት እየን ሱፐር ፋንታስቲክ ብራንድ ቦይ ኢሎምና ኣብኡ ርኢናን ማለት እዩ። መጀመርያ ኣብኡ ምስ ረኣና እዚ ከዓ ናይ ቀደም ዘርኢ ና ቅድሚ ሕዚ ኣነ ንእሽቶ ከለኹ ማለት እዩ። ቅድሚ ቅድሚ 2007 ትሕታ ቦይ ኮይነ የብነር ማሓደ ሕርሻ ማለት እዩ። ሽ ሕጂ ከምዚ ዓይነት ርቶንዶ ዝበሃል ነይሩ ሰንበርሳና ንዘርኢ ነርና፣ ግን ይኹን እምበር እዚ ናይ ቀደም ዘርኢና ረኽብና ና እዚ ከዓ ብባህርያዊ ስለተባሃለ ግን እዛ ምፅና ካብኡ ከዓ ብዝሓሸ ውፅኢታዊ ከዓ ኮይኑ ፀኒሐና።

ዝኸበርኩም ተኸታተልትና ካብዚ ምቕፃል እታ ኣካል ናይ ዝመደብ ዝኾነት ብክኢላ ምድላዊ ምግቢ ኣስመረ ዳምር ከምኡውን ክኢላ ስነ መኣዛ ምግቢ ሕሩይ በረኸት እናተዳለወት ትቐርብ ንኡስ መደብ መኣዛ ፍለፃዕሪ ክነቕርበልኩም ኢና ሰናይ ምክትታል።

0: ሰላም ሰላም ዝኸበርኩም ተኸታተልቲ፣ እዚ መደብ መኣዛ ፍረ ፃዕሪ እዩ። ንሎሚ ሒዝናልኩም ቀሪብና ዘለና ፍልይ ዝበለ መደብ እዩ። ቡን ናይ ፍረ ተምሪና ክንርኢ ቅድሚ ናብቲ ኣገባብ ኣሰራርሓ ናይቲ ቡን ምኻድና ግን ምሳይ ክኢለታት ናይ ተምሪ ኣለዉ። ኩነታት ልምዓት ተምሪ ኣብ ኤርትራ ኣብ ከመይ ኩነታት እዩ ዝርከብ?
1: ኣብዚ ሰዓት እዚ ደለናዮ ኣብ ደሓን ኩነታት ኣለና። ቅድሚ ናብ ምምፃና ግን ተምሪ ኣብ ኤርትራ መዓስተኣታት እዩ ብከመይተኣታት እዩ ዝብል ሕቶ ግን ተምሪ ቅድሚ ናፅነት ዳርጋ ነይሩ ክትብሎ ኣይትኽእልኒኻ፣ ዳርጋ ኣይነበረን። ድሕሪ ናፅነት ግን ኣብ ብጉዱሳት ሓረስቶት ኣብ ከባቢ ሽዕብን ደጎልን ዘለዎ ሓረስቶት ብዘረ ገይሮም ኣበጊሶሞ 1996 ማለት እዩ። ቀስ ናበለ ድማ ብሃገራዊ ትካል ሕርሻ ምርምርን ገለገለ መፅናዕትታት ግበረሉ ነይሩ። ኣብ ሚኒስትሪ ሕርሻ ግን ብዕቱብ ነዚ ናይ ፕሮጀክት ልምዓት ተምሪ ዝሓዞ ግን ኣብ 2017-18 ጀሚሩ እዩ ብዕቱብ ሒዝቦ ማለት እዩ። ከም ፕሮጀክት ኣቕሙ ድማ ክሰርሖ ጀሚሩ ማለት እዩ። ስለዚ ካብኡ ጀሚሩ ክሳብ ሕጂ ዘለናዮም ኣብ ዓለም ደረጃ ፍሉጣት ዝበሃሉ ዓሌታት ናይ ተምሪ እናእተና ብደቂ ብቪትሮ ፕላንት ወይ ናይ ቲሹ ካልቸር ምርፃት ዓሌታት እናእተና ናብ ሓረሶት እንዳዘርጋሕና ንርከብ ኣለና። ስለዚ ትበፂሕናዮ ዘለና ደረጃ ኣብዚ እዋን እዚ ከባቢ 40,000 ዝኸውን ገረብ ኣብ ዝተተኽለን ኣፈልስና ኣለና ማለት እዩ። ኣብ ምድረ በዳ ብኾነ ዓይነት ገረብ ወይ ፍረታት ክተክል ኣይትኽእልና ጀካ ተምሪ ማለት እዩ። ተምሪ ኣብ ምድረ በዳ እናሓደኽኢልና ግን እንታይ ክጠቕመና እዩ? ኣብ ትሕቲኡ ዝኸውን ኣሕምልትን ፍረታትን እውን ናይ ምዝራእ ዕድላት ክፈጥረልካ ስለ ዝኽእል፣ ኣብቲ ከባቢ ዘሎ ማይክሮ ክላይመት እውን ከመሓይሾ ስለ ዝኽእል፣ ነዚ መሓይሾ እውን ብዙሕ ናይ ሂወታውያን ብዙሕነት ውን ናይ ክሮፕ ዳይቨርሲቲ ክፈጥረልካ ስለ ዝኽእል ኣብዚ ድማ ዓብዪ ረብሓ ክፍጠረሉ ማለት እዩ። እቲ ምድረ በዳ ዝነበረ ቀስ ናበለ ናብ ኣፍራይ ኣኮደ ክኸይድ እቲ ከባቢ ማለት እዩ። እቲ ሚኒስትሪ ሕርሻ እውን ነዚ ፈሊጡ ብዕቱብ ሒዝዎ ዘሎ ማለት እዩ።
0: ይቀኒልና ፅቡቅ ጌርካ ገሊፅከልና ኣለካ። ሕጂ ናብ ዶክተር ዓብደላሂ ክኸይድ፣ ተምሪ ብዘይካ ንበልዖ ኣብ ካልእ ንምንታይ መሃለ ይውዕል?
2: ብሓቂቃ ተምር هو للأكل وفيه فوائد كثيرة، يعني يحتوي على عديد من الأشياء منها البوتاسيوم خاصة وبعض البروتينات وبعض
3: تمري بقندو نمقبي زقلقل بزح عينة ربحات الدمال لووه كم بعال بوتاسيوم بروتين فيتامين اي زا امسولو تحستل لووه تمري أبزح معلا بموعال استفلالي أسرار حال لووه ካብ ረብሕታት ተምሪ ሽኮር ከተመስርሕ ትኽእል ኣቼቶ ዝስተ ፅማቅ ማለት ዓሲር ልዕሊ 250 ዓይነታት ኣገደስቲ መግቢ ንምምስራሕ ይጠቅም። ብዘካዚ ፍረ ተምሪ እውን ኣንቂፅካ ከም ቡን ቆሊኻ ክትጥቀመሉ ትኽእል ኢኻ። ንመግቢ ኣስታት 50 ሚኢታዊት ምስ ካልእ ዓይነት መግቢ ሓዊስካ ምስ እተመስርሖ ልዑል ሓይሊ እዩ ዝህብ። እዚ ድማ ብመፅናዕቲ ዝተደገፈ እዩ። ከም ውፅኢቱ ድማ ዝተፈላለየ ሃገራት ይጥቀማሉ ኣለዋ። ከም ዝፍለጥ ፍረ ተምሪ ብደረጃ ዓለም ትሕዝትኡ ሓይሊ ከም ዝህብ ካብኡ ዝወፁ ትሕዝቶ ልዑል ክብሪ ዋጋ ዘለዎ ዘይቲ ብልዒ ምምስራሕ፣ ኣብ ምምስራሕ ዝተፈላለየ መድሃኒት፣ ፈሳሲ ኮላ መጣበቂ ወዘተ የገልግል።
0: ይቀኒልና ኣዝና ነመስግን። ዝኸበርኩም ተኸታተልትና ከምዚ ክትሪእዎ ፀናሕኩም ወይ እውን ከምቲ ኣቐዲምና ዝሓብርናኩም ተምሪ ኪኖቲ ንበል

ካልእ ብዙሕ ጥቕምታት ከም ዘለዎ ኢና ክንርኢ ፀኒሕና ሕጂ ንሎም ዓንቲ ቡን ናይ ፍረ ተምሪ ክንሰቲና ብሓንሳብ ንቐደም በሉ ኩላትና ኮይና ነዛ ተምርና እናበልዕና ጠንቂቕና ታፍረ ነውፃ ማለት እዩ።

ዝኸበርኩም ተኸታተልትና መጀመርያ ተምሪ ካብ ዕዳጋ መሰንፀናዮ ብፅሬት ሓፂድና ኢና ክንምገቦ ዘለና። ዳሕራይ እቲ ፍርዩ ብኣፍና ክንጥቀም የብልና፣ ንቡን ክንጥቀመሉ ተኸይና ብኣፍና ወይ ከዓ ብስንና እንዳገበርና ንኽስና ይኮና ክነውፅኦ ዘለና። ከምዚ ጌርና ኢና ትር ክብለና ክእል እዩ፣ ግን ከምዚ ገባብ ክነውፅኦ ኣለና። የዳውና ተሓፂድና ብፅሬት ነውፅኦ ማለት እዩ። ምናልባት እቲ ተጠቕምናሉ ተምሪ ጥሉል እንተደኣ ኮይኑ መጠቅጠግ ናይ ምባል ባህር ስለ ዘለዎ ኣብኡ ልሕድድድ ኢሉ ስለ ዝተርፍ ግድነት ክሕፀብ ኣለዎ። ኣብ ንቑፅ ተምሪ ተኮይኑ ግን ከምዚ ትዕዘብዎ ዘለኹም ስለ ዝኸውን ድሩቕ እዩ፣ ምሕፀብ ኣየድልዮን እዩ። እንታይ ዳ የድልዮ? ገፈል ኣለዎ ንዕኡ ተልብሶ ማለት እዩ። ከምዚ ኢሉ ኣብኡ ዝተርፍ ከምዚ ዝበለ ነገር ስለ ዘለዎ ንሱ ከዓ ይሓርር እዩ ክቁሎ ከሎ። ስለዝሓረና ንዕኡ ክነልግሶ ኣለና። ወይ ዝያዳ ፅሪ ክብለልና ከዓ ከምዚ ብርድ ክብለልና ኣለዎ። ኣዝዩ ፅሩይ ክኸውን ኣለዎ። ከምዚ ኢሉ ድሓር እዚያ ጌርና

0: ጥዑም ዶ ጨመኩም ኣሎ? ኣዝዩ ጥዑም ሽታ እዩ ዘለዎ። ሃነም ዝብል ከምዚ ኢሉ ብራውን ሕዝ ኣቢሉ ቁሩብ ናብ ብፅልም ዝበለ ክኸይድ ከሎ ጥዑ ማለት እዩ። ከምቲ መጀመርያ ንሪኦ ኣይኮነን እቲ ተምሪ ከምቲ እንከሎ ንሪኦ ኣይኮነን ኣዝዩ ፎኪስ ዝኸውን ምስቀሎ ገና ዋላ ብዚ መንከሽከሽ ከሎ እዩ ዝርዳእካ መጀመርያ ክብ ድብል ሓርግን እንዳፈኸሰምፅ ሕጂ ቆሊና ወዲና ኣለና። ልክዕ ከምታ ወግዕ ናይ ብና ንዓኻትኩም ከዓ
1: ካብዚ ዝወፅእ እቲ ዘይቲ ንሕክምናዊ ኣገልግሎት ክውዕል ክእል ኢና።
0: ስለዚ ኪኖ እቲ ፍረተምርሲ ኪኖ ቡን ካልእ እውን ክንጥቀመሉ ንክእል ኢና። ወዲና ኣለና። ከምዚ ንሪኦ ዘለና ማሮን ሕብሪ ሒዙ ኣሎ ፅቡቅ ተዋቃይጥልና ልክዕ ከምቲ ናይ ቡን ክውቀጥ ከሎ ኣየሸግረካኒ ምክንያቱ ስለዝፈኩስ ፅቡቅ እዩ ዝውቀጠልካ። ልክዕ ከምቲ ናይ ቡን ንጥቀመሉ እንተደሊና ጅንጅብል ንውስኸሉ እንተደሊና ከዓ ኣብኡ ከሉ ኣብዚ እውን ልክዕ ከምኡ ዓይነት ኣገባብ ክንጥቀም ንክእል ኢና። ካልእ እውን ቃርፋ ከዓ ክንውስኸሉ ንክእል ኢና። ፍረተምሪ ኣዝዩ ጥዑም ሽታ እዩ ዘለዎ። ቃርፋ ከዓ መሊሱ ምስ ተወስኮ ኣዝዩ ሃነን ዝብል ሽታ ሂብናሉ ድሮ ከይፈልሐ ማለት እዩ። እዚኣ ጌርና ሕውስስ ኣቢልና ንሳኩምካብ ጀበናና

0: ዝኸበርኩም ተኸተልትና ክነዳልዎ ፀናሕና ቡን ፍረ ተምሪ ወሪዳትና ኣላ ሕጃ ክንቀድሓይና ቀዳሜይቲ ሙሴላ ብምንታይ ሓሰቲ ሽኮሩ ኣላ
1: ብዘይ ሽኮሩ
0: ብጥርሓ ክተስተመቕራ

0: ¿Qué? Ándale.
1: ዝኸበርኩም ተኸታተልትና እዚ እነዳልዎ ዘለና ቡንፍ ናይ ፍረ ተምሪ እዩ። ልክዕ ከም ንቡን ይትክኦ ማለት ኣይኮነን፣ ግን ምናልባት ኣብ ግዜ ምሸት ድቃስ ተኸልአኒያ ቡን ኣይደሊን እየኒ ዝብል እዚ ወላ ሓንቲ ካፌን ስለዘይብሉ ወይ ከዓ መነቃቕሒ ባእታ ስለዘይብሉ ክንጥቀመሉ ንኽእል ኢና። ተምሪ ምስ ተመገብናዮ እቲ ፍርኡ ክንጉሕፎ ከምዘይብልና ኢና ደጊምና ደጋጊምና ንላብሮ ማለት እዩ። ሞስ ተወሳኺ ትብሎ እንታይ ኣለካ?
0: እዛ ንሰተ ዘለና እዚኣ ጥዕምቲ ለ ዛይዳ ካብዚ ንላዓሊ ንክጠዕም ውን ኦርጋኒክ ንክትኸውን ውን ሽኮር ውን ብተምሪ ዳለ ስለዚ ነቶም ብሽኮር ኣብ ቡን ክስዕት ዝኽእሉ ውን ነቲ ተምሪ ብሓቂታ ፍረ ውፅኢኻ ፀጢሕካ እቲ ኣውደሎ ጠሊ ብፀሓይ ውን ብኦቨን ኣውፂኢኻ ጥሒንካ ውን ሽኮር ተቀይሮ ንክእል ኒሃ እታ ተምሪ ፍረ ብተምሪ ሽኮር ጌርካ ውን ተገበርካ ዝበለፀት ዝመቀረት ንጣዕሚ ትምትኸውን ትኽእል እያ ማለት እዩ።
1: እዚኣኻ ፅቡቕቲ ሓሳብ። ካልእ ተወሳኺ እዚ ቡን ክነዳሉ ከለና ልክዕ ከምቲ ቡን ናይ ፍረ ተምሪ ክነዳሉ ከለና ልክዕ ከምቲ ናይ ቡን ኣይኮነን እቲ ንጥቀመሉ ዓቐን ኣብዚ እናወስኽና ንኸይድ ፐርከ እንዳቐጠነ እንዳቐጠነ እዩ ዝኸይድ ዝግ ናይ ምባል ባህሪ ስለ ዘለዎ ሓቀ ስለዝኾነ ከዓኒ ቀልጢፍ ይቐጥን እንጂ ቀዳሜት ምስሰተና ኣብ ካልይቲ ክንሰት ኮልና ቆርብተ ይውስኽ ነብልና ማለት እዩ። እንታይ ዳ ማይ ኮይናት ናብ ሳልሰይቲ ገለ ከይትብሉ ከምዚ ኢኹም ክትፍትኑዋ ዘለኩም። ዝኸበርኩም ተኸተልትና ንማእዛው ትሕዝትኡን ጥዕናዊ ረብሓታትን ኣመልኪቱ ከዓ ክኢላ ስነ ማእዛ መግቢ ክሕብረና እዩ። ብሓባር ንከታተል።
2: ብጣዕሚ ጥዑ። ከምዚ ክንከታተሉ ፅናዕና። ሎ ማዓንቲ ብዛዕባ ናይ ሓፈሻዊ ሓበሬታ ናይ ተምርን ተወሳኺ እውን ብዛዕባ ብፍረ ተምሪ ዝተመስርሐ ብናይ ወግዒ እውን ዝተሰርሐ ቡን ኢና ንሰቲ ዘለና። ኣዝዩ ደስ ዘብል ኣብ ኣፍካ ሃዋሃዋ መልስ ደስ ዘብል እዩ። ሎ ማዓንቲ ከዓ እቲ ማእዛዊ ትሕዝትኡ ክርኢ ከለና ኣብ 100 ግራም ተምሪ ክርኢ ከለና ከባቢ 152 ኪሎ ካሎሪ ወይ ከዓ መጠን ሓይሊ እዩ ዝህበና እዚ ክንብል ከለና ማለት እዩ። እቲ ዝህቡና ትሕዝቶ ነዚ ሓይሊ እዚ ክርኢ ከለና ኣብ ዝኾነ መብዛሕትኡ ፍሩታታት ሒዝና ዝፀንሕ እቲ ናይ ካርቦሃይድሬት ትሕዝቶ እዩ። እሱ ማለት ዝበዝሕ ሚእታዊ ሸፊልና ይፅንሕ። ተምሪ ካ ዋላ ካብኡ ተዘይተፈለየ ብዝሕ ዝበለ እኳ ናይ ካርቦሃይድሬት ትሕዝቶ ተሃለዉ ተወሳኺ እውን ገለ ዓቐም ናይ ፕሮቲን ተወሳኺ ከዓ ናይ ስብሒ ሒዝና ይፀንሕ እዩ። ከምዚ ክንሪኦ ፅናሕና እቲ ፍረ ወላ ክቆልዎ ከሎ ናይ ቅባእባእ ክብል ፀኒሕ እዩ። እዚ ከዓ እቲ ናይ ስብሒ ክፋል ወይከዓ ናይቲ ዘይታዊ ክፋል ናይቲ ተምሪ ምዃኑ እዩ ዝሕብረና ማለት እዩ። ስለዚ እዚ ዓይነት ትሕዝቶ ካብዞም 152 ኪሎ ካሎሪ ክንብሎ ፅናሕና ካብዚ ኢና ንረክቦ ዘለና ማለት እዩ። ስለዚ ካብ ሓንቲ ፍረ ተምሪ ወይ ካብ ክልተ ፍረ ተምሪ ኣዝዩ ብዙሕ ዝኾነ መጠን ሓይሊ ኢና ንረክብ ማለት እዩ። ስለዚ እዚ ሓደ እቲ ናይ ተምሪ ኣብ ንእሽተይ ዓቐ ብዙሕ ዝኾነ ትሕዝቶ ሒዝና ይፀንሕ ምዃኑ ሓደ ካብቲ ሓብታም ዝኾነ ትሕዝቶ ኣብዚ ዓድና ኣብ ሃገርና ዝርከብ እዩ ማለት እዩ። ካልእ ፍልይ ዘብሎ ናይ ተምሪ ትሕዝቶ ድማ ቫይታሚናትን ማዕድናትን እዩ። ቫይታሚናት ክርኢ ከለና ዝበዝሐ ቫይታሚን ቢ ኮምፕሌክስ ዝበሃሉ ማለት ቫይታሚን ቢ1 ተባሂሎም ክሳዕ 12 ዝበፅሕ ትሕዝቶ ዘለና ማለት እዩ። እዚኦም ብሙኖ ኣብዚ ዝበዝሐ ክሸፈነ ኣብዚ ተምሪ እዚ ሒዝና ይርፀንሕ።
1: ዝኸበርኩም ተኸታተልቲ መደብና መደብ ማእዛ ፍረ ፃዕሪ ንሎሚ ኣዳለይናየ ድነበርና ኣገባብ ኣሰራርሓ ቡን ፍረ ተምሪ ነዚ ክትከታተሎ ዝፀናሕኩም እዩ ዝመስል ነይሩ። ካልእ ግዜ ካልእ መደብ ሒዘልኩም ክሳዕ ዝቐርብ ሰላም ክና።
3: ክቡራት ተኸታተልትና ናባኹም ከነብሎ ፀናሕና መደብ ኣብ ዝተዛዚሙሎ ከም ሞትሩ ኣብ መደባትና ሕቶ ወይ ርእቶም ዝህልወኩም ኣብ ታሕቲ ቀሪቡ ብዘሎ ኣድራሻ ክትረኽቡና ትኽእሉ ኢኹም። ሰላም ቅና ንኹልና፣ ውሕስን ማእዛውን መግቢ ንኹሉ ኣብ ኩሉ።

ሰላም ሰላም። ብዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶ መደብ ርመት ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ንፀንሑ መደባት ኤሪ ቲቪ ተኪእና ንዕኹም ተኸታተልቲ መደብና ኣብ ናይ ዕረፍቲ ግዜኹም የዛኔኩም እዩ ዝበልናዮ ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ኣዳሊና ኣለና። ንዕኹም ዝበቅዕ ደርፍታት ኣዳሊና ክንህሉ ድማ ተስፋ ይሙሉ እዩ። ንምክትታልኩም ድማ ብክብሪ እየ ዝዕድም። ናይ ሎሚ ሰሙን ከም መኽፈቲ ይቀርና ዘለና ደርፊ ናይ ቢልዮን ደርፊ እያ ክትከውን። ንሎሚ መሪፅናያ ዘለና ካብቲ ናይ ቢልዮን ደርፍታት ማለት እዩ ናይ ድምፃዊት ሳራ ተኽለ ሰንበት ካብ ደርፍታታ ዋንዳ ዝብል ኣርእስቲ ዘለዋ ስራሕ እያ ክትከውን። ንሙሉእ ትሕዝቶኣ ነታ ደርፊ ክንከታተላ ኢና። ቀፂሉ ዝቐርብ ደርፊ ንምልላይ ደጊመ ክምለሰኩም እየ። ምሳና ሕበሩም።

ከም ዝተዓዘብኩሞ ዋንዳ እትብል ደርፊ ድምፃዊት ሳራ ተክሊ ሰንበት ናይ ቢልየን ደርፊ ናይ ሎሚ ሰሙን ትሕዝቶ መደብር መጣ ኣህዲላ ከፊታተልና ላ ክቡራትን ክቡራን ተኸታተልትና ቀፂለን ዘቐርባ ደርፍታት ንምልላይ ደጊመ ትመሊሰ ኣለኹ። ንሕጂ ቀሪብናየን ዘለና ደርፊ ሓንቲ ናይ መንሰይ ድምፃዊ ኣሌክ ተወልደ ካብ ደርፍታቱ ፈራዊት ደርፊ ክትከውና ምፅንዶ እትብል ኣብ 25 ሰርሓ ስርሕያ ክትከውን ካብኣ ቀፂላ እውን ኣብ በዓል ናፅነት ሃገርና ኣብ መበል 18 ዓመት በዓል ናፅነት ሃገርና ማለት እዩ ብክልተ ስነ ጥበባውያን ሃገርና ዝተደርፈተ ሙዚቃዊት ስራሕ ክትከውን እያ። ብሃብተ ገብረ የሱስ ምፅገ ተክሊ ሰንበት ኮይኖም ዝሰርሕዋ ደርፊ ናባኹም ክነቅርባ ኢና። ንምክታልኩም ደጊሜ ዝዕድም ከምቲ ዝበልክዎ ግን ኣቀዲማ ምፅንዶ እትብል ናይ ድምፃዊ ኣሌክ ተወልደ ደርፊ እያ ናባኹም ክትቀርብ

0: ኣብዕሬ
1: እንድሕር ኣብኺ ጠሓኒት እንዳቦኹ ትኮንኺ
0: ሓደ ሕረ ስልሚ ሓደ ኣብልዕዋም ሳዕሪ ዘማብዕሬ
1: እንድሕር ኣብኸ ጠሓነት እንዳቦኹ ትኮንኺ
0: ሓደ ሕረ ስልሚ ሓደ ኣብልዕዋም ሳዕሪ

0: ግን ያንፈጣሪ
1: ገዛ ይደኹምለሴ
0: ባሴ ዓይነ ፍጀሪ
1: ናብሻ ይደኹምለሴ
0: መስገን ያንፈጣሪ
1: ክነቅደኹምለሴ
0: መስገን ያንፈጣሪ
1: ክነቅደኹምለሴ
0: ባሻ ዓይነ ፍጀሪ
2: ክቡራት ኣፍቀርቲ ትሕዝቶ መደብ ህርመት ኣብ ሰዓት እዛ ሓድሽ ትሕዝቶ ኢኹም ትከታተሉ ዘለኹም ኣብ ረብዕ ድሕሪ ቀትሪ ድማ ድግማ ትሕዝቶ ናባኹም ይቐርብ። ንሕጂ እውን ኣብ ራብዓይ መስራዕ ቀሪብና ዘለና ደርሲ የከላለየኩም ናይ ድምፃዊ ፍፁም ዓለም ኣብዚ ሒዝናዮ ዘለና ዓመት ናይ 2026 ዝደረፋ ደርፊ ክትከውነ ኣለኹ ጌና ዝብል ኣርእስቲ ዘለወያ ክትከውን ካብ ቀፂላ እተቐርበ ደርፊ ናባኹም ማለት እዩ ሒለል ዓዲ እትብል ብድምፃዊ ቃልኣብ ተወልደ መድህን ዝተሰርሐት ስራሕ ክትከውን እያ ናይ 2020 ማለት እዩ ንምሉእ ትሕዝቶአን ክንከታተለን

ትሕዝቶታት መደብርመት ከመይ ትከታተልዎ ኣለኹም? ኣፍቀርቲ ትሕዝቶ መደብርመት ስለምከተልኩም ኣዝየ እንዳመስገንኩን። ሕጂ ቀሪብየን ዘለኹ ደርፊ እውን ከላለየኩም እየ። ከምዚ ከቅርብ ዝፀንሐ ንሕጂ እውን ክልተ ደርፍታት ኣከታቲልና ኢና ናብኹም ከቅርብ። ሓንቲ ብገዲም ድምፃዊ ኣሮን ኣብርሃም ዝተደርፈት ሂወት ሓብተይ እትብል ደርፊ እያ ክትከውን። ካብኣ ቀፂላ ናብ መንሰይ ድምፃዊት ሜለን ሃይሉ ክንሰግር ኢና። ካብ ናይ ሚለን መሪፅናያ ዘለና ደርፊ መቺ እንሎ እትብል ደርፊ እያ ክትከውን።

ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናን ዘለና ደርፊ ከላለየኩም እየ። ኣብ ትሕዝቶ መደብ ህርመት ሰሙናዊ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሃገራዊ፣ ባህላዊ፣ ዘመናዊ ብብዙሕ ስራሕ ዝተሰርሑ ደርፍታት ሃገርና ኢና ናበኹም ነቐረበ። ዘይቀረበ ደርፍታት ኣሎ ዝብል ርእቶ እንተ ሃሊኩም ድማ ኣብ ምዛም ትሕዝቶና ብእንሕብረኩም ቴሌፎን ስራሕና ደው ኢልኩም ከተዘኻኽሩና ትኽእል ኢኹም። ንሕጂ ቀሪብናያን ዘለና ደርፊ ገለ ኮይነ እትብል ብመንሰይ ድምፃዊ ሃኒባል ዓለም ዝተደርፈ ደርፊ እያ ክትህልወና። ካብኣ ተኸቲላ እትቐርብ ደርፊ እውን ናይ ድምፃዊ ቶማስ ኣልኣዛር ኩሉ ይሓልፍ ዝብል ኣርእስቲ ዘለዋ ናባኹም ክትቀርብ እያ።

ገለ ካብቲ ኣብ ምዝዛም ትሕዝቶና ዝመፀና ርእቶታት ክቡራትን ክቡራንን ተኸታተልትና ናይ ገዳይም ድምፃውያን ሃገርና ፈቲሽና ዳሲስና ኣብ ትሕዝቶ መደብ ህርመት ናባኹም ከነቐርብ ዝብል ርእቶታት ይመፀና ይረኸቡ ይትሳኑ ንሕጂ እውን ቀሪብናያ ዘለና ደርፊ ናይ ገዳይም ድምፃዊት ኣበባ ሃይለ ካብ ደርፍታታ ኢና ቀሪብና ዘለና ምቁር ሕልሚ እትብል ደርፊ ቀሪብና ኣሉና። ካባ ቀፂላ እተቐርብ ደርፊ ናይ ድምፃዊ ቶማስ ኣሰፋው ካብ ናይ ቶማስ ንሕጂ ቀሪብናያ ዘለና ደርፊ ኣለናልኪ ዝብል ኣርእስቲ ዘለዋ ክትከውን እያ።

ክቡራትን ክቡራንን ተኸታተልቲ መደብ ርመት ደጊምና ተመሊስና ኣለና። ዘለዋና ደርፍታት ከነላልየኩም ትሕዝቶታትና ዳርጋና ብምዛም ገፂኡ ዝተርፋና ሰለስተ ደርፍታት ክኾና የን። ሓንቲ ኣይጣዓኹን እትብል ናይ ድምፃዊ ኣቤል መልኣ ካብ 225 ዝደረፋ ክትከውን እያ። ካብ ቀፂላ እውን ኣይተማሲ እትብል ብድምፃዊት ዳናይት ዮሃንስ ዝተደርፈት ደርፊ ክትልወና እያ። ኣብ ብምዛም ቀሪብና ዘለና ደርፊ ንምልላይ ደጊመ ክምለሰኩም እየ። ኣቐዲመን ነዘን ዘለኹኹም ደርፊ ኣስተማቕርወን

ኣብ ምዝዛም ቀሪብና ዘለና ደርፊ ክቡራትን ክቡራንን ተኸታተልትና ናይ ናራ ደርፊ ክትከውን እያ ብክልተ ገዳይም ድምፀን ሃገርና ዝተደርፈት ብዓድም ፋይድ ዓምር ምስ ማሕሙድ ማሕመድ ኣጋር ኣብ 2007 ዝደረፍዋ ደርፊ ክትከውን እያ ብኣ ክንዛዝም ኢና። ክቐርብ ዝፀንሐ ትሕዝቶታት መደብር መታዛና ይፀኒሐ ክኸውን ተስፋ ይሙሉ እዩ። ኣብ ዝመፅእ ሰሙን ባህለ ትሕዝቶታት ይክኸውን ምረኻብና ክሳብ ዝመፅእ ሰሙን በብዘለናዮ ወገን ሰላምን ጥዕናን ንኽልና ኣብ ትሕዝቶታትና ንዝህልወኩም ሃና ፅሪት ዮኸን ኣፌታ ድማ ብ2820 ኣብ ናይ ስራሕ ሰዓታት ደውሉልና ክንቀበለኩም ድልዋት ኢና። ሰሰናዩ ምን ምስ ተርፉ መድባት ኤርቲቪ ክገድፈኩም ብወገነይ ሰላም።

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ሰማይ ዝተቐድሐ ጽንኩሩን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀስ ኢላ ናብ ከተማ ናቕፋ ገጻ ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባ እውን ማይ ከም ዝዘነቦ እናተቓጸለ መሊሱ ይተርር። ምኽንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም ኩናት ቅድመ ውግኢ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ ንቕኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መዳእታ ሓቂ ንምብጻሕ ብዘይምሕላል ይሰርሕ ግነት ወይ ምግናን ሓደ ካብ ጽዩን ልምድታት እዩ ኣብ ህዝባዊ ግንባር መቕሉልነትካ መግለጺ ፍልጠትን ብቕዓትን እዩ ንጸላኢኻ ከም ግናዕ ጻዕዳ ኢድካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር

0: ምዛን ከዓ ከም ባህሊ ዝሰረፀ ኣገባቢ
1: መጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀም እንተኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስ ዝተፈፈ እቲ ስርሒት ከዓ ዕውት ኮይኑ ምፁ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብ ዝሓፀረ ናይ 30 ደቂቃ ምውድኡ ንዓይ ከም ሓደ ኣብንታሽም ኮይኑ ስምዓኒ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ሙሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ድርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ቋሚ ውሰዱ ናንክና ቋሚ ዕላማ ቋሚ ክኸውን ይኽእል ናንክና ቋሚ ዕላማ ጋድማዊ ንከሳርፍ ይኽእል ንሕና ጋድማዊ ናንክና ቋሚ ክኾን ይኽእል ንሕና ንጋድ እንታ ክንቀሳቀስና ድማ ዕላማና እውን ንጋድርን ክንቀሳቀስ ይኽእል ወይ እውን ልክና ንግንባራዊ ናብ ሓደ ኣንፈት ክንቀሳቀስ ይኽእል ወይ እውን ልክና ንስያፍ ናብ ሓደ ኣንፈት ክንቀሳቀስ ይኽእል እዮም ሽዱሽተ ተኽእሎታት ርሕቀት ቋሚ ክብሩ ይኽእል
2: ወይ ከዓ ዓቐሚ ቅያር ርሕቀት ሃሊ ግን ርሕቀት ምስ ዝውስኽ ምስ ጋባ ርሕቀት እንታይ ይኸውን ይውስኽ ተዳ ዓምቅር ጎዲሉ ከዓ ምስ ጋባ ርሕቀት ይጎድል ስለዚ እትኻል ተኽሲ ዕላማ ተወቂዑ ግን ምስዘይዓኒ ብክልተ ገባባት እንትኻል ንገብር እዳ ርሕቀት ዘይተቃይሩ ኣብኡ ከልና ተኽሲ ንደቂ ምስ ጋባ ርሕቀት ከይቀየርኒ ተዳ ምስ ጋባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎ ዓምቅር ከዓ ክውስኽ ወይ ከዓ ክጎድል ይኽእል ማለት እዩ ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
1: ዓቐሚ ክንታት ውቃዕ ብሚል እዩ ዝብሎ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ እንፃር እንደገና ክመዓራረ እንፃር እንደገና ምስተመዓራረ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት እዩ ምትኻል ተኽሲ ኣብ ርሕቀት ርሕቀት ቋሚ ዝኸውን ሰለስተ ገባባት ከም ዘለዉ ዓቐን ክንታት ውቃዕ ከምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ ዕርማት ተኽሲ ይፍፀምና ዓቐን ዝያዳ ዘርብሕ ዕርማት ኩሉ ግዜ ኣብቲ ኣገባባ ኣረኻኽባ ርሕቀትና እዩ ዝመርኩ ሽቡጥ ኮይኑ ግን 100 ሜትሮ ንወስድ ንቢኦም ፍሉይ ቦምባ ከዓ 300 ሜትሮ ንወስድ ንምክንያ ዘለና ርሕቀት ንወስድ ማለት እዩ ንኣብነት ተደ ኣብ 6,00 ትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተ ደኣ ተሪፋ 6,800 እንደገና ታውቃዕ እንተ ደኣ ተሪፋ ብ2,000 ትኩስ ማለት እዩ ኣብ ከምዚ ኩነት እንተ ደኣ ታውቃዕ ሓሊፋ ግን
2: ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይፍፅም።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። ዝኻዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 10 ሚኢትን ኮይኑ ክጋደል ድሉ ዝኸውን።
1: ሰድደን

قفصت حودت دحرناي جنرات حزت كتماتت اتورناي ترائيل

0: ነውሱ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጐል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቖለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጸባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላእይ እንታይ ከም ዝገብር ጠፊእዎ ነና ሓያዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሓዱ ናይ ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብኡ ዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝንያ እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ኸነጥብን እቲ የማናይ ዘሎ ዝቐይሕ ቦታ ናይ ብሪጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዓጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝይሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታታት ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነክናሮ ንኸይመፅእ ወላ እኳ ቀዲማ

ኣሃታትና ብኡ ከም ዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥቢ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብቶም ብቕድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀም።

0: ዘዝናት ሓርሓሪ ሓይሉ ምስከንፈለ ካብ ዕንጋለቲ ህፃን
1: ቅድሚ 38 ዓመት መጋቢ 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኽርቲ ሕብረት ሶቪየት ነበር ተደጊፎም ጽኑዕ እርድናቕፋ ዝሃነፀ ወታደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነትቲ እቲ ናይ ምትግባር ብቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን ብሃያል ስራሕን ጻዕርን እዩ ልዕለ ብቕዓት ተጠሪሙ
2: الاستعدادات هو فعلا في هذا المرحله بالنسبه في هذا العام اذا راينا التحركات العدو اكثر واكثر اللي قام فيه هو الجيش الشعبي خلال الخطوط الورا للعدو في دواحي مدن اسمراء وبالذات في جنوب وهذه التحركات العسكريه هذه اعطى للعدو عشان يدخل في برنامجنا او في العمليات بتاعنا ومن خلال هذه هو كعمود اللي شاله في جبهاته ومن جبهات هذه يقوم عشان يقاوم المعارك اللي كان تسيطر تحت المدن او تحت خطوط وراء العدو وفي هذه الساعة الجبهة الشعبية هو قام بالعمليات الهجومية في جبهات وكان هو هذه البرنامج أو اللي خلانا نحن نهجم الجبهة النقفة وعشان نستولي أي اللي موجود هناك وعشان نكسر كمان بالذات البرنامج بتاعه
1: ثورة إرترا كبوليتيكا نابغونات ካብ መድረኽ ክፍልታት ናብ ህዝባዊ ሓይልታት ዝተሰግረ ተመክሮ መቕድም ናይቲ ዓበ ሓይሊ እዩ ነይሩ ቁኑዕ ሰነድ ንሕናን ዕላማናን ፅሒፉ በብቕሩብን ሰብን መሬትን ዓራ ክወፅእ እስትራተጂ ሓንፂፁ ንሓሳባቱ ንምትግባር ኣብ ዘብቅዕ ቁመና ከብፅሕ ብሉፅ ክብርታት ኣብ መንፈስ ተቐለስቲ ኣስሪፁ እዩ ከምኡ ክንዲ ዝኾነ ኸ 1977 ውሕዳት ከተማታት ገዲፍካ ሓራ ክወፅእ ኣይተሸገረን እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራእዩ መጥቃዕቲ ህዝባ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቖጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪኽ ይሰሪሑ ሽዑ እውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳኣ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን
2: መጀመርያ እቲ መጥቃዕትናትና ምስቲ ናይ ግንባራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲያም ናይ መጀመርያ ዝነበረ ድፋዓት ብምሉእ ተቋፂርና ማለት እዩ እዚ ናይ ደብር ሓሊብ ደቡባ ፍዓበት ብቐጥታ ዘሎ ማለት እዩ ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳኣሰረ ድፋዓት ብምሉኡ ምስኡ ደቡባዊ ምራቅ ጥወ ናይ ቃርሲዒት ገለ ዝብሎት ኣባታት ምስኡ ተኣሰረ እዩ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ድግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸት ካብ ብቐጥታ ሰዓት 5 ጀሚርና ማለት እዩ ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናደው እዚ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋብ ኩሉ ድዋሃት እቲ ናይ ሰሜን ይኹን የማን ዝነበረ ኣህወታት ብምሉእ እቲ ብግንባራት ብግስግስ ዝነበረ ናትና ኣብ ደለናይ ሓጀርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልጣ ክንቋፀር ኽኢልና ኣብዚ ምናልባት ምስቲ ዝነበረ ዓቕሚ ናይ ጸላኢ ኣብ ታንክታት ኣብ ረሻሻት ይኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግብ መሰረቱ ቀልጢፉ ምስተጀመረ ከሎ ጥራሕ ዳርጋ ንብረቱ ረራሕሪሕዎ ጥራሕ

0: ተባታሲ ንኸይድ ኢሉ ማለት እዩ። ኣብ ውሽጢ ሓደ ሰዓት ከዓ ክልተ ወዲ እዩ። እዚ ምስቲ ናይ ቅድሚ ሕጅን ናይ ሕጅን ብሓንሳእ ናይ ኣፅርካ ቅድሚ ደረጃ ኮይኑ ክበሃል ክኣል እዩ። ኣብ ቅድሚ ዝነበረ ዓይነት ናይ ሰራዊት ናይ ሕጂ ፈላለዩ ማለት እዩ። ምስ ከምዚ ዓይነት ሰራዊት ኣብቲ ናይ ቅድሚ ሕጂ ዝነበሩ ነር ተትኸውን ካልእ ስትረፍ ኣብ ውሽጢ ዓዲ ምስ ዝነበሩ ፅዋር ብዙሕ ይፍላይ ቁሩብ ከዳናጉየካ ዝግባእ ማለት እዩ። ምስ ናይ ሕጂ ድኻም ናይ ሰራዊትን ካልእን ተዛሚዱ ግን ምስ ዝነበሩ ዓቕሚ ናይ ኣፅዋር ዳርጋ ብምሉእ ገዲፎ ከይድ ክኢሉ ማለት እዩ። ስለዚ ምስ ከምዚ ጠሚርካ ርኢኻያ ሲ ኣይነበሮን።
1: እዚ ብዛዕባ ኣፍ ዓበት ከታሙ ዝሓዝክ እንታይ ስምዒት ተሰምዐካ?
0: ፅቡቕ ሰማዕ ከላይ ዝበ እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ይካጥሙተ ለዚ ምስ ከምዚታት ብዙሕ መስመራት ንዑ ተዓፂቦ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ ነዚ ናይ ኣፍ ዓበት ትፍላይ ምፍታሕ ከ ምስትናትና ዓበይቲ ወተሃደር ኣቕዓታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጎስ ዝስምዑ እዩ።

0: ድሕሪ ሓፈሻዊ ምዝላ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ፀረ መጥቃዕ ተሰጊሩ ድሕሪ 10 ዓመትካ ካልእ ለውጡ ተፈጢሩ ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሒዩ ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ ስላያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ ሰራዊት ተርጊ ክፍጽም ተልእኮ ተዋህበ
1: ፅፈጥረ ኣሎ ብኤም
2: ዳሓንዶ ሰልተካሎ
1: እዋ ኩሉ ፀፊፍ እየ ጅዳ
2: ዳርጋ ተማዕራሪ
1: ተማዕራሪ የኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ሃባ ንድሕሪ ታሽሙ ኮይኑ እቲ ናይ ወደቐሻ እቲ ምሳናት ነበረት ነዋይ
2: ባላ
1: ዳርጋ ምስቲ ናይ ኣቦይሮንዳ
2: ባላ ኩሉ ተረድሎ
1: ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑ ፃፍፍ ተቢልካሲ ብወገና ድልው ዘሎ ኸሎ
0: ሓያልን ዘይዕርፍን መኸተን ምርብራብን ወታደራዊ ሓይሊ ኢትዮጵያ ተስፋ ይቑሪጽዎም ናይ መጀመርታ ህቦብላ ንፋስ ጥፍኣት ክሸቦ ጀመረ ወታደራውያን ኣማኸርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ ከም ሳዕብኑ ኣዛዝናደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝናደው ንኮሎኔል ጌታነ ሃይለ መዘዞም ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም ኣስታት 20,000 ኣጋር ሰራዊት መካናይዝ ሰራዊት ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ ናቕፋ ዘይትመክኽ ሓይልያ ተቐይራም
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ ትብየማነ ፀጋም ዘሎ ናሕና ቀዳማይ ቦጠለና ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካ ዚ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጥኢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን ነብሲ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ ናይ ተኽሲ ናይ ጥኢትን ቦምባን ናይ ምውዳእ ሕተውን ኣብ ግምት ክኣት ኣለዎ።

ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጥያይትና። በዚ መሰረት ሓንቲ ጥይት ንሓደ ሰብ ዝብል ጭራ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳለወሉ ዝነበርና በብግዜኡ ፀላኣ ውሕት ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፆ ንኽእል ብዘካቲ ንንቕሓትና ንኻልእ ኣካዳሚያዊ ኣቕምና ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀረ እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወተሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩሉ ናብሩ እዩ። ብግቡእ እውን ኩልና ከም ዝጨረሽና ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ። ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኩማንዶ ኢኻ ተባሂሉ እተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኩማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኩማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ። ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዕኡ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽኳ ንነቁጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኩማንዶ ተባሂሉ እተዘይተገልፀ ካብቲ ኩማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኩማንዶ ምዃኑ ብሩህ ማለት እዩ።

0: ሰራዊት ኢትዮጵያ ንናቕፋ ንምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሶ ከፍካ ኸ ሓሓደ ባዴላ ክድርብ ትዕደን ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳሚት ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋሕታ 17 መጋቢ 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰ። ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቕ ኩናት ቀጸለም።
1: ቀደም ብሎ በታሕሳስ ወር ውስጥ በሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ እዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ እዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፈግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር፣ ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
0: ሰራዊት ደርግ ካብ ቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡ ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታ ንዓሽሩም ክሓልፋ ሃቀና። ድሕሪ 12 ሰዓት ክሳድ ዓሽሩም ተቖርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወሪዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት

0: ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹ።
1: እንተኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ብዚኣተንያ ቦታ ብዙሕ ዘጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅንሓና ኣይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ገርና ንሕና ደሽካ ብቴን እኳ ብዙሕ ይሰራሕና ኣሉ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ናመጠረሽታ ኣብዚ ካላስ ኣውሪድኒ ብዛዕባ ተቃውሞ ናትን ብዙሕ ኣይርእና ንሕና ዝተዓቕሙ ናትና እናተን ሰማይ ንምድርኒ ከፅንሓና ይከኣላ ናኣነ በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንዓይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስምዓኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ዝወሪኡ ቅድሚ ሕጂ ከም ሕክያ ንሰምዓ ነበራ ቡርተይ ኮይኑ ስምዓኒ ከምኡ ተፀበናን ግን ምስ ርኤና ከዓ ከምዚ የፀበና ከዓ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምኳን ንታይ ተመልክተልካ ዝሃል
2: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ ዝመፅና ድሕሪዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ብፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ንዝሰፍሐ ከተማ ኣብ ዓበት ምቁፅፃርና እዩ።
3: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰምዐካም ስማረኩም?
2: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
4: ብደንደን ዲቡ ኩነታት ከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ወላ ሓቲ ሒለት ያደበኒ ዲቡ ኣቴና ወላ ላልትማረክ ማረክና ወላ ለልቀትር ከማን ቃተልና ዲቡ ወላ እምበር ፀገም እዩ ዓላ ግናኒ ፅቡቅ ግሩም ኩም ሰልዓልና
5: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቲየማና ይደሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዕጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዚ ኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስ ክኢሉ ብዜካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተኩቲ ብብዝሒ ነይሩ ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንከይገብር ወይ ብሸነክናሮ ንከይመፅእ ወላ እኳ ቀዲመን ኣሃብታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንከይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዕ ዘሎ ኣሃታትና ሃሃዲሙ ባና ንከይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሉ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸል

0: ካል ቦታ ንዓ ክጥቀመላ ንዕኡ ናውሪድና ውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላኢ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማርኸን ጥራይና ተረዲእና ዘለና
1: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቓልሲ እዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ጽንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን። ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋእትን ይተሃኒጹ። ነዚ በቓዕቲ እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለጽን እዩ።

0: እዚ ሰላምታና ተቐበሉ ፈንወና ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎም ረቡዕ 5 ናሓሰ ሰዓት 5 ዝተዳለወ ሃገራውን ኣህገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክታልኩም ብክብሪ ንዓደምና ብቐንዲ ኣርእስቲ ዜና ንፍልም። ልምዓታዊ መደባት ንምሕያል ውህደት ኣተግብርቲ ኣካላት ክዓዝዝ ሚኒስትር ዞባዊ ምምሕደራት ፀዊዑ። ሚኒስትር ፍትሒ ዓመታዊ ኣኼባ ግምጋም ብምክያድ ኣብ ውጥን ናይ መጻኢ መደባት ስራሕ ዘትዩ። ፌስቲቫል ኤርትራውያን ነበርቲ ምዕራብ ካናዳ ኣብ ከተማ ኤድመንተን ብድምቀት ተኻይዱ። ጃፓን ንዞባ ኤስያ ኣብ ሓደጋ ዘእቱ ወታደራዊ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ኣጠንቂቓ። ብደረጃ ዓለም ኣስታት 50 ሚልዮን ተወሰኽቲ ሰባት ኣብ ደረጃ ኩቱር ጥሜት ክፅንበሩ ከም ዝኽእሉ ተኣሚቱ። ደሴት ታይዋን ን10 መዓልታ ዝቕፅል ወታደራዊ ልምምድ ከም ጀመረት ገሊጻ። ዝርዝር ዜና ምምሕዳር ዞባ ደቡብ ኣብ ዘቃንዖ መንፈቓዊ ገምጋም ስራሕ ልምዓታዊ መደባት ንምሕያል ውህደት ኣተግበርቲ ኣካላት ክዓዝዝ ሚኒስትር ዞባ መምሕደራት ፀዊዑ። ወኪል ኤሪና ፊሊሞን ትካቦ ብመልክዕ ፀብጻብ ዘዳለወ ትሕዝቶሎ ይስዕብ።
1: ልምዓታዊ መደባት ብሓፈሻ ትሕቲ ቅርፃውን ሕርሻውን መደባት ድማ ብፍላይ ንምሕያል ውህደት ኣተግብርቲ ኣካላትን ህዝብን ክዓዝዝ ሚኒስትር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳ ፀዊዑ። ብ45 ናሓሰ ኣብ ከተማ ደፈራ ኣብ ዝተቓንዐ መንፈቓዊ ገምጋም ስራሕ ምምሕዳር ዞባ ደቡብ ኣብ ዘስምዖ ቃል ሚኒስትር ዓብደላ ህዝቢ ውዳብኡን ንቕሓቱን እናበሪኹ ኣብቲ ዝሰላሰል መደባት ልምዓት እጃሙ ከበርክት ኩለን ኣካላት መንግስቲ ብቐንዱ ድማ ምምሕዳራት ብዕቱብ ክስርሓ ከም ዝግባእ ኣስሚሩሉ። ኣድማዕነት ትግባረ መደባት ኣብ ምክትታልን ምቁፃርን ስራሕ ከም ዝምርኮስ ብምጥቃስ ከኣ ኩሉ በብዓውዱን መዝነቱን ግቡኡ ከበርክት ተላብዩ። ሓለፍቲ ክፍልታትን ናብ ማሕደርቲ ንኡሳን ዘባታትን ናብ ዘቕርቦ ፀብጸባት ኣብ ቀዳማይ መንፈቕ ሰፊሕ መደባት ምፍዋስ ማይክዑታት፣ ምፅጋን ናይ ሓመድ ፅርግያታት፣ ምዝርጋሕ መርበባት ኤሌትሪክ፣ ምድጋፍ ስድራ ስዋእትን ካልእን ዘጠቓለለ ንጥፈታት ከም እትዓመ ክገልጹ ከለዉ ኣብ 7 ዓድታት ኣብ ህንፀት ዝፀንሐ ቀረብ ስርዓተ ማይ ከም እተዛዘመ ሓቢሮም። ኣብቲ ፀብጸባት ዝናብ ኣዝመራ ብሓፈሻ ፎኪስን ዝርግሐ ዘይነበሩን ከም ዝነበረ ኣብ 13 መደበራት 2.2 ሚልዮን ፈልስታት ተዳልዩ ንገረብቲ ከም እተዓደለ ከምኡውን ምህርቲ መዓርን እንቃቑሖን ክብ ንምባል ዝካየድ ዘሎ ዕማማት ዘተባብዕ ውፅኢት ይርከቦ ከም ዘሎ በሪሁ። ኣብ ማሕዳር ዞባ ደቡብ ኣቶ ሃብጣብ ተስፋፅኦም ብወገኑ ኣብ ምብራዊ ኣፃድፍን ማይ ኩዕታት ፅልማን ዝናኣድ ንጥፈታት ምዕቃብ ማይን ሓመድን ይዕመም ከም ዘሎ ብምጥቃስ ኣብ ተፅንዐ ከባቢታት ንምስፍሑ መደብ ከም ዘሎ ሓቢሩ። ኣብ መወዳእታ ድማ ህንፀት መጠነ ንኡስ ዲጋታት፣ ምፍዋስ ማይ ኩዕታት፣ ምዝርጋሕ ኣገልግሎት ቀረብ ማይ፣ ምህናት ትካላት ቅድመ ትምህርቲ ከምኡ ውን ምምዕባል ሕርሻዊ ንጥፈታት ካብ መደባት ካልኣይ መንፈቕ ከም ዝኾነ ኣብሪሁ።
0: ናብ ካልእ ዜና ምስ ንሰግር ሚኒስትር ፍትሒ ኣብ ኣስመራ ኣብ ዘቃንዑ ናይ 2 መዓልታት ኣኼባ ግምጋም ስራሕ

0: ብምክያድ ኣብ ናይ መፃ መደባት ዘት እዩ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ፀብፀባሎ ገረ መስቀል ገረ ዝግሄር ክቕርቦ እዩ
1: ሚኒስትሪ ፍትሒ ብ34 ናሰ ኣብ ኣስመራ ዓመታዊ ኣኼባ ገምጋም ብምክያድ ኣብ ውጥን ናይ መፃ መደባት ስራሕ ዘት እዩ ሚኒስትር ፍትሒ ፈውዚ ሃሽም ኣብ ዝስምዑቶ ቃል ሕመረት መድባትና ዝኾነ ምርግጋፅ ማሕበራዊ ልኡላውነት ሎሚ ዝተፈጥረ ሓድሽ ሓሳብ ዘይኮነ ስርዓት ኣነባብራ ህዝቢ ኤርትራ ከምኡ ውን ዕጥቃዊ ገድልን ናፅነት ኣብ ማሕበራዊ ልኡላውነት ዝተሰረቱ ምንባሮም ኣረዲያ ኣብ ማሕበራዊ ልኡላውነት ዝተሃንፀ ከም ዝሰረቱ ስርዓተ ሕጊ ንታሪክ ባህልን መንነትን ህዝቢ ኤርትራ ዝውክል ብምዃኑ ህዝባዊ ሰረት ኣውሒሱ ልዕልና ሕጊ ማሕበራዊ ስኒት ኩሉ መዳያዊ ልምዓትን ህዝባዊ ኣመኔታን ኣብ ምድራኽ ወሳኒ ተራ ከም ዘለዎ ድማ ገሊፃ ሚኒስትር ፈውዚያ ስዒባ ካብ ስድራ ቤት ዝጅምር ከም ዝሰረቱ ስርዓተ ሕጊ ነቲ ዘገልግሎ ሕብረተሰብ ማእከል ገይሩ ዝህነፅ ብምዃኑ ኪኖ ምፍታሕ ክርክራት ኣብ ምዕቃብ ማሕበራዊ ርግኣትን ስኒትን ኣገዳስነትን ልዑል ምዃኑ በዚ መረዳእታ እዚ ሚኒስትሪ ፍትሒ ኣብ ኮም ሰረቱ ስርዓተ ሕጊ ከይበኸረ ክሰርሕ ምፅንሑ ተዳሊ ዘሎ ውጥን እውን ኣብዚ መዳይ እዚ መሰረት ዝገበረ ከም ዝኾነ ሓቢራ ኣብቲ ኣኼባ ፀብጻብ ንጥፈታት ኣብያተ ፍርድን ቤት ፅሕፈት ኣኽባር ሕግን እስትራቴጂያዊ ውጥን 5 ዓመታት ከምኡ ውን ምምዕባል ስርዓተ ሓበሬታን ቴክኖሎጂን ናይቲ ሚኒስትሪ ዝምልከት መግለፂ ምስ ቀረበ ተሳተፍቲ ኣብ ጉጅለታት ተኸፋፊሎም ኣብ ምህናፅ ኮም ዝሰረቱ ስርዓተ ፍትሒ ምምሕያሽ ሕግታት ምምዕባል ሰብኣውን ትካላውን ዓቕሚ ምብራኽ ንቕሓት ሕብረተሰብ ዕቀባን ምምዕባልን ቅርሲ ሕጊ ኣብ ዝብሉ ዛዕባታት ብሰፊሑ ዘትዮም ኣብ መወዳእታ ሚኒስትር ፈውዚያ ብደረጃ ምምሕዳራት ከባቢ ተወዲቡ ዝካየድ ዘሎ ተሳትፎ ህዝቢ ብደቂቕ ተገምጊሙ ምስ ታሪክ ልምድን ክብርታትን ሕብረተሰብ ኤርትራ ዝሳነን እዋናውነት ዝለበሰን ውዳበ ብወግዒ ክእወጅ ምዃኑ ሓቢራ ሚኒስትር ፈውዚያ ብተወሳኺ ሕግታትና ንዓና ክመስሉን ሸተታትና ከዕውቱን ምስ እዋናውነት ብምዝማድ ከም ዝስራሐሎም ሞያውን ማሕበራውን ፍልጠት ብቑዕ ተመክሮን ስነ ምግባርን ዝዓጠቐ ዝፀጋ ሰብ ንምህናፅ ድማ ኣድላይ ዘበለ ፃዕሪ ክግበር ምዃኑ ነዚ ንምስማር ኩሉ ኣባል ብቐፃሊ ንቕሓቱን ናዕበየ ንምዕዋት እዚ ውጥን እጃሙ ክበርክ ታዘኻኺራ
0: ፌስቲቫል ኤርትራውያን ነበርቲ ምዕራብ ካናዳ ፅንዓትና ውሓስና ብዝብል ቴማ ብሓደን ክልተን ናሓሰ ኣብ ከተማ ኤድመንተን ብዓብ ድምቀት ተኻይዶ እዚ ካብ ከተማታት ኤድመንተን ካልጋሪ ሰስካቱን ዊኒፐግ ቫንኩቨር ብሩክስ ረጃይና ቶሮንቶን ካልኦት ከተማታት ካናዳን ከምኡ ውን ካብ ሕቡራት መንግስታት ኣሜሪካ ዝመፁ ብርክስ ዝበሉ ዜጋታት ዝተሳተፍዎ ፌስቲቫል ባህላውን ስነጥበባውን መሰናድኦታት ከምኡ ውን ስፖርታዊ ንጥፈታትን ምርኢት ቀያሕቲ ዕምባማን ብዘጠቓልል መደባት ደሚቑ ምንባሩ እቲ ዝበፅሓና ሓበሬታ ኣፍሊጦም ኣቦ ወንበር ሽማግለ ሃገራዊ በዓላት ኣቶ ዕቑባይ ተስፋ ስላሴ ኣብ ዘስምዖ ቓል ፌስቲቫል ኤርትራ ኣብ ምዕራብ ካናዳ ኣስታት 4 ዓመታት ዘቑፀረ ምዃኑ ብምጥቃስ እዚ ብራእን ፍቕሪ ሃገርን ዝፈለመ ሃገራዊ ምትእኻብ ናይ ኩሉ ኤርትራ ውርሻ ከም ዝኾነ ገሊፆም ኣብቲ ኣጋጣሚ ኣብ ህሉ ኩነታት ሃገር ከምኡ ውን ዞባውን ዓለማውን ምዕባለታት ዘተኮረ ሰሚናር ብናይ ክብሪ ዕዱም ኣቶ ኤልያስ ኣማረ ተኻይዶ ዓለማዊ ቅነ ፀባደ ብደረጃ ሃገር ንመበል 24 ግዜ ኣብ ኣስመራ ተዘኪሩ ነቲ ትማሊ 4 ሓሰ ዝተኻየደ መደብ ዝተኸታተለት ወኪል ኤሪና ዞባ ማእከል ቤትኤል ሰሎሙን ዘዳለወቶ ፀብጻብ ይስዕብ
2: ፀባጡባደ ኪኖ መግቢ ኣብ ምድልዳል ዝምድና ኣደን ዕሸልን ዘለዎ ተራ ኣቕሊልካ ዝረአ ኣይኮነን እዚ ካብ ኣደ ንህፃን ዝውሃብ ክቡር ህያብ እዚ ኣብ ጥዕና ህፃናት ልዑል ኣበርክቶ ከም ዘለዎ እዩ ዝግለፅ ስለዝኾነ እዩ ብደረጃ ዓለም ዓመታዊ ብክብ ዝበለ ክብሪ ዝዝከር ዓለማዊ ቅነ ፀባደ ቀዳማይ ውሕስ ጥዕና ህፃናት ስለዝኾነ ልዕሊ 2 ዓመት ንቐፅሎ ብዝብል ቴማ ብደረጃ ሃገር ኣብ ኣስመራ ተዘኪሩ ኣብቲ መደብ ኣብ ሚኒስትር ጥዕና ሓላፊት ኣሃዱ ስነ መግቢ ሲስተር ኣምለሰት ሓጎስ ኣብ ዘስምዑ ተቓል ፀባደ ዝኾነ ተወሳኺ መግቢ ዘየድልዮ ብተፈጥሮ ድሉ ፅሬት ሕሉ ንዕቤትን ምዕባለን ዕሸል ድማ እቲ ዝበለፀ ትሕዝቶ ዘለዎ ባህርያዊ መግቢ ከም ዝኾነ ገሊፃ ንፀባ ጡባ ቋናፂቡ ናብ ሰብ ሰርሖ ፀባ ከም እንዝምብል ዝገብር ዝንቡዕ መውዕዋዓት ይስስን ከም ዘሎ ዝጠቐሰት ሲስተር ኣምለሰት ነዚ ንምግታ ኣዴታት ኣብቲ መሰረታውን ባህርያውን መግቢ ህፃን ከተኩራ ሓበራዊ ዘተን ተገዳስነትን ዝሓትት እዋናዊ ዕማም ከም ዝኾነ ኣገንዚባ ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ምብሃሃልን ስልጠናን ኣቶ ኣማኑኤል ግርማ ፅዮን ብወገኑ እቲ ዕለት ተጠቃሚነት ፀባደ ብምትብባዕ ኣብ ህፃናት ወፍርን ምግባር ድርኺ ዝፈጥር ከም ዝኾነ ብምግላፅ ዕቤት ህፃናት ንኣደ ጥራይ ዝግደፍ ሓላፍነት ስለ ዘይኮነ ተራ መፃምትን ኮምን ክዓዘዝ ኣተሓሳሲቡ ኣብቲ ኣጋጣሚ ብማሕበር ሓካይም ኤርትራ ዝተማእዘነ ኣብ ፀባደ ዘተኮረ ንጠንቅታት

0: ቀልጢፍካ ምቁራፅ ጡብ ከምኡውን ተራ ኣቦታት ኣብ ምጥባው ዝድህስስ ዓውደ ዘተ ተኻይዱ ተሳተፍቲ ድሕሪ ዘካይድዎ ዘተ ህላዊ ምውዓል ህፃናት ኣብ ትካላት ክሰፍሕ ንኣዴታት ዝውሃብ ናይ ሕርሲ ዕረፍቲ ዳግመ ግምት ክግበረሉ ከምኡውን ዝካየድ ጎስጓሳት ክሕይል ተላብዮም እዚ ከምዚ ኢል ከሎ ብምክንያት ትጥቅነ ኣብ ኣገዳስነትን ረብሓታትን ፀባ ዳኣተኪሩ ኣብ ዝተኻየደ ውድድር ሓፈሻዊ ፍልጠት ንዝተዓወቱ ሽልማት ተዓዲሉ ዓመት መፅእ ካብ ሓደ ክሳብ 7 ሓሰ ዝዝክር ዓለማዊ ቅነ ፀባደ ሎሚ ዓመት ብደረጃ ዓለም ንመበል 34 ብደረጃ ሃገር ከዓ ንመበል 24 ግዜ እዩ ዝዝከር ዘሎ
1: ፀባ ጡባደ እቲ እንኮ መተካእቲ ኣልቦ ምሩፅ መግቢ ህፃናት እዩ እዚ ኣብ ዕቤትን ምዕባልን ህፃናት ልዑል ተራከም ዘለዎ ዝእመነሉ ተፈጥራዊ ፀጋ ዝኾነ መግቢ ንዝያደ ኣድማዓነቱ ንክልተ ዓመትን ልዕሊ እዩ ክቕፅል ተራን ኣበርክቶን ኩሉ ኣካል ክዓዝዝ መልእኽቲ ናይ ዝቕነ እዩ ምስኣላይ ዙቤር ስዒድ ቤት ኤል ሰለሙኔ ካብ ኣገልግሎት ዜና ዞባ ማእከል ሃገራዊ
2: ኣብ ንኡዞባ መንደፈራ ዝነጥፉ ሲቪል ሰራሕተኛታት መንግስቲ ብ4 ሓሰ ብዝወሰደዎ ተበግሶ 87 ከረፂት ደም ከም ዝለገሱ ኣብ ሃገራዊ ባንኪ ደም ሓላፊ ኣገልግሎት ልግስ ደም ኣቶ መሓደ ብርሃም ሓቢሮም ብመሰረት ውጥን ሃገራዊ ባንኪ ደም ኣብቲ ንኡዞባ ኣብ ዓመት 2 ግዜ ናይ ሰራሕተኛታት ናይ ልግሲ መደብ ከም ዝካየድ ብምጥቃስ እቲ ናይ ሎሚ ዓመት ብኣዋዳድብኡን ኣካየድኡን ካብቲ ናይ ዝሓለፈ ዓመታት ዝተፈለየ ከም ዝነበረ ገሊጹ ኣደ መንበር ማሕበር ወለንተዋይን ለገስቲ ደም ኣብቲ ንእዝባ ወይዘሮ ኤልሳ ሃብተፂን ብወገና ሕብረተሰብ ብሓፈሻ መንእስያት ድማ ብፍላይ ነዚ ናይ ሕልና ዕረፍቲ ዝፈጥር ተግባር ክስዕብዎ ተላቢያ ለገስቲ ኣብ ዝሃብዎ ሓበሬታ ብዝትካእ ደም ዘይትካእ ህይወት ንምድሓን ቀወምቲ ለገስቲ ክኾኑ ዘለዎም ድልውነት ኣረጋጊፆም ሲቪል ሰራሕተኛታት መንግስቲ ኣብ ንእዝባ መንደፈራ ኣብ ዝሓለፈ ወርሒ ጥሪ እውን 61 ከረፂት ደም ምልጋሶም ዝዝከር እዩ እስዕብ ዜና ወፃኢ ንምክትታልኩም ደጊብና ብክብር ንዕድም ዜና ወፃኢ ጃፓን ንዞባ ኤስያ ኣብ ሓደጋ ዝእቱ ወተሃደሮ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ኣጠንቂቓ ሰሜን ኮርያ ነዚ መጠንቀቕታት ዝዝሃበት ጃፓን ስራሓት ኣሜሪካ ዝኾነ ቶማሃውክ ዝተባህለ ክሩዝ ሚሳይል ከም ዝፈተነት ብምጥቃስ እያ መንግስቲ ሰሜን ኮርያ ነቲ ምዕባለታት ይከታተሉ ከም ዘሎ ብምጥቃስ ሃገሩ ተመሳሳሊ ስጉምቲ ክትወስድ ከም ትኽእል ኣሚትሎም እዚ ከምዚ ኢሉ እንከሎ ኣሜሪካ ምስ ጃፓን ደቡብ ኮርያን ፊሊፒንስን ትገብሮ ዘላ ሓበራዊ ወተሃደራዊ ንጥፈታት ከተቋርፆ ሰሜን ኮርያ ደጊማ ተማሕፂና እቲ ሓበራዊ ንጥፈታት ንፀጥታ ዞባ ኤስያ ኣብ ሓደጋ ይእትዎ ከም ዘለዎ ዝገለፀት ሰሜን ኮርያ ሃገራቲ ዞባ ገዳማዊ ምትእታው ክቃወማ ፀዊዓ ኣሜሪካ ቀንዲ ጠንቂ ቅልውላው ሓውሲ ደሴት ኮርያ ምዃና ሰሜን ኮርያ ብተደጋጋሚ ክትወቅስ ፀኒሓ እያ ኣብ ጃፓንን ደቡብ ኮርያን ብጠቕላላ ኣስታት 80,000 ወተሃደራት ኣዋፊራ ዘላ ኣሜሪካ ኣብተን ሃገራት ዝተራቐ ስርዓተ መከላኸሊ ሚሳይል ዝርከቦ ኣፅዋር ክተዋድድ ፀኒሓላ ሰሜን ኮርያ ክተካይዶ ፅንሐት ተደጋጋሚ ፈተነታት ሚሳይል መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ዘካይደኦ ዘለዋ ሓበራዊ ወተሃደራዊ ልምምድ ምዃኑ እያ እትሕብር ክስተት ኤልኒኖ ከስዕቦ ብዝኽእል ሕፅረት መሰረታውያን ጠለባት ሂወት ኣስታት 50 ሚልዮን ተወሰኽቲ ሰባት ኣብ ደረጃ ክቱር ጥሜት ክፅምበሩ ከም ዝኽእሉ ዓለማዊ ውድብ መግብን ሕርሻን ኣሚቶም ኣብዚ ዓመት እዚ ኤልኒኖ ክኽሰት ልዕሊ 80ታዊ ተኽእሎ ከም ዘሎ ዝተቐሰቲ ውድብ ብሰንኩ ኣብ ዝመፅእ ዓመት ብደረጃ ዓለም ኣብ ክቱር ጥሜት ወዲቖም ናይ ዘለዉ ሰባት ቁፅሪ ናብ ልዕሊ 274 ሚልዮን ክብክብል ከም ዝኽእል ግምታቱ ሂብሎም ዞባታት ማእከላይ ኣሜሪካ ደቡባዊ ኣፍሪቃን ገለ ክፋል ኤሮጳን በቲ ተፈጥራዊ ክስተት ሕልፊ ካልእ ከባቢታት ክጥቅዑ ከም ዝኽእል እዩ ዝግለጽ ኣብ ሰፊሕ ክፋል ኤሮጳ ተኸሲቱ ዘሎ ክቱር ዋዒ ዘስዓቡ ሓደጋታት ባርዕ መሮር ምልክታት ክስተት ኤልኒኖ ክኸውን ከም ዝኽእል ክኢላታት ይጠቕሱ ብዘይካዚ ኣብ ሞያዊ ኣካላት ተኸሲቱ ዘሎ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝተገልፀ መጠን ዋዒ ነተርእዮታት ኤልኒኖ ከም ዘመልክት ተፈሊጡሎም ውዱብ ሕቡራት ሃገራት ኣብ መፋረቅ 2026 ተርእዮታት ኤልኒኖ ክኽሰት ከም ዝኽእል ምጥንቃቑ ዝዝከር እዩ እቲ ብገምጋም ኣብ ነውስ ወከፍ 2 ወይ እውን 7 ዓመታት ዘጋጥም ክስተት ንመጠን ዓለማዊ ዋዒ ብልዕሊ 1.5 ዲግሪ ሰንቲግሬድ ክብከብሎ ከም ዝኽእል እዮም ክእላታት ግምታቶም ዝህቡ ዘለዉ ኤልኒኖ ኣብ 2023 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ጸብጸባት ሜትሮሎጂ የረድኡ ደሴት ታይዋን ንዓሰርተ መዓልታት ከም ዝቕፅል ዝገለጸቶ ብቐጥታ ተኽሲ ዝተሰነየ ወተሃደራዊ ልምምድ ሎሚ 5

ሓሰ ኣበጊሳም ዕላማ ናይዚ ክሳብ 14 ሓሰ ዝቕፅል ልምምድ ናይ ምውጋዕ ዓቕምን ውህደትን ሰራዊት ክብ ንምባል ምዃኑ እታ ደሴት ገሊጻ ኣላ እዚ ከምዚ ኢሉ እንከሎ ልምምድ ንህዝባዊት ሪፓብሊክ ቻይና መልእኽቲ ዘመሓላለፍ ክኸውን ከም ዝኽእል መልሲ ግብሪ ክትህበሉ ተኽእሎ ከም ዘሎ ይእመት ኣካል ልዑላዊት ግዝኣታ ንዝኾነት ደሴት ታይዋን ብሓይሊ ክትፅምብራ ከም ትኽእል እተጠንቅቕ ቻይና ኣብ ከባቢታ ደሴት ተደጋጋሚ ወተሃደራዊ ልምምድ ክተካየድ ከም ፅንሐት ዝፍለጥ እዩ ቻይና ኣብታ ደሴት ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ፀብፀባት የረድኡ ኣሜሪካ ምስ ደሴት ታይዋን ወተሃደራውን ቁጠባውን ዝምድናኣ ንምምዕባል እተካየዱ ንጥፈታት ምስ ቻይና ከተፋና ፀኒሕሎም እስራኤል ኣብ ወሽ መጥቃዛ ምቁራጥ ተኽሲ ክግበር ንዝተበፅሐ ስምዕ ብምጥሓሳ ብትሪ ከም ዝኾነንኦ መንጎኛታት ናይቲ ስምዕ ዝኾና ቱርኪ ግብፅን ቀጠርን ሓቢረን እስራኤል ኣብ ወሽ መጥቃዛ ሓድሽ መጥቃዕትታት ኣበጊሳ ከም ዘላ ዝፍለጥ ኮይኑ እቲ ስጉምቲ ቅልውላውቲ ወሽመጥ ብሰላም ንምዕራፍ ንዝካየድ ዘሎ ፃዕሪ ኣብ ሓደጋ ዘእቱ ምዃኑ ሰለስትኤን ሃገራት ወቒሰን ወተሃደራዊ ወፍሪ እስራኤል ኣብ ወሽ መጥቃዛ ንዞባዊ ርግኣት ዝዘርግ ምዃኑ ብምጥቃስ ድማ ባይቶ ፀጥታ ሕቡራት ሃገራት ኣብ ልዕሊኣ ፀቕጢ ክግበር ፀዊዐን ምንቅስቓስ ሓማስ ዝርከቦም ፍልስጥማውያን ዕጡቓት ትግባረ ስምዕ ምቁራጥ ተኽሲ ንምቅልጣፍ ዕጥቆም ከውርዱ እንተተሰማምዑ እኳ እንተተገልፀ እቲ ተበግሶ ክስጉም ከም ዘይክእል ይመት ምንቅስቓስ ሓማስ ጠቕሊሉ ዕጥቁ ከየውረደ ኣብቲ ወሽመጥ ኣዋፊራቱ ንዘላ ሰራዊት ክትስሕቦ ከም ዘይኮነት እያ እስራኤል እትገልጽ እቲ ሃገር ኣብ መወዳእታ 223 ኣብቲ ወሽመጥ ወተሃደራዊ ወፍሪ ድሕሪ ምብጋሳ ንዝዓበየ ክፋሉ ኣብ ትሕቲ ቁፅፅራ እትያቶ ከም ዘላ ይፍለጥ ብመጥቃዕትታት እስራኤል ዛጌት ልዕሊ 73,000 ፍልስጥማውያን ከም ትቐትሉን ኣማኢት ኣሸሓት ከም ዝቐሰሉን ፀብፀባት ይረድኡ ኣብ 226 ብደረጃ ዓለም ዝካየድ መጠን ቀጥታዊ ወፍሪ ብሰንኪ ፀጥታዊ ቅልውላው ነቲ ዝድሊ ዕብየት ከመዝግብ ከም ዘይክእል ክኢላታት ቁጠባ ኣሚቶም ኣብ ዞባ ማእከላዊ ምብራቕን ዩክሬንን ተኸሲቱ ዘሎ ወተሃደራውን ፀጥታውን ኩነታት ቀንዲ ጠንቂ ናይቲ ንግዳዊ ምቁልቋል ከም ዝኸውን እዩ ዝግለፅ ዘሎ ዘይካዚ ልዑል መጠን ቀረፅ ንግዳዊ ክርደናን በይናዊ እገዳታትን እውን ኣሉታዊ ተርኦም ክትፃወቱ ከም ዝኽእሉ ግምታት ኣሎ ኣብ 225 መጠን ቀጥታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚ ዓመት ክናፅር ንከሎ ብ600ታዊት ከም ዝወሰኸ ፀብፀባት ውዱብ ሕቡራት ሃገራት ሓቢሮም ኣብ ዝሓለፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግመት ቀጥታዊ ወፍሪ ከም እተካየደ ዝተቐስቶም ፀብፀባት መጠን ቀጥታዊ ወፍሪ ኣብ ምዕቡላት ሃገራት ብ11ታዊት ኣብ ምምዕባል ናይ ዝርከባ ድማ ብ200ታዊት ከም ዝዓበየ ኣረዲኦም ፍርያት ቴክኖሎጂ ፍርያት ፀዓት ፍርያት ኢንዱስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተካየደሎም ምንባሮም እዩ ዝሕበር ይኹን እምበር እቲ ዝተመዝገበ መጠን ዕቤት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻኢሉሎም ኣብ ዝሓለፈ 30 ዓመታት ብደረጃ ዓለም ኣሰካፊ ተባሂሉ ዝተገልፀ ብርሰት ዕምባባታት ባሕሪ ከም ተመዝገበ ፀብፃብ ኣከባቢ ሓቢሮም ኣብቲ ዝተጠቕሰ ዓመታት ብገምጋም 500ታዊት ካብ ዕምባባታት ባሕሪ ዓለምና ከም ዝበረሰ ተገሊጹ ጠንቂ ናይቲ ኣከባብያዊ ብርሰት ክሊማዊ ነውፂ ዘንቅሎ ዘይንቡር ወስኽ ሙቐት ማያዊ ኣካላት ምዃኑ ዝሓብሩ ክኢላታት ኣብ ህወታዊ ብዙሕነት ውቅያኖሳትን ባሕርታትን ከቢድ ሃስያ ከም ዘውረደ ኣረዲኦም ኣብ 224 ምስተርዮ ክሊማዊ ክስተት ኤልኒኖ መጠን ሙቐት ማያዊ ኣካላት እቲ ዝለዓለ ምንባሩ ዝተቐስቶም ክኢላታት ኣብዚ ዓመት እዚ ተመሳሳሊ ክስተት ክስዕብ ከም ዝኽእል ይእምቶ ኣብ ኣውስትራልያ ዝርከብ ብደረጃ ዓለም ዝሰፍሐ ዕምባባታት ባሕሪ ዝርከቦ ኣከባቢ ሕልፊ ካልእ ከም ተሃስየ ይግለጽ ኣሎ ብርሰት ዕምባባታት ባሕሪ ንምክልኻል ዝተዋህደ ስጉምቲ ክውሰድ ሕቡራት ሃገራት ክፅውዕ ጸኒሕሎም ዜናታት ንምዛም እምበኣር ኣርእስቲ ዜና ክደግመልኩም ልምዓታዊ መደባት ንምሕያል ውህደት ኣተግበርቲ ኣካላት ክዓዝዝ ሚኒስትር ዞባዊ መምሕደራት ፀዊዑ ሚኒስትሪ ፍትሒ ዓመታዊ ኣኼባ ግምጋም ብምክያድ ኣብ ውጥን ናይ መፃኢ መደባት ስራሕ ዘትዩ ፌስቲቫል ኤርትራውያን ነበርቲ ምዕራብ ካናዳ ኣብ ከተማ ኤድመንተን ብድምቀት ተኻይዱ ጃፓን ንዞባ ኤስያ ኣብ ሓደጋ ዝእቱ ወተሃደራዊ ንጥፈታት ካብ ሚክያድ ክትሕየብ ሰሜን ኮርያ ኣጠንቂቓ

ሰላም ሰናይ ንኣኹም ይኹን ዝኸበርኩም ተኸታተልቲ መደማ ገር ከመይ ጠቕሚዩ ንሎምን ሰዓትና ኣኺሉ ዘተፈላለዩ ትሕሶታት መደማ ገር ብምሓሳብ ሰዓትና ተረኺብና ኣሎና ንስኻትኩም ድማ ብወገንኩም ክሳብ ፍጻሜ መደብና ምሳና ክትሓብሮ ብክብሪ ንዕድም።

ዝኸበርኩም ተኸታተልትና ካብ ኣስመራ ኣስታ 36 ኪሎ ሜትር ተጓዒዝና ኣብ ሓልሓለ ብምዃን ኢና መደባትና ናብኹም ክነብሎ። ኣብ ሓልሓለ ዘሎ ትካል ኣዝዩ ውፅኢት ፀባ ብምዃን ድማ ኣብዚ ቦታ ከምቲ ወትሩ ግዜ እንገብሮ ኣብ ዝተፈላለዩ ትካላት ኬና ዘለኣው ደሎ ሞያን ስራሕ ናባኹም እነላልዮ። ንሎሚ ድማ ኣብዚ ትካል እዚ ተረኺብና ኣብዚ ትካል ዘሎ ውፅኢት ፀባ ንኣሰራርሑ ዝምልከት ከምኡ ድማ ንሓፈሻዊ ቅርፂ ዝትካል እንታይ ከም ዝመስል ኢና ናባኹም ክነላልዮ። ደጊመ ነዚ እውን ክሳብ ፍፃሜ ምሳና ክተሓብሩ ብክብሪ ይዕድም።

0: ኣረይ ነባይ ከምዚ ኣቐዲምና ክንከታተሉ ፀንሕና ወላ ንተዓዘብትና ውን ከምዝሓብርናዮም ኣብ ሓልሓለ ዝርከብ ኣብቲ ቀንዲ ኣብቲ ናይ መሸጣ ቦታ ዘይኮነስ ኣብቲ ቀንዲ ፍርያት ዝፈርየሉ ቦታ ናይ ኣዘብ ትካል ውፅኢት ፀባ ኢና ዘለና እሞ ንሓፈሻዊ ንቅርፂ ትካልኩም ነቲ ኣሰራርሓ ዝምልከት እንታይ ዝመስል
1: ዎ ሕጂ ከምቲ ዝገለፅክዮ ስራሕና ናይ ፀባ ምስ ምዃኑ ፀባ ኢና ከም ሮ ማቴርያል ከም መበገሲ ንሓስቦ ንፀባ እዩ ስለዚ ሕጂ ፀባ ብዓብኡ ናትና ፍርያት ፀባ ኣለና ሕጂ ንዕኡ ዝኾና ጥሪት ኣለዋና ካብአን ዝኣከብናዮ ፀባ ካብ ደገ ከዓ ነፍሶ ከፍ ናይ ዞባዶ ንኡሳን ዞባታት ከም በዓል ንዞባ ደቀ ምሓረ ንዞባ መንደፈራ ንዞባ ድዋርዋ እውን ፀበአን ንጎንጎ የምፃልናየን ሕጂ ካብ ኩሉ ዝተኣከበ ፀባ ደረጅኡ መታን ክሕሉ ንእሽተይ ላቦራቶሪ ኣለና ድሓር ውን ከይደ ከርእየ ክኽእል ኣብኡ ከመይ መፂልና እቲ ፀባ ፅቡቅ ዶ መፂልና ድሕር ምርግጋፅና ኣብ ሽዑ መዓልቲ ጎዲልና ዘሎ ፍርያት እንታይ ምዃኑ መስቶም ዘለዉ ኣባላት ናይ ቴክኒክ ተረዳዲእና ሎሚ ንኣብነት ፎርማጆ ውሒዱሎ ተተባሂሉ ናብ ፎርማጆ ንሰርሕ መብዛሕትኡ ግዜ ርግኦ ቀጻሊ ስለ ክስራሕ ዘለዎ ግን ርግኦ ከዓ መዓልታዊ ንሰርሕ ብሮ እውን ናይ ውፅኢት ናይ ፀባ ስለ ዝኾነ ንሰርሕ ሕጂ ብዝተፈላለየ እዚ ትሪዮ ዘለካ ሕጂ እንታይ ኢና ንገብር ፀባ ናትና ተጠቂምና ካብ ደገ እውን ዝመፀና ፀባ ተጠቂምና ስታንዳርድ ደረጅኡ ሓሊና ናብ ትሪዮ ዘለኪ ፍርያት ንቕይሮ ማለት እዩ ሕጂ ነፍሶ ከፍ ኣብ ዝትሪዮም ዘለኪ ፍርያት ነናቶም ዝኾነ መስርሕ ኣለዎም ኩሎም ሓደ ማለት ኣይኮኑን ግን ኩሎም ከዓ ነናቶም መስርሕ ሓልዮም መዓልቶምን ሰዓቶምን ነናቶም ክኢላታት ከዓ ኣለዎም ቀመማት ውን ነናቶም ንቕርብ ኢና ብኡ መጠን ከዓ ንሰርሕ ማለት እዩ ሕጂ ብዛዕባ ፍርያቱ ሓደ ብሓደ ክሕብረኩም ተደሊኺ እሱ ሓደ ክምርጫ ክንሪዮ ንኽእል ኢና።

0: ክብርክ ዓ ከምዩ ልዓደለ ኣለማ ፀበጣልዩን ኣሎ ኣዳን እስ ክመፅኦምቱም ይበሉ ኣሎ ኣስእሎም እይስ
1: ያ ረቢ መንባይ ሰነት ረኦ ሰምዕለያ ከማ እንባ ጠጣ ለመን ካልዕ ፋላዕፋ ግር ኣፍግረኒ ምኖ

0: እልህ አለው። ለማነቱ አዲያ ምን ሰበታለው ብልፍ ጋር
1: መርሐባ
0: አለዲባ ሀዘና ፈጣ

0: ያው ማስቆም ተው ከወጥ ዋላኩ
1: አሎ ሸቶ
0: አታፈል ከላለ
1: ያለ ለእስኪ አትሰልዲም አያ በጻ ከብል ያ
2: ሃሎ ሃሎ ሃሎ ኖሪ
0: ሃሎ ጀማል አያ በጻኩ
2: ተአኸርኩኝ ለጁዋቴ ለሃና እታይ ጁዋ ነው ሰጣ በረኪ
0: ኮስ
1: አሃ ምቤሌክ
0: ካርስ ለና ቤላ
1: ቤልኮኪ ተማሚ እሊ ኦሮ ከዛብቱ በዲርማ ምንጁዋ ለጋለ ተሰልት ጋላ
0: ያው ለዚህ ጊዜ ዘው ምን ነው ስለ ሁሉ ህመም እና ጠብል አፍየን
1: ታን ግሲ አንብራህ ጋር አረኪት ከዛ ምን ነው

ዝኸበርኩም ተኸታተልቲ መደማእገር ናይ ሎሚ ትሕዝቶ መደማእገር ካብ ከተማ ኣስመራ ውፅእ ብምባል ከምቲ ኣብ መእተዊ መደብና ዝሓበርናኩም ኣብ ሓልሓለ ኮይና ኣብ ትካል ኣዜብ ውፅኢት ፀባ ብምዃን ኢና መደባትና ናባኹም እነብሎ ዘለና ደጊምና ምክታልኩም ብኽብሪ እናዓደምና ምሳ ወትሩ ሰንበትን ረብዑን ኣብዚ ሰዓት እዚ ትፍኖ መደብኩም መደማእገር እኹም ዘለኹም

0: ከፍ ብራቕ ፀሓይ ናይ መዓልቲ ብሓድሽ ረኽበ ስነ ፍልጠትን ምዕባለ ቴክኖሎጅን ንቕድሚት ኣብ ትጎየሉ ዘላ እዋን ዳርጋ ኣብዚ እዋን እዚ ንኹሉ ዕዮታት ወዲ ሰብ ተካኢ እናተባህለ ዝንገረሉን ኣባይታ ድማ ንዓያይ ክእለቱ ንምንፅብራቕ ዝስርሓሉ ዘሎ ምህዞ ዝኾነ ሓደ ኤኣይ ወይ ድማ ሰብ ዝሰርሖ ብልሒ እዩ። ኣብ ናይ ሎሚ ንኡስ መደብ ትሕዝቶ መቓልሕ መንእስያት ብዛዕባ እቲ ዘለዎ ኣወንታዊ ሸነኹ ክንዕዘብ ኢና። ሰናይ ምክታል፣
1: ኣብዚ ሕጂ እዋን ካብቲ ቀንዲ ኣዛረብ ነገር ኮይኑ ዘሎ እዚ ኤኣይ ንብሎ ዘለና ነገር እዩ። ብትግርኛ ድማ ሰብ ዝሰርሖ ብልሒ ልክ ከምቲ ቃላት ነግረና ዘለ ሰብ ዝሰርሖ ብልሒ እዩ። ንሕና ሰባት በዓልና ምሄርና እቲ ክኾን ዘለዎ በቲ ዝደለናዮ ነገራት እናመሃርና ነብሎማቲ ቅድሚ ሕጂ ሓንቲ ዝኾነት ነገር ጠቢዕካ ናታ መልሲ እትህበካ ነራ። ኣብዚ ሕጂ እዋን ግን እቲ ኤኣይ ንብላ ዘለና ንሓንቲ ብዝተፈላለዩ ነገር ብዙሕ ምሄርና ከም ንዓና ድሕሪ ከም ሓጋዚት ኮይና ትሕግዘና ትኽእል ማለት እዩ። ብቐልል ዝበለ ንኣብነት ኮምፒዩተር ድሙ እንታይ ምዃና ይትፈልጣን እያ። ንኣብነት ንሓንቲ ኮምፒዩተር ግን ኣዝዩ ብዙሕ ኣሳእል ኣሸሓት ስእሊ ናይ ድሙ እንተይብከያ ግን እንታይ ምዃና ዋላ ብዓይና ክሳብ ዘይረኣየታ ግን እንታይ ምዃና ናይ ምፍላጥ ተኽእሎ ኣሎ ማለት እዩ። ከምኡ ድማ ኣብ ዝተፈላለዩ ዓይነት ትምህርቲ ዓውድታትን ማለት እዩ። ሕጂ በዓልና ከምቶም ደቂ ሰባት እናመሃርና ዝተፈላለዩ ነገር ናሃብና ንምህሮ ሲስተም ወይ ድማ ፕላትፎርም እዩ ንዓና ድማ ብስራሕ ይሕግዘና ማለት እዩ።
0: ኣብ በበይኑ እዋናት ዝቐረቡ ዝተፈላለዩ ምህዞታት ንሂወት ደቂ ሰባት ኣብ ምቕላል ዓብዪ ኣበርክቶ እዮም ዝገብሩ ዘለዉ። ምህዞ ኤኣይ ድማ ሓደ ካብዚኦም እዩ።
1: ኣብቲ መዓልታዊ ሂወት ፅቡቅ ጌርና ኢና ንጥቀመሉ። ዋላ ሕጂ እዚ ኤኣይ ዝበሃል ኣርእስቲ እውን ፅቡቅ ገይሩ ከይገነና ካብ ቅድም ዝሓለፈ ነዊሕ ዓመታት ስነ ንጥቀመሉ ኢና ነርና። ንኣብነት ሞባይልና ክንኸፍታ ንከለና ናይ ካሜራ ጌርና ክንኸፍታ ንኽእልና። በዕላ በታ ካሜራ ኣላልያትና ተኸፍታ። እዚ ሕጂ ከመይ ከም ንመስል እታ ኤኣይ ተማሂራ ንገጽና እያ ተኸፍተልና ዘላ ማለት እዩ። ሕጂ ካረንትሊ ንዝነዊሕ ዓመታት ስነ ኣብ ክንዲ ብፓስወርድ ብምእታው ገጽና ብምርኣይ ድምፅና ብምፍላጥ ዝተፈላለዩ ነገር ጌርና ንጥቀመሉ ጌርና ኢና። ብዚ ሕጂ እዋን ድማ እዚ በፂሕንዮ ዘለና ዘመን ድማ ኣብ ከም መዓልታዊ ኣማኻሪት ወይ ናይ መዓልታዊ ሓጋዚ ኮይኑ ንረኽቡ ኣለና ማለት እዩ። እዚ ድማ ናይ ዝተፈላለዩ ኣብ ዝተፈላለዩ ዓውድናቱ ኣብ ሕክምና፣ ትምህርቲ፣ ሶፍትዌር ዲቨሎፕመንት፣ ዲዛይን ኮታ ዚኣቱ ዓውዲ ዳርጋ የብሉን ክንብሎ ንኽእል። ናብዚ ሕጂ እዋን ኣብ ኩሉ ዓውድናቱ ዝተፈላለዩ ዓይነት ዕማማት ኣብ ምቅላል ይርከብ ኣሎ። ብዙሕ ዓይነት ስራሕት እናቃለለ ድማ ምኻ እቲ ንረኽቦ ብኡ ጌርና እቲ ውፅኢት ድማ ኣዝዩ ዓብን ብሉፅ ዝኾነ ነገር ንምስራሕ ይሕግዘና ኣሎ ማለት እዩ።
0: ኣገዳስነትን ጥቕምን ኤኣይ በቲ ኣወንታዊ ጎኑ ክንሪኦ ከለና
1: ከምዚ ንሪኦ ዘለና ስኒ ዳርጋ ኩሉ ንኣብነት ሶፍትዌር ንኣብነበዝናና ሞያ ክንዛርብ እንተ ኮይና ሓንቲ ሶፍትዌር ክትሰርሓ ኣዝያ ብዙሕ ኣዋርሒ ዝወስደልካ ዝነበረ ኣብ ኮዲን ኣብዚ ሕጂ እዋን ብኤኣይ ተሓጊዝካ ኣብ ሓፂር እዋን ክትገብሮ ትኽእል ኢኻ። ኣብ ተኻልእ ነገር ተድህም ማለት እዩ። ሕጂ ከምኡ ስለ ዝኾነ ብዙሕ ሓይል ኣለዎ፣ ብዙሕ ኣድቫንቴጅ ኣለዎ። ዲዛይን ክንገብር ንከለና፣ ፖስተራት ክንሰርሕ፣ ናይ ትምህርቲ ናይ ስራሕ ሕጂ ብጣዕሚ ብዙሕ ስለ ዝሕግዝ ዘሎ ብዙሕ ዓይነት ነገራት ኣብቲ መዓልታዊ ሂወትና ዘቀላጥፈናን ዘቕለልናን ዘሎ ማለት እዩ። ዛስ ዋይ ዓለም ሙሉእ ቦ ትዛርብ ዘላ ብዙሕ ነገራት ኣድቫንቴጅ ንርኢሉ ስለ ዘለና ማለት እዩ። ሕጂ እዋን
0: እዚ ምህዞ እዚ ሽቕለት ኣልቦነት ንኸይፈጥር ዘለዎ ስጋት ኣብ ደቂ ሰባት ዓብዩ እናተባሃለ እውን ይንገረሉ እዩ።
1: ከም ሓቂ ግድን እዩ ብዙሕ ናይ ስራሕ ዕድላት ክወስድ፣ ግን ከም ዝኾነ ቴክኖሎጂ ክመፅእ እንከሎ ምስቲ ናይ ስራሕ ዕድላት ዝወስዶ ናይ ስራሕ ዕድላት ድማ ናቱ ክፈጥር እዩ። ማለት ኤሌክትሪክ ክመፅእ እንከሎ ብዙሕ ናይ ምስ ነዳዲ ዝተኣሳሰር ይጠፍእ ነይሩ። ንኣብነት መኻይን ክመፃ እንከለዋ ናይ ካሮሳ እዩ ነይሮም እዩ ካሮሳ ተሪፈን መኻይን መፅ እዩ እንጂ እተን ናይ ካሮሳ ዝነበራ ትካላት ጠቕላላይ እንተኣልየን ናብቲ ናይ መኪና ዓለማት እዩ። ብዙ ሕጂ እዋን ግን እቲ ናይ መኪና ኢንዳስትሪ ካብቲ ዝዓበየ ቢዝነስ ንሪኦ ኣለና። ኤኣይ ድማ ልክዕ ካብኡ ዘፍለ የብሉን ልክዕ ከምቲ ካልእ ቴክኖሎጂ ናቱ ብዙሕ ናይ ስራሕ ዕድላት ክወስድ እዩ ክእለ እዩ፣ ግን ብኡ መጠን ኣዝዩ ብዙሕ ናይ ስራሕ ዕድላት ድማ ክፍጠር እዩ። ንኣብነት ሕጂ ካብቲ ቀንዲ ዘቐለልና ስራሕት እንተርኢና ምስ ኤኣይ ዝተኣሳሰር ነዊሕ ሰዓታት ዝወስድ ኣህላኽን ኣድካምን ዝነበረ ምኸዓ ብቐሊሉ ክስራሕ ዝከኣል ዝነበረ ኣብ ክንዲ ብሰብ ጌርካ ትሰርሖ ብኤኣይ ብምግባር ነቲ ስራሕ ከይቀላጥፈልካ ማለት እዩ። ጃምዞን

0: ከና ዝወስድ ብኤኣይ ተሓጊዙ ዝእለ ናይ ስራሕ ዕድላት ኣሎ። ብኡ መጠን ድማ እዚ ኤኣይ ዝመፁ እዚ ድማ ኣዝዩ ብዙሕ ካልእ ናይ ስራሕ ዕድላት ከም ዝፍጠር ድማ ትባዕሉ እናተምሃርና እናኸዶ ዘና ናይ ታሪክ እዩ ማለት እዩ።
1: እዚ ናይ ቴክኖሎጂ ፍርያት ዝኾነ ምህዞ ኤኣይ ኣብ ምምዕባል ዘለዎ ሃገራት ብኸመይ ክሕግዘን ወይ ድማ ክፀልወን ይኽእል?
0: ቀንዲ ካብቲ ኣድቫንቴጅ ማትና ንዓና ትረብሑ ድማ ንዓና ቀንዲ ንምዕባል ዘለና

0: ንኣብነት ናይ ትምህርቲ ዕድላት ማለት እዩ ኣብ ቅድሚ ሕጂ ትነኽቦ ዝነበረ ናይ ኢንፎርሜሽን ኣዝዩ ብሑል ክኾኑ ከሎ ኣብዚ ሕጂ እዋን ግን ብኣይ ተሓጊዝካ ኣዝዩ ብዙሕ ፍልጠት ኣብ ሓፂሩ እዋን እሞ ከዓ ብዝፀፈፈን ብዝቐለለን ክንርዳእን ክንመሃር ንኽእል ኣብ ጥዕና ከምኡ ዝተፈላለየ ምስ ኤኣይ ዝተኣሳሰሩ ሲስተምስ እናተኣታተኻ ብቐሊሉ እቲ ዓይነት ሕማማትን ካልእን ምፍላጥ ዲዛይን ኮታስ ኣብ ኩሉ እቲ ዓውዲ እናኣተና ቀጢፍና ነቲ ናይ ተበፂሑ ዘሎ ኣብ ካልእ ዓለማት ናብኡ ንክንጎይ ይሕግዘና ማለት እዩ።
1: ኣብ ትምህርቲ ዘለዎ ኣገዳስነት ወይ ድማ ጉድኣቱ ክንዕዘብን ከለና
0: ሕጂ ከምዚ ዝበልናዮ ቴክኖሎጂ ምምፅ ይተርፎን እዩ ሕጂ ነቲ ቴክኖሎጂ ከም ዝበልናዮ ድማ ናቱ ጥቕምን ጉድኣትን ከም ዘለዎ ሒዝና ከመይ ጌርና ኢና ነቲ ቴክኖሎጂ ናብናና ዓውዲ በዓልና ንቓንዮ ኢና ክንሓስብ ዘለና እጂ እዛ ናይ ትምህርቲ ዝበልክ ካብታ ዝዓበይት ኣርእስቲ ብዓለም ደረጃ ዝነበረት ነዝሓለፈ እዋን እያ ኣብዚ ሕጂ እዋን ዝተፈላለዩ ናቱ መፍትሒ እናገበሩ ክድ ኣለዉ ማለት ሓደ ተምሃራይ ኣሳይመንት ተዋሂቡ እዮ ገዛ ይወሃብ ከይዱ ንኤኣይ ህብ ኣቢሉ በዕለ ኩላ ሰሪሓ ኮፒ ፔስት ገይሩ ንመምህር እንተይቦ ተምሃራይ ይኸስብ ዘይኮነ ይኸስር እዩ ዘሎ ፅባሕ ንጎ ስነይ ኦኬ ነቶ ፈተና ሓሊፉ ኣሎ 1ተ ካብ 1ተ ፅባሕ ንጎ ግን እንታይ ሒዙ እንተይልና ወርሓንቲ እታ ትምህርትስ ትርጉም ይብላን ሕጂ ኣብ ከምዚ እቲ ንቕሓት ናይቲ ሕብረተሰብ ካብ ተምሃሮ መምሃራን ወለዲ ኣብ ኩሉና ክኣቱ ዘለዎ ማለት እዩ እንጂ እቶም ተምሃሮ እንተኾኑ ብኤኣይ ገይሮም ኣቢሎማ ትርጉም ከምዘ ይብላ ንዖም ክትርድም ኣለዋ መምሃራን ወለዲ ቅድሚና መምሃራን መሃልና ወለዲ ድማ ብኡ መጠን ተረድኦም ኣብ ምንታይ ነቶም ተምሃሮ ንደቆም ከመይ ገይሮም ጋይድ ክገብሮም ኣለዉ ማለት ኤኣይ ኣይንጥቀመሉን ማለት ኣይኮኑን ኣብ ትምህርቲ ክንጥቀመ ኣለና ንኩሉ ንሪፈረንስ ድዩ ዝተፈላለዩ ነገራት ክንጥቀመሉ ግድን እዩ ግን ከመይ ጌርና ኢና ኣብቲ ሪዛልት ንጥቀመሉ ማለት ኩሉ ቡ ንሰርሑ ማለት ኣይኮነን ካብኡ ሓሳብ ወሲድና ባዕልና ነቲ ትምህርቲ ክንሰርሑ እንጂ ከምኡ እናግበር ተምሃራይ ኣበይ ከመይ ንጥቀመሉ ማለት ኣገባባ ጠቃቀሙ እዩ ጠቕላላይ ተኣለ ክንብላ ይንኽእል ኢና ምክንያቱ ባዕልና ኢና ድሕረት ንፅውዕ ዘለና ግን ከመይ ጌርና ጋይድ እናገበርና ያ ንኸይድ ኣብ መንጎ ተምሃሮን ወለድን ዘለዎ ርክብ የብል ማለት እዩ ኣብ መምሃራንን ኣብ ናይ ትምህርቲ ትካላትን እንተመፂና ድማ ናይ ደቂ ሕጂ ኣብዚ ሕጂ እዋን ተተኣታት እዩ ዘሎ ብኤኣይ ዝተሰርሐ መልስን ብሰብ ዝተሰርሐ መልስን ናይ ምፍላጥ ፕላትፎርም ዝተኣታሎ እጂ ከም ናይ ሰብ ጌር ክመልስለይ ገለ ጌጋታት ሓውሱ ትብላ ኢኻ ነዚ እውን ኩሉ ዲቴክት ገይረን ጌጋ ምዃኑ ናይ ኤኣይ ከም ዝተሰርሐ ዝነግራ ኣለዎ ሕጂ እዚ ድማ እቲ ከም ሃገር ማለት እዩ ኣብ ከም ስታንዳርድ ክንሕሶ ዝግባአና ከምኡ ዓይነት ኣብ ነፍሲ ወከፍ ትምህርቲ ክተኣታሉ መምሃራን ብኤኣይ ዝተሰርሐን ብኤኣይ ዘይተሰርሐን ናይ ምፍላጥ ክእለቶም ክዓብ ኣለዎ ሕጂ እቲ ስራሕ ስነ ናይ ኩልና እዩ።

0: ሕጂ ስፐሲፊክ ምስ ኤኣይ ክንዛረብ እንተኮይና ኣብቲ ዝዓበየ ናይ ኩሉ ግዜ ኩሉ ሰብ ዝዛረቦ እዩ እቲ ናይ ኢንተርነት ሊሚቴሽን ሕፀረት ናይ ኢንተርነት ነቲ ዓውዲ ኣብቲ ዝግብኦ ደረጃ ንኸይበፅሕ ካብቲ ዝሕዘና ዘሎ ነገር እዩ። ግን በቲ ዘሎ ሪሶርስስ ወይ በቲ ዘሎ ተቐሪቡ ዘሎ ፀጋታት እንታይ ተገይሩ እንተይና ግን ብፍላይ ካምፓስ ናይ ኢንጂነሪንግ ኮሌጅ ዝተፈላለዩ ዓመት ዓመት ኣዝዩ ብዙሕ ፕሮጀክትስ ምስ ኤኣይ ዝተኣሳሰር እዩ ዝዳሎ እንጂ ክትሪኦን ከለካ ብጣዕሚ ዓበይቲ ኣብ ዝተፈላለየ ኣትዩ እውን ክሰርሕን ክብልን ዝኽእል ማለት እዩ እንጂ ነዚ ባይታ እንተዝውሃቦ ወይ ናይ ኢንተርነት ወይ ድማ ጂፒዩ ዘለዎን ማት ዓበይቲ ኮምፒውተራት ንዕኡ ራን ክገብራ ዝከኣል ተማሃራይን ብሓፈሻ ተዓውዲ ናብ ዝለዕለ ክከይድ ምስ ከኣሉ ኮይኑ ስማዕና ካረንት ለገን ኣዝዩ ብዙሕ ብሉፅን ዝኾነ ስራሓት ይግበርሎ በቲ ዘለዎ ፀጋታት ማለት እዩ።
1: መዞ ኤኣይ ኣብ ሃገርና ኣብ ከመይ ኩነታት ኣሎ ብኸመይ ከ ክንጥቀመሉ ኣለና
0: ፈጂ ከምዚ ክንብሎ ዝፀናሕና ገለገለ ንኣብነት ካብተን ተማዕቢለን ዘለዎ ንኣብነት ናይ ቅድሚ ሕጂ ፍርያት ክንዛረብ እንተኮይና ኤሪቻት ትብላላትና ኣፕሊኬሽን እዚ ሕጂ ልክ ከምተን ናይ ኣብ ደገ ዝማዕበላ በዓል ፖኬት ባል ላይላ ኤን ካልኦት ኣፕሊኬሽናት ብውሽጣዊ ዓሙና ዘማዕበልና ኣፕሊኬሽን እዚ ኣፕሊኬሽን እዚኣ ልክዕ ከምአን ኮይና ኦፍላይን ማለት ብዘይ ኢንተርነት ክንጥቀመላ ንኽእል ሲስተም እያ። ኣብ ሞባይልና ትፀዓን ብዙሕ ኣይትሕዝን እያ። ኣብዝሃለና ቦታ ኮይና ክንጥቀመላ ንኽእል ኣፕሊኬሽን እያ። ብዝተፈላለዩ ትካላት እውን ን ብዙሕ ኣካል ናይ ሕብረተሰብና ፅዒኑ ዝጥቀመለን ዘሎ ኣፕሊኬሽናት እያ እንጂ ክንሪኦን ከለና ሰብ ተጠቃምነት ምኸዓ ኣብቲ ሕብረተሰብና ብጣዕሚ ዓብዪ ኢምፓክት ንርኢ ኣለና ካብ ንኣሹ ክሳብ ዓበይቲ ማለት እዩ ኩሉ ፅቡቅ የብሎ።

ኣብዚ ክንመፅእ ከለና ግን ካብቲ ቀፃሊ ነማዕብሎ ወይ ክንውስኸሉ ንደሊ እዚ ናይ ትግርኛ ዝበሃል እዩ እንጂ እዚ ኣፕሊኬሽን ጥራይ ዘይኮነ ጀነራል ክንሓስብን ከለና ናይ ትግርኛን ካልእ ቋንቋታት ናይ ሃገርና ክንዛርብን ከለና ምስቲ ዘሎ ዋሕዲ ናይ ሪሶርስስ ኣብቲ ዝግብኦ ደረጃ ይበፅሕና ኣሎ። ኣብ ኢንተርነት ንረክብ ኢና። ኣፍኮርስ እተን ዓበይቲ ናይ ዘለዋ ቻት ጂፒቲ ጀሚናይ ኣብ ፅቡቅ ደረጃ ናይ ምትርጓን ኣብፅሒን ኣለዋ ንትግርኛ ተን ካልኦት ቋንቋታ ድማ ከምኡ እናሰዓባ ኸዳ ኣለዋ። ከም ሃገር ግን በዓልና ከነማዕብሎ ሞኻ ምስቲ ዘለና ዳታ ፅሩይ ዝኾነ ትግርኛ እናተጠቀምና ቁኑዕ ዝኾነ ናይ ኤኣይ ንዝተፈላለየ ዓውዲ ክሕግዝ ዝኽእልን ከነዳልወሉ ንኽእል ሚንስ ክፍጠር ኣለዎ። ኣይተገብረን ዘሎ ኣብ መስርሒ ዘሎ ውድእ ዝኾነ ፕሮዳክት ክሳብ ሕጂ ከምቲ ዝተደለየ ኣይተበፅሐን፣ ግን ኣብ ቀፃሊ ምንባል ይርከብ ማለት እዩ። ሓንቲ ገለ ፕሮጀክት ኮ ገሊፅና ፀኒሕና ቅድሚ ሕጂ ከምኡ ንኣብነት ምስ ሃገርና ዝተኣሳሰር ኤኣይ ና ኦፍኮርስ ተዓብሎ ምስ ኣና ዝተኣሳሰር ንኣብነት ንዓይነ ስውራን ተሕግዝ ኣፕሊኬሽን ብኤኣይ ተሓጊዛ ንቕፋ ስካን ምስ ገበርካያ ክንዲዚያ ኢላ ተብለክ ኣፕሊኬሽን ተዳልያ ነራ ኦፍኮርስ ኣብ ምፅፋፍ ትርከባላ ናይ ፅሙማን ኤኣይ ንትግርኛ ባዕላ ስፒክ እናገበረት ማለት ተርእያ ተን ብሙሉን ተን ቅርፅታት ማለት እዩ ተን ሳይን ላንጉጅስ ባዕላ ተርጊማ ካብትን ብኤኣይ ተሓጊዛ ማለት እዩ። ልክ ኣብቲ እዋንና ተዛረብካ ስኒ እቲ ትዛረቦ ተቐይራ ናብቲ እቲ ከዓ ሓፍሻ ቱ ወይ ኮሚኒኬሽን ካብትን ዝገብር ሲስተምስ እዚታት ተዳልዩ ኣሎ። ብተወሳኺ ድማ ኣብ ዝተፈላለየ ናይ መንግስታዊ ትካላት ናይ ውልቂ ከምኡ ዓይነት እናተኣታተወ ይኸይዳሉ ብዙሕጂ እዋን ማለት እዩ። ዝተሰርሐ ከም ዝበልናዮ ውሕድ ዝበለ ኣፕሊኬሽናት እንተኾነ ግን ኣብ ምምዕባል ዝርከብ ብጣዕሚ ብዙሕ ፕሮጀክት ኣሎ። ዓበይቲ ኣርስተይን ከም ዝበልና ኤኣይ ጥቕሙ ብፍላይ ኣብ ምምዕባል ንርከብ ዘለና ሃገር ሰኒ ከምቲ ክዚ ንሪኦ ፀናሕና ብጣዕሚ ውፅኢት ክሳብ ዝሃለዎ ኣብኡ ኢና ሞር ፎካስ ሞር ክንጎየሉ ዘለና ማለት እዩ። ጀኹም ስለ ክሳብ ዝኾነ ግዲ ናይ ኮሚኒን ኣብቲ ናይ ኮምፒዩተር ዓውዲ ዘሎ ሰብ ጥራይ ክምልስ ኣብ ኩሉ ዓውድታት ዘሎ ነቲ ናይ ኤኣይ ነገር ተረድዩ ከመይ ገይሩ ክዕብዮ ንኣብነት ኣብ ሜዲካ እንተለና ኣብ ኣጋር ሓካይም ኣብቲ ዝኸዱዎ ከይዶም ብዲጂታል ተሰኒዮም ነቲ ኤኣይ ገይሮም ነቲ ዳታ ኣናላይስ ክገብሩ ናይ ትምህርቲ ከም ዝበልናዮ ዲጂታል ቱተር ብምግባር ንኣብነት ጃምዚ ክንብሎ ፀናሕና ሓደ ተማሃራይ ከመይ ኣሎት ትምህርቱ ንምፍላጥ ክትሕግዘና ትኽእልያ ንኣብነት ሕቶን መልሲ እናሃበት ብዝተፈላለዩ ተሓቶ ሞ ኣብ ምንታይ ዝያዳ ክፅናዓልዎ ኣብ ምንታይ ደኺሙሎ ኣብ ምንታይ ፅቡቅ ኣሎ ብኤኣይ ተሓጊዝና ክንምልሰሉ ንኽእል ኢና። ሕጂ ኣብ ዝተፈላለየ ዓውዲ ዝኣት እዩ ነዚ ከነገብሮ እንተኮይና ሕጂ ንኩልና እቲ ኤኣይ ከም ዘገድሰና ክንፈልጥ ኣለና ከመይ ገርና ክንጥቀመሉ ድማ ክንጎየሉ ኣለና። ብፍላይ ኣብቲ ናይ ኮምፒዩተር ዓውዲ ዝርከቡ ክኢላታት ድማ ኣካል ናይቲ ሶፍትዌር ዴቨሎፕመንት ኦፍኮርስ ሕፅረታት ክህሉ ይኽእል እዩ፣ ግን ምስኡ በቲ ዘለና ኣቕሚ ከመይ ጌርና ሓደ ክንማዕብል ንኽእል ኣብ ዝተፈላለዩ ነገር ክንኣቱ ንኽእል ክንሓስብ ክንገብርና ኣለና ማለት እዩ። ብፍላይ ኣብዚ ሕጂ እዋን ሕብረተሰብና ዝፈርሖ ነገር እንተሎ ኤኣይ እንተልካ ስኒ ከምዚ ሰገጥ ይብል እንጂ ከም ምባል ዘየብል ኣይኮነን። ምክንያቱ ምስቲ ንሪኦ ዘለና ንሓደ ሰብ ዘይገበሮ ገይሩ የብሎ ዘይተዛረቦ የዛርቦ ብዙሕ ነገር ስነርኢ ኣለና እሞ ከዓ ቅድሚ ሕድስ ንፈልዮ ኮነ ዮና እንታይ ተሰሪሑሎ እንታይ ሓደ ኤኣይ ኣይኮነን። ኣብዚ ሕጂ እዋን ብጣዕሚ እናፀረየን ልክዕ ክትፈለየሉ ዘይትኽእል ደረጃ እዩ በፂሑ ዘሎ እንጂ እዚታት ፍርሒ እዚታት ስግኣት እዚታት ሽግር ኣለዎ ዘይብሉ ይኮነን፣ ግን ስለ ዘለዎ ክንገድፎ ወይ ከነብሎ ዘይኮነ ንኣብነት ልክዕ ኤሌክትሪክ ስኒ ብዝግባእ እንተ ዘይተጠቂምናላ ናይ ክንደይ ሰብ ሂወት እያ ተጥፍእ ሓዊ ከምኡ ዝተፈላለየ ካራኸማ ትጠቕማ ብጣዕሚ ብዙሕ እዩ፣ ግን ብኡ መጠን ድማ እታ ግቡእ እንተ ዘይተጠቂምናሉ የጥፋናዩ። ሕጂ ኣብ ሃገርና ምስ መፃና ብዙሕ ይፍተን እዩ ብዙሕ ነገራት መፅእ ኣሎ። ግን ከመይ ጌርና ንሕና ንቓንዮ ኢና ንሓስብ ክንፈርሖ ዘይኮና ዘለና ነቲ ዝመፀ ልክ ሓንቲ ሰብ ዝሰርሖ ብልሒ እዩ
ንሕና ድማ ናብቲ ናድና ክንቀንዩ ንኽእል ኢና። ንኣብነት ገለ ካብቲ ለንቅና ኣብ ዝተፈላለየ ቪድዮ ከማ ንሪኦ ኢና ብዛዕባ ኤርትራ እንተሓቲትካ እያ ስኒ ኤርትራ ዕፅውቲ ደውብያ ኣካል ናይ ካልእ ሃገር እያ ገለ ኮም ምርሲ ትበ እዚ ሕጂ ከበይ ተምፅኦላ እንተኢልና ካብ ኢንተርነት ኣብ ካልእ ሃገራት ዝተመልአ ዳታ ባየዝድ ዝኾነ ኢንፎርሜሽን እዩ እንጂ እዚታት ንሕና ኢና ንቃንዮ ንሕና ናብቲ ግቡእ መልክዑ ነትሕዞ እቲ ሓቀኛ ኢንፎርሜሽን ሞር እናምሃርና ነብሎ ማለት እዩ እንጂ ንኤኣይ ክንፈርሖ ዘይኮና ዘለና ንሕና ናባ ነቀይርና ከመይ ጌርና ንጥቀመሉን ነቃንዮን ኢና ክንሓስብ ዘለና

ናብ ከምኡ ድሌት ዘለዎ ሰብ ብፍላይ ምስ ኮምፒተር ኤንድ ምስ ኤኣይ ዝተኣሳሰር ትምህርትታት ወይ ድማ ኣብኡ ክሰርሕ ዝደሊ ቀዳማይ ኣብዚ ሕጂ እዋን ኢንፎርሜሽን ዳርጋ ከምድልየና ዝኾነ ዘመንና ዘለና ካብ ዝተፈላለዩ ኣምፂና ኣብ ገዛና ኣብ ሞባይልና ኣብ ላፕቶፕ ክንምሃርን ዝተፈላለዩ ክነብን ንኽእልና ብተወሳኺ ድማ ከም በዓል ፖሊቴክ ዝገብሮ ዘሎ ናይ ኤኣይ ትምህርትታት ኣብኡ ኸድና ስልጠና ክንወስድ ንኽእል ኢና። ከምዚ ክንብሎ ዝፀናሕና ኣብ ሞባይል ዝፀዓና ከም በዓል ኤሪቻት ፖኬት ባል ኣፕሊኬሽናት ፅዒና ምስቲ ኤኣይ ሞር ግዜ ምሕላፍ ድማ ባዕሉ ክምህረና ንኣብነት ጠቕላላ ሓደ ሞያ ዘይነበረካ ምስኡ ዝያዳ ኮፍ ኢልካ ብምምሃር ኣዝዩ ብሉፅ ዝኾነ ናይቲ ሞያ ክኢላ ክትኾን ትኽእል ኢኻ። እዚ ሕጂ ንኩሉ ሞያታት ዝተንከፍ እዩ። ኦፍኮርስ ዓበይቲ ሞያታት ክብሉ ክእል እዮም። ኣብ ናይ ስኪል ናይ ስራሕ ዓይነት ሞያታት ዘለዎ ግን ከምዝሕግዘና ማለት እዩ። ኣብ ክረምታዊ ምስ ኤኣይ ዝተኣሳሰር ትምህርትታት ብዙሕ ይመፅእ ኣለዎ። ኣብኡ እናኸናኹን ክንምሃር ንኽእል ኢና። ኮታ ኢንፎርሜሽን ኣብዚ ሕጂ እዋን ብዙሕ እዩ። ኣብ ዝተፈላለዩ ኣቲና እውን ባዕልና ኤንድ ኣብ ትካላት ኬልና እውን ክንምሃር ንኽእል ኢና ማለት እዩ። ብክልቲኡ ኣድቫንቴጅ ኣለዎ።

ምስ ኤኣይ ዝተኣሳሰር ኣብ ሃገርና ካብቲ ዓበይቲ ተስፋ ተገብሮ ማለት ኣብ ነፍሲ ወከፍ ኣፍኮርስ ቅድሚ ኤኣይ እቲ ዲጂታሊዜሽን ዝበሃል እንዲና ክነእትዎ ዘለና ብኡ ተሓጊዝና ድማ ኣብ ነፍሲ ወከፍ ዓውዲ ናኣተና ብኡ ተሓጊዝና ኣዝዩ ብሉፅ ዝኾነ ፍርያት ክንገብር ቋንቋና እቲ ብሉፅ ዝኾነ ቋንቋታት ናይ ሃገርና ኣፍልጦ ኣብ ዓለም ሙሉእ ክረክብ እንተኮይኑ ብዓልና ኢና ሰሪሕና ክበፅሕ ዘሎ ኮታስ ብምሉእ ተንቋታት ናይ ሃገርና ዘለዋ ብኩሉ ነገር ስነ እቲ ዲጂታሊዜሽን ዝበሃል ብዝግባእን ኣብ ብሉፅ ዝኾነ ነቲ ሃገር ከተዕብያን ተስፋ ይገብር ማለት እዩ። ኤኣይ ከምቲ ክንብሎ ዝፀናሕና ክንፈርሖ ዘይብልና ነገር እዩ። እኳ ደኣ መሊሱ ዘዕብየና ከምዚ ክንብሎ ዝፀናሕና ሓንቲ ስራሕ ናይ ኣዋርሒ ዝነበረት ኣብዚ ሕጂ እዋን ኣብ ኣዝዩ ሓፂር እዋን ክሰርሓትካ ዝኽእል ዓብይ ንዓነ ሓገዝ ኣለዎ ብጣዕሚ ኣብ ሓደ ከብፃሕና ዝኽእል ነገር እዩ። ሕጂ ከመንስያት ድማ ብጣዕሚ ከመንስያት ኣክቹሊ መንሰይ ጥራይ ዘይኮነ ካብ ንኣሹ ጀሚርና ክሳብ ዓበይቲ ኣብ ኩሉ ዓውድታት ንነጥፍ ሰባት ድማ ኣዝዩ ብሉፅን ሓድሽን ሞኻኽ ዓብዪ ነገር ዝኾነ ክገብረና ዝኽእል ብምዃኑ ክንጥቀመሉን ኣብ መዓልታዊ ሂወትና ድማ ብኡ እናተሓገዝና ሓድሽ ነገር ክንገብርን ይላቦ ማለት እዩ።

0: ናይ ተስፋንኬር ዘርኡ በሃል
1: ኣይ ኣቶ ተስፋንኬር ከምዚ ንሪኦ ዘለና ኣብ ትካል ኣዝያ ውፅኢት ፀባ ኢና ዘለና ኣብዚ ከዓቲ ኢታን ከፍቲ ነቲ ፀባ ዝህባ ዝርከባሉ ቦታ ኢና ዘለና ሞ ብሓፈሻዊ ንኣተሓሕዘን ዝምልከት ናዘን ከፍቲ እንታይ ዝመስል
0: ኣተሓሕዘን ዘን ከፍቲ ኩሉ ግዜ ዝስሪዕን ዝበልዖ እቲ ምግቢ ክንበን ከለና ኩሉ ኣለዎን ሓሪጭ ካብ ባርካ ይመፀን እኽሊ ብብዝሕ ኣለዎን ኣብቲ ምግበን መጀመርያ እኽሊ ንህበን እቲ ሓሪጭ ንህበን ንዑኡ እንዳበልዓ ከዓ እቲ ኣልፋ ኣልፋ ኣለዎን ዝበልዖ ከምኡውን ሳዕሪ ኣለዎን ኩሉ ኣለዎን ዝኣክል መብሊዕን ንቕርበለን ቀሪብና ምስ በልዓ ምስ እኸላ ሽዑ እቲ ውፅኢት ፀባ ከዓ ምስ ሓለብናየን ከዓ ፅቡቅ ውፅኢት ህባና ተተሓላልባ ከምዝመስል ካብዚ ተሓሊዩ ንትካል ኸይድ ትትካል ከዓ ተቐቢሉ ከዓ ኣብ መስርሒ ውዕሎ ማለት እዩ ጥዕነአን ፅቡቅ እዩ ከምዚ ትርእይዎን ዘለኹም ፅሩይ ዝቦተአን በጋባቢና ንሕዘን ኩሉ ግዜ ዕብአን ንፀርገለን ከይተኣሽሙ ኣብዚ ንእትዎ መኸድ ኣለዎ ዝክሉ ክናለ ስለ ዘለዎ ብፅሬትና ንሕዘን ኩሉ ግዜ እንተዳረፊሐን ሓፅበን ተኣሽሙ ንገብረን ክንወላ ሓንቲ ጥዕነን ጥያት እዩ ጥዕነን
1: ፅቡቅ
0: ፅቡቅ ካይ ምክንያቱ ምክንያት ናይ ጥዕነን ዝሓት ዘለኹ ግዜ ትወፅ ዘለዎ ብኡ ይተሓዝ ብፅፈት ኢና ንሕዞ ኩሉ ግዜ ኣለዎ መስርሒ ኣለዎ ኩሉ ግዜ ዚ ክመፅእ ከሎ ዋላ ቲቪደነታት ክመፃና ከሎ ብፅፈት ኢና ንሕዞ ኣፅሒፍና ንሕዞ ኣፅሒፍና ንሓልበን ከይረስሓ ኩሉ ነገር ኩሉ ኢና ንገብረለን ንሓፅበን ነፅርየለን ንፀርገለን ኩሉ እቲ መግበን ዳኣክል ዝመብሊዕ ንትሪኢ ኣሎ ኩሉ ምግቢ ኢና ንበልዓለን እዚ ከምዚ ክበልዓ ንዝውዕላ ንህርግ መሊ እዚ እኩሉ ምግቢ እየ ዘሎ እኩል ፀባካ ይህባ

ኣብ ዝሓለፈ ወርሒ ክልተ መጽሕፍቲ ናብ ኢድ ኣንበብቲ ብምብጻሕ ስነ ስርዓት ምምራቕ ተኻይድለን ነይሩ። ኣብ ክልቲአን መጽሕፍቲ ዝተኻየደ ጽምብል ብርክት ዝበሉ ዕዱማት ኣጋይሽን ስነ ጥበበኛታት እውን ተረኺቦም ነይሮም።

ፈለማ ብመብራቱ ተክለ ሃይማኖት ወድወይኒ ዝተጻሕፈት ማሰን መልቀስን እትብል ኮይና ንያታዊ ኣነባብራ ሕብረተሰብናን ጥበባዊ መግለፂታትን ዝሓቆፈት መፅሓፍ እያ። እዛ መፅሓፍ መሰረታውያን ፍልጠታትን ሓቅታትን ቀዳሞት ኣቦዋት ሒዛ ከም ዘላን ኣንበብቲ ብዙሕ ትምህርቲ ክቐስሙላ ትኽእል ምዃናን ሃየስትን ገምገምትን ኣብቲ ኣጋጣሚ ገሊፆም ነይሮም። ኣብ ውሽጢ ቀፅሪ ኣዳራሽ ዳዕሮ ስነ ስርዓት ምልላይ ዝተኻየደላ መፅሓፍ ከዓ ብደራሲ ግርማፅዮን ኪዳነ ስየ 330

33 እትብል ቀዳማይ ክፋል ካልኣይ ሕታሙ ናይ ምልላይ ስነ ስርዓት ተኸይድላ ነይሩ። እዛ መጽሓፍ እዚኣ ኣብ ሓቂ እተመርኮሰ ልብወለዳዊ ዛንታ ዝሓዘት እያ። ብዘይካዚ ኣቐዲመን ብደራሲ ምልላይ ዝተኸየደለን መጽሕፍቲ ኣብቲ ኣጋጣሚ ንምርኢት ቀሪበን ነይረን።

0: ሲ ከምዚኣ ክትኮነልነ እዚኣ ዓይነት ፒሳ ክትከውነ ማለት እዩ። እዚኣ ሕጂ እታ ስፔሻል ፒሳ ኢልካ ትሽየጥ ማለት እዩ። ካብዚአን ሰለስተ ብላዕሊ ወሲኽነስ ስፔሻል ጌርና ያለና ማለት እዩ። ከምቲኣ ኖርማል እቲኣ ቺዝን መሰር የለን ጌርና ከዓ እታ ማርጋሪታ ትበሃል እታ ኖርማል ፒሳ ንሳ እያ ማለት እዩ።
1: ፅቡቅ ከምዚ ክትገልፆ ዝፀናሕቲ ስኒት ማለት እዩ። ውሕድ ወፃኢታት በቲ ኣብ ገዛና ዘሎ ቀረብ ጌርና ነቲ ወፂና ክንገብሮ እንኽእል ነገራት ብቕልል ዝበለ ክንሰርሑ ያተን ኢልና ፀኒሕኪ። እዚ ከዓ ኣብ ከባቢና ኣብ ቀረባና ስለዝርከብ ማለት እዩ። ኣዝየ ዘመስግነኪ ደይመ
0: ይኣነ
1: ክቡራት ከታተልትና ጌና ካብ ትካል ኣዝየ ውፅኢት ፀባ ከይወፀና ድማ ነቲ ኣብ ከባቢና እንረኽቦ ወይ ድማ ውሽጢ መንበሪ ቤትና እንረኽቦም ዝተፈላለዩ ነገራት ኣብ ዝተፈላለዩ ንፀብሒ መስርሒ ንጥቀመሎም ነቲ ወፂና ወይ ድማ ኣብ ዝተፈላለዩ ናይ መሸጢ ትካላት ከይድና እንረኽቦ ፒሳ ብቕልል ዝበለ ኣብ ገዛና ብኸመይ መንገዲ ክንሰርሖ ከም ንኽእል ድማ ስኒት ክተርእየና ፀኒሓ። ክቡራት ተኸታተልትና ትሕሶታትና ጌና ቀፃሊ ዘሎ ሕጂ ድማ ናብታ ስዒባ ተቃረብቲ ሕዝቶ መደማገር ከስክረኩም

ሓሳብዋ ኩሉ እንትናዊ ዕብት መንእስያትናን ሃገራዊ ሓድነትናን ዝረጋገፀላ ስፍራያ ስለዝኾነ ዩ ድማ ካብ ዓመት ናብ ዓመት ዙርያ እንዳተቆፅረ ኣበላ 39 ዙርያ ሎሚ ናብ ሰዋ ዝበገስ ዘለዉ ብርክት ዝበለ ህዝቢ ከም ዝትዕዘብዎ ዘለኹም ኣብ ጎደናታት ብምውፃእ እዩ ንኣበላ 39 ዙርያ ሃገራዊ ኣገልግሎት ናብ ሳዋ ከፋንዎም ንዕዘብ ዘለና እቲ ሃዋሁ እንታይ እዩ ዝመስል ብሓባር ክንከታተሉ ኢና ናብቲ መደብ ክነስክለኩም

0: ስመይ ሳሚል ዓለም ሰገዲ ቤት ትምህርተይ ከዓ ካልኣይ ደረጃ ቤት ትምህርቲ በባርካ እዩ። ሳዋ ሓንቲ ናይ ዲስፕሊን ናይ ኩስኮሳ ናይ መንእሰያት ዓላሚት ዝኾነት ቦታ እያ። ባይዘወይ ናብ ሳዋ መኻዴ ከዓ ሓጎስ ይስምዐኒ። ከምኡ ድማ ካብ ዓበይቲ ኣሕዋት እዩ ዝወረስኮ ብዙሕ ተመክሮታት ኣሎ ናይ ሳዋ ሳዋ እንታይ እንታይ ኣለዋ ሳዋ ምስ ሰባት ምርዳእ ትፈጥር ባርያት ዝተፈላለየ ዓይነት ሰባት ተፅንዕ ኮሚታታ ሳዋ ትጠቅም። ካብ ገዛና ስጋዕ ሕጂ ሓሙሽተ እዮም ከይዶም ዘለዉ መበል ሻልሻያነ ከይድ ኣለኹ። ብፅቡቕ ነጥቢ ሒዞም እዮም ተመሊሶም። ኣነ ውን በዓል ዓብ ተስፋ ያ ከምኦም ነጥቢ ሒዛ ክምለስ።
1: መምህር ሰመረ ገብረልዑል ይበሃል። ዳይረክተር ቤት ትምህርቲ ብካልኣይ ደረጃ ባርካ ኮይኑ እየ ዝሰርሕ ዘለኹ። ኣብ ኦሮንቴሽን ሕጂ ኤግዛም ውድእ መሰበሉ እንታይ ክመፅኦም ከም ዝኽእል ምስ መን ሕወፅኦም ዘለዎም ምስ ኣሕዋቶም ዘሎ ዘይድሊ ጭርቃን ከም ባህልካ ቅሩብ ሰብ እንዳንበብካ ክትከይድ ከም ዘለካ ውፅትካ ካብ መላእ ኩርናዕ ናይዚ ሃገር እዚኣ ዝመፁ ስለ ዝኾኑ ምስኦም ተወሃሂድካ ናይ ምንባር ሰብ ሰብ ደብሎ ተወሃሂዱ ክነብር ከሎ ምኳኑ እዚ ኩሉ እዚ ሂብናዮም ኢና ከም ተምሃሮ ማለት እዩ። ሕጂ ሕውነት ብፃይነት እዚ ኩሉ እዚ ወሲዶም ኣለዉ። ዝያዳ ካ ኣብዚ ከዓ ሓወይ ሓብተይ እንዳሉ ስለ ዝመሃሩ ነበሩ። እዚ እውን ናይ ደቂ ሓንቲ ሰበይቲ እካብ ኣይኮኑ ነሮም ናከባቢ 2,000 ገለን ተምሃሮ ተሓዊሶም እዮም ትኾኑ ነሮም ኦልሞስት ናብ 880 እንትኾኑ ተምሃሮ ኢና ንሰድ ዘለና ሕጂ። ስለዚ ተዋሂዶም ክከዱኹም ዘለዎም ስጋዕ ሳዋ ዘጋጥሞም ካብ ክላይመት ጀሚርካ ከጋጥሞም ዝኽእል ፈሊጦም እዮም ዝኸዱ ዘሎ እዞም ቆልዑ ዘለዎ ንኩሉ ነገር ድልዋት ጌርና ኢና ነፋኖም ዘለና ስሩሓት እዮም እዞም ተምሃሮ እዚኦም። ንኩሎም ተምሃሮ ዓወቶ ሒዞም ክመፁ ብጥዕንኦም ክመፁ ሞራሎም ሓፍ ኣቢሎም ክመፁ ኢና ንሕና ንፅበ።
2: ይርከቢል ሰሜል ይበሃል። ኣብ ቤት ትምህርቲ ቀይሕ ባሕሪ መምህር ናይ ኬሚስትሪ ማለት እዩ። እዞም ተምሃሮ ንሰዋ ዝወርዱ ዘለዉ ድማ ኣካዳሚያዊ ጥራይ ደይኮነ ማሕበራዊ ሂወት ከመይ ዓይነት ብድሆታት የጋጥሞም ንዕኸ ብኸመይ ይሰግርዎ ብዙሕ ሰሚናራትን ኤንድ ምኽሪ ካብ መምሃራን ብኣካዳሚ ወገን ከዓ ኪኖቲ ካብ ሶኒ ክሳብ ፍራይደይ ዝመሃርዎ ናይ ቀዳም ቀዳም እዳተምሃሩ ብዙሕ ሓገዛት ተኻይድሎም እዩ ማለት እዩ። እቲ ክሰንቅዎ ዝደልዩ ኣይ ሚን እቲ ክሰንቅዎ ዘለዎም ናይ ብመፅሓፍቲ ድዩ ዋላ ብካልእ

ሓሳባዊ ሓገዝ ድማ ተኻይድሎም ማለት እዩ። ንኩሎም ዝወርዱ ዘለዉ 39 ዙርያ ሰናይ መንገዲ ይግበረልኩም ኤንድ ብሰላም ናብ ቤቶም ክምለሱ ማለት እዩ። ሹሪ ከዓ ንኩሎም ፅቡቕ ነጥቢ ሒዞም ናብ ቤቶም ክምለሱ ኤንድ ዕድመን ጥዕናን ከዓ

0: ሸመይ ተመረ ዘንበሃል ካብ ሰዑዲ ዓረብያ ጀዳ መፅና ሳዋ መፅአ ዘሎ እንታይ ዝበሃል እንዲ ከም ኩሉ መጠን ኤርትራዊ ጉቦይ ክፍፅም ምስ ህዝበይ ክላሊቀ ምስ ክልትዮም ትሽዓተ ብሄራት ከ ፅቡ ገረ ክፈልጦም ክላሊ ዳርጋ ከም ጥራይ ጉቦ እዩ ሳነ ሳዋ ክወርድ ሳዋ ሙራዲስ ጉቦ እዩ ከም ኩሉ መጠን ኤርትራዊስ ጉቦ እዩ ሳዋ ሙራድ ምስ ህዝበይ ተላለየ መፅ እዚ ዓብ መክሰብ እያ እዚኣ ብጣዕሚ ዕድለይ ትርከብ ዕድል እያ ምስ ህዝበይ ተራዮ ምምፃእ ዓብ ዕድል እያ
1: መጀመርያ ሽመይ ቤተልሄም ገብሪሂወት ይበሃል ካብ ካልኣይ ደረጃ ቤት ትምህርቲ ሓርነት የ መፀ ዕላዋና መጀመርያ ኣብ ትምህርቲ ዘተኮረ ማለት ቀንዲ ነገርና ዓናስ ትምህርቲ እዩ መኸይድና ብምክንያት ክንፈልጥ ኣለና ተማይረን ነብሰይ ኮይነ ንስድራይ ካብኡ ካሊፈ ከዓኒ ሃገረይ ክሃንፅ ካልኣቱ ንኩሎም ንሳዋ ድብገስ ዘለዉ ተምሃሮ ሰናይ ጉዕዞ ክብሎም ፈቱ
2: ሰዋ ደምሱር ናይ ኤርትራ ዝብ ሰዋ ምህለዋ ናይ ሓቂ ሓደ ክብሪ ዘለዎ ደቅና ከዶም ምስሓተ ብሄራት ተረኺቦም ክፋሊጦም ቋንቆም ሃገሮም መሬቶም ህዝቦም ክፍቶም ይኩሉ ክመፁ ከለዉ ናይ ብሓቂ ሰዋ ዓባይ ዩኒቨርሲቲ ናይ

ኣብርሃም ሰባገርግሽ ይበሃል። ሓላፊ ምፋር ኩባንያ መጓዓዝ ሓራ ዞባ ማእከል። ንሕና ናይ መሓቂ ካብ ዕለት 6 ናይ ወርሒ 7 ጀሚርና ፍሉይ ምድላዋት ነዚ ዝካየድ ዘሎ ናይ ጉዕዞ ናይ ሰባ ማለት እዩ ዝኾነ ነገራት ንኸየጋጥም ተባሂሉ ፍሉይ ምድላዋት ጌርና ፅቡቅ ከዓ ንኸይድ ኣለና ማለት እዩ። ክሳብ ሕጂ ፅቡቅ ጉዕዞ ይኽየድ ኣሎ ማለት እዩ። ከባቢ 570 መኪና ኣንቀሳቂስና ኣለና ክሳብ ሎሚ ማለት እዩ። እቲ ብወገን ቴክኒክ ዝግበር ቴክኒክ ናይ ብሓቂ ቀዳሚ ሰንበት ከይበሉ ህዝባዊ በዓላት ከይበሉ ነዚ ጉዕዞ ንምስላጥ ክሰርሑ ቀንዮም ማለት እዩ። ኩሉ እቲ ዘድልየን ፅገናታት ከዓ ገይረሙለን ኣለዉ። ንሕና ከዓ ብወገና እቲ ነተን መኪና ኣብ መንገዲ ንዘጋጥም ብልሽት ሪዘርቫ ወይ ከዓ ተጠባበቕቲ ጌርና ከዓ ኣዳሊና ንሰድድ ኣለና ማለት እዩ።

0: መምህር ዮሐንስ ሰሎሞን ይበሃል ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ኣሃዱ ካልኣይ ደረጃ ኣብዚ ናይ 39 ካብቲ ናይ ዓሚ 7912 ጥራይና ኣሳቲፍና ነርና ኣብዚ ናይ ዝዓመት እዚ ግን 8548 እዮም ከይዶም ዘለዉ ናይ 64 ዝኣክል ናይ 564 ዝኣክል ፍልሊ ወይ ወሳኺ ገሩ ኣሎ ኣብዚ ኸነብል ንድሕሪ ኮይና መብዛሕትኡ ናይ ዞባ ማእከል ድኸዳ እቲ ዝያዳ ቁፅሪ ናይ ደቂ ኣንስትዮ እዩ ንኣብነት ኣብዝ ሓለፈ ኣብ 2 ጉጅለ እዮም ዝኸዱ ኣብዚ ዳሓለፈ ጉጅለ 4248 ክኸዱ ከለዉ ኣብዛ ናይ ሕጂ ግን 4299 እዮም ዝኸዱ ዘለዉ ኣብዚ ተሳታፍነት ናይተን ደቂ ኣንስትዮ 56.2% እተን ደቂ ኣንስትዮ እየን ድኸዳ ዘለዋ ዓመት ሙሉእ ትሰርሖ ስለ ዝኾነ ምስቲ ዝሓለፈ ተመክሮታት ኩሉ ካብ ዳሓራት ትሪዮም ኣለኺ እዳ ዜና ንሪኦም ኣለና ፖሊስ ትሪዮም ኣለኺ ምምሕዳር ዞባ ማእከል ሕክምና ንገዛ ርሳ ዘና ኣምቡላንስ ዝገዛ ዘለዋ ኮታ ካልኦት ዘይተጠቕሱን ብምሉኦም ዝሳተፍዎ ስራሕ ስለ ዝኾነ ወላ ሓንቲ ፀገም የብሉን ካብ ዓመት ንዓመት ከዓ እቲ ተመክሮታት እንዳኸደ ዩ ድኸይድ ንሕና ሓጉሳት ደቅና ሓጉሳት ተምሃሮና ሓጉሳት እዮም ንክዶ ኣሎ
1: ይስቅ ያቆብ በሃል ሓላፍ ምቁፅፃር ንመፅዓትን ፖሊስ ትራፊክ ዞባ ማእኸል ካብ ድሮ ፅዓናት ሕዝና ፖሊስ ትራፊክ ዞባ ማእኸል ምስ መደበራትና ኮይና ኩሉ ኣባል ፖሊስ ከም ዝሳተፍ ጌርና ብድሕነት ከምዝኸዳ እንዳተገብረ ይስርሕራ ኣለሎ ሕጂ ከዓ እዘን መፅናና ዘለዎም ኣካይን ብዙሕ ኣለዎን ፀዓቕ ኣለዎን ንሕና ተቐቢልና ንዞባ ዓንሰባ ክነርከበና ካብ ዞባ ዓንሰባ ከዓ ናብ ዞባ እንዳተቀባበሉ ብውሑስ መገዲ ናብ ሰባ ከም ዝበፅሓ ንምግባር ተዳሊና ኣለና ማለት እዩ ኩሉ ፖሊስ ትራፊክ ካብ ዞባታት ስለ ዘሎ ዓጅቡስ ካብታ መፈፀምታ ናይ ሰባ ከብፅሖም ምዃኑ ሙሉእ ተኣማሚኖም ክበፅሑ ምዃኖም ንሕብር ማለት እዩ።

ዝኸበርኩም ተኸታተልትና ናይ ሎሚ ትሕዝቶ መደማእገር ኣብዚ ተዛዚሙሎ በዚ ፀንሐ ትሕዝቶታት መደማእገር ድማ ገለ ትምህርታዊ ሓበሬታ ቀሲምኩም ክትኮኑ ተስፋ ይገብር። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ እዩ ክኸውን ምርኻብና። ክሳብ ሽዑ ሰሰናይ ብሩህ ቅነ እናበልኩ ቅድሚ ምስንባቴ ምስኹም ዝፀንሐና ሳኣላይ ሳሙኤል ዮሃንስ ከምኡ ድማ ጋዜጠኛ ሳምራይት ሊቪ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤሪቲቪ ነስክረኩም።

እቲ ኣካን ሽቕልካ መዓላ ጀኒ ተሓቑብእካ ጅና ካ እቲ ወቅቱ ተጠበየ ጅና ምን ሓሊብ እሙ ግልርከቡ ዝወጀቡ መናፍዕት እቲ ወቅቱ ረክቡ ወምን ኩሉ ህየ እማት እብራሓት ሽቕለን ሸቕያ

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: መደብ መልሲ ኣብ መስመር መደብና ንጅምር ኣለና ብቁፅርታት ቴሌፎን 12244 ከምኡውን 12247 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ዝተፈላለየ ሕቶታት ክትሳተፉ ትኽእል ኢኹም። ቴሌፎን ኣለና። ሃሎ መርሓባ፣ መደብ መልሲ መስመር መን ክብል? መርሓባ ቢል ከመይ ውዒልካ? ፅቡቅ ድምፃ ቅርብ ትሕት ኢሉ ኣሎ ውስኻ ኣብል ኢኻ ኣረ ኣብ ቀዳማይ ደረጃ ሕቶ ቁፅሪ ክንደይ? ኣብ ቀዳማይ ደረጃ ሕቶ ቁፅሪ 7 ኣራይ ናብቲ ሕቶ ክንከይድ ኢና። ኣብል ኣታክልቲ ንብርሃን ፀሓይ ናብ ፀዓት ማለት ኤነርጂ ዝልውጥሉ መስርሕ እንታይ ተባሂሉ ይፅዋዕ? ዎት ሰምዓን ኣለኻ? ኣታክልቲ ንብርሃን ፀሓይ ናብ ፀዓት ማለት እንታይ ልካኒ?
1: ፎቶሲንተሲስ።
0: ቅኑዕ መልሲ።

0: كون عملتي ابل 210 لكا
1: عراي كويس
0: توصل لها ويس كاه لك اي
1: اوه غسله غسل
0: عراي ابل توصل لي لنا اب كلاي درجه حتى اطرون دي غات مرت ابل الله اليوم مساحه تحققوا السبات ويس بين هذا الله دم سمع الله
1: دهاني وسبات الله هو
0: سبات الله عراي كان كيدنا بل نفتح التو
1: اشي عراي
0: اب حدا اكبابي ዝርከቡ ክፍልታት ሕብረተሰብ ክታበት ምስ ዝኽተቡ ዝርግሐ ናይቲ ሕማም ብክንደይ ሚእታዊት ሙሉእ ብምሉእ ደው ይብል ኣብ ሓደ ኣከባቢ ዝርከቡ ክፍልታት ሕብረተሰብ ክታበት ምስ ዝኽተቡ ዝርግሐ ናይቲ ሕማም ብክንደይ ሚእታዊት ሙሉእ ብምሉእ ደው ይብል ሀ ተስዓ ሚእታዊት
1: ዘናባ ስለይማን ሓንዲ
0: ምርጫ ኣይወዳእክዎን ኣለኹ ስምዓይ እንተን ምርጫ
1: ሃረይ ክንደይ
0: ሀ ተስዓ ሚእታዊት ለ ሰብዓ ሚእታዊት ሐ ሰማንያ ሚእታዊት መ ሱሳ ሚእታዊት
1: ሀ ተስዓ ሚእታዊት ለ ሰብዓ ሚእታዊት ሰማንያ መ ሱሳ ምሽ
0: ዋ
1: ሓንቲ ተሕግዘና ስሌማን
0: ከጉድለልካ ሓንቲ
1: ሓግዘና
0: ኣብ ተሳልሰይቲ ዘይትኾነልካ ተሓግዝ ኣዚኣ ትሕሸካ እዚኣ ምርጫ እንድያ ትዓድል ሓንቲ እያ ስለዚ ታ ውሳነ ናባኸ ኣብዚኣ ተወሲድከ
1: ሓንቲ ውደልና ርሓ ናብ ሳልሳይ ርሓ በዓልና ክንምልሰ
0: ወላ በዕልኹም ትምልሱዋ ሳልሳይ ኩለን ስሳ ሰብዓ ሰማንያ ተስዓ እንዴን ዘለዋ ስሳ ኣጉዲለልካ ኣለኹ መ ማለት እዩ ሕጂ ኣብ ተስዓን ኣብ ሰብዓ ሰማንያ ተስዓ ፈትሻታ መልሲ
1: ሰብዓ ሰማንያ ተስዓ ኣለዋ ሰብ ዶ ካሓትት ሓንሳ
0: ኣራይ ሕጉዝኻ ድ
1: ዝሕጉዝና እንደ ኣለና
0: ፅበይካ ኣለኹ ኣቤል
1: ሰብ ንሓታ ኣለና ስለይማን
0: ሕጂ ሃራይ ኣብቲ ከባቢካ ዘለዎ ድ ወይስ ካብቲ ከባቢካ ወፃኢ ክትሓት ዘለካ
1: ድሓን ምክንፍት ዶ ዕድልና
0: ዕድልካ ያ ምርጫ ስለ ዝኾነ ተሓገዝካ ወሲድካ ኣለኻ
1: በ ሰብዓ ኢልና ኣለና
0: ሰብዓ ኢልኩም ቴሌቭዥን ከፊትካ ኣለኻ
1: ከፊት ኣለዎ
0: ታ መልሲ ሳይኮነትን ምስ ብዙሕ የቕሬታ ኣቤል ሰማንያ ሚእታዊት እያ ናለሽ ኣረይ ኣቤል ካብ እምባትካ ኣላ ናብ ካልእ ደዋለ ክንሰግር ኢና ኣህለው መርሓባ መደብ መልሲ ኣብ መስመር መን ክብል ሰላም ድሓን ደ ውዒልካ መን ክብል
2: ሮቤል ተወደባል
0: ካበይ ትድብል ኣለካ ሮቤል
2: ካብ ዓዲቀይ
0: ኣብ ዓዲቀይ ኣራይ ካብ እምባትካላ ናብ ዓዲቀይሕ ከድና መሊስ ሰላም እዩ ሰላም እዩ ከመይ ላ ዓዲቀይሕ ክራማት ድሓን ዲ
2: ድሓኒ ፅቡቅ ኣሎ
0: ፅቡቅ ፅቡቅ ረኪብኩም ዲኹም ዝክልተ መዓልቲ
2: እወ ሃሪሙ ትማለ ሃሪሙ
0: ኒኦ ፅቡቅ ፅቡቅ ሓራይ ካልኣይ ደዋሊ ኢኻ ሮቤል ተወልደ ካብ ዓዲ ቀይሕ ኣቐዲመን ዝነበረ ሕቶታት መሊስካ የ ዶ
2: ፈልጠን ነረ ሰንዳ
0: ትፈልጠን ነርካ ተስፋ ንትገብር ከመን ዓይነት ሕቶ ክመፀካ ቁፅሪ ክንደይ ካ ትመርፅ ኣብ ቀዳማይ ደረጃ
2: ቁፅሪ ሓደ
0: ቁፅሪ ሓደ ሓራይ ክንከይድና ነፍቲ ሕቶ ካብዞም ዝስዕቡ ኢንተርነት ዶሜይን ናይ ሃገረ ኤርትራ ኣየና እዩ ሀ ዶት ኢኣር ለ ዶት ኮም ሐ ዶት ኦርግ መ ዶት ኣይቲ
2: እስኪ ሓን መን ድገመለ
0: ሓን መን
2: ናይ ኤርትራ ድያ ትብል ዘላ
0: እዋ ካብዞም ዝስዕቡ ኢንተርነት ዶሜይን ናይ ሃገረ ኤርትራ ኣየና እዩ
2: ዶሜይን ናይ ኤርትራ ተኮይና ዶት ኢኣር
0: ዶት

0: ቁኑዕ መልሲ h.er ዶሜን ናይ ኤርትራ ኣቤል ሚትን ዓሰርተን ኣለካ ከመይ ካትቆት ዘለካ ወይስ ኣራይ ኣካላይ ደረጃ ሕቶ ከይጀመርና እተዋ ሞቅድም ትሓግዘኒ ግን ኢልካ ከምዚ ቅድሚ ኮነት እኒኸጌርካያ ዝኾነ ዓራይ ድሓን ክንሪኦ ኢና ንኺድ ናብታ ካልኣይቲ ደረጃ እንተ ሰግር የልካ ክቅፅል የልካ ኣለካ ኣብ ካልኣይ ደረጃ ሕቶ ቁፅሪ ክንደይ
1: ቁፅሪ ክልተ
0: ሕቶ ቁፅሪ ክልተ ንኺድ ናብታ ሕቶ ኣህጉራዊ ቤት ፍርዲ ፍትሒ ማለት ኢንተርናሽናል ኮርት ኦፍ ጃስቲስ ኣበይ ተደኪኑ ይርከብ
1: ጀነቪያ ማለት ድ
0: ማለት ድ
1: ናይ
0: እንዳተጠራጠርካ ይትመልስ
1: ዳን ዕድል ኣለኒ እንዲ ዝያች ስለ ዘይኮነ
0: ኣለካ ኣለካ ዕድል ኣ
1: ጀነቪያ ምስ
0: ኣይኮነትን ኣጉራዊ ቤት ፍርዲ ፍትሒ ኣቤታ ኸውን ድዕ ኸውን እዩ ሓገዝ እንታ ቅድሚ ኾነት ዝገበርካያ ተምፃ ኣለካ ሕጂ ከምእታ ሜላ ናይ ሓገዝ ከዓ ክትፅብቕ ናትካሲ ተገምጢልካስ ንዓይ ተሓተን ኣለኻ ናረቤል ኣጀዋ ድሓን
1: ሰብ ሓፊትና ኣለና ኣህጉር ተትሕግዘና ግን
0: እቶም ዝሓተትካዮ እንታይ ኢሎም ካ ድሓን
1: ኔዘርላንድ
0: እታ ከተማ ትፈልጣ ዶ
1: እታ ከተማ እኮ ኣይትገልፅ እንድያ ግን ኔዘርላንድ እያ መስለኒ እታ ሃገር ኣበይ እንዲካ ካልካና ንኣብነት ኤርትራ ተዝኾነ ኤርትራ ምዘልና ሕጂ እዚስ መሊስናይ ና መስለኒ
0: ወዲካ በዓልካ ድምዲምካ
1: ኣብ ትሕቶ ተመርኪሰ እንድያ
0: እዋ ትሕጂ እንታይ ድዩ ኩሉ ግዜ እዚኣ ከምዚ ብዙሕ እውን ሓገዝ ተድልያስ ኣይኮነትን ቀፃሊ እዩ ድመፅእ ኣብ ማዕከናት ዜና ከም ዜና ስ ቀፃሊ ኣሎ ዘሄግ እያ ትበሃል እታ
1: ኮንቨንሽን ገለ ዝበሃል ኣሎ መስለኒ ዋዕላ ሄግ ገለ ይበሃል እዩ ከም ፈልጥ
0: እ ስለዚ ኣብ ኔዘርላንድስ ኣብ ሆላንድ እዩ ማለት እዩ ዘሄግ ኣብ ኔዘርላንድስ ማለት ኣብ ሆላንድ እዩ ዝርከብ ኣህጉራዊ ቤት ፍርዲ ፍትሒ ኢንተርናሽናል ኮርት ኦፍ ጃስቲስ ሓራይ እሞ 330 ኣለካ ሮቤል ትቕፅል ዲኻ ወይስ ኣ ክለካ
1: ትቕፅል
0: ኣራይ
1: ክሳብ ሕጂ ሓገዝካነ እንዲ ሕጂ ትሕግዘኒ ማለት
0: እዩ ኣራይ እስከ የብልካ እንዲ ዲ ሕጉዝ ሰባት ምሳኻ
1: የብለ እዩ ኣጋጣሚ ገዛ የለዎም በይነ እየ ዘለኹ
0: በይንካ ኣለካ
1: ዋ
0: ኣጆኻ ትወፀ ካ ድሓን ናብ ሳልሳይ ደረጃ ቁፅሪ ክንደይ
1: ቁፅሪ ክንደይ ዝተመርከ የለንስ
0: ሳልሳይ ደረጃ ስኻ ሕጂ በፂሕካ ካልኣይ ደዋል እንዲኻ
1: ራይ ቁፅሪ ሰለስተ
0: ቁፅሪ ሰለስተ ሓራይ እንከይድና መፍታሕቶ ንኡስ ክፍሊ ዓለም ማለት ሳብ ኮንቲነንት ብዝብል ቅፅል እውን እትልለ ሃገር መን እያ
1: ሳብ ኮንቲነንት ትበሃል
0: እዋ
1: ማለት
0: እንታይ እዮም ዝብልዋ መስለካ ከምዚ ንኡስ ክፍሊ ዓለም ይብልዋ ሳብ ኮንቲነንት ብዝብል ቅፅል እትልለ ሃገር ኣላ እታ ሃገር መን እያ
1: ቁሩብ ከኣበይ ትርከብ እዚኣ
0: እዚኣ ድኣ ሞ ይነግረካ ነ እዚኣ ዚ ከማን ቀላል እንያታ መልሲ ኣብ ሳልሳይ ስለ ዝሰርዖ እምበሪ ክልተ ዕድል ክበካ ድሓን

0: ሃገርን ከም ክፍለ ሃገር እንዲያ ዘብዘና
1: ሕጂ ክልተ ዕድል ኒኽበካ ብንኡስ ክፍሊ ዓለም ማለት ሳብ ኮንቲነንት ብዝብል ቅፅል እትልላ ሃገር መን እያ? ቴሌቭዥን ከፊትካ ኣለ ዲኻ?
0: ዎ ከፊት ኣለዎ።
1: ህንዲ እያ ምሽ?
0: ዎ ህንዲ።
1: ብኸመይ እዮም ከምኡ ኢሎማ እንተረእሳ ኮይና ተመልሲ?
0: ኣብዚ ናይ መግዛእቲ ብርጣንያ ገለ ከለዉ ኣብ 19 ክፍለ ዘመን ብኸመይ እዮም ምስ ፓኪስታን ሓዊሶም ስሪላንካ ባንግላዴሽ ገለ መስለኒ ብከምኡ ኣብ ታሪክ ሓደ ግዜ ብሓንቲ መፅሓፍ ረኪበ እየ ነይረ።
1: ቁኑዕ መልሲ ምስ መብሪ እዩ ብጣዕሚ ንፉዕ። ሸ80 ብዘይባል ሓደ ሓገዝ ወፂእካየን ማለት እዩ። እታ ከምዚ ክትብሎ ፀናዕካ እቲ ሃገረ ህንዲ ብንኡስ ክፍሊ ዓለም ብዝብል ኣፀዋውዓ ትፈለጥ እምበር ኢንዲያን ሳብ ኮንቲነንት ከምዛ ክትብሎ ኣፀናሕካ ማለት እዩ። ህንዲ፣ ባንግላዴሽ፣ ፓኪስታን፣ ቡታን፣ ማልዴቭ፣ ስሪላንካ ዝኣመሰለ ሃገራት የጠቃልል ማለት እዩ። ቁኑዕ መልሲ ሮቤል ተወልደ ካብ ዓዲ ቀይሕ ሙሉእ መልሲ ረኪብካ ኣለካ። 80 ኣብ ሞባይልካ ክነሰጋገረልካ ኢና ይቀኒየልና። ሮቤል ናብ ካልእ ቴሌፎን ክንሰግር ኢና። ሃሎ መርሓባ፣ መደብ መልሲ ኣብ መስመር። ሃሎ ሰላም፣ ድሓን ደው ኢልኪ መን ክብል መን ኢልኪ? ቅሳነት ኣረይ ካበይ ድለኽ? ቅሳነት ሃዘጋ ድምፂ ክግን ቁርብ ትሕት ኢልን ኣሎ ቅሳነት ውሰኽ ክትብል ኢኽ ድምፂ ኣራይ ሳልሰይቲ ደዋሊት ኢኺ ቅድሚ ክትፀኒሕ ሮቤል ተወልደ 80 ውሲድ ኣሎ ከም ናቱ ክትዕወቲ ተስፋ ገብር። ቁፅሪ ክንደይ ክትመርፂ ምረፂ ቁፅርታት ኣሎ ብዘይካ ሓደን ሸውዓተን ማለት እዩ ኣርባዕተ ሓራይ ምርጫ ኣለዋ እዛ ሕቶ ሓሲብ ክትምልሲ ክንከይድ ኢና ናፍታ ሕቶ ቅሳነት ካብ ሃዘጋ ምስ ቀይሕ ባሕሪ ዶብ የብላን ሀ እስራኤል ለ ዮርዳኖስ ሐ ቀጠር ሀ እስራኤል ለ ዮርዳኖስ ሐ ቀጠር ዝሕግዝ ኣለዎ ክድዮም በይኒ ኸኸ ኣረ እታ ቴሌፎን ኣቅርብተ ተበልያ ታ ሞባይል ከ ፅቡቅ ምተሰማምዕና ነራ ድምፂ ትሕትን ኣለኸ ሐ ቀጠር ቁኑዕ መልሲ ቅሳነት ካብ ሃዘጋ 110 ኣለኪ ተቐፅለ ዲኸ ኣራይ ቁፅሪ ክንደይ ቁፅሪ 3 ድምፂ ግን ናይ ትሕግዝን ኣለኺ ኣብ ካልኣይ ደረጃ ሕቶ ቁፅሪ ክንደይ ሕቶ ቁፅሪ 6 ኣራይ እንከይድና ናፍታ ሕቶ ሓቂ ወይ ሓሶት እያ ትብል ተዓድል ሓንቲ እያ ማለት እዩ። ሰብ ዝሰርሖ ብልሒ ማለት ኣርቲፊሻል ኢንቴሊጀንስ ኤኣይ ከም ዓውደ ትምህርቲ ካብ 2010 ንድሓርዩ ክተኣታቶ ጀሚሩ ሓቂ ወይ ሓሶት? ሰብ ዝሰርሖ ብልሒ ማለት ኣርቲፊሻል ኢንቴሊጀንስ ኤኣይ ከም ዓውደ ትምህርቲ ካብ 2010 ንዳሓርዩ ክተኣታቶ ጀሚሩ ሓቂ ወይ ሓሶት?

0: ቡያ ዞባ ደቡባዊ ቀይሕ ባሕሪ፣ ሰንበል ዞባ ማእከል።
1: ከርከን ወደ ሰንበል
0: እንታይ ኢልካ?
1: ምርጫ መ እንታይ ኢልካ?
0: መ ሰንበል ዞባ ማእከል።
1: ምርጫ ጥራይ ድመለያ
0: ሀ አዱሊስ ዞባ ሰሜናዊ ቀይሕ ባሕሪ፣ ለ ቆሓይቶ ዞባ ደቡብ፣ ሐ ቡያ ዞባ ደቡባዊ ቀይሕ ባሕሪ፣ መ ሰንበል ዞባ ማእከል።
1: ራይ ምርጫ ምግዳል ላትኝበ
0: አው ባበል ድምፂ
1: ምርጫ እስ ሓንቲ ተጉለለ ይክበሎ
0: ዝያዳ እሞ ፍልጥትንያ ክትከውን
1: ዝኾነ
0: ኣብታ ሳልሳይ እንዶ ትኽእል መልካ ተሓገዝ ትበፅሕ እንዲ ኣብ ዝድርእካ ዘለዎ
1: እሞ ድሓ ንድ ናብለለ
0: ኣራይ መ ኣጉዲለልካ
1: ኣናይ ሰንበት ክፅናዕ በል ክደውል ዋላ ክልስነ
0: ሰዓ ቴሌፎን እዳክፅበየካ ብዙሕ ሰብ እዩ ዘሎ ብሪካ
1: ዘላ
0: ሐዘላ ቡያ ዞባ ደቡባዊ ቀይሕ ባሕሪ
1: ቡያ ትኹን
0: ቡያ ትኹን እናተጠራጠርካ ተኣተዋ ዘለካ ትመስል ትኹን ብኸመይ ስለዚ ቡያ ኣብ ዞባ
1: ሰሜናዊ ቀይሕ ባሕሪ እዩ
0: ድርከብ መር ኣብ ደቡባዊ ቀይሕ ባሕሪ ይኮነን ቅኑዕ መልሲ ተቀዳዲብካ ግን ሓገዝ ወሲድካ ኢካ መስለኒ ሓገዝ እኮ ከምዚ በቃ ግድነታዊት ኮይና ሕጂ ሲ ኣብዚ መደብ ሲ ኣካል ናይቲ ፀወታ ኮይና ከም ባህሊ ኮይኑ ከይጀመርካስ ሓገዝ ተሓትት ኣተኣታቲኹም ደፋፊእኩም እቲኹምና መቸም ኣብኣ ተረድአካ ሰለስተን ሰላሳን ኣለካ ምስ በረከት ኣክል ተሓገዝ ስለ ዝወሰት ካ ድካ ፈሪጋ ጀዋባ 88 እኳ ካብዚኣ ተ ሓሊፍካ ኣራይ ሓራይ ካልኦት ኣብ መስመር ኣለዎ ሰምዖም ኣለዎ ተዳልዮም ኣለዎ ንዕኦም ክቕበል እየ ሲራክ ዮሴፍ 330 ይኣኽለኒ ዝወፅ ሎ ማለት እዩ ኣራይ ሃሎ መርሓባ መደብ መልሳ መስመር
2: ሄሎ ዳሓሎ ስለ
0: ከመይ ውዒልና
2: ከመይ ካዳሓለ
0: ምስ ብዙሓት ሰባት ኢኻ ዘለካ ትመስል
2: ሰለስተ ኢና
0: ሰለስተ ኣለኹም ሲራክ ዮሴፍ ኣብ 330 ኣንሳሒቡ ምስ ወፀ ሲ ሰቲርና ክትብል ፀኒዕካ ሰምዓካ ነይረ ኣራይ
2: እናተፀበና ተቋሪታ
0: ኣ ዝሓለፈ ሰሙን
2: ክልተ ግዜ ሓንቲ ግዜ ሓንቲ ቆልዓ ፍትውያን ከ ከማ
0: ታሳ ብከመይ ዳ ትረክቦ ሳልሳይ ሰሙን ከ ሕጂ ተኣቱ ዘለካ ማለት ድ
2: ዕድል
0: ፍሉይ ዕድል ኣለካ ስኻ
2: መሊስና ይ ፈልጥኢና
0: ርክብካ ኣይትፈልጥን ዝኽሉ እናትኻ
2: ዝኽሉ
0: እናተና መቀበላ ጀዋ ሓጂ ምስቶም ንሳኻ ዘለዉ ሰባት ኮንኩም ተሓጋጊዝኩም ውሰድዎን ዘን 88
2: ራይ ሰሙን
0: ኣራይ መን ክብል ኢል ሽማይ ሓተትኩን ኣለኹ
2: ኣቤል ኣቤል በየና
0: ኣቤል በየና ካበይ ካብ ኣስመራ
2: ኣስመራ
0: ኣራይ ኣቤል እውን ካብ ደንባት ካላ ከኣቲ ነይሩ ቀዳማይ ደዋሊ ይተዓወተን እምበሪ ሓራይ እሞ ኣቤል ፅቡቅ ምጅማር ግበረልካ ቁፅሪ ክንደ ካ ክትመርፅ ኣብ ቀዳማይ ደረጃ ሕቶታት
2: ስክሪን እንዲደ ይብልና ቁፅሪ ተዓተ ትብሉ ዶ
0: ቁፅሪ ክንደይ
2: ሸዓተ
0: ተሓቲታ ያ ቁፅሪ ሸዓተ
2: ቁፅሪ ሰለስተ
0: ቁፅሪ ሰለስተ ኣላ
2: ሰለስተ
0: ኣራይ ቁፅሪ ሰለስተ ምርጫ እያ ሓንቲ እያ ትዕድል ማለት እዩ ናይ ምርጫ ከም ፍሉጥ ኣብ ኣስመራ ብቀፃሊ መፃሕፍቲ ዝምረቐለን ሲነማ ሲነማ ሮማ ለ ሲነማ ካፒቶል ሐ ሲነማ ሓማሴን
2: ሮማ
0: ሮማ ሮማ ሮማ ንበዓል

0: ወለዲ እተገልግል ሓዳስ መጽሓፍ ተዘርጊሓትልኩም ኣላ። ጸሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና
1: ተመልሲናኩም ኣለና። ክቡራትን ክቡራንን ተኸታተልቲ መደብ መልሲ ኣብ መስመር ቴሌፎን ኣለና። ሄሎ መርሓባ፣ መን ክብል? ሰላም
2: ተመሪዶ
1: ሓንደውዒልካ መን ክብል?
2: ሳሙኤል ሓሰን ሳተሰኒ።
1: ሳሙኤል
2: ካብተሰነይ?
1: ካብተሰነይ ኣራይ። ንኩሎም ንሓቶም ነርና ኩነታት ናይ ክራማት ተሰነይ ከመይ ኣሎ?
2: ድሓኒ ዝመዋሎ ትማርባ ክርን ሓዲሩ
1: ፅቡቅ ኣሎ። ትማሊ ክሃርም ሓዲሩ
2: ፅቡቅ
1: ዜና እዩ ዝውን እኳ ኣራይ ፅቡቅ እሞ ቁፅሪ ክንደይ ካ ክትመርፅ ኣብ ደረጃ ቁፅሪ ሓደ ማለት
2: እዩ ሸሞንተ
1: ሕቶ ቁፅሪ ሸሞንተ ክንከይድና ናፍታ ሕቶ ስፍሓት ኣፍሪካ ክንደይ ትርብዒት ኪሎ ሜትር
2: ስፍሓት ኣፍሪካ
1: ክንደይ ትርብዒት ኪሎ ሜትር እዩ?

0: ካብ ስቱድዮ ዜና ኤሪቲ ብዕዙ ሰላምታ ናተቐበሉ ዘኽርኩም ተዓዘብትና ከመይ ኣምሲኹም ሰዓት ትሽዓ ተባሂሉ ንሎም ሮብዕ ሓሙሽተን ሓሰ ዝተዳለዉ ዜናታት ውሽጢን ወፃእን ሒዝናልኩም ቀሪምና ኣለና። ንምክታልኩም ብክብሪ ዝዕድም ፊልሞን ዞሜ ብቕንድርስተ ዜና ፍለእ ልምዓታዊ መደባት ንምሕያል ውህደታ ተግበርቲ ኣካላትን ህዝብን ክዓዝዝ ሚኒስተር ዞባዊ ምምሕዳራት ፀዊዖም ሚኒስትሪ ፍትሒ ዓመታዊ ኣኼባ ገምጋም ስራሕ ብምክያድ ኣብ ውጥን ናይ መፃእ መደባት ዘትዩ ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ሎም ረቡዕ 5 ነሓሰ ብወግዕ ፈሊሞ ጃፓን ንዞባ ኤስያ ኣብ ሓደጋ ዘእቱ ወታደራዊ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ጠንቂቓ ብደረጃ ዓለም ኣስታት 50 ሚልዮን ተወሰኽቲ ሰባት ኣብ ደረጃ ክቱር ጥሜት ክፅምበሩ ከም ዝኽእሉ ተኣሚቱ ደሴት ታይዋን ን10 መዓልታት ዝቕፅል ወታደራዊ ልምምድ ከም ዝጀመረት ገሊፃ ዝርዝር ዜና መምሕዳር ዞባ ደቡብ ባብ ዘቃንዖ መንፍቃዊ ገምጋም ስራሕ ልምዓታዊ መደባት ንምሕያል ውህደታ ተግበርቲ ኣካላት ክዓዝዝ ሚኒስተር ዞባዊ ምምሕዳራት ፀዊዑ ወኪል ኤርና ፊልሞን ትካቦ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ይስዕብ
1: ልምዓታዊ መደባት ብሓፈሻ ትሕቲ ቅርፃውን ሕርሻውን መደባት ድማ ብፍላይ ንምሕያል ውህደት ኣተግበርቲ ኣካላትን ህዝብን ክዓዝዝ ሚኒስተር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳ ፀዊዑ ብ45 ናሓሰ ኣብ ከተማ ደፈራ ብዝተቓንዐ መንፈቓዊ ገምጋም ስራሕ ምምሕዳር ዞባ ደቡብ ኣብ ዘስምዖ ቃል ሚኒስተር ዓብደላ ህዝቢ ውዳብኡን ንቕሓቱን እናበሪኹ ኣብቲ ዝሰላሰል መደባት ልምዓት እጃሙ ከበርክት ኩለን ኣካላት መንግስቲ ብቐንዱ ድማ ምምሕዳራት ብዕቱብ ክስርሓ ከም ዝግባእ ኣስሚሩሉ ኣድማዕነት ትግባረ መደባት ኣብ ምክትታልን ምቁፃርን ስራሕ ከም ዝምርኮስ ብምጥቃስ ከኣ ኩሉ በብዓውዱን መዝነቱን ግቡኡ ከበርክት ተላብዩ ሓለፍቲ ክፍልታትን ናብ ማሕደርቲ ንኡሳን ዘባታትን ናብ ዘቕርብዎ ፀብጻባት ኣብ ቀዳማይ መንፈቕ ሰፊሕ መደባት ምፍዋስ ማይ ክዑታት ምፅጋን ናይ ሓመድ ፅርግያታት ምዝርጋሕ መርበባት ኤሌትሪክ ምድጋፍ ስድራ ስዋእትን ካልእን ዘጠቓለለ ንጥፈታት ከም እትዓመ ክገልፁ ከለዉ ኣብ 7 ዓድታት ኣብ ህንፀት ዝፀንሐ ቀረብ ስርዓተ ማይ ከም እተዛዝመ ሓቢሮም ኣብቲ ፀብጸባት ዝናብ ኣዝመራ ብሓፈሻ ፎኪስን ዝርግሐ ዘይነበሩን ከም ዝነበረ ኣብ 13 መደበራት 2.2 ሚልዮን ፈልስታት ተዳልዩ ንገረብቲ ከም እትዓደለ ከምኡ ውን ምህርቲ መዓርን እንቃቁሖን ክብ ንምባል ዝካየድ ዘሎ ዕማማት ዘተባብዕ ውፅኢት ይርከቦ ከም ዘሎ በሪሁ ኣብ ማሕዳር ዞባ ደቡብ ኣቶ ሃብጣብ ተስፋፅኦም ብወገኑ ኣብ ምብራዊ ኣፃድፍን ማይ ኩዕታት ፅልማን ዝናኣድ ንጥፈታት ምዕቃብ ማይን ሓመድን ይዕመም ከም ዘሎ ብምጥቃስ ኣብ ተፅንዐ ከባቢታት ንምስፍሑ መደብ ከም ዘሎ ሓቢሩ ኣብ መወዳእታ ድማ ህንፀት መጠነ ንኡስ ዲጋታት ምፍዋስ ማይ ኩዕታት ምዝርጋሕ ኣገልግሎት ቀረብ ማይ ምህናት ትካላት ቅድመ ትምህርቲ ከምኡ ውን ምምዕባል ሕርሻዊ ንጥፈታት ካብ መደባት ካልኣይ መንፈቕ ከም ዝኾነ ኣብሪሁ
0: ናብ ካልእ ዜና ምስሰገር ሚኒስትሪ ፍትሒ ኣብ ኣስመራ ኣብ ዘቃንዖ ናይ 2 መዓልታት ኣኼባ ገምጋም ስራሕ ብምክያድ ኣብ ናይ መፃኢ መደባት ዘትዮ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳልዎ ፀብጻብ ኣሎ ግርመስቀል ገረዝጌር ከቕርቦ እዩ
2: ሚኒስትሪ ፍትሒ ብ3/4 ናሰ ኣብ ኣስመራ ዓመታዊ ኣኼባ ገምጋም ብምክያድ ኣብ ውጥን ናይ መፃኢ መደባት ስራሕ ዘትዩ ሚኒስትር ፍትሒ ፈውዚ ሃሽም ኣብ ዘስምዑቶ ቃል ሕምረት መደባትና ዝኾነ ምርግጋፅ ማሕበራዊ ልኡላውነት ሎሚ ዝተፈጥረ ሓድሽ ሓሳብ ዘይኮነ ስርዓት ኣነባብራ ህዝቢ ኤርትራ ከምኡውን ዕጥቃዊ ገድልን ናፅነት ኣብ ማሕበራዊ ልኡላውነት ዝተሰረቱ ምንባሮም ኣረዲኣ ኣብ ማሕበራዊ ልኡላውነት ዝተሃንፀ ከም ዝሰረቱ ስርዓተ ሕጊ ንታሪክ ባህልን መንነትን ህዝቢ ኤርትራ ዝውክል ብምዃኑ ህዝባዊ

0: ሕረት ኣውሒሱ ልዕልና ሕጊ ማሕበራዊ ስኒት ኩሉ መዳዊ ልምዓትን ህዝባዊ ኣመኔታን ኣብ ምድራኽ ወሳኒ ተራ ከም ዘለዎ ድማ ገሊጻ። ሚኒስተር ፈውዚያ ስዒባ ካብ ስድራ ቤት ዝጅምር ኮምሰረቱ ስርዓተ ሕጊ ነቲ ዘገልግሎ ሕብረተሰብ ማእከል ገይሩ ዝህነፅ ብምዃኑ ኪኖ ምፍታሕ ክርክራት ኣብ ምዕቃብ ማሕበራዊ ርግኣትን ስኒትን ኣገዳስነቱን ልዑል ምዃኑ በዚ መረዳእታ እዚ ሚኒስትሪ ፍትሒ ኣብ ኮምሰረቱ ስርዓተ ሕጊ ከይበኸረ ክሰርሕ ምፅንሑ ተዳሊ ዘሎ ውጥን እውን ኣብዚ መዳይ እዚ መሰረት ዝገበረ ከም ዝኾነ ሓቢራ። ኣብቲ ኣኼባ ጸብጻብ ንጥፈታት ኣብያተ ፍርድን ቤት ፅሕፈት ኣኽባር ሕግን እስትራቴጂያዊ ውጥን 5 ዓመታት ከምኡውን ምምዕባል ስርዓተ ሓበሬታን ቴክኖሎጂን ናይቲ ሚኒስትሪ ዝምልከት መግለፂ ምስ ቀረበ ተሳተፍቲ ኣብ ጉጅለታት ተኸፋፊሎም ኣብ ምህናፅ ኮም ዝሰረቱ ስርዓተ ፍትሒ ምምሕያሽ ሕግታት ምምዕባል ሰብኣውን ትካላውን ዓቕሚ ምብራኽ ንቕሓት ሕብረተሰብ ዕቀባን ምምዕባልን ቅርሲ ሕጊ ኣብ ዝብሉ ዛዕባታት ብሰፊሑ ዘትዮም። ኣብ መወዳእታ ሚኒስትር ፈውዚያ ብደረጃ ምምሕዳራት ከባቢ ተወዲቡ ዝካየድ ዘሎ ተሳትፎ ህዝቢ ብደቂቕ ተገምጊሙ ምስ ታሪክ ልምድን ክብርታትን ሕብረተሰብ ኤርትራ ዝሳነን እዋናውነት ዝለበሰን ውዳበ ብወግዒ ክእወጅ ምዃኑ ሓቢራ። ሚኒስተር ፈውዚያ ብተወሳኺ ሕግታትና ንዓና ክመስሉን ሸተታትና ከዕውቱን ምስ እዋናውነት ብምዝማድ ከም ዝስርሐሎም ሞያውን ማሕበራውን ፍልጠት ብቑዕ ተመክሮን ስነ ምግባርን ዝዓጠቐ ዝፀጋ ሰብ ንምህናፅ ድማ ኣድላይ ዘበለ ፃዕሪ ክግበር ምዃኑ ነዚ ንምስማር ኩሉ ኣባል ብቐጻሊ ንቕሓቱን ናዕበየ ንምዕዋት እዚ ውጥን እጃሙ ከበርክታዘኻኺራ።
1: ፌስቲቫል ኤርትራውያን ንብርቲ ምዕራብ ካናዳ ጽንዓትና ዋሕስና ብዝብል ቴማ ብሓደን ክልተን ናሓሰ ኣብ ከተማ ኤድመንተን ብዓቢ ድምቀት ተኻይዱ። እዚ ካብ ከተማታት ኤድመንተን፣ ካልጋሪ፣ ካስካቱን፣ ዊኒፐግ፣ ቫንኩቨር፣ ብሩክስ፣ ረጃይና፣ ቶሮንቶን ካልኦት ከተማታት ካናዳን ከምኡውን ካብ ሕብራት መንግስታት ኣሜሪካ ዝመፁ ብርክ ዝበሉ ዜጋታት ዝተሳትፎ ፌስቲቫል ባህላውን ስነ ጥበባውን መሰናድኦታት ከምኡውን ስፖርታዊ ንጥፈታትን ምርኢት ቀያሕቲ ዕንበባን ከም ብዘጠቓልል መደባት ደሚቆ ምንባሩ ትዝበፅሐና ሓበሬታ ኣፍሊጦም። ኣቦ ወንበር ሽማግለ ሃገራዊ በዓላት ኣቶ ዕቑባይ ተስፋ ስላሴ ብዘስምዖ ቓል ፌስቲቫል ኤርትራ ብምዕራብ ካናዳ እስታት 40 ዓመታት ዝቆፀረ ምዃኑ ብምጥቃስ እዚ ብራእን ፍቕሪ ሃገርን ዝፈለመ ሃገራዊ ምትእኻብ ናይ ኩሉ ኤርትራዊ ውርሻ ከም ዝኾነ ገሊፆም። ኣብቲ ኣጋጣሚ ኣብ ህልው ኩነታት ሃገር ከምኡውን ዞባውን ዓለማውን ምዕባለታት ዘተኮረ ሰሚናር ብናይ ክብሪ ዕዱም ኣቶ ኤልያስ ኣማረ ተኻይዱ። ጨንፈር ትምህርቲ ዞባ ደቡባዊ ቀይሕ ባሕሪ ኣብ ኣገዳስነት ምስፋሕ ኣገልግሎት ቅድመ ትምህርቲ ዘተኮረ ዓውደ ዘተ ብ4 ሓሰብ ከተማ ዓሰብ ኣካይዱ። ኣብቲ ኣመሓደርቲ ንኡ ዞባታትን ኣብ መሻርክቲ ኣካላትን ዝተሳትፎ ዓውደ ዘተ ሓላፍቲ ጨንፈር መምህር ፍሳሄ ኪዳነ ብዝሃቦ መግለፂ ምስፋሕ ኣገልግሎት ቅድመ ትምህርቲ ብቕዓት ትምህርቲ ብምርጋፅ ኣብ ሃገራዊ ምርምራታት ዝረአ ዝነበረ ድኻማት ንምፍዋስ ዓብ ግደ ከም ዘለዎ ብምጥቃስ ተራኮም ክዓዝዝ ወለዲ ድማ ኣብ ክሊ 4 ክሳብ 5 ዓመት ንዝርከቡ ደቆም ናብ ትምህርቲ ክልእኹ ተላብዩ። ሓላፊ ኣህዶ ቅድመ ትምህርቲ መምህር ሃይለ ማቴዎስ ብግድኡ ኣብ ርሑቕ ከባቢታት ናይቲ ዞባ ዝርከቡ ህፃናት ዕድል ትምህርቲ ንክረኽቡ ኣብ ዓመተ ትምህርቲ 2026-2027 9 ማእከላት ብምኽፋት 45 ሓደስቲ ትካላት ቅድመ ትምህርቲ ንምስራሕ መደብእ ከም ዘሎ ኣረዲኡ። ተሳተፍቲ ብግድኦም ኣብ ምጅማር ትምህርቲ ዝረአ ምድንጓይ መምሃራን ምፍትሒ ክናደየሉ ኣብ ዝሓለፈ ዓመት ዝተረኣየ ውሁድ ፃዕርታት ብዝሓየለ ክቕፅል ንጥፈታት ምቁፃርን ምክትታልን ብስሩዕ ንምክያድ ኣገልግሎት መጓዓዝያ ክፍታሕ ከምኡውን ሕፅረት መምሃራን ንምፍዋስ ብኣጋ ክሕሰበሉ ተላብዮም። ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘም ቓል ትምህርቲ መሰረት ምዕባለ ስለ ዝኾነ ህፃናት ኣብ ጉቡእ ዕድሚኦም ዕድል ንክረኽቡ መንግስቲ ንርሑቕ ገጠራት ጠመተ ብምግባር ትካላት ቅድመ ትምህርቲ ንምስፋሕ ዝገብሩ ዘለዎ ወፍሪ ንክሰምር ንቑሕ ተራ ሕብረተሰብ ወሳኒ ከም ዝኾነ ብምሕባር ኣብ ማሕደርቲ ንኡ ዞባታት ዓብ ቆላሕታ ክህብዎ ተማሕፂኑ። ኣብ ንኡ ዞባ መንደፈራ ዝነጥፉ ሲቪል ሰራሕተኛታት መንግስቲ ብ4 ሓሰብ ዝወሰዶ ተበግሶ 87 ከረፂት ደም ከም ዝለገሱ ኣብ ሃገራዊ ባንክ ደም ሓላፊ ኣገልግሎት ልግሲ ደም ኣቶ መሓር ብርሃም ሓቢሮም። ብመሰረት ውጥን ሃገራዊ ባንክ ደም ኣብቲ ንኡ ዞባ ብዓመት 2 ግዜ ናይ ሰራሕተኛታት ናይ ልግሲ መደብ ከም ዝካየድ ብምጥቃስ እቲ ናይ ሎሚ ዓመት ብወዳድብኡን ኣካይድኡን ካብቲ ናይ ዝሓለፈ ዓመታት ዝተፈለየ ከም ዝነበረ ገሊጹ። ኣደም እምበር ማሕበር ወለንታውያን ልገስቲ ደም ኣብቲ ንኡ ዞባ ወይዘሮ ኤልሳ ሃብተጽዮን ብወገና ሕብረተሰብ ብሓፈሻ ምንእስያት ድማ ብፍላይ ነዚ ናይ ሕልና ዕርፍቲ ክዝፈጥር ተግባር ክስዕብዎ ተላብያ። ለገስቲ ብዝሃብዎ ሓበሬታ ብዝትካእ ደም ዘይትትካእ ህይወት ንምድሓን ቀወምቲ ለገዝቲ ክኾኑ ዘለዎም ድልውነት ኣረጋጊፆም።

ሲቪል ሰራሕተኛታት መንግስቲ ኣብ ንኡዞማ መንደፈራ ኣብ ዝሓለፈ ወርሒ ጥሪ እውን 61 ከረፂ ደም ምልጋሶም ዝዝከር እዩ። ንወርሕን ክልተ ሰሙንን ዝቕፅል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ሎሚ ረቡዕ 5 ሓስቢ ውግዕ ፈሊሙ። ኣብቲ መኽፈት ስነ ስርዓት ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተኽላይ ሃብተስላሴ ብዘስምዖ ቓል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ካብ ግዜ ናብ ግዜ ምዕባለ ይርኢ ከም ዘሎ፣ እዚ ድማ መርኣያ ናይቲ ብደረጃ ሃገር ኣብ ዓውዲ ስፖርት ዝግበር ዘሎ ገዚፍ ወፍሩ ምዃኑ ብምጥቃስ እቲ ውድድራት ብፅፈት ክካየድ ንዝወደቡ ኣካላት ብምምስጋን ንተወዳደርቲ ሰናይ ምንዮቱ ገሊጹ። ስታፍ ጎስጓስን ሓበሬታን ሓይሊ ኣየር ኤርትራ ሜጀር ኣማኑኤል ተስፋ ገርግስ ብግድኡ እዚ ኣብ ከክልተ ዓመት ዝውደብ ውሽጣዊ ስፖርታዊ ውድድራት ብተሳትፎ 8 ጋንታታት ደቂ ተባዕትዮን ደቂ ኣንስትዮን ከም ዝካየድ ብምሕባር ኩዕሶ እግሪ፣ ኩዕሶ ሰኪዐት፣ ኩዕሶ መርበብ፣ ኣትለቲክስ፣ ቸዝ፣ ቢልያርዶን ጨመተ ተኹስን ከም ዘጠቓልል ሓቢሮም። ሜጀር ኣማኑኤል ኣስዒቡ እቲ ዕላማ ነታ ብስፖርታዊ ውድድራት ሓይልታት ምክልኻል ኤርትራ ንሓይሊ ኣየር ወኪላት ትሳተፍ ጋንታ ክንፊ ዝምግቡን ንሃገር ዝውክሉን ብቕዓት ስፖርታውያን ንምፍራይ ምዃኑ ብምጥቃስ ፍሉይ ብቕዓትን ክእለትን ክንፀባርቕ ትፅቢት ከም ዝግበር ኣረዲኡ። ኣብቲ መኽፈት ስነ ስርዓት ምሕዝነታዊ ግጥም እውን ተኻይዱ። ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ እዩ። ጃፓን ንዞባ ኤስያ ኣብ ሓደጋ ዘእቱ ወታደራዊ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ጠንቂቓ። ሰሜን ኮርያ ነዚ መጠንቀቕታት ዝሃበት ጃፓን ስራሕት ኣሜሪካ ዝኾነት ቶማሃውክ ዝተባሃለ ክሩዝ ሚሳይል ከም ዝፈተነት ብምጥቃስ እያ። መንግስቲ ሰሜን ኮርያ ነቲ ምዕባለታት ይከታተሎ ከም ዘሎ ብምጥቃስ ሃገሩ ተመሳሳሊ ስጉምቲ ክትወስድ ከም ትኽእል ኣሚቱ ኣሎ። እዚ ከምዚ ኢሉ እንከሎ ኣሜሪካ ምስ ጃፓን፣ ደቡብ ኮርያን ፊሊፒንስን ዝገብሮ ዘሎ ሓበራዊ ወታደራዊ ንጥፈታት ከተቋርጾ ሰሜን ኮርያ ደጊማ ተማሕፂና። እቲ ሓበራዊ ንጥፈታት ንፀጥታ ዞባ ኤስያ ብሓደጋ የእትዎ ከም ዘሎ ዝገለፀ ሰሜን ኮርያ ሃገራት ዞባ ግዳማዊ ምትእታው ክቃወማ ፀዊዓላ። ኣሜሪካ ቀንዲ ጠንቂ ቅልውላዊ ሓውሲ ደሴት ኮርያ ምዃና ሰሜን ኮርያ ብተደጋጋሚ ክትወቅስ ፀኒሐ። ኣብ ጃፓንን ደቡብ ኮርያን ብጠቕላላ እስታት 80,000 ወታደራት ኣዋፊራ ዘላ ኣሜሪካ ኣብተን ሃገራት ዝተረቐቐ ስርዓተ መከላኸሊ ሚሳይል ዝርከቦ ኣፅዋር ከተዋድእ ፀኒሓላ። ሰሜን ኮርያ ከተካይዶ ፅንሐት ተደጋጋሚ ፈተነታት ሚሳይል መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ዘካይዶ ዘሎ ሓበራዊ ወታደራዊ ልምምድ ምዃን እያ ትሕብር። ክስተት ኤልኒኖ ከስዕቦ ብዝኽእል ሕፅረት መሰረታውያን ጠለባት ሂወት ኣስታት 50 ሚልዮን ተወሳኽቲ ሰባት ኣብ ደረጃ ክቱር ጥሜት ክፅምበሮ ከም ዝኽእሉ ዓለማዊ ውድብ ምግብን ሕርሻን ኣሚቱ። ኣብዚ ዓመት እዚ ኤልኒኖ ክኽሰት ልዕሊ 80 ሚታዊት ተኽእሎ ከም ዘሎ ዝጠቐሰት ውድብ ብሰንኩብ ዝመፅእ ዓመት ብደረጃ ዓለም ኣብ ክቱር ጥሜት ወዲቖም ናይ ዘለዉ ሰባት ቁፅሪ ናብ ልዕሊ 274 ሚልዮን ክብክብል ከም ዝኽእል ግምታቱ ሂብሎ። ዞባታት ማእከላይ ኣሜሪካ፣ ደቡባዊ ኣፍሪቃን ገለ ክፋል ኤውሮጳን በቲ ተፈጥሮዊ ክስተት ሕልፊ ካልእ ከባቢታት ክጥቁዖ ከም ዝኽእል እዩ ዝግለጽ። ኣብ ሰፊሕ ክፋል ኤውሮጳ ተኸሲቱ ዘሎ ክቱር ዋዒ ዘስዓቡ ሓደጋታት ባርዕ መሮር ምልክታት ክስተት ኤልኒኖ ክኸውን ከም ዝኽእል ክኢላታት ይጠቕሱ። ብዘይካዚ ኣብ ማያዊ ኣካላት ተኸሲቱ ዘሎ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝተገልጸ መጠን ዋዒ ንተርእዮታት ኤልኒኖ ከም ዘምልክት ተፈሊጡሎ። ውድብ ሕቡራት ሃገራት ኣብ መፋርቅ 226 ተርእዮታት ኤልኒኖ ክኽሰት ከም ዝኽእል ምጥንቃቕ ዝዝከር እዮም። እቲ ብገምጋም ኣብ ነፍሲ ወከፍ 2 ወይ እውን 7 ዓመታት ዘጋጥም ክስተት ንመጠን ዓለማዊ ዋዒ ብልዕሊ 1.5 ዲግሪ ሰንቲግሬድ ክብከብሎ ከም ዝኽእል እዮም ክኢላታት ግምታቶም ዝህቡ ዘለዉ። ኤልኒኖ ብ 223 224 ኣብ ሰፊሕ ክፋል ዓለም ናጋጢሙ ምንባሩ ጸብጻባት ሜትሮሎጂ የረድኡ። ደሴት ታይዋን ን10 መዓልታት ከም ዝቕፅል ዝገለጸቶ ብቐጥታዊ ተኽሲ ዝተሰነየ ወታደራዊ ልምምድ ሎሚ 5 ሓሰ በጊሳ። ዕላማ ናይዚ ክሳብ 14 ሓሰ ዝቕፅል ልምምድ ናይ ምውጋእ ዓቕምን ውህደትን ሰራዊት ክብ ንምባል ምዃኑ እታ ደሴት ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ እቲ ልምምድ ንህዝባዊት ሪፓብሊክ ቻይና መልእኽቲ ዘመሓላልፍ ክኸውን ስለ ዝኽእል መልሰ ግብሪ ክትህበሉ ተኽእሎ ከም ዘሎ ይእመት። ኣካል ልዑላዊ ግዛኣታ ንዝኾነት ደሴት ታይዋን ብሓይሊ ክትፅምብራ ከም ትኽእል እተጠንቀቕ ቻይና ኣብ ከባቢታ ደሴት ተደጋጋሚ ወታደራዊ ልምምድ ከተካይድ ከም ዝፀንሐ ዝፍለጥ እዩ። ቻይና ኣብታ ደሴት ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ጸብጻባት የረድኡ። ኣሜሪካ ምስ ደሴት ታይዋን ወታደራውን ቁጠባውን ዝምድናኣ ንምምዕባል ተካይዶ ንጥፈታት ምስ ቻይና ከተፋና ጸኒሑሎም።

እስራኤል ኣብ ውሽመት ጋዛ ምቁራፅ ተኹሲ ክግበር ንዝተበፅሐ ስምምዕ ብምጥሓሳ ብትሪ ከም ዝኩንንኦ መንጎኛታት ናይቲ ስምምዕ ዝኾና ቱርኪ፣ ግብፅን ቀጠርን ሓቢራን። እስራኤል ኣብ ወሽመጥ ጋዛ ሓድሽ መጥቃዕትታት ኣበጊሳ ከም ዘላ ዝፍለጥ ኮይኑ እቲ ስጉምቲ ቅልላውቲ ወሽመጥ ብሰላም ንምዕራፍ ንዝካየድ ዘሎ ፃዕሪ ኣብ ሓደጋ ዝእቶ ምዃኑ ሰለስተን ሃገራት ወቒሰን። ወታደራዊ ውፍር እስራኤል ኣብ ወሽመጥ ጋዛ ንዞባዊ ርግኣት ዝዘርግ ምዃኑ ብምጥቃስ ድማ ባይቶ ፀጥታ ሕራት ሃገራት ኣብ ልዕሊ ፀቕጢ ክገብር ፀዊዐን። ምንቅስቃስ ሓማስ ዝርከቦም ፍልስጠማውያን ዕጡቃት ትግባረ ስምምዕ ምቁራፅ ተኹሲ ንምቅልጣፍ ዕጥቆም ከውርዱ ከም ተሰማምዑ እኳ እንተተገልፀ ብሰንኪ ወታደራዊ ተፃብኦታት እስራኤል እቲ ተበግሶ ክስጉም ከም ዘይክእል ይእመት። ምንቅስቃስ ሓማስ ጠቕሊሉ ዕጥቁ ከይውረደ ኣብቲ ወሽመጥ ኣዋፊራቶን ዘላ ሰራዊት ክትስሕቦ ከም ዘይኮነት እያ እስራኤል ትገልጽ። እታ ሃገር ኣብ መወዳእታ 2023 ወሽመጥ ወታደራዊ ወፍሪ ድሕሪ ምብጋሳ ንዝዓበየ ክፋሉ ብትሕቲ ቁፅፅራ እትያቶ ከም ዘላ ይፍለጥ። ብመጥቃዕታት እስራኤል ዛጌይቲ ልዕሊ 73,000 ፍልስጤማውያን ከም ትቐትሉን ኣማኢታ ሽሓት ከም ዝቆሰሉን ጸብጻባት ይረድኡ። ኣብ 2026 ደረጃ ዓለም ዝካየድ መጠንቀቕታዊ ወፍሪ ብሰንኪ ፀጥታዊ ቅልውላው ነቲ ዝድልዕ ቤት ከመዝግብ ከም ዘይክእል ክኢላታት ቁጠባ ኣሚቶም። ኣብ ዞባ ማእከላይ ምብራቕን ዩክሬይንን ተኸሲቱ ዘሎ ወታደራውን ፀጥታውን ኩነታት ቀንዲ ጠንቂ ናይቲ ንግዳዊ ምንቁልቋል ከም ዝኾኑ እዩ ዝግለጽ ዘሎ። ብዘይካዚ ልዑል መጠን ቀረፅ ንግዳዊ ክርደናን በይናዊ እግዳታት እውን ኣሉታዊ ተርኦም ክፃወቱ ከም ዝኽእሉ ግምታት ኣሎ። ኣብ 2025 መጠን ቀጥታዊ ዓለማዊ ወፍሪ ንስቲ ናይ ቅድሚ ዓመት ክነፃፀር ከሎ ብ600ታዊት ከም ዝወሰኸ ጸብጻባት ውድብ ሕቡራት ሃገራት ሓቢሮም። ኣብ ዝሓለፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግመት ቀጥታዊ ወፍሪ ከም ተኻየደ ዝተቐስቶም ጸብጻባት መጠን ቀጥታዊ ወፍሪ ኣብ ምዕቡላት ሃገራት ብ11 ሚእታዊት ኣብ ምዕባል ናይ ዝርከባ ድማ ብ2 ሚእታዊት ከም ዝዓበየ ይረዲኦም። ፍርያት ቴክኖሎጂ፣ ፍርያት ፀዓት፣ ፍርያት ኢንዱስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተኻየደሎም ምንባሮም ይዝሕበር። ይኹን እምበር እቲ ዝተመዝገበ መጠን ዕብየት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻኢሉ ኣሎ። ኣብ ዝሓለፈ 30 ዓመታት ብደረጃ ዓለም ኣሰካፊ ተባሂሉ ዝተገልፀ ብርሰት ዕምባባታት ባሕሪ ከም ተመዝገበ ጸብጻባት ኣከባቢ ሓቢሮም። ኣብዚ ዝተጠቕሲ ዓመታት ብገምጋም 50 ሚእታዊት ካብ ዕምባባታት ባሕሪ ዓለምና ከም ዝበረሰ ዝተገሊጹ። ጠንቂ ናይቲ ኣከባብያዊ ብርሰት ክሊማዊ ነውፂ ዘንቀሎ ዘይንቡር ወሰኺ ሙቐት ማያዊ ኣካላት ምዃኑ ዝሓበሩ ክኢላታት ኣብ ህይወታዊ ብዙሕነት ውቅያኖሳትን ባሕርታትን ከቢድ ሃስያ ከም ዘውረደ ረዲኦም። ኣብ 2024 ምስተርእዮ ክሊማዊ ክስተት ኤልኒኖ መጠን ሙቐት ማያዊ ኣካላት እቲ ዝለዓለ ምንባር ዝተቐስቶም ክኢላታት ኣብዚ ዓመት እዚ ተመሳሳሊ ክስተት ክስዕብ ከም ዝኽእል ይእምቱ። ኣብ ኣውስትራልያ ዝርከብ ደረጃ ዓለም ዝሰፍሐ ዕምባባታት ባሕሪ ዝርከቡ ኣከባቢ ሕልፊ ካልእ ከም ተሃስየ ይግለጽ ኣሎ። ብርሰት ዕምባባታት ባሕሪ ንምክልኻል ዝተዋሃደ ስጉምቲ ክውሰድ ሕቡራት ሃገራት ክጽውዕ ጸኒሕ ኣሎ። ዜናታት ምዝዛም ኣርእስቲ ዜና ክድግመልኩም። ልማዓታዊ መደባት ንምሕያል ውህደታ ተግበርቲ ኣካላትን ህዝብን ክዕዝዝ ሚኒስተር ዞባዊ ምምሕዳራት ፀዊዑ። ሚኒስትሪ ፍትሒ ዓመታዊ ኣኼባ ገምጋም ስራሕ ብምክያድ ኣብ ውጥን ናይ መጻኢ መደባት ዘትዩ። ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ሎሚ ረቡዕ 5 ነሓሰ ብወግዒ ፈሊሙ። ጃፓን ንዞባ እስያ ኣብ ሓደጋ ዘእቱ ወታደራዊ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ጠንቂቓ። ብደረጃ ዓለም ኣስታት 50 ሚልዮን ተወሰኽቲ ሰባት ኣብ ደረጃ ክቱር ጥሜት ክጽንበሩ ከም ዝኽእሉ ተኣሚቶ። ደሴት ታይዋን ን10 መዓልታት ዘቕፅለ ወታደራዊ ልምምድ ከም ጀመረት ገሊጻ። ነሳዕት እዚ ዝተዳለወ ዜናታት ተዛዚሙሎም ዝተረፍ ምግባትና ንሓድገኩም ብወገነይ ሰናይ ምሸት።

0: ወግሒ ጸብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ የብሎምን ናትና እዩ ክንመልሶ ኢና ኢሎም እናፈከሩ፣ በንጻሩ ድማ ናብ ቀይሕ ባሕሪ ካብ ምኻድ ቀይሕ ባሕሪ ናብ ኢትዮጵያ ከም ዝመጽእ ምግባር ዝብል ሓድሽ ማይ ዘይጸዓመ እማመ ሒዞም ቀሪቦም ኣለዉ።
1: የባህር በር ለማግኘት ኢትዮጵያ ወደ ባህር ከምትጓዝ ለምን ባህሩ ወደ ኢትዮጵያ ኣይመጣም የሚሉ ኣማራጮች ይሰማሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመጽእ ዝብሉ ኣማራጺታት ይስምዑ እዮም። ናብ ገምገም ቀይሕ ባሕሪ ካብ ምኻድ ንባሕሪ ብመስረብ ጌርካ ምምፅኡ ዝብል ኣማራጺታት ዝቕርቡ ምሁራት ኣለዉ። እዚ ማራፂ እዚ ክሳብ ክንደይ ክዕወት ይኽእል?
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ነቲ ዝሓልምዎን ዝብህግዎን ቀይሕ ባሕሪ ብኸመይ ከም ዝውንንዎን ንጹር መንገዲ የብሎምን። ዝጭበጥ ሕጋዊ መርትዖ ስለ ዘይብሎም ሓንሳብ ብሓይሊ ካልእ እዋን ድማ ብሕጊ ብእንካን ሃባን ብታሪኽ ብጂኦግራፍ ብበዝሒ ህዝቢ ብልማኖ ወዘተ እናተባህለ ተጋላባጥን ሓድሕዱ ዝጋጮን እማመታትን ሓሳባትን ይቕርቡ።
1: ኢትዮጵያ በታሪክ አጋጣሚ የባህር በር ባጣችባቸው ዓመታት ሁሉ ዳግም መተንፈሻ ለማግኘት በህግ
0: ኢትዮጵያ በታሪካዊ አጋጣሚ አፍደገ ባህሪ ካብ ሰአነትሎም ዓመታት ዳግማይ መተንፈስ ንምርካብ በሕጊ ብዲፕሎማሲ ብእንካን ሃባን በኢኮኖምን ብዙሓት ሓሳባት ቀሪቦም ኣለዉ። ካልእ ድማ ምህንድስናዊ ኣማራፂ እዩ። ከምቲ ግብፃውያን መትረብ ስዌዝ መሬት ኩዒቶም መትረብ ብምድላው ዝገበርዎ ነቲ ባሕሪ ስሒብካ ናብ ኢትዮጵያ ክኣቱ ይከኣል እዩ ዝብል ምህንድስናዊ መፍትሒ እዩ።
1: እንደ ግብፁ ስዊዝ ካናል መሬት ቆፍሮ ቦይ በማበጀት ባህሩን ወደ ኢትዮጵያ ስቦ ማስገባት የሚል የኢንጂነሪንግ መፍትሄ።
2: ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካልላል። ስለዚህ ከዛ ውስጥ በኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው?
0: 1000 ኪሎ ሜትር ገምገም ዘለዎ ቀይሕ ባህሪ ንብዙሓት ሀገራት ይዋስን። ካብ ደቡብ ኢትዮጵያ ክንደይ ዝኣክል ርሕቀት እዩ ዘለዎ? ኣብ ኣርባዕተ ቦታታት 34 43 54 ከምኡውን 63 ኪሎ ሜትር ርሕቀት ኣለዎ። ንሕና መስረብ ክንሰርሕ ከለና ኣብታ ፀበበት ቦታ ኣብ 34 ኪሎ ሜትር ኢና እንመርፅ። ነቲ 34 ኪሎ ሜትር ሰብ ዝሰርሖ መትረብን ወደብን እንተደኣ ተዃዒቱ እቲ ወደብ ኣብ ውሽጢ መሬት ኢትዮጵያ ክስራሕ ይከኣል እዩ። እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
2: ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል። ከተገነባ በኋላ ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው፣ በሌላ አባባል ማለት ነው።
3: ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር ወይም እስከ ቀይ ባህር አካባቢ ያለውን ብንቆፍር ምን ውጤት እናገኛለን?
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዐት ውፅኢቱ ከመይ ክኸውን? ክሳብ ዓሰብ ክሳብ ቀይሕ ባሕሪ ንምኩዓት ቁመቱ፣ ዕምቆቱ፣ ስፍሓቱ ክንደዩ ክኸውን ኢልና ካብ መበገስ ሓሳባት ተመርኪስና ፅንዕናዮ። ካብ ዓሰብ ሰመራ ክሳብ ቱጀራ ዝኸይድ መስመር እዩ። ኣብ ሶማል ናትና ዝነበረ ዙቤ ዝበሃል ወደብ ኣሎ። ብኡ እውን ከም ኣማራፂ ክንጥቀም ንኽእል ኢና። ኩሎም ካብ 71 ኪሎ ሜትር ይሓልፉን እዮም።
3: ጠቃሚ እንደ ኣማራጭ ልንጠቀም እንችላለን ከሚለው ኣንጻር ነው። ሁሉም ግን ከ71 ኪሎ ሜትር በላይ ኣይወስዱም። ከአፋር ወደ ቀይ ባህር አካባቢ ስንሄድ 71 ኪሎ ሜትር ይሄዳሉ። እነኛ 71 ኪሎ ሜትር ሂደን
0: ካብ ዓፋር ናብ ቀይሕ ባሕሪ 71 ኪሎ ሜትር ምስ ጓዓትና ዕምቆቱ 150 ጎኑ 180 ሜትሮ ስፍሓት ክህልዎ እዩ። ንዕኡ ኩዒትና ማያት ቀይሕ ባሕሪ ክነምፆ ንኽእል ኢና። ወደብ ፈጢርና ማለት እዩ።
3: የቀይ ባህርን ውሃ ማምጣት እንችላለን። ወደብ ፈጠርን ማለት ነው። አሁን ቀይ ባህር ውሃውን ያንን ቆፍረ ካመቻቸለት
0: ንቀይሕ ባሕሪ ከም መትረባት ስወፅን ፓናማን ኩዒትና ነቲ ማይ ከም ዝመፅእ ንገብሮ። ወደብ ፈጢርና ማለት እዩ። ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና።
3: ምፅዋዕ ንመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: በዞም ልሂቃን ብዛዕባ ዝቀረበ መፅናዕቲ ቅድሚ ምዝራብና ተኸታተልቲ ስርዓታትን ሰብ ፍሉይ ረብሓን ኢትዮጵያውያን ነዝልዒሎሞ ዘለዉ ወፈራ ምውናን ቅይ

0: ባሕሪ ብዘይካቶም ፈሊጦም ፀመሙ ሕጋውነትን ሓቅነትን ከምዘይብሉን ከምዘይዕወትሉን ኣፀቢቖም ይፈልጥ እዮም። እዚ ኩሉ ዓወድ በድን ምዕልባጥን ድማ ኮንዶኾን ንዕወት ዘንቀረ ዳኣ እምበር ብሕጊ ይኹን ብሓይሊ ብፍጹም ከምዘይሰልጦም በዞም ፕሮፌሰራትን መሃንድሳትን ቀሪቡ ዘሎ ምህንድስናዊ ሓሳባትን ኣማራፂታትን ሓደ መርኣያ እዩ። እዞም ልሂቃን ከምቲ ግብፃውያን ዝገበርዎ ብምባል እዮም ኣብነታት ዘቕርቡ ዘለዉ። እንተኾነ ናይ ግብፃውያንን በዞም ኢትዮጵያውያን ዝሕለም ዘሎ ሓሳባትን ፈጺሙ ዘራኽብ የብሎን። ግብፃውያን ንመትረብ ስዌፅ ኣብ መሬቶምን ኣብ ማያቶምን እዮም ሃኒፆምዎ። እዞም ዝሓልሙ ዘለዉ ጎረባ ብትናኸ ኣብ መሬት መን እዮም መትረብ ክኩዕቱ፣ ማያት መን ስሒቦም ብመሬት መን እዮም ክሕልፍዎ። ከምቲ ቅጻሊ ዝምድርዎ ገማግም ቀይሕ ባሕሪ ዝውንንዎን ዝብፅሖም እንተ ደኣ ኮይኑ ንቀይሕ ባሕሪ መትረብ ክዒቶም ናብ ግዛኣት ኢትዮጵያ ከም ዝኣቱ ምግባር ዝብል ሓሳብ ከ እንታይ ኣድልዮም? ባሕርን ኣፍ ደገ ባሕርን ይብፅሓናይ ንምባል ብመራሕትን ሓለፍትን ጉጅለ ብልፅግና ዘይተፋሕሪ ጉድጓድ የለን። ፈራሕ ዓሰርተ በስሉ ብታሪክ ጂኦግራፍ ስነ ህዝብን ኣልዒሎም ወነንቲ ከም ዝነበሩን ከም ዝግብኦምን ክማጎቱ ይፍትኑ። ብሔረ ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፈር ኢትዮጵያዊ ይብሉን ኣለዉ። ነቶም ኣብ ውሽጢ መግዛእታዊ ዶብ ኣብ ገማግም ደቡባዊ ቀይሕ ባሕሪ ዘለዉ ኤርትራውያን ብሔረ ዓፋር ከይተረፈ ኢትዮጵያውያን እዮም ክሳብ ምባል በፂሖም ኣለዉ። ክትበልዓ ዝደለኻ ባ ጉንባሕ ዛግራያ ትብላ እዩ እቲ ነገር።
1: ይሄ የምታዩት የአፋር ትሪያንግል ይባላል።
0: እዚ ትርእይዎ ዘለኹም ስሉስ ኩርና ዓፋር ማለት ዓፋር ትሪያንግል ይበሃል። ደቂ ዓፋር ኣብ ጅቡቲ ኢትዮጵያን ኤርትራን ኣለዉ። ብስነ ህዝቢ ማለት ዲሞግራፊ እንተዘርኢኹሞ 1.5 ሚሊዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኢ ተኸልኪሉ ኣሎ።
1: በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ።
2: ከአሰብ ጀምሮ መቀነቱን ተከትሎ እስከ ዳህላክ ድረስ የአፋሮች መሬት ነው።
0: ካብ አሰብ ክሳብ ዳህላክ ናይ ደቂ ዓፋር መሬት እዩ። ከም ግደ ሓቂ ኤርትራ ዕፅውቲ ማለት ላንድ ሎክ ክትከውን ዘለዋ እምበር ደቂ ዓፋር ኣይኮኑን።
2: እንደውም ሎክ ላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
3: በጣም ቅርበት ያለው እኛ በደንብ የምንፈልገውን ነገር በቶሎ
0: ኣዝዩ ዝቐረበ ንሕና ብእንደልዮ ብቕልጡፍ ክበፅሓና ዝኽእል ዓሰብ እዩ። ዓሰብ ድማ ብታሪክ ናይ ኢትዮጵያ ሱልጣናት ኣዳል ዝቆፃፀርዎ እዩ ዝነበረ። ብሙሉእ ገማግም ቀይሕ ባሕሪ እንተላይ ናይ ኤርትራ ብሙሉእ ዝቆፃፀርዎ ኣዳላውያን ዝበሃሉ ደቂ ሓፋር እዮም።
3: ዘ ሆል ኮስት ላይን ኢንክሉዲንግ ኤርትራን ኮስት ላይን በሙሉ የሚቆፃፀሩት ኣዳሎች ኣዳል የምንላቸው የአፋር ህዝብ ማለት ነው።
0: 1.5 ሚሊዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኡ ተኸልኪሎም ኣለዉ ዝብል መግለፂ መራሒ ብልፅግና ዓፋር ይኹኑ ካልኦት ብሄራት ይብዝሑ ይውሓዱ፣ ብተፈጥሮ ይኹን ብሕጊ ኢትዮጵያ ትበሃል ሃገር ትኹን ብሄራታ ቀደም ይኹን ሕጂ ቀይሕ ባሕሪ ኣይምልከቶምን እዩ። መራሕቲ ብልፅግና ምፅኦሞ ዘለዉ ምጉት ንኣህጉራዊ ሕጊ ዝጻረር ኣህጉራዊ ዶባት ሃገራት ዘዘናብልን ንሰላም ምርግኣትን ቀርኒ ኣፍሪቃ ዝዘርግን እዩ። ቅድምታ ኢትዮጵያ ተባሂላ ኣብ መበል 19 ክፍለ ዘመን ዝቆመት ሃገርን ኤርትራ ብመልክዕ ፌደሬሽን ብኢትዮጵያ ክሳብ እትጉበጥን ዓሰብ ካብ መሳፍንትን ሃፀያትን ኣቢሲንያ ነፃ ኮይና ብሱልጣናት ደቂ ዓፈር ትመሓደር ዝነበረት፣ ምስ ምእታዊ ኢጣልያውያንን ምሕንጻፅ መግዛእታዊ ዶባትን ድማ ኣካልታ ብ1890 ዶባታ ዝተነፀረ ኣብ ውድብ ሕቡራት ሃገራት ግዝእቲ ኢጣልያ ሃገር ኤርትራ ተባሂላ ናይ ዝተሰሜት ሃገር ወደባዊት ከተማያ ነይራ። ብ1991 ድማ ከም ኩሉ ክፋላት ኤርትራ ብኸቢድ መስዋእት ህዝቢ ኤርትራ ካብ መግዛእቲ ኢትዮጵያ ሓራ ኮይና ኤርትራዊት ወደባዊት ከተማ ኮይና ትቕጽላላ። እዚ ኩሉ ብዛዕባ ዓሰብ ብኢትዮጵያውያን ዝቕርብ ዘሎ ዓጀውጀው ቅንጣብ ሓቅነትን ሕጋውነትን የብሉን።
4: 1300 ኪሎ ሜትር የቀይ ባህርን ኮስት በተን በተንም ብለው ቢሆን አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች።
0: ወላኳ ፋህ ዝበሉ እንተኾኑ ን1300 ኪሎ ሜትር ገማግም ቀይሕ ባሕሪ ደቂ ዓፋርዮም ዝነብርዎ፣ ኣብ ኤርትራ ጅቡቲ ክሳብ ፖርት ሱዳን ዓፋርዮም ዝነብርዎ። እዛ በዓልቲ ስልጣን ብልፅግና ተወላዲት ኢትዮጵያ

0: ዓፋር ባህሊት እያ። ጂኦግራፊን ስነ ህዝብን ሃገራ ዘይፈለጠት ብዛዕባ ገማግም ቀይሕ ባሕርን ህዝቡን መን ኣበይ ከም ዝነብር ህዝቢ ኣኪባ ተስተምህራላ። ኣብ ኤርትራ ኣየናይ ብሄር ኣበይ ይነብር ሕቶ ኣይኮነን፣ ኣብ ዝመረጾ ብዝደለዮ መንገዲ ይነብራሎን ክነብር እውን እዩ። ከምቲ ናቶም ብብሄር ቋንቋን ሃይማኖትን ዝተሃናኾት ህዝቢ የብልናን። ንኣፍልጦኣን ኣፍልጦቶም ብጌጋ ተስተምህሮም ዘላ ግን እቲ ዝተጠቐሰ ንውሓድ ገማግም ቀይሕ ባሕሪ ኤርትራ ብሄረ ዓፋር፣ ብሄረ ራሻይዳ፣ ብሄረ ሳሆ፣ ብሄረ ትግራን ካልኦት ብሄራትን ዝሓቆፈን ብሓባርን ብስኒትን ዝነብርዎን ምዃኑ ክትፈልጦ ዝግባእ ሓቂ እዩ።
1: እንደዛ ተበትነው ግን የኢትዮጵያ ኬዝን ኢትዮጵያዊ ነኝ ካልክ በቂ ነው።
0: ወላ እኳ ፋሕ ዝበሉ እንትኾኑ ኢትዮጵያዊ የምባል እኹል እዩ። ካብ ፖርት ሱዳን ክሳብ ራስ ዱሜራ ዘሎ ማሕበረሰብ ዓፋር ሓያል ሓላዊ ዶብን ንኢትዮጵያውነት ክብሪ ዝህብን እዩ።
1: ጠንካራ እንደሆነን አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው። በዛ አካባቢ
2: ከዳህላክ ጀምረ ከምጽዋ ጀምረ እስከ ታጆራ ድረስ ያለውን ከ1000 ኪሎ ሜትር በላይ ያለውን
0: ካብ ዳህላክ ክሳብ ምጽዋዕን ታጆራን ዘሎ 1000 ኪሎ ሜትር ገማግም ባሕሪ ብዘይካ ህዝቢ ዓፋር ካልኣኡ ዝነብር ህዝቢ የለን። ደቂ ዓፋር ጥራያም ዝነብርዎ
2: ቀይ ባህር ጥራፍ መመሃል ሌላ ማንም ማህበረሰብ ሳይኖር ዓፋር ብቻ ነው መኖርበት በዛ ጠረፍ ላይ።
3: ቀደም ብሎም በአፄ ምኒልክ ጊዜም ቢሆን
0: ኣቐዲሙ ኣብ ጊዜ ሃፀይ ምኒልክ ሃፀይ ሃይለ ስላሴን ኢህኣደግን ኣብ ኢትዮጵያ ኣብ ልዕሊ ዝካየድ ፖለቲካዊ ምንቅስቃሳት ሓያል መርገፂ ዝነበሮ ህዝቢ እዩ።
3: ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው።
0: እዚ ሰብኣይ ናይ ብሓቂ ኣንፈቱ ስሒት ኣሎ። ታሪክ፣ ፖለቲካ፣ ውትድርና ይተሓዋወሰሎ። ብዘይ ካብ ኢትዮጵያ ኣብ ካልእ ዓፋር ዝበሃሉ የለውን ይብላሉ። ንምዃኑ ንኤርትራን ህዝባን ክወርር ኣንቂሉ ኣገልጋሊ ልኡኽ ስርዓት ብልፅግና ከምዚ ምዝራቡ ዘገርም ኣይኮነን። ንኣይተ ጻድቃን ናሓቶ ግን ኣሎ። ሃፀይ ምኒልክ ኣብ ዘመኑ መዓስ እዋን ምስ ህዝቢ ዓፋር ርክብ ዝነበሮ? ምኒልክ ንደንከልን ዓሰብን ከ ረጊፅዎ ይፈልጥ ድዩ? እቲ መልሲ ኣይፋልን ድዩ። ሃፀይ ምኒልክ ግዛኣት ኢጣልያን ዝነበረት ኤርትራን ገማግም ባሕራን ከይረግፅ ምእንቲ ብ1889 ኣብ ውጫለ ዝተገብረ ውዕል ነዚ ሕጂ ተሓዋውሶ ዘሎ ታሪክ እኹል መልሲ እዩ። ዝጠፈሸ ነጋዳይ ናይ ቀደም መራግብቱ ይፍትሽ ዝብል ምስለ ኣበዋት ንህሉ ኣካይዳ ስርዓት ብልፅግና ዘነፅር እዩ። ባሕሪ ብፃሓናይ ንምባል ዘይተንከፍዎ ርእስቲ የለን። ናይ መወዳእታ መጣልዒት ኢሎም ዝሓሰብዋ ደቂ ዓፋሪና ዝብሉ ተረፍ መረፍ ስርዓት ደርግን ተኸተልቲ ብልፅግናን ከምኡ ውን ዓለም ዝጠለመቶም ጀነራላት ኢና ዝብሉ ኣኻኺቦም ዓፋር እትብል መዝሙር ክኸስዋ ይረአዩ ኣለዉ።
3: ዓፋሮች ቦርደር የላቸውም። ኣነ ብዙ ጊዜ ከነሱ ጋር ስለቆዮ
0: ዓፋር ዶብ የብሎምን። ኣነ ብዙሕ ጊዜ ምስኦም ስለ ዝነበርኩ ሓደ ዓብ ቀቢላ ካብ ኣፅቢ ውርድ ኢሉ ከነባ ወይ ድማ ፈረስ ድገ ኣብ ዝበሃሉ ቦታታት ትረኽቦ ካብኡ ሓሊፍካ እውን ካብ ቡሬ ክሳብ ኢራፋይለ ካብ ኣውሳ ክሳብ ዓሰብ ይርከቡ። ኣብ ዘካይድዎ ናይ ንግዲ ምንቅስቃስ ኣብ ምዓፋር ዶብ ዝበሃል የለን፣ ከም ዝደለይዎ ይረኸቡን ይነግዱን።
3: ይሄ ቦርደር ኣርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት።
0: ኣብ ገማግም ባሕሪ ዘለዉ ብሔር ዓፋር ይኹኑ ኣብ ካልኦት ከባቢታት ዝነብሩ ኤርትራውያን ነቲ ካብ ጊዜ መሳፍንትን ሃፀያትን ጀሚሩ ክሳብ ዕለተ ናጽነቱ ብኢትዮጵያውያን ገዛእቲ ኣብ ልዕሊኡ ዝተፈጸመ ኣሬሜንነት፣ ግፍዒ፣ ዝምታ፣ ምጽናት ዓሌት ረሲዑ ንኢትዮጵያ ክብሪ ዝህብ ኤርትራዊ ኣሎ ኢሎም ምእማኖም ዘስደምም እዩ። ትማሊ ብሰንኪ ገዛእቲ ስርዓታት ኢትዮጵያ ህዝቢ ዝተሰከሙ ኣድራዕ ዝወግአ እንተረስዐ ዝተወግአ ግን ኣይርስዕን እዩ እቲ መልሱ። ህዝቢ ዓፋር ንመሳፍንትን ሃፀያትን ኣቢሲንያ መሬቱ ዘየድፈረ ኣብ ግዜ ፖለቲካውን ብረታውን ቃልሲ ህዝቢ ኤርትራ ብኣብነት ዝጥቀሱ ሓያላት መራሕትን ተቓለስትን ዘፍረየ ነቶም ምእንቲ ናጽነት ሃገሮም በረኻ ዝወፈሩ ጀመርቲ ሰውራ ኤርትራ ህዝባዊ ሓይልታት ኣብ ከርሱ ዓቂቡ ዝተኸላኸለ ኣብ ጉዕዞ ቃልሲ ንናጽነት ምስ ኤርትራውያን ኣሕዋቱ መስዋእቲ ዝኸፈለ ሕጂ እውን ዘይከም ሕልሚ ሰበ ስልጣን ብልጽግና ንሉኣላውነት መሬቱን ባሕሩን ብትብዓት ዝከላኸል ዘሎ ኤርትራዊ ህዝቢ እዩ። ርሑቕ ከይክርና ኣብ ቅድሚቶም ኣብ ሓምሳታት መሰልና ረጊፆም ዝጓዓፀፁናን ዝጠለሙናን ውድብ ሕቡራት ሃገር

0: ባትን ማሕበረሰብ ዓለምን ዳግማይ መሰልናን ናፅነትናን ብድምፅና ዝዘራዕናሉን ረፈረንድም ኢትዮጵያዊ ስምዒት ኣለዎ ዝበሃል ዘሎ ህዝቢ ዓፋር ዝረኣየዎንን ውፅኢት ምርጭን ድማ ንሓሶታትን ሕልምን ሰበ ስልጣን ብልፅግናን ዕሱባቶምን ህያው ኣብነት እዩ
1: ክነሃርኣለዋ መረቶም ሰነታ ክነሃርኣሉ ነገድህታን ፍርሰታ ኣሳኩ ወዲር ዓለም ዱሮ ተህዮልቱ ዱርሚ ከዳእ ምነታህያላ ክልዮ ለእኖ ፍርሰት ንምገድኪ ፍርሰት መደ ዱራ እየን ኣልፍርሰ ኢና ዳህበት ላ ተርጃዕ ኣነ ፍርሰት ዮልቱ ዱረሂ ኣወካ ሰዒዲ ፈርሓናይ ፈራሓ ቅያስ መሊ ማሉ ክተይሴ ወላ ንሙ ሓያተካይ ተይሴ ሓያተ ኣብለ
2: ኩሉም ኢትዮጵያ ውስጥ ያሉ ጎሳዎች የባህር በራ
0: ከምዞም ኣብ ኢትዮጵያ ዘለዉ ኣብ ካልኦት ሃገራት ዘለዉ ቀቢላታት ወይ ብሄራት ኩሎም ኣፍ ደገ ባሕሪ ኣለዎም። ኣብ ካልእ ዘለዉ ሶማላውያን ኣብ ህንዳዊ ውቅያኖስ ኣፍ ደገ ባሕሪ ኣለዎም። ናትና ሶማላውያን ግን ኣፍ ደገ ባሕሪ የብሎምን። ኣብ ኢትዮጵያ ዘለዉ ደቂ ዓፋር ኣፍ ደገ ባሕሪ የብሎምን። ኣሕዋቶም ግን ቀይሕ ባሕሪ ኣለዎም። ኣብ ኢትዮጵያ ዘሎ ኦሮሞ ባሕሪ የብሉን። ኣብ ኬንያ ዘሎ ግን ኣፍ ደገ ባሕሪ ኣለዎ።
3: ጅቡቲ ያለው ሶማሌ ግን ቀይ ባህርን ኣክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም።
0: ኣብ ጅቡቲ ዘሎ ሶማላዊ ቀይሕ ባሕር ኣለዎ። ኣብ ሶማልያ ዘሎ ሶማላዊ ቀይሕ ባሕርን ህንዳዊ ውቅያኖስን ይውንን። ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
3: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: እዞም መራሕትን ልሂቃንን ስርዓት ብልፅግና ኣበየናይ ዓለም ከም ዝነብሩን ኣበይ ከም ዝተማሃሩን ዘገርም እዩ። ኣብ ሶማል ዘሎ ሶማላዊ ባሕሪ ስለ ዘለዎ ኣብ ኢትዮጵያ ዘሎ ሶማላዊ ባሕሪ ክህልዎ ኣለዎ ዝብል ስነ መጎት ብልፅግና ብኸመይ ክግለጽ? ከም ኣባህልኦም ልኡላውያን ሃገራት ክፈርስ ኣለዎን። ኣብ ክልተ ጎረባብቲ ሃገራት ዝርከብ ናይ ሓደ ብሄር ህዝቢ ዶባት ፈሪሱ ክተሓወስ ኣለዎ፣ ዶባት ክህሉ የብሉን ማለት እዩ። ከም ስነ መጎት ስርዓት ብልፅግና ኣብ ካልኦት ሃገራት ዘሎ ብልጫታት ኩሉ ግድን ኣብ ኢትዮጵያ ክህሉ ኣለዎ። ንመራሕትን ልሂቃንን ስርዓት ብልፅግና ኣነፂርካ ክግለጸሎም ዝድለ ኣብ ኢትዮጵያ ዘለዉ ሶማላውያን ኦሮሞን ዓፋርን ኣፍ ደገ ባሕሪ ንኽረኽቡ ካብቲ ተዓፂኦሞ ኣለዉ ዝበልኩሞም ናይ ኢትዮጵያ ዶባት መሬቶም ሒዞም ኣፍ ደገ ባሕሪ ናብ ዘለዎም መሰልቶም ኦጋዴን ናብ ሶማል፣ ኦሮሞ ናብ ኬንያ፣ ዓፋር ናብ ኤርትራ ወይ ጅቡቲ፣ በኒሻንጉል ምስ ግድብ ኣባይ ናብ ደቡብ ሱዳን ክፅምበሩ ኣለዎ ማለት እዩ። እዚ ብመራሕትን ልሂቃንን ስርዓት ብልፅግና ዝቐርብ ዘሎ ዘይቁሩዒ መግለፂታት ነቲ ንዶባት ሃገራት ዝምልከት ብ1964 ብሕብረት ኣፍሪቃ ኣብ ዋዕላ ካይሮ ዝጸደቐ ሕጊ ዝጻረርን ዞባዊ ህውከትን ቀውስን ዝፈጥርን እዩ። ከም መግለፂኦም እቲ ብፀቕቲ ኣሜሪካን እንግሊዝን ብ1948 ናብ ኢትዮጵያ ዝተፀንበረ ኦጋዴን ብህንዳዊ ውቅያኖስ ኣፍ ደገ ባሕሪ ንምርካብ ናብቲ ዝነበሮ ግዝኣት ሶማል ክምለስ ኣለዎ ማለት እዩ። ኤርትራ ልዕሊ 1200 ኪሎ ሜትር ገማግም ባሕሪ ትውንን። ኢትዮጵያ ድማ ሃብታም ልሙዕ መሬት ፈለግ ኣባይ፣ ኣዋሽ፣ ኦሞ፣ ዋቢሸበሊ፣ ባሮን ካልኦትን ኣለውዋ። ንሕና ካብዞም ኣፍላጋትን ልሙዕ መሬትኩምን ምቐሉና ቃሕ ይብሉና ኣለዉ ኣይበልናን። ከምቲ ዝተባህለ ናትና ኣይንህብን ዘይናትና ኣይንደልን እዩ። ነፍሲ ወከፍ ሃገር ይሕመቕ ይጸብቕ እትውንኖ ተፈጥሮኣዊ ሃብትን ጸጋታትን ኣለዋ። ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ንጹር መግዛእታዊ ዶባት ኤርትራ ብ1902-1908 ብዝተገብረ ውዕላት ተሓንጺጹ። ካብቲ እዋንቲ ድማ ኤርትራ ትበሃል ሃገርን ኤርትራዊ ዝበሃል ህዝብን ብወግዒ ኣካል ማሕበረሰብ ዓለም ኮይኑ፣ ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ድሕሪ ካልኣይ ኩናት ዓለም ናጽነተን ዝረኸባ ኤርትራ እውን ከምተን ናብ ትሕቲ ኢጣልያ ዝነበራ ሶማልን ሊብያን ናጽነታ ክትርክብ ተገብአ። እንተኾነ ንረብሓታት ሓያላን ሃገራት ተባሂሉ ካብ 1952 ኤርትራ ብሓይሊ ብስም ፌደሬሽን ኣካል ኢትዮጵያ ከም እትኸውን ተገይሩ። ህዝቢ ኤርትራ ድማ ነቲ ብዓመፅ ዝተመንጠሎ መሰሉ ንምርግጋጽ ብዘካየዶ

0: እዚ ቃል ስንዝኸፈሎ ከቢድ መስዋዕትን ብቕልፅሙ ናፅነቱ ኣረጋጊፁ ኤርትራ ናፃን ልኡላዊትን ሃገር ተባሂላ ባንዴራኣ ኣብ ቅርዓት ውድብ ሕቡራት ሃገራት ኒውዮርክ ማዕረ ዓለማ ክተንበልብልን ከላ ሕጋዊ ጉዳይ ኤርትራ ሽዑ ተዛዚሙ ሕጂ መራሕቲ ብልፅግናን ብፅልኢ ዝከሓኑ ኢትዮጵያውያን ስለ ዘዕለበጡ ዳግማይ ንድሕሪት ዝምለስን ዝቕየርን ውሳኔን ዝለዓል ምጉትን የለን። ኣርባዕተ ነጥቢ መራሕቲ ብልፅግና ፈለማ ይፍክሩ ድሒሮም ከም ቆልዓ ይበኽዩ ከም ሓያላት የጓዓበኡ ፅንሒሎም ድማ ብሰላማዊ መንገዲና ንደሊ ይብሉ ይስለጦም ኣይስለጦም ድፍረቶም ደረት የብሉን ልኡላዊ መሬትን ባሕርን ኤርትራ ሕምባሻ ኮይኑ ኣይ ተጓዓሚሙ ክወሃቦም ፍቐዱ ሃገራትን መራሕትን ክልሙን ይውዕሉ ኣለዉ።
1: ብሕጋዊና ንግግር ሊፈታ ይችላል ኖ
0: ብሕግን ልዝብን ክፍታሕ ይኽእል እዩ። ንብዙሓት ሃገራት ተዛሪበ ኣለኹ ቤት ምኽሪ ክፈልጦ እንተተደልዩ ግን ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ። ንቤት ምኽሪ ክገልጾ ዝደሊ ግን ናይ ኢትዮጵያ ኣፍ ደገ ባሕሪ ናይ ምውናን ጉዳይ ዘይተርፍ ስለ ዝኾነ በእጃኹም ሸምግሉና መፍትሒ ኣምፅሉና ዝብል ይሕቶና።
1: እባካችን ሸምግሉንና መፍትሒ ኣምጡልን፣ እዮ ጥያቄያችን እኛ።
0: ኣብዛ ሓፃር መግለፂ መራሒ ብልፅግና ልመና ሓይሊ ምፍርራሕ የጠቐልል ብሕጊ ክብል ፀኒሑ ምውናን ኣፍ ደገ ባሕሪ ዘይተርፍ ከም ዝኾነ ተኣማሚኑ ይገልጽ። እተን ዝተቐሰን ሃገራት ድማ ልዕሊ ሕጊ ኮይነን ሉኣላዊ መሬትን ባሕርን ኤርትራ መንዚዐን ክህበዎ ይምሕፀን።
1: ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ
0: ኢትዮጵያ ንቀይሕ ባሕሪ ክስእኖ 30 ዓመታትን ልዕሊኡ ንዝወሰደ ቃልሲ ከም ዝነበረ ትፈልጡ ኢኹም። ኣብ ውሽጢ እዚ 30 ዓመታት ቃልሲ ብናይ ብዙሓት ምትሕባርያ ኢትዮጵያ ባሕሪ ዝሰኣነት፣ ሕጂ ግን ባሕሪ ንክትረክብ ካልእ 30 ዓመታት ከድልያዩ ኢለ ግን ኣይሓስብን።
1: ሌላ 30 ዓመት ያስፈልጋታል ብዬ ግን ኣላስብም።
0: ሰበ ስልጣንን ልሂቃንን ስርዓት ብልፅግና ባሕርን ዝብላል ዒሎሞ ዘለዉ ኣጀንዳ ንጹር መካትዕ ነጥቢ የብሎምን። ኩሎም ነናቶምን ዘዝመስሎምን ፋሕ ዝበለ ሓሳባት እዮም ዘቕርቡ። ከምቲ ዝብልዎ ዘለዉ ባሕሪ ዝብፅሖምን ወነንቱን እንተ ነይሮም ክንዲዚ ምዕልባጥን ልኽዕኸዓን ኣይመድልዮምን።
2: የኤርትራ ኣሰብ ለኛ ይገባናል ስትል ኣንደኛው ኢንተርናሽናል ሕግን ተከተለ ነው። ምክንያቱም በመጀመርያ ደረጃ ቲፒኤልኤፍ ወይም ደግሞ ኢፒአርዴፍ በለው ከፈለክ ፈርመው ኤርትራን ነፃ ነች ብለው እንዲሁም ከፊት ሆነው በዩናይትድ ኔሽን አልጸደቁ።
0: ሓሳብ ይግባኣልና እዩ ክትብል ፈለማ ኣብ ኣህጉራዊ ሕጊ ተመርኪስካ እዩ። ምክንያቱ ፈለማ ኢህደግ ኤርትራ ናፀያ ኢሎም ፈሪሞም፣ ኣብይ ምስ መፀ ድማ ስዑዲ ኸይዱ ምስ ኢሳያስ ተፈራሪሙ። ኣብ ቅድሚ መንግስቲ ስዑዲ ልኡላውነት ክልቲአን ሃገራት ክንኽብር ተሰማሚዕና ኣለና ኢሎም ፈሪሞም። በዚ ምኽንያት እዚ ድማ ተሸላሚ ኖቤል ኮይኑ
2: ሁለታችንም የሁለታችንንም ሶቨርን ራይት ብኣገር ደረጃ ልናከብር እስማምተናል ብለው ኖቤል ፕራይስ የሚያገኘው በዛ ምክንያት ነው።
0: ኣብዚ ክንፀር ዘለዎ ህዝቢ ኤርትራ ናፅነቱ ብቕልፅሙን ድምፁ እንዳኣ እምበር ብትካቦ ልማኖን ብምድንጋፅን ናይ ዝኾነ ወገን ኣይረጋገፀን። ንኢህደግ ይኹን ንማሕበረሰብ ዓለም ኣይለመነን ንሰሙን ኣይትኸብሉን። ተጋዳላይ ኢሳያስ ኣፈወርቂ ኣብ ቀዳማይ ውዕላ ኢህደግ ኣብ ኣዲስ ኣበባ ተረኺቡ ናፅነትና ፍለጡልና ኣይበለን እኳ ደኣ ኣብ ማእከሎም ተረኺቡ ብኩርዓት ብዛዕባ ኤርትራ ዘለዎም መርገፅን ናይ መጻኢ ኣንፈታቶምን እዩ ሓቲትዎም። ኣብቲ እዋን ኢህደግ ንህዝቢ ኤርትራ ናፅነት ክህብን ክኽልእን መሰል ዓቕምን ሞራልን ኣይነበሮን።
3: ካብዚ ኮንፈረንስ እዚ ይኹን ካብኡ ዝወፁ ናይ መንግስቲ ትካላት ክንፈልጦ እንደሊ ከዓ እዚ ስርዓት እዚ ወይ እዚ ሕጊ ዝፍጠር ዘሎ ኩነታት በቲ ናይ ቅድሚ ሕጊ ዝፀንሐ ኣገባብ ፅውፅዋይ ብምፍጣር ኮነ ዝተፈላለየ ምስምሳት ብምምሃዝ ኩናት ክቕፅል ድዩ ዝደሊ ሰላም እዩ ዝደሊ ክንዕዘብ ኢና መፂና። ከም ተቐዲመ ዝበልክዎ ንሰላም ዝተበገሰ ክኸውን ተስፋና ላዕሊ እዩ።
0: ፕረሲደንት ኢሳያስን መራሒ ብልፅግናን ንልኡላውነት ክልቲአን ሃገራት

ትንኽብር ኢሎም ኣብ ስዑድ ከይዶም ተፈራሪሞም ዝተባሃለ ድማ ፈለማ ዚ ሕጂ ወደብዶ ኣፍ ደገ ባሕሪ እናበለ ዝርበጥ ዘሎ ማሕራሕ ብልፅግና ኣብ ስልጣን ኣብ ዝመፀሉ ዕለት ንውዕል ኣልጀርስ ብዘይቅድሚ ኩነት ተቐቢለ ኣለኹ ስለ ዝበለን ብ218 ድማ ኣብ ኣስመራ ኣጠቓላሊ ውዕል ሰላም ስለ ዝፈረመን ኣብ መንጎ ክልቲአን ሃገራት ኣንጸላልዩ ዝነበረ ደበና ኩናት ተኣልዩ ናይ ሰላም ተስፋ ስለ

0: ክንዲዚ ዝኣክል ብዝሒ ህዝቢ ብዘይ ኣፍ ደገ ባሕሪ ክነብር ስለ ዘይክእል ወደብ ስለ ዘድልዮ መፍትሒ ክነምፅእ ኣለና ይበሃል። ክልተ ኣማራፅሽታት ኣለውና። ቀዳማይ ኣህጉራዊ ሕጊ መሰረት ምግባር እዩ። ሓደሓደ ሰባት ብኣህጉራዊ ሕጊ ክንረኽቦ ንኽእል ኢና ይብሉ። እንተኾነ ኣብ ኣህጉራዊ ደረጃ ኣብ ዓበይቲ ዩኒቨርስታት ካብ ዝምህሩ ዘለዉ ወላ ሓደ ካብኣቶም ብመሰረት ዓለም ለኻዊ ሕጊ ንኢትዮጵያ ይብፅሓዩ ኢሉ ዝፀሓፈ የለን። ብኣህጉራዊ ሕጊ ወደብ ክትውንን ኣይትኽእልን እያ ኢሎም ፀሓፉ ግን ኣለዉ። ስለዚ ኢትዮጵያ ብሕጋዊ መንገዲ ዓሰብ ይግብኣን እዩ ንዝብል መጀመርታ ህወሓት ድሓር ድማ ኣብዪ ኣሕመድ ረጊፆሞ እዮም። ኢትዮጵያ ብሕጋዊ መንገዲ ዓሰብ ይብፅሓኒ እዩ እትብለሉ መንገዲ ድማ ዜሮ እዩ። ወላ ሓደ ምሁር ከምኡ ኣይኮነን ኢሉ ዘቕረበ የለን። ካልኣይ ኣማራፂ ብውግእ እዩ። ብውግእ ክትሕዞ ድማ ፈለማ መንግስቲ ኣብ ግምት ክእትዎን ክሓቶን ዘለዎ በዚ ሕጂ ዘለናዮ ቆመና ንዓሰብ ብኩናት ስዕርና ምውናን ጥራይ ዘይኮነ ብቐፃልነት ክንጥቀመሉ ብእንኽእል መንገዲ ዓቂብና ፀጥኡ ክነውሑስ ዓቕሚ ኣለና ዶ? ነዚ ንምትግባር ፖለቲካናን ቁጠባናን ክፃወሮ ዝኽእል ሓይሊ ኣሎ ዶ ዝብል ሕቶ ቅድሚት ክርአ ክኽእል ኣለዎ። እቲ መልሲ ድማ ኢትዮጵያ ሕጂ ብዘላቶ ኩነታት ይትረፍ ተወዲቡ ናይ ወፃኢ ሓገዝ ክእቱ ንሓይሊ ፋኖ ክስዕር ዘይከኣለ መንግስቲ እዩ ዘለና።
1: መልሱ ደሞ አሁን ኢትዮጵያ ባለችበት ሁኔታ እንኳንስ ኦርጋናይዝድ ሆኖ የውጭ እርዳታ ሁሉ ሊያስገባ የሚችል መንግስትን ይቅርና የፋኖን ኃይሎች ማሸነፍ ያልቻለ መንግስትን ያለ
2: ለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብን እና የህዝቡን
0: ብዘይ ወደብ ክንነብር አይንኽእልን ኢና ዝብል ትረኻ ዘይከውን እዩ። ብሕጋዊ መንገዲ ክነምፆ እንኽእል ዕድል እውን ፍጹም የለን። ዓሰብን ናይ ህዝቢ ሃገራዊ ረብሓን እናተኻተኹ ከም ፈረስ ከጋልቡና ናይ ዝፍትኑ ዘለዉ ሰባት ኣጐል ሕልሚ እዩ። ኩናትን ህልቂትን ክመጽእ ከሎ ንሳቶም ኣብኡ ኣይርከቡን እዮም። ኣብ ከምዚ ዓይነት ናይ ዓያሹ ፀወታ ንሕናን ሓፋሽ ህዝብን ክንእቱ የብልናን። ንህልቂት ዝኸውን ውግእ ክመጽእ እንከሎ መን ኣብኡ ኸይዱ ከም ዝመውት ግን ንፈልጥ ኢና።
2: እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለልቂት የሚሆን የጦርነት ምልመላ ሲመጣ እየሄደ የሚሞተው ማን እንደሆነ እናውቃለን።
0: ኣብዚ እዋን ብልሂቃንን ሰበስልጣንን ብልፅግና ዝረአን ስማዕን ዘሎ ጽላልን ዳንኬራን ንጎን ገዲፍና እቲ ኣባይታት ዘሎ እዚ ዝሰማዕናዮ ውሕዳት ለባማት ኢትዮጵያውያን ዝህብዎ ዘለዉ ትንተና እቲ ሓቅን ክውንነትን እዩ። ድሕሪ መላእ ናጽነት ወደባት ኤርትራ ንኢትዮጵያ ሙሉእ ኣገልግሎት ሂብ ከም ዝነበረ ስኑት ታሪኽ እዩ። ኢትዮጵያውያን ነቲ በዕሎም ዝተሓሰምዎ ወደባትን ኣፍ ደገ ባሕርን ኤርትራ ሎሚ ተመሊሶም ተዓጺና ተኸልኪልና እናተባህለ ዝገብርዎ ዘለዉ ዋጭዋጭ ወላ እኳ ነቲ ዝደፍእዎ ዘይሓፍስዎ እንተኾኑ ተሃዊኸን ይደፍኦ ተመሊሰን ይሓፍስኦ ኢልናዮም ኣለና።
3: ቀይ ባህርን በይመለከት በተደጋጋሚ ኣንስቻለሁ። ደግሜ ኣቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች?
0: ብዛዕባ ቀይሕ ባሕሪ ብተደጋጋሚ ተዛሪበ ኣለኹ። ደጊመ መርገጽ ኣይከነጽር። እስራኤል ስለምንታይ ያ ንጎቦታት ጎላን ትቈጻጺራ? እስራኤል ንጎላን ዝቈጻጸረቶ ንሃገራዊ ድሕነታ ንህላዊ ኣሽግር ንኸየጋጥማ ኢላ ስለ ዝኣመነት እዩ። ኢትዮጵያ ኣፍ ደገ ባሕሪ ኣየድልያን ኢሉ ዝኣምን ንሕጊ ተፈጥሮ ዝሰሓተ እዩ። ሰብ ይወልድ፣ ይዓቢ፣ ይኣርግ፣ ይመውት፣ ተፈጥሮ ስለ ዝኾነ ቀይሕ ባሕርን ኢትዮጵያን ድማ ከምኡ እዩ።
3: ሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው።
0: አንጭዋ ክንደ ሓርማዝ ክኸውን የላ ተተኩሳ ሞተት። ህውተታ መራሒ ብልጽግና ነዛ ኢትዮጵያ ትበሃል ሃገር ናበዩ ከምርሓ ቀሲልካ ዝረአዩ እስራኤል ብ1967 ንጎላን ንልዑላዊ መሬት ሶርያ ብዓመፅን ሓይልን ስለ ዝጎበጠቶ ኢትዮጵያ ድማ ንቀይሕ ባሕሪ ብሓይሊ ክትቆጻጸሮ ኣለዋ ይመገትኡ። ቀይሕ ባሕሪ ንምቁፅጻር እተካይዶ ዘለኻ ዘመተን ወተሃድራዊ ምቅርራባትን ድማ ዓቕሚ ይሃብካዩ መልስና። ወግሒ ጸብሐ ካብ መራሕቲ ብልጽግና ዘስደምሙ መግለጺታት ምስማዕ ኣየቋርጽናን። ኣብ ዓሰብ ዘሎ ትካላት መንግስቲ

0: ኢትዮጵያ ሃኒፅዎሞ ምለሱልና ድማ ይበሃል ኣሎ።
1: አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ።
0: መንግስቲ ኢትዮጵያ ኣብ ዓሰብ ወደብ፣ መዕርፎ ነፈርቲ፣ መንገዲ፣ ሪፋይነሪ ሃኒፁ ምስ ተባኣስና ተሃብቲኡ ተሪፉ። መንግስቲ ኢትዮጵያ መጻረዪ ነዳዲ ወደብ መዕርፎ ነፈርቲ እንተዝወስድ ብኸመይ ክረአ ይከኣል?
1: መንግስቲ ሪፋይነሪውን ፖርቱን ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው ይታይ?
0: ነዚ ዘይብሱል መራሒ ብልፅግና መልስና ብምስምስ ሃኒፅናዮ ዝበሎ ወደብ መጻረዪ ነዳዲ ጽርግያ ዳግማይ ናብ ገማግም ባሕሪ ኤርትራን ወደባቱን ክረግጽ ማለት ዘበት እዩ። ኣብቲ ኤርትራ ብትሕቲ መግዛእትኩም ዝነበረትሉ 30 ዓመታት ዘህለቕኩምዎ ህዝቢ ዘዕነኹምዎን ዝራሰኹምዎን ሃብቲ ከም ድሌትኩም ዝተጠቕምኩሎም ወደባትን መዕርፎ ነፈርትን ናብ መጻኢ ዘማዕድው ልቦና ዘለዎ ህዝቢ ኤርትራ ምእንቲ ሰላምን ስኒትን ምትሕብባርን ጎረባብቲ ህዝብታትን ዞባናን ሰጊርዎ። እንተኾነ ገና ህዝቢ ኤርትራ ዘየልዓሎ ሰፍ ዘይብል ሕቶታት ከም ዘለዎ እንተ ትፈልጡ እዛ ሃጠውቀጠዉ ሕቶታት ኣይመልዓልኩምዎን። መራሕትን ልሂቃንን ኢትዮጵያ ብፍጹም ዘይተዋሕጠሎም ጉዳይ ምስ ብዙሖምን ዝረኽብዎ ዝነበሩ ደገፋትን ዝነበሮም ገዚፍ ወተሃደራዊ ሓይልን ብምንፅጻር ከም ኣባህሃልኦም ብውሕዳት ወንበቴታት ተሳዒርና ምባል ስለ ዘሕፍሮም ነቲ መላእ ዓለም ዝፈልጦ በይኑ ኣንጻር ሓያላት ተቓሊሱ ባሕሩን መሬቱን ዘምለሰ ህዝቢ ኤርትራን መሪሕ ውድቡ ህዝባዊ ግንባርን ንምንእኣስ ብምትሕብባር ካልኦት ያ ኢትዮጵያ ባሕሪ ሲኢና ብምባል ብኻልኦት ሓያላት ከም ዝተሳዕሩ ከምስሉ ይፍትኑ። ኣብዚ እዋን ዘሎ ፍኸራን ተሃዲድን መራሒ ብልፅግናን ኣዳኸርቱን ጻሕታራይ ደርሆስ ርእሲ ብኡ ኣውፀ እዩቲ ምኽርና።

0: ዋ ኣብስታ ዋ እንዳ ጥፍኸ መፅኺ
1: ትወደይካ ደቂስ ዶሎ ቀልጢ ፈለጠ
2: ኣነ ደኣ ዶንጌለ እንዴ ተሰኪፈ ፀኒሐ እምበር ወድኽስ ደስ ሲልዎ ደቂስ እየ ግን መፅ
1: ሎሚ ደኣ ስክፍታና ተቐንጢጡ እንዲ ደቅና ብጥቓና ንሕና ብጥቓ ደቅና እሞ ከዓ እንዳስራሕና ኣብዛ ትካልና መዓለ ህፃናት ኢሎም ካብ ዝገብሩልና ኳ ውሽጥና ቐስ ኒኢሎ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክነወፍር ከለና ኳ ውሽጥና ብሻቕሎት ይዝውዕን እዮም
2: ናተይ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሕ ኣይድምዕኒ ነይረ
3: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ
1: ምሽላም ጥራይ ስምዕስከ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
2: እበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዮ ሰዓታት ክንዕንግሎን ኩነታት ብቕርባ ክንከባተሎን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡን ዘምፀ ውፅኢት ዓብ እዩ

0: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡን ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም።
1: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
2: ለውጥን ምዕባልን ንምምጻእ
1: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
2: ኣብ ኤርቲቪ
1: ኣብ ቴክኖሎጂ
2: ሕርሻ
1: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
2: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
1: ዕድመን ፆታን ብዘይፈሊ
2: ንኹሉ ፈጠራዊ ሓሳባት ከለሊ
1: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
1: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
6: ኣብ ቀረባ እዋን ኣብ ኤርቲቪ

0: እግዚኣብሔር ጥራይ ምሳና ይኹም በል።
1: ድምፁ ደ ሰሚዐ
0: ሃየበሉ ሃየበሉ ዳስና ፅኒዕና ሰሪሕና ንተኣለ
1: ደጊም ጎናይ ንሩባ ሙራድ እዩ ሃየ ተላይ ተላይ ኣብ መሬት ተላሕሰሱ
0: ብኩኖ ደበና ጉልና ተኸወሉ
1: ኣብ ውሽጢ ገረብ ተመሸጉ ሎምን ሓድያ ዘለለት ክትወልድ ተላይ ደምሶ

Oh, my God.

0: ሰራዊትና ዘባዘቲና ጠበሰዩ ጠበሰዩ
1: ገለፍናለን ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወ

0: መጨረሻ ኣነ ክርስዖ ዘይደሊ ቁጠባ ኤምዳድ ብምሎ ምእንቲነ ናይ ሰለስተና ናተይ ናይ ወዲ ጎዛይ ናይ መናጃ ምርጫ ይብልና ምክንያቱ ሓይልታት እውን ተዳኺመን እየን ከም ዝብለካ ዘለኹ
1: ካብ ኩሉ ቦታታት ናይ ደንከልሲ ኣብኡ ኢና ዝያዳ ክስታይ ከፊ ኢልና ምሩፃት መራሕቲ ሓይልታት ነይሮምና በዓል ወዲ ዓገባ በዓል ወዲ ሱሳ የሴፍ ወዲ ሱሳ መራሕቲ ሓይልታትና ኣብኡ ዝተሰውኡና ብዙሓት ነይሮም
2: ቡም ኢሉ እቲ ቡም ዝበለ ጥቕላል ሓላልታ ወፅ እዩ እዚ ብርሃን እዚ 3 ድ 4 ፊስቶይ ዳሓር ከም ዘረጋገፅናዮ እዚ ብርሃን እዚ ልክዕ ከምዚ ሕጂ ዘለናዮ ብርሃን ነቲ መሬት ለዊጥዎ
3: ስርሒት ዓሰም ውግእ ደረብ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለት 2491 ናይ ዋዲ ውግእ ምዛዘመ ጸላኢ ከይተወደበ እንከሎ እግሪ እግሩ ስዒቡ በይሉ ንምብጻሕ ስለ ዝሓሰበ ሽዑ ምሸት መንገዲ ዝፍትሽ ገለ ዓቕሚ ካብ ሃንደሳን ሓደ ሓይሊ ኣጋርን ሰለስተ ታንክታትን ንቕድሚት ሓሊፎም ኣብ ጋሓረ ከም ዝሓድሩ ተገይሩ ዕለት 3491 ድማ እዚ ናይ ቅድሚት ኣሃዱ ናብቲ ቅድሚት ከባቢ ደረብ በጺሑም ናይ ሓለዋ ነቑጣ ድሕሪ ምምስራት ኣብ ከባቢ ደረብ ውሑድ ሓይሊ ናይ ጸላኢ ምህላው ገምጊሙ ብዕለት 4/4/1991 ኣጋ ምሸት ኣብ ዋዴ ተሪፉ ዝነበረ ዓቕሚ ናብ ደረብ ገስጊሱ ምሸት ኣብ ክሳድ ደረብ ምስ በጽሐ ኣብቲ ቦታ ዓሪዱ ዝነበረ ሓደ በርጌዝ ዝኸውን ናይ ስፓርታክያት ፍሉይ ኮማንዶ ምስ ሰለስተ ታንክታት ማእከላይ ኣፅዋራትን ገይሩ ክከላኸል ፈቲኑ
4: ባዕር መጥቃዕትና ንቅፅል ኢና ገለ ኣህብታት ድሕሪ ለንኪ ክስዕባያን ቋንቋ ዝሓዝካያን ኣሃዱን ወዲ መሓመድን ዝሓዝዋ ናይ ሃንደሳ ኣሃዱ ከዓ ሒዝኩም ተበጎሱ ተባሂልና ዳርጋ ሰዓት 7 ናይ ምሸት ኢና ተበጊስና ካብ ጋሓረ ምስ ወፃና ታባታት ኣሎ እቲ ታባታት ብፅሕ ምስ በልና እዚአን እንታይ ፃዊደና ለና ፀኒሐን ቴንቲ ከምዚ ዓበይቲ ፍሽቶታት ብታይም ቦምብ ዝትኮስ ጌረና ለና ፀኒሐን ብዝኾነቲ ዕድልና እንታይ እዩ ኣብቲ ቃንያ ድን ተጋግን ዋላ እንታይን ብዙሕ ከይተፀጋዕና ከለና

ይተፈጅሩ ተፀጊዕና ነራ ትኸውን ሃያ ለማሰይቲ መውረ ዘለና ምክንያቱ ደረ ፅርግያ ኣብ ደረ ፅርግያ ገይረኖ ስለ ዝነበራ ከቢት ስጋኣት መምፀልና ነይሩ ግን ቀልጢፊ ይመስለኒ ወይ ንሕና ድኒ ዘንጌና ይደኖ እቲ ግዜ ኣኺልዎ እቲ ፍሽተታት ስለ ዝተባርዐ እቲ ሓደጋ ድሕና ማለት እዩ ብዝኾነ ቀፂል

0: ናብ ገሓረ ተመሊሱ ከም ዝውዕል ተገይሩ ጽላይ ዕለት 5/4/1991 ሰዓት 10 ባዶ ባዶ ኣቢሉ ወገን ዘንሰሓብ መሲልዎ ክኸውን ይኽእል ንኽፍትሽ ሓደ ሻምበል ዝኸውን ሰራዊትን 5 ታንክታትን ኣሰሊፉ ተገዲሙ ኣብ ድብያ ናይትን ሓለዋ ተሪፉ ዝነበረ በርጌድ ወገን ኣትዩ ሓንቲ ታንኪ ብኣርቢጂ ተቓጺላቶ ሰንቢዱ ከትከለ ሓዲሙ ተመሊሱ ወገን ሽዑ ኣጋምሸት 16 ባዶ ባዶ ንዝቕፅል መጥቃዕቲ ክሕግዞ ዝኽእል ኣገደስቲ ቦታታት ምቁፅጻር ኣብቲ ኣብ ቅድሚ ዝነበር በርጌድ መጠነኛ መጥቃዕቲ ወሲዱ ገለገለ ተረተራት ሒዙ ሓዲሩ ዕለት 5/4/1991 ምሸት ኣብ ገሓረ ዝወዕለ ናይ ወገን ሰራዊት ኣርኪቡ ምስቲ ኣብ ደረብ ክዋጋእ ዝወዕለ ኣሃዱ ተደሪቡ ናብ ዕለት 6/4/1991 ኣብ ዘውግሕ ለይቲ መጥቃዕቲ ጀሚርዎ
1: ኣብ ዕለ 6 መጥቃዕቲ ስፓርታካ እዩ ተቐቢሉና መጀመርያ ንጎ ወጋሕታ ፀልሚቱ ኣጋጣሚ ኣብታ ንሕና ዝነበርና ሓደ ኣባል ናይ ስፓርታካ ምልክት እዩ ኣሪፒ ዳሓዘ ማሪክና ሽዑ ኣጋጣሚ እቲ ኣብ ቅድሜና ዘሎ ኩነታት ተሓበሬታ ቀልጢፍና ወሲድና ዝኾነ ፅቡቅ ገዝኪስና
0: እንተኾነ ምስ ፀልማትን ምስ ገለገለ ተኣሳሲርካ ናይ ምጥቃዕ ዝነበረ ዘይምውሃድን እቲ ውግእ ጠርበሽበሽ ክብል ስለ ዝሓደረ ኣይሰለጦን ይኹን እምበር መሬት ክወግሕ ምስ ጀመረ ወገን ነታ ዝተሃርሞቶ ታንኪ ይዕርዩ ኣብቲ መስመር ዝነበረ ፈንጅታት ብኣባላት ሃንደሳ ከም ዝወፅእ ገይሩ ኣጋርን መካናይዝድን ኣወሃይዱ በርቃዊ መጥቃዕቲ ምስ ፈነወሉ ከየት ከለ ብህድማ ናብ ጎላጉል ወሪዱ ኣኳሊሙ ኣኽቢቡ ክጭፍልቆ እኳ ሓሳብ እንተነበረ ሞሊቑ ብህድማ ብዙሕ ከይከሰረ ንበይሉል ገዲፉ ናብቲ ድሕሪኡ ግንባር በይሉል ተባሂሉ ዝተፀውዐ በረኽቲ ቦታታት ናይ ዓስካሪ ብምድያብ ምስቲ ካብ ግንባር ደቀ መሓረ ዘምፆ ኣብኡ ዝፀንሐ 22 ክፍሎ ጦር ተደሪቡ ሒዙ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለ 6/4/1991 ንበይሉል ሓራውፅኡ ነቲ ዓዲ ድሕሪኡ ብምግባር ኣብቲ ዘይምቹ ቅርፂ መሬት ንምክልኻል ግዜያዊ መከላኸሊ መስመር መስሪቱ
2: ኣብ ቤሉል መግለፂያ ሓንቲ ነገር ኣላ እንታይ እዮም ገይሮም ገሊፆምላ እቲ ኣረዳድና እውን ተረዳእናዮ ስጋለት ቀጣን ገይሮም እዮም ገሊፆምልና እቲኦም ዓፋር ማለት እዩ መስቲ ገረብ ዘሎ መስቲ ገለ ዘሎ መስቲ ዘሎ ጫካ ኣዝዩ ጥንቃቐ ዝደሊ የማን ፀጋም ከዓ ዘይርግፅ እዩ ዝተባሃለ ከቢድ ጥንቃቐ ጌርና ኢና ንቤሉል ከይድናዮ ንቤሉል መጥቃዕቲ ጌርና እትና ቤሉል ከምዝሓዝና ይፈልጥና ንኸይድ ንሕና ቤሉል ድሕርያና ትሪፋ ከላ ቤሉል ከምዝሓዝና ቤሉል ክንረክብ ጎቦፅ ሓ ፅጋዕ ይርና ንሕና ቤሉል ሒሽኩማ ዮም ዝብል ከዓ ኣይሓዝና ኢና ንብል ኣብ መንጎ እዚ ኣብ መንጎ መራሕቲ ብርጌድን ኣብ መንጎ መራሕቲ ቦታን ትርክብ ተቋሪፁ ትጎልጎል ምኳኑ ማለት እዩ ስለ ተቋረፀና እሞ ስጉምቲ ንውሰድ ኢልና ተማኸይርና ማለት እዩ ንወስድ ስጉምቲ ሕጂ ዘይፈለጥናዮ እንታይ መፅእ 22 ክፍለ ጦር ክልተ ብርጌድ ኣብቲ እግርና ፀጊዕ ኣለዉ ዝኾነ ብገስ ንሰበልና ነፈርትን ገለን ገይረን ንሓንቲ ቦጠርኒ የዳ ኸምኣ ርክብ ንምስርት እሞ ንምሸት ይኹን መጥቃዕቲ ተባሂሉ ንምሸት ንፅቤቲ መጥቃዕቲ ምሸት ፅራሪግና ምስከድና ነዚኦም ጎቦታት ንዕንሕዝ ንፅቢ ሓይቱ ንግሆ ብጎልጎል ገይሩ ፀላእ ታንክታት ሸኸረ ንሪኦምን ዘለኹም ናብኦ ንኣቱ ቁሩብ ዘራርገና ድሕሪ ተወዳዲብና ንቤሉል ነተን ድፋዓት ተታሕየ ነሩ ንዕን ሒዝና ኢና ጠውኢልና ዋ
3: ንሕና ንቤሉል ገፅና ክንቅፅል ፀላእውን ፀረ መጥቃዕቲ ክወስድ ምስ ሜካ ሓምሻይ ሞተራይዝድ ናይ ፀላእይ ኣብ መንገዲ ኢና ተራኺብና ኣብ መንጎ በይሉሉን ኣብ መንጎ እቲ ናይ ጋሕደ ዝበሃል ቦታታት ኣሎ ስብርባ መሬት ኣብ ኢና ተራኺብና ኣጋጣሚ ተንኣህታትና ብምሉእን ስለ ዝተበገሳ እቲ ክብለኩም ፅናሕ ከዓ ፅቡቕ ናይ መወዳደቢ ዕድል ሂቡና ስለ ዝነበረ ንፀላእ ተወፊሩ ዝነበረ እውን ኣዝና ኢና ኣዳኺብናዮ ብዝኾነ ክውኪብና ዕለት 6 በይሉል ኣትና ማለት እዩ
4: ኣብ መወዳእታ ተረትር ናይ መወዳእታ ንቤሉል ዘግምግም ተረትር ገለ ሒዝናሉ ገለ ከዓ ረዳት መፂና ዳርጋ ከብ ዓምናን ላዓሊ ኮይኑና ንየማን እንዳመጠጠና ስለዝኸደ እተን ኣብ ጋሓረ ዝገዘፈናያን ኣህታት ብምልአን ባዕሎት ብመዝሓዞን ከምዲ ስዕባ ተገይረን ኣርኪበን ሙሉለይቲ ክዋጋእ ሓዲረን ንጎ ግን ድሕና ብዚ ፅርግያ ቤሉል ስለ ዘለና ትክልና ፅርግያ ምስ ሓለፍና ንቤሉል ዓዲ ገፅና ምስከድና እቲ ትረትር ሒዝ ነበረ ፀላእካ ብኩሉቱ ክደን ስለዝጀመረ ኣብኡ ከሎ ደሽሉ ውሪዱ ተታሒዝና ንቤሉል ናእቲና
5: ንቤሉል ክንቅፅል ከለና ኣብ መንገዲ ኣብ ፍርቂ ምስ በፃሕና ሄሊኮፕተራት ከዓልባ ኢለን ንመሬት ብዙሕ ፃዕሪ ገብራ ሕጂ እንታይ ምግባር ሓይሽ ዳ እዚን ሄሊኮፕተር ቡምባ እተዝህልዎን ምተኮስልና ኣብ ጎልጎል እዚአን ግን እንታይ እዮም ብልሓተን ገለ ኢልና ንጠራጠር ሕጂ ውርድ ኢልካ ብኡ ማይ ሽያኽ ነይሩ ቶም ኣምሓራ ክሰት ኢሎም ናብቲ ማይ ሽያኽ መፁ ማለት እዩ

0: حجي نحنا خاني اب اخونكم تصنحوهم ددو مو تصحزوهم تبايلنا غا نغيت حجي بمحارنيا نزاروا هليكوبتر داتاي كوينينين غلمله مسولا عند شالق الله بزا هده نعون موسادي لنين علي من نخوستو امتين يبلونا بزي اخيدو لو بلونا بول توبغوسن باهل نحنا مسرع نكون نغوي مالتي تبغيسنا زاغوبو وصخن بالكلنا ካቡን እኔ ዝቀፀለ ሰብ ስለደየለ እዚ ሻለቃ ቁርፅ ቀይሩ ንድሕሪት እንዳኸደ ብእሰር ከይንረኽቦ ናብ ዓርኮኮባይ ካኣቱ ኣብ ላዕሊ ክንበፅሕሪ ኢነ ኬድና ብኡ ኮፍ ኢሉ ፀኒሕና ተን ሄሊኮፕተር ንዕኮዛ እንድመፃ ነይረ ድሓር ንመፅእ እጅ ወደላይ ገለ ኢልናዮ ዕጥቁ ዝሽጉጡ ገለመለ ፈቲሕና ሒዝናዮ
1: ምርብራብ ግንባር በይሉል በይሉል ካብ ዓሰብ ንሰሜናዊ ምዕራብ ኣስታ 6 ኪሎ ሜትር ርሒቓ እትርከብ ኣስታ 740 ብዝሒ ተቐማጦ ዝርከብዋ ታሪካዊት ዓዲ እያ። በይሉል ብዕሙር ኣግራብ ናይ ዓርኮብ ኮባይ ኣብ ዝተሸፈነ ገማግም ሩባ ዝተደኮነት ሓንቲ ካብተን ኣብ ገማግም ባሕሪ ዝርከባ ዓድታት እያ። ብኣፈ ታሪክ ከም ዝንገር ቅድሚ በይሉል ከም ዓዲ ምምስራታ ኣብዚ ከባቢ ሉል ይርከብ ከም ዝነበረን ፀኒሑ ብካምሲን ተደብዲቡ ከም ዝጠፍአን ይንገር። ብቋንቋ ዓፈር በይሉል ማለት ሉል ጠፍኡ ማለት እዩ። ኣብ መጻጻ ናይ ዝሕጂ በይሉል ዝበሃል ዘሎ ዓዲ ኸ ብኡ ዝመንጨወዩ ይበሃል። ካብ በይሉል ንዓሰብ ንደቡብን ደቡባዊ ምብራቕን ገጽካ ኣብ 5 ኪሎ ሜትር ርሕቐት ዘይመልእ ብከቢብ ዶናጉላ ዝተረግረገ ዓስካሪ ተባሂሉ ዝጽዋዕ ሰንሰለታዊ በረኽቲ ቦታታት ይርከብ። ጸላይ ወገን ንዋዲ ምስ ተቆጻጸረ ንወደብ ዓሰብ ክሳብ መጨረሻ ክከላኸለሉ ዝኽእል ቦታ እዚ ናይ ዓስካሪ ገዛእ ቦታታት ምዃኑ ስለ ዘጽንዐ ካብ ኣብ ግንባር ደቀ ምሓረ ዓስኪሩ ዝነበረ 22 ክፍሎ ጦርን ኣብ ግንባር ጊንዳዕ ካብ ዝነበረ 21 ክፍሎ ጦርን ምስ ሙሉእ ዓቕሞም ብነፈርቲ ዓሰብ ኣውሪዱ ናብዚ ቦታ እዚ ኣምፂዎም። እዚ ስጉምቲ እዚ ምውሳዱ ንወደብ ዓሰብ ከም ናይ መወዳእታ ስትንፋሱ ከም ዝርያ ዘመልክት እዩ ነይሩ።
2: ጸላኢ ዘለዎ ዓቕሚ ክፍትን መፅኡ ካብ ኣስመራ 17 ቅድም ስሒብዎ ኣሎ ክልተ ክፍለ ሰራዊት ካብ በዓል ጓዴ እንድመፁ ኣለዉ እንደገና ሕጂ ከዓኒ 22 ካብ ኣስመራ የምፅእ 22 ካብ ኣስመራ ምፅኡ ማለት ፈተናታት ዘከይድ እትና 22 እኳ ብዙሕ ዝገበሮ ፅልዋን ክሳኒ ኣይነበረን ፅቡቅ ተዓዊትና ኣሉ ገለ ታንክታት ውን ማሪክና ኣሉ ቀፂሉ ኣይደንጎዮን ከዓኒ 22 ምስ ተዳኸመ 21 ከዓ መፅዩ
1: ጅግና ህዝባዊ ሰራዊት ሓርነት ኤርትራ በዕለ 6/4/991 በይሉል ምስ ተቆፃፀረ ጸላኢ ካብ በይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛእ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹው ቦታ ስለ ዝዓረደ ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ሰጣሕ ጎላጉል መከላኸሊ መስመር መስሪቱ በቲ ሓደ ነዚ ገዛእ ቦታታት ንቁፅፅር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ጸላኢ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት 1 ወርሕን 3 ሰሙንን ካብ ዕለት 9/4/991 ክሳብ ዕለት 25/5/991 መሪር ውግኣት ኣካይዱ።
3: በይሉል ክንቅፅል ኣይከኣልናን ንላዕሊ ገጽካ ማለት ናብቲ ዝባነ ዝባን ንዓሰብ ዘገምግም ቀፅሎ ተባሂሉ ነይሩ ግን ምስ ዝነበርና ምድኻም ምስ ሓድሽ ሓይሊ ናይ ጸላኢ ምውሳኽ ስፓርታ ክያዲ ዋላ ካልእ ካልእ ዝኾነ ዕለት 6 በይሉል ኣትዩ ተኣታትና ካብ ዕለት 6 ክሳብ ዕለት 25/5 ግንባር በይሉል ተመስሪቱን ኣብቲ ግንባር ከቢድ ምርብራብ ነይሩ።
4: ንኣስታት 50 መዓልቲ ዝኸውን ኣብታ ግንባር ኣብታ በይሉል ኣብታ እግሪ ተረባሪብና መጥቃዕታት ናይ ቀፃል ናይ መጥቃዕታት ነይሩ። ፀረ መጥቃዕቲ ንወስድ መጥቃዕቲ ይገብር መጥቃዕቲ ይገብር ብዙሕ ስልካታት ነይሩ። ብፀጋም ንሕና ኢና ነርና ኣብ መንጎቲ ሒዝናዮ ዝነበርናን ኣብ መንጎቲ ገምገም ባሕሪ ምስቲ ማዕበል ምስቲ ንፋስ ምስቲ ገለ ዝኾነ ጸላኢ ሰልዩ ከኣትዩ ዝኾነ ይኹን ዝገበሩ ዕንቅፋት ኣይነበረን ካብ ገለ ጋብ ገለ ተሳሒቡ ንድሕሪት ከም ዝምለስ ተገይሩ።
1: ህዝባዊ ሰራዊት ሓርነት ኤርትራ በይሉል ምስ ተቆፃፀረ ድሕሪ ናይ 2 መዓልቲ ዕረፍትን ምውድዳባትን ንዕለት 9/4/991 ሰዓት 5:30 ንጸላኢ ከጥቅዕ ስለ ዝመደበ ብመሰረት ዝተወጠነ ድማ ኣህዱታት ወገን ነናብ ዝተመደብሉ ሸቶታት ንምቕናዕ ካብ ድፉዓቱ ወፂኡ ኣብ ዝጠራነፈሉ ዝነበረ ግዜ ጸላኢ ብወገኑ ንጸረ ስልያዊ ተልእኮ ሓደ ሻለቃ ዝኸውን ናብ መዛግብ ወገን ብሸነኽ ገማግም ባሕሪ ስለ ዘንቀሳቐሰን ሰራዊት ወገን ካብ ቦትኡ ወፂኡ ብምፅንሑ ከፋት ቦታ ስለ ዝረኸበን ትኺኢሉ ሓሊፉ ሰዓት 24:15 ኣብ ልዕሊ ታንክታት ወገን ተኽሲ ኸፊቱም።

0: ወገን ኩነታት ናይዚ ሰሊኹ ተርግእ ዝፈጸመ ኣህዱ ጸላኢ ከይሄደአ መጥቃዕቲ ክፍጽም ስለ ዘጸግሞ ወጢንዎ ዝነበረ መደብ መጥቃዕቲ ኣቋሪጹ ናብኡ ኣድሂቡ እቲ ሰሊኹ ዝነበረ ሻለቃ ብቦምባ ኢድን ኣርቢጅን ኣብ ልዕሊ ሓንቲ ታንኪ መጠነኛ ጉድኣት ኣውሪዱ ሓደ ውጉእ ሓዲጉ ተኽሲ ምስ ተኸፍተሉ ናብ መበገሲኡ ተመሊሱ
1: ሓደ ግዜ ኣብ መንጎ ትድፋዕናን ኣብ መንጎ ቤይሉሉን ዝነበራ ታንክታት ሓደ ሻለቃ ኹን ኣትይዎን መዓት ገልጠምጠም ነይሩ ለይቲ እዩ ብዝኾነ ካብተን ታንክታትና ዝወረደ ክሳራ የለን ካብ ድሕሪት ኣህርታት ስሒብካ ነቲ ሓሊፉ ዝነበረ ሓይል ጸላኢ ከም ዝምለስን ከም ዝድምሰስን ተገይሩ
0: ንዕለት 9 ወርሒ 4991 መደብ ውጥን መጥቃዕቲ ምስ ፈሸለ ወገን ነቲ መደብ ንዕለት 11 ወርሒ 4991 ክቕጽል ኣሰጋጊርዎ እንተኾነ ሕጂ እውን ጸላኢ ኣቐዲሙ ዕለት 10 ወርሒ 4991 ለይቲ ሰዓት 1 ባዶ ባዶ ብሸነኽ ገማግም ባሕሪ ዘሎ ጎላጉል ብክልተ በርጌዳት ማለት 48 49 ናይ 22 ክፍሎ ጦር መጥቃዕቲ ፈኒዩ
2: እዚ 22 ክፍሎ ጦር ከም ዝመፀ ፈሊጥና ብሓንሳብ ጥቕልል ኣቢሉ በርባዕትኦም ብርጌዳት ሕጂ ንሱ እንታይ ገይርዎም ትገምገም ባሕሪ ኣለዎናና ኣብታ ሓገፋ ኣትዩ ታንኪ ሪኢኹም እንተለኹም ሰለስተ ታንኪ ተዋሒጠ ኣለዋ ወሪዱ በታ ዓገፋ ገይሩ ኣብ ማእኸሊ ኣትና ሱ እጂ ብባሕሪ ሒዝኒ ኣለና ብድሕሪት ከፋት ነይሩ ብቅድሚት እውን ከፋት ነርና ገፍሐ ኣለዎ ብላዕልካ ኣለና ማይካ ሒዝኒ ኣለና እዚ 22 ነጂ ትኽኢል ናብያት እዩ
3: ብባሕሪ ገይሩ ድሕሪት መፂእና ማለት እዩ ክልተ ብርጌድ ዝኸውን ብቓላይ ገይሩ ክሳብ መዓንጡ ማይ እንዳረገፀ ብቐጥታ ኣብቲ መጥባሕቲ ኣህዱና ዝነበሮን መኽዘና መኻዚኖና ስንቅና ዝነበሮን ኣትዩ ኣብ ውሽጢ እቲ ግንባር ከዓ መጥቃዕቲ ከፊቱ ኣብቲ ኣዘዝቲ ብርጌታት ብፍላይ ዝነበርናዮ ከዓኒ ናባና ኢለን ድመፃ ናይ ሰለይ ኣህዱ ናይ ጸላኢ ናብታ ምሳና ተጎዝጊዛ ዝነበረት ናይ ሞርታር ኣጋር ከቢድ ብረት ናብኡ ጥቅዕን ኩሉ ኩነታት ተሓዋዊሱ በይሉል ብድሕሪት ተኽሲ ቃልቃል ኢሉ ተዓርከቦ ከባይን ገለመለን እንደገና መጥባሕቲ ኣህዱና እዩ ተኽሱ ዘሎ ኣብ ስንቅና እዩ ተኽሱ ዘሎ መሃዚና ናብ ቁጠባና ኣብ ምሳና ከ ኣብዚ ከዓ ንዓና ደጥቅዕ ከዓ መፅ እዩ ሕጂ ናባና ዝሓሰቦ እየን ናብቲ ሓይሊ ኣትየን እቲ ፅቡቕ ዕድል ንዓና ንምድምሳስ ዝነበረ ናብቲ ሓይሊ ኣትየን እቲ ሓይሊ ከዓ ገጢማትለን ፀፊዓትን ጨፍሊቃትን ማለት እዩ ተመልሲ ከማነ የነበሩን እቲ ናይ ጸላኢ ሻለቃ ሕሪ መሬት ወጊሑ ስጋዕ መሬት ዝወግሕ ጫቁጫቁ ነይሩ መትሓዚ ተሳኢንዎ እቲ ኩነታት መሬት ምስ በርሀ ኩሉ ገፅ ስለ ዝሃበና ነቲ ብድሕሪት ዝነበረ ብመዓኮር ናተጠውዩ ዘሎ ናብ በይለሉ ዝተቆፃፀረ ንዑ ዘዕግስ ሰራዊት ሰዲድና ኣብኡ ደምሲስናዮ ገለ ታንክታት ተማሪኸን እተን ተረፋ ታንክታቱ ክሳብ ሕጂ እውን ኣብኡ ኣለዋ ኣብቲ ሰልሚ ተታሒዘን 45 ዝኾና ታንክታት ገለ ቁሩብ ቁንጣሮ ካብኡ ተመሊሱ ማለት እዩ
1: እዘን ክሳብ ሕጂ ቅርሲ ወይ ኣሰር ናይቲ ድፋዕ ኮይነን ዘለዋ ታንክታት ናይ ቬይሉን ናይ ጸላኢ ንሰን ዝተሸክላሉ መዓልቲ እዩ ነይሩ ኣብዚ እውን ብቆንዱ ሓደ ክልተ ሻለቃ ኢና ንግምቶ ነቲ ቬይሉል ዝበሃል ዓዲ ኣረጊትን ሓድሽን እዩ ዝበሃል እቲ ዓዲ ከም ስሙ ኣብኣትዩ
4: ቬይሉል ምስ ሓዝና ንቬይሉል ንምምላስ 22 መፅዩ 22 እውን ፀረ መጥቃዕቲ ወሲድናሉ ፀረ መጥቃዕቲ መወሰና ንዑ ደገፍ ተኽሲ ክባ ድመፃ ዘንተሸኺለን ዘለዋ ክልተ ታንኪ ታሳልሰይቲ ንዓ ክስሕብ ኢላ ድመፀት እያ ታንኪ ይኮነትን እዚአን ንዑ ክደገፍ ክባኢላ ንድመፃ ፀረ መጥቃዕቲ ስለ ዝወሰና እሰን ናብ ሰልማእትን ተሸኺለን ንዐን ገዲፈንአን ከይደን ተኸባኺብና ኣብ እግሪ ናይ ቬይሉል ንሕዝ ማለት እዩ
5: ናይ መድፍዕ ሓንቲ ሓይሊ ናይ ዓዘን ኣብኡ ነራትና ንዓ ንምሕጋዝ ኢና ሓይሊ ሃብታብ ተኽልኣብ ብድሕሪት ንብገስ ኣብ ወዲ ከዓ ኮፍ ንብል ሪዘርቫ ምክንያቱ እቲ ውግእ ኣዝዮ ጠራጣሪ ስለ ዝነበረ እቲ ቦታ እውን እንዳፀበበ ከይ ስለ ዝነበረ ንዓ ንምሕላው ኣብ ኮፍ ንብል እዛ ሓይሊ እዚኣ ግና በይሉል ውሽጢ ስለ ዝኣተወት ብባሕሪ ብመራኸብ ብቅድሚት ብዳብዳብ ብላዕልካ ብንፈርቲ ብጣዕሚ ተወኸ ነይራ ንሶም ካልኦይትን መዓልቲ እንዳተኮሱ ኣብኡ ታሪክ እዩ ተሰሪሑ መዳፍዕ ምስ ካሊእ ረሻሽ ንበል ታንከኛ ንበል ምስ ኣጋር ሰራዊት ንበል ምስኡ ተዘማሚዱ ሰለስተ መድፍዕ ኣብኡ ነይሮብቲ ውሽጢ እታ ሓይሊ ሒዛቶ ነበረት ሕጂ እንዳተኮሰት ኮላ ሓንቲ መዓልቲ ኣብ ተኽሲ ክሎ ኣብ ርስ ተኽሲ ክሎ ነፈርቲ መፃሞ ይኽሸፉ ምስ ተኽሹ ዝግበር ነገር የለን መድፍሕ ሓፍ ብልካ ክተልዩ ትኽእለ ይ

0: ኮነ ክትኸውን ትኽእል ኣይኮነን ወኢላ ቡምባ ሰዲዳ ምስ ገደፈት ኣብ ልዕሊ 122 ትዕልብ እሞ ገብረ ትንሳኤ ደምሴ ኢና ንብሎ ነርና ኣዝዩ ብሉፅ መድፋዓ እጂ ምስ ብፀይቲ መንእሰይ ሓሊማ ምስ ብፀይቲ ሶፍያ ዝበሃላ ኣዝየን ብሉፃት ተቐበልቲ ሕድሪ ዘነበራ ተጋደልቲ ብጅግንነት ሓሊፈን ማለት እዩ። እቲ መድፍዒ ከዓ ካብ ሰራሕ ወፃኢ ኮይኑ ምክንያቱ ብቐጥታ ኣብ ልዕሊ እየን ስለ ዝዓለበትሉ ኣዝዩ ከቢድ ተፈራረድ እዩ ነይሩ።
1: ለይቲ ውግእ ሓዲሩ መሬት ምስ በርሀ ወገን ፀረ መጥቃዕ ትፈኒዩ ንፀላኢ ፀፊዕዎ ዕለት 11 ወር 4991 እውን ፀላኢ ተመሳሳሊ መጥቃዕቲ ናይ 22 ክፍሎ ጦር ብርጌዳት 551 ኣሰሊፉ መጥቃዕቲ ካይዱ ወገን ድማ ፀረ መጥቃዕቲ ካይዱ ንፀላኢ 10 ኪሎ ሜትር ዝኸውን ኣርሒቕዎ። ወገን ነቲ ኣቐዲሙ ዝወጠኑ መጥቃዕቲ ምዝ ናይ ዕለት 11 ወር 4991 ኣተኣሳሲሩ ክቕፅሎ ስለ ዝደለየ ንፀላኢ ካብቲ ዕሙር ኣግራብ ማለት ዓጌፋታት ኣልቂቑ ንበረኽቲ ቦታታት ናይ ዓስካሪ ንምቁፅፃር ዝዕላምኡ 5 ናይ ህጁም መጥቃዕትታት ኣካይዱ እንተኾነ ኣይሰለጦን። ፀላኢ እውን በንጻሩ ዝተፈላለየ መጥቃዕትታት ኣካይዱ ኣይተዓወተን።
2: ኣብ በይሉል ግን ፀላኢ ኣትኪሉ ንዕናኻ ደው ኢሉ በይሉል ፅቡቕ ቦታ ስትራቲጂካዊ ዝኾነ ቦታ ኣለዎ ንፀላኢ መከላኸሊ ክኸውን ትኽእል። ንሕና ካብኡ ትሕት ኢልና ኢና ነቲ ቦታ ንሕዞ ፀላኢ ምሸት ምሸት ይድፍትን ከልቀና መበገሲና ደጀን ኣዝዩ ርሑቕ ኢና ገዲፍና ዘለና መግቢ ካብ ሕድ ጊጎ ሒዝና ዝተበገስና ግረሲኒ ውጪ ኢልና ንፀውዐ ነበርና ንወፍሪ ዝኾና እሰን ግዜ በዝሒ ወንሲ ነቐዝ መሊአኒ ተነቐዝ ነጊፍካ ኢኻ ትምገበን ሰብ ምድሕሪ ተወጊኡስ ናይ ምድሓን ዕድሉ ይፀብብ ብሰንኪቲ ዘለዎ ናይ ፀሓይ ምቆት ማያዊ ኣካላት ናይ መፋፍሒ ተወገለ ኣልሜም ኣብኡ ዋጋ ከፊልና ኢና
3: ንሕና ዕብ እግሪና ፀላኢ በሪኺ ብፍላይ ዝነሃና በጠለኒ ካብኡና ውንቲ ሓይልና ናይቲ ሓይልና ጥራሕ ክገልፅ ንሸነኽ ባሕሪ ስለዝነበርናቲ ባሕሪ ኩሉ ጨው ቤት ለይትን መዓልትን ብዘይ ዕረፍትኻ ትዋጋእ ኣይቋርፅኒ ትውግእ ቤት ማይ የለን ኩሉ ቆርበት ክዳና ቆርበት ይኮይኑ ጨው ይመሲሉ እቲ ምረት ኣብዚ እዩ እቲ ድኸበደ ምረት ድነውሐ ግዜን ድወሰደልና ኣቢሉሉ
1: ዕለት 12 ወር 4991 ውግእ ብክልቲኡ ኣንጻራት የዕሪፉ ውዒሉ ወገን ኣተሓዝኡ ንምድልዳል ክሰርሕ ውዒሉ ጸላይ ብዕለት 13 ወር 4991 ብየማናይ ክንፊ ናይቲ ግንባር መጠነኛ መጥቃዕቲ ፈቲኑ ኣይሰለጦን። ኣብዚ ናይ ክልተ መዓልቲ ውግእ ወገን ንዓወት ዘየብቅዖ ምኽንያት ጸላይ ኣብቲ ቦታ ናይ ቅድም ሰፊሕ ድፋዓት ክነብረን ከሎ ታንክታቱን ረሸሻትን ድማ ኣብ ውሽጢ ዓጌፋ ኣብ ዝተሰርሐ ጎዳጉዲ የእትዩ ብናይ ወገን ጸረ ታንኪ ከምዘይርከባ ገይሩ ይዋጋእ ስለ ዝነበረ በንጻሩ መካናይዝድ ወገን ክዝርግሓሉን ክንቀሳቐሰሉን ዝኽእል ኣዝዩ ጸቢብን ረግረግ ጭቃ ዘለዎን ወሰን ባሕሪ ስለ ዝኾነ እቲ ቅርፂ መሬት ንቀዋሚ ተኸላኻለይ ዝምችእ እምበር ንዘጥቅዕ መካናይዝድ ምቹእ ስለ ዘይነበረ መጥቃዕቲ ወገን ክዕወት ኣይከኣለን።
4: ካብ ዓሰብእየን ዝበገሳ ነይረ ነፈርቲ ነፈርቲ ኣየርፖርት ከም ዘሎ ዓሰብ ዳርጋ ብዙሕ ሰብ ዝፈልጥ ነይሩ ኮይኑ ስምዓል ኣረብ ወገን ኣይፈልጥ ነይ ነይረ ግን ቀልጢፈን ነፈርቲ እንዳተመላለሳ ኣብቲ ጎላጎል ካርማኻ ክልዋ ኣብኡ ሰዶ ነበራ ዝመላለሶ ዝነበራ ብዝሕን ነቲ ነበረ ውግእ ፀቕጥ ዝገብራ ዝነበራ ዳርጋ ክዝክር ዝግብኦ ኮይኑ ይስምዓኒ። ካብኡ ሓሊፉ ሓንቲ ላ ዝዝከረና ኣቤሉ እንኮለና ኣብ ባሕበሽ ዳርጋ ብድሕሪት መፅ ነይሩ ኣነ ካብቲ ናይ መእዘዝ ቦታ ነይረ ካብ ቁትር ተን ነፈርቲ ንታሕቲ ገፀን መብፃየን ልክዕ ማዕረ ዳርጋ ካብዚ ናይ ዝፓላሶ ደረጃ ይቲ ፓይሎት ዝመፅ ነይሩ ንሪኦ ኣለና ካስኮ ገልታት ኣለዎስ ኣብ ባሕበሽ ዮ ሹፍ እዚ ፓይሎት ረኺቡና ሽጋራ ሒዙሎ ኢሉኒ እታ ሽጋራ ከመይዩካ ናይ ዝክረኒ ግን ክልተና ከምዚ ኢልና ንሰደና ረሻሽ በዓል ኸይዱ ሃሪሙና ኣይሃረመና ንሓሊፉና ኸይዱ ማለት እየ።
1: ወገን ድሕሪ ናይ 3ለስተ መዓልቲ ዕረፍቲ ዕለት 15 ወር 4991 ወጋሕታ ሰዓት 5 ባዶባዶ ንፀይ ካብ በረኽቲ ቦታታት ዓስካሪ ፀሪጉ ናብቲ ድሕሪኡ ዘሎ ጎላጉል ኣውሪዱ ናይ ምክልኻል ዓቕሙ ከም ዝምህምን ንምግባር ዝዓለመ ሰፊሕ መጥቃዕ ትፈኒዩ። ኣብዚ መጥቃዕቲ እዚ ክልተ በጠሎኒ ናይ ኮማንዶ ብርጌድ ባደ 7 ተወሲኾኖ ስለ ዝነበራ ካብቲ ቅድሚኡ ቁሩብ ደሊሉ እዩ ነይሩ።
5: ክልተ በጠሎኒ ደሎ ሕጂ እውን ሓንቲ በጠሎኒ ራማ ስለ ዝገደፍነ ካልኣይቲ በጠሎን ሳልሰይቲ በጠሎንን ሓንቲ ሓይሊታ ናይ ኣጋር ከቢድ ብረት ከምኡንቶም ሃንደሳን ስልያን እዮም ዘለዎ ማለት እዩ። ዕለ 7 ወር 4 ካብ ደቡብ ተበጊስና 5 መዓልቲ ወሲኢልና መገዲ ማለት እዩ።

0: ኣጀረና ሕና ኣብ ዋዲ ሰዓተና ኣቐዳሚት መዓልቲ ጋጣሚ ነፈርቲ ኸማን ሃሪማናና ሽዑዋ ዋዲ ታርባ ተዕረፍና ታንቲ ወጠሎኒ ታናትያ ኸማን ዝያዳ ኣፅዋርና ተጠያይትና ተተኮስና በሎ ናይ ርክምና ሬድዮ ስንቅና ኩሉ ፀላቃፂሎ ነይሩ
1: ውግእ ናይ ደንከል ንሕና ከም ኣሃዱ ዳርጋ ብቐርና እያ ተቐቢልሃና ክብል ክእል እየ ደንከል ካብ ጢዖ ክንብገስ ከለና ኣብ ውሽጢ 1 ኪሎ ሜትር ዘይከውን ልዕሊ 9 ሰዓት ወሲድና ታሓንቲ ማኪና ተኣቱ ንዓ ነውፃእ እንደገና ታደእተናያ ደውፃእናያ ከዓ መሊሻ ተኣቱ ዳርጋ 9 ሰዓት ዝወሰደልና ግዜ ነይሩ ኩላህና ካብ ጉድጓድ ዝወፃእና ውኻርያ ኢና ንመስል ነርና ምክንያቱ ኣብኣ ድሕሪ ወጊሓ ከዓ ነፈርቲ መፅን ከዓ ካር መእኒን ታኦራላኡ ተውፅእ ነበረት ንባዕላ ረሲና ክትቃፀል ደልያ ዝኾነ ግን ምሉእ ለይቲ ክንከራኸር ሓዲርና ውፅኢና እናኣፋንበየን ውዕልና ማለት እዩ ካብኡ ንዋድን ሰኣተና ውን ንሕና ንጎወጋሕታ ኣቲና መመውዓሊና መስሓዝና ነተን በጠለና ንብረት ፅዕነን ነበራ ማካይ ነፋሪት መፅያ ቃፂላተን ይምዳድናዊ ተቓፂሉ ሕክምናናዊ ተቓፂሉ ስንቅናዊ ተቓፂሉ ገለ ናይ መራኸቢታት ትሕዝቶናዊ ናዊ ተቓፂሉ ኣብ ሓይሊ ክልተ ረድዩ ሒዝና ኢና ኣቲና
2: ዕለት 13 ከባቢኻ በይሉል ናኣቱ ሕጂ ንሕና በይሉል ምስ በፃሕና ግን እቲ ኣብኡ ዝነበረ ኣህብታትና ንማይ በይሉል ንድሕሪኡ ገይሩ ኣብ ከቢድ ምትላኽ ናይ ፀላይ ፀኒሕና ተን ኣብኡ ዝነበረ ኣህብታት ሕጂ ቅድሜና ተን ኣህብታት ነቲ በሪሕ ቦታ ናይ ኣስከሪን ክሕዛ ተደጋጋሚ ፈተነታት ኣካይደን ነይረን ግን ንኣስከሪ ክቆፀራ ስለ ዘይከኣላ ኣብቲ ዝነበሩ መከላኸሊ ቦታ ተመሊሸን እየን ክከላኸላ ፀኒሕናና ፀላ እውን ቀፃሊ ምትላኽ ገብር እኳ ነበረ እኳ እንተነበረ ንዕ ንደፊኡ ግን ካብቲ ቦታ ንከልቀቐን ኣይከኣለን ኣብ ከምዚ ዓይነት ኩነታት ከለዋ ኢና ሕጂ ንሕና ንበይሉል ንመፅእ ማለት እዩ ሕጂ ዕለት 14 እቶም ሓለፍቲ ነቲ ንዕለት 15 ንሕና ክነጥቃዓሉ ዝተመደበና ሃብታ ንምርኣይ ኮለላታት ኣካይድና ነርና ዕለት 15 ከዓ ኣስከርን መሓዝ ከም መደብ ተዋሂብና ተበጊስና ሃዱና
3: ኣብዚ መጥቃዕቲ እዚ ዝነበረ ኣሰላልፋ ወገን ክልተ በጠሎኒ ኮማንዶ ባደ 7 ብየማናይ ጫፍ ናይቲ ግንባር ክስለፍ ከሎ እቲ ካልእ 3 በርጌዳት ድማ ካብኡ ንፀጋም ብማእከል ናይቲ ግንባር ምስ ናይ የማን ምዕባለታት ተኣሳሲሩ ፊት ንፊት መጥቃዕቲ ክካየድ ተወጢኑ
2: ሕጂ እቲ ዓቕሚ ፀላይ ኣብኡ ኣሎ ዝተባሃለ ሓበሬታ ወሲድና ኣብኡ መጠን ካኣተን ክልተ በጠሎ ናሃና ብፀጋምና በቲ ጎልጎል ዘጥቃዓ ገለገለ ኣህታት እውን ነረን እየን ግን ትቐንዲ ወሳኒ ኣንፈት መጥቃዕቲ ንዓስከሪ ስለ ዝነበረ ተን ክልተ በጠሎ ናሃና ኢና እውን ተመዲበን
3: ናይ ፀላይ ኣሰላልፋ ኣብዚ ውግእ ድማ 22 ክፍለ ጦር 4 በርጌዳቱን ምስ ተደረብቲ ሻለቃታቱ ፍሉይ ኮማንዶ ስፓርታክያድ በርጌድ 281/3 ከምኡውን ገለ ክፋል መበል 113 ቢኤም ባትሪ ሶስተኛ ናይ 130 ሚሜ መድፍዕ ሻለቃ መበል 507 መድፍዕ ሻለቃ መበል 504 ታንከኛ በርጌድ ኣሰሊፉ ነይሩ ኣብዚ ናይ ዕለት 15 ውግእ እቲ ብየማን ጫፍ ዝኣተወ በጠሎኒ ኮማንዶ ባደ 7 ምስቶም ብፀጋሙ ዝኣተዉ 3 በርጌዳትን ሓደ በጠሎንን ኮማንዶን ከይተኣሳሰረ ንየማን ፍንትት ኢሉ ብሸነኽ ኣውቶቡስ ተባሂሉ እፅዋዕ ዝነበረ ታባ ንምብራቕ ዝውርውር ተረተር ሰጊሩ ኣብ ማእከል ምስ በፅሐ ከምቲ ኣብ መፅናዕቲ ተሓቢሩ ዝነበረ ሓደ ሻለቃ ኣሎ ዝተባሃለ ዘይኮነ ሓደ ብርጌድ ሙሉእ ፍሉይ ኮማንዶ ስፓርታክያ ስለ ዝፀንሖ ብየማና ፀጋሙ ተኽሲ ፃዕፅዒዎ ክቕፅል ኣይከኣለን ወገን ሸትኡ ክወቅዕ ዝያዳ ውሕስነት ኣንበልቢሉ ዝነበረ ድማ ናይዚ በጠሎኒ ግስጋሰ እዩ ነይሩ ድሕሪ ናይ ሓፂር ሰዓታት ውግእ ግን እቲ በጠሎኒ ከንሰሓብ ተገዲዱ
2: ኣስከሪ ደይበን እቲ ውግእ ተኸፊቱ ኣብኡ ኣዝዩ ደማዊ ዝኾነ ውግእ እዩ ተካይዱ ግን ከምቲ ኣቐዲመ ጥቀስዎ ኣፍልጦ ናይ ፀላ እኹል ስለዘይነበረና እቲ ቅድም ዝተሓበረናን ኣብ ታባ ኣስከሪ ነተን በጠሎንታት ዝፀንሐን ግን ፍልልይኑ ኣዝዩ ብዙሕ ፀላ እዩ ፀኒሕዎን ተኣፃፃፊ ዝኾነ ዳርጋ ናይ ኢድ ብኢድ ደማው ዝኾነ ውግእ ተካይዱ ኣብ መወዳእታ ግን ምስቲ ብዙሕ ናይ ፀላ ዝዳረግ ስለ ዘይኮነ ተዓቕሚናሃና ተመሊሸን ኣብቲ ናይ መከላኸሊ ቦታና ኮይነን ኣብ ቦተን ከዓ ድኻም ዘለዎ እንተገይሩ ማለት እዩ ድሕሪኡ ድፋኣትና ሒዝና ንዝመፅእ ናይ ፀላ መጥቃዕትታት እናተኸላኸልና ኢና እቲ ግዜ ከነሕልፎ ጀሚርና
0: ሕና ነቲ ቦታ እውን ሓደስ ኢና ንፈልጦ ኢና ርኢና ንፈልጥና ዋላ ኩሻፍሃማን ሓንቲ መዓልቲ ርኢናዮ እታ ሓዛ ናይ ፀላ እዩ ሕጂ እቲ ዝበረኸ ቦታታት ዝገፍሐና ንዓና ተዋሂቡና ብዓቕሚ ንሕና ዝሓሽና ኢና ሰን ተዳኺመን እየን ዝኽሉ ውግእ ጠላ ከዓ ነቲ ቦታ ነቲ ዝያዳ ታርጌት ዝገበረሉ ትበረኽቲ ቦታታት እዩ

0: ካብታ ጫፍ እናበረኸ እናበረኸ ከይዲ መጨረሻ ዝበረኸ ቦታ እዩ ድኳዋፀር። ካብዚ ቦታ ንድሕሪት ገጽካ ምምላስ የለን። ዋላ ስጋ ሓሙሽተ ሰብ ተርፍ ኣህዱ ንድሕሪት ቁሩብ መሬት እናገደፍና ከምጥዕመና እናተዋጋእና ኢና ክንከይድ እምበር ምምላስ ዝበሃል ተደራቢ ሓይሊ ከምዘየለ ኩሉ ሰብ ኩሉ ሓላፊ ፈልጥ እዩ። ተቐዳናይቲ መዓልቲ ሕጂ እንታይ እያ ነራ እታ ሸቶ ናይቲ መጥካዕቲ ከም ዝተገልፀልና ዝበረኸ ቦታ ፀላት ተቋፂሮ ነበረ ሒዝካ ንዓሰብ ብደብዳብ ተርክበሉ ርሕቀት ክትበፂሓ ተቐዳ ናይ ዕለት 15 ዝብለ ዘሎ
1: በጠሎ ናይ በዓል ራያ ብሸነ ኸይማ ናይ ግንባር ናይ ወዲ ባሊን ኣብ ማእከል ካብ ወዲ ባሊን ፀጋም ዘሎ ከኣኒ እቶም ኣብኡ ዝፀንሑ ሓይልታት ማለት እዩ ወዲ ጉብሳ ዝሓዛ ሓንቲ ሓይሊ ኣጋር ከቢድረት ናይ ሓገዝ ተወሲ ክትገብር ትምድብ ማለት እዩ። ኣብ መንጎ ናይ በዓል ራያ በጠለንን ኣብ መንጎ ናይ በዓል ወዲ ባልዲን በጠለንን ሕጂቲ ኮይናት ከምቲ ዝተኣመመ ኣይ ሰለጠን። ብፍላይ ናይ በዓል ራያ በጠለኒ እቱ ምሰብሉ ፀላኢ ልዕሊ ዓቕሞም ክሳብ ሓደ ክፍለ ጦር ዝኸውን እዩ ኣብኡ ዓሲሉ ፀኒዑ ክዕወቱ ኣይከኣሉን ቀልጢፉ ኣብ ከበባ የእትዋ ኣብ መውፃእ ፀገም ክኸውን ማለት እዩ። ብዝኾነ እንዳተኸላኸሉ እንዳተዋግኡ እንዳተኸላኸሉ እንዳተዋግኡ ይወፁ ኣጋምሸት ኮይኑ ሓያል ምርብራብ እዩ ነይሩ። ፀላይ ቅፃል ሞርታራት ድብድብ ነይሩ። ፍፃመን ኣፍንጫ ዓተርን ብዛዕባ ኩነታት ገለ ክዘራረቡ ኢሎም ናብ ሓንቲ ቦታ ምስ ቀረቡ ሓንቲ ሞርታር መፅያ ንክልቲኦም ኣብኣተሃርሞም ኣብሃስውኡ ማለት እዩ።
2: ፀቕጢ ናይ ማይ ፀገም ኣሎ ማይ ካብ ርባ ተምፃእ ስጋዕ ዶምፅዋ ሓንሳብ ነቲ ጀሪካን ፍርቂ ገይሮም መመፁ ኣብ ፍሉሕ ማይ እዩ ዝቕየር። ስለዚ ሲ ሓንቲ ካብቶም ማነጅሽቱ ምሳናት ነበሩ ሓንደ ብርሃን ዝበሃል ቆልዓ ነርና ብጫ ዓይና ንፅዎ ኣብዚ ቀዳማይ ወራር ናይ ወያነ ተሰው እዩ ሕድሪ ኢልኒ ማይ ክፀግብ ስለ ዘይክእል ኣብታ ዒላ ከይዲ ኢልኒ ክዲለዮ ከይዱ ፀጊቡ ነብሱ ማይ ኣሊኽዎ ክዳኑ ገለ መሊእ ተሓፂቡ መፂኢ ጅዋላ ተተሰዋእኩ ፀገም የለን እዩኒ ኢለ ፀጊበ ታዒላ ኣርእያ ኢልኒ።
3: እቲ ብፀጋም ናይ ዝበጠሎኒ ብማእከል ፊት ንፊት ተሰሊፉ ዝነበረ ሰለስተ በርጌዳትን ሓደ በጠሎንን ድማ ሰዓት 5 ባዶባዶ መጥቃዕቱ ምስ ጀመረ ብኩሉ ወገን ንቀዳማይ መከላኸሊ መስመር ሰይሩ ፅቡቅ ግስጋሴ እኳ እንተረአየ ድሕሪ ሓፂር ግዜ ፀላኢ ብፀጋም ሓይሊ ደራሪቡ ንገለ ክፋሉ ንድሕሪት ክመልሶ ስለ ዝኸኣለ ኣስዒቡ ብየማንን ፀጋምን ነቲ ብማእከል ዝነበረ ከዋቑዖ ምስ ጀመረ ወገን መጥቃዕቱ ቋሪፁ ናብ ቦትኡ ክምለስ ኣገደድዎ። በዚ ድማ ናይ ዕለት 15 ወር 4991 መጥቃዕቲ ስለ ዝፈሸለ ወገን ዓቕሙ ስለ ዝተጓደለ ውጋኣቱ ክሳብ ዝምለስዎ መከላኸሊ መስመሩ ኣብ ምድልዳልን መዛግቡ ኣብ ምስራሕን ኣትዩ። ኣብዚ ሓፀረ ግዜ መዕቆብን መታኮስን ድፋዓት ብምስራሕ ንፅዑቕ ደብዳባት ፀላኢ ኣምኪንዎ።
4: ተክለ ሰንበት ኪዳነ ዝበሃል ርስን ነይሩ መራሕ ጋንታና ሕጂ ድፋዕ ሓዲርና ናይ ንጎ ነይሩ እስከ ከመይ ሓዲርና ክንብሎ ኢና ኢሉ ረዲኡ ሒዙ ንቅድሚት የኸይድ ነቲ ድፋዕ ክርእሉ ሕጂ ሕዳርባይ ንብሎ ከራሪ እድሪስ ዝበሃል ዋርድያ ነይሩ ቀዳማይ ዋርድያ ሕጂ ረስን እናኸደ ከሎ ንቅድሚት እዛ ረድዮ ሒዙ ድንን ድንን ኢሉ እናኸደ ውጋእ ኣይነበረ እዛ ጥኢት ትመፅእ በዛ ፀጋመይቱ ልቡ በዚ ኣትታእቱ በዛ ጃኬቱ ገይራ ኣብ ውሽጢ ሰቕቱ እዛ ጥኢት ሕጂ ከራር ያ ዶቶር ዶቶር ዶቶር ዶቶር ይብል ኣነ ከዓ ነይረ ሓኪም ጋ እንታ ካሽዑ እንዳጎይኹ ይኸይድ ረስኒ ረስኒ ረስኒ ብለኒ ንታሕቲ ገፁ ፀዲፉ ወድቕ እታ ረድዮ ታሕቲ በፂሓ ኣነ ብኡ ብፅሕ ክብል ከለኹ ሕጂ ዘና ፃብዕቱ ቀጥቀጥቀጥቀጥቀጥቀጥ ብል ፍርፈር ብል ዝፀንሐኒ ኣይ ፀንሐን ሽዑ ከይደ እዚ ናይ ኢዱ ገለ ከምዚ ገይረ ሕዚ ገለ ምሰበልክዎ ዓሪፉ ሕጂ ሓዉ ነይርዎ ኣብ ማኦ ምስ ናይ ማኦ በጠሎ ንክልተ ብርጌድ 49 ናይ ክፍለ ሰራዊትና እንዳ 96 ረስ ምስ ቀበርናዮ ልከ 15 ደቂቕ ከባቢ 20 ደቂቕ ንገብር ንታሕቲ ምስ ወረድና እቲ ሓዊ መፅእ ሓዊ መፂ ተክለ ሰንበዳ የለን ይብለና ረስኒ ደኣኒ ናይ ሓለፍቲ ኣኼባ ኣሎ ሞ ኣኼባ ኢሉ ከይዱ ንብሎ ማለት እዩ። ሕጂ እምባ እብል ክሽፍ ፅልም ኢላ ገይሩ ነይሩ ብዚቶ ከምዚ ተሓንጊጥዋ ድሓን ብሌና ይመፂ ነይሩ ሓውካ በልዎ በዚ የማንኩም ኢና ደለና ብለ ፈሊጥና ኣለና ንሕና ኣብታ ሩባ ስለ ደላ የለየና ኣብታ ናይ ራዓኖ ብድሕሪ እስቴፋኖስ ባጡ ዝበሃል ወዲ ገዛማ እንዳጠለን መታ ዓቢትና ነይሩ ምስኣ ምስታበጠሎኒ ሕጂ ትማሊ ደኣ ከመይ ነይሩ እዚ ኩነታት ንሕና በዚ ዘለና ስ በዛ ጫፍ ባሕሪ እንዳወረዳ ኢና ሰኪሕናና

በዘለኹ ሞ ግን ዕረፍቲ ይብሉን ውግእ ወመፅን እንደን ከምዚ ኢለን ገለ ሞ ራሓንዲ ከመይ ነይሩ ንበሃል ኣብ ቱርባ ማለት እዩ ብ ማይ ከነምፅ ምስ ተረኸብና ዋ ሰብ መርለክ ይመን ኣለና ይብለኒ እንታይ ትዛረብ ኣለካ ወደ እወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬ ንበዓል ንዕለክ ይመን ኣለና ትማለ ባቃ ገለ መለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።

0: ግዜ እዚ ግዜ ንቕድሚት ዝሕንበብ እናጐዳደለ ጽጋ ዕድመ ናይ ሰብ ምጥቃምካን ዘይምጥቃምካን ፍጹም ከይዓጀቦ ትሚሉ ዝምርሽ ድንብርፅ ዘይብሎ ጭርኡ ዝሓዘ ጥራሕ ዘርክቦ ንግዜ ብዝሕን ዋይን ግፍሒ መሬትን ምውናን ምልክት ሃብቲ ቀዳሞት እዩ ዝነበረ። እዚ ድማ ግዜኻን ዕድመ ንእስናትካን ብግቡእ ኣብ መዓላ ብምውዓል እትኸዕብቶ ወይ እትውንኖ ርእሰማልካ እዩ። ስለ ዝኾነ ብዘንበሩ ወይ እናበሩ ከም ዝበሃል ትማሊ ግዜኻ ብግቡእ ብምጥቃምን ብምጉያይን ዘጥረኻዮን ዝኸዕበትካዮን ፅባሕ ኣብረኽ ምስ ኣብየን ምስ ረዘዘን ካብ ማንም ከይተጸበኻ ብዝፀፅናሕካዮ ክትነባበር ምኽኣልን ንውሉዳትካ መትከል እግሪ ምግዳፍን ረኻቢኡ ዝረኽቦ ዓበ ጸጋ እዩ። ገና ኣብ ጽቡቕ ኩነታት እዮም ዝርከቡ ኣቦኦም ሓኔታይ ስለ ዘበሉ ብወዲ ሓኔታይ ዝብል ቅጽል ስም እዮም ዝፍለጡ። ኣብ ርእሲ እዛ ምድሪ ልዕሊ 18 ዓመት ኣቕፂሮም ከም ዘለዉ ይገልጹ። ገና እውን ኣለኹ ዝብሉ ዘለዉ ንዓይድመ በዓል ጸጋዮም ኣቦይ ጸጋይ
1: እዎ ካብ ጥልያን 18 ምስ እየ ሓዛ

0: ብኡ ገርካ ዋላ ምናልባሽ ተጋግየ ተልየ ባዕልኹም ትምህርቲ ንዳኣ እምበር 18 ድማ እንታይ ኣትዩ እኳ ኩሉ ግዜ ዳይ ሕጂ ስክቕፅል እየ ብ110 ኣሕልፋ እወ ለዘበል ልደት ዘሓለፈ ትማሊ ልደት ኣምላኽ
1: ኣቦይ ፀጋይ ብማሕረስን ምጓሰን ኣብ መዓርን ኣጅቦን ዝዘቕበበ ደንበ ከም ዝዓበዩ እዮም ዝዛረቡ ንድሕሪት ክምለሱ ከለዉ ዝዝክርዎ ንእስነቶም ሎሚ ዝምለስ ኣይኮነን
0: ተወለድ ኩሉ ዓዲ መርሆ ኣብ እንዳደይ ዓዲ መርሆ ቋሓይን ዝዓበ ኩሉ ዝመፅ ኣብ እንዳ ቦይ ሕሸኒ ኢለ ዝመፅየ ካብዚ ግን ዝበዝሕ ኣብ በረኻየ ብቕማጠይ ዝበዝሕ ግዜ ኣብ በረኻየ ድዕልፎ ትምላዳ ርከብ ኮይኑ ወስም ሰበልካ እምበር ፅቡቕ እየ ተሓዳረይ እውን ጥቡቕ ንሳ እውን ሕጂዳ ተደምዚሳፅ እምበር ፅቡቕ እያ ሓሊፋኒ ጥቡቕ እምበር ምስ ኣድጊ ምስ ከብቲ ምስ ገመል ኩሉ ነረይ ኩሉ ኣነ ዘየ ጥረኽዎ የልዎን
1: ደይሎም ኣሪገ ሸገ እየ ነይረ ሸገ ከም ዝበሃል ከምዚ ክሰምዕዎ ዝፀናሕኩም ኣቦይ ፀጋይ እውን ቀደም ዝነበሮም ግብዝናን ዝናን ተጠቂሞም ዘጥረይ እውን ደንበ ዝመልኣ ዝነበራ እሞ ሓልፋይ ስኢነን ዝተሸጣን ዝተለወጣን ንዋዮም ክዝክሩ ከለዉ ከምዚዮም ዝብሉ
0: ጉስነ ዳኣ ምስ ዝብ እንዳተማናጠልና ነብር ነርና ወን የጉርሃና ድ ወብለን ወስድና ሓንሳብ ይሕድገና ኣብ ዝሆወየ ክልተ ከብቲ በሊዑለይ ወኒ ገና ዝኾነ ኮይኑ ብዙሓት እየ ነረን ናይ ኣስገደ መሬት ኣብኡ ሓርማዝ ኳዓጠ ይበሃል ቃላይ እንድዩ ኣብ ኣሰሰት እየን ምለሳ እቲ ቦታ ጭልየ ዝበሃል ኣሎ ሳዕሪ እንታይ ክብለካ ተክ ኩብልያ ደልያ ንፍሕ ይብላ ይወልዳ ይስረራ ንእለት ይስረራ ንእለት ኣብኣ ከለዋ ከይተጥቦ ከለዋ ድግማ እወኒ ፅቡቅ ሓሊብና ሕጂ ሞ ኣብቲ ዕብትካ ስሕመቕ መፅ ይኹ
1: ከምዚ ትሰምዑ ዘለኹም ኩነታት ኣእምሮ ኣቦይ ፀጋይ ንድሕሪት ብምምላስ ብዙሕ ነገር ክዝክር ዝፅገማ ኣይኮነን
0: ኣደያ መርዕሃኒ እምበር ኣቦይ ኣይነብረን ሞይቲ እዩ ንፀር እዩ ኣደያ መርዕሃኒ
2: ሓዳር ሞከመይ ነይሩ
0: እዋ ሓዳር ደኣ ሳዕሎሚ እንድብልካይ ኣለኹን ሓሙሽተ ወዲ ሰለስተ ጓል ሸሞንተይ ሓንቲ ጓል መይታ ሃኒ ኣብ ሻምቦቆ ውርድ ምስ በለት ውርድ ምስ በለ ዓሶብኣ በረኺባታ ኣብኣ መይታ ሃኒ እምበር መስጎነ ድሓኒ ሓሊፈ እየ ደቀይ ብምልኦም ኣለዉ ሓደ ኣብ ሰለያ ዘመ በርጊ 18 ንሱ 2013 ተወጊኡ ኣሎ ኣብ በሩንቱ ሕጂ ድንቅእየ ዘለኹ ዝወደይ
1: ብተወሳኺ ኣቦይ ፀጋይ ኣብ ዕድመ ንእስነቶም ካብ ዝርከብሎም ገዛእቲ ሓደ እንግሊዝ ምዃኑ ብከምዚ ይስክርዎ
0: ኣነ ሓደ እንድ ዝወደይ ኣብ እንግሊዝ ሓደ ዳርጋ ሰብ ይጥምተኒ ሓደ እዚ ዓይነቱ ነተንሓ ክወርሱ ድዮም ዋላ ገለ ከይፈተኹ 6ዱሽተ ክብቲ መምሰብታየን 6ዱሽተ ክብቲ ሸይጠ ጓንድየ ገረ ኣብ ብርምበራ ስስፋይ ብዓዶ ቃዓላ ፅሒፈ መልሸ ናብ ፍተራድመሱን ወልዲ ቅነጅማት ገረ ዝገር እንዳሓ ዘይዋርኦም ንሳቶም ሓያል ሃብታማት ራእዮም ሃብታማት ንፉዓትን በዓል ደጃ ተረኣያ እኒ ኣብኣቶም ስእሊ ናይ ኩርኩር በዛ ጎኖም ኩርኩር ንእሽተይ ከልቢ ስእሊ ሂቦምኒ እዚ ካልእ ሰብ ኩሉ ፃዕዳ ወረቀት ገሩ ኮይ ድንበር ከምዚ ናተ ኣይበሉ ተራርመሱ ተዓዊትለይ ሕምነት ስለ ዘለና እሞ ካብቲ ስእሊ ናይ ናቦ እምበር እቲ ሕርሻ ድማ ሓርሸ ብራማ ገረ መፅእ ፅዒነ ማኪና ፅዒነ ይመፅእ ናብዚ ከምዚ እንዳባልና ሓሊፍናዮ ፅቡቅ ዝወደይ ማዕረይ ጠጥዕሙ
2: ታጓንዴ ሕጂ እንታይ ከምትቆምላ ነርኩም
0: ሸፋቱ በርቲዖም እወ ሸፋቱ በርቲዖም ሓደ መዓልቲ ዓዲ ዝባይ ክሰግር ከለኹ ዝተኩሾም ለዩ ዘመቀሮ ሰውሲኦይቲ ጠምንጆኦም ካብ እንዳሽከክክዎም ዓዲ ዝባይ ቀብሪ ፀኒሓ ብኣ ኣብታ ቀብሪ

0: እቱው ኢሎም ስቑ ኢሎም ናራይ እቶም ቀብሪ ፈዝዝ ኢሎም እንታይ ድኹንኩም ይኹም ኢሎምኒ ወረቐት ደለኩም ወረቐት ኣለኒ በዓል ወረቐት እየ ግዲብልኩም እንዳሓን ንዓዲ ባዕሊ ከይዳ ኣለኹ ናብ ብረንብራ ተስፋይ ኦይ ዝፈልጠ ንረኺበይ ግደፍዎ ደኣ እዚ ደኣ ናይ ኣቦይ ሕጅዋን ድዩ ተባሃለ ኣቦይ ሓማጥቀት ኢሉ ኣንበሳቐት ኢሉ ኣይሰርሕኒ ነይሩ ነዞም ካብትኹን ክልተ ሰብ ዓዲ ፃዕዳ ዓዲ ሓደ ሰብ ዓዲ ምሕረት ሓደ ሰብ ነዚኦም ወስዶም ኣብ ሓደግቲ ዕጪ ካቶ ሰኒ ሰሊሱ ረቡዕ ንናትካ ኣለካ ንስኻ ተኩሽካ ምስዋዕኸያ ኩላቶም ይውቕዕዋ እቶም ጉሩብ እቲ ሓደ ምስውቃ ኣብታ መዓልቱ ድማ እቲ ሓደ እንታይ ኢሉ ሓኔታ ፍቱ እንታይ ኢሉ ሓኔታ ኢልዎ ወይ ኣነ ዓይና ተደዮም ቁርያ ግዳያ ይብላ ኒኸ ገድፋ እየ ንኻልኣት ሃቦም ኢልዎ ኣንታ ግደፍ ከይቲ ክኸስር ተበሎ በል ትመፀና ኣላ ኣራይ ፈኒ ተገደፍ ነዛ ዓይና ሳንቁር ነዛ ዓይና ዓርኩ ነቦይ ነዚኣስ ምሽር ኣብላታ
1: ካብዚ ብምቕፃል ኣንበሳ ብምቕታል ሓኔታይ ዝብል ሽመት ወይ ማዕርግ ዝተቐበሉ ወላዲኦም እውን ኣብቲ ዝነበርዎ ዝነበሩ ዓብ ክብሪ ከም ዝነበሮም እዮም ወሲኾም ዝዛረቡ
2: ሕጅቦኹም ሓኔታ እዮም ኒሮም
0: እዋ ሓኔታ እንታይ ወድቆ መሽሉ እኳ መንጉዳ ሓኸለይ ስርባዳ ኣብዛ ሓንቲ ማኣዲ ይወድቕ እዚ ኩሉ መርዓ ምስ ተኣከበ ህዝቢ ይወድቕ እቲ ክብሪ ናቶም ናቱ ኣዕራይ ዝኸውር ምስ ሰደቐ ኩሉ ገብሪ ድማ በቢ ማኣዱ ይሰራዕ ሽዑ ንሱ ቁሪ ኣብ ሰለስተ ብክልተ ቆርጩ ነቲ ተኣሽሙ ነዞም የማን ደለውን ነዞም ፀጋም ደለውን ይዕድሎም ቦይኑ ይበልዖን እዩ እቲ ሽም ግን ኣብ ሓ ሰለስተ ብልዕቲ ኣብዛ ሓንቲ ማኣዴ ይብላ
2: ይመፃ ምልክት እዚ
0: ናይ በዓል ግዳይ ጣዓሞት ኣይበልዕኒ ቦይ ከምዚ ሓንሳ ንግሆ ብላ ዓቢሉ ወረ ብልዒ ዝበሃልሳ ኣይፈልጦን እዩ ነሩ እንታ በላዕ ጣዓሞ ንዓ ግዳይ ጣዓሞ ይብል ደርፍ ኣርሆላቶ ክንዲ ዚኣቶውን ኣይትፈልጥዎንን እምበር ኣይርከብኩምን ኣርሆ እንድያ ኦ ክትብል ከላ ና ምሕርኛ ክትዛረብ ከላ እዋ ሰብ ክዋዳ ተወዲ እያ ትደሊ ኣባነውፅ ሃይለ እጅኻ ስደዶ ሓደ መዓልቲ ኣብ ዓደባል መርዓይሊ ምስከደ ኣብ ዓዝባን ደብሪ ኣባነውፅ ሃይለ እጅኻ ስደዶው ዝኾንዶ ይኮነ ዘጀጀዶ መስሎ እዚ ቀትልካዮ ዘለኻሲ በሎም እንደቆሽ ምዶም ንኩሎም ስቂኢሎም ዝምድር ደለዉ ኢላቶ ዓደይ እንድ ኣብ ዓደይ ድማ ይገብር እኒሄ እምበር ብጩቅ ኣይብሉን እዮም እዞም ዓድና ብጥሪሽ ኣይዛረብዎን ብኽሪ ኣይዛረብዎን ብጣዕሚ ተዘይኮይኑ ሓይሊ ነርዎ እዩ
2: ሕጂ እስኪ ጨፈራታት እስኪ ንገሩና ናይ ቀደም ትጨፍርዎ ዝነበርኩ
0: ዝበል ስ ያኽለኒ ያኽለኒ እሱ
2: ኣይ
0: ኣራ
2: ሓደ ክልተ ድሓን ወስበሉና
0: እንተዘይ መይቱ እንተዘይ ተሓሪ ኢዱ ወድንበሳዶ ተዓዝቢ ኢዱ ኣላህና ሓንቲ ደርፊ
1: ኣቦይ ፀጋይ ኣብዚ እዋን ካብ መዛንኦም በይኖም ብምትራፎም ይህን ምሂን መባህልቲ ዓርኪ መሓዛ የብሎምን ስለ ዝኾነ ድማ ፅምዋ ከም ዝስምዖም እዮም ዝዛረቡ
0: በዓል ፀጋይ ተወለመድን ሕጂ እኳሎም ቅነታ ሰበይቱ መይታ በዓለ ዛይዳ በርሀ የዕርኮ ይነሮም ኣብዚ ኩሎም ውድእ ኢሎም ውድእ ዋላ ሰብሲ ገለ ኣሎ መዘንኡ ኣይበሃልን እቲ ግዜ እንደሉ ኣይጠበቐን
2: እንታይ እዩ ትብሉ እስኪ ናይ ስጋብ ሕጂ ዘንብረኩም ዘሎ ስጋብ ሕጂ ናይ ዘንብረኩም ዘሎ ስንታይ እዩ
0: እንድዒ እቶም ኣሕዋተይ ኣርባዕተ መይቶም ዘይበልኩኻን ንዕኦም ድሕር ወሰዱ ዝግዲሉ ኮይኑ ስቂል የንብረኒ እምበር ኣነ ኣይደለኹዋን ንዓይ ሂብኒ ቆልዑ ወሊደ ሸሞንተ ቆልዓ እዋ እቲ ዕድመ ድማ ርኢኻዮ የንጠርጥድ ወረ
1: ኣቦይ ፀጋይ ብዙሕ ዓመታት ንድሕሪ ተመሊሶም ዝዕልልዎ ዕላላት ሰሚዕካን ናይ ምዝካር ክእለቶም ርኢኻን ወዲ 18 ዓመት እዮም ክትብል ኣይትደፍርን ገና እውን ኣብ ፅቡቅ ቁመና እዮም ዘለዉ
0: በር መንግስቲ ጣልያን ሓደ ጎን ንፉዕ እዩ ሓደ ጎን ድማ ብረት ዝበሃል የእትው ኢሉ

0: ፍልም እቲ ምስ በለ ብረት ሓፂና ዝሓዘ ሓደ ከይተርፍ ብምሉእ ክመእትዉ ኢልና ብጀካ ወታደር ኣብዚ ድሕዘየልዎን ስራቅ ከይበዝሕ ገለ ከይበዝሕ ገለ ኢልና ነዚ ሃገር ንኩሉ ሃና ሓራ ኢልና ሓደ ሰንካም ኣብዛ እንዳባ ስምዑን ነታ ብረቱ ሓቢእዋ ተቐሚጡ ክጠፍእ እንዲ ክነግርካ እንዲ ክጠሚጡ እታ ሰበይቱ ትብእ ዝተበላ ክፈትሓ ዕግርግር ተበሉስ ክድላን ጣልያን ንግራ ብያትሉ ካብ ዓዲ እንዳባ ስምዑን ብትኩል ገሮም ትኩል ነሮም እዮም ንቁጣ ነሮም ካብ ትኩል ሕጆም መፅኦም ኣብዛ ናይ ዓዲ ግብስስ ክበፅሐ ከሎ ኣብዛ መቕዒ ስቕላ ብልዮም ሕንቕ ጨካ ናትዮም ጨኽኒ ንርዎም ሰበይቲ ድማ እዚ ባልያ ዝበሃል ተዓስኪሮም ዘማ ሃገርና ብምሎም ተኸቲቦም ሕጂ ክመፁ ከለዉ ኮብቲ ብዙሕ ኣይነበረን ዝሃገር ኣድጊ ቁሩባጣል ግለመለ እዩ እምበር ኣይነበረን ሽዑዎ ክመፁ ከለዉ ፈረን ከዓ ናይ መን ኢካ ትብሎኒ ዒላ በርዒድ ናብ ወሪዶም ሓባባትን ጓጉላ ይቅርኒ ከምዚ ድበለ ኣምፂኦም ሓያለ ዘርኦምልና ዳዕራይ ውዒል ሓዲራ ድማ መጎሎ ድማ ብታሕቲ መፃ ምስ ጣልያን ምስ ባርያ ስምማዕ ኣይነበርናን ሓደ መዓልቲ ይቐትሉ ሓደ መዓልቲ ንቐትል እዩ ሓሊፍናዮ ንማዳ ዘምበላ ዝተሃፍዮም እዮም ጋሉ ዝበሃል ንወደጃ ስመረ ቅትል ኣቢልዎ ንዓእቶ ኢሉ ትመሓዝኡ ድማ እዩ የእትይዎ እምበር ክፈልና ዓይሎም ኣብ ግድግዳእቱ ምስ በልዎ እኒሄ ጥይት ገሮም ቀትልዎ ቆትልዎ ካባ ንሱ በዚኣእትዩ ደ ይበሃል ጠፊኡ ሰብኣይ ተዘቐተለይ ጋልዮ ጋሉ ደንበላስ መፂኦም ካ ነብሶሃሉ ይበሃል ድረፍ
1: ብተወሳኺ ኣብቲ ሎሚ ዘዕለልዎ ዕላል ተማሊ ዕድመ ንእስነቶም ብፅቡቅ ከም ዘሕልፍዎ ካብ ገጾም ተንብቦ
0: ክንክተብልና መፂና 8 ሰብ ኣብዛ ዓረዛ እዩ ራእሶ ኣለላ ተለያኹ መፅኡ ክተበና ሓሚድ እዩ ዝበሃል ትዝርጁማ ነቲ ጣልያን ሕጂ ኣንታ ሓሚድ ሃወይ ኣብ መጣ ቁርጥምጥምጥምጥምጥም ኣቢልዎ እንታይ ኢና ንገብሩ ደቀይ ከብቲስ ሒናየን ንኸይድን ትግራይና ትግራይ ብዙሕ ኣይጎደአን ኣንበጣ ነዚ ሃገር ግን ክስር የብሎ ብየናይ መፅኡሉ ዋላ መቂዕ ዋላ መቂዕ ዋ ቆፅሊ እየ ተላይ ነዚ ገረብ ሽምጥጥ ኣብሉ የጥፍዎ ክንክተብ ኢልና ደይብላ ነዛ ከምዚኣ መሰለት ሕርክም ኣቢሉ ኣብዚኣ ርክብዋ ኢልና ምርካብ ሲኢነያ ሓደ ርክብዋ ነሩ ስኑ እዚኣ ንቕፍ ኢላ ስኒ ካ ጎደሎ እዩ ነዚ ሓንቲ ይጭላፍ እወ ለሚንካ ኮ እዩ እወ ንክትክተብ እዋ ኣይ ጥሜት ኣትይዎ እንዲ ህዝቢ ወኒ እንዳሸጥካ ፍቐድ ሃብታማት ዓዲ ጉልትናን ዓዲ ሰበዳን ዝበሃሉ ቁርብ ይሕሹ ካብኡ ዳጉሻ ሸሚትና ነምፅእ ዳጉሻ ኣብቲ ሽዑ ኣጅቦ ኣለና ኣነ ገለ ኣሎኒ ፀባ ኣሎኒ ኩሉ ብኡ ገርና እቲ ግዜ ንሕልፎ ክንደይ ድኻ ድማ ገረ የብለኒ ኣይበሃልኒ ነብሩ እዩ
1: ኣቦይ ፀጋይ ምስ ዘን ሎሚ ብዙሕ ጥዕና ዘይረኸባ በዓልቲ ቤቶም ዘሕልፍዎ ውግዕ ሓዳር ኣዝዩ ምቁር ምንባሩ ብምግላጽ ነቲ ብዕራይ ኣብ መልሲ ሰበይትን ኣብ ሳለስቲ ዝብል ብሂል ኣይድግፍዎን እዮም
0: ኣይ ነብሪ ይወ ንፈልጦ እንዲና ግና ስዋ እንታይ ሰበይት ውቕዕካ ቁምኖ ኮይኑ ነብሪ ነብሪ ወላ ጀጋነ ንዓኻትኩም ክትወልድ ከላስ ክውቕዓ ይግባኣኒ ድዩ መሲሉ እኳ ሕሰቦ ሞ እቶም ደቃ ይጉህው ገለ ዓይነቱ ዝርባዕለ ኣይኮነን እዚ ኣቐምጦ ደኣ
2: ኣተዓባብያ ቆልዑት ከመይ ነርኩምስ
0: ከመይ ኣተዓባብያ ናይ ገዛይ ኣየ ናይ ክብሪ ክትብሎ ኢኻ ዳሕራይ ዕብት ምስ መፅ ምስ ጀመረ ንእምና ሓጀር ወሪዳ እዚ ጀረካን ዓብዪ መዓር ሕጂ ሃለይ መፅያ ማዓር ሕጂ ሃለይ መፅያ ዘደርጋ ሓያለ ኣብልዕኒ ሕጂ እዞም ደቂ ናታ ሓሲቦም እዞም ክልተ ቆልዓ ምሳይደ ኣለዉ ኣነ ኺኢሎ ክገዛልካ ኣነ ኺኢሎ ክገዛልካ ኢሎም ክልተ ኺኢሎ ሰለስተ ኺኢሎ እንዳግበሩ የብልዑኒ ይበልዕ ማዕሪ ቁሩብ ኣፅኒሕኒ ይብሉ በቲ ከብደይ እምበር ኣምላኽ ክንዲ ሃብቶማ ይኸድዩ ኣለውን ካብኣይ ዝሃብቶሙ ግና ሲ እቲ ኣምላኽ ፅናሕ ኢሉኒ ኣይፈቐደለይን
2: ፀባ
0: ምሳይ እዚ ስነይ ሕጂ ሓደ ክልተ ኸይዱ ነሩ ሙሑው ኢሉ ኸይዱ እምበር ኣቃንዛ ብለይ ገለብለይ እዛ ዓይነይ መጥባሕቲ ሓደ ሶዳን መፂኡ ነሩ ንስ መደፈራ ኣብኣ ምስ ጠብሓኒ ኮለሊላ ሕጂ ኣማዓዲ ዓደስ ጎደም ዘለዋ ይርኢ ይፈልየን ዓይነይ ፅቡቅ ልበይ እውን ዳሓንየ ዳሓንየ ልበይ ምርሳዕ ቁሩብ ርስዕ ብል እንድ ዳሓንየ
2: ዓይነት መስተ ከንታይ ኹም ፈዱ ካብ መስተ ማይ ዲኹም ስዋ
0: ፀባይ እምበራ ስዋ እዚ ቁሩብ መዓልቲ ውይኒ ይብለኒ እንዳ ስዋይ ኣቱን እያኣነ ኣይከኣቱን እዞም ደቀ እዛ ሰበይቲ ካብቲ እንዳስዋ ገዚኣ ተምፃ ኣለይ ኣብዚ ዓዲ ክላ ትርፈኒ ሎሚ ድሕሪ ሎሚ ኣብ እንዳ ሰብ ኣብ እንዳ ታሽሙ ክንዲ ሰብ ኮይና ኣብኡ ወይ ንኣሽቲ ባኣሱኻ ስዋ ምስተኻ ኣሎ ይፅገብን ድዩ ክትመላለስ ሕማቕ ይርከብ ኣነ ሳ ፈሊተ ኣስዋ ውን ኢሉ ንደምፅለይ ካብዛ ሰላ ግርም ፀቡቕ ይበሃል ኣኻብ ኣምፅያ ሰቲ ካብኡ ዝሓለፈ ፀባይ
1: ብማሕረስን መጓሰን ዝዓበዩ ኣቦይ ፀጋይ ነቶም ዕድሚኦም ንትምህርቲ ዝኣኸሉ ደቆም ካብ መዛንኦም መታን ከይተርፉ ከምህርዎም ነይርዎም ስለዚ ንሶም ናብ ምሽንጋል ደቆም ናብ ማኣዲ ትምህርቲ ጥሪቶም ድማ ናብ ዕዳጋ ተወዛዝዑ
0: ኣንታ ከብቲ ብዙሓት ነረናኒ ከይተዓወትኩለን ጣሓኒ እንታ ይገብረለን ፅራይ ፅቡቓት እንዳኾና ገለ ይገብረለን ስኽኢል ይሕልወን ሕጂ ኢደ ዳሕራይ ጭራእትዩኒ ክላዕ እስኪ ከምህሮም ደኣ እሞ ትረፍ ከብቲ ኣይተዓወትኩን ሕጂ ድማ ንሳቶም ልግቢ ተገብሩለይሲ ከምህሮም ዳ ኢለ መጥየ እዋ እዚ ዝሪኢኻዮ ኣጋር ሓኪም ኮይኑ እቲኣቶም ሕጂ ሰጊሮም ድማ ምጉብን ኣለዉ ምጉብን ኣለዉ ዳሓኒ ጥዑም ሓሊፈ ኩሉ ወሰደኒ ሕጂ ሲ ደሓን ከለኻ ተወሰደካ ምስ ቆልዑኻ ከለኻ እዩ እምበር ክትብል ክትብል ትጉዳእ እንዲኻ ሓንቲ እኳ መይትሃኒ
1: ንእስነት ከደቴ ከምዚ ኣንዳ በለቴ ከምዚ ኣየ ወይዛ ኣርጋኔ ወይዛ ኣርጋኔ መፀትን እምበር ኣነስ ኣይደለኽዋኔ ከም ዝበሃል ኣቦይ ፀጋይ ድማ ደጊም ዝወሰድክዎ ዕድመ ይኣኽለኒ ብምባል ናብቲ ዘይተርፍ መገሻ ቅድሚ ደቀይ ክኸይድ ናይ ወትሩ ፀሎተ እዩ ብምባል እዮም ተፋነሙና ወዳሕንኩም
3: ከዘኛ ዳ ኣ

0: ዓለማዊ ቀነ ፀባ ደ ብደረጃ ሃገር ንመበል 24 ግዜ ኣብ ኣስመራ ተዘኪሮም ቱርኪ ግብፅን ቀጠርን ብምጥሓስ ስምምዕ ምቁራት ተኽሲ ንእስራኤል ኮኒነን መጠን ዓለማዊ ቀጥታዊ ወፍሪ ኣብ 226 ነቲ ዝድሊ ዕብየት ከመዝግብ ከም ዘይክእል ተኣሚቶም ኣብ ዝሓለፈ 30 ዓመታት ብደረጃ ዓለም ኣሰካፊ ብርሰት ዕምባባታት ባሕሪ ተመዝጊቦም ዝርዝር ዜና ሚኒስትሪ ፍትሒ ኣብ ኣስመራ ኣብ ዘካየዶ ናይ 2 መዓልትታት ኣኼባ ገምጋም ስራሕ ብምክያድ ኣብ ናይ መጻኢ መደባት ዘትዮም ብዛዕባ እዚ ጋዜጠኛ ሳሙኤል ሃብቲ ሚካኤል ዘዳልዎ ጸብጻብ ኣሎ ገረ መስቀል ገረዝጌር ክቕርቦ እዩ
1: ሚኒስትሪ ፍትሒ ብ34 ነሃሴ ኣብ ኣስመራ ዓመታዊ ኣኼባ ገምጋም ብምክያድ ኣብ ውጥን ናይ መጻኢ መደባት ስራሕ ዘትዩ ሚኒስተር ፍትሒ ፈውዚ ሃሽም ኣብ ዘስምዐቶ ቃል ሕመረት መድባትና ዝኾነ ምርግጋፅ ማሕበራዊ ልዑላውነት ሎሚ ዝተፈጥረ ሓድሽ ሓሳብ ዘይኮነ ስርዓት ኣነባብራ ህዝቢ ኤርትራ ከምኡውን ዕጥቃዊ ገድልን ናፅነት ኣብ ማሕበራዊ ልዑላውነት ዝተሰረቱ ምንባሮም ኣረዲያ ኣብ ማሕበራዊ ልዑላውነት ዝተሃንፀ ከም ዝሰረቱ ስርዓት ሕጊ ንታሪክ ባህልን መንነትን ህዝቢ ኤርትራ ዝውክል ብምዃኑ ህዝባዊ ሰረት ኣውሒሱ ልዕልና ሕጊ ማሕበራዊ ስኒት ኩሉ መዳያዊ ልምዓትን ህዝባዊ ኣመኔታን ኣብ ምድራኽ ወሳኒ ተራ ከም ዘለዎ ድማ ገሊፃ ሚኒስትር ፈውዚያ ስዒባ ካብ ስድራ ቤት ዝጅምር ከም ዝሰረቱ ስርዓት ሕጊ ነቲ ዘገልግሎ ሕብረተሰብ ማእከል ገይሩ ዝህነፅ ብምዃኑ ኪኖ ምፍታሕ ክርክራት ኣብ ምዕቃብ ማሕበራዊ ርግኣትን ስኒትን ኣገዳስነትን ልዑል ምዃኑ በዚ መረዳእታ እዚ ሚኒስትሪ ፍትሒ ኣብ ኮም ዝሰረቱ ስርዓት ሕጊ ከይበኸረ ክሰርሕ ምፅንሑ ተዳልዩ ዘለዉ ውጥን እውን ኣብዚ መዳይ እዚ መሰረት ዝገበረ ከም ዝኾነ ሓቢራ ኣብቲ ኣኼባ ፀብጻብ ንጥፈታት ኣብያተ ፍርድን ቤት ፅሕፈት ኣኽባር ሕግን እስትራቴጂያዊ ውጥን 5 ዓመታት ከምኡውን ምምዕባል ስርዓት ሓበሬታን ቴክኖሎጂን ናይቲ ሚኒስትሪ ዝምልከት መግለፂ ምስ ቀረበ ተሳተፍቲ ኣብ ጉጅለታት ተኸፋፊሎም ኣብ ምህናፅ ከም ዝሰረቱ ስርዓተ ፍትሒ ምምሕያሽ ሕግታት ምምዕባል ሰብኣውን ትካላውን ዓቕሚ ምብራኽ ንቕሓት ሕብረተሰብ ዕቀባን ምምዕባልን ቅርሲ ሕጊ ኣብ ዝብሉ ዛዕባታት ብሰፊሑ ዘትዮም ኣብ መወዳእታ ሚኒስትር ፈውዚያ ብደረጃ ምምሕዳራት ከባቢ ተወዲቡ ዝካየድ ዘሎ ተሳትፎ ህዝቢ ብደቂቕ ተገምጊሙ ምስ ታሪክ ልምድን ክብርታትን ሕብረተሰብ ኤርትራ ዝሳነን እዋናውነት ዝለበሰን ውዳበ ብወግዒ ክእወጅ ምዃኑ ሓቢራ ሚኒስተር ፈውዚያ ብተወሳኺ ሕግታትና ንዓና ክመስሉን ሸተታትና ከዕውቱን ምስ እዋናውነት ብምዝማድ ከም ዝስርሐሎም ሞያውን ማሕበራውን ፍልጠት ብቑዕ ተመክሮን ስነ ምግባርን ዝዓጠቐ ዝፀጋ ሰብ ንምህናፅ ድማ ኣድላይ ዘበለ ፃዕሪ ክግበር ምዃኑ ነዚ ንምስማር ኩሉ ኣባል ብቐፃሊ ንቕሓቱን ናዕበየ ንምዕዋት እዚ ውጥን እጃሙ ክበርክ ታዘኻኺራ
0: ፈስቲቫል ኤርትራውያን ነበርቲ ምዕራብ ካናዳ ፅንዓትና ዋሕስና ብዝሕብል ቴማ ብሓደን ክልተን ናሕሰ ኣብ ከተማ ኤድመንተን ብዓብ ድምቀት ተኻይዶም እዚ ካብ ከተማታት ኤድመንተን ካልጋሪ ሳስካቶን ዊኒፔግ ቫንኮቨርን ብሩክስ ራጃይና ቶሮንቶን ካልኦት ከተማታት ካናዳን ከምኡውን ካብ ሕቡራት መንግስታት ኣሜሪካ ዝመፁ ብርክት ዝበሉ ዜጋታት ዝተሳተፎ ፈስቲቫል ባህላውን ስነ ጥበባውን መሰናርኦታት ከምኡውን ስፖርታዊ ንጥፈታትን ምርኢት ቀያሕቲ ዕምባባትን ብዘጠቓልል መደባት ደሚቖም ምንባሩ እቲ ዝበፅሓና ሓበሬታ ኣፍሊጦም ኣብ ወንበር ሽማግለ ሃገራዊ በዓላት ኣቶ ዕቑባይ ተስፋ ስላሴ ኣብ ዘስምዖ ቃል ፈስቲቫል ኤርትራ ኣብ ምዕራብ ካናዳ ኣስታት 4 ዓመታት ዘቕፀረ ምዃኑ ብምጥቃስ እዚ ብራእን ፍቕሪ ሃገርን ዝፈለመ ሃገራዊ ምትእኽኻብ ናይ ኩሉ ኤርትራዊ ውርሻ ከም ዝኾነ ገሊፆም ኣብቲ ኣጋጣሚ ኣብ ህሉ ኩነታት ሃገር ከምኡውን ዞባውን ዓለማውን ምዕበረታት ዘተኮረ ሰሚናር ብናይ ክብሪ ዕዱም ኣቶ ኤልያስ ኣማረ ተኻይዶም ዓለማዊ ቅነ ፀባ ደ ብደረጃ ሃገር ንመበል 24 ግዜ ኣብ ኣስመራ ተዘኪሮም ነቲ ትማሊ 4 ናሕሰ ዝተኻየደ መደብ ዝተኸታተለ ወኪል ኤሪና ዞባ ማእከል ቤት ኤል ሰሎሙን ዘዳለወቶ ፀብጻብ ኣሎ ስዒቡ ክቐርብ እዮም
2: ፀባ ጡባ ደ ኪኖ መግቢ ኣብ ምድልዳል ዝምድና ኣደንዕሸልን ዘለዎ ተራ ኣቕሊልካ ዝረአ

0: ኣይኮነን። እዚ ካብ ኣደኒ ህፃን ዝውሃብ ክቡር ህያብ እዚ ኣብ ጥዕና ህፃናት ልዑል ኣበርክቶ ከም ዘለዎ እዩ ዝግለጽ። ስለዝኾነ እዩ ብደረጃ ዓለም ዓመታዊ ብክብ ዝበለ ክብሪ ዝዝከር። ዓለማዊ ቅነ ፀባደ ቀዳማይ ውሕስ ጥዕና ህፃናት ስለዝኾነ ልዕሊ 2 ዓመት ንቐፅሎ ብዝብል ቴማ ብደረጃ ሃገር ኣብ ኣስመራ ተዘኪሩ። ኣብቲ መደብ ኣብ ሚኒስትር ጥዕና ሓላፊት ኣሃዱ ስነ መግቢ ሲስተር ኣምለሰት ሓጎስ ኣብ ዘስምዑቶ ቓል ፀባደ ዝኾነ ተወሳኺ ምግቢ ዘየድልዮ ብተፈጥሮ ድሉ ፅሬቱ ሕሉ ንዕቤትን ምዕባለን ዕሸል ድማ እቲ ዝበለፀ ትሕዝቶ ዘለዎ ባህርያዊ ምግቢ ከም ዝኾነ ገሊፃ። ንፀባ ጡባ ቋናፂቡ ናብ ሰብ ሰርሖ ፀባ ከም እንዝምብል ዝገብር ዝንቡዕ መውዕውዓት ይስስን ከም ዘሎ ዝጠቐሰት ሲስተር ኣምለሰት ነዚ ንምግታ ኣዴታት ኣብቲ መሰረታውን ባህርያውን ምግቢ ህፃን ከተኩራ ሓበራዊ ዘተን ተገዳስነትን ዝሓትት እዋናዊ ዕማም ከም ዝኾነ ኣገንዚባ። ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ምብሃሃልን ስልጠናን ኣቶ ኣማኑኤል ግርማ ፅዮን ብወገኑ እቲ ዕለት ተጠቃምነት ፀባደ ብምትብባዕ ኣብ ህፃናት ወፍርን ምግባር ድርኺ ዝፈጥር ከም ዝኾነ ብምግላፅ ዕቤት ህፃናት ንኣደ ጥራይ ዝግደፍ ሓላፍነት ስለ ዘይኮነ ተራ መፃምትንኩምን ክዓዘዝ ኣተሓሳሲቡ። ኣብቲ ኣጋጣሚ ብማሕበር ሓካይም ኤርትራ ዝተማእዘነ ኣብ ፀባደ ዘተኮረ ንጠንቅታት ቀልጢፍካ መቁራፅ ጡብ ከምኡውን ተራ ኣቦታት ኣብ ምጥባው ዝድህስስ ዓውደ ዘተ ተኻይዱ። ተሳተፍቲ ድሕሪ ዘካይድዎ ዘተ ህላወ ምውዓል ህፃናት ኣብ ትካላት ክሰፍሕ ንኣዴታት ዝውሃብ ናይ ሕርሲ ዕረፍቲ ዳግመ ግምት ክግበረሉ ከምኡውን ዝካየድ ጎስጓሳት ክሕይል ተላብዮም። እዚ ከምዚ ኢል ከሎ ብምክንያት ጥቅነ ኣብ ኣገዳስነትን ረብሓታትን ፀባደ ኣተኪሩ ኣብ ዝተካየደ ውድድር ሓፈሻዊ ፍልጠት ንዝተዓወቱ ሽልማት ተዓዲሉ። ዓመት መፅእ ካብ 1 ክሳብ 7 ሓሰ ዝዝክር ዓለማዊ ቅነ ፀባደ ሎሚ ዓመት ብደረጃ ዓለም ንመበል 34 ብደረጃ ሃገር ከዓ ንመበል 24 ግዜ እዩ ዝዝከር ዘሎ። ፀባ ጡባደ እቲ እንኮ መተካእቲ ኣልቦ ምሩፅ መግቢ ህፃናት እዩ። እዚ ኣብ ዕቤትን ምዕባልን ህፃናት ልዑል ተራከም ዘለዎ ዝእመነሉ ተፈጥሮዊ ፀጋ ዝኾነ መግቢ ንዝያዳ ኣድማዓነቱ ን2 ዓመትን ልዕሊ እዩን ክቕፅል ተራን ኣበርክቶን ኩሉ ኣካል ክዓዝዝ መልእኽቲ ናይ ዝቕነ እዩ። ምስኣላይ ዙቤር ስዒድ ቤትኤል ሰለሙኔ ካብ ኣገልግሎት ዜና ዞባ ማእከል ሃገራዊ መወከሲ ሆስፒታል ኦሮታ።
1: ሚኒስትሪ ጉዳያት ወፃኢ ንኣባላቱ ኣብ ወዳቤታት ማእቶት ብምስራዕ ብ3 ናሕሰ ኣብ ከባቢ ቤት ገርግሽ ማእተታዊ ንጥፈታት ወዲቦም። እቲ ማእተታዊ ዕዮ ንምትካል ፈልስታት ዘገልግል 300 ሜትሮ ቅናታዊ ዛላ ምኩዓት የጠቓልል። ተሳተፍቲ ኣብ ዝሃብዎ ርእቶ ከምዚ ዝበለ ምስ ምትካል ኣግራብን ምዕቃብ ማይን ሓመድን ዝተሓሓዝ ማእተታዊ ንጥፈታት ኣብ ምምካት ክሊማዊ ለውጥን ምርግጋእ ኣከባብን ዓብ ኣበርክቶ ስለ ዘለዎ ብቐጻሊ ክድፍኣሉ ተላብዮም። ሚኒስትሪ ጉዳያት ወፃኢ ካብ 2022 ኣትሒዙ ኣብ ከባቢ ማይ ድምነትን ቤት ገርግሽን ቀዋሚ ናይ ልምዓት ቦታ ብምሓዝ ዓመት መፀእ ማእተታዊ ንጥፈታት ብስሩዕ ከካይድ ምፅንሑ ዝፍለጥ እዮም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ። እስራኤል ኣብ ወሽመት ቃዛ ምቁራጥ ተወሲ ክግበር ንዝተበፅሐ ስምምዕ ብምጥሓስ ብትሪ ከም ዝኾነንኦ መንጎኛታት ናይቲ ስምምዕ ዝኾና ቱርኪ፣ ግብፅን ቀጠርን ሓቢረን። እስራኤል ኣብ ወሽመት ቃዛ ሓድሽ መጥቃዕትታት ኣበጊሳ ከም ዘላ ዝፍለጥ ኮይኑ እቲ ስጉምቲ ቅልውላውቲ ወሽመት ብሰላም ንምዕራፍ ንዝካየድ ዘሎ ፃዕሪ ኣብ ሓደጋ ዝእቱ ምዃኑ 3 ሃገራት ወቒሰን። ወተሃደራዊ ወፍሪ እስራኤል ኣብ ወሽመት ቃዛ ንዞባ ውርግኣት ዝዘርግ ምዃኑ ብምጥቃስ ድማ ባይቶ ፀጥታ ሕቡራት ሃገራት ኣብ ልዕልያ ፀቕጢ ክገብር ፀዊዐን። ምንቅስቓስ ሓማስ ዝርከብዎም ፍልስጤማውያን ዕጡቓት ተግባረ ስምምዕ ምቁራጥ ተኽሲ ንምቅልጣፍ ዕጥቆም ከውርዱ ከም እተሰማምዑ እኳ እንተተገፀም ብሰንኪ ወተሃደራዊ ተፃብኦታት እስራኤል እቲ ተበግሶ ክስጉም ከም ዘይክእል ይእመፃሎም። ምንቅስቓስ ሓማስ ጠቕሊሉ ዕጥቁ ከየውረደ ኣብቲ ወሽመት ኣዋፊራቶን ዘላ ሰራዊት ክትስሕቦ ከም ዘይኮነት እያ እስራኤል እትገልጽ ዘላ። እቲ ሃገር ኣብ መወዳእታ 2023 ኣብቲ ወሽመጥ ወተሃደራዊ ወፍሪ ድሕሪ ምብጋሳ ንዝዓበየ ክፋሉ ኣብ ትሕቲ ቁፅፅር ኣእትያቶ ከም ዘላ ዝፍለጥ እዮም። ብመጥቃዕትታት እስራኤል ዛጊት ልዕሊ 73,000 ፍልስጤማውያን ክቕተሉን ከለዉ ኣማይታ ሽሓት ከም ዝቆሰሉን ፀብፃባት የረድኦም። ኣብ 2026 ብደረጃ ዓለም ዝካየድ መጠን ቀጥታዊ ወፍሪ ብሰንኪ ፀጥታዊ ቅልውላው ነቲ ዝድሊ ዕብየት ከመዝግብ ከም ዘይክእል ክኢላታት ቁጠባ ኣሚቶም። ኣብ ዞባ ማእከላይ ምብራቕን ዩክሬንን ተኸሲቱ ዘሎ ወተሃደራውን ፀጥታውን ኩነታት ቀንዲ ጠንቂ ናይቲ ንግዳዊ ምንቁልቋል ከም ዝኸውን እዩ ዝግለጽ ዘሎ። ብዘይካዚ ልዑል መጠን ቀረፅ ንግዳዊ ክርደናን በይናዊ እገዳታትን እውን ኣሉታዊ ተርኦም ክፃወቱ ከም ዝኽእሉ ግምታት ኣሎም። ኣብ 2025 መጠን ቀጥታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚኡ ዝነበረ ዓመት ክነፃፀር ከሎ ብ600 ከም ዝወሰኸ ፀብፃባት ውድብ ሕቡራት ሃገራት ሓቢሮም። ኣብ ዝሓለፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግመት ቀጥታ ወፍሪ ከም ዝተኻየደ ዝተቐሱ ፀብ

ጸባት መጠን ቀጥታዊ ወፍሪ ኣብ ምዕብላት ሃገራት ብ11 ሚታዊት ኣብ ምምዕባል ናይ ዝርከባ ድማ ብ200 ሚታዊት ከም ዝዓበየ ኣረዲኦም። ፍርያት ቴክኖሎጂ፣ ፍርያት ፀዓት፣ ፍርያት ኢንዱስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተኻየደሎም ምንባር እውን ይዝሕበር። ይኹን እምበር እቲ ዝተመዝገበ መጠን ዕብየት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻይድሎም። ኣብ ዝሓለፈ 30 ዓመታት ብደረጃ ዓለም ኣሰካፊ ተባሂሉ ዝተገልፀ ብርሰት ዕምባባታት ባሕሪ ከም እተመዝገበ ጸብጻባት ኣከባቢ ሓቢሮም። ኣብ ዝተጠቕሰ ዓመታት ብገምጋም 50 ሚታዊት ካብ ዕምባባታት ባሕሪ ዓለምና ከም ዝበረሰ ተገሊጹሎም። ጠንቂ ናይቲ ኣከባብያዊ ብርሰት ክሊማዊ ነውፂ ዘንቀሎ ዘይንቡር ወሰኽ ሙቐት ሞያዊ ኣካላት ምዃኑ ዝሓበሩ ክኢላታት ኣብ ህይወታዊ ብዙሕነት ውቅያኖሳትን ባሕርታትን ከቢድ ሃስያ ከም ዘወረዳ ኣረዲኦም። ኣብ 2024 ምስተር ኢዮ ክሊማዊ ክስተት ኤልኒኖ መጠን ምቖት ሞያዊ ኣካላት እቲ ዝለዓለ ምንባሩ ዝተቐሱ ጸብጻባት ኣብዚ ዓመት እዚ ተመሳሳሊ ክስተት ክስዕብ ከም ዝኽእል ይእምቶም። ኣብ ኣውስትራልያ ዝርከብ ብደረጃ ዓለም ምሰፍሐ ዕምባባታት ባሕሪ ዝርከቡ ኣከባቢ ሕልፊ ካልእ ከባቢታት ከም እተሃስየ ይግለጽ ኣሎም። ብርሰት ዕምባባታት ባሕሪ ንምክልኻል ዝተዋሃደ ስጉምቲ ክውሰድ ሕቡራት ሃገራት ክጽውዕ ጸኒሕሎም። ኣብ ፈለማ 2022 ዝተወልዐ ኩናት ዩክሬን ኣብዚ እዋን እዚ ናብቲ ዝኸፍአ ደረጃኡ ከም ዝዓረገ ማዕክና ዜና ቃሊሐን። እዚ ዝተሓበረ ሩስያን ዩክሬንን ካብ 3 ክሳብ 5 ናሕሰ ብዘካየድኦም ምልዋጥ መጥቃዕትታት ጥራይ ካብ ክልቲኡ ወገን ኣስታት 50 ሰባት ድሕሪ ምቕትሳሎም እዮም። በቲ ገና ብዝሰፍሐ መልክዑ ዝቕፅል ዘሎ ኩናት ኣብ ውሽጢ 2 መዓልትታት ልዕሊ 80 ሰባት ከም ዝቆሰሉን ከቢድ ነዋታዊ ዕንወት ከም ዝወረደን ጸብጻባት ሓቢሮም። እቲ ኩናት ብመጠንን ዓይነትን ሰፊሑ ከም ዘሎ ዝገለጹቶም ጸብጻባት ቅልጡፍ ሰላማዊ ማዕለቦ እንተዘይረኺቡ ከቢድ ሰብኣዊ ቅልውላው ከስዕብ ከም ዝኽእል ኣጠንቂቖም ኣለዎም። ወተሃደራዊ ትሕቲ ቅርጽታት ከምኡውን ትካላት ፀዓትን መጓዓዝያን ካብ ቀንዲ ዕላማታት ናይቲ መጥቃዕትታት ምዃኖም ተፈሊጡሎም። ኩናት ዩክሬን ብሰላማዊ መንገዲ ክዓርፍ እኳ እንተነበሮም ብምትኩታኽ ኔቶ እናኸረረ ከም ዝመፀ ነቲ ኩነታት ብቐረባ ዝከታተሉ ወገናት ይጠቕሶም። ሃገራት ምዕራብ ነቲ ኩናት ብሰላም ክዓርፍ ከምዘይደልያ ካብ ብምግላጽ ሓሊፈን ዛጊት ዝጥቀስ ስጉምቲ ክወስዳ ኣይረኣያን ከም ዘለዋ ሩስያ ትወቅስ። ህንድን ኡዝበኪስታንን ኣብ ዕደና ብርቂ ማዕድናት ዘተሓጋገዛ ምዃነን ሓቢረን። ክልቲአን ሃገራት ሶማልያ 4 ናሕሰ ኣብ ከተማ ኒው ደልሂ ህንዲ ኣብ ዘካየድኦ ዝርርብ ሚኒስትራት ጉዳያት ወፃኢን ነቲ ጽላት ንምምዕባል ብሓባር ከም ዝሰርሓ ኣፍሊጠን ዘለዋ። ብመሰረቲ ተበፂሑ ዘሎ ስምምዕ ኩባንያታት ህንዲ ኣብ ኡዝበኪስታን ኣብ ምውፃእ ናይቶም ማዕድናት ዘተኮረ ወፍሪ ከካይደ እየን። እቲ ስምምዕ ኣብ ብድንፋዕ ቁጠባ ክልቲአን ሃገራት እወንታዊ ተራ ከም ዝህልዎ ዝኣመተ ቀዳማይ ሚኒስትር ህንዲ ናሬንዲራ ሞዲ ንትግባርኡ ከም ዝሰርሕ ኣፍሊጡሎም። ብዘይካዚ ህንድን ኡዝበኪስታንን ኣብ ምድንፋዕ ጽላታት ምክልኻልን ቁጠባን ብሓባር ክሰርሓ ምዃንን እውን ገሊጸን ኣለዋ። ከም ኣካል እቲ ሓበራዊ ተበግሶ ኣብ 2025 ኣስታት 2 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ክልቲአን ሃገራት ኣብ ዝመጽእ 3 ዓመታት ብዕፅፊ ክዕብዮ ምዃነን ሓቢረን ኣለዋ። ኣብ ምዕራባዊ ሸነኽ ጓቲማላ ዝተኸስተ ነትጉ እሳተ ጎመራ ህዝባዊ ምምዝባል ከም ዘስዓበ ማዕከና ዜና ቃሊሐን። መሰንክቲ ክስተት ነበርቲ 2 ዓድታት ክግዕዙ ከም እተገደዱ ክፍለጥ ተኻይድሎም። ብዘይካዚ እቲ ነትጊ ዝፈጥሮ ጽዑቕ ዒግታትክን ዶሮናን ጥዕናዊ ጸገማት ከስዕብ ከም ዝኽእል ክኢላታት ኣጠንቂቖም። ኣብ 2018 ኣብ ተመሳሳሊ ክፋል ጓቲማላ በዘጋጠመ ነትጉ እሳተ ጎመራ ልዕሊ 200 ሰባት ከም ዝመቱ ጸብጻባት ይጠቕሶም። ዜና ንምዝዛም ቀንዲ ነጥብታት ደግመልኩም። ሚኒስትሪ ፍትሒ ዓመታዊ ኣኼባ ገምጋም ብምክያድ ኣብ ውጥን ናይ መጻኢ መደባት ስራሕ ዘትዮም። ፌስቲቫል ኤርትራውያን ነበርቲ ምዕራብ ካናዳ ኣብ ኤድመንተን ብድምቀት ተኻይዶም። ዓለማዊ ቅነ ጸባ ደ ብደረጃ ሃገር ንመበል 24 ግዜ ኣብ ኣስመራ ተዘኪሮም። ቱርኪ ግብፅን ቀጠርን ብምጥሓስ ስምምዕ ምቁራጥ ተኽሲ ንእስራኤል ኮኒነን።

መጠን ዓለማዊ ቀጥታዊ ወፍሪ ኣብ 2026 ነቲ ዝድሊ ዕብየት ከመዝግብ ከም ዘይክእል ተኣሚቶም። ኣብ ዝሓለፈ 30 ዓመታት ብደረጃ ዓለም ኣሰካፊ ብርሰት ዕምባባታት ባሕሪ ተመዝጊቦም። ዜና ተዛዚሙሎ ብሩኽ መዓልቲ።

0: ሰላምን ጥዕናን ንምነ ዝኸበርኩም ተዓዘብትና ከመይ ቢዒልኩም ዕለታዊ ዜና ስፖርት ሒዝና ቀሪብና ኣለና ንምክህታልኩም ብኸብሪ ንዕድም።
1: ክረምታዊ ውድድር ግራስሮት ብዝተፈላለየ ዓይነት ስፖርት ሕጂ እውን ይቕፅል ኣሎም። ኣብ መንጎ 16 ንኡሳን ዞባታት ማእከል ዝካየድ ዘሎ ውድድር ተካት ስፖርታውያን ተማሃሪ ሰሉስ ናይ ቀዳማይ ዙርያ ውድድሩም ናይ ኩዕሶ እግሪ ብናይ ትሕቲ 17 ዓመት ዛዚሙ በዚ መሰረተ ፓራዲዞም ቲራቨሎ 7 ብባዶም ኣባሻውል ንሰረጅቓ 2 ብ1 ኣኽርያን ጎዳይፈ 7 ብባዶ በሪኽ ንገጀረት 2 ብባዶ ዕላጋ ሓሙስን ገዛባንዳን 2 ብ2 ማይተመናይን ገላ ነፍሒ 1 ብባዶ ማእከል ከተማን ሰንበለን 1 ብ1 ፀፀራት ድማ ን4 ስመራ 3 ብ1 ተዓዊተን ኣለን። ናይ ደቂ ኣንስትዮ ድማ ፓራዲዞን ቲራቨሎም 3 ብባዶ ሰንበል ንገላ ነፍሒ 3 ብባዶ ገጀረት ንፀራት 6 ብባዶ በሪኽ ንጎዳይፍ ድማ 2 ብባዶ ረቲዐንአን። ኣብ ተወንሳለ ውድር ኣትለቲክስ ድማ ብዝተፈላለየ ርሕቀት ናይ መጻረይን ፍጻመ ናብ ስታድዮም ኣስመራ ክካየድ እንከሎ ናይ ሜዳ ተግባራት ድማ ኣብ ቅፅር ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ተኻይዱ። በዚ መሰረት ኣብ ትሕቲ 15 ዓመት ናይ 200 ሜትሮ ፍጻመ ዑውታት ደቂ ኣንስትዮም ቀዳሜቲ ሉልያ ተወልደ ካብ በሪኽ፣ ካልኤቲ ኤልዳና ሳሙኤል ካብ ኣባሻውል ከምኡ ድማ ሳሴቲ ናሃር ፀሓይ ካብ ፀፀራት ኮይነና ኣለዋ። ኣብ ናይ 400 ሜትሮ ትሕቲ 17 ዓመት ድማ ቀዳማይ ያዕቆብ ካሕሰይ ካብ ማእከል ከተማ፣ ካልኣይ ናኤል መርሃዊ ካብ ሰንበል ከምኡ ድማ ሳልሳይ ሰለሞን ተክለማርያም ካብ ፀፀራት ኮይኖም ተዓዊቶም። ኣብ ናይ 1005 ፍጻመ ድማ ቀዳማይ ሄኖስ ቢንያም፣ ካልኣይ እሴት ስፋ ኣለምን ክልቲኦም ካብ በሪኽ፣ ሳልሳይ ድማ ሃብተ ማርያም ብርሃነ ካብ ኣባሻውል ኮይኖም ኣለዉ። ደቂ ኣንስትዮ ድማ ቀዳሜቲ ኣብርህት ብርሃነ፣ ካልኤቲ ሄራን ፍጹም ክልቲአን ካብ በሪኽ ከምኡ ድማ ሳልሰይቲ ቤቴኤል ዘካርያስ ካብ ሰረጅቓ ብምዃን ዕውታት ኮይነን። ኣብ ናይ መሬት ዘላዊ ውድድር ድማ ቀዳማይ ሙባረኽ ኣሕመድ ካብ ገላ ነፍሒም፣ ካልኣይ ሴም ብርሃነ ካብ ጎዳይፍ ከምኡ ድማ ሳልሳይ ሰናይ ይከኣሎ ካብ በሪኽም። ብደቂ ኣንስትዮ ድማ ሽገይ ዜናዊ ካብ በሪኽ፣ ትእማር ወልደ ሚካኤል ካብ ሰረጅቓም ከምኡ ድማ ሉልያ ሓጎስ ካብ በሪኽ ካብ ቀዳማይ ክሳብ ሳልሳይ ኮይነን ተዓዊተን። ውድድር ጋሶት ዞባ ማእከለ ናይ ኩዕሶ እግሪ ቀዳማይ ዙርያ ዛዚሙ ካልኣይ ዙርያም 17 ናሓሰ ክጅምር እዩ። ሎም ረብዕ ድማ ኣብ ቀዳማይ ዙርያ ብሰንኪ ዝናብ ዝተቋረፀ ግጥማት ክቐፅል ምዃኖም ህዝባዊ ርክባት ተኽሊት ኢሳቅ ሳንዲያጎ ሓቢሩ። ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከም መቕፀልታ ኪላዊ ዓቕሚ ሙያ መንስያት ደያኑ ክሊ ዕድመ 14 ክሳብ 17 ምዕባይ ዘካየደ ዘሎ ናይ 4 ዓመት መደብ ስራሕ 31 ደቂ ኣንስትዮን ዝርከብኦም ካብ መላእ ሃገር ዝተዋፅኡም ኣስታተ ሱሳ ደያኑ ናይ 4ይ እብሪ መደብ ስልጠና ካብ 1 ናሓሰ ጀሚሩ ኣብ ኣስመራ ይህብ ኣሎም። እዚ ኣብ መደባት ውድድር ጋስሮትን ዘሎ ሕፀት መንስያት ድያኑ ንምምላእ ከምኡውን ብቕዓት ተካኣቲ ድያኑ ንምፍራይን ዓሊሙ ብሃገራዊ ኢንስትራክተራት ዳንነትን ኣካላዊ ብቕዓትን ዝካየድ ዘሎ 4ይ ዓመት ናይ ስልጠና መደብ ክለሳ ሓሳባውን ግብራዊ ናይ ስልጠና መደብ ከምኡውን ናይ ኣካላዊ ብቕዓት ልምድ ዝጠቓለለ ኮይኑ ክሳብ 7 ናሓሰ ድማ ክቕፅል እዩ። እዚ ከምዚ ኢሉ እንከሎ ክፍ ቴክኒክ ፌደሬሽን ኩዕሶ እግሪ ኤርትራ ምስ ጨንፋ ሚኒስትሪ ትምህርቲ ዞባ ማእከል ብምትሕብባር ካብ 4 ናሓሰ ጀሚሩ ንሞያዊ ዓቕሚ መምህራን ኣካላዊ ብቕዓት ክብ ዘብል ናይ ደረጃ ዲ ልቸንሳ ስልጣንነት ስልጠና ን30 መምህራን ይህባሎም። ኣብቲ መኽፈት ናይ ተወከልቲ ክፍል ስፖርት ሚኒስትሪ ትምህርትን ፌደሬሽን ኩዕሶ እግሪ ኤርትራን ዝተረኽብሉ ኣጋጣሚ ኣብ ጨፋ ሚኒስትሪ ትምህርቲ ዞባ ማእከል ሓላፊ ባህሊ ስፖርትን ጥዕናን መምህር ስቴፋኖስ ገብረ ሃዋርታ ዝስምዖ ቃል ሰልጠንቲ ዝረኸቡ ዕድል ጠቂሞም ንጥፈት ስፖርት ኣብያተ ሚኒስትሪ ንምሕያል ኣብ ዝካየድ ዕማም ብዝለዕለ ክዋስዋ ዘኻኺሩ። እዚ ብኢንስትራክተር ቴክኒክ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ኤሊት ኢንስትራክተር ፊፋ ኣቶ ዳንኤል ዮሃንስን ኢንስትራክተር ስቴፋኖስ ኣሰፋውን ተመሪሖም ክሳብ 10 ናሓሰ ብክልሲ ሓሳብን ግብርን ተሰኒ ዝውሃብ ናይ ስልጠና መደብ ንስትራቴጂ ስልጠና ኩዕሶ እግሪ ህፃናት ንምድላው ውጥን ስልጠና ንመሰረታዊ ኣምራት ፀወታ ንምውዳበ ፌስቲቫላትን ውድራትን ህፃናት ከምኡውን ንክንክንን ሓለዋን ህፃናት ንሕክምናን ቀዳማይ ረድኤትን ካልእን ኣተኪሩ ክወሃብ እዩ። ናይ ክልተ ፕሮ መዐቀን

0: ኣለዎም። ኤርትራዊ ተቓዳማይ ክለብ ሊድል ትሪካማንኤል ገብረ እግዚኣብሔር ዝሳተፎ ዘሎም ኣብ እስጳኛ ዝእንገድ ዘሎን ንመበል 48 ግዜኡ ዝካየድ ዘሎን ቮልታ ቡርጎስ ትማሊ ሰሉስ ብነቀዳሚ መድረኹ ኣብ ዝጀመረሉ ተቓደምቲ ናይ 165 ኪሎ ሜትር ፎኮስ ተዓቐብ ዝነበራ ዓባይ ጉጅለ ድማ ብሽኳ ዝወዳእትሉ መድረኽ ካሕልፉ ከለዉ ኣባል ክለብ ቪዝማ ማቴዎ ብራያን ድማ ንወዲ ጋንትኡ ቤንቶይለ ተኸቲሉ ንውድሪ ብገምጋም ኣብ ሰዓት 45.8 ኪሎ ሜትር ናረገፀም ዕውት ቀዳሚ መድረኽ ክኸውን ከሎ እዞም ክልተ ኣባላት ቪዝማ ተኸቲሉ ድማ ላውረንስ ፔዚ ካብ ሬድቡል ሳሳይ ደረጃ ሒዙም ንጠላዊ ወዲ ጋንቲኡ ጁልያን ቺኮኒ ንምዕዋት ዓብ ሓላፍነት ተሰኪሙ ናብዚ ዙር ኣትዩ ዘሎም ኣማኑኤል ገብረ እግዚኣብሔር ኣብዚ መድረኽ 3 ደቂቕን 14 ካልኢትን ድሕሩ መበል 148 ደረጃ ክሕዝን ከሎ ብዘይካ ወዲ ጋንቲኡ ብሄክተር ኣልቫረስ ድማ ዝተረፉ ኩሎም ተቓደምቲ ነዛ መድረኽ ብሰላም ዛዚሞም ኣለዉም። ቮልታ ቡርጎስ 5 መድረኻት ዘለዎ ውድድር ኮይኑ ሎሚ ረቡዕ ብናይ ካልኣይ መድረኹን ኣብ ብርቱዕ ዓቐብ ዝውድእ ናይ 178 ኪሎ ሜትር መድረኽን ቀፂሉ ክውዕ ልዩም። ንጉስ ግብፂ ተባሂሉ ዝፅዋዐ መድረኽ ፕሪምየር ሊግን ሊቨርፑልን ካብ ዝረኣዮም ከዋኸብቲ ብቕድሚት ምስ ዝፅውዑ ዝኾነ መሓመድ ሳላሕም ድሕሪ ነዊሕ ዓመታት ካብ ዓዲ እንግሊዝ ተሰናቢቶም ሓድሽ መዕረፍ ረኺቡሎ ብመሰረት ዝተፈላለያ ማዕከናት ዜናም ወዲ 34 ዓመት ክኸብ መሓመድ ሳላሕ ብመሰረት ዘ ማዕከናት ዜና ናብ ቱርክ ገጹ የመርሕ ምህላውን ምስ ክለብ ትራብዞን ስፖር ንምፅዋት ድማ ናይ 2 ዓመት ውዕል ምፍራም ሰሚዒ ምህላውን እዩ ዝንገር ዘሎም። እዚ ምስጋር እዚ ብነፃ መስርሕ ዝተወድአ ኮይኖም ሳላሕ ድሕሪ ምውዳእ ዓመተ ውድድር 25-26 ካብ ሊቨርፑል ክሰናበት ምዃኖም ኣፍሊጡ ምንባሩ ዝዝከር እዩ። ክለብ ትራብዞን ስፖር ብወገና ነዚ ዜና ቁኑዕ ምዃኑ ተረጋግጾን ከላ ሞ ሳላሕ ሎም ረቡዕ ቀትሪ ኣብ ማዕርፎ ነፈርቲ ኣታቱርክ ኢስታንቡል ክበፅሕ ሕመለት ተታሒዙ ዘሎም ምሸት ድማ ናብ ከተማ ትራብዞን ብምኻድ ምስ ደገፍቱ ክራኸብ መደብ ተሓንፂፅሉ ዘሎም። ክለብ ትራብዞን ስፖር ንሳላሕ ንምቕባል ዓብ ምድለዋት ከም ዝገበረትን ዝርዝር መደብ ኣቀባብላ ድማ በብግዜኡ ክትገለጽ ምዃኑንያም ኣፍሊጣ ዘላም። መሓመድ ሳላሕ ኣብዛ ክለብ ምስ ተጸንበረ ምስ ተሸቱ ከመዝግበሉ ብብዝሒ ዝርአ ዝነበረ ናይ ቀደም ሓላውዳት ማንቸስተር ዩናይትድ ዝኾነም ኣንድሬ ኦናና ዳግማይ ክራኸብ እዩ። ሕጂ ግን ከም ወዲ ጋንቱ እምበር ኣንጻሩ ብዘይ ምዃኑ ንኦናና ዕረፍቲ ዝህብ ዜና እዩ። ከምኡን ብተወሳኺም ተኸላኻሊ ማንሲቲ ነበረ ስቴፋን ሳቪች ኣታ ጋንታም ክጸንሑ እዩ። ወናነ ብሉፅ ታሪክ ብፍላይ መድረኽ ፕሪምየር ሊግ ዝኾነ ሳላሕ 2017 ካብ ሮማ ናብ ሊቨርፑል ካብ ፅምበር እንዳሓር ኣብ 465 ግጥማት 255 ጎላት ብምዝጋብ ክብፃሕ ፀግም ታሪክ ሰሪሕ እዩ። ምስ ጋንታ ሬድስ ድማ ክልተ ዋንጫ ፕሪምየር ሊግ፣ ቻምፒዮንስ ሊግ፣ ዋንጫ ዓለም ክለባትን ካልኦት ብዙሓት ፅዋኣትን ዓቲሩ እዩ። ኣብዝ ሓለፈ ክረምቲ እውን ሳላሕ ንሃገራዊት ጋንታ ግብፂ መሪሖም ኣብ ዋንጫ ዓለም ክሳብ መድረኽ ዙርያ 16 ከም ዝበፅሐ ዝዝከር ኮይኖም እዚ ድማ ኣብ ታሪክ ግብፂ እትዝለዓለ ደረጃ እዩ። መሓመድ ሳላሕ ኣብቲ ውድድር ሓንቸቶን ክልተ ቀረብን ብምግባር እውን ሽሙ ንላዕለ ሰዲድ እዩ። ትራብዞን ስፖር ዝሓለፈ ዓመት ኣብ ሊግ ቱርኪ ሳልሳይ ደረጃ ዝተዛዘመት ኮይና ሕጂ ድማ ብምምፃእ መሓመድ ሳላሕ ተሓጊዛም ዋንጫ ንምልዓለ ዓብ ተስፋን ቢራ ምህላዋይ ዝግለጽ ዘሎም እምበኣርከስ ንጉስ ግብፂ ኣብ ምድረ ቱርኪ እንታይ ዓይነት ታሪክ ክሰርሕ እዩ ብሓባር ንሪኦ ኣንጠልጣላ ርእስቲ ኮይኑሎም።
1: እምበኣርከስ ዝኸበርኩም ተዓዘብትና ትሕዝትና ዝወዲና ኣለና። ምስኻትኩም ፅናሕኩ ፊደል ገብሪ ህወቴ ንመከታልኩም ደጊምና ነመስግን ብወገናይ ሰላም

0: ፌስቲቫል ኤርትራ 2026 ካብ 18 ክሳብ 26 ሓምለ ንትሽዓተ መዓልታት ብዕውት ኣገባብ ተዛዚሙ እዩ። ኣብዚ ናይ ሎም ዓመት ፌስቲቫል ዝተረኣየ ኩሉ መድያዊ ንጥፈታት ንገስጋስ ሕርሻዊ ቴክኖሎጂ ባህልን ካልእን ዘጣመረ ብዓሰርተታት ኣሽሓት ዝቕፀሩ ተዓዘብቲ ዝተሳተፍዎ እዩ። ብወገና እውን ነቲ ኣመዞን ሰንዓን ዝቐረበ ትሕዝቶታት ተኸታቲልና ኣብ ዝሓለፈ ሰሙን ቀዳማይ ክፋሉ ኣቕሪብና ነርና። ንሎሚ ድማ ኣብ ስራሓት ኢንዱስትርያዊ ማሽነርታትን ካልእን ዘተኮረ ካልኣይን መወዳእታን ክፋል ነቕርቦ ኣለና። ሰናይ ምክትታል። ኣብዚ ሓለፉ ዓመታት ኣብ ምፍራይ ዓበይቲ ማሽነርታት ክሰርሕ ዝፀንሐን ዘሎን ዮናስ ሓደራ ካብቶም ዳርጋ ኣብ ፌስቲቫል ኤርትራ ከይተፈለዩ ንነዊሕ ዓመታት ፍርያን ምህዞን ሰንዓን ዘቕረቡ እዩ። ካብዚ ሓለፈ ዓመት ጀሚሩ ድማ ኣብ ቁጠባ ፀዓት ኣተኪሩ ብዘገልገለ ዘይቲ ሞተር ዝሰርሕ ፍርያት ኣቕሪቡ እዩ። ንሎሚ ዓመት እውን ንዓበይቲ ውራያትን እኩባት ህዝቢ ኣብ ዘለውዎን ከገልግል ዝኽእል ምህዞ እዩ ሒዙ መፅ እዩ። ኩለን ዘቕረበን ድማ ኣብዚ ኣብ ህዝቢ ንዝርዮ ኣሰራርሓ ዘቃልልን ፍታሕ ዝኸውንን እዩ። ካብቲ ብዙሕ ብሉፅን ስራሓቱ ድማ ንሎሚ እዘን ዝስዕባ ብከምዚ ዝስዕብ ኣቕሪብዎን ኣሎ።
1: እንኳዕድሓ መፃኹም ኣብ 2026 ሒዝዮ መፅአ ዘለኹ መድር ነቲ ብዩዝድ ሞተር ኦይል ወይ ኦልዮ ብርሻቶን ብሎ ኣብ መሬት እንተተዋዒዩ ሳዕሪ ዘየብቅል ሓንቲ ሊትሮ ኦልዮ ብርሻቶ ኣብ ማይ ድሕር ኣትያ ወይ ኣዋሓይዝ ክሳብ 1,000,000 ሊትሮ ከተባላሹ ትኽእል። ነዚ ናብ ጥቕሚ ወዲ ሰብ ከም ዝውዕል ጌርና ካብ ገፅ መሬት ነጥፎ ኣለና። እዚ ከዓ ብከመይ ዓይነት ሲስተም ተዳኢልና ምሳሌ እዚ ሕጂ ብኦልዮ ብርሻቶ ዝሰርሕ መቕሎ እዩ። መቕሎ ክንብል ከለና እዚ መቕሎ እዚ ዓተር ክንቀልወሉ ንኽእል ተወሳኺ ናይ ስዋ መጠቃ ክንስንክተሉ ንኽእል። ብ3 ሊትሮ ኦልዮ ከዓኒ 70 ኪሎ ዓተር ክንቀልወሉ ንኽእል። ናይ 50 ኪሎ ቢሕቕ ናይ መጠቃ ከዓኒ ብ6 ሊትሮ ክንስንክቶ ንኽእል ማለት እዩ። እዚ ብከመይ ኣገባብ ከምዚ ናይ መጎጎ ዓይነት ቅድሚ ሕጂ ዝገበርና ብከምኡ ሲስተም እዩ። ካልእ እዚ ናይዚ ሲስተም ኣብዚኣ መጎጎ ወስደካ እዚኣ ከዓ ልክዕ ከምኣያ ካብታ መቕሎ ዋላ ሓንቲ ፍልል የብላ እታ ፍልልያ እዚኣ ጭቃ መጎጎ ስለዝኾነት እኣ መቕሎ ስለዝኾነት እያ። ስለዚ እቲ ኦልዮ ብርሻቶ ኣብዚ ኢና ንመልኦ። ኣብዚ መሊእና በዛ ድሮፕ እዚኣ ኣብ ውሽጢ ይኸይድ ሞ በዚኣ ኣዳፕተር እዚኣ ፋን ኣላታ። እዛ ፋን መንበድበዲት እያ። ተንበድጉዶምን እቲ ልክዕ ሓዊ ምስ መፀ ኣብ 10 ደቂቕ ትረስን ኣብ 10 ደቂቕ ንኒዮ ከዓኒ ስራሓ ጅምር ትኽእል ማለት እዩ። ብተወሳኺ ካልእ መዕብል ዝበለ ጌርናያ ዘለና ከዓ ኣብዚ እቶን ማለት እዩ። እዚ እቶን እዚ ናይ ፀብሒ መብሰሊ እቶን እዩ። እዚ ናይ ፀብሒ መብሰሊ እቶን ንብሎ ዘለና ንእኩባት ሰባት ንመርዓ ኣብ ብዝሒ ህዝቢ ዘለዎ ኣብ ርሑቕ ቦታታት ዘሎ ከም ማእቶት ዝኸዱ ወይ ገለ ብዕንጨይቲ እዮም ምስሖም ድዩ ዝኾነ ነገር ዝሰርሑ። እዚ ግን ልክዕ ብከምኡ ብኦልዮ ብርሻቶ ኣብዚ መሊእኻ በቲ መቃፀሊ ባእታ ጌርካ ፀብዕኻ ተፍልሕ ትኽእል ማለት እዩ። እቲ ፀብሒ ዝኽፈልሕ እንዳሕር ኮይኑ ናይ ግድን ኤሌክትሪክ ዘይብለይ ኣይትብልን ኢኻ ብናይ መኪና ባትሪ ጌርካ ትወልፎ ከተስርሖ ትኽእል። ስለዚ ንክልተ ብዕራይ ናይ ውራይ እንተ ከነብስለሉ ደልና ንምሳሌ ብሓደ ጀሪካን ወይ ብ20 ሊትሮ ኦልዮ ብርሻቶ ሓደ ባዕራይ ከነብስል ንኽእል ማለት እዩ። ስለዚ እዚ ኣብዚ ናይ 2026 ኣማዕቢልና ኣምፅ ዘለኹ ማለት እዩ። እዋ እቲ ስራሕ ኩሉ ግዜ ሓንቲ ነገር ምስተሰርሐ ኣድቨርታይዚን የድልዩ ሰብ ክፈልጦ ክኽእል ኣለዎ። ብማስ ሜድያ ድዩ ብካልእ ካልእ ነገራት ብቴሌቭዥን ብሬድዮ ክቃልሕ እንተዳኣኺ ኢሉ እቲ ዘይፈልጥ ሰብ

ስራሕቱ ይዓቢ እሞ እንታይ እዩ ስራሕ ኢሉ ክመፅእ ይኽእል። ስለዚ ካብቲ ናይ ቅድሚ ሕጂ ዝነበረ ናይ ደብዘበን ይሓይሽ ማለት እዩ። ምክንያቱ ዓሚ ዘዳለኽዎ ብብዙሕ መጎጎታት ሰሪሐ እዩ ሸይጠ። ምክንያቱ ብኸምእየ ዝመሓዳደር ኣነ ብብዙሕ መጎጎታት ሰሪሐ እዩ ሸይጠ፣ መቕሎታት ሰሪሐ እዩ ሸይጠ፣ ከምኡ እዚኢታት። እዚ ሕጂ እንታይ እቲ ናይ ሃልኪ ናይ ኦድዮ ብሩሻቶ ካብ ጋራጃት ካብ ካልእ ካልእ ቦታታት ንዕክቦ ናብ ጥቕሚ ነውዕሎ ማለት እዩ። ድሮስ እውን ኣብ ዕዳጋ ክሸጥዎ ጀሚሮም ኣለዉ ማለት እዩ። ስለዚ እንታይ እዩ ብሕሱር ነገር ነቲ ህዝቢ ዓብ ነገር ፀጋ ተምፃልለካ ማለት እዩ፣ ወይ ይጥቀማሎ ተጠቃሚ ይኸውን ኣሎ ማለት እዩ። እቲ ካብቲ ዲስ ኣድቫንቴጅ ኣድቫንቴጅ ይዓብዶ ኣይዓበይን ንምንፅፃር እቲ ስራሕ ባዕሉ እዩ ዝነገር። ምክንያቱ ሰብ ክጋገ ይኽእል እዩ ወይ ክሕስው ይኽእል እዩ፣ ስራሕ ግን ኣይሕስም። ፕራክቲካል እንታይ መስል ስራሕ ናብቲ ውፅኢት እንታይ እዩ፣ እቲ ካብኡ ዝወፅእኸ ትኪ ኣለዎ ድዩ የብሉን ድዩ፣ ዝኾነ ዝነድድ ነገር ትኪ ዘይብሉ የለን። ዕንጨይቲ ንባዕሉ ቢተይን ዝበሃል ጋዝ ዘውፅእ ካብ ቀደም ወዲ ሰብ ምስተፈጠረ ክሳብ ሕጂ ብዕንጨይቲ እዩ መግቡ ዘብሰብ። ዓባያትና ስኡፍ እንዳበላ ዒግ እንዳበላ ዓይነት ትኪ እንዳኣተወን እንዲሰርሓን የለ። እዚ ግን እኩብ እዩ። ናቱ ሰለስተ ዓይነት ሃልሃልቲ ኣለና፣ ቀይሕ፣ ብጫ፣ እንደገና ሰማያዊ። ሰማያዊ እንተ ኮይኑ ሙሉእ ናን ካርቦራይዝድ ፉል ኣውቶማይዝድ ማለት እዩ። ቀይሕን ብጫን እንተ ኮይኑ ከዓ ትክ ስለ ዘለዎ ኩሉ ግዜ ካርቦራይዝድ። ስለዚ ስራሕ እንታይ እዩ ኣብቲ ኮምቢኔሽን ናይቲ ኣሰራርሓ እዩ። ሰማያዊ ሓዊ እንተ ኣለካ ኩሉ ግዜ ካብቲ ካልእ ውሑስ እዩ። እቲ ካብዚ ድወፅ ከዓ ትኪ የብሉን ሃፋ እዩ ዘለዎ። እቲ ሃፋ ድማ ካብዚ ሰሪሕና ዘለና በዚ መውፅእ ትኪ እቲ ሃፋ በዚ ንላዕሊ ስለ ዝኸይድ በቲ ኣትሞስፌሪክ ኤር ይብተን እሞ ካብቲ ጉድኣቱ እቲ ጥቕሙ እዩ ዝበዛ። ስለዚ ከምዚ ናይ ዓተር ዝበልናዮ ማለት እዩ። እጂ እንታይ እዩ እቲ ኦልዮ ብርሻቶ ብኸመይ ንእክቦ? ኦልዮ ብርሻቶ ኣብ ዝኾነ ታንከራት እዩ ኣብ ፊሶታት እዩ እንተ ተዓቂሉ ኣይሃፍግን እዩ ኣብ ፅርጊ የብሉን ተዓቂቡ ክፀንሕ ክእል እዩ። እቲ ጉድኣት ናቲ ግን እንታይ እዩ ኣብ ውሓይዝ ክፈስስ የብሉን ኣብ መሬት ክፈስስ የብሉን። እዚ ጥራሕ እዚ እንተደኣ ኮይኑ ብከላ ናይ መሬት ኣሎ ኢንቫይሮንሜንታል ማለት እዩ። እንተ ደኣ ተዓቂቡ ግን ናብ ኢነርጂ እንተ ቀርና ንኸስበሉ ኢና ደለና እምበር ሳይንገቦ የለናን ማለት እዩ። ካልእ ብተወሳኺ እውን እዚ እኽሊ ዘኽይድ ማሽን ኣምፅኢ ኣለኹ። እዚ ማሽን እዚ ቅድሚ 2 ዓመት ተሰሪሐ ካብቲ ቅድሚ 2 ዓመት ተሰሪሐ ብ2016 ዝሰራሕኸዋ ማሽን ከምዚኣ ንመጀመርታ ግዜ ኣብ ኤርትራ ማለት እዩ እሳ ተሰሪሓ። እሳ ከዓ ብፒቲኦ ሻፍት ፓወር ትራንስሚሽን ኣውትፑት እያ ትሰርሕ ነራ። እዚኣ እንተ ኣላትካስ ትራክተር ክትህልወካ ኣለዋ ማለት እዩ። ሕጂ ግን ካብኣ ብዝሓሸት እዚኣ ናይ ነፍሳ ሞተረ ዝዓጠቐት እያ። ሞተረ ብድሕሪት ኣለዋ ብሓደ ሊትሮ ናፍታ ከዓ ሓደ ሰዓት ክትሰርሕ ትኽእል። ኣብ ሓደ ሰዓት ከዓ 19 ተቐሚጦ ወይ ድማ ብእኽሊ እቲ እኽሊ ህጡር እንተ ኮይኑ 10 ኩንታል እንተ ስሑድ በለ ኮይኑ ከዓ ካብ 7 ስካብ 10 ኩንታል ዝኣክል ከተኺደልና ትኽእል ብሓደ ሊትሮ ኢና ንብለ ፕላስ ተወሳኺ እቲ ዓጢቃቶ ዘላ ሞተር ብማይ ዝዝሕል ሞተር ነቲ ብማይ ዝዝሕል ብሰርኩሌሽን ግን ካልእ ተወሳኺ ካብቲ ናይ ዓዱ ወፃኢ ራድያተር ተገጢሙሉ። ስለዚ 8 ሰዓት ብዘይ ምቁራፅ ክትሰርሕ ትኽእል ማለት እዩ። ስለዚ እቲ ሞተር እውን ኣብዚ ድሕሪት ኣለዎ ትሪእዎ ትኽእሉ ኢኹም። እዚ ሞተር እዚ ናይ ስራሓት ቻይና እዩ። ንጀነሬተር፣ ንማይ መስሓቢ ካልእ ካልእ ነገራት ንጥቀመሉ እዩ። ግን እዚ ሞዶፊክ ተሰሪሕዎ ኣሎ። ምክንያቱ እዚ ክዝሕል ተደኣ ኮይኑ ወተር ኩሊንግ ፓምፕ ኣሎ ምስኡ ዝኸይድ ነቲ ውዒ ስሒቡ ናብ ፊሶ ይመልሶ ሞ እቲ ዝኽእል ከዓ ንደገና ናብዚ ድኣቱ ነሩ። እዚ ሓረስታይ እዚ ግን ፊሶ ተሸኪሙ ብኣድጊ ብጅርባ ክኸይድ ይኽእል እዩ። ስለዚ እንታይ ንግበር ነዚ ሞተር እዚ ናቱ ራድያተር ጌርና። እዚ ራድያተር ዝክግበሩ ከሎ ከዓ እዚ ክራንክ ሻፍት

0: ኣቢልካ ካብቲ ንጉር ናይ ዓዱሽ ገለ ነገር ተመሊእዎ ነቲ ፋን ከዝረልና ማለት እዩ። ስለዚ በዛ ብዚኣ ዘላ 8 ሰዓት ናን ስታፕ ክትሰርዕ ትኽእል ተወሳኺ እዚ ተጠቂምና ዘለና ማተርያል ብምሉእ ብጀካ ዝሞተረ ኣብ ውሽጢ ሃገር ዝርከብ ማተርያል እዚ ማተርያል እዚ ዝላሜራ ናይ ኮንቴነር ተቆሪፁ ተዓሪ ዝኣተወ እዩ። እዚ ጎማ ከምኡ ናይ ካልኦት ዝወደቃ ማካይን ዝነበረ እዩ። እዚ ከምኡ ናይ ካልኦት ዝዓነዋ ጀነሬተራት ካውንተር ወይት እዩ። እቲ ካልእ ካልእ ከዓ ኣብዚ ሃገርና ፈሊሑ መኺኹ ዝፅረብ ኮሎጃታት እዩ። ስለዚ ተስዓኻ ሚእትስ ኣብ ውሽጢ ሃገርና ዝርከብ ማተርያል ኢና ንሰርሖ ዘለና። ስለዚ ዱራቢሊቲ ኣለዎ እታ ቅድሚ 2016 ተሰርሐት ማሽን ስቲል ና ኣብ ስራሕ ውዒላ ክሳዕ ሎም ተባላሻ
1: ኣይትፈልጥ
0: ብትክክል ትሰርሐ ኣላ። እዚኣ ኸ 2 ዓመት ሰሪሓ መፅያ ከምፅሪዋ ምስ ዶሮና ንኤክስፖ ኤግዚቢሽን ምስ ህዝቢ ንክነላለያ ኣብ ስራሕ
1: ደና
0: እዚኣ ተሸይጣ ሰብ ይእዘካ ትሰርሓሉ ይሽየጥ ምስ ናይ ካልእ ዓይነት ከሚሳት ዘለዎ ካብቲ ናይ ደገ ናይ ወፃኢ ሸርፍ ከፊልካ ካብ ምምፃእ ኣብ ውሽጢ ሃገርና ከዓ ነፍርዮ ኣለና ማለት እዩ። ስለዚ ብዝተላቐቐን ብሕሱር ዋጋ ጉልበትን ነፍርዮ ኣለና ማለት እዩ።
2: ኣብዚ ናይ ሎሚ ዓመት መዞን ሰንዓን ፍሉይ ኣቓልቦ ካብ ዝረኸባ ሓንቲ ንዘለዎ ስንክልና በዲሁ ስንክልና ናይ ኣእምሮ ዳኣ እምበር ኣካላዊ ስንክልና ከም ዘየለ ብግብሪ ዘረኣየ ኣባል ማሕበር ፅሙማን ኤርትራ ዝኾነ መንእሰይ ተስፋ ኣለም በየነ እዩ። ኣብዝ ሓለፈ ዓመት እውን ፍርያቱ ኣቕሪቡ እዩ። ንሎሚ ዓመት ድማ ነታ ዝሰንዓ ኣመሓይሹ ናብ ህዝቢ ኣቕሪብዋ። ንስራሕቱ ድሩዕ ዕዳጋ ክረኽበሎም ስለ ዝጀመረ ድማ ብጠለብ ብዝተደለየ ዓቐንን ብዝሕን ክሰርሕ ዘለዎ ምድላዋቱ ኣጻፈፊው ይርከብ። ንዝመጽ ዘሎ ዓመታት ብሉጥ ስራሓት ንኽቕርብ ድማ ምትሕብባር ሞያውያን ብፍላይ ህዝቢ ድማ ብሓፈሻ ከይፍለዮ እናተላበየ እዩ ስራሓቱ ብኸምዚ ዝስዕብ ኣቕሪብልና።
3: ካብቲ ቕድሚ ሕጂ ተራሂብና ነርና እቲ ፍሉይ ዘብላ ከዓኒ ናይ 2 ፀብሒ ንሰርሓ ኣላ ከምኡ ድማ ማይ በዝም ሰሃብናዮ መዋዓይቲ ማይ ትህበና ከም ረባዓይ ነገር ከዓኒ ንዒፉ መጥበሲ ከዓኒ ንጥቀመላ ውሑድ ፀዓት ከዓ ትወስድካ ታቅድሚ ሕጂ ዝሰርሐና ኣለ ዕንጨይቲ

0: ዲብ ርእሶም ነሻጥ ከምሰ ልጋየስ ምወዲዮም እሉ ነሻጥ ዲብ ርእሶም ንልጋየስ እሊ ናይ ስያሰት ክቱብ እቱ ብሻህርያት ከምሰ ልመፃ ዲቡ ከምሰ ልጥቀረ ምወዲዩ እተ ከምሰሊሁ እቲ ናይ ፍኑን ዓዳት ዲቡ ሰደይት ከምሰ ልወዱ ቶም መናዮም እንዴት ንወደው ዲቡ መጃግረት ከምሰ ልገቡ ምወዲዮም እብ ደረጀት ኣቕሊም ንልጋየስ ዲብ ሰነሰነት ጅግራታት ላ እምር ክቱብ ኣሽዓር ተማሲል ስእሊ እሊታ ዲቡ ነሻጣት ከምሰ ላትጋይሶ ወእብ ፈሪድ ወመጅሙዓት ጀዋኢዝ ለረኽቡ ዲቡ በርናምጃት ኣላ ባለቱ ለነሻጣቶም ክንመስል እብ ከምሰ ኢልና ንፀብጡ ባለቱ
1: እዚ በራ ምን መዳርሶ በራ ምን መካትብ ሕኩመት ግላል ኣለው ሸባባት ለትወድ ነሻጣት መሃላ ል ክፈወቱ
0: ተማም እሎም ኣስከ እዘ ድብል ምድርያትና 14 እዳራ ኣደዋይሕ ኣለያ ወዲብ ክል እዳራ ኣደዋይሕ ለመስኡሊን ለናይና ኣሎ ባለቱ እስከ ዘ ጅህድ ብዙሕ ለላት ሓዘና ድብል ህላ ጋርቱ ኣልፍ ምእት ወሰማንያ ወሰማን ኣዕዳእ ተስጂል ፃብጣ ምለየና ባለቱ እሎም ሸቃል ሕኩመት ወምን ደረሰ በራ ዘሎም ምን እሎም ኣስከ እዘ ዲባ ተንዚምና ኢና ኣግዳ ተንዚምና እሎም እቶም ፍሩጋሞም ህለየና ለእምብል ውዕድውየት ለኣቴናሆም እሽትራኮም ለደፍዑ ክል እዳረ ኣደዋይሕ ዓመተን 536 ኣዕዳ ኣለውና ባለቱ ዲባ 14 እዳረ ኣደዋይሕ ሎም እሽትራኮም ለደፍዑ ወይ እስሉብ ናይ ነሻጣት ጋይሶ እሎም ሚቶም ቤና መንገቢ ሰብ ርዕዮ ብዲቦም ሰብ ሓዳር ብዲቦም ጡዩሳም ሓንቲ 40 ላቶም ብዲቦም ክድበት ልል ትወጀቦም ብእዳራ ኣደዋይሕ ለልተኣመነግሎም ሕማም ብዲቦም ኣንፋር ብዲቦም እሎም ከምስእ ንመትከምካ ወዲዮም እግል ሎም ግን ንርከብ ወደቤና ምንገቢ ዲበ ደዋይሖም ነሻጣት ልትጋየስ ባለቱ እሉ ነሻጣት ናይ ዓፍየት ምንገቢ ወሉ ናይ ዓዳት በርናምጃት ምንገቢ እሊ ዲቡ ከምክሞም ወዲቡ ሄት ዓብኣት ለተሂቦም እፍንቱ እግሎም ለዳሊሄ ክቱብ ምልዓል ለመፀና ምግባይ መክተብ ወባቕሊም ኣላ ማለቱ ዲባ ዳራ ኣደዋይሕ እነትከረሀ እግልሎም እጅትምዓት ገቢእ ወነሻጣቶም ኩምሰአና ከምሰለ ፅበጥ ወዲዩ ውሉ ክቱብ ሊ ዲብ ሻርሻር ከምሰለ ቀራግሎም ስቃፈት ናይ ደውለት መስልላ እስከያን ገይስለና ህቶም ግልው ደውሉ ብዲቦም ጋራትላ ግልእል ነሱ ባለቱ
1: እዚ ቀዴት ሸባብ ባገንሕ ዲብ ሕኩመት ጀብሀት ومحاور ما لجنات بكم الا لجنات الله ميت الهدف ومتوقعه ليت
0: الا لجنات الله مديرنا مديريات لا تتمرحته مسؤولنا يا هتوتو كلهم لهم افرعتنا على وزاره حكومه ديب الله الله وهي ديب قديتنا يا شبابكم سنه هتقوم ودي ميت لتقدي يا شباب اللي هتقبوا حنيت بنوس نوس كان دقيسكا قصو شباب تتهاجي بنزمت قبي ምግል ውደኹም ስለለይ ትግሎም ፊራሮ ከምሰለ ሸቀለ ነሻጣት ሎም ወዲ ይባሃለቶ እሊ ነሻጣት ሊ እኩምኩም ጎበይ ክቱብ ህላ እግሎ ለዳላ ምን መስኡልየቱ ክለይታ ዲብኣያ ክልሽቂ ቀድር ወማርሒት ናይ ምዲር ናይ ምዲርየት ቡ ልትጋየስ እብክሱስ ናይ ጠባይዕ ናይላ ምጅተማዕ ግን ተሃገጋኣነ ምገቢ ሓተ ልጅነት ሌት ናይ ጎስጓስ ሎምብላ ኣ ናይ ተዓብኣት እታ ተትፈረር ሓተ ልጅነት እየ ዲባ ናይ ወቀይ ሎምብሎም ኣብ መሀ ግልሸቀለብ ድብሎምብሎም ተባብዕለት ለሓተ ሀ እተይለት ከምክም ሃለየት ባሃለቱ እላ እተይለት ከምክም ዲብ ሸዓብ ኣትፋዝዖት እንደወደየት ግል ብንየት ናይ ነዋድ ምንገቢ ግል ሰደይት ግለ ሸባብ ለትሓዘ ዓፍሽ ዲቡ ከምሰል ተሃዲግም ወዲያ እላ ናይ ዓመል ናይላ በርናምጅ ናይ ሽቆል ሎምብላ ናይ ስርሒታት ሎምብላ ምግል ልግባእ ከምሰል ሃለየት እግሉ ናይ በርናምጅ ለተቐርብታ ለሃለ ናይ ተዓብኣት ለምበላሀ ዲብ ምጅተማዕ ተዓብኣት ከምሰል ወደ ዲብ ድራሰት ምን ድራሰት በራ ለለው ሸባባት ግልት ከምከሞ ከምሰል ህሌ ትግሎም ሰቃፈት ናይ ለምጅተማዕ ምመስል ህሌ ታሪክ ወሰዋልፍ ናይ ለምጅተማዕ ምግል ልግባ ህለ ትግሉ ለምጅተማዕ ሄዲ ኣውረሶት ወዲ ብንየት ወዓበዮት ናይ ሊ ሸባብ ምደወር ግል ሃለው ግሉ ትብል እላ ኣፍርዓት ሕኩመት ወጀብሀት ወመሓብር ወጠን ሎምብላ ሙዲር ናይ ምዴርት ለትትከምከም ፈርአ ለየት ባለቶ ዲብ ኢሉ ነሻጣት ልሸቀ ወዲብ ሰሰለ ሸህር እጅትምዓት ወደ ኣመሓዳሪ ኣብ ሙዲር ናይ ምዴርት ለመርሑ ከምስእና ትፀበጥ ባህለቱ ተቃሪረ እንደ ከምከም ነሀ ምስል ናይ መክተብ እስከ ኣቕሊም ንልኩ
1: እዚ ዓውለመት ዲብ ዓውለመት እዚ እባወሮትን ክርሰኒ ጃንባ ወኩ ጃንብ ከማን ብዲባ ፉንቲ ህኒ ዲብ ሸባባት ለጃንብ ለእኮይ ምን ዓውለመት ለሳድፍ እግል ዳፍዖ ምግሊ ደቦም ትብል ብንክርካ
0: ኦሮት መታክል ምፅእ ዲብና ዝህላ ፍንቱ ዲበናይሽ

0: ናይ እዳረ ደዋይ ሃገርበት ለትረከብ ኣምባሎም ብሉ ማዓስከር ናይ ዞባዊ ሰራዊት ላዕላ ጀማሂር ናይ ኢሊ ፍጋር ፀሓይ ኣብ መልማእከላይ ምብራቅ ሎም ብሉ ላዕለ ዲቡ ራድዮ ናይ ሰውረት ላዕለ ዲቡ ዲቡ ከምሰል በፅሑ ወዲቡ ከምሰል መየው ዋላ ታሪክ ኣባሰብ ወቀይ ላዕለው ከምሰል ዝሸራሕ ወደየ ነባለቱ ኣህምያት ናይ ለ ታሪክ ሓተ ተኣካኑ እንደጊስና ከምሰብ ወቀይ ከም ዝሸራሕ ወዲ ህልየና ሓተ የመሃየኒ እብል ዲኮመንታሪ ፊልም ሎም ብሎ እቡ ከምሰለ ርኡ ወደ ህልየና ነሳልሳ ሄ ክቱብ ነዳላ ምላዓለ መፅሐና ዲባ ሸባባትና ከምሰል በፅሕ ወዲ ህልየና
1: ሸባባት ግልውረሶ ብዲቦም ግልውረሶ እንደንብል መስኡልየት ባህለቱ ኦረጂ ዝሓልፍ ለመፅእ ጅልሄኒ መስኡልየት ናይ ልዓ ልትከበት ባህለቱ ኣዘ ምን እሊ ፍሃምለይ ሸባባትና ክፋህ ኣለዎ ትብል
0: እሊ መጃል ዓብይቱ ሸባባትና ወርሰቶም ወርሶ ኣለዉ ግል ይበል ቀድር ባህለቱ እቲ ኩለን ኣፍርዓትና ኢና ርእና ምንገቢ ለሸባባትና ና እንቀይሞም እንተለየና ዲባ ጀፈርና ለላ መኻትብ ናይ መእሰሳት ናይ ሕኩመት ርእና ምንገቢ ዲ ዓፍት ምን ዲ ዓፍት መጃል ዘለው ኩሎም ሸባባት ናይሽቶም መስኡልየት እንደረፍኣዊ ምንገቢ ውድ ክድመት ዘለው እቲ ውዛረት ሓደስ መፃነ ገብኣና ምንገቢ ኩሎም ሸባባትቶም ዲባ መጃል ኣጋይሰ ኣለው ዲ እዳራት መፃነ ገብኣና ምንገቢ ግል መሰል ዲ እዳረት ምዴሬት ናይ ገለብ ነስኣና ምንገቢ ምዲር መመቅርሓ ሽቅል ሌጣቶም ዓባይ መስኡል ከተማት እጅማዕየት ለጅኑድ ለባጊን ኩሎም ሸባባት ናእሽቶም ማለቱ ግለ ነሻጥ ለጥጋይሰ ዘለው ግለ መካትብ ዲብ እደገብኦ ከድመት ግለም እጀማዕና ይበል ኣለው እንደሰበለው ህቶምቶም ኩሉ መምእት ምንምእት በፃሕና ህማ ምን እየምብል እታ ውርስ ግሩ ምንገይስ ለየና ግልውረስ ለቀድር መሻብ ከምሰልህላ ኣኪድ ባሃለቱ እሊ ምስለ ምህነታይ እንደገብኣ መፅል ሽቅል ወላ ጠባዒና ላ ሽቁልና ሸባባትና ግሩም ገይሰ ኣለው ግል ይበል ቀድር መዳላዮም ሄ ግል ውረሶ ክለይ ትቤ ነጋኖ ምንገብ መሄ ገለ ክፋል እናሓደካ ለብዕድ ምት ምንምት ድዳሃን ኣላ ግል ይበል ቀድር ኣነ ባሃለቱ እባ ማሕበር ወጠን ሸባባት ወደረሰ ኤረትርያ ንወዲ ሄኒ ዲብ ሰነት ሰነት ለድጋየስ ናይ ማርሒት ውእዳረት ድራሰት ናይብሕና ባሃለቱ ደረጀት ኣቕሊም ምን ምድርያትና እስከ 10 ኣንፋር ረሻርኮ ሰነት ሰነት ኣለ ማለት ሎም ሚቶም ቤና ምንገቢ ምናል ኣለው ግና ኣንፋር እንደ ሓርና ዲብስስ ሸር ተቐይም ንወደግሎም ሕና ብድህወትና ባሃለቱ ምክል ውዛራት ምኑ እንዳእትፋ ሃገርና ሄኒ ግለብ ደረጀት ኣቕሊም ግል ትጋያ ስለቀድር ሓብረ ከምስለመፅአና ዲብ እዳረት ማርሒት ግል ድረሶ ለቀድሩ ምንኩለን ውዛራት እንደፈንተና እንደይንገቢ ምንኩለን ውዛራት ለሻብ ዲብባል ሃላ ዲቡ እንደፈራ ግል ኣፍሪ ከምስለለይ ትግሉ እንደ ወርሳ ግል ኣውርስ ከምስለለይ ትግሉ እንወደ ባሃለቶ ሸባባት ወርሶ ኣለው ግል ይበል ቀድር ኣነ ለተርፈና ወገለገለ ሄ ዲብ ልመጃለ ሊ ግል ስደየና ይቀድር ማ ኣረእ ግልሃለ ረአይ ግልሃለ ቀድር ባሃለቱ ለ ምስሊ ዓው ለመተ እንደ ታላ እሊ ክነ ናይ ስግርዶ ምንገቢ ዓድ እናሓደካ ገበይ ፈጊር ግል ግበ ቀድር እግላ ዝህለ ሓላትማ እንደይትፃወርማ ለገይሶ ግልሃሎ ቀድሮ ባሃለቱ ላኪን ዓመተ ንሪዮ ድ ህልየና ዲባ ፍሩራም ዲብል ኣለው ሸባባ ዲ ወቀይ ኣለው ወርሰ ኣለው ግል ይበል ቀድር ኣነ
1: ኮይሳ ናብ ጀሀቸ ኣስእለቸ እትሞ መለኩ ላኪን ዲብ ደንጎ ባግል ተይበላ ዝሓዝሃለየት ምንገቢእ
0: ኣነ ደንጎ ባግል ሸባባት ዓመተን ከምፊና ለቀርባ ሃለየት ግበት ምንገቢእ ሕና እለ ደውለት ላ እግና ለትተሃክየ ደውለት ተባሃለቱ ዲብ እለ ደውለት እላ ባህለዮትና እግል ላ እንደ ሸቀይና እግላ እግትፍሬ ወግትትቀደም ለትቀድር ተባሃለቱ ዶር ናይ ኢል ሸባብ ለትተሃከለየት ግል ምትተሃከለየት ወይና ምንገቢእ እብ ሸባብ ለመፀት ደውለታ ወእዘመ ካድም ናይ ኢል ሸባብ ለትተሃከል ህለየት ደውለታ ለደውለት ላ ከዓመተን ኩልና ምነፍሸ ነትበገስኮ ንሕና መስኡልየት እንደሰምዐና መፍርየት እንደገባና ግን ኣፍሬ ተቐድም ናይ ኢለ ደውለት እግና ለየጣ ልተሃካ ለባለቱ ወደውለት ኤረትርያ ሄ ብኣጃል ለመፀታ ባለቱ ለውርስ ናይ ኢለ ኣጃል ሄ ምንጂል ዲብጂል እንደልሓልፍ ሃለዮት ጠወሮት ናይ ኢለ ደውለት ዲባር እስ ሸባብ ብበቱ መስኡልያት ግን ንሰማዓና ወመስኡልያት ግን ንርፋዕ ግን ንቕደር ብድብና ለታሪክናና ታሪክና ሸባብ ብቦቶ ሄ ግን ንትገሙ ብድብና ወክማ እንገይሰል ለየና ሄ ታሪክና ወሰዋልፍና እናቐብና ግን ንጊስ ብድብና ኦሮት ሰዋልፉ ለእምር ታሪኩ ለእምር ሻብ ሃላገባ ምንገቢ ክማ እብሸማ ለገይስ ጀልበት ለየጣት ባሃለቱ ወሃለዮት ናይ ሓቲ ዓድ ሄ ክማ ሰይፍ ዲብ መሸንገል ሸባብ ትለል ትባል ሃለዮት ናይ ኣለ ደውለት ዲብ መሸንገል ናይና ሸባብ ከምሰለለ እንደፋሃምና ዲብ ድራሰት ودي مهنات قلنا أتنكب قلنا أقدر بدي يبنى للبل فينا قلنا أقدر بهالت وشكرا
1: كويس السيد إدريس عبد الله مسؤول محبر وطن شبابات ودرسة أرتريا مديرية قلب شبابات بقنح لحبكنات ودي بلا مديرية بهالتو بنحمدك أنفتي وشكرا وقرأ لك كمان كنا لمسل مقابلات مثل كا قنودي أنسي حيسام ما تقبلتنا اليوم لا قدمناه لكم تثبت اللي تكلسك هلا حريت بعد تثبت اسكم ما تعكم هي تحن وسلامتك الكلنا وشكرا.

0: ዓመታዊ ብሚኒስትሪ ትምህርቲ ተማእኪሉ ዝካየድ ወፍሪ ክረምታዊ መደብ ተምሃሮ እዩ። ሓደ ካብቲ ዝካየድ ማእቶታዊ ንጥፈታት ድማ ድሕነት ትራፊካዊ ሓደጋታት ንምሕላው ተሓጋገዝቲ ትራፊክ ምምዳብ እዩ። ኣብ ዝተፈላለያ ዞባታትን ከተማታትን ብፍላይ ድማ ኣብ ዓቐይ ተሽከርከርቲ ዝረኣየሉ ከባቢታት ሕግታት ትራፊክ ንምምላእ ተምሃሮ ተሓጋገዝቲ ትራፊክ ብመሰረት ስልጠናን ውጥን መደብ ስራሕን ኣብ ምእራም ምምእዛን ምሕጋዝን ኣፍልጦ ሕጊ ምሃብን ዕለታዊ ኣብ ሰዓታት ቅድሚ ቐትርን ድሕሪ ቐትርን ተዋፊሮም ዕዙዝ ኣበርክቶ ኣብ ምግባር ይርከቡ ኣለዉ።
1: እቲ ዕላማ ኮ ቀዳምነት ንሰብ ንምውሓስ እንዲ ኣብዚ ፅርግያ ብዙሕ ነገር ኢኻ ተርኢ እቲ ቀንዲ ዕላማና መፂናሉ ዘለና ግን ንሰብ ከነውሕስ እዩ።
2: እዚኦም ተምሃሮ ናይ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕሪ ኣጋጣሚ ኣብ ስልጠና እውን ኣነ ኣሰልጢነ እዮም። ሕጂ ዕላማ ናይ ዞም ተምሃሮ እዚኦም ክንገልፅ ተኮይና ሓደ እቲ ሕብረተሰብ ኣብቲ ፅርግያ ዘለዎ ንቕሓት ክበርኽ፣ ትራፊክ ፅርግያ እንታይ ማለት እዩ፣ እንታይ እዩ ድሕነቱ፣ ንምንታይ እዩ ብፅርግያ ወፊሩ ደሎ፣ ንህዝቢ ከድሕን እዩ ወፊሩ ደሎ። ምክንያቱ ንቕሓቱ ንኸበርኽ በዞም ደቅና ጌርና ነቲ ህዝቢ ኣፍልጡ ንምሃብ ኢና ወፊርና እዮም ዘለና ማለት እዩ።
3: ኣስተምህሮና ንሰሙን ዝኣክል እንዲ ነይሩ ክልሳሓሳውን ግብራውን ምሂሮምና ነይሮም። እቲ ትምህርቲ ግብራዊ ኣብ ማእከል ፅርግያ ኣብ ሰርክል ኮይንካ ከመይልካ ንመካይን ከም ተሓልፍ እዩ ነይሩ። እቲ ኦራላዊ ከዓ እቲ ብኣፋዊ ዝተምሃርናዮ ከዓ እቲ ሕግታት ትራፊክ ዋላ እቲ ኣስኢሎም ሂቦምና ነይሮም። ኩሉ ናይ ታርጋ ይኹን ገለ ኣስኢሎም ሂቦም ከመይ ከመይ ምዃኑ መን ንመን ቀዳምነት ህብ ንመን ኣድሒርካ ተስግር ናይ ሴማፎሮ ሕግታት ካልእ እውን ምሂሮምና እዮም።
4: ብዙሕ ኣገዳስነት ኣለዎ ኢለ ክሓስብ ይኽእል። ምክንያቱ ኣብዚ ንሪኦም ዘለና ሰባት ጌጋ ክፍፅሙ ከለዉ ጌጋ ኢልካ ክትመሶም ከለካ እሺ ቅሬታ ክብሉ ከለዉ ኣዝዩ ደስ ዝብለካ ማለት እዩ። እቲ ጌጋታት ይረምሉን ንመፃእ ከዓኒ ኣዝዩ ፅቡቅ ዝኾነ እዚ ርእይቶ ካ ይህብካ ማለት እዩ።

0: ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ጽርግያ ሕግታት ትራፊክን መምርሒ በዓል መዚ መጓዓዝያ ምድርን ከኽብሩ ግድነታዊ እዩ። እንተኾነ ግን ሸለልትነት ዘበገሶ ብገለ መራሕቲ ተሽከርከርትን ሰብ ኣጋርን ጥሕሰት ሕጊ ትራፊክ ክፍጸም ይረአዩ።
1: ኣብዚ ጽርግያ ከም ንውዕለ ኣለኮ መብዛሕትኦም ሰባት ኣዝዮም ምስጉናትን ፅቡቕ እዮም ዝኸዱ። ገለገለ ሰብ ማኪናን ሰብ ሳይክልን ግን ይሓልፉ እዮም። ብብዝሒስ ሕግታት ይጥሕሱ እዮም። ከምኡ እውን ሰብ ኣጋር ኣለዉ።
2: ንኣብነት ሕጂ ገሊኦም ኣጋር ሴማፎር ቀያሕ ኮላ ብናቶም ጉዳይ ተሃዊኹም ቀያሕ ኮላ ዋላስ ኣብ ቅድሚኻሲ ክሳገሮ ይፈትኑ ገሊኦም ዋላ ተመለሲ ኢልካ ምስተትምለሱ ገሊኦም ከዓሲ መን እዮም እዚኦም ገለ ኢሎም ስረጊፆም ካ ዝሓልፉ ኣለዉ እንዲዮ።
1: እዚኦም ግን ንሕና ስቂልና ከነሕልፎም የብልናን። ምክንያቱ ቀንዲ ንሕና ናብዚ መውፅእ ኢና ዘሎ ድሕነት ሰብ ንምሕላዊ።
3: ልክዕ ንዝኾነ ኣሽከርካሪ ብሕጊ ትራፊክ ሕዚ ምዃኖም ክፈልጥ ኣለዉ ኩሉ ህዝቢ። ታርጋ ፅሒፎም እንድሕር ኣምፅኦምልና ንሕና በታ ታርጋ ውፅና ነቲ ሕጊ ትራፊክ ዝተሓዘ ስጉምቲ ኢና ንወስድ። ንሕና ታርጋ ይደገድሰና ምስም ዋላ ሓንቲ ዘበእሲ የለን። ሕጊ ትራፊክ ጥሒዙ መቐነት ኣይገበረን ሴማፎሮ ጥሒዙ ኸይዱ ዝበሉና ልክዕ ብጭቡጥ ሰዓት ውዕሎ ትሒዝና ኣብ ቤት ፅሕፈትና ኸይና ካብ ኮምፒተር ኣውፅና ነቲ ሕጊ ትራፊክ ዝተሓሰ ሰብ በታ ዝግብኦ ስጉምቲ ክሰደሉ ኢና ንገብር። እሳቶም ከዓኒ የምፁልና እዮም ባልቦላ ናይ ብሽክለታ የንፍስ እዮም መራሕቲ መካይን ሕጊ ትሓሳ እውን ታርገ ፅሒፎን መፅኦም ዕለቱ ሰዓቱ ስለ ተምሃሩ ኣበይ ቦታ ይፈፂሙ ኩለን ስለ ዘምፅልና ንሕና ከዓ ብመሰረት ነቲ ሰብ ፀውዒና ስጉምቲ ክንወስደሉ ምዃንና ኩሉ ሰብ ክፈልጥ ኣለዎ። እዚኦም ልክዕ ከማና እዮም ኣካልና እዮም ናትና እዮም ልክዕ ከማና እዮም ዝኾነ ሰብ ከዓ ከም ፖሊስ ትራፊክ ክሪኦም ከም ዘለዎ ይኣነ ድለዋ።

0: ሰብ ኣጋር ይኹን ሰብ መካይን ስለምንታይ ሕጊ ትራፊክ ዝትሕሱ?
1: እሱ ቀዳምነት ሰብ መኪና ማለት እዩ። ሰብ ኣጋር ሕጂ ገሊኦም ኣስጊልና ፀኒሕና ብልካ ዜብራ ረሲዕናዮ ኣይራናይ ንብልካ ሰብ መኪና ግን ኩሉ ሕግታት ፈልጥዎ እዩ ከኽብርዎ እውን ይኽእል እዮም እንደን እሶም ስለ ከኽብርዎ ስለ ዘይደለዩ ስለ ዘይኮነ ሲ እቲ በልፅ ኣብ ኣጠቃቅማ ማለት እዩ ኣብ ፍጥነቶም ዕንቃን ማለት እዩ ኣብ በልፅ ኣጠቃቅማ ሕጂ ኩሉ ግዜ ንዳዝረቡ እዩ ማለት እዩ ኣብዚ ክንሪኦ ፅናሕና ማለት እዩ እጂ እቲ ድሕነትካ ምሕላው ቀዳምነት ነብስኻ እዩ ዳሓላይካ ነቲ ኣጋር ዘሎ ማለት እዩ መኪና እዩ ዝረአ ኣብዚ ዜብራ ንሪኦ ዘለና ስሒቶሞም ከዱ ኣለዉ ማለት እዩ
2: ካልእ ከዓ ብሳይክል ብመራሕቲ ሳይክል ዝፍፀም ጥሕሰታት ከዓ ንኣብነት ሕጂ ገሊኦም ብሳይክል ዘይፍቀዳላን ጎደናታት ከምዚ ንኣብነት በዚኣ ጎደና እዚኣስ ትፍቀድ ኮላ ሲ ቀጢፎም ክሓልፉ ይፍትኑ ዋላ ውረድ ኢልካዮም ከለካ ሲ መንከ ይርክበኒ ኢሎም ቀጢፎም ዝሓልፉ ኣለዎ ካልኦት ከዓ ብመካይን ዝፍፀማ ብመካይን ዝፍፀማ ኣዝየን ውሕዳትን ከምቲ ዝረእኽዎ እምበርከስ ምስ መወፃዕቲ ገለሲ መካይንሲ ነቲ ሴማፎርስ ሓልና እየን ዝኽእላ ወላ ሓደ ክልተ ብጌጋ ቀያሕ ኮላ ይሕለፉ ሲ ተጋግም ኢሎም ሲ ይምለስ እዮም በዕሎ እዚአነን ስጋ ሕጂ ኳ ኣብ ቅድሚ ሓደጋ ይጋጠመን ዋላ ብዝሪኦ ዘለኹ ካብ ኣብ ቤት መንእስያንስ ቆልዑ ሲ እዩ ዘለዉ ናይ ሴማፎር ሕግስ የኽብርዎ ኣለዉ።

0: ዕለታዊ ሓደጋታት ክፍፀም ንዕዘብ ኣለና። እዞም ተምሃሮ ኣብ ዝነፍሲ ወከፍ ጎደና ምህላዎም እቲ ሓደጋታት ኣብ ምንካይ እንታይ ውፅኢት ትርከበሎ?
1: እወ እዞም ተምሃሮ ኣብዚ ክረምታዊ ማእተት ወፊሮሞ ዘለዉ ናይ ትራፊካዊ ድሕነት ትራፊክ ፅርግያ ተመዲቦም ዘለዉ ተምሃሮ ብዙሕ ውፅኢት ኣለዎም። ምክንያቱ ከምዚ ክብለካ ፅናሕኹ ኣፍልጦ ናይዚ ሕብረተሰብ ኣብ ፅርግያ ቆሪፁ ክኸይድ ፅርግያ ዜብራ ላይን ከለዎ ብዘይ ዜብራ ላይን ዝሰግር ብዙሕ እዩ ሓሳብ ዘለዎ ሰባት ቃልኡ ኣክንዲ ናብታ ተሰግራ ዘሎ ጥራይ ናብቲ ሓሳባቱ ዝገልፀሉ ወይ ከዓ ብየን ይሰግር ኬስ ተውዓለ ዝኸይድ ሰብ እዩ ዘለና እንታይ ዳ ኮንካ ምስ ትብሎ ወይ ሓሳብ እንዲሒዘ ዝብል። ስለዚ ኣብ ፅርግያ እንድሕር ሃሊና ብዛዕባ ፅርግያ ክንሓስብ ከዘክሩና ኢልና ኢና ብዝውፊርናዮም ዘለና ዞም ተምሃሮ እዚኦም ነቲ ህዝቢስ ከዘክርዎ ሓደጋ ይበዝሕ ኣሎ ሞኒ ሓደጋ ከየጋጥመኩም ብድሕነት ተጓዓዙ ንክብሉ ክሕጉዙና ኢልና ኢና ፊርናዮም ዘለና።
0: መራሕቲ መካይን ሰብ ኣጋር ሰብ ብሽክለታ ሰብ ሞተር

0: ሳይክል ኣብ ልዕሊ ዞም ተምሃሮ ዘለዎም ኣረኣያ ከመይ ትገልፆ? እሶም ከዕለታው እንታይ ፅብፀበብኹም?
1: እወ ኣብ ልዕሊ ኣሽከርከርቲ ወይ ከዓ ተጓዓዝ ብግሮም ዘጋጥም ኣብ ዞም ተምሃሮ ዘሎ ተሪዮ እንተኮይኑ ዝበዝሕ ህዝብና ምእዙዝ እዩ ተማእዚዙ እዩ ድኸይድ ገለገለ ግን ሸለልትነት ወይ ከዓ ንዕቀት ዘርዩ ኣለዉ ኣይቆፅዑን እዮም እንታይ ከይገብሩ እዚ ዓይነቱ ገለገለ ሸለልትነት ዘርዩ መራሕቲ መካይን ካብ ብሽክለታ ኹን ካብ ሞተር ሳይክል ኹን ገለገለ ይረአዮም።

0: ሓደ ካብ መሰረታዊ ጭዋ ባህሊ ህዝቢ ኤርትራ ኣብ ሓድሕድ ሓልዮትን ምክብባርን ምንፅብራቕ እዩ። ክብሪ ሂቡ ንድሕነትካ ኣብ ምሕላው ንዝተዋፈረ ዜጋ ዓፀፋ ክብሪ ክትመልስ ድማ ግቡእ እዩ። ኣብነት ናይዚ ድማ ተምሃሮ ብመሰረት ወፊሮሞ ዘለዉ ዕላማ ስራሕ ምርዳእ ኣገዳሲ እዩ። እቲ ምንታይ ሓላፍነት ዝስክም ድሕነት ዜጋታት ኣብ ምሕላው ዝነጥፉ ምስ ምዃኖም ክብሪ ኣብ ሞያዊ ስርሖም ከነርኢ ግድን እዩ።
1: ኣነ ክሪኦ ከለኹ እቲ ህዝቢ ኣብቲ ትራፊካዊ ዘለዎ ንቕሓት ዝበረኸ እንዲ ገለገለ ግን ጉድለታት ይርእሶ ዘሎ ገለገለ ጉድለታት ይርአ ኣሎ። ሸለልትነት ኣብ ልዕሊ ተምሃሮ ደፈርና እዮም ተምሃሮ ሸለልትነት ሃዲምካ ምኻድ ተጓራቢትካ ውረ እንዳበለትካ ሲ ኣርክብኒ ደድሕረይ ኢልካ ሰብ ብሽክለታ ይሃድሙ ኣለዉ።
2: ብሴማፎሮ ክሰግሩ ዝግብኦም ካብታ ሴማፎሮ ቅርቡ ውፅእ ኢሎም ይሓልፉ ኣለዉ። እዚ ግን ኣዝዩ ፅቡቅ ኣይኮነን። ምክንያቱ ንሕና ንድሕነቶም ወፂና ክንስና ገለገለ ሰብ ኣጋር እውን ኣለዉ ዝፀርፉና። ሰብ ሳይክልካ ጥሒሶም ዕራ ይርክቡና ኢሎም ዝሓልፉካ ኣሎም ብብዝሒ።
3: ኣብ ሰብ መኪና ሕጂ ኣብ በልቲ ግበሩ ክትብሎም ከለካ ኢሎም ነፂጎም ዝኸዱ ኣለዉ። ካልእ ካልን ኣብዚ ኢሎም ነፂጎም ክኸዱ ከለዉ ል ከምቲያ ዝገበርዋ በቲያ ዝገበርዋ ነገር ኢካ ክሳይ ትፅሕፍ ማለት እዩ ታርጋ ትፅሕፈሎም ማለት እዩ ንስኻ ግቡ መቕፃዕቶም ወስዱ ኣለዉ ማለት እዩ። ሰብ ኣጋር ከዓ ሸለልትነት ኣለዎም ገሊኦም ከዓ ደው ኢሎም ኣኽቢሮም እሺ ቅሬታ ተጋጊና ዝብሉካ እውን ኣለዉ። መብዛሕትኦም እቲኦም ቅሬታ ዝብሉ እዮም እቶም ኣተጋጊና ኣስጊልና ፀኒሕና ዝብሉ እዮም ማለት እዩ። ብሂወትካ ምፅዋት ኣዝዩ ሓደገኛ ውራ እንተኾነ ግን ኣቐዲምካ ትሓስበሉ ኣስተውዒልካ ክትከይድ ግን ኣዝዩ ኣገዳሲ ኢላ ሓስብ ማለት እዩ።
1: እዚኣ ደይ ኣጋርያ ወይ ከዓ ብምንታይ ከይትሕዘኒ ተምሃሪት እያ ኢልካ ምኻድ ኣሎ። እዚ መጀመርያ እስኻ ንቕሓት ኣብ ትራፊክ የብልካን ማለት እዩ። ንቕሓትካ ክተበርኽ ትክል ኣለካ። ንቕሓቱ ደበረኸ ሰብ ንኻልእ ሰብ ይክምህር ደለዎ እምበር ተምሃራይ ኮይኑ መኪና ሒዙ ወይ ከዓ ሰብ ክንዕቕ እዚ ሕጊ እውን ኣይፍቅድን እዩ። ስለዚ ኩላህና ተኸባቢርና ቀልዓ ዓለም ገርና ስጋይ ስጋኻ ተባሂልና ነዛ ፅርግያ እንተተጠቂምና ኣላ እቲ ብመፅእ ሓደጋ ክጎድል ከም ዝኽእል እዩ ኣነ ድሎ
4: ንዓና ወል ሓንቲ ኣይጎዳእናኒ ንዓዎም እዩ እምበርከ ንሕናሲ ስራሕ ወፊርና ከምዚ ክንእርሞም ኢና ኢና ወፂና እሶም ግን ጥሕሰታት ዘጋጥሞም ዘለዎስ ንዓዎም እዩ ካሃስዮም ተገምጢሉ እምበርከስ ዋላ ንሕና ንዓና ዋላ ረጊፆም እናተሓለፉ ሲ ካልኦት ቀንዲ ትራፊክ ኣለዉ ወይ ከዓ ንዕኦም ከዓ ንሂወቶም ኣብ ሓደጋ የውድቕ ኣለዉ። ሕጂ እቲ ጥሕሰት ንዓና ዘይኮነስ ንዕኦም እዩ እቲ ሓደጋ ዘውርድ ኣሎ ከይገብርዎ እውን ይሕብር።

0: ኣብዚ ሴማፎሮ ብዙሕ ተርእዮታት እዩ ዝርአ። ብዙሕ ሓደጋታት እዩ ከዓ ዘጋጥመና ዘሎ። ካብ ፀብፃብና እውን ብዙሕ ዓሰርተ ግዜ እውን ይግለፅ ኣሎ። ሴማፎሮ ከይተርክበኒ ክልተ ወሊዓ ከላ ዝፍፀም ዘሎ ናሃሪ ማለይ ኣይብሉን። እዚ ክውገድ እዩ ዘለዎ። እስኻ ክንደይ ሰከንዲ ኢኻ ጠጠው ክትብላ እዛ ሴማፎሮ? ምክንያቱ እስኻ ከይተርክበኒ ክትብል ሓደ ከዓኒ ኣፍልጦ ናይ ሕጊ ትራፊክ ወይ ከዓ ናይ ሴማፎሮ ዘይብሉ ተጋጊ ምስ ዝመፅእ እቲ ረፅሚ ኣብ ድፍፀም ዘሎ ክንደይ ሰብ ከዓ ይመውት ኣሎ ማለት እዩ። ስለዚ እቲ ኣፍልጦ ኣሎ እንዳበልናያ ከለና ትበራሕ መኪና ሰከንድ ጠጠው ከይብል ወይ ከዓ ክልተ ካሊእ ተሪፉዋ ክንሳ ካብ መጠን ንላዕሊ ብናሃር ይጓዓዝ ኣለዉ። ስለዚ እዛ ፅርግያ ናይ ሓባርያ ናይ ኩላህና ንጥቀመላ ኢና። ነቲ ኣፍልጦ ዘይብሉ ሰብ ናባና መፅኡ ሓደጋ ከይፍፅም ኣፍልጦ ክንህብ ስነስርዓት ጌርና ኣገባብ ጌርና ጠጠው ኢልና ከነመሓላልፍ እዩ ዝግባአና እምበር ቀይሕ ከይተርክበኒ ኣበይ ኻ ክትበፅሕ ብዝተፈፀመ ሓደጋ ኣብዘይ ዝወፅእ ጣዓሳ። ስለዚ በዚ ሴማፎሮ ጌጋ ዝፍፀም ዘሎ ማለይ ኣብሉን
1: እጃ ኣብዚ ክጥንቀቕ ኣለዎ። እቲ ሰብ መኪና ብካሜራ ድዩ ብገለ ተቐዲሑ ይኸይድ ኣለዎ። ኦፍኮርስ ግን እቲ ሰብ መኪና በዓሉ ራዩ ኣብዚ ከማኒ ከምኡ ኣሎ እጂ ካብ ምጥንቃቅ ሕሸና ኢልና ኢና ኣብዚ ወፂና ዘለና ኣይፅላን እዩ። ዝስራሕ ገ ድኻም ክህልዎ ክእል እዩ ገለ። ኣብዚ ግን ግድን ክሰርሓሉ ኣለካ ምክንያቱ ድሕነት ህዝብኻ ስለ ትሕድሉ ዘላ። ኣብዚ ሕጂ ግድን እዚኦም ሰብ መኪና ኣብ ዘይብራ ወላ ናሃር ኣለዎም ይጥሕሽዮም ገለ ግን መቕፃዕቶም ስለ ዘለዎም ወላ ሓንቲ ኣይሰክፈካን እዩ ማለት እዩ።
0: እዞም ከይተርክበኒ ኢልኩም ትጎይዶ ኣለኹም መራሕቲ መካይን ይኹኑ ሰብ ብሽክለታ ክንሰምሞቶ ኣስተውዒልኩም ከባቢኹም ተቆፃፂርኩም

0: ብድሕነት ክትጓዓዙ ኣነ ኢላወኩም ቀፃሊ ዘጋጥመና ዘሎ ቀፃሊ ኣብዚ ሰማፈሮ ብናሃሪ ከይተርክበኒ ኢልካ ክልተ ካሊእ ሰለስተ ካሊእ ምስ ተረፈት ዝፍፀም ዘሎ ናሃሪ ማእለያ ይብሉን ዝኾነ ሰብ ከዓኒ በዚ ነገር ዝተማሂሩ ክጓዓዝ ንድሕነት ከባቢኡ ንድሕነቱን ሓሲቡ ክኸይድ
1: ነዚኦም መመራሕቲ ተሽከርከርትን ሳይክልን ነጋር ከመሓላልፎ ዘሊ ንዓና ጥራይ ርኦም ዘይኮኑ ሲ ንነፍሶም ኢሎም ከምዚ ናይሕልና ነገር እንዲ ነፍሶም ኢሎም ዋላ ሲ ሕጊ ትራፊክ ከኽብሩ ከም ዘለዎም ሕጊስ ብዘይ ምክንያት ሲ ይወፅን እዩ ስለዚ ከኽብርዎ ከም ዘለዎ እምበር ንድሕነቶም ምዃኑ ንሂወቶም ከዓ ኣዝዩ ዝሓሸ ከም ዝኾነን ከፍልጦም ይዘሊ
2: ኣብ ልዕሊ እዞም ተዋፊሮም ዘለዉ ተምሃሮ ድማ ኣዝዩ ፅቡቅ ኣኽብሮትን ስነስርዓትን ክህልዎም ንምነት
3: ኣብዚ ተዋፊርና ዘለና ንሰብ ኣጋር ንሰብ መካይን ንኩሉ ነገር ተጠንቂቕኩም ኣሽከርካር ዘለኩም ሰብ ሳይክል ሰብ መኪና ማለት እዩ ወይ ኣጋር ከዓ ተጠንቂቕኩም ኣብ 2 ሰከንድ 3 ሰከንድ ምስ በፅሐት ቀጠልያ ኣብ ክንዲ ቀጠልያ ኣላ ኢልኩም ተሓልፉ ትጎዩ ህዲ ኢልኩም ኣብቲ ትበፅሑ መታን ክትበፅሑ ከይተቋረፅኩም መታን ኣብ ሓደጋ ከይተኣትዉ ህዲ ኢልኩም ንክትኸዱ ኣነ ዘይ ኣለ ባባ ይሕልፍ።

ሰላም ንዓኹም ይኹን ዝኸበርኩም ተኸታተልቲ መደብ ፈጻሪ ከመይ ቀኒኹም? ኣብዚ ዘለኹምዎ ሰላም ንጥዕና ንምነየልኩም ንሎም እውን ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮም ትሕዝቶታት ሒዝና ኣብ ሰዓትና ተረኺብና ኣሎና። ንኽትከታተሉና ድማ ናይ ወትዑ ዕድሜና እዩ።

0: ኣብ ናይ ሎማ ኣተኩሮ መደብ ናምባር ኣብቲ ብሚኒስትሪ ሕርሻ ኣብ ኣኽርያ ዝካየድ ዘሎ ጥሙር ምምዕባል ባህርያዊ ሕርሻ ከምኡውን ዛንታ ዓወት ኣብነታዊ ሓርስታይ ኣብ ንእስ ዞባ ጊንዳዕ ዘተኮረ እዩ ክኸውን ብሓባር ንከታተል።
1: ኣብዚ እዋን ብሰንኪ ቀመማት ቀመማዊ ድኹዑን ካልኦት ምስኡ ዝተኣሳሰሩ ነገራትን ሰባት ብእተፈላለዩ ሕማማት ክጥቅዑ ንዕዘብ ኢና። ነዞም ንደቂ ሰብ ሓደጋ ጥዕና ኮይኖም ዘለዉ ቀመማት ንምውጋድ ድማ ሃገራት ኣብ ባህርያዊ ነገራት ዘተኮር ሕርሻዊ ንጥፈታት ከካይዳ ይረኣያ ኣለዋ። ኤርትራ ሃገርና ኣብ ዝሓለፉ 5 ዓመታት ንባህርያዊ ሕርሻ ንቅድሚት ንምድፋእ ምስ ናይ ልምዓት መሻርክታ ብምዃን ዓብዪ ስራሕ ከተሰላስል ፀኒሓ እያ። ቀንዲ ዕላማ ናይቲ ተበግሶ ድማ ኣብ ዘመናዊ ቅመማትን ፀረ ባልዕን ካብ ምምርኳስ ወፂኻ ንኣከባቢ ዝሰማማዕን ሓረስታይ ክጥቀመሉ ዝኽእልን ውሑስ ኣገባባት ንምትእትታው ዝዓለመ እዩ። ጥሙር ባህርያዊ ሕርሻ ኣኽርያ እምበኣር ሃገራዊ ምርኣያ ናይዚ ዕላማ እዩ። እዚ ጥሙር ሕርሻ ብሓመድ ሃብታም ኣብ ዝኾነ ቅርፂ መሬት ዝርከብን ንሕርሻዊ ኢኮሎጂ ምችኡን እዩ። ኣብ ምስግጋር ሕርሻ ድማ ነዊሕ ታሪክ ዘለዎ እዩ። ፈለማ እቲ መሬት ብተቐማጦ 4 ኣስመራ ኣብ ዝናብ እተመርኮሰ ያታዊ ሕርሻ ይካየደሉ ነይሩ። ኣብ እዋን መግዛእቲ ፅልያን ድማ ብእንዳ ቫካሮ እናተፀውዐ ብኮንቸስዮነ ድሕሪ ምትሓዙ ፀኒሑ ድማ እንዳ ስረጅ ተባሂሉ ናብ ብሕታዊ ሕርሻ ተሰጋጊሩ። ኣብ ወርሒ ጥሪ 2002 ኣስታት 3 ሄክታር መሬት ብዘዋ ማእከል ንመፈተኒ ፕሮጀክት ዕምባባ ኤርትራን ቻይናን ተዋሂቡ። ድሕሪ ሓደ ናይ ፈተነ ዓመት እቲ ቦታ ናብ መፈተን ሕርሻዊ ቴክኖሎጂ ሕርሻ ተሰጋጊሩ። ካብ 2004 ክሳዕ 2009 ድማ ዘመናዊ ሕርሻ ቴክኖሎጂ ክስርሓሉ ጀሚሩ። ካብ 2024 ድማ ከም ሃገራዊ ምርኣያ ጥሙር ባህርያዊ ሕርሻ ቴክኖሎጂ መሰልጠንን ቤተ ፈተነን ይስርሓሎ። ኣብ ናይ ሎሚ ኣተኩሮ መደብና እምበኣር ኣብ ዘተኮረ ይኸውን። ሰናይ ምክትታል።

መደበር መርአያ መሰልጠንን ማእከል ብሃገር ደረጃ ኣብ ኣኽርያን ክምስረት ኣለዎ ምስ ተባሃለ ኣብ መወዳእታ ናይ 224 ማለት እዩ። እዚኣ ኣኽርያ ተዋሂባትና ቀንዲ ንዓኣ መውሃቢት ናይ እቲ ምስርኻ እንታይ እዩ? እቲ ንስኻ ትሰርሖ ዘለካ ባዕልኻ ኣባይታ ክትሪኦ እንታይ ኣድማዕነት ኣለዎ? እንታይ ውፅኢት ኣለዎ? ዋላ እውን ካብ ደገ ምፅኢኻ ንኣብነት ሓርሶት ኹን ዋላ ክኢላታት ናብቲ ቦታ ዓዲምካ ከዓ ግብራዊ ዝኾነ ማለት እዩ። ኣባይታ እናሰርሑ እናተማሃሩሉን ንክኸዱ ንባዕሉ እቲ ባህርያውያን ዝኾኑ ዓይነት ኣዝርእቲ እውን ኣምፅኢኻ ፈተነ ብምክያድ ኣየናዩ ምስናትና ኣከባቢ ዝሰማማዕ። ምክንያቱ እቲ ዘርኢ ካብ ዝተፈላለየ ዓይነት ጀነቲካዊ መገዲ ተማሒሾም ዝዳለዎ ዓይነት ኣዝርእቲ ካብኣቶም እሊ ይልካ እቲ ሓረስታይ ዝደልዮን ዝያዳ ካብ ቀደማት ሒዙ ዝጥቀመሎም ዝነበረ ዓይነት ኣዝርእቲ ናይ ኣሕምልቲ ንዕኦም ከዓ ውፅኢቶም እናረኣኻ ብድኹዒ ብናይ ባርያዊ ዝኾነ ፀረባለ ክንደይ ዝኣክል ፍርያት ንክትረክብ። ስለዚ ሓደ በቲ መፅናዕቲ ተካይዳ ሓደ ካ በትካ ትምህርቲ እናወሰድካ ትከይዳ ኣለካ ማለት እዩ። ስለዚ እቲ ክኢላ እቲ ተማሂርዎ ዝነበረ ኣብቲ ባይታ ክትነሉ ተኮይኑ ቦታ የድልዮ ማለት እዩ። ስለዚ እዛ ናይ ኣኽርያ ከም ሃገራዊት መርኣያ ኢልና ጀሚርና ኣለና። ካብኣ ተበጊስና ድማ ኣብ ኖስ ወከፍ ዞባ፣ ምክንያቱ እቲ ኣብቲ ከባቢ ዘሎ ሓረስታይ ዋላ ክኢላ ገለ ነገር እንድሕር ደኣ ባዕሉ ፈጢሩ ክምስርሕ ወይ ድማ እዚ ኣገባብ እዚ ባዝያዳ ይሓይሽ ክብል ተኮይኑ መፈተኒ ቦታ የድልዮ እዩ ማለት እዩ። ከምዚ ንምባልካ ኣብ ዞባታት ከይና ምስቶም ሓለፍቲ ናይ ዞባታት ናይ መንስ ሕርሻ ብምርዳእ ኣብ ኖስ ወከፍ ዞባ ሓንቲ መደበር መርኣያ ከምትቀውም ኣብ 226 ድማ ስራሓ ከምትጅምር ተረዳዲእና።

0: ኣብዚ ተሓለፈ 5 ዓመታት እታ ኮሚቴ ትንቀሳቀሶ ዝነበረት ጉዕዞ ናይ ስልጠናታት ንቕሓት ብዛዕባ ባህርያዊ ሕርሻ፣ ባህርያዊ ድኽዒ፣ ባህርያዊ ፀረ ባልዕ ካልእ ካልእን ዘጠቓለለ ኣብ ጎስጓስ ኢና ነርና። ኣብዚ ናይ ባህርያዊ ሕርሻ ምስ ተጀመረ ግን ነዚኦም ብግብሪ ክንገብሮም ጀሚርና። እዚ ድማ ኣብቲ እቶት ዋላ ክትሪኦ ከለካ ዋላ ኣብቲ ናይ ምፅናሕ ተኽእሉ ናይ ምብልሻው ተኽእሉ ኣብ ኩሉ ነገር ክትሪኦ ከለካ እዝዩ ዝበለፀ ክትብሎ ትኽእል ኢኻ።
1: ባህርያዊ ማዓዛ ማእከሉ ውሕስ መግቢ ፀግይብዎ ኩሉ
2: ሓደ መሰረቱ ባህርያዊ ሕርሻ ክትብል ከለካ እታ መበገሲት እቲ ባህላዊ ዝኾነ ኣጠቃቅማ ናይ ተማሓረሶት እንታይ ይመስል ባህላዊ ዝኾነ ወይ ድማ ባህርያዊ ሶም ዝጥቀመሉ እቲ ሎካል ዝበሃል ሲድ እውን ንዕኡ እውን ገምጋም ጌርካ ክጥቀመሉን ክሰርሓሉ ንዕኡ ዝያዳ ክተጠዓበዮም ከለካ እዩ። ባህርያዊ ክንብል ከለና መሰረቱ ካብቲ ባህላዊ ዝኾነ ኣተሓሳስባን ርድኢትን ፍልጠትን ናይ ተማሓረሶት ተበጊሱ ብሳይንሳዊ መገዲ ንዕኡ ብምሕያል ክትሰርሓሉ ከለካ እዩ ዝበለፀ ኣድማዕን ውፅኢታውን ዝኸውን ማለት እዩ።
1: ኣሰይሉናሰ ፀምኡ ሓፊሱ ቃልትል ብጀሚሩ እምበር
3: ስጋብ ሕጂ 13 ዓይነት ኣሕምልቲ ብልክዕ ኣብቲ ባይታ ተፈቲኖም ውፅኢታውያን ምዃኖም ኣረጋጊፅና ንምህር ትብቂዕና ማለት እዩ። ኣብ ዘራእቲ እውን ከምኡ ኣብ ተፈላለዩ ዓይነት ዘራእቲ ስርናይ በሎ፣ ዕፉን በሎ፣ ባሎንጋ በሎ እዚ እውን ተፈቲኑ እዚ እውን ወሓደ ቀመም ከይገበርካ ብባህርያዊ ኣገባብ ከም ተፍሪ እዚ እውን ሓደ ካብቲ ዘረጋገፅ ናይ ኣባይታ ማለት እዩ። ኣብ ፈተናታት ዓሳ ከዓ ኣብቲ መጀመርያ ዝጀመርናዮ በቲ ኣብ ክልተና ንክፍለቱ ናይ ዓሳ ምርባሕ ሓደ ኣብቲ ናቸራል ኢንቫይሮመንት ኣብቲ ባህርያዊ ዝኾነ ዲጋ ኣብኡ ለና ክልተ ዓይነት ኣለና ኣብቲ ብሓፈሻ ኣብቲ ቀፅርና ሓደ እቲ ናይ ብኮንክሪት ዝተሰርሐ ሓደ ከዓ ብባህርያዊ ንጥቀመሉ ዲጋ ኣለና ንእሽ ሓፅቢ እሱ ኣብቲ ሓፅቢ ኢና ጀሚርና። ኣብኡ ከዓ ብክልተ ዓይነት ዓሳ ተላፒያን ካርፕን ኣምፂና ማለት እዩ። እዚ ብምትሕባር ምስ ናይ ሃብቲ ዓሳ ክኢላታት ማለት እዩ። እዚኦም ናይ ፅሩይ ማይ ዓሳ ተባሂሎም ማለት እዩ። እዚኦም ካ ካብ ሚቲ ዘርእና ኣብ 2025 ወርሒ 4 እዚኦም ከዓ ናብ ፅቡቅ ደረጃ ኣበጊሶምና ማለት እዩ።

0: أمقو حفيسو قانة البجمير ومبر زوست كيني قودا
1: نزي قصالنت نخلو مسناي جندع حرستوت ناي بحريا وحرشا مايتكم من بحريا وحرشا زبهاللو سلازي مبصح نصيمنا نيرم ابز حلف ناي فلتاشين 25 موداتا مالتي ابزي ابز موصلو بحريا ويدخون زري كاب اخريا زفري نعومته وحيبو مالتي زي حجي زتفلا لي زر لنا بحريا وغعالو سلطه قسطالو ولا كالوت كالوت ببحريا وطري ድበቀሉ እንደገና ካ ባህርያውያን ዘርእታት ማለት እዩ እዚኦም ኣማዕቢልካ ነቶም ሓረስቶት መሃቢ
2: ክቡራት ተኸታተልትና እዚ ጥሙር ባህርያዊ ሕርሻ ኪኖ መደበር መርኣያ ምዃኑ ድሮ ኣባይታ ዝፈጠሮ ፅልዋ እውን ኣሎ እቲ ኣብዚ መደበር መርኣያ ዝፈረየ ኮመደረ ብመገዲ ኣብነታዊ ሓረስታይ ዓሊ ኢብራሂም ተፈቲኑ ኣተባባዒ ውፅኢት ድማ ተረኺቦ እዩ ብዕለት 5 ወርሒ ሰነ 226 ኣብ ጊንዳዕ ናይ ተኻየደ መዓልቲ ሓረስቶት እምበኣር ፅማቕ ትሕዝትኡ ንቕርበልኩም
3: ኣጀማማሮ ፅቡቕ ብባህርያዊ ፀረባልዕን ብባህርያዊ ድኩዕን ተጠቕሚና ማለት እዩ ኣብዘን ኮመደረ እዚአን መበገሲአን ከዓ እዘን ካብ ኣኽርያ ዘሎ ጭንፍር ሕርሻ ናይ ፈልሲ ደበር ካብኣይና እሶም ብዕደት ናብኦም መስከድና ኣብኡ ምስ ረኣናተን ፍርያት ከምዚአን ረቶንዶ ዝበሃላ ክልተ ዓይነት እየን ሱፐር ፋንታስቲክ ብራንድ ቦይ ኢሎምና ኣብኡ ርእናን ማለት እዩ መጀመርያ ኣብኡ ምስ ረኣና እዚ ከዓ ናይ ቀደም ዘርኢ እና ቅድሚ ሕጂ ኣነ ንእሽቶ ከለኹ ማለት እዩ ቅድሚ 2007 ትሕታ ቦይ ኮይነ የብነርእየ ማሓደር ነ ሕርሻ ማለት እዩ ሽ ሕጂ ከምዚ ዓይነት ረቶንዶ ዝበሃል ነይሩ ሰንበርሳና ንዘርኢ ነርና ግን ይኹን እምበር እዚ ናይ ቀደም ዘርኢና ረኽብና ኢልና እዚ ከዓ ብባህርያዊ ስለተባሃለ ግን እዛምፅና ካብኡ ከዓ ብዝሓሸ ውፅኢታዊ ከዓ ኮይኑ ፀኒሐና

0: ኣፊሱ ካልእትል ብጀሚሩ እምበር ዝወስድ ኪንኦዳ
1: ብክኢላ ይኮነ ብገላ ይኮነ ዝኽእልካ ሸባዕታ መፅኢልካ ኣብ ዕዳጋ ምፅኻ ዚ ከሚካልጥኖ ዝቀሉ ድሕሪ ከምኡታ ብሰንኪ ከምኡታት እዩ ማለት እዩ ዝጠፋእና ነይሩ ቅድም መጀመርያ ጥዕናኻ ታሕስ ኣለኻ ካልኣይ ግዜ ዋላ ትምህረት ንባዕሉ ዳሓርካ ነቲ ህዝቢ እውን ምስ ፈረዮ ነቲ ህዝቢ እውን ውሕስ እንታ ሽሙት ኣብለሉ ኣለኹ ማለት እዩ
2: ዝኸበርኩም ተኸታተልትና ካብዚ ምቕፃል እታ ኣካል ናይ ዝመደብ ዝኾነት ብክኢላ ምድላዊ ምግቢ ኣስመረ ዳምር ከምኡውን ክኢላ ስነ መኣዛ ምግቢ ሕሩይ በረኸት እናተዳለወት ትቐርብ ንኡስ መደብ መኣዛ ፍለፃዕሪ ክነቕርበልኩም ኢና ሰናይ ምክትታል

0: ሰላም ሰላም ዝኸበርኩም ተኸታተልቲ፣ እዚ መደብ መኣዛ ፍረ ፃዕሪ እዩ። ንሎሚ ሒዝናልኩም ቀሪብና ዘለና ፍልይ ዝበለ መደብ እዩ። ቡን ናይ ፍረ ተምሪና ክንርኢ ቅድሚ ናብቲ ኣገባብ ኣሰራርሓ ናይቲ ቡን ምኻድና ግን ምሳይ ክኢለታት ናይ ተምሪ ኣለዉ። ኩነታት ልምዓት ተምሪ ኣብ ኤርትራ ኣብ ከመይ ኩነታት እዩ ዝርከብ?
1: ኣብዚ ሰዓት እዚ ደለናዮ ኣብ ድሓን ኩነታት ኣለና። ቅድሚ ናብኡ ምምፃና ግን ተምሪ ኣብ ኤርትራ መዓስተኣታት እዩ ብከመይ ተኣታት እዩ ዝብል ሕቶ ግን ተምሪ ቅድሚ ናፅነት ዳርጋ ነይሩ ክትብሎ ኣይትኽእልኒኻ፣ ዳርጋ ኣይነበረን። ድሕሪ ናፅነት ግን ኣብ ብጉዱሳት ሓረስቶት ኣብ ከባቢ ሽዕብን ደበልን ዘለዎ ሓረስቶት ብዘርኢ ገይሮም ኣብ ኣኪሰሞ 1996 ማለት እዩ ቀስ ናበለ ድማ ብሃገራዊ ትካል ሕርሻ ምርምርን ገለገለ መፅናዕትታት ግበረሉ ነይሩ። ኣብ ሚኒስትሪ ሕርሻ ግን ብዕቱብ ነዚ ናይ ፕሮጀክት ልምዓት ተምሪ ዝሓዞ ግን ኣብ 2017-18 ጀሚሩ እዩ ብዕቱብ ሒዝቦ ማለት እዩ። ከም ፕሮጀክት ኣቕሙ ድማ ክሰርሖ ጀሚሩ ማለት እዩ። ስለዚ ካብኡ ጀሚሩ ክሳብ ሕጂ ዘለናዮም ኣብ ዓለም ደረጃ ፍሉጣት ዝበሃሉ ዓሌታት ናይ ተምሪ እናእተና ብደቂ ብቪትሮ ፕላንት ወይ ናይ ቲሹ ካልቸር ውርፃት ዓሌታት እናእተና ናብ ሓረሶት እንዳዘርጋሕና ንርከብ ኣለና። ስለዚ ትበፂሕናዮ ዘለና ደረጃ ኣብዚ እዋን እዚ ከባቢ 40,000 ዝኸውን ገረብ ኣብ ዝተተኽለን ኣፈልስና ኣለና ማለት እዩ። ኣብ ምድረ በዳ ዝኾነ ዓይነት ገረብ ወይ ፍረታት ክተክል ኣይትኽእልና ጀካ እቲ ማለት እዩ። ተምሪ ኣብ ምድረ በዳ እናሓተኺልና ግን እንታይ ክጠቕመና እዩ? ኣብ ትሕቲኡ ዝኸውን ኣሕምልትን ፍረታትን ውን ናይ ምዝራእ ዕድላት ፈጥረልካ ስለ ዝኽእል፣ ኣብቲ ከባቢ ዘሎ ማይክሮ ክላይመት ውን ከመሓይሾ ስለ ዝኽእል፣ ነዚ መሓይሾ እውን ብዙሕ ናይ ሂወታውያን ብዙሕነት ውን ናይ ክሮፕ ዳይቨርሲቲ ክፈጥረልካ ስለ ዝኽእል ኣብዚ ድማ ዓብዪ ረብሓ ክፍጠረሉ ማለት እዩ። እቲ ምድረ በዳ ዝነበረ ቀስ ናበለ ናብ ኣፍራይ ኣኮደ ክኸይድ እቲ ከባቢ ማለት እዩ። ሚኒስትሪ ሕርሻ እውን ነዚ ፈሊጡ ብዕቱብ ሒዝቦ ዘሎ ማለት እዩ።
0: ይቀኒልና ፅቡቅ ጌርካ ገሊፅከልና ኣለካ። ሕጂ ናብ ዶክተር ዓብደላሂ ክኸይድ፣ ተምሪ ብዘይካ ንበልዖ ኣብ ካልእ ንምንታይ መዓላ ይውዕል?
2: الحقيقه التمر هو للاكل وفيه فوائد كثيره، يعني يحتوي على عديد من الاشياء منها البوتاسيوم خاصه وبعض البروتينات وبعض
3: التمري بقندو نمغبي زغلغل بزح عينت ربحات دمالو كم بعال بوتاسيوم بروتين فيتامين اي زامسولو تحستلو تمري ኣብዙሕ መዓላ ብምውዓል ዝተፈላለየ ኣሰራርሓ ኣለዎ። ካብ ረብሕታት ተምሪ ሽኮር ከተመስርሕ ትኽእል፣ ኣቼቶ ዝስተ ጽማቕ ማለት ዓሲር ልዕሊ 250 ዓይነታት ኣገደስቲ መግቢ ንምምስራሕ ይጠቅም። ብዘካዚ ፍረ ተምሪ እውን ኣንቂፅካ ከም ቡን ቆሊኻ ክትጥቀመሉ ትኽእል ኢኻ። ንመግቢ ኣስታት 50 ሚእታዊት ምስ ካልእ ዓይነት መግቢ ሓዊስካ ምስ እተመስርሖ ልዑል ሓይሊ እዩ ዝህብ። እዚ ድማ ብመፅናዕቲ ዝተደገፈ እዩ። ከም ውፅኢቱ ድማ ዝተፈላለየ ሃገራት ይጥቀማሉ ኣለዋ። ከም ዝፍለጥ ፍረ ተምሪ ደረጃ ዓለም ትሕዝትኡ ሓይሊ ከም ዝህብ ካብኡ ዝወፁ ትሕዝቶ ልዑል ክብሪ ዋጋ ዘለዎ ዘይቲ ብልዒ ምምስራሕ፣ ኣብ ምምስራሕ ዝተፈላለየ መድሃኒት፣ ፈሳሲ ኮላ መጣበቂ ወዘተ የገልግል።
0: ኒልና ኣዝና ነመስግን ዝኸበርኩም ተኸተልትና ከምዚ ክትሪእዎ ዝፀናሕኩም ወይ እውን ከምቲ ኣቐዲምና ዝሓብርናኩም ተምሪ ኪኖቲ ንበልዖ ካልእ ብዙሕ ጥቕምታት ከም ዘለዎ ኢና ክንርኢ ፀኒሕና። ሕጂ ንሎም ዓንቲ ቡን ናይ ፍረ ተምሪ ክንሰቲና ብሓንሳብ ንቐደም በሉ ኩላትና ኮይና ነዛ ተምርና እናበልዕና ጠንቅዕና ታፍረ ነውፃ ማለት እዩ።

ዝኸበርኩም ተኸታተልትና መጀመርያ ተምሪ ካብ ዕዳጋ መሰንፀናዮ ብፅሬት ሓፂድና ኢና ክንምገቦ ዘለና። ዳሕራይ እቲ ፍርዩ ብኣፍና ክንጥቀም የብልና፣ ንቡን ክንጥቀመሉ ተኸይና ብኣፍና ወይ ከዓ ብስንና እንዳገበርና ንክስና ይኮና ክነውፅኦ ዘለና። ከምዚ ጌርና ኢና ትር ክብለና ክእል እዩ፣ ግን ከምዚ ገባብ ክነውፅኦ ኣለና። የዳውና ተሓፂድና ብፅሬት ነውፅኦ ማለት እዩ። ምናልባት እቲ ተጠቐምናሉ ተምሪ ጥሉል እንተደ ኮይኑ መጠቅጠቅ ናይ ምባል ባህር ስለ ዘለዎ ኣብኡ ውን ልሕድድድ ኢሉ ስለዝተርፍ ግድነት ክሕፀብ ኣለዎ። ኣብ ንቁፅ ተምሪ ተኮይኑ ግን ከምዚ ትዕዘብዎ ዘለኹም ስለዝኸውን ድሩቕ እዩ፣ ምሕፃብ ኣየድልዮን እዩ። እንታይ ዳ የድልዮ? ገፈል ኣለዎ ንዕኡ ከልብሶ ማለት እዩ። ከምዚ ኢሉ ኣብኡ ዝተርፍ ከምዚ ዝበለ ነገር ስለ ዘለዎ ንሱ ከዓ ይሓርር እዩ ክቁሎ ከሎ። ስለዝሓረና ንዕኡ ክነልግሶ ኣለና። ወይ ዝያዳ ፅሪ ክብለልና ከዓ ከምዚ ብርድ ክብለልና ኣለዎ። ኣዝዩ ፅሩይ ክኸውን ኣለዎ። ከምዚ ኢሉ ሓር እዚኣ ጌርና

0: ጥዑም ዶ ጨመኩም ኣሎ? ኣዝዩ ጥዑም ሽታ እዩ ዘለዎ። ሃኒ ዝብል ከምዚ ኢሉ ብራውን ሕዝ ኣቢሉ ቁሩብ ናብ ብፅልም ዝበለ ክኸይድ ከሎ ጥዑም ማለት እዩ። ከምቲ መጀመርያ ንሪኦ ኣይኮነን እቲ ተምሪ ከምቲ እንከሎ ንሪኦ ኣይኮነን ኣዝዩ ፎኪስ ዝኸውን ምስቀሎ ገና ዋላ ኣብዚ መንከሽከሽ ከሎ እዩ ዝርዳእካ መጀመርያ ክብ ድብል ድሓር ግን እንዳፈቀሰ ይመፅእ። ሕጂ ቀሊና ወዲና ኣለና ልክዕ ከምታ ወግዕ ናይ ቡና ቤት ንዓኻትኩም ከዓ
1: ካብቲ ዚ ካብዚ ዝወፅእ እቲ ዘይቲ ንሕክምናዊ ኣገልግሎት ክውዕል ክእል ኢና።
0: ስለዚ ኪኖ እቲ ፍረተምርሲ ኪኖ ቡን ካልእ እውን ክንጥቀመሉ ንክእል ኢና። ወዲና ኣለና ከምዚ ንሪኦ ዘለና ማሮን ሕብሪ ሒዙ ኣሎ ፅቡቅ ተዋቃይጥልና ልክዕ ከምቲ ናይ ቡን ክውቀጥ ከሎ ኣየሸግረካኒ ምክንያቱ ስለዝፈኩስ ፅቡቅ እዩ ዝውቀጠልካ። ልክዕ ከምቲ ናይ ቡን ንጥቀመሉ እንተደሊና ጅንጅብል ንውስኸሉ እንተደሊና ከዓ ኣብኡ ከሉ ኣብዚ እውን ልክዕ ከምኡ ዓይነት ኣገባብ ክንጥቀም ንክእል ኢና። ካልእ እውን ቃርፋ ከዓ ክንውስኸሉ ንክእል ኢና። ፍረተምሪ ኣዝዩ ጥዑም ሽታ እዩ ዘለዎ። ቃርፋ ከዓ መሊሱ ምስ ተወስኮ ኣዝዩ ሃነን ዝብል ሽታ ሂብናሉ ድሮ ከይፈልሐ ማለት እዩ። እዚኣ ጌርና ሕውስስ ኣቢልና ንሳክምካ ኣብ ጀበናና

ዝኸበርኩም ተኻተልትና ክነዳልዎ ፀንሕና ቡን ፍረ ተምሪ ወሪዳትና ኣላ እጃ ክንቀድሓይና ቀዳሜይቲ ሙሴ ላ ብምንታይ ሓሰቲ ሽከሩ ኣላ ብጥርሓ ተስተማቕራ ዲዋንቲ ሽገር ዛ ሽገር ዋንስ

0: Thank you.
1: Ok, ándale.
2: እዚ ከበርኩም ተኸተልትና እዚ እነዳልዎ ዘለና ቡንፍ ናይ ፍረ ተምሪ እዩ። ልክዕ ከም ንቡን ይትክኦ ማለት ኣይኮነን፣ ግን ምናልባት ኣብ ግዜ ምሸት ድቃስ ተኸልአኒያ ቡን ኣይደሊን እየኒ ዝብል እዚ ወላ ሓንቲ ካፌን ስለዘይብሉ ወይ ከዓ መነቃቕሒ ባእታ ስለዘይብሉ ክንጥቀመሉ ንኽእል ኢና። ተምሪ ምስ ተመገብናዮ እቲ ፍርዮ ክንጎሕፎ ከም ዘይብልና ኢና ደጊምና ደጋጊምና ንላቦ ማለት እዩ። ሞስ ተወሳኺ ትብሎ እንታይ ኣለካ?
1: እዛ ቡን ንሰታ ዘለና እዚኣ ጠምቲ ዳ

0: ዛይዳ ካብዚ ንላዓሊ ንክጣዕም ወይን ኦርጋኒክ ንክትኸውን ወይን ሽኮር ወይን ብተምሪ ዳለዎ ማለት እዩ። ስለዚ ነቶም ብሽኮር ኣብ ቡን ክሰዕትዮ ዝኽእሉ እውን ነቲ ተምሪ ብሓቂታ ፍረ ውፅኢኻ ፀጢሕካ እቲ ኣውደሎ ጠሊ ብፀሓይ ወይ ብኦቨን ኣውፂኢኻ ጥሒንካ እውን ሽኮር ተቀይሮ ንክእልና እታ ተምሪ ፍረ ብተምሪ ሽኮር ጌርካ እውን ተገበርካ ዝበለፀት ዝመቀረት ንጣዕሚ ትምክትኸውን ትኽእል እያ ማለት እዩ።
1: እዚኣኻ ፅቡቕቲ ሓሳብ። ካልእ ተወሳኺ እዚ ቡን ክነዳሉ ከለና ልክዕ ከምቲ ቡን ናይ ፍረ ተምሪ ክነዳሉ ከለና ልክዕ ከምቲ ናይ ቡን ኣይኮነን እቲ ንጥቀመሉ ዓቐን ኣብዚ እናወስኽና ንኸይድ ፐርከ እንዳቐጠነ እዩ ዝኸይድ ዝግ ናይ ምባል ባህሪ ስለ ዘለዎ ሓቂ ስለዚ ኮነ ከዓኒ ቀልጢፍ ይቐጥን እንጂ ቀዳሜት ምሰተና ኣብ ካልይቲ ክንሰቲ ኮልና ቆርብተይ ውስኽ ነብልና ማለት እዩ። እንታይ ዳ ማይ ኮይናትን ናብ ሳልሰይቲ ገለ ከይትብሉ ከምዚኣ ይኹም ክትፍትንዋ ዘለኩም ዝኸበርኩም ተኸተልትና ንማእዛው ትሕዝትኡን ጥዕናዊ ረብሓታትን ኣመልኪቱ ከዓ ክኢላ ስነ ማእዛ መግቢ ክሕብረና እዩ። ብሓባር ንከታተል
2: ብጣዕሚ ጥሩ። ከምዚ ክንከታተሉ ፅናዕና ሎማዓንቲ ብዛዕባ ናይ ሓፈሻዊ ሓበሬታ ናይ ተምርን ተወሳኺ እውን ብዛዕባ ብፍረ ተምሪ ዝተመስርሐ ብናይ ወግዕ እውን ዝተሰርሐ ቡን ኢና ንሰቲ ዘለና። ኣዝዩ ደስ ዘብል ኣብ ኣፍካ ሃዋሃዋ መልስ ደስ ዘብል እዩ። ሎማዓንቲ ከዓ እቲ ማእዛዊ ትሕዝትኡ ክርኢ ከለና ኣብ 100 ግራም ተምሪ ክርኢ ከለና ከባቢ 152 ኪሎ ካሎሪ ወይ ከዓ መጠን ሓይሊ እዩ ዝህበና እዚ ክንብል ከለና ማለት እዩ። እቲ ዝህቡና ትሕዝቶ ነዚ ሓይሊ እዚ ክርኢ ከለና ኣብ ዝኾነ መብዛሕትኡ ፍሩታታት ሒዝና ዝፀንሕ እቲ ናይ ካርቦሃይድሬት ትሕዝቶ እዩ። እሱ ማለት ዝበዝሕ ምእታዊ ሸፊንና ይፅንሕ። ተምሪ ካ ዋላ ካብኡ እተዘይተፈለየ ብዙሕ ዝበለኳ ናይ ካርቦሃይድሬት ትሕዝቶ ተሃለዉ ተወሳኺ እውን ገለ ዓቐም ናይ ፕሮቲን ተወሳኺ ከዓ ናይ ስብሒ ሒዝና ይፀንሐ እዩ። ከምዚ ክንሪኦ ፀንሕና እቲ ፍረ ወላ ክቆሎ ከሎ ናይ ቅባእባእ ክብል ፀኒሑ እዚ ከዓ እቲ ናይ ስብሒ ክፋል ወይከዓ ናይቲ ዘይታዊ ክፋል ናይቲ ተምሪ ምዃኑ እዩ ዝሕብረና ማለት እዩ። ስለዚ እዚ ዓይነት ትሕዝቶ ካብዞም 152 ኪሎ ካሎሪ ክንብሎ ፅንሓና ካብዚ ኢና ንረክቦ ዘለና ማለት እዩ። ስለዚ ካብ ሓንቲ ፍረ ተምሪ ወይ ካብ ክልተ ፍረ ተምሪ ኣዝዩ ብዙሕ ዝኾነ መጠን ሓይሊ ኢና ንረክብ ማለት እዩ። ስለዚ እዚ ሓደ እቲ ናይ ተምሪ ኣብ ንእሽተይ ዓቐን ብዙሕ ዝኾነ ትሕዝቶ ሒዝና ይፀንሕ ምዃኑ ሓደ ካብቲ ሃብታም ዝኾነ ትሕዝቶ ኣብዚ ዓድና ኣብ ሃገርና ዝርከብ እዩ ማለት እዩ። ካልእ ፍልይ ዘብሎ ናይ ተምሪ ትሕዝቶ ድማ ቫይታሚናትን ማዕድናትን እዩ። ቫይታሚናት ክርኢ ከለና ዝበዝሐ ቫይታሚን ቢ ኮምፕሌክስ ዝበሃሉ ማለት ቫይታሚን ቢ1 ተባሂሎም ክሳዕ 12 ዝበፅሕ ትሕዝቶ ዘለና ማለት እዩ። እዚኦም ብምሉኦም ኣብዚ ዝበዝሐ ክፍ ሸፈነ ኣብዚ ተምሪ እዚ ሒዝና ይርፀንሕ።
1: ዝኸበርኩም ተኸታተልቲ መደብና መደብ ማእዛ ፍረ ፃዕሪ ንሎሚ ኣዳለየና ድነበርና ኣገባብ ኣሰራርሓ ቡን ፍረ ተምሪ ነዚ ክትከታተሎ ዝፀናሕኩም እዩ ዝመስል ነይሩ። ካልእ ግዜ ካልእ መደብ ሒዘልኩም ክሳዕ ዝቐርብ ሰላም ክና።
3: ክቡራት ተኸታተልትና ናባኹም ከነብሎ ፀናሕና መደብ ኣብ ዝተዛዚሙ ኣሎ። ከም ሞትሩ ኣብ መደባትና ሕቶ ወይ ርእቶም ዝህልወኩም ኣብ ታሕቲ ቀሪቡ ብዘሎ ኣድራሻ ክትረኽቡና ትኽእሉ ኢኹም። ሰላም ቅና ንኹልና፣ ውሕስን ማእዛውን መግቢ ንኹሉ ኣብ ኩሉ።

ንፀንሑ መደባት ኤሪቲቪ ተኪእና ንዕኹም ተኸታተልቲ መደብና ኣያም ናይ ዕረፍቲ ግዜኹም የዛኔኩም እዩ ዝበልናዮ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ኣዳሊና ኣለና። ንዕኹም ዝበቅዕ ደርፍታት ኣዳሊና ክንህሉ ድማ ተስፋ ይሙሉ እዩ። ንምክትታልኩም ድማ ብክብሪ የ ዝዕድም። ናይ ሎሚ ሰሙን ከም መኽፈት ይቀርና ዘለና ደርፊ ናይ ቢልዮን ደርፊ እያ ክትከውን ንሎሚ መሪፅናያ ዘለና ካብቲ ናይ ቢልዮን ደርፍታት ማለት እዩ ናይ ድምፃዊት ሳራ ተኽለ ሰንበት ካብ ደርፍታታ ዋንዳ ዝብላ ርእስቲ ዘለዋ ስራሕ ክትከውን ንሙሉእ ትሕዝቶኣ ነታ ደርፊ ክንከታተላ ኢና። ቀፂሉ ዝቐርብ ደርፊ ንምልላይ ደጊመ ክምለሰኩም እየ። ምሳና ሕበሩም።

ከም ዝተዓዘብኩሞ ዋንዳ እትብል ደርፊ ድምፃዊት ሳራ ተክሊ ሰንበት ናይ ቢልየን ደርፊ ናይ ሎሚ ሰሙን ትሕዝቶ መደብር መጣ ሃዲላ ከፊታተልና ላ ክቡራትን ክቡራን ተከታተልትና ቀፂለን ዘቅርባ ደርፍታት ንምልላይ ደጊመ ተመሊሰ ኣለኹ። ንሕጂ ቀሪብናየን ዘለና ደርፊ ሓንቲ ናይ መንሰይ ድምፃዊ ኣሌክ ተወልደ ካብ ደርፍታቱ ፈራዊት ደርፊ ክትከውና ምፅን ዶ እትብል ኣብ 2025 ሰርሓ ስርሕያ ክትከውን ካብኣ ቀፂላ እውን ኣብ በዓል ናፅነት ሃገርና ኣብ መበል 18 ዓመት በዓል ናፅነት ሃገርና ማለት እዩ ብክልተ ስነ ጥበባውያን ሃገርና ዝተደርፈተ ሙዚቃዊት ስራሕ ክትከውን እያ ብሃብተ ገብረ የሱስ ምፅገ ተክሊ ሰንበት ኮይኖም ዝሰርሕዋ ደርፊ ናባኹም ክነቅርባ ኢና። ንምክታልኩም ደጊሜ ዝዕድም ከምቲ ዝበልክዎ ግን ኣቀዲማ ምፅን ዶ እትብል ናይ ድምፃዊ ኣሌክ ተወልደ ደርፊ እያ ናባኹም ክትቀርብ

0: ኣማብዕር
1: እንድሕር ኣብኺ ጠሓኒት እንዳቦኹ እትኮንኺ
0: ሓደ ሕረ ስልሚ ኣዳብ ልዕዋም ሳዕሪ ዘማብዕር
1: እንድሕር ኣብኸ ጠሓነት እንዳቦኹ እትኮንኺ
0: ሓደ ሕረ ስልሚ ኣዳብ ልዕዋም ሳዕሪ

0: ናሲ ዓይኒ ፍጀሪ
1: ናብ ጥሻ ይደኹምናሴ
0: መስገን ያነ ፈጣሪ
1: ክለንቅደኹምናሴ
0: መስገን ያነ ፈጣሪ
1: ክለንቅደኹምናሴ
0: ኣርባሽ ዓይኒ ፍጀሪ
2: ክቡራት ኣፍቀርቲ ትሕዝቶ መደብ ህርመት ኣብ ሰዓት እዛ ሓድሽ ትሕዝቶ ኢኹም ትከታተሉ ዘለኹም ኣብ ረቡዕ ድሕሪ ቀትሪ ድማ ድግማ ትሕዝቶ ናባኹም ይቐርብ ንሕጂ እውን ኣብ ራብዓይ መስርዕ ቀሪብና ዘለና ደርሲ የከላለየኩም ናይ ድምፃዊ ፍፁም ዓለም ኣብዚ ሒዝናዮ ዘለና ዓመት ናይ 26 ዝደረፋ ደርፊ ክትከውና ኣለኹ ጌና ዝብል ኣርእስቲ ዘለዎ ያ ክትከውን ካብ ቀፂላ እተቐርበ ደርፊ ናባኹም ማለት እዩ ሒለል ዓዲ እትብል ብድምፃዊ ቃል ኣብ ተወልደ መድህን ዝተሰርሐት ስራሕ ክትከውን እያ ናይ 2020 ማለት እዩ ንምሉእ ትሕዝተአኒ ክንከታተለን

ትሕዝቶ መደብር መተ ስለምከተልኩም ኣዝየ እንዳመስገንኩን ሕጂ ቀሪብ እየን ዘለኹ ደርፊ እውን ከላለየኩም እየ። ከምዚ ካቐርብ ዝፀንሐ ንሕጂ እውን ክልተ ደርፍታት ኣከታቲልና ኢና ናብኹም ከቐርብ። ሓንቲ ብገዲም ድምፃዊ ኣሮን ኣብርሃም ዝተደርፈት ሂወት ሓብተይ እትብል ደርፊ እያ ክትከውን። ካብ ቀፂላ ናብ መንሰይ ድምፃ ትሜለን ሃይሉ ክንሰግር ኢና። ካብ ናይ ሚለን መሪፅናያ ዘለና ደርፊ መቺ እንሎ እትብል ደርፊ እያ ክትከውን።